0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።
2: ሰላም ክቡራት ተኸታተልቲ መደብ ካብ ንጥፈታት ኣብያተ ትምህርቲ ከመይ ቀኒኹም? ኣብ ናይ ሎሚ ትሕዝቶ መደብና ኣብ ጨንፈር ትምህርቲ ዞባ ጋሽባርካ ከተማ ባሮንቱ ኣብ መንጎ ቤት ትምህርትታት ቤት ትምህርቲ ዱታን ቤት ትምህርቲ ቢሻን ኦንላይን ኤዲኬሽን ቨርስስ ክላስሩም ኤዲኬሽን ኣብ ትሕቲ ዝብላ ርእስቲ ዝተኸየደ ናይ ክትዕ መደብ ኢና ሒዝናልኩም መፂና ዘለና። ክሳብ መወዳእታ መደብና ክትከታተሉና ብክብሪ እንዳዓደምና ሰናይ ምክትታል።

ጽልዋ መዘና ኣብ እዋን ትምህርቲ መን ምዃንካ ክነግረካ ምስ መን ከም ትኸይድ ንገረኒ። እዚ ምስሊ ኣቦታት እዚ ንኪደትን መንብሮን ናይ ደቂ ሰብ ኣብ መኻይዲ ስለ ዝምርኮስ ንሓደ ኣብ ጉዕዞ ህይወት ዝነብር ሰብ ጽልዋ መኻይድትን መዋዕልትን ክሳብ ክንዲ ኣብ ህይወቱ ተረኽም ዘለዎ ዝኾነ ንምርዳእ እተመሰለ ምስሊ እዩ። ብፍላይ ንኣብ ትምህርቲ ዘሎ ተማሃራይ መዘንኡ ኣብ ጉዕዞ ህይወቱን ትምህርቱን ዘለዎ ተ

ሰብ ሞያ ምዛ ሓሳብ ብዝተኣሳሰር መንገዲ ፅሒፎም እኳ እንተኾኑ ንሓፈሻዊ መረዳእታ ግን ጽልዋ መዘና ንኣብቲ ኸዶ ናይ ህይወት ጉዕዞን ንሓደ ዝወጠንካዮ ሓፂርን ነዊሕን ሸቶ ማለት ሎንግ ኤን ሾርት ተርም ጎልስ ኣብ ማዕለቡ ንኽተብፅሖ ብዘይ መዘና ዝብፃሕን ዝምከትን ክኸውን ዝኽእለሉ ዘሎ ተኽእሎ ኣዝዩ ጸቢብ ብምዃን እዩ። እዚ ካብ ኮነ ግን እቲ መጓዓዝቲ መዘና ዋላ እኳ ዝገለጽናዮም ኪንኡ ዝኸይድ ንተራ ይሃልዎ ከመይ ዝበለ ክኸውን ኣለዎ ኣብ ዝብል ሓሳብ ተገዳስነት ምግባር ግን ወሳኒ እዩ፣ ብፍላይ ኣብ እዋን ናይ ተምሃራይ ምዃን ዘሎ ግዜ። ምክንያቱ እቶም ኣብ እዋን ትምህርቲ ንሃንፆም ንመርፆምን መዛኑ ኣብ መጻኢ ህይወትና እውን በዚ መሰረት ተበጊሶም ንህይወትናን ኣንፈትናን ወሳኒ ተራ ዘለዎም ብምዃኖም። መዛኑና ኣብ እዋን ትምህርቲ ክሳብ ክንደይ ይጸልውና? ኣብ እዋን ናይ ትምህርቲ ግዜ ወይ ኣብ ናይ ተምሃራይ ጉዕዞ ሓደ ንኹሉ መደብን ውጥንን ንጥፈታቱ ዘሰላስል ተምሃራይ ብሰንኪ ኣብ ምምራፅ መዘና ምግጋዩ መደባቱን ውጥኑን ፋሕ ክብሉን ኣብ መወዳእቱ ዝወጠኖም ሸቶታት ከይተጎናፀፈ ክሰናኸልን ክወድቕን ይረአ እዩ። ብኣንጻሩ ድማ ሓደ ዕላማን መደባትን ዘይብሉ ተምሃራይ ብዝተፈላለዩ ኩነታት ዝረኽቦምን ዝመረፆምን መዛኑ ብናታቶም ንጹር ዕላማን ስነ ምግባር ዘለዎ ኪደትን ተጸልዩ ኣብ ዝለዓለ ደረጃ ክበጽሕን ዕውትን ኣብነታውን ኮይኑ ክወፅእን ኣብ ዝለዓለ ደረጃ ክበጽሕን ይረአ እዩ። ስለዚ ካብዚ ብምብጋስ እቶም ንመርፆም መዛኑና ኣዝዮም ተራ ዘለዎም ምዃኖም ጥራይ ዘይኮነ ካብዚ መሰረታዊ ናይ ትምህርቲ እዋን ተበጊሶም ንመጻኢኦም መንጸፍ ዘጣጥሑ ምዃኖም ምግንዛብ የድሊ። ምክንያቱ ሓንቲ ተኽሊ ኣብ ኣተኻኽላ ቀኒና እንተዓብያ ገረብ ምስ ኮነት ትኽ ክተብላ ኣይከኣልን። ብኣንጻር እውን ሓንቲ ካብ መሰረታት ሒዛ ብጽኑዕን ስሩዕ ቆመናን ዝተተኽለት ተኽሊ ገረብ ምስ ኮነት ዋላ ዝኾነ ሓይሊ መጺኡ ክንውንዋን ኣንፈታ ክቕይራን ኣይክእልን። ስለዚ መዘና እውን ንሓደ ኣብ ንኡስ ኣብ ናይ ትምህርቲ እዋን ዘሎ ተምሃራይ ልክዕ ከምታ ገረብ ትኽ ከብሎን ከቕንኖን ዓብተር ኣለዎ። ድኹምን ዕላማ ዘይብሉን ዓርኪ መዘና ከመይ ዝበለ እዩ? እዞም ስዕቡ ኣልታውያን ባህርያት ዘለዎም መዘና ኣስጋይ ብምዃኖም ኣብ ጉዕዞ ጥንቃቐን ዕቃበታትን ክገብር ይግባእ። ገለ ካብቶም ብዙሓት ባህርያት ድማ ንዝሓዞ ተበግሶ ብጽኑዕ ዘይሕዝን ዝተኸላለፈ መደባት ዘለዎን፣ መዐገርገርን ንነገርን ባእስን ዝዳሎን፣ ዘይወግዓውን ክብርታት ዘይብሉን ቃላት ዝጥቀም፣ ንሓሳባትን ዘረባን ሰባት ክብሪ ዘይህብን ብኽፉት ልቢ ዘይሰምዕን፣ ኣብ እዋን ትምህርታዊ መግለጺ ጽን ዘይብል ዘዕጠጥን ዘረባ ዘብዝሕን፣ ሕግን ስርዓትን ቤት ትምህርቱን ከባቢኡን ዘይክተልን ዘይኽብርን፣ ኣብ ዝተፈላለዩ ማሕበራውን ጥፈታት ዘይሳተፍን ዘሕንግድን፣ ክብርን ስነ ምግባርን ሕብረተሰብን ነብሱን ዘይሕሉ ንኻልኦት ዘጸልምን ዝውንጅልን፣ ምስ ሰባት ዘለዎ ርሕቀት ዘይሕሉን ኣብ ዘይምልከቶም ሚዛኑ ዘፍኩስን፣ ንመጽናዕትን ትምህርትን ክብርን ዕላምኡን ዝዛሕተለ ወዘተ ዝኣመሰሉ ባህርያት ዘለዎ ሰብ ንኺደት መዘና ብፍላይ ኣብ ሰረት እንተኾይኑ ኣስጋኢ ብምዃኑ ኣብ ምምራፁ ልዑን ጥንቃቕን ከምዚኦም ዝኣመሰሉ ባህርያት ዘለዎም ዝኸውን ድማ ንዕላማታትካ ዓንቀፍ ብምዃኑ ኣብ ምውጋዱ ልዑል ትብዓት የድሊ። ስለዚ ንትምህርታዊ ዕቤትናን ዓወትናን ክንጓናፀፍ ኣወንታዊ ጽልዋ ዘለዎ ኣብ ምምራፅ ካብቶም ዘድልና ገለ ረቋሒታት ድማ ሓደ ንጹሩን ውስንን ትፅቢት ክህልወና ይግባእ። እዚ ምስቲ ንጹር ዕላማና ዝተሓሓዝ ኮይኑ ነቲ ዕላማናን ውጥናን ክረጉዱልና ዝኽእሉ ውሱን ዕላማን ራእይን ዘለዎም መዛኑ መምሃርቲ ክንመርፅ ይግባእ። ብተወሳኺ ካብ ሃንደበታዊ ውሳነ ምምራፅ መዘና ክንግታእ ይግባእ። ምክንያቱ ሓደ ሓደ እዋን ብታዋኽ መሲልና ጥራይ ኣዚና እንጠቆም መዛኑ ምስ ግዜ መደባቶምን ኪደቶምን እናጐደለ ኣብ ዝኸደሉ ራእይና ክኽለፈናን ኣንፈቶም ክተሓዋወሰናን ስለ ዝኽእል ብተወሳኺ ዋላ ምሶም ንመርፆም መዛኑ ገደብ ቅርበት ክህልወና የድሊ። እዚ ዝኾነሉ ምኽንያት ድማ ብዕላማ ንጓዓዝ ክሳብ ዝሃለና ነቶም ንመርፆም መዛኑ ኣብቲ ደሊናዮ ዘለና ውሱን ዕላማ እምበር ኣብ ኩሉ ህይወትና ክነሳትፎም ክንብል ኣብ ገለ ክፋል ህይወት ፍሕፍሐ ወይ ዘይምሉእነት ምስ ዘጋጥመና ነቲ ካብኦም ክንረኽቦ ደሊና ዘለና ዕዮ መዛነት ብኣሉታ ክጸልዎ ስለ ዝኽእል እዩ። ኪነዚ እውን ምስ መማርትናን መዛኑናን
ናይ መፅናዕትን ካልኦት ናይ ትምህርቲ ዕላማናን ክንውጥን ዝሕግዙን ዘተባብዑን ምስ

0: ናይ ሎም ዛዕባና ኣብዚ ክንውዲ ኢና። ንዝመፅእ ናይ ዓርቢ ትምህርትና ድማ ብፍሉይ መባሃል ነጥቢ ክንመፅእ ኢና እሞ ክሳብ ሽዑ ግን ተስፋ ገብር ድሓን ክትቅንዩ
1: ይቐኒየላ መምህር ቶሚ፣ ክሳብ ዝመፅእ ብሰላም ኣፅንሓና።

0: ساعة حموشة خوينو زينا مسنا دونا نفل ما لنا زخبركم تعذبتنا كما يتوعلو ندومي عربي تشعة تتكم تسترلو زينا تاتوشت نوزان حزنا لكم قريبنا لنا نمكت لكم بخبر نعدم ماكد حقوس مسا عربي تكون قام لكت أبرد تولد بمهانينا بغندي عرست زينا نفلم أب صباحا صباح حارستوت نمدبن أسروح قاس أحر الشاب زل على كسر حلو مزهاخر قريبهم ኣብዚ ዋጋሽ ዋርካ ኣብ ዕማማት መፅናዕትን ስነዳን ረቂቕ ባህላዊ ውርሻ ዘተኮረ ኣስተምህሮ ተዋሂቡ ኣብዞ ማእከል ኣብ ጥዕናዊ ረብሓታት ኣዮዲን ዝተሓወሰ ጨው ኣስተምህሮ ተዋሂቡ ሩስያን ኢራንን ዝኸተሞ ኣጠቓላሊ ስትራቴጂካዊ ናይ ምትሕግጋዝ ውዕል እወታዊ ውፅኢት ይርከቦ ከም ዘሎ ሓቢረን ዛምቢያ ኣብ ጥዕናዊ መዳይ ዝውዕል ፋይናንሳዊ ደገፍ ኣሜሪካ ክትቅበል ከም እተሰማምዐት ገሊጻ ፈረንሳ ሕፅረት ነዳዲ ንምቅላል ካብ ስትራቴጂካዊ መኽዘና 10 ሚልዮን በርሚል ከተውፅእ ወሲና ዝርዝር ዜና ኣብ ዞባሕን ሰባ ሓርስቶት ንመደብ ንኡስ ርቡሕ ቃፅዖ ሕርሻ ብዝለዓለ ክሰርሕሉ ሞያውያን መኺሮም ውክል ኤሪና ሃብተ ገርግሽ ተስፋ ማርያም ብመልክዕ ፀብጻብ ንዘዳልዎ ትሕዝቶ ያሲን ሳልሕ ከቕርቦ እዩ
1: ሓረስቶት እቶቶም ብምድንፋዕ ውሕስነት መኣዛዊ መግቢ ንኸረጋግፁ ኣብ መደብ ንኡስ ርቡሕ ቃፅዖ ሕርሻ ኣተኪሮም ክሰርሑ ግዜያዊ ሓላፊ ክፍሊ ሕርሻን መሬትን ዞባዓን ሰባ ኣቶ ገብረ መስቀል ተወልደ ኣዘኻኺሩ ሎሚ ዘመን ዝናብ ደንጊዩ ከም ዝጀመረ ብዝርግሐ እውን ውሑድን ዘይምዕሩይን ከም ዝነበረ ብምጥቃስ ምስ ናይ ኣዝመራ ሓዊስካ እቲ ዝለዓለ መጠን ዝናብ 452 ሚሜ ኣብ መለብሶ ከም እተመዝገበ እቲ ዝተሓተ ድማ 146 ሚሜ ከም ዝነበረን ኣብ ምሕላብ ከም ዝዘነበን ብምጥቃስ ድሕሪ ወርሒ ናሓሰ ዝናብ ጠቕሊሉ ደው ከም ዝበለ ሓቢሩ ብደረጃ ዞባ ሎሚ ዓመት 57791 ሄክታር ከም እተሓርሰ ዝገለጸ ኣቶ ገብረ መስቀል ኣብተና ቐዲመን ደሓን ዝናብ ዝረኽባ ንኡስ ዞባታት ሓመልማሎ ሓልሓል ከረንን ገለ ኽፋል ንኡስ ዞባ ዒላ በርዕድን ብልቱግን መሸላን ኣብ ደረጃ ቐንጫን ምውላድን ክበጽሕ ከሎ እተን ዝተረፋ ንኡስ ዞባታት ግና ኣብ መንጎ ጠቕሊለን ዝናብ ዘይረኸባን ዘራእተን ዝጠፍአን ምዃነን ኣብሪሁም ኣብተን ደሓን ዝናብ ዝረኸባ ንኡስ ዞባታት እውን እንተኾነ ኣብ ወርሒ መስከረም ዝወቕዐ ብዘይምንባሩ ኣብ ምህርትን መግቢ ጥሪትን ጽልዋ ከም ዝፈጠረ ብምሕባር ውሑዳት ዲጋታት ደሓን ዝኾነ ማይ ኣዋህሊለን ብምህላውን ግዳ ሓርስቶት ኣብ ልምዓት መስኖን ንኡስ ውሁድ ስድራ ቤታዊ ሕርሻን ኣተኪሮም ክነጥፉ ተማሕጺኑ

0: ኣቶ ገብረ መስቀል ኣስዒቡ ድሮ ኣብ 112 ዓድታት ኣስታት 200 ኣብነታውያን ሓረስቶት ንመደብ ንኡስ ርቡሕ ቃፅዖ ሕርሻ ብምልኣት ኣተግቢሮም ምህላዎም ብምግላፅ ሕፅረት ምግቢ እንስሳ ንምፍታሕ ኣብ ንጥፈታት ልምዓት ጀራዲን 10 ሚታዊት ንሓምላይ ምግቢ እንስሳ ክፍለ 1 ሚታዊት ድማ ምቁር ድንሽ ክዝርኦ ኣተሓሳሲቡ ኣብ መወዳእታት ድማ ምስ ሰሜናዊ ባሕሪ ኣብዚ ዳወባ ንኡስ ዞባታት ፅልዋ ኤልኒኖ ዝኾነ ዝናብ ክህሉ ተኽእሎ ስለ ዘሎ ኣብ መሬት ሕርሻ እኹል ምድላዋት ክግበር መግቢ እንስሳ ንምውሓዝ ድማ ሓርስቶት ሳዕሪ ቃንጫን ተረፍ ምህርትን ብግቡእ ክእክቡ ኣዘኻኺሩ
1: ኣብዚ ዋጋሽ ባርካ ን30 ኣባላት ኮሚቴ መፅናዕትን ስነዳን ረቂቕ ባህላዊ ውርሻ ኣብ ንጥፈታቶም ዝሕግዞም ኣስተምህሮ ካብ 5-7 ጥቅምቲ ኣባሮንቱ ተዋሂቦም እዚ ብክፍሊ ባህልን ስፖርትን ዝተወደበ ኣስተምህሮ መቐፀልታ ናይቲ ኣብ ዝተፈላለየ ከባቢታት ዞባ ዝርከብ ባህልን ወግዕታትን ድምቀቱ ዓቂቡ ናብ ወለዶታት ንክመሓላለፍ ዝውሰድ ዘሎ ተበግሶታት እዩ ኣብቲ ኣጋጣሚ እታ ኮሚተ ብዛዕባ ዘሰላሰለቶ ንጥፈታት ክግምገም ከሎ ኣብ መጻኢ እተካይዶ ስራሕ ዝሕግዝ ርእቶታትን ሓሳባትን ቀሪቡ ዋና ዳይረክተር ክፍሊ ባህልን ስፖርትን ኣቶ እድሪ ሳልሕ ዘዋጋሽ ባርካ ኣብ ርእስቲ ዘለዎ ስፍሓት ሕብረ ብሄራዊ ብዙሕነት ረቂቕ ባህላዊ ውርሻታትን ወግዓዊ ሕብረተሰብን ዝሓቁፍ ብምዃኑ ሙያዊ ዓቕሚ ናይቲ ኣብቶም መፅናዕቲ ስነዳን ዝነጥፉ ኣባላት ምሕያል ካብቲ ዓብዪ ኣተኩሮ ዝውሃቦ ከም ዝኾነ ገሊፆም ኣብ መወዳእታ ተሳተፍቲ ተመሳሳሊ ስልጠናታትን ኣስተምሮታዊ ትምህርትን ዕዙዝተራ ስለ ዘለዎ ብዝለዓለ ክድፋኣሉ ብምትሕስሳብ ኣብ ግዜ መፅናዕትን ምስናድን ዘጋጥም ሕፅረታት መሳርሒታት ቆላዕታ ክግበረሉ ተማህፂኢኖም ኣብ ዞባ ማእከል ኣብ ጥዕናዊ ረብሓታት ኣዮዲን ዝተሓወሶ ጨው ኣስተምህሮ ተዋሂቡ ወኪል ኤሪና ዮናታን ዕብዩ ንዘዳለወ ዜናዊ ፀብጻብ እልልታ ሃብተ ማርያም ከተቅርቦ እያ
2: ኣብ ዞባ ማእከል ኣብ ጥዕናዊ ረብሓታት ኣዮዲን ዝተሓወሶ ጨው ዘተኮረ ኣስተምህሮ 8 ጥቅምቲ ንኣባላት ማእከላይ ቤት ፅሕፈት ሃማመትአ ተዋሂቡ እቲ ኣስተምህሮ ኣካል ናይቲ ኣፍልጦን ርድኢትን ሕብረተሰብ ኣብ ኣገዳስነት ኣዮዲን ንደቂ ሰብን እንስሳታትን ክብምባል ብሕፅረት ኣዮዲን ዝስዕቡ ሕማማት ንምቁፅፃር ዝግበር ጻዕሪ እዩ ኣብ ሚኒስትሪ ንግድን ኢንዱስትሪን ዋና ዳይሬክተር ክፍሊ ኢንዱስትራዊ ልምዓት ኣቶ ታደሰ ወልደ ዮሃንስ ጨው ኣብ ሰብነትና ዝርከብ መጠን ፈሳሲ ምዕሩይ ክኸውን ከም ዝሕግዝ ኣዮዲን ምዝውስኮ ድማ ፀገማት ዝሕታለ ኣእምሮ ስርዓተ መትኒ ግሩንጉሪት ስርዓተ መፍረን መጠን ሞት ህፃናትን ኣብ ምንካይ ዓብዪ እጃም ከም ዘለዎ ኣረዲኡ እቲ ዝበለፀን ዝቐለለን መንገዲ ኣብቲ ሕብረተሰብ ብቐረባን ብዝሓሰረን ዝረኽቦ ጨው ኣዮዲን ምውሳኽ ምዃኑ ብምግላፅ ኤርትራ ብሰንኪ ሕፅረት ኣዮዲን ዝስዕቡ ሕማማት ንምጥፋእ ኣብ 93 ውዕል ከም ዝፈረመት ካብ 94-95 ድማ ኣዮዲን ዝተሓወሶ ጨው ብግብሪ ኣብ ኣገልግሎት ክውዕል ከም ዝጀመረ ብተወሳኺ ኣብሪሁ ኣብ ሚኒስትሪ ጥዕና ክኢላ ስነ መግቢ ሲስተር ኣምለሰት ሓጎስ ቢጊዳ ኣብ 98 ኣስታት 98 ሚታዊት በፂሑ ዝነበረ ተጠቃምነት ኣዮዲን ዝተሓወሶ ጨው ኣብ 210 ናብ 86 ሚታዊት ከም ዝወረደ ብምሕባር ምሕዋስ ኣዮዲን ኣብ ጨው ሓንሳብ ምስተኣታተወ ብቐጻልን ብስሩዕን ዝካየድ መስርሕ እምበር ብሕፀት ኣዮዲን ዝስዕቡ ሕማማት ተኣለም ኢልካ ምቁራፅ ግቡእ ከም ዘይኮነ ኣነፂራ ተሳተፍቲ ብወገኖም ኣብ ሕብረተሰብ ብቐንዱ ድማ ኣብ ኣዴታት ቀጻሊ ጎስጓሳት ክካየድ ኣብ ኣፍሬትን ኣከፋፈልትን ጨው ዕቱ ክትትል ክግበር ከምኡ ውን ብቕዓት ኣዮዲን ኣብ ጨው ዝቆፃፀር መሳርሒ ብሰፊሑ ክተኣታቱ ተላብዮም ተመሳሳለ ኣስተምህሮ ዝሓለፈ ሰሙን ንኣባላት ሃኮስአን ሃመድአን ምክያዱ ዝፍለጥ እዩ
1: ብምትሕብባር ጨንፈር ማሕበር መምሃራን ዞባ ዓንሰባን ቤት ፅሕፈት ትምህርቲ ንኡስ ዞባ ዓዲ ተከሌዛንን ዝተወደበ ስልጠና ብ3-4 ጥቅምቲ ንልዕሊ 60 መምሃራን ተዋሂቦም እቲ ስሉጥን ፅፉን ስራሕ ንምስልሳል ዝተዋሃበ ስልጠና ኣብ ምሕደራ ፋይናንስን ንብረትን መስርሕ ዕድግን ኣተሓሕዛ ሰነዳትን ዘተኮረ ከም ዝነበረ ሓላፊ ትካላት ትምህርቲ ንኡስ ዞባ ዓዲ ተከሌዛን መምህር ሱራፊኤል ክፍሌ ጊዮርጊስ ገሊፆም ኣብ ወንበር ጨንፈር ማሕበር መምሃራን ዞባ ዓንሰባ መምህር ክብሮም ገብረዝጊ ብግድኡ ሰልጠንቲ ንዘርኣይዎ ተገዳስነት ድሕር ምምጓስ ኣብ መጻኢ ተወሳኺ ስልጠናታት ከም ዝውደብ ሓቢሩ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡስ ዞባ ተሰነይ ካብ 7 ምምሕዳራት ከባቢ ንዝተዋፅዓ 350 ስድራ ቤታት ናይ ካሮሶታት ሓገዝ ገይሩ ሓላፊቲ ቤት ፅሕፈት ኣቶ ሚካኤል ገብረስላሴ ንኤሪና ብዝሃቦ ሓበሬታ እቲ መደብ መቐፀልታ ናይቲ ኣብ 224 ብምትሕብባር እዚ ምክትታል ሰሜን ምዕራብ ዶባት ን500 ፅጉማት ስድራ ቤታት ዝተገብረ ተመሳሳሊ ደገፍ ከም ዝኾነ ብምጥቃስ ተጠቀምቲ ኣብ መነባብሮኦም ለውጢ ከምፅኡ ትፅቢት ከም ዝግበረሎም ኣሚዶም ነቲ ሓገ

ዝረኸቡ ወገናት ብወገኖም ብህዝብን መንግስትን ብቀጻሊ ንዝግበረሎም ናቤቱን ደገፍን ብምምጓስ ቁጠባዊ ምንጪ ብምርግጋጽ ሂወቶም ከመሓይሹ ከም ዝሰርሑ ኣረጋጊፆም። እዚ ከምዚ ንከሎ ቤት ፅሕፈት ሚኒስትሪ ዕዮን ማሕበራዊ ድሕነትን ኣብ ዞባ ኣምኒሓይሊ ንልዕሊ 80 ፅጉማት ተምሃሮ ናይ ናውቲ ትምህርቲ ሓገዝ ገይሩ። ወኪል ናይቲ ቤት ፅሕፈት መንእሰይ ሃብተ ማርያም ፈቃዱ ኣብ ዝሃቦ ሓበሬታ እቲ ንዓመት ሙሉእ ከምህር ዝኽእል ናውቲ ትምህርቲ ኣብ 13 ኣብያተ ትምህርቲ ንዝመሃሩ ተምሃሮ ከም እተዓደለ ገሊጹ። ብካልእ ወገን ኣብ ከረን ቤት ሕብስቲ ኤስቲ እትውንን ስድራ ቤት ኣቶ ተላ ኣስፋ ካብ 6 ምምሕዳራት ከባቢ ንዝተዋፅአ 10 ስድራ ስዋኣት ነፍሲ ወከፈን 2,000 ኣፋ ሓገዝ ሂባ። ዝስዕብ ዜና ሃገራት ወፃኢ እዩ። ኣብ ዜና ወፃኢ ሩስያን ኢራንን ኣብ ምጅማር ዝሓለፈ ዓመት ዝኸተሞ ኣጠቃላሊ እስትራቴጂካዊ ናይ ምትሕግጋዝ ውዕል እወታዊ ውፅኢት ይርከቦ ከም ዘሎ ሓቢረን። መራሕቲ ክልቲአን ሃገራት ትማሊ 8 ጥቅምቲ ኣብ ቱርክ ሚኒስተር ኣብ ዘካየድዎ ዝርብ ንግዳዊ ምልውዋጥ ሃገራቶም ኣብ ዝሓለፈ ዓመት ብልዕሊ 20 ሚታዊት ክምከብ ዝበለ ገሊፆም። ብዘይካዚ እቲ ንግዳዊ ንጥፈታት ኣብ ዝሓለፈ 8 ኣዋርሒ እወታዊ ጎስጋስ ከም ዘርኣየ ኣፍሊጦም። ፕረዚደንት ቭላድሚር ፑቲንን ፕረዚደንት መስዑድ ፔቼክስያንን ኣብ ዝርርቦም ኣብ ቁጠባ ጥራይ ዘይኮነ ኣብ ፀጥታን ካልእን መድያትን ዝተበፅሐ ስምምዓት እውን ከከም ቀዳምነታቱ ይትግበር ከም ዘሎ ኣረድዮም። እዚ ከምዚ ንከሎ ሩስያ ኪናት ኢራን ብሰላም ንምዕራፍ ተረአ ከም እትፃወት ፕረዚደንት ፑቲን ሓቢሩ። እቲ ኪናት ንዞባ ማእከላይ ምብራቅ ጥራይ ዘይኮነ ብደረጃ ዓለም ከይተረፈ ፀገማት ፈጢሩ ከም ዘሎ ዝጠቐሰ ፕረዚደንት ፑቲን ኣሜሪካን ኢራንን ብዝርርብ ንምዕራፉ ክፅዕራ ኣተሓሳሲቡ። ዛምቢያ ኣብ ጥዕናዊ መዳይ ዝውዕል ፋይናንሳዊ ደገፍ ኣሜሪካ ክትቅበል ከም እተሰማምዐት ገሊጻ። ኣሜሪካ ትደገፍ ምስ ዛምቢያ ኣብ ዕደና ዘተኮረ ስምምዕ ክትገብር ዘመቻችአን ተኣፋፊ ጥዕናዊ ሓበሬታ ንምምናጥ ትኽእለን ምዃኑ ድሕር ምግላጽ መንግስቲ ዛምቢያ ክነጽጎ ምጽንሑ ዝዝከር እዩ። ይኹን እምበር ኣሜሪካ ነቲ ቅድመ ኩነት ከም ዝሰረዘቶ ዝሓበረ መንግስቲ ዛምቢያ ነቲ 1.5 ቢልዮን ዶላር ደገፍ ከም ዘቕበሎ ፍሊጡሎም። ዛምቢያ ምስቲ ሰብኣዊ ደገፍ ምትሕሓዝ ዘይብሉ ኣብ ዕደና ዘተኮረ ዝርርብ ምስ ኣሜሪካ ከተካይድ ምዃና ገሊጻ ኣላ። ኣቐዲመን ዚምባብዌን ኬንያን ጋናን ተኣፋፊ ሃገራዊ ጥዕናዊ ሓበሬታ ንምምጣው ቅድመ ኩናት ንዝነበሮ ሰብኣዊ ሓገዝ ኣሜሪካ ከም ዝነጸግኦ ጸብጻባት የረዱ። ፈረንሳ ኣብ ዕዳጋታት ኤሮጳ ተኸሲቱ ዘሎ ሕፅረት ነዳዲ ንምቅላል ካብ እስትራቴጂካዊ መኽዘና 10 ሚልዮን በርሚል ከተውፅእ ምዃን ኣፍሊጣ። እቲ ስጉምቲ ኣካል ናይቲ ሃገራት ኤሮጳ ክዝርግሕኦ ወጢነን ዘለዋ ልዕሊ 100 ሚልዮን በርሚል ምዃኑ ፕረዚደንት ኢማኑኤል ማክሮን ገሊጹ። እዚ ንሰለስተ ኣዋርሒ ክቕፅል ምዃኑ ዝግለጽ ዘሎ መስርሕ ኣብቲ ኣህጉር ተኸሲቱ ንዘሎ ሕፅረት ቀረብን ናህሪ ዋጋን ነዳዲ ብኸፊል ከህድኦ ከም ዝኽእል ግምታት ኣሎ። ፕረዚደንት ኮሚሽን ኤሮጳ ኡርሳለ ቮንደር ኤለይን ህፁፅ ቀርብ ፀዓት ምዘይግበር ሃገራት ኤሮጳ ኣብ ተወሳኺ ቅልውላው ክወድቃ ከም ዝኽእላ ኣብ ዝሓልፈ ቀረባ መዓልታት ምጥንቃቑ ዝዝከር እዩ። ፕረዚደንት ዶናልድ ትራምፕ ድማ እተን ሃገራት ካብ ክዝን ነዳዲአን ናብ ዕዳጋታት ምዘይ ውርዳ ሃገሩ ናብ ኤሮጳ ክትገብሮ ንፀንሐ ሰደድ ናፍታ ደው ከመተብሎ ሓቢሩ እዩ። ሃገራት ኤሮጳ ሕብረት ቅልውላው ዞባ ማእከላይ ምብራቅን ኪናት ዩክሬንን ብዘሰዓቦ ሕፅረት ፀዓት ብከቢድ ተጸልየን ከም ዘለዋ ጸብጻባት የረዱ። ጀርመንን ብሪጣንያን ኣብ ምምዕባል ቁጠባ ፀጥታን ምክልኻልን ዘተኮረ ስምምዓት ተፈራሪመን። እቲ ስምምዓት መራሒ መንግስቲ ጀርመን ፍሪደር ከመርዘን ቀድማይ ሚኒስትር ብሪጣንያ ኣንድሪ በርሃምን ትማሊ 8 ጥቅምቲ ኣብ ከተማ በርሊን ኣብ ዘካየድዎ ዝርብ ተኸቲሙ። እዚ ኣብ ጉዳይ ፀጥታን ምክልኻልን ዝፈርምዎ ስምምዕ ፀጥታዊ ሓበሬታ ክለዋወጣ ግዳማዊ ተፃብኦ ብሓባር ክምክታን መጥቃዕቲ ሳይበር ንምግታእ ክተሓጋገዛን ዘኽእለን ምዃኑ ፍሊጠን። ኣብ መዳይ ቁጠባ ድማ ንግዳዊ ምልውዋጥ ከስፍሓን ኢንዱስትራዊ ትሕተ ቅርፂ ኣብ ምውዳድ ክተሓባበራን ተሰማሚዐን ኣለዋ። ብሪጣንያን ጀርመንን ኣብ 2025 ልዕሊ 130 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደ እዩ ዝጥቀስ። እዚ ከምዚ ንከሎ ኣብ መዳይ ቴክኖሎጂ ብቐንዱ ድማ ኣብ ምምዕባል ሰብ ሰርሖ ብድሒ ሓበራዊ ወፍሪ ክገብራ ምዃነን ኣነፂረን። ኣብ 2020 ካብ ኤሮጳዊ ሕብረት ጠቕሊላ ዝወፀት ብሪጣንያ ነቲ ሕብረት ደጊማ ክትፅምበሮ ከም እትኽእል እዩ ግምታት ዘሎም። ህንዲ ኣብ 2025 ኣስታት 7 ቢልዮን ዶላር ዝግመት ሸመታ ኣፅዋር ከም ዝገበረት ጸብጻባት ሓቢሮም። እቲ ኣሃዝ ኣስታት 5.8 ሚታዊት ናይቲ ብደረጃ ዓለም ዝተገብረ ሸመተ ምዃኑ ዝተቐስቶም ጸብጻባት ንፖላንድ ተኸቲላ ካልእቲ ዝዓበየ ዕድጊ ኣፅዋር ዘካየደት ክገብራ ከም ዝኽእል ኣረድዮም። ዝዓበየ ካብቲ ህንዲ ዝገበረቶ ሸመታ ኣፅዋር ናይ ሩስያ ምዃኑ ኣብቲ ጸብጻብ ተጠቒሱሎም።
ካብ 222 ክስ

ክሳብ 2025 ልዕሊ 25 ቢልዮን ዶላር ዝዋግኡ ኣፅዋር ዝዓደገት ህንዲ ነቲ ኣሃዝ ካብ 2026 ክሳብ 2029 ናብ ልዕሊ 45 ቢልዮን ዶላር ክብከተብሎ ከም እትኽእል የመት። ካብ 2026 ክሳብ 2029 ብደረጃ ዓለም ዝካየድ መጠን ሸመተ ኣፅዋር ልዕሊ 630 ቢልዮን ዶላር ክበፅሕ ከም ዝኽእል ግምት ወተሃደራዊ ክኢላታት ኣሎም። ኣብ ዞባ ማእከላይ ምብራቕን ምብራቕ ኤሮጳን ተኸሲቱ ዘሎ ወተሃደራውን ፀጥታውን ቅልውላው ምክንያት ናይቲ ናህሪ ይኸውን ከም ዘሎ እዩ ዝግለጽ። ኣብ ካልእ ዜና ደቡብ ኮርያ ብውሽጣዊ ዓቕማ ዘፍረየቶ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ትማሊ 8 ጥቅምቲ ከም ዝፈተነት ኣፍሊጣ። እቲ ፈተነ ሒደት መዓልታት ድሕሪ ሰሜን ኮርያ ዘካየደቶ ፈተነ ናይ ማእከላይ ርሕቀት ባሊስቲክ ሚሳይል ይስዕብ ብምህላው ናይ መልሰ ግብሪ ስጉምቲ ክኸውን ከም ዝኽእል የመት። በዚ ድማ ንወታደራዊ ኩነታት ሓውሲ ደሴት ኮርያ መሊሱ ከጋድዶ ከም ዝኽእል ናይ ቀረባ ተዓዘብቲ ይጠቕሱም። ደቡብ ኮርያ ፈተነ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከተካይድ እዚ ናይ ፈለማ ምዃኑ እዮም ጸብጻባት ዘረዱ። ናይ መወዳእታ ዜና ካናዳ ኣብ ዝሓለፈ ወርሒ ናሓሰ ኣስታት 3 ቢልዮን ዶላር ንግዳዊ ትርፊ ከም ዝረኸበት ሓቢራ። እዚ እወታዊ ንግዳዊ ውፅኢት ናብ ኣሜሪካ ቻይናን ፈረንሳን ዝኣመሰላ መሻርክታ ዝገበረቶ መጠን ሰደድ ክብምባሉ ከም እተረኽበ ጸብጸባት ንግድቲ ሃገር ገሊፆም። ኣብ መንጎ ካናዳን ኣሜሪካን ክካየድ ጸንሐ ንግዳዊ ምልዋጥ ብሰንኪ ወሳኽ ቀረጽ ክጎድል እኳ እንተኸኣለ ኣብ ቀዳማይ መንፈቅ 2026 ናብ ቻይና ዝገበረቶ መጠን ሰደድ ግና ብ30 ሚኢታዊት ከም ዝዓበየ ቶም ጸብጸባት ኣነጺሮም። ካናዳን ቻይናን ኣብ ዝሓለፈ 8 ኣዋርሕ ኣስታት 47 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ምስ ተመሳሳሊ ኣዋርሕ ናይ ዝሓለፈ ዓመት ክናጸጸር ከሎ ድማ ብ3.6 ሚኢታዊት ከም ዝወስኸ ይግለጽ። ነዳዲ ተፈጥሮዊ ጋዝን ማዕድናትን እቶም ዝለዓለ ምልውዋጥ ዝተኻየደሎም ፍርያት ምንባሮም ተፈሊጡሎም። ምስ ኣሜሪካ ኣብ ንግዳዊ ምትፍናን ኣትያ ዘላ ካናዳ ምስ ቻይናን ሃገራት ኤሮጳን ንጸንሓ ንግዳዊ ዝምድና ተስፍሖ ከም ዘላ ይሕበር። ዜና ንምዝዛም ኣርስቲ ዜና ክንደግም። ኣብ ዞባዓን ሰባ ሓረስቶት ንመደብ ንኡስ ርቡሕ ቃፅዖ ሕርሻ ብዝዕለ ክሰርሕሉ መሰኻኸር ቀሪቡ። ኣብ ዝዋጋሽ ባርካ ኣብ ዕማማት መፅናዕትን ስነዳን ረቂቕ ባህላዊ ውርሻ ዘተኮረ ኣስተምህሮ ተዋሂቡ። ኣብ ዞባ ማእከል ኣብ ጥዕናዊ ረብሓታት ኣዮዲን ዝተሓወሰ ጨው ኣስተምህሮ ተዋሂቡ። ሩስያን ኢራንን ዝኸተሞ ኣጠቃላሊ ስትራቴጂካዊ ናይ ምትሕጋዝ ውዕል እወታዊ ውፅኢት ይርከበ ከም ዘሎ ሓቢረን። ዛምቢያ ኣብ ጥዕናዊ መዳይ ዝውዕል ፋይናንሳዊ ደገፍ ኣሜሪካ ክትቅበል ከም እተሰማምዐት ገሊጸ። ፈረንሳ ሕፅረት ነዳዲ ንምቅላል ካብ ስትራቴጂካዊ መኽዘና 10 ሚሊዮን በርሚል ከተውፅእ ወሲና። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም

0: እንታ ንዓና ይባእ እንታ ኸ ጠጠመጠው ትብል
1: ኣንታ እንታይኢኻ ወይልከ ናበይና ንኸይድ ዘለናኸ ያ ንዓናይ እንደግዳ ናብቲ እንዳጓድ ዘመድ ሓደሓደ ክብለካ
0: ባስ መቸም ከተማ እንተወፂኻ ብለን ምለልኺን ዝረአየካ ካልእ የለን
1: እንታይ ሞሉ ዩ ኻልእ ዳ
0: ዋይ ኣታ በልበልበልበልበል ዞም ንኣሽቱ ኸይሰምዑኻ
1: እ
0: እንታይ ድ ዝቕንያት እዝንታ
1: ቅንያት ዳ ናፅነ
0: ኣሎራ ብምኽንያት ዝበዓል ናፅነ ዝተዳለወ ኤግዚቢሽን ኣሎ ናብ ኢና ንኸይድ ዘለና ዘይተባሃልና
1: ካበልካ ደኣ ንርአዮ
0: ኣንታ ዓርከይ ናይዛ ዓለም ነገር እዚ ከምዚ ኸማይ ግርም ደብለካ ኸውን
1: የከየ እንታይ ዘገርም ኣለዋ እዩ ሞ እዚ ዓለም እዚኣ
0: እንታይ ዘገርም ኣለዋ
1: እወ
0: ዋይ ኣታ ሎምሲ ዋላ ፈፂምካ ውሒትካ እኒኻ
1: ዶ
0: ኣታ እርጋ ናብ ኩልናያ ዘላ ሞ ኣባኻ በፂሓሲ ስጋቦይ ምኽኣላ ሲኢንካ በርቲዓትካ እታ ኸላቸት
1: ያ ደር ቁም ነገር እንደግዳምፅእ እምበር እዛ

0: ታሪኻዊ እረማ ነቲ ኣብ ምሩፅ ኣዳራሽ ኣብ ልስሉስ ሶፋ ከብዶም እንዳመልኡ ዊስክ እንዳጨለጡ ዝፅሓፍዎ ጌጋ ንሕና ከዓ ኣብ ሆሮርማ ፀሓይ ምስ ጥልቁዕ ክብድና ምስ ንቑፅ ጎረረና ብደም ክንእርሞ መሪፅናታ ተገዲድና ጉዳይ ካብ ሪዞሉሽን ናብ ሪቨሉሽን ኣቕኒዕና እያ ባሳ ካልእ ኮንቱ እዩ
1: ጉዳም ኣንታ እዛ ትረቸን ቶኖማንታ ዝብሉዋሲ ደካ ጠንቂ ኩሉ ሕሰምና እያ ኮይና
0: ወይ ኣብ ስሳ እንታ ኡኖ ኣብ 1961 ወዲ ዓዋተ ዝተኮሳ ጥይት ጥይት ጥራይ መዓስ ነይራ እቲ ብቐለም ዝተፃሓፈ ጌጋ ብደም ክንእሩማይና ዝብል ነጎድጓድ መልእኽቲ ነይርዋ ካብቲ ጓሕ ዝብል ድምፅናታ ተሸኪማቶ ዝነበረት መልእኽቲ ይብርተ እዙ ከዓ ካብ ቀለም ናብ ደም ዘብለኒ
1: ዋይ ተኣምረት ኣንታ እዚ ገድልናሲ ኣንፃር ዓለም እዩ ዝዋጋእ ነይሩ እንትበሉናሲ ከምዚ ዝጋነን ኮይኑ እዩ ዝስማዐኒ ነይሩ
0: ወይ ሕጂ ቆሊብካኒ መዛኑኻ ኮዮም ዝተሰርቀት መንነት ክመልሱ ነታ ትረቾ እንቶኖቫ እንታ ካብ ገጽ ታሪክ ንምድምሳስ ናይ ታሪክ ኤዲትን ዘካየዱ
1: እንታይ ኢልካ ታይታይ ዋ እቲን ምብላዕ ድን እንታ
0: ኣዛብ ፎስተር ብልዑኻ ኣታ ንታሪክ ልኩዑን መልኩዑን ኣትሒዞሞ የ ዝብለካ ዘለኹ ኣብ መወዳእትኡ ኸዓ ነቲ ታሪኻዊ ጌጋ ብብርሃንና ጽነት ሓንሳብ እናሓዋሩን ደምሲሶሞ
1: ኣንታ ተሓዋውሶ ደለኻ ናጽነሲ ምስ ናይ ፖስተር ጉድ እንታይ ኣራኸቦም
0: ከመይ ዘይራኸብ ዳ ናጽነት ዶይኮነትን ሸርሒ ወዲ ፎስተር ዘፍሸለቶ እቲ ኣብ ችንኳ እንታ ኣብ 1950 ብወረቐት ዝተዘርአ መርዛም ዘርኢ 1991 ብደም ጀጋኑ ተደብዩ ንብለካ
1: ኣይ እዚ ምድዳእ ተቑም ነገር
0: መስተንክራዊት ጉንበት ብደም ዝተጻሕፈ ነፃን ልኡላዊትን ጓል ባሕሪ ኤርትራ ዝብል ሓድሽ ውሳነ ንዓለም ኣረኪባታ ንዓለም እቲ ብቐለም ዝተጻሕፈ ውሳነ 390 በቲ ዝኸበረ ደም ዝመፀት ናጽነት ብወግዐ ተደምሲሱ ንብለካ ኣለናታ
1: ብሓቂ ካብ ቀለም ጥልመት ናብ ደም ሓርነት እቲ ካብ 390 ኣብ 1991 ናጽነት ሕጂ ትረቢዖ ሕጂ ተሰዊጥኒ
0: ግደ ዋይ ግድናዓናይ ጥራይ በጃ ሃይለካ
1: ኣንታ ዓርከይ ጸርጸር እንዶ ትበል
0: ነዚ ታሪክ እዚ ክሰርሑ ዘይተሓለሉ ንዓኻ ከትሕዝ መልሓሰይ ደሪቑታ
1: ንዓነ እዚኣ ሓንቲ ሓንቲ ኣፈውሳ ንዓነይ ሓንቲ ሓንቲ ክብለካ እየ

ሰላም ሰላም። ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ኤርቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ዝኸበርኩም ተኸተልትና ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብ ፃሕኩም ከመይ ቀኒኹም? ትሕሶታት መደባት ሞዛይክ ሰሪዕና ሓደ ብሓደ ናባኹም ክነብሎ ተዳሊና ኣለና። ንመኽፈቲ መደብና እትኸውን ደርፊ ክንጋብዘኩም ኢና። ብድሕሪ እውን ፀኒሐ ክምለሰኩም እየ። ምሳና ፅንሑ።

እወታዊ ኣተሓሳስባ ኣብ ሂወትና ኣዝዩ ኣገዳሲ እዩ። እወታዊ ዝኾነ ኣተሓሳስባ ምስእ ዝህልወና ኣብ ሂወትና ንዘጋጥሙ ብድሆታት ከከም ኣማፆም ክንሰግሮምን ሕጉሳት ክንከውንን ይኽእለና። ኣብዛ ስዒባ ትቐርብ ትሕዝቶ መደብና እምበኣር ብዛዕባ እወታዊ ኣተሓሳስባ ብኸመይ ከነማዕብሎ ንኽእል፣ ኣብ ሂወትና እንታይ ይጠቕመና ዝበለ ትሕዝቶ ሒዛ ክትቀርብያ ሙሉእ ትሕዝቶ ናፍታ መደብ ከስግረኩም እየ። ተኸታተሉ።

0: ወዲ ሰብ ካብ ካልእ ፍጡራት ዝፈለዮ ነያት ሓሳስባ ዝተዓደሎ ጸጋ እዩ። እዚ ድማ ንጽቡቕን ሕማቕን ክውስን ነገራትን ኩነታትን ከመዛዝንን ዝሕግዞ ብልሒ እዩ። ሓሳባት ውፅኢት ዝተሓላለኸ መስርሕ ናይ ሓንጎልና ኮይኖም ኣብ ኣእምሮ ምስሊ ብምፍጣር ድሌታትን ስምዒታትናን ርድኢታትናን ዝጸልዩ እዮም። ሓሳባት ብባህርያዊ መስርሕ ወይ እውን ከም ግብረ መልሲ ናይ ዘጋጥሙ ውሽጣውን ግደማውን ለውጥታት ክብገሱ ዝኽእል እዮም። ኣብ ህይወት ብተደጋጋሚ እንገብሮ ነገር ናብ ልምዲ ማዕቢሉ ኣካል ባህርያትና እዩ ዝኸውን። ሓሳባት እውን ብተመሳሳሊ ንኣእምሮና ቀጻሊ ብሕማቕን ጽቡቕን ርድኢታት ብዝመገብናዮ መጠን ውፅኢት ንእወታውን ኣሉታውን ኣተሓሳስባ ይህብ። ትርጉም እወታዊ ኣተሓሳስባ ብሰብ ሞያ ክግለጽ እንከሎ
1: እወታዊ ኣተሓሳስባ ማለት ኣብ ሂወትና እወታዊ ርድኢት ክህልወና ከሎ ማለት እንዲ ወይ ከዓ ተስፋ ኣተሓሳስባ ኣብ ሂወትና ክህልወና ከሎ እዩ። እዚ ድማ ንሕና ኣብ ሂወትና ነቶም ዘለውና ብልጫታት ነቶም ዘለውና ጸጋታት ዝያዳቶም ጉድለታትና ዝያዳቶም ድኻማትናን ውድቀታትናን ኣብ ሊፅና ክንሪኦምን ብኦም ከነመስግን ከምኡውን ብኣቶም ዕጉባት ክንከውን ከለና እዩ። ስለዚ ከምዚ ዓይነት ትስፉ ስነ ልቦና ወይ ከዓ ከምዚ ዓይነት ትስፉ ስነ ኣተሓሳስባ ኣወታዊ ኣተሓሳስባ ተባሂሉ ይፅዋዕ። ኣንጻር ናይዚ ድማ ኣሉታዊ ኣተሓሳስባ ማለት እዩ። ስለዚ ኣወታዊ ኣተሓሳስባ ክበሃል ከሎ ነቶም ኣብ ሂወትና ዘለውና ብልጫታት ጸጋታት ብዙሕ ዓይነት ወይ ከዓ ዕድላት እውን ክኾኑ ይኽእሉ ነዚኣቶም ምምስጋን ወይ ከዓ በዚኣቶም ዕጉባት ምዃን ማዕሪኡ ከዓ ነቶም ዝተርፉና ኣብ ሂወትና ነቶም ዘይበጻሕናዮም ዘይተዓወትናሎም ዋላ እውን ዝወደቕናሎምን ዝፈሸልናዮምን ክፋላት ናይ ሂወትና ከዓ ደጊምና ብምፍታን ደጊምና ብምፅዓር ክንዕወተሎም ከም ንኽእል ደጊምና ክንቅይሮም ከም ንኽእል ምእማንን ኣብኣቶም ከዓ ተስፋ ምህላውን እዩ። ተፃዋርነት ከዓ ኣሎ ምስ እወታዊ ተሓሳስባ ተፃዋርነት እንታይ ማለት እዩ? ኣብ ሂወት ኩሉ ግዜ ብድሆ ዘይብሉ ሂወት የለን። ስለዚ ነዞም ቦታታት እዚኣቶም ከመይ ኢና ንሰግሮም? ምጽማምና ከመይ ይኸውን ዘለዎ? ስለዚ ተጸመምቲ እንድሕሪ ኮይና እወታዊ ተሓሳስባ ኣለና ማለት እዩ። ስለዚ ብምጽማም ከዓ ዘይሽግር የለን። ስለዚ ብከምዚ ከዓ ከም መርኣያ እወታዊ ተሓሳስባ እዩ ተጸማምነት ወይ ከዓ ተጻዋርነት ምህላውና።
0: ኣብ ህይወትና ዘጋጥሙና ጉዳያት ከም ዕንቅፋት ክንቅበሎምን ዘይክንቅበሎምን ኣብ ኣረኣያና እዩ ዝምርኮስ። ምውናን እወታዊ ኣተሓሳስባ ኣብ ጉዕዞ ህይወትና ሽግራት ኣብ ምፍታሕ ዘጋጥሞም ግርጭታት ኣብ ምህዳእ ኣብ ዕጃም ይፃወት። ኣፍራይነትን ተበላሓትነትን ከነዕቢ ድማ ይሕግዝ። ርእሰ ተኣማንነትና ነብሰ ክብርናን ኣዛይዱ ነዚ ነገር ብቑዔ ወይ ብቕዕትየ ንክንብል የኽእለና።
1: ጥዕና ሎሚ ብዙሕ ትርጉም እዩ ዘለዎ። ሓሙሽተ ዓይነት ትርጉማት እውን ክንህቦ ንኽእል፣ ኣካላዊ ጥዕና፣ ኣእምራዊ ጥዕና እንዳበልና። ስለዚ ኩሉ ሜዳዊ ጥዕና ብ ሂወትና ክንረክብ እውን ሓጋዚ እወታዊ ተሓሳስባ እዚ ማለት በቲ ኣእምራዊ ጥዕና እንተ ደኣ ጀሚርና ሓደ እወታዊ ተሓሳስባ ዘለዎ ሰብ ትስፋ ተሓሳስባ ዘለዎ ሰብ ተስፋ ዘለዎ ሰብ ጽቡቕ ዝኾነ ኣእምራዊ ጥዕና እዩ ዘለዎ። ካብ ጭንቀት፣ ካብ ቅዛነት፣ ካብ ተስፋ ምቑራፅ ካብዚኣቶም ነፃ እንተ ደኣ ኮይኑ ሓደ ሰብ ጥዑይ ዝኾነ ኣእምሮ ክህልዎ ይኽእል እዩ ማለት እዩ። ስለዚ እዚ እቲ ሓደ ጥቕሚ ናይ እወታዊ ተሓሳስባ እዩ። እቲ ካልኣይ ኣካላዊ ጥዕና እውን ኣለና። ኣካላዊ ጥዕና ከዓ ልክዕ ማዕረ ማዕሪ እዩ። ሎሚ ዝተፈላለዩ ዘይተመሓላለፍቲ ሕማማት ከም መበገሲ እዩ እንኳ ተደይበልና ንዓቶም ኣብ ምግዳድ እቲ ኣሉታዊ ተሓሳስባ ተራ ኣለዎ። ኣሉታዊ ተሓሳስባ ማለት እኳ ተስፋ ምቑራፅ፣ ራእይ ዘይምህላው ኣብ ሂወትካ፣ ብዝኾነን ዘይኮነን ነገራት ምጭናቅ፣ እዚኦም እዩ እቶም ኣሉታዊ ፀዓት ወይ ከዓ ኣሉታዊ ኤነርጂ ንብሎም። ስለዚ ከምዚኦም ድሕር ኣለዉ ከዓ ኣብቲ ኣካላዊ ጥዕናና ፅልዋ ስለ ዘለዎም ሽግር እዩ። ስለዚ እወታዊ ተሓሳስባ ምህላው ኣካላዊ ጥዕና ከም ዝህልወና እውን ይገብር እዩ። ካብቲ ክሓዊአ ኢሉ ዝሓስብ ንኣብነት ኣብ ግዜ ሕማም እንተ ኮይኑ እቲ እወታዊ ተሓሳስባ ዘለዎ ሰብ ዝያዳ እቲ እወታዊ ተሓሳስባ ዘይብሉ ሰብ ናይ ምሕዋይ ተኽእሎ ኣለዎ እዮም ዝብሉ። ስጥራይ ዶይኮነ ካብ ሕማማት ቀልጢፍና ክንገላገል ነቲ ዘለና ሕማማት እውን ቀልጢፍና ንክንፍውስ ይሕግዘና እዩ። ንኣብነት ፎርጊቭነስ ቴራፒ ወይ ከዓ ናይ ሕድገት ፍወሳ ዝበሃል ኣሎ። እዚ እንታይ ኣብ ሂወትና ሕድገታት ብምግባር ነቶም ዝተፈላለዩ ዓይነት ሕማማት ከም ምንጭ ፍወሳ እውን ይጠቅም እዩ። ስለዚ ከም ኣካል ፍወሳ እውን ኮይኑ ኣሎ ማለት እዩ።

ካልእ እቲ ስምዒታዊ ጥዕናና እውን ሕልው ክኸውን ኣብ ሂወትና ተስፍዋት ንኸውን ሕጉሳት ንኸውን ፅቡቅ ኩነት ኣእምሮ ህልወና እዚኣቶም ኩላቶም እንታይ እዮም ከም ኣካል ስምዒታዊ ጥዕና እዩ ማሕበራዊ ጥዕናና ከብ ዓብ እዩ ማሕበራዊ ጥዕና ክንብር ከለና ንፈጥሮም ማሕበራዊ ዝምድናታት እዞም ማሕበራዊ ዝምድናታት እዚኣቶም በተሓሳስባና ይፅለው እዮም ሓደ ሰብ ተስፍዋት ተሓሳስባ እወታዊ ተሓሳስባ እወታዊ ፃዕ ዘለዎ ንድሕር ኮይኑ ማሕበራዊ ዝምድናታት ክምስርት ውን ኣይሽገርኒ ማለት እዩ ማሕበራዊ ዝምድናታት ዓርከ መሓዛብ መሓዝ ድዩ ወይ ከዓ ኣብ ኣንጻር ፆታ ዝምስረት ዝምድናታት ኣብዚኣቶም ኩሉ ግዜ ዕዉታት ኢና ንኸውን ምክንያቱ ትስፍዋት ራእይ ዘለና ሰባት ንድሕር ኮይና ሰባት እውን ኣብ ዙርያና ክህልውስ ኣይፀልኦን እዮም ካልእ መንፈሳዊ ጥዕና ውን ንረክብ ኢና መንፈሳዊ ጥዕና ዝበሃል እንታይ እዩ ኣብ መንፈሳውነትና ንልዕል ኢና ኩሎም ዓይነት ሃይማኖታት ኩሉ ግዜ ብሂወትና ተስፋ ክንገብር እዮም ዝምህሩና እወታዊ ተሓሳስባ ክህልው ዝምህሩና ስለዚ እወታዊ ተሓሳስባ ዘለዎ ሰብ ዕውት ዝኾነ መንፈሳዊ ጥዕና እውን ኣለዎ ማለት እዩ ብዓብዪ ከዓ እቲ ትርጉም ሂወት ክንርዳእ ይሕግዘና እዩ ሂወትና ከመይ ኢና ንርዳእ ትርጉም ምንባርና ሓደ ሓደ ግዜ ኣሎ ንምንታይ ኢኻ ትነብር ዘለካ ይጠፍአካ ሽግራት ገጥሙካ ከለዉ

0: ተስፋ ናይ ምቁራፅ ዋላ ንምንታይ ትነብር ኣለካ እውን ይተሓዋወሰካ። ብሓፂርቶም ስምዒታት ናይ ተስፋ ምቁራፅ ንብሎም ይመፁና እዮም። ሓደ ብተስፋ ዝጓዓዝ ሰብ፣ ሓደ እወታዊ ተሓሳስባ ዘለዎ ሰብ ግን እንታይ እዩ ትርጉም ሂወት እውን ብግቢኡ ዝርድኦ ትርጉም ምንባር ይርድኦ። ስለዚ ኣብ ሂወትና ብዕላማ ምንባር ንጅምር ማለት እዩ። ብዕላማ ምንባር ከዓ እንታይ እዩ ነቶም ኣብ ሂወትና ዓላማ ጌርናዮም ዘለና ክንጭብጦም ይኽእለና። ኣብ መወዳእታ ኸ ሓደ ትርጉም ዘለዎ ናብራ ንነብር ማለት እዩ።
1: ንኣተሓሳስባና ብእወታዊ መገዲ ምስ ንቓንዮ እዚ ክንጠቕሶ ዝፀናሕና ጥቕምታት ካብ ሃለዎ ኣብ ህይወትና ብኸመይ ክነማዕብሎን ክንለማመዶን ንኽእል። ንነዊሕ እዋን ኣሚንና ዝተጓዓዝናሉ ልምዲ ብሓደ ለይቲ እንቕይሮ ነገር ኣይኮነን። ኣመስጋኒ ባህሪ ብምምዕባል ቀስ ብቀስ ርድኢትና እናበርኽና ኣካላውን ኣእምሮኣውን ጥዕናና ብምሕላው ነፍሲ ርድኢትና ክንመም ንኽእል።
0: ሓደ ግዜ ውድቀታትና ፍሽለታትና ከመይ ኢና ንርድኦም? ኣብ ፍሽለታትና ናብ ውድቀታትና ዘለና ኣረዳዳ ብጣዕሚ ይወሳኒ፣ ወይ ከዓ ኣብ ልዕሊ እዮም ዘለና ተሓሳስባ። ውድቀታትና ንሕና ከም ምንጪ ሓዘንና ወይ ከዓ ኣብኣቶም እንዳቆዘምና ብኣቶም እንዳማረርና ንሕና ከም ናይ ግዳይነት ስምዒት እንዳሰማዕና ድና ንነብር ዘለና ወይስ ነቶም ውድቀታትና ከም መምሃሪ ወሲድና ዝያዳ ክንዕወት ከም ንኽእል ዝያዳ ካብኦም ተበጊስና ናብቲ ዝበለፀ ደረጃ ክንበፅሕ ከም ንኽእል ምእማን እዩ። ስለዚ ኣብቶም ውድቀታትና ዘለና ኣረዳዳ ኸ ኣዝዩ ወሳኒ። ሓደ ግዜ ውድቀታትና ምንጭ ዓወታትና ክኾኑ ይኽእሉ እዮም። ሓንቲ ደስ ዝብለኒ ናይ ቶማስ ኤድሰን ባህል ኣላ። ቶማስ ኤድሰን እንታይ እዩ ድብል ድሕሪ ሓደ ሽሕ ፈተናታት ኣምፑል ምሂዙ እዩ ዝበሃል። ስለዚ ሰባት እንታይ እዮም ኢሎሞ ኤድሰን ንስኻ ሲ ልዕሊ ሓደ ሽሕ ግዜ ፈሺልካ ኣምፑላ ብምምሃዙ ኢሎሞ እስ ግ እንታይ ኢልዎም ታናብቲ መልሲ ያ ደስ ዝብለካ ወይከዓ ነዚ እወታዊ ተሓሳስባ ክህልውና ትምህረና ማለት እዩ። እሱ እንታይ እዩ ዝብለዎም ኖኖ ኣነሲ ኣምፑል ኣብ ምስራሕ ልዕሊ ሓደ ሽሕ ግዜ ኣይኮንኩም ፈሽል። እንታይ ደኣ ኣምፑል ክስራሓሎም ዘይክእል ሓደ ሽሕ መገድታት እዩ ኣረጋጊፀ እዩ ዝብሎም። ስለዚ እንታይ ማለት እዩ ዋላ ነቶም ውድቀታትና ሲ ከም መምሃራና ጌርና ክንወስዶም ንኽእል ኢና። ቀዲሞም ዝመፁ ውድቀታት ኣለዎ ወይከዓ ኤርሊ ፌይለር እዚኣቶም ጥቕሚ ኣለዎም ከማን ምክንያቱ ብዝያዳ በቲ ቅኑዕ መገዲ ንክንጓዓዝ ይሕግዙና እዮም። እቲ ቅኑዕ መገዲ እንታይ እዩ ገና ጅምር ከነብል ከለና ውድቀታት እንድሕር ገጢሞምና ጅምር ከነብል ከለና ፍሽለታት እንድሕር ገጢሞምና ኣብ ጌጋ መንገዲ ከም ዘለና ተረዲእና በቲ ዝበለፀ ወይከዓ በቲ ቅኑዕ መገዲ ንክንጓዓዝ እውን ይሕግዙና እዮም። ስለዚ እቲ ውድቀታትና እውን ኣይንፅላ እዮም ሓደ ሓደ እዋናት።

0: ካልእ ከ እቲ ነፍሰ ክብርን ርእሰ ተኣማንነትን ምምዕባል እዚ እንታይ እዩ ነፍሰ ክብሪ ነፍስና ክብሪ ምሃብ ብቕዓት ከም ዘለና ፀዓት ከም ዘለና ፀጋ ከም ዘለና ግዜ ከም ዘለና እዚኣቶም እወታዊ ተሓሳስባታት ክህልወና ኣለዎም እዚ ከ መርኣያ ርእሰ ተኣማንነትና እዩ ከ ርእሰ ተኣማንነትና ክነማዕብል ክንክእል ኣለና ርእሰ ተኣማንነት ዘለዎ ሰብ ኩሉ ግዜ እወታዊ ተሓሳስባ ክህልዎ ክእል እዩ ኣብ ነፍሲ ተኣማሚኑ ወይ ከዓ ኣብ ነፍስና ተኣማሚና ክንበፅሖም ከም ንኽእል ዕላማታትና ክንጭብጥ ከም ንኽእል ስለንኣምን እወታዊ ተሓሳስባ ኣብ ምህላው ሓጋዝ እዩ ርእሰ ተኣማንነት ነፍሰ ክብርን ንነፍስና ክብሪ ምሃብ ኖ ኣነ ይክእሎኒ እየ እዚ ብኣይ ክስራሕ ኣይክእልኒ እዚ ብኣይ ክብፅሕ ኣይክእልኒ ኣነ ዕድለኛ ኣይኮንኩን ኣነ ከምዚ ኮንኩን እዚኦም ክነወግዶም ክንግል ኣለና ስለዚ እወታዊ ተሓሳስባ ንኸነማዕብል ርእሰ ተኣማንነትና እውን ከነበረ ክንክእል ኣለና ነፍሰ ክብርና እውን ከነማዕብል ክንክእል ኣለና ማለት እዩ ካልእ ነዚ ሓጋዝ ዝኾነ ወይከዓ እወታዊ ተሓሳስባ ንክህልወና ሓጋዝ ዝኾነ ከዓ ኣከባቢ ክንፈጥር ኣለና ወይከዓ እቲ ማሕበራዊ ኣከባቢናትና ኣብ ዙርያና ዘለዉ ሰባት ዓርከ መሓዛናትና ከመይ ዓይነት ሰባት እዮም ከምዚ ዓይነት ትስፉ ሂወት ንክህልወና ድዮም ዝሕግዙና ወይስ ናብቲ ኣሉታ ዝመርሒ እዮም ተስፋ ዘቕርፁ ሰባት ድዮም ብልምዲ ጭንቂ ዕላሎም ኢልና ንዛረብ ኢና እንታይ ማለት እዩ ኣብቲ ሓፃር እዋን ምሳኻ ኮፍ ዝበሎ ወይ ከዓ ደው ዝበልካያ ሚእቲ ዓይነት ኣሉታዊ ነገራት ይነግሩና ተስፋ ዘቕርፁ ኣብ ሂወትና በቃ ብዙሕ ሕማቕ ነገራት ማለት እዩ ስለዚ ከምዚ ዓይነት ሰባት ድዮም ኣብ ዙርያና ደሎ ወይስ በንጻሩ ተስፋ ዝህቡ ሞራል ዝህቡ ንሕና ከም ንኽእል ዝነግሩ ነገራት ክቕየሩ ከም ዝኽእል ዝነግሩ ክሓልፍ ከም ዝኽእል እቲ ዘሎ ኣሉታዊ ኩነታት ወይ ከዓ እቲ ዘሎ ኣሉታዊ መድረኽ ክቕየር ከም ዝኾለ ተስፋ ዝህቡ ሰባት ድዮም ኣብ ዙርያና ዘሎ እዚኣቶም ከዓ ወሰንቲ እዮም ስለዚ እቲ መን ምዃንካ ክነገረካ ምስ መን ከም ትኸይድ ንገረኒ ዝበሃል እሱ እዩ ማለት ስለዚ ኣብ ከባቢና ዘሎ ሰባት ከዓ ወሳኒ እዩ እወታዊ ተሓሳስባ ኣብ ምምዕባል
1: ተስፋን ሓጎስን ዝመልኦ ዕውት ዝኾነ ነገራት ጥራይ ኣብ ሂወት ከጋጥሞ ዘይደሊ ሰብ የለን እንተኾነ ኣብ መስርሕ ሂወት ብክልተ ኣንጻራዊ ገጻት ዝኽየድ ጉዕዞ እዩ ዘሎ ጽቡቕን ሕማቕን ሓጎስን ሓዘንን ዓወትን ውድቀትን እናተተኻኸአ ይሓልፍ ብፍላይ ድማ ኣብ ግዜ ውድቀትና ዘጋጥሙ ስምዒታት ሕሉፍ ኣሉታዊ ተመክሮን ንኣሉታዊ ኣተሓሳስቦና ካብ ዝጸልዉ ረቑሒታት እዩ
0: ኣብ ሂወትና ስምባደ ዝፈጥሩ ከም ጥልመት ሓደጋ ዋላ ዓመፅ እዚኣቶም ኩላቶም ኣሉታዊ ተሓሳስባ ክህልወና ዝገብሩ እዮም ንኣብነት ኣብ ማሕበራዊ ዝምድናታት መብዛሕትኡ ግዜ ኣብ ገለ ሰባት እንታይ ንርኢና ኣነ ሰብ ኣይኣምን የብለካ ሓደ ሰብ ስለምንታይ መበገሲ ክህልዎ ክእል እዩ ዕሙቕ ኢልና እንተ ክንፍትሾ ክኢልና መበገሲ ክህልዎ ክእል ስለምንታይ ኣብ ልዕሊ ሰባት ኣሉታዊ ተሓሳስባ ስለምንታይ ኣብ ልዕሊ ሰባት ኩሉ ግዜ ጥርጣረን ካልእ ነገራትን ይረኣየና ስለዚኦም መበገስ ክህልዎ ክእል እዩ ምናልባት ኣብ ሂወቶም ዝገጠሞም ኣሉታዊ ተመክሮ ክህልዎም ይኽእል እዩ ስለዚ ከምዚ ዓይነት ኣሉታዊ ተመክሮታት ኣብ ሂወትና እንተ ኣጋጢምና ፈለጥ ኮይኑካ ናብቲ መበገሲ ናይ ኣሉታዊ ተሓሳስባ ክኾኑ ይኽእል ዘይተበፃሕቲ ሸቶታት ሓደሓደ ግዜ ነምፅ ኢና ከምዚ ሕልማዊ ዝመስል ማለት እዩ እዚኣቶም ክንጭብጦም ኣብ ዘይከኣልናሉ ሰዓት ናብ ተስፋ ምቁራፅ ክመርሑና ክእል እዮም ስለዚ ኩሉ ግዜ መደባት ክንሕንፅፅ ከለና ሸቶታት ክንሕንፅፅ ከለና ከዓ እንታይ እዮም ክኾኑ ዘለዎም ተበፃሕቲ ክኾኑ ኣለዎም ተጨበጥቲ ክኾኑ ኣለዎም ከምዚ ሰማይ ደረተ ኢልና ዘይብፅሑ ሕልምታት ኣብ ሂወትና ክህልወና ይብሉን ከምዚ ዓይነት ኣተሓሳስባ ሒትና ንምገስ እሞ ዘይብፅሑ ምዃኖም ስርኣየና ናብ ተስፋ ምቁራፅ ክመርሓና ስለዝኽእል ናብ ኣሉታዊ ተሓሳስባታት ክመርሓና ስለዝኽእል ማለት እዩ ስለዚ እዚኣቶም ከም ሓደ ዘይኮነነታዊ ትፅቢት ከም ሓደ ምንጪ ወይ ከዓ መክ መበገሲ ናይ ኣሉታዊ ተሓሳስባ ክኾኑ ይኽእል ምክንያቱ ዘይኮነነታዊ ተፀቢና እቲ ኸውን ነገር ምስ ገጠመና ናብ ተስፋ ምቁራፅ ክመርሓና ስለዝኽእል ማለት እዩ ካልእ እቲ ማሕበራዊ ኣከባብናትና ብጣዕሚ ተርአ ዘለዎ ኣሉታዊ ድ ኣወንታዊ ኣተሓሳስባ ክህልወና ኣብነት ኩነታት ኣተዓባብያና ኩነታት ስድራ ቤትና ኩነታት ዓርከ መሓዛና እዚኣቶም ኣዝዮም ወሰንቲ እዮም ህፃናት ከመይ ጌርና ኢና ንዕብዮም ደቅና ካብ መጀመርታ ትስፉዋት ራእይ ዘለዎም ሓይሊ ዘለዎም ፀዓት ዘለዎም ብቕዓት ዘለዎም ምዃኖም እናነገርና ድና ንዕብዮም ዘለና ብኣንጻሩ ከይተረዳእና ነውፅኦም ሕማቓት ቃላት ኣለዉ ኣብ መዓልታዊ ሂወትና ንደቅና ዓቕሚ ከምዘይብሎም እዚ ኮ ተስፋ ብሉን እዚኣ ኳ ብላሽያ እዚኣ ኳ ከምዚ ዝበሃል ኣሉታውያን ቃላት ንጥቀም ኢና ከምዚ ዓይነት ቃላት እናደጋገምና ራእይ ከምዘይብሎም ዕላማ ከምዘይብሎም ብቕዓት ከምዘይብሎም እና ነገርና እንተደኣ ንዕብዮም ኣለና ኮይና ደቅና ከዓ ምስ ዓበዩ ጎደሎ ክፈጥረሎም ይኽእል እዩ ወይ ከዓ ከምዚ ዓይነት ኣሉታዊ ተሓሳስባ ክፈጥረሎም ይኽእል እዩ እቲ ፅልዋ ናይ ሜድያ ሎሚ መን ምዃንካ ክነገርካስ ምስን ከም ትኸይድ ንገረኒ ዝበሃል ምስሊ ኣሎ ሎሚ እዛ ምስላ ሰፊሓ እያ መን ምኳንካ ክነገረካ እንታይ ከም ትንብብ ንገረኒ ወይ እንታይ ዓይነት ፊልምታት ከም ትርኢ ንገረኒ እንታይ ዓይነት ሙዚቃ ከም ትሰምዕ ንገረኒ እዚኣቶም እውን ተራ ኣለዎም ማለት እዩ እንታይ ክብል ደልየ ህወታዊ ተሓሳስባ ወይ ካብ ሂወትና ነብሲ ዕብየት ድቡና ተስፋ ዝቡና ሞራል ዝቡና ነገራ ድዮምና ክንርኢ ክነንብብ ክንፅሕፍ ንውዕል ዘለና ወይስ ብኣንጻሩ ተስፋ ዝቕርፁ ስለዚ ኣቶም ከዓ ተራ ኣለዎም
1: ሰብ ሞያ ከም ዝገልጽዎ ንሕና ውፅኢት ናይ ኣተሓሳስባና ኢና እንሰላስሎ ሓሳባት ኣሉታዊ ተስፋ ዘቕርፅ ምጥርጣር ዝመልኦ ምንዝኸውን ከም ግብረ መልሲ ኣሉታዊ ነገራት ከጋጥሙና ዘሎ ተኽእሎ ይዛይድ ብኣንጻሩ ተስፋ ዝመልኦ ናይ ምዕዋት መንፈስ ዘለዎ ኣወንታዊ ኣረኣያ ምዝህልወና ድማ ኣብ ዙርያና ዕድላት ይዓጉ።

0: ካብተን ምሃርቲ ዝኾና ትሕሶታት መደባት ሞዛይክ መደብ ኣሰራርሓ ምግቢ ሒዝናልኩም ቀሪብና ኣሎና። ዝተፈላለዩ ዓይነት ኣሰራርሓ ምግቢ ካብዛ መደብ እዚኣ ንምሃር ክንህሉ ተስፋ ንገብር። ናይ ሎሚ ትሕሶታ ኸ እንታይ ክኸውን ብሓባር ኢና ክንከታተሎ። ናብ ምር ዝጋርያ ከስግረኩም እየ ንከታተል።
1: ሰላም ኩራት ተዓዘብትና፣ ከመይ ቀኒሆም? ናይ ሎም መዓልቲ ንሰርሓ ብዛዕባ ዳጉሻ እዩ። ዳጉሻ ሕጂ ተን ዓይነት ፓስታ ኢና ክንሰርሖ ንዑ ዘለየና ቀሪብና ኣለና። ስጎ ነሳኽቲትና ኣለና። እዚ ካሮትን ሽጉርቲ ፃዕዳን ሽጉርቲ ቀይሕን ቆፅሊ ባዘሊኮን ኣብሲልና ኣለና። ሱጢሒና ክነእትወሉ ኢና። ሕጂ ዳጉሻ ኣድኩምኩም ጣሓንለ ይንብሎ ማለት እንዳጣሓኒ ፈሸፈሸክ ስለ ዝብል ቀይሕ ስር ካ ምስኡ ቀይሕ ስር ፋሕሻዊ ስለዝኾነ ሓደ ጥዕናና ፅቡቅ ስለዝኾነ ናይ ቀይሕ ስር ካላይ ክገልፅ እየ። ኣብ ዳጉሻ ዘለ ናይ ጥዕናና ግን ናይ ቀደም ናይ ስዋ ጥራይና ንፈልጦ ነርና። ሕጂ ግን ትድበላፅ ካብ ዓይነት ድኸበረ እዩ ኮይኑ ኣብዚ ሕጂ ድስራሕ ዘሎ ካብቲ ዓይነት ጥረት ነግቢ ንምገቦ ወይ ከዓ እክልቲ ትዝበለፀ ኮይኑ እዩ። ቀደም ከምዚ ንፈልጦ ነርና እዩ ሕጂ ኣብ ጥዕናና

በና ሕጂ ካልሲየም ስለ ዘለዎ የዕፅምትና የትርር ኣብ ምንካይ ክብደት ከዓ ዓብተር ኣለዎ ንነብሰ ፀውራት ኢልና ኣብ ጥንካሬ ኣካላትን ሓጋዚ እዩ። ካልሲየምን ኣይሮንን ስለ ዘለዎ ከዓ ኣብ ምጥባብ ከዓ ዓብ ሓገዝ ኣለዎ። ዋላ ሕጂ መረቕ ጌርና ክንጥቀመሉ ማለት እዩ። ቆርበትና ኸኢሉ ካብ ምቅርራት ካብ ምቅልላጥ የድሕን። ኣብ መለጋግቦና ዓፅምትና ከዓ ዓብዪ ተር ኣለዎ። ስለዚ ዳጉሻ ምምጋብ ኣዝዩ እቲ ዝበለፀ እዩ። ቀይሕ ስርሲ ኣብ ሰውነትና ዘሎ ርስሓት የፅርየልና። ንነዊሕ ከዓ ፅምእ ማይ ዕግበት ይበና። ቫይታሚን ከ ትሕዝቶ ስለ ዘለዎ ከዓ የዕፅምትና ከዓ የጠንክረልና ጉልበትና የሰንስን። ብሕልፊ ናይ ጉልበት ስራሕ ዘለዎ ናይ ስፖርተኛን ከላይ ኣብ ደም ዘሎ ሽኮር ከዓ ይቆፃፀር፣ ክብደት ይቕንስ፣ ወዘተ ብዙሕ ክትንተን ይኽእል። ንሕጂ እዚአን ተንቲንየን ኣለኹ ክብደት ከዓ የጉድል። ስለዚ ንሕጂ ብዘናይ ዳጉሻት ዝበለፀ ኣብ ኩሉ ጋዓት ትገብሮ፣ ጣይታ ትገብሮ፣ ቅጫ ትገብሮ፣ ኩሉ ዘይትገብሮ ነገር የለን። ቆፅሊ ባዘሊኮ፣ ካሮት፣ ሽጉርቲ ፃዕዳ፣ ኮሚደረ፣ ሽጉርቲ ቀይሕ ገይረ ዘብሰልክዎ ሕጂ ኣብ ክንዲ ፍርቂ ኪሎ ስጋ ቁቡፀባና ንምዕባይ እቲ ትምህርትና ኣብ ክንዲ ፍርቂ ኪሎ ስጋ ርብዒ ኪሎ ስጋ ተጠቂምና በዚ ንስልሶ ክንሰርሖ ከለና ካ ሽጉርቲ ቀይሕን ሽጉርቲ ካሮት ተፋሕትሕን ጌርና ኢና ቀሊናዮ ነቲ ሽጉርቲ። ድሕሪኡ ኮሚደረ ጌርና ኣሎ ንእሽተይ በርበረ ከዓ ምዕዝ ክብለልና ከዓ ላዛ ስለ ዘለዎ በርበረ ከምኡ ጌርና ሉ ኣለና። ድሕሪኡ ስጋ ጌርና ኣሎ ንግዜ ክንብል ኢና እምበር ሓንቲ ኢልካ ክሰርሖ እዩ ትበለፀ። ነዛ ስጎ ክሰርሕ ከለኹ ዝተፋሕፍሐ ካሮትን ሽጉርቲ ቀይሕን ጌር ቀልዮ ምዕስ ክብለልና ብዘይበርበረ ውን ክሰርሖ ትኽእል ኢኻ። ምዕስ ክብለልና ከዓ ሓንቲ ማንካ ጣውላ በርበረ ገይረሉ ድሕሪኡ ዝበሰለ ኮሚደረ ገይረሉ ምፀቱ ዝጠፍአ ውሑድ ሕጂ ካብ እዛ ቆፅል ባዜሪ ኮን ሽጉርቲ ፃዕዳን ሽጉርቲ ቀይሕን ኮሚደረን ከዓ መሰለሲ ኣብ ክንዲ ፍርቂ ሒሎ ስጋ ንገዝእ ርብዒ ሒሎ ስጋ ንድሕር ገዜና ምሕፋስን ትዝጫዓመ ከዓ ናይ ኣሕምልቲ ሶስን እጂ መጀመርታ ክንገብሮ ዝግባአና ሓር ኩሉ ክነተኻኽሎ ኢና። ትሕት ድበለ ሓዊ ተብተብ ከይበልና ብትሕት ዝበለ ሓዊ ስጋዕ ማይ ፅንቀቕ ከነፅሑ ኢና። እዛ ተዘሪኣ ዝዓበየት ሞ ዝፈረየት ዓንቢባስ መሻ ነቒፃ ከምዚ ፀሊም ኣለዋ። ከይቀለጥና ከዓ ኣይንዘርኦን ኢና። ነቲ ፀሊሙስ ከምዚ ጌርና ንዘርኦ ከምዚ ጌርና ንዘሪእና እቲ ማይ ከዓ ንታሕቲ ደፍስስ። እዛ ሕጂ ቀሪብያ ዘለኹ ሲ ዘሪቋ ተፍስስ ብታሕቲ እምኒ ጌርና ኣላ ኣንኩልናያ እምኒ ጌርና ኣላ ኣለና ብልዕሊ ከዓ ሓመድ ጌርና ኣላ ኣለና ሕጂ ዘሪቑ ንባይታ ስጋዕ ዝፈስስ ከምዚ ንገብሩ ሕጂ ቀንዲ ቁሪ ዘይፈቱ ሻሽ ቁሪ ፃቢልና ሽፍን ነብሎ እጉም ክብል ከሎ ኣብ ምእጓም ምስ በፅሐ እንታይ ንገብሮ ሽ ነታ ሻሽ ንኸፍታ ንህለት እዚኣ እዛ ማይ ዝፈሰሰ ከምዚ እንድሕር ደይ ኮይኑ ከምዚ ማይ እንድሕር ደይፈሲሱ ይምሽምሽ ክበቁል ኣይክእል። ታ ንሰርሓላስ ኩሉ ግዜ ነንኩላ ድሕሪ ምንኳልና ከዓ እምኒ ንርግርገላ ድሕሪ እምኒ ንርግርጋግና ከዓ ሓመድ ንገብረላ ድሕር እቲ ማይ እንተደይፈሲሱ ክኸውን ኣይክእል። እቲ ማይ ክፈስስ ኢና ምስኢናዮ ዘለና ሕረ በዕድ ኩራት ዓዘትና እታ ናይ ቆፅሊ ባዘሊኮ ኣዘራርኣ ነዚ ትመስል ምብዓድ ጀሚረ ኣለኹ ቀይሕ ስር ሕጂ ዳጉሻ ፈሸረኸረኸረኸረ ክድብል ውረይ ንሕሲ ኣቢልና ኢና ከነብዕጦ። ኣሸጋሪኡ ግን ውረይ የልካ ኢካ ተብዕጦ ዳጉሻ ናይ ጥዕና ስለ ዝኾነ ዳጉሻ ክንጥቀመሉ ዝበለፀ ሕሲ ኩሉ ነገር ሓሲኻ እንዲኻ ክትገብሮ ዝጠዓመ ወይቲ ዝበለፀ እስኻተ ዲ ሓሲኻ ክቲ ማይ ክተርፍ እዩ እንጂ ብዙሕ ክንሓስ የለና። ተብተብ ኢልና ወን ሓንቲ ንገብሮ ነገር የለን ውረይና ኢና ክነቅጦ ዘለና ኣብታ ማይ ከይተርፍ ከይኣብየና ምውፃእ ፓስታ ግዕት ከይብል በዚኣታ መስርሒትና እታ ዲዛይን መውፅእ ሲ እዚኣን ገብራ እታ ዲዛይን ተውፅኣልና ሕጂ ልክዕናታ ዲዛይን ኣይንህወክኒ ኢና ብዚኣ ክንሰርሕ ከለና ናታ ዲዛይን እያ ተውፅእ ናይ ፎርማ ናታ ዲዛይን
ኣብ ዝፅቅዕ ነብሎ ቁርቲ ሽዑ ቀስ ጌርና ቀስ ጌርና እቲ ማይሲ ከም ምንታይ ሞ ከም ውሕጅ ግርር ሻክ ንሳ ከነፍላሕ ከለና ዝገረረ እንደገና ፓስታ ንድሕር ኮይኑ ከዓ ሓደ እዩ ዝኸውን ከምዚ እንዳተሸረኸር ሽረኸረኸረኸረ ምስ ገረረ ጨውን ዘይትን ስለ ዘድልዮ ጨውን ዘይትን ሕርጭ ናነስኒሳ ኣሎ ፋሕሻዊ ዝኸውን እቲ ዝቀይሕ ስር ስለ ዝገበርና ድዮ ከምዚ ሕብሪ ሂቡ እምበር መልክዒ ትበትዎን ኢኻ ብጣዕሚ እየ ግን ሕረይ እምበር ፍረት ዓዘብትና ዘብሰልናዮ ቀይሕ ስር ምስ እንቃቅሖ ምስ ቀይሕ ስር ምስ ዳጉሻ ነዚ መሲልና ብመስጠት ላዛኛ ክሰጦ ትኽእል ኢኻ መስጠት ላዛኛ ጌርና ውን ክሰጦ ንኽእል ኢና ሕፅ ቢሉ ስለ ዝኸይድ ትማዩ ብዙሕ ማይ ኢካ ንገብረሉ ብዙሕ ማይ

ብዙሕ ኣይተወሰኒ ኢኻ ኣቀባጢርካ ኢኻ ትሰርሐ እዛ ነገር እዚኣ ብዙሕ ተቀባጥርና ነቀባጥርና ኢና እንዳይ ጥዕናና ብጣዕሚ ስለ ዝኾነ

እዛ ናይ ዳጉሻ ግን ክበስል ስለ ዝግብኦ ካብ ኩሉ ዓይነት ዝተፈለየ ስለ ዝኾነ ክበስል ስለ ዝግብኦ 20 ደቂቃ ሕጂ መልክዑ ቀይሩ እዩ ከምዚ ቀይሕ ኣይኮነን ኣብ ማይ ምስኣተወሲ ከምዚ ኮይኑ ብዙሕ ማይ ጌርና ኢና ዘውዕናዮ ኣብስልናዮ ሕራይ ኩራ ተዓዘብትና ናይ ዳጉሻ ምስ ቀይሕ ሱር እዚ መሲልና ናይ ዳጉሻ ምስ ቀይሕ ሱር ሕጂ ክንቅርብ እንዲና ሓፊ ስጎ ብስጋ ዝተሰርሐ ጠቕ ዝበለ ሓፊ ስጎ ብስጋ ዝተሰርሐ ስጎ ከምዲድላይና ኢና ንገብር ስጎ ክንዲድላይና ኢና ንገብር ንሕና ከዓ ኩሉ እቲ ዝፀበቐ ስለ ዝኾነ ቆፅሊ ባዘሊኮ ከዓ ፅቡቅ ጨና ኣለዎ ልቕልቕ ኢና ነብሎ ግን ብዝፀረየ ጨርቂ ማንካ ፓቴታ ኩሉ ኣብዚ ቢያት ተቐሪብኒ ኣለና ዓቐን ክንዲዝደለኻዮ ትገብር ንሕና ንሕስ ክንዲዚአን ቀሪብና ኣለና ዓቐን ግን ክንዲዝደለኻዮ ኢኻ ትገብር እምባራይ ክብራት ተዓዘብትና ናይ ዳጉሻ ፓስታ ወይ ፐና ዓይነት ፓስታ ምስ ስጎ ነዚ ትመስል ክንሰርሖ ከለና ግን ዝጣዓመ ዝበለፀ ስለዝኾነ ዝክገልፆ ዝፅናሕ ስለዝኾነ ትሕዝቱ ኮፍ ምስ በልና እዩ ድኹም እንተደይ ተጣሒኑ ከዓ ፈሽራሕ ፈሽራሕ ይድብል ከምዚ ጥቕሊልና ደውፃናዮ ክመፅእ ኣይክእልን ድኹም ነጥሕኖ ብፀቢ መንፊት ዘጋጊምና ንነፍዮ ንሕምሶ ብጣዕሚ በቃ ሓሚስና መክደን ግጡም ዘለዎ እንድሕር ጌርና ነዊሕ ከፅንሓና ኽእል ቀይሕ ስርካ ከምኡ ዝኩሉ ትሕዝቶ ስለ ዘለዎ ክንጥቀመሉ ሓደ ናይ ጉልበት ሰራሕተኛ ብሕልፊ ቀይሕ ስር ኩሉ ግዜ ክጥቀመሉ ድበለፀ እዩ ዋላ ዳጉሻ ሕጂ ጋዓሲ ምስ ቀይሕ ጣፍ ሕቆኻሲ ደው ደብል ማሓራስ ምስ ዝዘ ዘለና እምባሬ ኩራ ተዓዘብትና ናይ ሎም ማዕትዲ ሰራሕናያ ናይ ዳጉሻ ፐና ዓይነት ፓስታ ነዝመፅእ ዘሎ ሰሙን ብካልእ መደብ ክሳብ ንረኸብ ተሓንቀኒ እዩ

0: በዚኣ ደኾፍ ክብል ዓርክኸ ይኻ ፅበይ ዘለኺ ሓቀይ እስኽ ትመስሊ ፅብቕት እስከ ፀብየኪ እንታይ መን ዓንጃሊ በጃ ክኢለክ እዚ
1: ጓልሲ ክብርቲ ኣለክ ምሽተ ኽኢሉ ቅድሚ ክመፅእ ነይሩ
0: ኣብ ተረፍኻ ስከዶንጌኪ ጨምላቕ ይበጃ ክኢለክ እዚ ኣለክ ምሽ ከምዚታት ኣይፈቱን ኣነ
1: ከይትምርዐው እዮ ዝሓፍተ እዚ ንድሕር ተመሪዒ ክዮ ኣብ እንዳሻሂ ክንዲ ዝደንጎየኪ ብሸት
0: ሰዓት ክልተ ሰዓት ሰለስተ ናይ ለይቲ እንዳኣተወ ኣብዘይ ሕማም ክኸብፅሓኪ ሓንጎልክስ ፊዞ ክሰዶ እዩ
1: ጨምላዕ ካብኡ ከዓ ዝበዝሑዞም ናይ ሎም እኮ ዳርጋ እቲ ዓይኖምሲ ቬንትሌተር እዩ ኣብ ሓደ ይቀውሚ ንበልዮ
2: የቕሬታ ዝኸውን ወዲ ዘይኮንኩስ መሓዛ የፅፈ ዘሎ
0: እዋ እንታይ ትብሉ ጋሎይ ኣነ ከዓ እንታይ ክገብር እየ በዚኣ መፅሲ
1: ሕማቕ ርእ የብለካ ሕማቕ
2: ናይ ድሓን
3: እንታይ ርኢኸ ወዲ
0: ኣንተ ቆልዓ እዩ በዚ ናይ እንዳ በዛ ቁልቁል እንዳወረደ ከሎ እዛ እንዳ ሚክኤል ፍርዮኖ ይምትኾን ትኽ ኢሉ
3: ናበጣሕስኣሉንኮስኮስ እንታይ ትብላታ
0: እዛ ዝብለኪ
1: ኣብየት ባ ክፅብቕተ ትርእየቲ ቆልዓ ዕንበባ ዝመስል ቆልዓ እዩ እዚ ተዛዓቢ ነይሩ ኣነ ዝበለ ዶክተር ምኾነ ነይሩ ክንደይ ምሁራት ክንደይ ሕሙማት ከዓ ምፈወሰ
2: እዊ መስኪ ናይ ቆልዓ ሕማቕ ረኺቡ
1: ዋ እቲ ቆልዓ ድኣይሰምዖ ይርዮ ሕማቕ ዝረኸቡ ሲ እቶም ወለዲ እዮም
0: ነቶም ስድራ ኣይኮነን ንዓያ ውሽጠ ይትስምዓኒ ዘሎኮ ባዕለይ ኩዕ ድፈልጦ
3: ሓቂኻ ትስምዓካዋ
1: እቲ ዝገርመካ ኸስክንታይ
0: ኣድዩ ሲ እዛ ፍሬኖ ጠርጢረያ ኣለኹ የዕርያ ኢላስ ክንደይ ግዜ ኣሰሊ ሂባቶ ኢሎም ምክነቲ ቆልዓ ቆልዓ ግን መሐንሻ ስለሚዱ ፀኒሑ ዘዝተዋህቦ ገንዘብ ገይም ዝፃወተሉ ነይሩ ኣብ መወዳእታ ከዓ ካብ ከምዚ የድሕነና
1: በጣሕቲ ፃብታት ሉ ሓደራ ዝብለክስ ክንታይ እዩ ኣሕዋት ክቆልዑ ንድሕር ኣለውኺ ከምዚ ኣነ ዘይበልኩኺ ማለት ተፈኖ ኢሉ ንኸይበልኪ መዓድ እዮም ኢኺ ገይም ፅዋት ዝዋላ ንዓይኖም እዩ ፅቡቕ ኣይኮነን
3: ፅቡቕ
1: ኣለኹዎ እወይ ርኢ በሊ ብዛዕባ ቆልዑ ዘረባና ከይወዳዕና ትሪኦ ኣለኹ እዚ ቆልዓ ኣፍጋኒስታን ዝውዕለ መስል ኩሉ ነብሳሓኺቡ እዚ ሞ ገለ ተባራቕ ረኺብሎ እወይ መነሽምኪ መፃኸኩስኪ እንታይ

0: ደሓኒ ደኣ ዝቆልዓ
1: ደሓን እዩ
0: እንታይ ክድሕን ደኣ ኣይተበታትን እንዲ ደሎ ንጎርና ኣሎ ግዳይ ማይዶ ፀባ ክፃወት ድዩ ዋላ ክዕሶ ክፃወት ከሎ እዩ ሓተኽ ኢሉ
2: ደሓን እዩ ከብለካ ኣለኹ ዝሓወል
0: እሞ ክላባት ኣንገርጊሮም ኣለዉ እዚ ቆልዓ ውዑይ ውዑይ ውዑይ ውዑይ ውዑይ ድመስል ደሎ ተባኢሱሎ ጉርብ ኮይኖም ፈግዕ ዓቢሎም ኣለዉ
1: ኣታ ሓውና በጃሓስ ከግደፈኒ ካልና ኣክለና ስኻ ከዓኒ
0: ካብኡ ከዓሲ ዓፅሙ ተሴሩ ክኸውን ይኽእል እንታይ ዝኸውን ሻይ ወዲ ሻይ እዩ መረቕ ወዲ መረቕ ይኽፅግነሉ ዝኽእል
2: በጃኻ ግደፈና እስክስኻ ካልና ኣክለና

እንታይ ንመሲልኩም ብደምሳሎም ዓንቲ መዓልቲ ቆልዑ ይኮነትን እዚ ናትኩም ግዳይ ብሂቦ ተሪፉሎ ኣብዚ ዝረኣነይ ሓደጋ ተስካሕክሕ ኳ ኢኻ ክንዲ ዝወድኹም እዩ ዝኸውን ካብ ዝባቑር ፍርይ ይብል በዛ እንዳ ሚካኤል ቁልቁል እንዳመፀ ከሎ ፍርዮ ነይብል ተኾን ትኽኢሉ ናብ በጣሕ ብርእሱ

0: ቅድሚ ሕጂር ይፅ ይፈልጥ ሚመስለኒ ክልተ ሻንኬሎ ድኾውን ረሃፅ እኳ ይውፅ
1: ቅድሚ ክልተ ሰዓት ኣበየ ናይ ከባቢ
0: ኣብዚኣ ብጣዕሚ ኣካበብያ
1: እቲ ቆልዓ ከዓ ሞይቲ ኢልካ ይሓቀ
0: ሞይቲ ምስኪናይ ናትኩም ዳኣ ብሂወት እንዲ ተሪፉ ዘሎ እቲ ዝኸፍአ ስ ሕጂ እንታይ እዩ ሕማቕ ነገር እንድሕር ርኢኻ ዓመት ካብ ዓይንኻ ይወፅእ ንሂሎ ሞ
1: ዓይንኻ ትውፃእ ሓሳዊ
0: መን ሓሳዊ መን ምዃነ ኣይፈለጥኩምን ድሓር ዕረቑ ንዕረቑ ንኸይቱ
1: ኣፀቢቐ ፈሊጠካ ኣለኹ ወሽላኽ ውኻር እያ እዚ ክትብሎ ዝፀናሐካ ቆልዓኻ እዙ እዩ
2: ኣጋጣሚ ፍሬኖ ተበቲኹዎ ምስ ሓንቲ ንእሽተይ ማኪና ተናጊጡ እግዚኣብሄር ኣቕሊሉሉ ድማኒ ብኢድን ብርእሱን ሓሊፉሉ እንተ ንስኻ ግን ሓሳዊ ኣልዕላ ኣቢልካ በጣሕ ጨፍሊቓቶዶ ርስቶ ተኺሲልካ ደየለ ዘረባ ትዛርብ ቀትልካያ ድማ ንርስያኻ ክበረልካ
0: ኣነ ድኣሞ ክህልወልኩም ደሊ ወልፊ ተስካር ዶ ወልፊ ዓሱር ኣለኒ ሓሳውትብኒ ካብኡ ከዓ ኢሎምና እኳ
2: ኢሎምና ይኮነን ካበይ ድመፅኻ ነፋሒት ኢኻ ሓወይስኻ ሕጂ ሕጂ ዶ ይኮን ካን ርእሱ በዓል እያ ልዕልዮ ጋብ ኸዲነ እየ ሓሙሽተ ሚት ኸፊለ ሉ ክትብል ፀኒሐ
0: እቲ ዓም ዝሞተ ቆልዓዶ ኸዲነ ዮ ካብኡ ከዓ ሞታ ብሓደ ዶ ውዳ እዩ
2: በስማ ኣንቦሎ ንፎስ ቅዱስ በልምሳሕ ማርያም ይለልካ ካብዛ ጥቃይ ረሓቀ ኣለይ ጥራይ
0: ንዓኹም ኢሎ ዘይኮንኩ ነዚ ቆልዓ ክብል ክርሕቀ ተሃሪሙ ከሎ ሕማቕ ዘረባ እንድሕር ሰሚዑ ቃንዛ ክጅምሮ ክእል
2: ካብዚ ናትካ ሓሶት ድኸፍ ቃንዛ የለን ተኣለየለይ ጥራይ በጅኻ ተኣለየለይ
3: ሙሉእ ዕድመይ ሓሴ ከምዚ ኣጋጢማትኒ ትፈልጥ ኒ እንታይ ታዲ ክልፈካ ሰብኣይ ቦርቴረ እወይ እወይ እወይ
4: እዋ ናይ ድሓ እንዲኻ ዝሓወይ
3: ምስ በዓል ስክዶ ድሓና ኣሎ
2: ትሪኦ ኣለኻ እዚ ብጀካ በለካለ ክዓካ ሃቶቶ ሓሶት ምውቃዕ ተደይ ኮይኑ ካልእ ዋላ ሓንቲ ንፈልጦ ነገር የብሉ
3: ከመይ ገይሮም እዮም ጥምቱ እንደሎ ዓይንኹም ባበል እዮም በጃ ኺዶኪ
4: ዋ ሰባብ በዕልካ በሎም ዝሓወይ
3: ኣነ እሞ ሕማቅ ከይትርኢ ኢለ እየ እምበር ኣነ እንድሕር ተሲ ዓይንኹም እንዲኾንኩ ክብሎም ዓይኖም ኣውፅኢ ኣብ ጅቦኦም ክእትወሎም እየ ሕማቅ ክትርኢ ግን ኣይደለኹን ኣለኹ
5: ኦ እዚኦም ገለ መራቕ ሰይጣን ሰትዮም መፅኦም ኣለዉ
4: እንታይ መራቕ ሰይጣን ካ
3: ኣረቂ ወረጊ ክደነ ንታ ሰበይቶም ኮይነ ረኣዮም ከይህሉ
1: ንዓስከ ንዓ
5: ንዓይ ዲኹም ክመፃኩም
1: ኣብደለኻ ሰሚዕካ ኣለኻ ብበለ ካልክዐካ ሂወት ድመርሕ ሰብ የለ ተባህለ ተገብረ ድማ እንጀራ ኣይኮነካ ካብ ኩሉ ካብ ኩሉ ኣባይታ ደየለ ደይተባህለ ደይተገብረ ኣልዕል ኣቢልካ ምዝራብ ብሕጊ ክሰካም የእስረካ ምዃኑ ክትፈልጥ ኣለ
3: ኖ ኖኖኖ ቤት ማእሰርቲ ሳይተስምዑኒ እዞም ሓወይ ድሓን ኣፈይ በዕለይካ እስራ እየ እዚ ቆልዓ ከዓ ምሉእ ምሕረት ግበረሉ ድሓን ከይደሎ
6: ክቡራት ተዓዘብትና ትሕሶታት መደባት ሞዛይክ ኢኹም ትከታተሉ ዘለኹም ብናቕርበልኩም ዘለና ትሕሶታት ድማ ተዓግቡን ትዛነዩን ክትሉ ተስፋ ንገብር ናብዛ ስዒባ ትቐርብ ትሕሶቶ መደብና ክነስግረኩም ኢና ብዛዕባ እንጣጢዕ ዝደስስ ትሕሶ እያ ዝሃልና ቀሪባ ዘላ እንጣጢዕ ካብ ነዊሕ ዘመናት ኣትሒዙ ሓደ ካብ ኣገደስቲ መግቢ ናይ ደቂ ሰባት ኮይኑ ከገልግል ፀኒሑ ኣዝዩ ዘይተኣደነ ብዙሕ ማዕድናትን ቪታሚናትን ስለ ዘለዎ ድማ ኣብ ጥዕና ደቂ ሰባት ኣዝዩ ሓጋዚ ከም ዝኾነ እዩ ዝንገረሉ ብፍላይ ክእነታት ናይ ስነ ኣመጋግባ ክገልፅዎን ከሎ እንጣጢዕ ብፍላይ ኣብዚ እዋን እዚ ማለት እዩ ኣብ ኩሉ መዓልታዊ ምግቢና ከነዘውትር ከም ዘለና ዋላ እውን ነስኒስካ ክሳብ ምሳላጣ እውን ክብላዕ ከም ዝኽእል እዮም ዝገልፁ ዘለዉ ኣብ ሃገርና እውን እንጣጢዕ ሓደ ካብ ዝውትር መግቢ ክበሃል ይከኣል ብፍላይ ድማ ኣብ እዋን ንውፅኦም ተደኣ ርኢና እንጣጢዕ ብፅቢፅካ ምስታይ ከምኡ እውን ግዓት ናይ እንጣጢዕ ተባሂሉ ኣክንዲ ብጠስሚ ብእንጣጢዕ እውን ይብላዕ እዩ ሕጂ እንጣጢዕ ኣብ መግብና እውን ከነዘውትሮ ኣዝዩ ፅቡቅ ከም ዝኾነ እዩ ዝንገረሉ ዘሎ ሙሉእ ትሕሶ ብዛዕባ ጥቕሙን ኣገዳስነቱን ስዕቡ ክቐርበልና እዩ ተኸታተሉ

መበቆሉ ኣብ መሬት ናይታ ጥንታዊት እስራኤል ዝበቁል ዝነበረ ኮይኑ ኪነቲ ከም ምግብን ዘይትን ጣጢዕን ዝግልገለሉ ኣብ ክዳውንቲ እውን ዓበ ኣበርክቶ ዘለዎ ፍረ እዩ። ካብዚ ፍረን ጣጢዕ ዝምስራሕ ዓይነት ጨርቂ እምበኣር ሊነን ወይ ሊኖ ተባሂሉ ይፍለጥ። ኣብ ዝተፈላለየ ጥቕሚ ድማ ይውዕል። ኣዝዩ እውን ተጠላቢ ዓይነት ጨርቂ እዩ። ኣብዛ መደብ እምበኣር ዝተፈላለዩ ቀንዲ ጥቕምታትን ጣጢዕና ክንዛረብ ሰናይ ምክትታል።

ፍረንጣጢዕ ካብቲ ዘለዎ ጥቕሚ ንላዕሊ ጣዕሚ እውን ንዘዘውትሮ ኣካል ዝዛርብ መቕረት እዩ ዘለዎ። ፍረንጣጢዕ ካብ ጥንቲ ኣብ ቅዱስ መጻሕፍቲ ዝዝረበሉ ዝነበረን ዝፍለጥን ፍረ እዩ።

ፍረንጣጤ ከምቲ ንዕዘቦ ኣዝዩ ደቂቕ ዝኾነ ፍረ ኮይኑ ካብ ፍዮሩ ዘለዎ ኣትክልቲ ድማ ይበቁል። ምስ ተዘርአ ንኽበቁልን ክዕፀድን ኣስታት 9-110 መዓልትታት ይወስደሉ። እዚ ትዕዘቦ ዘለኹም ተኽልዩ ፍረንጣጢዕ ሓቒፉ ዝዓቢ፣ ካብኡ ድማ ግዜኡ ምስ ኣኸለ ጨጪፍካ ትዓፅዶ። ኣብ ዝኾነ ናይ ዕምባባ ባዞ ኣብ ቤትና ድማ ከነብቁሎ ከም እንኽእል ክኢላታት ተተኽልቲ ይዛረብ እዮም።

ኣብ ቀንዲ ጥቕምታትን ጣጢዕ ምስ ንመጽእ ኣብ ጥዕና ኣካላትና ይኹን ኣብ ጥዕና ቆርበትናን ጸጉርናን ኣዝዩ ብዙሕ ተራ እዩ ዝጻወት። እቲ ቀዳማይ ፍረን ጣጢዕ ሃብታም ብኦሜጋ 3 ኣሲድ ኮይኑ እዚ መዓዛ ድማ ንጸቕጢ ደምን ብዝሒ ስብሒ ኣብ ኣካላትና ዘጉድልን ምዃኑ ብዓብኡ ድማ ጥዕና ልብና ክሕሎ ዝሕግዝ ፍረ ምዃኑ ብመጽናዕቲ ዝተሓበረ ሓቂ እዩ። ፍረን ጣጢዕ ሃብታም ብፋይበር ወይ ጽሕጎ ስለ ዝኾነ ኣብ መዓና ጡና ጥጡሕ መገዲ ይፈጥር። ካብኡ ሓሊፉ ድማ ኣብ ምሕቃቕ መግቢ ኣዝዩ ሓጋዚ ይኸውን። ካብዚ ዝተላዕለ መዓልታዊ ሓንቲ ማንካ ምስ ዝውሰድ ጥዕና መዓና ጡናን ስርዓተ ምሕቃቕ መግብን ይሕሎ ምዃኑ ይፍለጥ እዩ። ኣብቲ ዝዓብየሉ ኣትክልቲ ፍረን ጣጢዕ ናይቲ ኣታክልቲ ዝኾነ መኣዛ ሒዙ ይዕጸድ እዩ። እዚ መኣዛ ድማ ሆርሞናዊ ሚዛን ኣብ ኣካላትና ክሕሎ ይሕግዝ። ብፍላይ ንደቂ ኣንስትዮ ኣብ ወርሓዊ ጽግያት ይኹን እዋን ሜኖፖዝ በቲ ዝርብሽ ሆርሞናት ሚዛኑ ክሕሎ ስለ ዝእዝዞ ካብ ሆርሞናዊ ለውጢ ዝመጽእ ቃንዛን ቅዛነትን ይከልኸል። ኣብዚ ሓለፈ ዓመታት ዝተኻየደ ዓሚቕ መጽናዕትታት ድማ ፍረን ጣጢዕ በቲ ዘለዎ ጸረ ነድርን ጸረ ኦክሲዳንትን ዝኾነ መኣዛ ንካንሰር ጡብን ፕሮስቴትን ብዓቢ ሚእታዊት ከም ዝከለኸል ይንገር እዩ። ፍረን ጣጢዕ በቲ ዘለዎ ፋይበርን ጥዕናዊ ስብሕን ካብ ክብደት ኣካላት ይከለኸል። እዚ ተኽእሎ ድማ በቲ ዘለዎ ጥዕናዊ ስብሒ ንነዊሕ ሰዓታት ከብድኻ ስለ ዝመልእ፣ በዚ ድማ ናይ ጽጋብ ስምዒት ስለ ዝወረካ ልዕሊ ዓቐን ንኸይትምገብ ይሕግዝ። በዚ ድማ ሚዛን ኣካላትካ ይሕሎ። እዚ ክጥቀስ ዝጸንሐ እምበኣር ኣብ ጥዕና ዘለዎ ጥቕምታት እዩ። ኣብዚ ግን እቲ ቐንድን ቀዳማይን ኣገዳሲ ነገር ክንፈልጦ ዘለና ኣጠቓቕሙ እዩ። እቲ ቀንዲ ክኢላታት መግቢ ዝሕብርዎ ፍረን ጣጢዕ ኣቐዲምና ቅድሚ ኣብ ጥቕሚ ምውዓልና ንሓሙሽተ ደቓይቕ ክንቀልዎ ከም ዘለና እዮም ዝሕብሩ። ካብኡ ድማ ከምቲ ኣብ ሃገርና ንጥቀመሉ ኣብ ጸብሒ ይኹን ከም ዝስተ ጥራይ ዘይኮነ ካልእ ኣማራጺ ድማ ኣብ ጽሟቕ ምዝተፈላለዩ ዝመረጽናዮም ፍሩታታት ከነእትዎ ከም እንኽእል፣ ኣብ ፎኪስ መግቢ ከም ሰላጣ ድማ ዝተቐልወን ጣጢዕ ክንምገቦ ከም እንኽእል፣ ኣብ ብዙሕ ዓይነታት መግቢ ምስ ርግኦ ምስ ባኒ ብሓፈሻ ኣብቲ መዓልታዊ እንወስዶ መግቢ እናተጠቀምና ክንምገቦ ከም እንኽእል ንተዓዘብ። እቲ ቀንዲ ኣገዳሲ ነገር ግን ዘለዎ መኣዛ ኣብ ጥዕናና ንኽሰርሕ መዓልታዊ ጢሒና ኮነ ብፍርኡ ምስ እነዘውትረዩ ለውጢ ከርእየና ዝኽእል።

ከምቲ ዝኾነ ጥረታትን ፍረታትን ዝጥቀስ ጥቕምታት ኣብ ኣካላትና ዝልግሱ ኪኖናቶም ግን ፍረንጣጢዕ እዚ ኣቐዲምና ክንጠቕሶ ዝፀናዕና ጥቕሚ ኣብ ጥዕናና ኣለዎ። ብዘይካ ኣብ ጥዕና ኣካላትና ዘለዎ ጥቕሚ ኣብ ቆርበትናን ቆርበት ፀጉርናን እውን ኣዝዩ ኣገዳሲ ምዃኑ ዝተኻይደ መፅናዕትታት ካብ ጥንቲ ቀደም ዝጥቀምሉ ዝነበሩ ሕብረተሰብን ይነግሩ እዮም። ፍረንጣጢዕ ኣብ ቆርበት ፀጉርና እውን ተራ ይፃወት እዩ። ኣጠቃቅምኡ ንዝምልከት እቲ ዘለዎ መኣዛ እቲ ፍረ ተቆልዩ ድሒሩ ድማ ኣብ ማይ ፈሊሑ ምስ ዝሓለ እቲ ካብኡ ዝወፅእ ፈሳሲ ኣብ ቆርበት ርእስናን መላእ ፀጉርናን ምስ እንለኽዮሞ ን30 ደቃይቕ ኣፅኒሕና ምስ እንሕፀቦ፣ እዚ ድማ ደጋጊምና ምስ እንጥቀመሉ ቀዳማይ ንቆርበትና ካብ ፎረፎር ይከላኸል፣ ካልኣይ ድማ ንቁመትን ጥዕናን ፀጉርና ካብ ምርጋፍን ምቁርራፅን ከም ዝከላኸል ዝፍለጥ መኣዝ ኣለዎ። ካብዚ ክጥቀስ ዝፀንሐ ሓሊፉ እውን ፍረንጣጢዕ በቲ ዘለዎ ፀረ ኦክሲዳንት መኣዛ ኣብ ቆርበትናን ኣፅፋርናን ጥዕና ንክህልዎ ዝሕግዝ ባእታ ኣለዎ።

ጥቕምታት ትንጣጢዕ ከምዚ ክንዛረበሉ ዝጸንሕና ካብ ኮነ ኣብ መዓልታዊ ህይወትና ዝተጣሕነ ይኹን ዝተቐልወ ፍረንጣጢዕ ሓንቲ ወይ ክልተ ማንካ በይኑ ወይ እውን ኣብ እንምገቦ መግቢ ሓዊስና ብዕቱብ ምስ እነዘውትረዩ እቲ ዘለዎ መእዛታት ኣብ ኣካላትና ክሰርሕን ለውጢ ከምፅእን ክንዕዘቦ ክንጅምር ንኽእል።

ኩራት ተዓዘብትና መደባትና ጌና ኣጻሊ እዩ ዘሎ ኣስዒብና ድማ ምስ ሓንቲ ስነ ጥበባዊት ማለት ኣብ ተዋስኦ ዳይረክቲን ከምኡውን ኣብ ድርሰታት እትነጥፍ ዘላ መንእሰይ ስነ ጥበባዊት ናይ ሒዝናልኩም ቀሪብና ዘሎና እዛ ስነ ጥበባዊት እዚኣ ኪኖ ኣብ ስነ ጥበብ ሓደ ፍሉይ ዝኾነ ስራሕ ሒዛ መፅያ ኣላ ንምሉእ ትሕዝቱ ናፍታ መደብ ከስግረኩም እየ ተኸታተሉ።

ሓንቲ መንእሰይ ብሓንቲ ሕልሚ ጥራይ ክትግለጽ ምስ ኣብየት እንታይ ይኸውን? ሓንቲ ተዋሳኢት ነቶም ዛንታታት ባዕላ ክትነግሮም ከም እትደሊ ምስ እትውስን እንታይ ይኸውን? ከምኡ ውን ፈጠራ ካብ መዘናግዒ ንላዕሊ ምስ ዝኸውን እንታይ ይኸውን? ንግዲ፣ መልክዕ መግለጺ፣ ከምኡ ውን ንኻልኦት ዕድላት ዝፈጥሩሉ ኣገባብ ምስ ዝኸውን ከ? እዚ ታሪኽ ሲልቫና ተስፋ እዩ። ተዋሳኢት ዝተፈላለየ ሞያ እትፍትን ከም ኣብ ድርሰትን ኣልያን ኣብ ናይ ንግዲ ዓለም እውን ፍልይ ዝበለ ስራሕ ሒዛ እትሰርሕ ዘላ ስነ ጥበባዊት መንእሰያ። ቅድሚ ኩሎም እቶም ማዕርጋት ግን ሲልቫና ተስፋይ መን እያ?

0: ዝሕግዝ መንገዲ ክኸውን ይኽእል እዩ። ሓደ ሰብ ካብ ገዛእ ርእሱ ፍጹም ዝተፈልየ ገጸ ባህሪ ክኸውን ክኽእሎ ይኽእል እዩ። እቲ ዘገርም ድማ ኣብቲ መስርሕ ብሓቂ መን ምዃኑ ገለ ነገር ክረክብ ይኽእል። ንሲልቫና ተዋስኦ ዛንታታት ህያው ዝኾኑሉ ቦታ ኮይኑዋ፣ ብሓቂ ግን ተዋስኦ ነቲ ተራ ዕላል ዘይክእል ክትገልጾ ዝኽእላ እንታይ እዩ? ካብ ኩሎም ዝተጻወተቶም ገጸ ባህርያ ድማ ካሜራታት ምጥዋይ ምስ ኣቋረጸ ነዊሕ ምስኣ ዝጸንሑ ኣየና እዩ? ምናልባት ሓደ ካብቶም ገጸ ባህርያት ብዛዕባ ገዛእ ርእሳ ገለ ምሂርዋ ይኸውን፣ ምናልባት ካልኦት ብድሆታት ኣቕሪቡላ ይኸውን፣ ምናልባት ድማ ገለ ገጸ ባህርያት ምሉእ ብምሉእ ድሕሪት ተሪፎም ኣይፈልጡን ይኾኑ።
1: ኣብ ከረን ትምህርቲ ንውሃ ሜርና ናይ ሚኒስትር ምክልኻል ማለት እዩ። ሕጂ መምህር ጣዕሚ ኣረፋይነ እዩ ዝምህረና ነይሩ። ንኣስታት ክልተ ወሒ ከዓ ኣብኡ ኮርስ ወሲደ ማለት እዩ። ኣብኡ ኮርስ ምስ ወሰድኩ እቲ መደብ ኣብ ግድን መምስ ተምሃርካ መምረቕታ ከምዚ ናይ ኩሉ ክስተይ ማለት እዩ መምረቕታ ስለ ዝነበረ ኣብኡ ክምረቕ ከለኹ ስራሕ ሰሪሕና ድራማ ማለት እዩ። ሕጂ ኣብኡ ምስ ራኣይ ንመምህር ጣዕሚ ይፅዋዓኒ ማለት እዩ። ከም ተምሃሪቱ ጥራይ ዝፈልጠኒ ነይሩ። ፀዊዑ ብዛዕባ እቲ ድራማታት ይነግረኒ ማለት እዩ። ከምዚ ነይሩ ከምዚ ነይሩ ብጣዕሚ ንፍዕቲ ከምዚ ሞኒ ናይ መድረኽ ድራማ ኣለና ትንሳኤ ናይ መድረኽ ድራማ ኢልና መደብ ኣውፂና ኣለና እሞ ኣብኡ ምሳና ክትሳተፍ ይብለኒ ማለት እዩ። ሽዑኡ ቅርብ ክብል ኢሉኒ ነይሩ። ምክንያቱ ቅርብ ክብል ደበሎኒ ምክንያት ከዓኒ ተማሃሪተይ ፀኒሐ ጌና እውን ኣብ ትምህርቲ ነይረ። ሽዑኡ ንናይ መድረኽ ድራማ ምስ ፀዋዓኒ ቅርብ ስክፍታ ከም ዘለኒ ነገርዮ እሱን ክሕግዘኒ ምዃኑ ነገርኒ። ን8 ወርሒ ትሬይን ጌርና ድማ ንመድረኽ ቀሪባ ማለት እዩ። ኣብ ስኔማ ዝመራ ተራእያ ብዓወት እውን ተዛዚሙ ማለት እዩ። ሃብቶም ዓንደ ብርሃን ዝበሃል ደራሲ ዳይሬክተር እውን ኣብኡ ምስ ረኣየኒ ንስራሕ ይፀውዓኒ ማለት እዩ። ሕጂ ሰሲዕ ክኸይ ትብልኒ ካብዘንቡ ምለኒ ስራሕ ክኮን ፊልም ኣብ ናይ መድረኽ እንተኮይና እዛ ሓንቲ ንክልተ ማለት እዩ። ብጣዕሚ ዝፈትዋ ስራሕ እያ። ምክንያቱ ብዙሕ ግዜ ደኺምና ኣላ ኢና እንደገና ከዓ ብዙሕ ተቐባልነት ፅቡቅ ስለ ዝረኸብ ኩላ ማለት እዩ። ኣብ ናይ ሙቪ ዓለም ኣብ ናይ ፊልም ድማ ህያ ፍቕራት ትብል ስራሐይን ክንፈትሖም ዶ ዝብላ ስራሐይን ብጣዕሚ ዝፈትዎን ስራሐይን።
2: ክትፈልጥ ሳምሪ ክሳብ ገዛ ይትመፅእ ዛሎ ማዓንቲ ቡን ሰትያ ለላይ ፅቡቕ እዩ ክትመስለኒ
3: ወላ ኣነ ከምኡ
4: ክትመስለኒ።
0: ተዋሳኢት ምዃን ግን ብድሆታት እውን የምፅእ እዩ። ምጥርጣር ክህሉ ይኽእል። ብሓቂ ተዋስኦ ዕቱብ ሞያ ድዩ ዝብል ሕቶታት ክህሉ ይኽእል። ከምኡ ውን ብሓደ ተዓዛቢ ክትርእን ክትፍረድን ቀጻሊ ፀቕጢ ዘለዎ እዩ።
1: ኣነ ኳ ዕድለኛ ግዲ ኮይነ ብዙሕ ብድሆታት ኣይጋጠመንን። ምክንያቱ ከምዚ ዝብለክ ዘለኹ ካብ ግዜ ንእስነተይ ብጉጅለ ባህልታት እንዳተመራሕኩ ስለ ዝመፅእ ዝነበርኩ እንዳተምሃርኩ እየ መፅእ ልዕልቲ ብድሆ ዝበሃል እንዳተምሃርኩ እየ መፅእ እሱ ከዓኒ ናይቶም ኩለን ዝሓለፍኩን ጉጅለ ባህልታት ማለት እዩ። ሕጂ ብዚ ግዜ እዚ ኣብ ሚኒስትሪ ምክልኻል ጉጅለ ባህሊ ዋልታ እየ ዘለኹ። ጉጅለ ባህሊ ዋልታ ኣዝያ ዓባይ ጉጅለ ባህሊ እያ። ብዘይብኡ እቲ ኣብኡ ዘሎ ሕብረት ኣዝዩ ዓብ እዩ። ደራፍቲ በሊ ሙዚቀኛታት በሊ ተላሃይቲ በሊ ተዋሳእቲ በሊ ንዓይስ ተመክሮ ይኮነኒ እዩ። ኣብ ምስኦም ተመኪረ ኣብ ደገ ወፂ ክሰርሕ ወላ ሓንቲ ኣይፀግመንኒ ነይሩ። ምክንያቱ ኣብ ብዙሕ ቦታታት እንዳገሽካ ርሑቕ ዝበሃል ቦታታት እንዳኸድና ንሰርሕ ስለ ዝነበርና እቲ ሓደ ብድሆ ክበኣል ዝኽእል ድኻም እዩ ክኸውን ዝኽእል ከም ኳል ኣንስተይቲ መጠን ድኻም ከዓ ግድን እዩ ማለት እዩ።
5: ሰላም ሰላም ክቡራት ተኸታተልቲ ከመይ ትቕንዩ? ንሳኹም ዘለኹ ሓፍትኹም ሲልቫና እየ።
0: ዛንታ ሲልቫና ተስፋይ ግን ካሜራ ምስ ጠፈአት ደው ኣይብልን እዩ። ኣብ ሓደ እዋን ካልእ ሓሳብ ኣብ ህይወታ ኣትዩ። እዚ ሓሳብ እዚ ካብ ኣብ ቅድሚ ተዓዘብቲ ምርኢት ምቕራብ ናብ ብቐጥታ ዓማዊል ምግልጋል ዝወስድ እዩ። እዚ ሓድሽ ሓሳብ ንሳ ኣብዚ ሃገርና ንመጀመርታ ግዜ ዝጀመሮቶ እያ።
1: ፒታ ሳፕራይዝ ደሊቨሪ ድማኒ ድቦላ እዩ ዝበሃል። መጀመርታ ኣነ ንሰብ ሳፕራይዝ ምግባር ብጣዕሚ እየ ዝፈቱ። ከመይ እንተልክኒ ካብ ነጊረ ንሰብ ዝኾነ ገፀ በረከት ድዩ ዝኾነ ነገር ክህቦ ከይነገርኩ እዚኣንካ ክብሎ ደስ ዝብለኒ ከም ሰብሲ ከምኡ ዓይነት ባህርያት እዩ ነርኒ። ወላ እውን ቅድሚኡ ነዞም ኣሕዋት ኣብ ዓመቶም ድዩ ኣብ ገለገለ ወይ ክገሹ ከለዉ ድዮም ወይ ካብ መገሻ ክመለሱ ከለዉ ድዮም ገዛ ሸላሊምካ ኬክ ቀሪብካ ናይ ታሽሙ መደብ ከምሳሲ ነርኒ እዩ። ከምዚ ኢሎም ከለኹ ግን እንድዒ ድሌተይ ግዲ ብውሽጡ ነፍሱ ነጊርዎ ኮይኑ በዚ ኣጋጣሚ ኣዝየ የመስግኖ። ስነ ጥበበኛ ኣብራር ዓብደልዋሃብ ከዓ ግዲ ናይ ውሽጠይ ድሌት ተረዲእዎ በርዝደይ

ንጓሉ ነይሩ ኣብ ሓደ ግዜ ማለት እዩ ንጓሉ ሳፕራይዝ ክገብረሉ ዕድመ ሓቲትኒ ማለት እዩ ኣዘየ ዝፈትዎ ዘድንቆ ተዋሳኢ ስለ ዝነበረ ጥራይ እምበር ከምዚ ንክኽፈል ወይ ንክሰርሖ ኢለይኩምኩም ከይደ ከምዚ ከምዚ ክትገብርላ ከምዚ ከምዚ ብሽመይሲ ኣብታ ዓመታ መዓልትስ ክተብፅሐለይ ገለብለን እው ፀገም የለን ኣዝየ ዝድንቆ የኽብሮ ስለ ዝነበርኩ ነቲ ዘረኸበና ሰብ እውን ፀገም ከምዘይብሉ እየ ኣቐዲመ ነገር እዮ ማለት እዩ በዚ ጋጣሚ ንኩሎም የመስግኖ ወላ ንጆኒ ኣረኺብና ምስ ኣብራር ከምዚ ፀገም የለን እሞ ከምዚ ከተ ትገብረላ ጓል ትርኢ ዳ እሞ ከምዚ ከዓ ግበረላ ፍላወር ከዓ ግበረላ ከምዚ ከዓ ግበረላ እናበልኩ ነታ ናይ ጓሉ ብርዝደይሲ ኣፀቢቕሉ ማለት እዩ ነዚኣ ምስ ስራሕና ኣብራር ተሓጊሱ ከምኡ ዓነ ስራሕ ክሰርሕ ከም ዘለኒ ኣተባቢዕኒ ማለት እዩ ከም ቢዝነስ ከተኣታትዎ ከምዝኽእል ኣብ ዓድና ክሰርሕኦ ከምዝኽእል ኩሎም ወላ ሄለን ወላ ጆኒ ወላ ኣብራር ኣተባቢዖም ንብዘይቀልዓለም ማለት እዩ።

0: ንመጀመርታ ግዜ ክትጥምቶ ከለኻ ተዋሶኦን ዋኒንን ፍጹም ዝተፈላለየ ዓለማት ክመስል ይኽእል እዩ። እቲ ሓደ ብዛዕባ ገጸ ባህርያትን ዛንታታትን እዩ። እቲ ኻልእ ድማ ብዛዕባ ዓማዊል፣ ገንዘብ፣ ሎጂስቲክስን ምፍታሕ ጸገማትን ዝምልከት እዩ። ኣብ ትሕቲኦም ግን ዝካፈልዎ ነገር ኣሎ። ንሱ ድማ ፈጠራዩ ዕውት ንግዲ ንሰባት ምርዳእ የድሊ። ክልቲኦም ድማ ንሓደ ሓሳብ ናብ ሓቀኛ ነገር ናይ ምቕያር ክእለት ይጠልቡ። ንግዲ ምጅማር ሳሕቲ ፍጹም እዩ። ጌጋታት ኣሎ፣ ዘይተጸበናዮ ወጻኢታት ኣሎ። ከበድቲ ዓማዊል እውን ክህልዉ ይኽእሉ እዮም። ውድድር እውን ኣብ መንጎቲ ዝተፈላለዩ ንግድታት ይህሉ። ናይ ግዜ ሕቶ ድማ ኩሉ ግዜ ኣሎ። ንሓደ ስነ ጥበባዊ ሞያ እውን ዝስዕብ ሰብ እቲ ብድሆ ዝያዳ ይዓቢ። ተዋስኦ ምስ ምምራሕ ንግዲ ብኸመይ ሚዛን ትህቦ፣ ከመይ ጌርካ ንሓደ ሕልሚ ካልእ ሕልሚ ከይገደፍካ ግዜ ትረክብ።
1: መጀመርታ መራ እታ ስራሕ መጀመርኩ ብጣዕሚ ፍት እያ። ሕጂ መስዋእት ክኸፍለላ ከም ዘለኒካ ተረድየ ማለት እዩ። ምክንያቱ ሕጂ ኸይዲ እንተይሎምካስ ክትከይ ጥራዩ ዘለካ ኢላ ከምዚ ክትገብሮም ደ ክኽእል ነገር ናይ ጥዕና ጉዳይ ድዩ ናይ ገለ ጉዳይ ድዩ እንተዘይኮይኑ ካልእ ዝኾን ኢላ ክመኽን የብለይ ማለት እዩ። ነቲ ናተይ ካስትመርሲ ብሕራይ ጥራየ ድሌታት ከመላእሉ ዘለኒ ማለት እዩ። እዚ ምስ ተረዳእኩ ኣብ ከባቢ ብዙሓት ሰባት ኣለዉ ዝሕግዝኒ ሕጂ ክስቶ ክስቶተ ኢለ ምናልባት ከይርስዕ እሞ ከይብሉኒ ብጣዕሚ እየ ዘመስግኖም። ከመይ ገይረ ማነጅ ክገብሮ ከም ደለኒ ኮፍ ኢሎም ሰሚ ተዘራሪበ ከመይ ገይረ ንሰብ ከምኡ ዓነ ስራሕ ጀሚሮ ከም ዘለኹ ኣድቨርታይዝ ክሰርሕ ኣለኒ እንታይ ክገብር ኣለኒ ምስ ስራሕኩ ናይ ድራማ ሓቂ ዘረባ ስድራቤታዊ ኣካያይዳ ኢና ንኸይድ ወላ እውን ኣብቲ ኣነ ዝሰርሓሉ ጉጅለ ባህሊ ስድራቤታዊ ኣካይዳ ንኸይድ ወላ ኣብቲ ናይ ሙቪ ሂወተይ እውን ስድራቤታዊ ኣካይዳ ስለዝኸይድ ኣቕዲመ ይነግሮም እየ ከምዚኣ ከምዚኣ ከምዚኣ ፕሮግራም ኣላትን እሞ ኣብ መንጎ ከምዚኣ ኢለ ክኸይደ ይብሎም ብኸምኣ ከዓ ንኸይድ ማለት እዩ። ሕጂ ብዙሕ ግዜ ኣብ መዓስ ዝሸግረክ ኣብ ቀዳምን ሰንበትን ማለት እዩ። ቀዳምን ሰንበትን ምስ ናይ ናትና ውራያት ኣብ ቀዳምን ሰንበትን እዩ ዝበዝሐ ኣብኡ ይሽግር። ቀዳምን ሰንበትን እውን ብዙሕ ካልእ ስራሕ ይሕዝኒ ናታ ስራሕ ገይረ መዲበ ነቲ ስራሕ ብከምዚ ዓይነት መንገዲ ይኸይድ ነይረ ማለት እዩ።
2: ሚካኤለ ኣሮን ዝበደለካ ይብሉ ብዛዕባ ከውን ዝፈልጦ ነገር ይብሉ ተና እሰካ ናብ ልዕልኻ ብዳዕ ተርኢ ዘላ ንስኣ ሕጂ ፍቕሪ ለሚን ከላማ ሚንካ ዝመፅእ ኣይኮነን ተባቢርና ጥራይ ኣብ ገዛ ኣችሎ ነፍስሰላ ከምኡ እንተጌርካ ጥራይካ ሓነኻ ክትፈልጥ ትኽእል።
0: ምናልባት ኣብ ስነ ጥበባዊ ጉዕዞኣ ሲልቫና እቲ ዝያዳ ተፈጥሮኣዊ ፍልቀት ካብ ተዋስኦ ናብ ፅሑፍን ዳይሬክተርን ምጉዓዝ ክኸውን ይኽእል እዩ። ምክንያቱ ኣብ መወዳእታ ሓደ ተዋሳኣይ ናይ ካልእ ሰብ ዛንታ ጥራይ ክቐርብ ኣይደልን ይኸውን። ናይ ገዛ ርእሶም ዛንታ ክህልዎም ይኽእል እዩ። ዝተፈልየ ድምፂ ዘድልዮ መልእኽቲ እቲ ኣፍራይ ፊልም ድማ ካብኡ እዩ ዝጅመር።
1: መጀመርታ ኣብ ናይ ዳይሬክት ካብ ድርሰት ኣብ ዳይሬክት ኒሄ ንእሽተይ ጥብ ኣቢለ ማለት እዩ። ጥብ ደብለት ኒ ምክንያት ድማ ኪዳነ ማርያም እዮብ ዝበሃል ናይቲ ግዜ እቲ ኣድናቀ ኣብዚ ግዜ ግን ኣቦይ ኮይኑ ኣብ ጎነይ ዝሳተፍ ዘሎ እዩ። ዳይሬክት ክገብር ከም ዘለኒ ክደርስ ከም ዘለኒ ኣዝዩ ይነግረኒ ነይሩ ማለት እዩ። ነንኡ ክከብደኒ እዩ ድሓን ዳበልክዎ ከለኹ ወላ ንዑ

0: እውን ፅሒፉ ዘይፈልጥ ሓንቲ ድርሰት ፅሒፉ ሰዲድለ እዩ ማለት እዩ። እስከም ብብለይ እዚኣ ዝኾነ ኮመንት ክሃብኒ ኢለኒ ማለት እዩ። ምሰበብኳ ኣዝያ ፅቡቕ ስራሓ ላብ ትራያንግል እያ ትብል ከምዚ ተገበርካያ ፅቡቕት ከምዚኣ ተገበርካያ ፅቡቕት ኢለ ኮመንት ክቦም ዝጀመርኩ ዳይሬክት ክገብረሎ ሓቲትኒ ማለት እዩ። መጀመርታ ኣዝዩ ከቢድኒ ዳይሬክት ንምግባር ማለት እዩ። ድሓር ግን ሄልና ምስጀመርና ኣብ ጎኒ መማህርተይ ሜሮን ተዓገስ ማለት እዩ። ኣብ ጎነይ ኮይኑ ከምዚኣ እንተጌር ክትዕወት እየ ክትፀገም ይብሉን ክትገብርያ ስትኽእል እየ ከምስበለኒ ንክሰርሓ ብሰለስተ ተዋሳእ እያ ትሰሪሓ ምናልባት ታሽሙክ ትኮን ትኽእል እሱ ከዓ ቅርጢ ንክኸውን ይኽእል ናይ ሰለስተ ተዋሳእቲ ስለዝነበረት ይኽእላ ይኸውን የለ ተበጊሰ ማለት እዩ። ንሰለስቲኦም ፀዊዐ ምሳይ ከዓ ኣብ ናይ ተዋስኦ ቃለ ምሳይ ስለዝነበሩ ክሕይሉኒ እኦም ኢለ ኣይሓሰብኩን። ከምቲ ዝሓሰብክዎ ድማ ኣዝዮም ፅቡቕ ስራሕ ሰሪሖም ምሳይ ወፂኦም ማለት እዩ።
1: ቀዳሚት ክፍታ ኮይናት ንዘላ መሓዛ እያ። ምክንያቱ ናብ ዕርክትካ ስለዘየካይድክዋ ብኣይ ሕጉስቲ ይኮነትን። ክሳብ ሕጂ ርክብ ናይ ፈለጠትን ዘላ ርክብና ተፈሊጣ ግን ሕና ክትፈድ ትኽእል እያ።
2: ፅሑፍ ሓደ ብድሆ እዩ፣ ምምራሕ ካልእ እዩ። ፀሓፊ ሓሳብ ሒዙ በይንኮፍ ክብል ይኽእል እዩ። ሓደ ዳይሬክተር ነዚ ሓሳብ ናብ ሓቀኛ ዓለም ክእትዎ ኣለዎ። ተዋሳእቲ፣ ካሜራታት፣ ቦታታት፣ መደባት፣ ምንጭታት፣ ዘይተፀበኻዮ ፀገማት፣ ከምኡ ውን ኣማኢት ንኣሽቱ ውሳኔታት ኣብ መወዳእታ ሓደ ውዱእ ዛንታ ይኾኑ። ስለዚ ንሲልቫና ዝኸበደ እንታይ እዩ ነይሩ?
0: እታ ቀዳሚቲ ድርሰተይ በሰላ እያ ትብል ህዝቢ ተዘርጊሓ ተረኣያ በሰላ እያ ትብል ኣብ መንጎ ክልተ ሰብኣይን ሰበይትን ዘጋጥም ነገራት እያ ብዙሕ ምሂሮ ክኸውን ኢለ ይሓስብ ማለት እዩ። ብዝያላ ንተዓዘብቲ ንክርእዋ ገድፈሎም ማለት እዩ። በሰላን ስጋኣትን ዝብላ ድርሰት ከዓ ናተይ ደሪሰ ኣብ ህዝቢ ኣመሓላለፈ ማለት እዩ።
3: ክትፅብቕ ኮንኪ
2: ፊልም መዘናግዒ ጥራይ ኣይኮነን መስትያት እውን ክኸውን ይኽእል እዩ። ንሰባት ብዛዕባ ገዛእ ርእሶም ገለ ነገር ከርኢ ይኽእል እዩ። ኣብ ተራ ህይወት ክጅምሮም ኣፀጋሚ ዝኾኑ ዕላላት ክኸፍት ይኽእል። ንስነጥበበኛ ሲልቫና ተስፋይ ኣፍራይ ፊልም ምዃን ኣብ ገጸ ባህርያት ንላዕሊ ክድህስስ ዕድል ይፈጥር፣ ሕብረተሰብ ንምድህሳስ ዕድል ይፈጥር። ተመክሮ መንእሰያት፣ ተመክሮ ደቂ ኣንስትዮ፣ ሰባት ዝስክምዎ ሕልሚ፣ ኣብ ልዕሊኦም ዝተገብረ ትፅቢት፣ ዘጋጥሞም ዕንቅፋት ድማ ክገልጽ ይኽእል።
0: ወ ቀዳማይ ለውጢ ከምፅእ ዝኽእል ስነ ጥበባዊ እዩ። ምክንያቱ ኩሉ ግዜ ፀላዊ እዩ። ሓደ ስነ ጥበባዊ ንህዝቢ ፀላዊ እዩ። ከምኡ ስለ ዝኾነ ከዓኒ ብዙሕ ነገራት ሓደ ስነ ጥበባዊ ከምዚ ገይሩ ኢሉ ካልእ ሰብ ክገብር ከሎ ይፀሉ ስለዝኾነ ሓደ ስነ ጥበበኛ ይፀሉ ስለዝኾነ እዩ ከምኡ ዝኸውን ማለት እዩ።
2: ውክልና ማለት ንዓኻ ዝመስል ሰብ ኣብ ስክሪን ምርኣይ ጥራይ ኣይኮነን። ሓደ ሰብ ገለ ነገር ይሃንፅ፣ ሓደ ሰብ ኣንፈት ይቕይር፣ ምናልባት ድማ ሓደ ካብቲ ኣገዳሲ ክፋል ጉዕዞ ስነ ጥበባዊት ሲልቫና ተስፋይ ንሱ ክኸውን ይኽእል። ካብ ሓደ ሞያ ናብ ካልእ ሞያ ጥራይ ኣይኮነትን ትሰጋገር ዘላ። ሓደ መንነት ብዙሕ ተኽእሎታት ክሕዝ ከም ዝኽእል ተርእየናኣላ።
0: ኣነ ዝኸሰብክዎ ነገር መጀመርታ ሰብ ማለት እዩ። ልዕሊ ዝኾነ ይኹን ወላብ ስነ ጥበብ ተኸስቦ ነገር ሰብ እዩ። ህዝብና ማዕርኽ እንደይ ጥዑም ምዃኑ፣ ማዕርኽ እንደይ ብኣና ጉዱስ ምዃኑ ኣበይ የፈሊጠ ኣብ ናይ ሳፕራይዝ ስራሕ ምስ ጀመርኩ የፈሊጠ። ምክንያቱ ኣነ ቶርታ ሒዘ ደ ፍላወር ሒዘ ደ ዝኾነ ደቆም ድዮም ስድርኦም ድዮም ዝሰደድሎም ገፀ በረከት ሒዘ ክኸይድ ከለኹ ሲ ነቲ ታሽሙ ምስ ተቐበሉ ነቲ ጊፍቶም ምስ ተቐበሉ ብዛዕባ እቲ ኣነ ዝሰርሖ ዝነበርኩ ስራሓት ብዛዕባ ተዋስኦ ብዛዕባ ስነ ጥበብ እዮም ዘዕልሉኒ። እዛ ስዋይ ሰብ ከሲበ በቃልዕልኒ ማንም ሰብ ከሲበ ኣብዛ ስራሕ እዚኣ ማለት እዩ።
4: ሓቂ ክብልየ ሓቂ ኸ ዋትበጅኽን ሓግዛኒ ሕሉፍ ሓሊፍዋ ኩ ሕጂ ብልግነታት ሕዝኒ ኳ ትብለኒ ዘላ ብልግነታት ሕዝኒ
5: ጥሪኢልካ ወክያለ ይብሉ ገሊኦም።
2: ንስነ ጥበባዊት ሲልቫና ተስፋይ እቲ ኣረኣእያ ካብቶም ዝተፈላለየ ምዕራፋት ጉዕዞኣ ዝካፈሉ ሰባት ዝመፀ እዩ። ከም ስነ ጥበባዊት ጥራይ ዘይኮነ ከም ዓርኪ መሓዛ መሳርሕቲ ከምኡ ውን ኣብ ስርሓ ዕብየትን ደገፍን ዝገብሩላ ብዙሓት እዮም። ገለ ካብቶም ዝፈልጥዋ እስከ ንስማዕ።
6: ሲልቫና ምስኣ ክትሰርሐ ከለካ ሲ ንደጋጊምካ ንክትሰርሕ ትዕድመ ሰብያ ምክንያቱ ነቲ ሞያ ብክእለት እያ ክሳሂራቶ ሓደ ተውህቦ ኣለዋ ድሓር ትምህርቲ ወሲኻትሎ እያ ምስኡ ከዓ ኣዝዩ ዓብዪ ድሌት ኣለዋ ነቲ ዝተዋህባ ካራክተር ክትመስልካ ኣዝያ ትፅዕር ማለት እዩ ሕጂ ከምኡ ስለ ዝኾነት ንሲልቫና ካስት ክትመርፃ ከለካ ከምዚ ቅስን ኢኻ ኢልካ ትመርፃ ማለት እዩ ምክንያቱ ነቲ ካራክተር ንክትመስል ካባኻ ጥራሕ ዘይኮነስ ባዕላ ኣዝያ ብዙሕ ፀዓር ገይራ ስለ ትሰርሖ ማለት እዩ
2: ድሕሪ ነፍሲ ወከፍ ዓወት መብዛሕትኡ ግዜ ኣስማቶም ኣብ ምስጋና ፈፂሞም ዘይርከቡ ሰባት ኣለዉ ንስድራ ቤት ስነጥበባዊት ሲልቫና ተስፋይ ኣገዳሲ ኣካል ናይቲ ጉዕዞ ኮይኖም ፀኒሖም እዮም ደገፍ ስድራኣ ኣብ ኩሉ ጉዕዞኣ ምንጪ ሓይሊ ኮይኑ ፀኒሑ እዩ ንህርፋና ክትስዕቦ ዘተባብዓ ብድሆታታ ክትድግፎ ከምኡ ውን ኣብ ፈጠራዊ ህወታ ዝተፈላለየ መንገድታት ክደስስ ከላ ኣብ ጎና ደው ዝበሉ
0: ምናልባት እቶም ኣብ ከባቢ ወይ ኣብ ገዛውተይ ወይቶም ቤተሰበይ ፒታታይ ምኾና ፅቡቅ ገይሮም ይፈልጡ ይኮኑ ግዜኡ ኣኺሉ ግዲ ኮይኑ ብዙሕ ሰብ ፒታ ማለታይ ማለት ኢሉ ዝሓተኒ ግዜኡ ኣኺሉ ግዲ ኮይኑ ግን ሕጂ ንዓኸ ክምልሰልክ ፒታ ማለት ሲልቫና እዩ ሲልቫና እዩ ልዕሊ ዝኾነ ይኹን ነገር ኣነ ስድራ ቤት ኣዝየ ዝፈትዎም ኣዝዮም ብፍቕሪ እዮም ምዕብዮምና ንእሽተይ ሓፍተ ኣላ የስቲና ትበሃል ማለት እዩ ከባቢ ድሕሪ 15 ዓመት ገለ ዝተወለድ ካባና ማለት እዩ ኣዝያ ንእሽተያ እስ ኣብ ፒታ ኢና ፀዊዓትኒ ምናልባት ሕጂ ምስ ዓበይት ክትምልሳ ትኽእል ትኸውን ሲልቫና ክትብል ኢና ድያ ወላንታያ ክርዳእኒ ይክእልኒ ዓባይ እውን ምሳና ነራ ብዙሕ ግዜ ኣብ ዓዲ ጥልያን ስለዝሰርሐት ጥልያን ንመልቋ ስለዝነበረ ካብ ትናታ ዘረባ ድያ ተበጊሳ ወላንታያ ፒታ ኢላ ፀዊዓትኒ ማለት እዩ ክሳብ ዛሕጂ ሰዓት ፒታ እያ ትብለኒ ሲልቫና ትበሃላይ ትመልቋን እያ ናተይ ከም ለጎ ክሕዛ ይደሊ ነይረ ምክንያቱ ጎቢ ዝኣፍ ከተውፅእ ከላስ ካልእ ብላ ሓንቲ ባባ ማማ ደይከኣለሲ ፒታ ኢላ እያ ጀሚራ ዘረባ መጀመርታ ንኩላትና ፒታ ኢላ ፀውዕና ነራ ንዝግራኤልታ ጓል ፒታ ኢላ ፀውዕ ነራ ድሓር ግን ናባይ እንዳሰጠመት ከይዳ ማለት እዩ ፒታ ኢላ ፀውዓኒ ማለት እዩ ዝኾነ ዝስራሕ ክዎ ስራሓት ናይ ስነ ጥበብ ናተይ ሎጎ ፒታ ገይረ እየ ማለት እዩ
2: ጉዕዞ ሲልቫና ክሳብ ሕጂ ይፀሓፍ ኣሎ እታ ተዋሳኢት ምዕባሊኣ ትቕፅል ኣላ ዛንታ ስነጥበባዊት መንእሰይ ሲልቫና ተስፋይ ክሳብ ሕጂ ይፀሓፍ ኣሎ ኣብ ዝቕፅል ናይ ምዕራፍ ሂወታ ድማ ዓወትን ኣሳልጦን ንምንየላ

ካብተን ኣዛነይቲ ዝኾና ትሕዝቶታት መደባት ሞዛይክ መደዊክ ሒዝናልኩም ቀሪብና ኣሎና። ዝተፈላለዩ ኣዛነይቲ ዝኾኑ ቪድዮታት ሒዝሃልና ቀሪባ ኣላ። ናይ ሎሚ ሰሙን ዝወሃደልና ድማ ኤዲተር ሳምሶም እዮብ እዩ። ከምኡ ውን ቀጻሊ ኣብዛ መደብ እዚኣ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጉ እናመስገንኩ ናብ ትሕዝቶታት መደዊክ ከስግረኩም እየ ትኸታተሉ።

Oh.

السلام عليكم ورحمة الله وبركاته.

0: Hello.
1: Hey.
2: Huh?
1: Hey.
3: What?
1: Bye.
0: Hey.
1: That is so. That is so.

ماهو لا ماهو ايوه يا طويل ماهو

0: Oh my god.
1: Mata nih gue, Pak.

0: ወይ ለይ
1: ዘሐጉስ ብስራት እንደለይ ትጥዕና ህይወቶምን ደቆምን ስድራቤቶምን ዝግደሱ ከመይ ጌርና ወነንቲ ሙሉእ ጥዕና ንኸውን ትብል መፅሓፍ ኣብ ኩለን ኣብያተ መፅሓፍቲ ተዘርጊሓትልኩም ኣላ እዛ ኣገዳሲት መፅሓፍ ዓይነታት ሕማም ካብ ዝተሓተ ክሳብ ዝለዓለ ከመይ ኢሎም ይመፁና ብኸመይ ከ ንከላኸሎም እንታይ ሓሚምና ኸ እንታይ ክንገብር ኣለና ትምህረና ህይወት ልዕሊ ኩለይ ኣሞ ህይወትኩምን ህይወት ስድራ ቤትኩምን ንምዕቃብ ነዛ ኣገዳሲት መፅሓፍ ገዜኩም ኣንብብዋ ፀሓፊትን በዓልቲ ሞያን ሪመይ ተስፎም ኣብ ቀረባ ግዜ እውን መኻንነት እንታይ እዩ ብኸመይ ከ ክሕከም ይከኣል ብዝብል መፅሓፍ ክትመፀና እያ ተኸታተሉና
2: ትሕሶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይድእ ዘሎ ተሪፋትና ዘላ ትሕዝቶ ድማ ዛዛሚት ናይ መደብና ዝኾነት ተኸታታሊት ፊልም ገፅታ ክትከውን መበል 16 ክፋላት ስዕቡ ክቐርበልና እዩ ተኸታተሉ

0: ማይክ ወዲኻ ዶ?
1: ንምንታይ ሓቲት ክን ይትበለኒ ጠርጣሪ እዩ ዛሬ ብ
2: ብሓንተ ረድአ ክለኹ
1: እምበርከ
2: ኣንተ ሓፍቲ ኣነ ገለ ከይተምፅ ለየ በጃ ከለክ ሲንግል እየ ድሓርካ ማለሲ ፅቡየ ክኽ

0: እንዳለ መተንስ አና ደብስ ሆነት ጓድ ቀሪብ ይፈልጥ ነው
1: አንኩ ገሪ ምን ይዘሎ ንስኻት መስልቲ ተወስደካ ጓል ሐሴን ከማለት ብፍጹም አርኪ ነበረት እንንገላስ ብለናል ሐስ እንዴ
0: ነይ አይደል ነገር ይበጃለከ
1: ዋዕድልኩም ብዛዕራኻቶም ምፅኦ ኣጋጣሚ እምበር ምፅኢ ኢሉ ዝሕዘለካ ጎፍታ ኣይኮነ
0: እሞ ኣነ ኸ መፍተን ዓዲ ውዕለ ይፈልጥኒ ድሓር ከዓ ኮኒ ንዓኻ ትመስል ሰብ ክትረከብ ኣለካ መስለኒ
1: ድንኪኻ ዓደለኛ እየ ግን ንዓኻ ትፅበ ዘላ ጓል
0: ሰብሪ ሓፍተይ ደንኪኹም ዘለኹ ይፈልጥ እንዴ ግን ድሓን ሕጂ ኣብ ቀረባ ስለ ዘለኹ ሓሰብ ኣለኹ ቀልጢፈ ኸስልጠ እየ
1: ኣነኻ ኣቕመይ ዝፍቐዱ ሓግዘካ ድሉት እየ
0: ብሓቂ
1: ሓቂ
0: ይፕሮምስ
1: ኣይፕሮምስ
0: እሞ ሰብሪ ሓፍተይ ካብታን ላለየ ላዕለ የስ ዳኒ ምንታይ
1: ሕጂ ከተረዳኣኒ ስምዒትካ ክትገልፅ ገለገለ ግዜኖም ዓንዲ እንድዩ ናተይ ሓገዝ እንዲ ሓደለኻ ምሽ ዮኒ መልሲ ሕረዩ
0: ናይ ብሓቂ ብሪ
1: ነዛ ሞፅያ ነዊሒ ተፅበያ
0: ሳብሪ ሓፍቲ ኣነ ከማ ኣይወሰንኩ ሎሚ ዶ ፅባሕ ክረክብ ኢለየ ኣሎ ካብቲ መጀመርያ እዋናት ሒዘ ሓሲበ ነ ብጣዕሚ ተሓጊሰ ኣለኹ
2: እዚ ኩሉ ዓመታት ስበ ነ
1: ንስ ከንበረበይ ነርካ ንዓኻ ክደሊኩ ብዚኣተኽዎ የለን
2: ሞ ስራሕ ኣቕሊለልክ ኣለኹ ባዕለይ ስለ ዝረኸብኩም እምበር ንዓይ ክደሊ ዕድሜኹም ተወድአ ነይሩ ማለት
1: እዩ ት እንተግናይ እኳ ጥራሕ ድሓን ሕጂ ተረኸብና
2: እዋ እሱ እዩ ትዛዕበየ ነገር
1: እዋ ግን ሓደ ነገር ኣሎ ዘሰግፈኒ
2: እንታይ ንሱ
1: ናይ ሰሊና
2: ሜሪ ንምንታይ ኣብ ፅቡቕ ሞድ ከለና ተልዕል እያ እንተደሊኺ ብኣካል ምስ ተረኸብና ኩሉ ብዛዕባኣ ዘበለ ኩሉ ከኣለክ እየ
1: ንኣንስ ክትፈልጥ ስለ ዘይደሉ ኸ ብኩሉ ነገር ሓደገኛ ሰብያናዓይ
2: ካባይ ዝወፅእ ምስጢር የለን ቅሰኒ ጉዳይና ጥራይ ንግበር
1: በቃ ሓራይ ድሓን መዋፅሕ እንዳኸ ዲና
2: ግድን ግድን ካብ ክላስ ምስ ወፃእ ክደውሉለይ
1: ሓራይ በቃ ቻ
2: እንታይ ፅቡቅት ቻ ሃማ እተይ ዝረኽበ ክደመሲልክ ክንዳ ዳ ከመይ ጌርካ ትመፅእ

0: ሚካኤል ብኸት ኣየድልን
1: ወታም ክእለ ተሪኻ ትብለኒ ዘለኻ ትብሎ ዘለካ ይርዳእካ ንዲ ኢሉኣሎ
2: ሕማሙ ክብር ዝበለ ምስታይ ርእሲ ዝተሓሓዚ ጉዕኻ ትብለኒ ዘለካ
0: ኣቲ ሚካኤል እሞ ተስፋይ ንቑረፅ እጀኺለክ ከማና ንኸይሰምዕ
2: ኣቲ ከመይ ገይሩ ክሰምዕ ምስ ኣምሩ ዘሎ ሰብ ኮይድ ሰምዕ እንታ ምክኤለ ወይ ትዕድለይ
0: ዳኒ ክሓዊ ይክእልኒ ዝበለ ኮ የለን ሕክሙኒ እግን ክብል ዝበለ ክኸውን ይኽእል እዩ ንዓና ከዓ ተስፋይ የድልየና ተስፋይ ንቑረፅ ብለክ ኣለ
2: እዚ ኩሉ ደይ ዝሰንቀ እዩ ቀደሙ ዘረባ ወለደይ ሰሚያ ነርቲ ዝኸውን ዝኽእሉ ይመፀ
0: ኣቲ ሚካኤል ዋ እንታይ ደኣ ንዳሕሪ ትምለስ ፀጉሙ ፀገምኪ ስለ ዘይኮነ ዲ ክብካ ክሰምዖም ነር ንትብል ዘለኹ
2: ወተምክኤል ሓይ ብጃኻ ብሕማቅ ይትርዳእ እዩ ኩሉ ግና ተፈላለዩና ነርና እተ ንኸውን ስሀ ሂወትና ንመርሕ መሃለና መን ይፈልጥ ዳንኤል ምስሰበይቱ ደቁን ሓቂፉ ፅቡቅ ሂወት መርሕ መሃለዎ ኣነ ከዓ ንዕኑ ክጥዕሙ ኢልየኩ ብካ ተፈላለዩና ንብል ኣለኹ
0: ዳሓናሓና ኩሉካ ኣምላኽ ሕጂ ግን ኣነ እውን ኣብ ጎኒ ክእየ ዘለኹ
2: ንስኻዳ ማዓስከ ተፈሊኸ እንተምክኤል ሓወይ

0: ኣታ ሚኬኤል ና ይብልብካ ዲካ ናይ ድኳን ተሓት ንለካ ኣነ ድጥዕና ዳንኤል ኣሻቂልና ኣብ ዛኣትዎ ጠፊእንስ ንስኻከ ናይ ድኳን ክትሓት ተረአይካ ምስራ ባዕል ፈልጥ ወላ ሞጊሩ ይጠፍእ
1: ኖኖ ኣነ ክኸውን ማለት ኣይኮንኩን ቀዳም ንጥዕና ሓወይ ዘገድሰኒ ግን ከኣ ተስፋ ክንቆርፅ የብልና ጎኑ ጎኑ ኣሞት ናይቲ ድኳን ተደኣ ጌርና ዳንኤል እውን ተስፋ ክኾኑ ክእል እየ ዝብል ዘሎ
0: ንስኻ ትዝዓይ ዝበልካ እየ ግበር ኣነ ግን ኣብ ከምኡታት የለኹ
1: ኢለክ እኮ እየ ኣብ ኩሉ ነገር ኣብ ጎኑ ክለኹ ጃኺ ናይ ዝኻ ልዕሊ ዓቕሚ እንተደኣ ኮይኑ ከመይ ገይረ የ ማሓድሮ ባዕለይ ኣለኹ ሕጊ ተኸቲልና እቲ ዝኾኑ ክንገብር ኢና ዓቕሊ ግበር ተስፋ ይትቑረፅ
2: እንዳንኻ ዝኾነ ገጻ ይትኽእል እየ
1: እቲ ሓኪም ደጊምኩም ኣምፅኦ ኢልና ስለ ዘሎ ክንከይድ ኢና ሒዝና
0: ሸይራ
1: ንሓንሓን በቃ ኸይደ

0: መሰሊና ደቂስ ክሪኽ
1: ኣለኹ ይደቀስኩ
0: ዛዕበልኮፈልክ ንዘራረብ

0: እዩ ማይክ ርሓንዲኻ
1: ቀዳማ ኣምሲ ክመፅ ክነርኪ ኣብይ ኣምሲ
0: በቕዳማይ
1: እወ ኣበይን ምስ መን ናምሲ
0: ቀዳማይ ዳ እሞ
1: ኣሕፊርኪ ሰብ ከም ዝተሰእረስ ምስ ሚልዮን
0: ዋ ምስ ሚልዮን ከምዚ ምስኹ ብኸመይ ፈሊጥካ
1: ብኸመይ ፈሊጠ ዘገድሰክ ይኮነ እምበር ብጉዳይ ከ ስራሕ ከምዝኣቱ ጌርክ እዮ
0: ዋ ማይክ ኣነ ብስርሑ እንዲ የምፅ እዮ እስኻ ውን ርኢኻ ኣሚንካ ኣሉ ኢኻ ከመይ ጌርካ ኢኻ ሕጂ ኸምኡ ትብል ዘለኻ
1: እምበር ነቲ ዓይነስ ምዃኑ ትፈልጥ ኢኺ እንታይ ስለ ዘለክ ኢኸ ምስኡ ምሲኺ
0: ማይክ ነይ ብሓቂ ድ ዝዘረባ ካብኻ ዝወፅእ ዘሎ ንዓይ ስክጥርጥረን ጀሚርካ ማለት ድዩ
1: ሰሊና ኣነ ኩሉ ዝገብሮን ፅቡቅኪ ናብ ቤኬትኪ ምስ መን ኣምሲኺ ምስ መን ተመሓዚ ክፈልጣ ይገድሰኒ
0: ከገድሰካ ይኽእል እንድዩ ግን ኣብ ግዜኡ ናብ ሰዓትን እዩ ከገድሰካ ዘለዎ

0: ኣቲ ቆልዓ ምስ ሰብዚ ከይርአ ክብለክ ኣሎ ክንደይ ለባማት ንፋዓትን ገዲፍክስ ምስ ሰብዚ ትማል ትማል እንታይ ከም ዘጋጠመ ክረሲዕኸ ከመይ ጌይርክ ብሸት ምድሪ ደፊርክ ዝወፃ
1: ንዓይ ዘጋጠመኒ እዚ ጉዳይ እንታይ ዘረኽቦ ኣሎ
0: ስኽዳ ባዕል ክንዲ ክትዕድም እዮም ዘለኽ
1: ማይክ በጂ ኸይልካ ኣብዘይ ትፈልጦ ተቐዳዲምካ ይትዛረብ
0: ሓንቲ ኣቓለይ ወዲ ኣሎ
1: ወዲ ኣለኹ ማለት
0: ምስ ሰብ ዝኸይርአ ክብለክ ኣለኹ
1: ኣብ ስራሕ እቲ ሓደን እንኮን ምሳይ ዝውዕል ሰብ ኮኒ ሚሊ እዩ ከመይ ጌርካ ክሕጅኻ ውርሓቕ ትብለን ዘለኻ
0: ፅቡቕ ብስራሕ እንዲ ዘራኽበኩም ዘሎ ስራሕ ብያ ንብሎ መፍትሑ ከብኢልና እዩ ዘሎ
1: እዋ
0: እንታይ ኮይነ ኢልክትበኺለኺ

0: ከመይ ሓዲረን ኣከባብራ ሰዓት ማለት ረአዩ
1: ሰሊና
2: ኣቤት ሚሊ
1: እንታይ ደ ኮንኪ ድሓን ዲኹ ኢዳ ሕማ ኣለኸ
2: ሰብ ግን ንምንታይ ንጥቕሙ ጥራይ ዝጓየ እሞ ድማ ብዋጋ ካልኦት ክብልጥ ዝደሊ
1: ኣይተረዳእኒ እንታይ ክትብል ዘለኹ ሰሊና
2: ሚል ሶሪ በጃኻን በይነይ ግደፈኒ በይነይ ክኾን ደለ ኣለኹ
1: እሞ ኣነ ዳ እንታይ በዲለ
2: ዝበደልካዮ የለን ግን በጃኻ በይነይ ክኸውን ደለ ኣለኹ ሓንሳብ ንበይነይ ግደፍኒ
1: ሕራይ

0: ትሪኢ ኣለኸ እዚኣ ስእላ ከለና ዝክርአ
1: ካልካ እታ ማይክ ትርከብ ስለ ዘለዋ ማይክ ታርም ከላ ገለ ምሻ ገላ ዓይነ ትርአ ኣብዚ ፈት እዮና ትክርአ ትሪኢ ኣለ
2: ፅቡቅ ኮይኑ
0: ፅሊል ኤዲተር
2: ሓቂ ምሸ
0: ኣበይ ነራ ጥራይ ይብለና ቀ
2: ሓቂ
0: ሓቂ ከመ ፈትኸ
2: ማረሂኖ ገርመይ ካሲ ገና ፅቡቕ ገይራ ከይተዘርግሕት ከላስ ግን ደይ ሰባት ናይ ስራሕ ድና ብፅኦም ዳኣሎ
0: ገና ገና ብሕጂ እኮ ናይ እንጀራ ናይ ስራሕ ግዜ ኮ ብሕጂ እዩ ግን ሓደ ነገር ክብለክ ዝደሊ ርሽኮ ኣዝዩ ጥንቃቕ ክድልይክ እዩ እንታይ መሲልኪ ብዋጋ ዝሞያ ወይ ብዋጋ ጥበብ ክፃወቱ ንፍትኑ ብዙሓት ሰባት እዮም ዘለዉ ስለዚ ኣብዚ ኣዝዩ ጥንቃቕ ክድልይክ እዩ እንታይ መሲልኪ ሻል ዘይደለካ ሰብ ክደልዮ ትርጉመ ይብሉ ትደዛ ክትርሓቀሉ ጥራ ይደለካ
2: እማ እንተ ኮይና ኢላ ድብላ ኣለ
0: እንታይ መፈሊጠና ግ ንበዝሕ ግዜ ከምዚ ገለ ነገር ክደሊ ከላ ክድልያ ከለኹ ገለ እንዲ ኣድው ደለ እዛ ገለ ነገር ኣይደልያ ትኾን ግደፋ ንግደፋ ከላ ንዓለል
2: እሞ ብሓደ ምሳይናምስ
0: ፍላ ገፅ ኣለኸ እቲ ምሕዳር ተተረፈ ስ ምሳይ ባ ክንከስበሉ ግድ
2: ሓረየመእቲ
0: ከያ ድማ ሰላም ዲ ዲና ኢና ሓደሽ ኣሎ ዛ ዮም ኣሎ ሃዊ ኹም ህዝቢ ዘይስራሕኻ ዘይስራሕኻ ኮ
3: ንሳ እቲ ናይ ኣርሞዛ ተረፀገም ጥራይ ዘለዎ
4: ሞሻዓይል ዶ ዕሪባ ትበልዓ
3: እወ ቁልጡፍ ከኣምር ነታ መኪናኻ ፅቡቅ ገይሩ እንዲ ዝፈልጦ
4: ሞ በሎ ዳ ቐልጢፍካ ወዲኻ መፅኻ ማለት እዩ
3: እወ ፅፉፍ ከኣምር
4: መኖራያ ክድውለሉ ሞ እታ ናይ ፅባሕ መደብ ኣብ ቦታ እያ ዘላ ክብሎ
3: ሕራይ ፅቡቅ
4: ስማ ኣሎ
3: ኣቤት
4: ዝቆልዓ ሚልዮን እንታይ ዝኾኑ ዘሎ
3: እንታይ ድ ገይሩ
4: እንደ እ ኣካይዱ እዚኣ ክብሎ ይከኣልኩም ኩሉ ነገር ይሕውስውስ ዝብለን ዘሎ እቲ መጀመርታ ኣብ ስራሕ ክመፅእ ዝነበሮ ንጥፈትን ሕጅን ሰማይን ምድርን ይኮይኑ ዘሎ
3: ውዒ እንዲ ኮይኑ ከዓ እንታይ ምኾን ገብሮ ኢልካ እናንታ ምክን ሓወ
4: ኖኖኖኖ ካልእ ሰዕብን ከይመፀ ከሎ ገለ ግበር
3: ተረዲአካ ሕራይ
4: መኖራያ ክድውለሉ
3: ሕራይ ኣነ ድማ ነታ መኪና ከምፃእ ከይዱ
4: ሃሎ
3: ኣንቲ ሰዲና ዝቆልዓ ዳ ቤ ኣቢሉ
2: ዶንጊ ምሽ ወልኣ ንኮ ይኹም ኹም ፀኒሐ
3: ናበይዲ ከይዱ
2: ማይክ ልይኸዎ ፀኒሑ ሕጂ ግን መፅ ኸውኑ ሓንሳ ዘይፀንሐ
3: ዶ ሕራይ በለ ሕጂ ከዓ ደም እንታይ ዝኾኑ ዘለኹ

0: ሕጂ ቀሪብና ኢና በቃ እቲአን ተድባል ተወዲእነን እዚአን ኣሳይመንት ሽኡ ብዛዕባ ግራጁዌሽን ኣገለጣሕና ክንሓስብ ከልና ሄይ ልክዶ
1: ኣለኹ
0: ትራ ትሓስብላ
1: እንደይ ደኺመ ይመስለኒ ምኻን ሓቂ ክክልንቅን ከይዕረፍና ኢና ቀኒና ዝተገናግዐ ኮነኪ ሓንቲ ኪዶ ክርእኪ ሕጎስን ዲኺ
0: ስፕራይዝ ናይ ኖክ ደርፊ እያ ኣነ ኣብ ሞዴል ኮይኑሉ ዘይና ናባ
1: ረአል

ክንደይ ፅቡቕ ይሓወ ኣብ ፀገም እኳ ከምዚ ዝመሰለሲ እንታይ ጥዕምዋስ እንታይ መሰለት ነይራ። ኣየ መልክዕ ኣየ መልክዕ ምናልባት ሓደ መዓልቲ ብኢደይ ተኣቱ ትኸውን።

0: ሓወ ኮፈለ ንምምፃእካ ኣዝ ዘምስግነካ
1: ዳሃሊ ትኽእል ዘለካ
0: ክንዘራርብ ደለ
1: ብዛዕባ እንታይ
0: በይንና ንዘራርበሉ ይኮነ ሓንሳብ ሰብ መፀና ኣሎ

ክቡራት ተዓዘብትና ናይ ሎሚ ትሕሶታት መደባት ሞዛይክ ኣብዚ ተዛዚምሎ ብዛቕረብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኾኑ ተስፋ ንገብር። ምስኣላይ እሰይ ሽሻይ ብምዃንና ብሓባር ፅኒሕና ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ኣብ ተመሳሳሊ ግዜ ኢና ክንራኸብ። ክሳብ ሽዑ ሰነቅነ ክኾነልና እናተመንኹ ምስ ተረፎ መደባት ኤርቲቪ ክገድፈኩም እየ ብወገነይ ብሮምሸት

0: ዝቕዳዩ
1: ኣዝሙር ወጀኒቱ ረቢ ደርአኒቱ
2: ሸማት ልብራሕመቱ ስራይ ግልኣሞቱ

ጠለቲ ይበህልየኩም ሰላማትና ትከበቶ ሓይሳ ሓይሳት መታቕብላትና ምን ኢሉ እንደት ሂና ኣኽባር ለሰዓት ክንቃድምቱ ከሰልፍ ላዕባያ ርእስ ኣኽባር ዴብ ኣቅሊም ዓንሰባ በርናምድኒ ሹመ ክስባይት ገርሀ ትባት ዋቀለ ትግል ትሸቀት ኢልቡ ኣጥፋ ቃት ቃደማ እቲ ኣቅሊም ጋሽ በርካት ወራታት ሕፍዝ ወሳይ ኢልተም ተምኡሩ ሰዓታት ራከዛ መሓደራ ተሃያባ እታ ቅሊ ምግብ መሓደራት ኣዮዲን ላተሓበራ ዲብቄዋ ልተሃየብሃላ ምን ኣክባር ካርጅሄ ሩስያ ወኢራን ላወድያሁ ዓም እስትራተጂያ ይትፋቅ ወሰዳይት ዶርሰኒ ክምረከባ ምኑ ተሓበራ ዛምቢያ ዲብ መጃል ዓፍየት ላልውዕል ሰዳይት ማልየት ምን ኣሜሪካ ግልትት ከበት ክማተፋቃት ሸርሓት ወፈረንሳ ምን እስትራተጂያይ መክዘን 10 ሚልዮን በርሚል ፔትሮል እግል ተኣፍግር ክምሰልቶ ኣጣምረት እርሳ ኣክባር ታብዓኩም ኣዚሕ ዲብ ተፋሲሉ ሓረስቶት እተዮም እንደዋቀለው ቀዛላባ ምውነት እግል ኣድምኖት ይበርናምድ ኒሽ ወመክስባይት ገርሀት እንደረከዘው ግልሽቃው ናይ ዶሉ መስኡል ሓርስ ወእርዳ ኣቅሊም ዓንሰባ እሰይድ ገብረ መስቀል ተወልደ ኣትፋቀዳ ዮም ዓመት ዝላም እንደኣከረት ክምሰል ኣንበተት ወመትመዳዳማ ኣክል ሕድ ሰበት ይዕላ ሰበት ሸርሓ ላኣትዋቀለ ቅያስ ዝላም 450 ንቅጣት ክልኤ ሚሊሜትር ዲብ መለብሶ ክምሰል ሰጀላ ለዳህርየም እቱ 4 ንቅጣት 6 ሚሊሜትር ክምሰል ዓላ ወዲብ ምሕላብ ክምሰል ዘልማ ሓቆለ ሸርሓ ሓቆዋርሕ ኦገስት ዝላም ሰበት ባጥረት እተይ እግል ልትዋቀል ክምይቃድረ ሸርሓ እብ ደረጀት ኣቅሊም ዮም ዓመት 57,770 ሄክታር ክምትሓረሰ ለሸርሓ ሰይድ ገብረ መስቀል ዲብለ ቀደም እላ ላዓለት እሸባህ ዝላም ላራክባ ምዴርያት ሓመልማሎ ሓልሓል ከረን ወገለ ክፋል ናይ ምደልየት ኤለ በርዕት ብልቱ ወማሸላ ዲብ ደረጀት ወሊድ ባፅሕ ክምሰልሓላ ለተርፋያ ምደርያት ላኪን ዝላም ካፍየት ክምሰል ኢረክባያ ኣብርሃም

0: ፈልጋ እሊ ቶታል ግላግለ ተቀርቦ ሌሎ ብኣሽያቱ ለኑ ለእድብየት ከም ዝብልቲ ደስላካላ ለኑ ሓተ ነገር እዘ ለኮስሜቲክ ኣኸና ተቃይሕ ወተበርህ በልዓነላ እላ ግን እግል ትግዘፍ ለትወድዩ ከምሰል ከረማዓር ልግበወሊ እሊ ምና ቶታል ግንብጣርሙሉ ብዲብናቱ እላ ኣብ ሓኪም ወብሕክምና ሌጋ ወነፈረ ኣምር በአል ሌጋ ትምድቤና ግን ዘዛብየና ግን ይደዩ ሰራሕተ ንምሽክለቱ ግልሚ ብደዋና ኣወል ብሰላዲና ንዛበዩ ለና ኣባ ሰላዲና መደረት ድብነፈስና ግን ነምፅእ ሌላ ዓባሽዒት ማና ምስር ሰላዲካ ከስር ወምንስር ግላ ድሳሓት ወግላ ዓፍያትካ ትስእንለካ እዘ እሊ ሰበት ገባ እሊ ከራ ለገዝፍ ወሊ ለመፅእ እሊ ግላ ግለ ንብጠር ምኑ ረስሚ ለ ብዲቡቱ ልብዒድ ኣሽኣቱ ንሕና ንውሀይ ንኣስታ ክዳሙ ከማ ንብዕሉም ግልግበለ ብዲቡ ፊ ሃርባል ዓይነት መደራት ብዙሕ ለየለቡ ሙራጡብ ወገልህላ ቤና ይኹ እሊ ነስተኽድሞ ኣላብናኒ ለስተኽድሞ ማሓቁርና ሓደ ዓገብ ላ ኪታ ይቲ ረብ ግንይበል ዲብና ክንለስተኽድሞ ዓይነት ሓቁርኢና
1: መታ ቅብለ ተለፎን ግነባ ሓይሳም ሓይሳት በርናሚጅ ገለብ ድሓንታ ብዕለ ኣለኩም ናዮም ርእስና መትጋረሚ ስናዓት ተእሲሮ ዲብ ዓፌት ላኸስስቱ ጋሻይና ምን ባፅዕ ማፀህላ ፋርማሲስት ሓምድ እድሪስ ሓምድቱ እንደ እተሰልኩም እግል ትስኦሎ ለተወስኮ ምንለህለ ሓብረ እግል ትወስኮ ዕልብ ቴሌፎንና 12 54 12 24 74 እንደ እተሰልኩም እግል ትሻርኮ ለኸጥ ፍትሓላ ተማም እለ ዲብ ኩሉ ዓለም ምንዕላቱ ኣድውየት ኣው መትጋረሚ ዝበሃል ዲብ ኩሉ ዓለም በህለት መነዘመት ዓፌት እዲና ለትመንዐ ከፎ ግል ንራቅቦ ንቀድር
0: ኣ ክፎ ግል ንራቅቦ ንቀድር WHO ዓለሚ ሎ ወርልድ ዋይድ ኦርጋናይዜሽን ማዕና እቶም ብዙሕ ጅህቶም ለወዱ እግሎም ግን ራቅቦም ንቀድር ኣክተርወቀ ዲብ ኣክባር ዲብ ኢንተርኔት ናዮም ብዙሕቶም ሸህርየን ምንክለ ሸር ሰለሸር ብዙሕ ኣክባር ዝሒቦ እዚ ግሊ ኣሻ ግና ንበርጋ ነገ እግሎም ግንታብዖም ብዲብና ፊ ባዕደል ከሊሚካላት ለመፅእ ወደረር ለመፅእ ሕቶም ለተሃገቡ ዲቡ ክኒክኒ እዚ ከማን ዲብ ካላ ፍሎራይድ ወገለ ከማን ለተሃገቡ ዓሎም ካልእ ብዙሕ ኬሚካላት ዋላ ፓራፊን ንወስ ተሃገቡ ዲቡ ካልእ ህቶም ለያጀዘባ እግሎም ለታብዓና እይ መዳራት ለመፅእ ህቶም ፈቓድ ዲብ ናይ ኮስሞቲክስ ሓታ ልእምባልዑ ዋላ እንሰትዩ ዲብ ማርኬት ዝዘበልላ ዲብ ዓዳጋታት ዝዘበልላ ዲብ ኩሉ እንደወደውት ዲብ ኣድውየት ከማን ሓታ ኣድውየት መደረት ሓቀምፅዓ ምና ዲባ ስውግልህለዩ ለእድውየት ምገቢ ዝወርኬ ኣና ከም እድውየት ከማ ዘቅሩብ ለገየሰው ኣለው እድውየት ጅዲድ ለመፅሑ ኣለው እሊ መዳራት እሊ ፊ ባዕደል መዳራት ሓቆ ልዳም ባፅሓድ ልትኣምር ሓቆ ዳ መስተክድመ እዩ ልትርአ ከላስ ምና ስውግ ማዕናሃ ልትነወክ እሊ ሰበት ገባ እይ ወቅት ውዛር ሳሓል ዓለምያ ግንተባብድብና ዋክኒ ደረር ሓቆ ለመፅእ ኣክተር ወቅት ክኒ ደረር ሓቆ ርኤና ሂየ ሪፖርት ግትደላ ግልካ እላ ዓይነት ማ ዓይነት ተለምፃ ዲብካ ወክኒ ደረር ከማምፃዕ ዲብካ ዲብ ፋርማኮ ቪጂላንስ ዝበሎምሎ ናይ ኮስሞቲክስ የለው ካርድሌት ወለት ፈናት ዓይነት ካርድለ ብሊ ናይ ኮስሞቲክስ ክንክን ደረር ለመፅእላ እንደበልካ እይ ትካል ጥዕና ባከሌት ክንክን ኣምፃዕ ዲበ እንደበልካ ግልሚ እግልከ ይኮን ለግራካ ኣለው ንእስተክደመው ግራካ ለለው እግሎም ማዕና ሓተ ለይቶም ምረጊ ተስተክድም ሓቲ ሓቆ መደረት ኣምፃት ግለ ትካል ጠና ሓቋሳል ካብቶም ሪፖርት ነወደባ እላ ዓይነት ለ ክንደረር ተመፅእለ ተስተክዱማ ንግል ትበሃል ቤን ከላኪ መደረት ኣምፃት ዲብካ ትንብልካ ባገሰገይ ግልተኣመር የጥቃድን ዓይነት ለ ወም ኬሚካልት ለምድያ መደረት ለመፅእላ ብሕውሳት ኣግልግባ ዲቡ ትካል ጥዕና እላስክነ ዝተክድሞ ክንደረር ኣምፃት ዲብ ክኒክኒ ለዳም ብለግራከለየ ነጂ ለ ከምና ደረር ግዜ ለምፅኦም
1: እዚ እላ ግቲ ደጋ ከም ንገብ ልዕሉና ስእለይካ ምን ኣካን እምር ስናዓቱ እምር ለገብአት እግልግባቡ ግልቲ ትሓበር ላመስናዕ ላመስናዕ ግለኣምር ላኪን ክምሰሉ ንወደ ህሌና ግለ ትበሃል ሰበት ይቀድር ግለሓብረ እክል ሕድ ይብላ ከስሶ እግል ትብፃሕ መይ እግሊ ደብቱ ለመትነፍዓይ
0: ለምትነፍዓይ ምግሊ ደለየ ትብሉ ኣክተር ወቅት እላ ለመደረት ለምፃት ለለየት ሓቆንሰር ፋርማክ ቪጂላንስ ሓቆ መፆ እላ ማዕና ምን ደውለት ምሉእ ዲቡት ለትኣከብ ኩሉ ሪፖርት ማዕና ኩሉ ለገቢ ሪፖርት ንደውለት ምሉእ ዲቡ ለትኣከብ እልየ ሓታ ኮስሞቲክስ ልግባእ ዲቦምቱ እድውየት ካልእ ሓታ ለትባላዕ ዋላት ዝተኤፍዴ ናይ ናብራ ልግባእ ካልእ

ከም ብዝሒ ብሄራትና ዝተፈላለዩ ባህላውያን መሳርሕታት ሙዚቃ እዮም ዘለውና። እዞም መሳርሒታት ሙዚቃ ከከም ኣገዳስነቶም ኣብ ዝተፈላለዩ በዓላት ምስ ዘመናዊ ብምውሃድ ንክቕፅሉን ብዘመናውነት ተዓብሊሎም ንኸይተርፉም ክስርሓሎም ፀኒሑን ኣሎን። በገና ውን ሓንቲ ካብ ባህላዊት መሳርሒ ሙዚቃ ሃገርና እያ። ንኡስ መደብና ዓለም ስነት ብምንባር ብዛዕባ በገና ዝተኻየደ መፅናዕቲ ምርኩስ ብምግባር ንዛ መሳርሒ ሙዚቃ ዘላለ መደብያ ናባኹም ከተብሎም።

0: ማሕበር ዑበል ዝፍለጡ ጥርንፋት ተኣለይቲ ሽንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ኣብ ትሕቲ ዝብል ኣርእስቲ ሓቢርካ ዝካየድ ንጥፈታትን ኣድማዕነቱን ዝደስስ መደብ ኣብ ንኡስ መደብ ፍኖተ ህይወት ከነቕርበልኩም ኢና።
1: ኣብ ውሽጡና ዝኾነ ይኹን ፀጋባት ኣጓኒፍና ይፈልጥኒ ተጓለ ፈንኦን መዓልታ ወይና ኣኼባ ንገር ኣብ ሓደ ካንሸነሱ ናይ ንቕመጥ ኩልና ንፃወት ዘለና ተመሲልና እንተያሎ ገለ ንበሃል ኢና።
0: ሚኒስትሪ ቱሪዝም ቀጻሊ ዝተፈላለዩ ውሃብቲ ኣገልግሎት ትካላት ብዘማልኦ ብሉፅነት ናይ ሽልማት መደብ የካይድ እዩ። ኣብ መደብና ዘዋሪት ካሜራ እምበኣር ብሚኒስትሪ ቱሪዝም ብዘለዋ ፅሬትን ፅፈትን ሽልማት ዝተቐበለት ሓላል ሆቴል ኢና ናባኹም ከነብላ።
2: መጀመርያ ህንፃና ብምፅባቅ ካልኣይ ከዓ ኩሉ ቑሑትና ፅቡቅ ብምግባር ሳልሳይ ነቶም ሰራሕተኛታት እዚ ተሓሳስባት ሓላል ክበሃል እንተኮይኑስ ንሓላል ዘንፀባርቕ ኣገልግሎትን ትሕዝቶን ክህልዎ ኣለዎ ዝብል ድኢት እዩ ዘለኒ።
0: ከምኡውን ከምቲ ወትሩ ዝቐርብ ኣዛነዩ ቪድዮታት ምስ ምሩፅ ደርፍታትን ምስ ደራስን ዳይሬክተርን ፊልም ሳውን ዝኾነ መሓመድ ዓብደላ ዝተኻየደ ዕላልን ተዳልዩሎ። ከም ወትሩ መደባትና ኣብ ሰዓትና ክትከታተሉ ንዕድም። መደብ ናትራን ቀዳም 10 ጥቅምቲ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 15 ጥቅምቲ ሰዓት 6 ደርብ ጎደል

ሰላም ሰላም ሰላም ሰላም ኩልኹም ኣብ ውሽጥን ኣብ ወፃእን ዘለኹም መን ደቅና መን ኩላህና ስድራ ቤታት ከመይ ዞም ደቀ ስድራኹም ትምእዘዝ ዘለኹም ትምህርቲ ጀማሚርኩምሞ እንዲኹም ከመይ ተሰማቑርዎ ኣለኹም ዞም ደቀይ ብጣዕሚ ንፉዓት ኩሉ ግዜ ምእዙዛትኩም እዞም ደቀይ ኩሉ ግዜ ምእዙዛት እንተኾንኩም መምሃራንኩም ፈትኹም ስድራ ቤትኩም ፈትኹም መቕርብኩም ጎረባብትኹም ኩሎም እዮም ዘድንቕኹም እስኹም ከዓ ሕጉሳት ኮንኩም ትነብሩ ዞም ደቀይ ሕራይ እምበኣር ሕጂ ኣብታ ምጭውቲ መደብና ኣብ ልክዕ ሰዓትና ቀዳም ሰዓት 9 ፈረቓ ንደበኺልና መፂናትኩም ኣለና ሰሉስ ከዓ ኩሉ ግዜ ምሸት ሰዓት 7 ከም ትድገም ትፈልጥዋ ኢኹም ዝኾነ እንድሕር ኣለኩም ዝሕተት ከዓ እዞም ደቀይ ኣብ ታሕቲ ሎ ቴሌፎናት ናበለ ድኸይድ ኣብባንባ ኣቢልኩም ሃለው ትብሉና ትዕልሉና እዞም ደቀይ ብዙሓት ከዓ ትዕልሉና ኢኹም ብፍላይ ኣሎ ሓደ መምህር ኣብ ኣለቡ ካብ ኣለቡ ኩሉ ግዜ መንሽ መስለኩም ዓወት ድበሃል ንዓኻትኩም ነዞም ደቅና ኩልኹም ካብቶም ንኣሽቲ መውኣለ ህፃናት ጀሚርካ እቶም ድጀመርኩምን ዓሚ ዝነበርኩምን ሕጂ ሓደሽቲ ዘለኹምን ከምኡ ውን ኣብ ኩሉ ኮሌጃት ዘለኹም ኣብ ኩሉ ቤት ትምህርትታት ዘለኹም ተምሃሮ ፀቡቕ ምጅማር ግበረልኩም በለለይ ስለዚ በለኒ ንዓወት ብሓባር ነጣቕዓሉ ንሕና ከዓ ንዓወት ቀንዲ ተኸታተሊናን ኣራሚናን ኣድናቒናን ስለዝኾነ ከዓ ብሽም ሃለው ቆልዑ የቐኒ የልና እንዳበልና መደብና መደብ ሃለው ቆልዑ ንጅምራ መኽፈቲት ሸውሃት ሳላጣ ጅርጅር ክበኩም እየ ሕጂ።

0: ግርም ጅርጅር ከመይ ነራ ፅቡቅ ዶ ነራ ገርም ሕጂ ሸውሃት ተኸፊታ ሸውሃት ካብ ተኸፈተት ብምልእቲ እታ መደብና ውሕጥ ከተብልዋ ይኹም ሕጂ እምበኣር ሕጂ ከዓ ኦ ገመል ረባዕ ናብ ገመል ረባዕ እንታይ ኮንቱ ሽዳ ሽዳ ሽዳ ታራራራራራ
1: ሽዳ ሽዳ ሽዳ
0: ናብ ንኡስ መደብ ሽዳ

0: በዓልቲ ቅያ ሽዳ ጸላኢ እናደበለ ወተሃደራት ዓጂቡ ናብ ቀንዲ መራሒኦም ኣቕረቧ። መራሒ እቶም ወተሃደራት ኮነሬል ማሞ ዋናኣ ዋና ዛ ሽዳ ደኣ ዓብየሎ ኢሉ ሓተቶም። ወተሃደራት ዋናኣ ደኣ ጥራይ እግሩ እግረ ያውፅኒ ኢሉ ካሃድም ርኢናዮ ኢሎም ሓስዮም ሓበርዎ። መራሒኦም ኮነሬል እቶም ወተሃደራት ሓሰውቲ ምዃኖም ምስ ፈለጠ ክዱ ውፁ ኢሉ ሰጎጎም። ብድሕሪ እዚ ኮነሬል እታ ሽዳ ሞሊቓ ከይትጠፍእ ወይ ተጋደልቲ ወይ ከዓ ተጋዳሊ ጅምዕያ በይና ሃጂማ ካብ ኢሉ ከይትምንጥላ ግዲ ፈሪሑ ወዮ መራሒ ደርጊ ኣብ ሳንዱቅ ይእትዩ ብመፍትሕ ዓፀዋ። ብድሕሪ እዚ ከዓ ሽዳ እንታይ ኮነት ናበይ ኣበለት ተጋዳሊ ጅምዕያ ኸ እንታይ ተሰምዓ ኣብ ካልኣይ ክፋል ክዕልለኩም እየ።
1: ኦ ሽዳ ከመይ ነራ ገመር ረባዕ መቸም ሽኮሪና እዩ ሪኢኹም ማሓቀይ ገመር ረባዕ ብዙሓት ኣግማል ኣብ ሃገርና ኣብ ኤርትራ ብፍላይ ከዓ ንተጋደልቲ ኣብ ግዜ ሰውራ እንታይ ከም ዝሰርሑ ኩሉ ግዜ ርኢኩም እየ ብቴሌቭዥን ክትምልሱ ከለኹም ብዛዕባ ገመል ኩሉ ግዜኹም ትዛረቡን ተድንቁን። ምክንያቱ ገመል ኣብ ፓስፖርትን ኣሎ ማሕተም ኣብ ቲቪ እረይ ከማን እሱ እዩ ኣርማና እሱ እዩ ሎጎና ማለት እዩ። ገመል ታሪካዊ እዩ ንተጋዳላይ ንሕሙም ሽከም ንውጉእ ሒዙ ከይድ ስንቅ ምፅእ ኣብ ማእከል ፀላኢ ከዓ ተሰሪዖም ተር ኢሎም ቶም ኣግማል ብደይ ድምፂ ናብ ውሽጢ ፀላኢ ኣትዮም ኣብሮ ኣቢሎም ነቲ ብረት ኣቀብል መሰብልዎም ተጋደልቲ ከዓኒ እንታይ ገብሩ ስርሒቶም ውድእ ኣቢሎም ኣግማሎም ሒዞም ዕዝር ናብ ሳህል። ገመል ባቡር ሰውራ እዩ ነይሩ። ልክዕ ከምዛ ባቡር እዚኣ ትርእዋ ዘለኹም ባቡር ሰውራ መጓዓዝያ እዩ ነይሩ። ፅቡቅ ዛንታ ከዓኒ ኣዘንቲልና ብጣዕሚ የቀኒልና ገመል ረባዕ እንዳበልና ሕጂ ከዓ ናብ ንኡስ መደብ መን ዝያዳ ዘከረ ማማ መፅያ ባባ መፅኡ ኦ ኩልኹም ቆልዑ ተኣኪብኩም ሃየስከ ተወዳደሩ ሞ ውፅኢቱ ደዊ ኢልኩም ንገብሩ ንዞም ደቀይ

0: ብራኡ እዛ ጓለ ከመይ ኣለኸ?
1: ፅቡቅ።
0: ከመይ ትኾነ?
1: ፅቡቅ ኣለ።
0: ከመይ መፅኸ?
1: ፅቡቅ።
0: ባባ መን ሽሙ?
1: ተስፉ ንጉሰ። ተስፉ ንጉሰ።
0: ማማ ኸ?
1: ፍሮይን በየነ።
0: ዓወል ማማ መን ሽማ?
1: ፍሮይን በየነ።
0: ብራዎ እዛ ጓል ሕጂ ተባራቢርክ። መጀመርታ ሙሉእ ስም ክንገርና ሕጂ ክለ
1: ስሜ ኤፍራታ ተስፉ፣ መምህር ኤፍራታ ተስፉ እዩ። ኣመሓዳሪት ናይ ቃሮራ
0: መምህር ኢኸ? ኣመሓዳሪት ናይ ቃሮራ ኸ ኢኸ? ብራቦ እዛ ጓል ትፈትዮ ብልዕኸ ምግቢ? ምግቢ
1: ምግቢ ሽሮ። ሽሮ
0: ሽሮ ታ ቁጥሪ ሓደ ትፈትዮ እየ ሽሮ። ኣብ ከ ክንደይ መዓልቲ ትበልዕ ሽሮ?
1: ሓደ ግዜ ስሕስሕት ስሕስሕት ኢልካ
0: ሕጂ ኤርትራስ እንታይ ክትከውን ትደልየ?
1: ካብ ናይ ኣፍሪቃ ስኒ ተዝለዓለት
0: ዝለዓለት ብምንታይ?
1: ብዝኾነ ስራሕ ብዝኾነ ስራሕ
0: ብዝኾነ ስራሕ። ብትምህርቲ ኸስኸ እንታይ ክትኮን ትደል?
1: ትምህርቲ ፅቡቅ ነጥብ ረኺበ መምህር ኮይነ
0: ኣመሓዳሪ ትኾን ሸ ብርኦ ዘጓለ ሕጂ ሸማንተ ስእሊ ብዝኸርየት ሕራይ ራይ ራእይ በልብሲ ተዓዘብ ሸክ እብራሂም ሱልጣን ኣብ ቁፅሪ ሓደ ኣቦና ሸክ እብራሂም ሱልጣን ኣብ ቁፅሪ ክልተ ሪፈረንደም ድሕሪ ናፅነት ምርጫ ተገበረ ሪፈረንደም። ኣብ ቁፅሪ ሰለስተ መቃብር ሓርበኛታት መቃብር ሓርበኛታት። ኣብ ቁፅሪ ኣርባዕተ ተጋደልቲ ኣርባዕተ። ኣብ ቁፅሪ ሓሙሽተ ፋብሪካ ባናቶ ራይ ፋብሪካ ተልክ ፈሊጥክ ኣለ። ኣብ ቁፅሪ ሽዱሽተ ራይ ዲጋጋሕቲ ላይ ዲጋጋሕቲ ላይ። ኣብ ቁፅሪ ሸውዓተ

0: ሕክምና ኣብ ሜዳ ተጋደልቲ ማለት እዩ ሕክምና ተጋደልቲ እዚ ኣብ ቁጥሪ 7 ልክዕ ከማኺ ቤት ትምህርቲ ሰውራ ተምሃሮ እዮም ቤት ትምህርቲ ሰውራ እዮም እዚኦም ተምሃሮ ሒዝክ ደለኺ ቁፅሪ ንቅድሚት ደስ በለኪ ቁጥሪ 2 ጀሚር ክለኺ ሕራይ ኣብ ቁጥሪ 2 እንታይ ነይሩ
1: ሪፈረንደም
0: ድሕርና ፅነት ነይሩ ባዕልኹም መልሱ ምስኣኹንኩም ኣብ መሓዳሪት ናይ ኣበኺ ቃሩራ ቃሩራ ዶብ ሱዳን እዩ ዓረብ ከማን ፅቡቅ ትኽእል እየ ክፍሉጥ እዩ ከለመል ዓረብያ ፅቡቅ ሉቀት ልዓረብያ ማለ እስከ ሪፈረንደም ብዕላ ንፍዕቲ ዛጓለ ቀፅሊ ቁጥሪ 1 ኢልክ ለኸ ዎ ካብ 2 ናብ 1 መን ነበረ ሸክ እብራሂም ሱልጣን ሓርበኛ ኣቦና ሸክ እብራሂም ሱልጣን ምስ ኣቦይ ወልዲ ኣብ ኮይኖም ምስ 2 ሓርበኛታት ቃሎስ ነይሮም እሶም እንተኮይኖም ኣብዚኣ ክረአዮም ሕጂ እንተኮይኖም ከጣቅዓልኪ የ ሽዑ 20 ነጥብለኪ ኣብ 2 ጅባኺ ናይ ቅድሚት ማለት እዩ እስከ ሸክ እብራሂም ሱልጣን ሕራይ ቀፅሊ ኣርባዕተ እንታይ ነበሩ
1: ኣርባዕተ
0: ተጋደልቲ እንተኮይኖም 2 ሽኮሪናታት ተሓደ ብሬን ፒኬ ዝሓዘ ተሓደ ከዓ ይርኢ ነይሩ ክሪኣ ኢና ብሬን ዝሓዘ ዝተኮይኑ ክሪኣ ኢና ኮፍሉ ተጋዳላይ ነዋልካ እብሎ ነይሩ ማለት እዩ ክሪኦናርያ ትኩሰለ ተጋዳላ ይርኢኸ ነዋልካ ካብሎ ነይሩ እዚ እጂ ቀፅሊ ሸሞንተ እንታይ ነበረ ቤት ትምህርቲ ሰውሮ ዜሮ ኣብዙሕል ትርክብ ዋይ ምህሮ ማልንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንን ኮይና ንፉዓት እዮም። ዳሕራይ ፓይሎታት ትኾኑ፣ ዳሕራይ መርከበኛታት ትኾኑ፣ ኩሉ ፅፍሐታት ዘለዉ ቤት ትምህርቲ ሰውራ መበል 50 ዓመት ከዓ ክበዓል እዩ። ሕራ ይቀፅል ዎ ሸውዓተ ሕራይ እንታይ ነበረ?
1: ሕክምና ኣብ ሜዳ
0: እቶም ቤት ትምህርቲ ሰውራ ዝነበሩ ተጋደልቲ ኮይኖም ኣብ ተፈላለየ ወራራት 8 ወራራት ተኸየደ ተሳቲፎም እዮም። ብዙሓት ኣብ ሻትሻይ ወራር ከማን ብዙሓት ዋጋ ከፍ ኢሎም ተሰዊኦም እዮም ቤት ትምህርቲ ሰውራ። እስከ ሕክምና ኣብ ሜዳ ፍራዊ እዛ ጓለ ናይ መወዳእታ ሓሲብኪ 3-6-5 ኣለዋ ክቁፅሪ ሓሲብኪ ካዕ ኣበለየን እ 6 ኢልክለኺ ሕራይ እንታይ ነበረ?
1: ዲጋጋሕተለይ
0: ንበይነኺ ንበይነኺ መበል ክንደይ ወፂኢኺ ትምህርቲ?
1: ቀዳመይቲ
0: ካብ ክንደይ ክፍሊ?
1: ካብ ራብዒ ሰስተ
0: ዕልልል ክሉ ዶ ነዚ ቀዳማይ ክፍሊ ዕልል ክሉ? ንሕና ግን ስለ ደይሰማዕናዮ እስክክሪኣ መቀፂ ምድያ ዲጋ ጋሕቴላይ ንሕና ግን ትዕልልታ ስለ ደይሰማዕናዮ በጃኽ ዕልል በልልና ዕልልልልልልል ክጅምረልካ ኣነ ዕልልልል ፈትን እያ በለ ክስታይ ድሓ ኣሰየ ሰና ሰየ ሰና እስከሊ
1: ኣሰየ
0: ሰና ተዓዊትና ትምህርትና ኣሰየ ኣሰና ቀዳማይ ወፂና እስከሊ ዳማይ ፂና ደርብ ዳማይ ወፂና ቀዳማይ ደርብ ከምዚያ ክልተ ግዜ ቀዳማይ ወፂና ቀዳማይ ወፂና ብራዊ እዛ ጓል ኣንበሳ ግርም ውድድር ከመይ ነይሩ ተወዳዲርኩም ዶ? እዛ ውድድር እዚኣ ብዙሕ ሰብ እዩ ድፈትዋ። ብዙሓት ቆልዑት ኢኹም ትድውሉልና፣ ብጣዕሚ ኢኹም ትሕገሱ። ምክንያቱ መበራበሪት ኣእምሮ እያ። ነፍስካ ትፍትሾ፣ ሓንጎልካ ትፍትሾ፣ መንፋዓትካ ትፍትሾ። ስለዚ ኩሉ ግዜ ክትወዳደሩ ኣለኩም። ተወዳዳራይ እንድሕር ኮንካ ከዓ ዕውት ትኸውን። ፅባሕ ንግሆ እቲ ድበለፀ ኣእምሮ ሒዝካ ትዓቢ ማለት እዩ። ምእዙዝ ከዓ ትኸውን። ምእዙዛት እኒኹም ዞም ደቀይ ሕራይ እምበር ሕጂ ናብ ዓፍት ተራራራ ዓፍት ፓፓፓፓ እግል ንኡሽ ዋዕቢ ትፈትዎ ማዓት ኢኹም እዛ መእተዊት ናብ ንኡስ መደብ ዓፍት መምህር ብጫ እዩ ክመፀና እንታይ ኮን ክብለና እዩ ብሓባር ንርአዮ ስከ
2: ጓለይን ወደይን መኽበርቲ ስድራ ቤቶም መኽበርቲ ጎረቤቶም ክፃወቱ ከይዶም ክላዓኹ ከይዶም ልክዕ ኣብ ሰዓቶም ዝምለሱ ንቤቶም ንዕሩኽቶም መቕርቦም ክላሶም ዝኾኑ ኣብነት ሓቂ መቐነቶም ዘይፈትዎ ሓሶት ወዘቕለቕ ዘይብሎም መሬት ትተዓኮት እንትርፎ ኣብ ሓቂ ንሓንቲ ስድሪ እኳ ዘይብሉ ሸተታት ጹንዓት ኣብ መትከል ቤቶም እያ መሰረት ኩሉ ካብ መጥበሲኡ ቤትካ እያ ሕመረት ብቤትካ ትፈሽል ብቤትካ ትዕወት ኣብ ቤቱ ዘይተነጥቀ ኣብ ቤቱ ዘይተሃንፀ የብሉን መሰረት ብቐሊሉ ፈርስ ከም ኣብ ሑፃ ተደኮነት ሽዑ ይኸውን መፃወቲ ጓና ካብ ርሑቕ ዝመፀ እንከሎ ዝሞተ ከምዛ ዘይነበረ ብፍላይ መሃይምቲ ኮይኑ ፊደል ዘይቆፀረ ዘሞትዎ ይመስሎም ምሁራት ወረርቲ ዝብሉ ንሕና ኢና ሰብ ስረ ጸላእቱ ይጉስጉሱ ጸጋታቱ ክዘምቱ ናይ ዘይተመሃረ ስለዚ ንበለፀላ ንማሙቕ ገዛና ጽኒኢልና ንስማዓዮም ምኽሪ ስድራ ቤትና ንመሃር ንጽዓር ኣብ ንኡስ ዕድሜና ንበገስ ንለዓል ማህደርና መጽሓፍና ጥራ ዝናሒዝና ካብ ማዕዶ ከነለሊ ፈተውትና ጸላእትና ከነማሓድሮ ሃብትና ጸጋታት ሃገርና ጓኖት ከየሽካዕልሉሉ ንሕና ብጠጠውና ንመሃር ንመሃር ነብረሃያ ሽግና ንመርሽ ንጓዓዝ ብሓባር ሰጢምና እንሆ ጎደና ሓርነት ህያብ ጀጋኑና ከምታ ዘረከቡና ንረክብ መጻኢ ወለዶና ኣብ ታሪኽ ከይንሕተት ከይንሕተት ሓደራ ኩላህና እንተተቆርሚማ እንተተሸርሚማ ተዘኻኽረና እያ ምስል ኣቦታትና ዘይተማህረ ኣየድሕን ዘይተወቕረ ኣየጥሕን እዮም ኢሎም ምዒዶም ምሂሮምና ሃየን መሃር ኩላህና ቆልዑ ዓበይትና ንኣሽቱና ብሰላም ክንነብር ከነኹርዓ ሃገርና ዘይተማህረ ይመሃር ዝተማህረ ይምሃር ይኹን ጭርሖና ዓወት ንሓፋሽ ዓውቴ እግርሒብ ገቢል ሸዓብ ኤረትርያ ኣነስር ለጀማሂር ቪክቶሪቱ ደማስስ
0: ግህረም ከመይ ነይራ መምህር ብጫ እንታይ በለ ብዛዕባ ትምህርቲ ብዛዕባ ሓፈሻዊ ኩሉ ትንክፍክፋ ቢልዋ ሓቀይ ኩሉ ግዜ ግን ምፉዓት ተምሃሮ ስለ ዝኾንኩም ዋላ ሓደ ኮ ይ ሕማቅ ተምሃራይ ደይብልኩም ዞም ደቀይ ኩሉ ግዜ ግን ካብ ዘለካዮ ንላዕሊ ዓመት ንዓመት እንዳነፋዕካ ከይድካ ገዛኻ ብብልጫታት ምልእ ተብሎ ልዕሊ ዝኾነ ግን ብልጫ ምሽካም ጥራይ ደይኮነስ ኣእምሮኻ ዝበለፀ ሊክ ኮንካ ፅባሕ ንግሆ ናይ ግብሪ ሰራሕተኛ ምስ ኮንካ ልክዕ ነዛ ባቡር ባዕልኹም ቅጥቀጥ ኣብልኩም ስርሕ ነዚ ገዛውቲ ስርሕ ነዚ ፅርግያ ስርሕ ነዛ ነፋሪት ስርሕ ነዛ ማኪና ስርሕ ነዚ ክዳውንትና ስፊፊፊፊ ነዚ ጫማና ስፊፊፊፊ ሽ እንታይ ዋላ ሓንቲ ፀገም የብልናን ማለት እዩ ዘም ደቀይ ከምኡ ከም ትኸውኑ ከዓ ስለ ዝኣምን ብጣዕሚ ብጣዕሚ እየ ዝሕጓስ ባኣኹም ሕጂ እታ ተዋሂባትና ዝነበረት ግዜ ከዓኒ ኣብዚኣው ተወዲኣ ስለ ዘላ ብሓንቲ ንእሽተይ ነገር ኣይነግረኩምኒ ብኣኣ ክንውድእ ኢና እዚኣ ንዓኸውን

0: ስለዚ ዓመት ሙሉእ ክካየድ ብፀንሐ ንጥፈታት ባህሊ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከል ኣመልኪቱ ሓፂር ፀብጻብ ዝህበና ሓላፊ ጨንፈር ባህሊ መምህር ሰሎሞን በርሀ ናብ መድረኽ ንዕድም።
1: ዝኸበርኩም ዕዱማት ኣጋይሽ ሓለፍቲ ሚኒስተራትን ምሕደራትን ወለድ ተምሃሮን መምህራንን እንቋዕ ብድሓን መፃኹ ካብዚ ብምቕፃል ሓፂር ፀብጻብ ባህሊ የቕርብ። ፈለማ ናይዚ ዓመት እዚ 2025 26 መዛዘሚ ባህላዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል እንቋዕ ብድሓን መፃኹ። እዚ ሎሚ ሎም መዓንቲ ባህሊ ሃናፂ ክብርታትን መንነትን ኣብ ትሕቲ ዝብል ቴማ መሪሕ ቃል ኣንካይዶ ዘለና መዛዘሚ ባህላዊ ንጥፈታት ኣብ ኩለን መባእታ ማእከላይ ካልኣይ ደረጃን ኣብያተ ትምህርቲ ንዓመታት መመላእታ ዝተካየደ ባህላዊ ንጥፈታት እዩ። እዚ ንጥፈታት ንመልክዕ ውድድር ዝተካየደ ብርክት ዝበሉ ዕዉታት ተምሃሮ ተሸሊሞም እዮም። ሎሚ ድማ ዕዉታት ኣብያተ ትምህርቲ ናይ ሙዚቃን ድራማ ክንሽልም ኢና። ዕላማ ባህላዊ ንጥፈታት ተምሃሮ ኣብዚ መጻኢ ወለዶ ፍቕሪ

ሃገር ምኩስኳስ ጥያትን ኣፍሬትን ዜጋ ምፍጣር ባህሎምን ታሪኮምን ተገንዚቦም ወረስትን ኣውረስትን ምግባሮም ናይ ትሽዓተን ብሄራትና ባህልን ወግዕን ምምላይ ብወቕዓቶምን ሞያኦምን ዝተኣማመኑ ደረስቲ ሰኣልቲ ተኻታዕቲ ዘተይቲ መደርቲ ብትምህርቶም ድማ ብሉፃት ተምሃሮ ምፍራይ እዩ። ብሓፈሻ ብኣተሓሳስብኦም ስምዒቶምን መንፈሶምን ስለ ምግባሮምን ብክብርታት ሃገሮም ዝኸብሩ ሙሉኣት ዝማዕበሉን ዝሓየልን ወለዶ ምፍራይ እዩ። ነዚ ዝተዘዘረ ዕላማታት ንምውቃዕ ድማ ኣብዚ ዓመተ ትምህርቲ እዚ ካብ መባእታ ክሳብ ካልኣይ ደረጃ እዚ ዝስዕብ ንጥፈታት ተኻይዱ። ውድድር ንባብ ፅባቐ ፅሕፈት ብ4 ቋንቋታት ማለት ትግርኛ፣ ዓረብ፣ እንግሊዝኛ፣ ትግረን ውድድራት ሓፈሻዊ ፍልጠትን ትምህርታዊ ፍልጠትን ውድድር ስእሊ ቅብኣ ስእሊ ኣብ መድረኽ ውድድራት ምህዞን ሰንዓን ውድድራት መደረ ብዓረብ፣ ትግርኛ፣ እንግሊዝ ውድድር ክትዕ ብእንግሊዝኛ ውድድራት ግጥምን ሓፂር ዛንታን ውድድራት ሙዚቃ፣ ትህት፣ ድራማን ብደረጃ ቤት ትምህርቲ ንኡስ ዞባ ድማ ተፃርዮም ተኻይዶም። ካብዚ ቅድሚ ትምህርቲ ክሳብ ካልኣይ ደረጃ ዘሎ ተወከልቲ ባህሊ ሙዚቃ፣ ድራማን ትልሂት ድማ ንሞያኦም ዝሕግዝ ስልጠና ተዋሂቡ። ኣብዚ ዝተገልፀ ውድድራት ብቤት ትምህርቲ ተወዳዲሮም ብንኡስ ዞባ ተፃርዮም ንዞባ ዝቐረቡ ብሓፈሻ

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
1: ኣለን ኮማንድስ ሳልሕ
2: ኣስከ ሳዕብን
0: ማደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብ ኣሚራ
3: እዚ ትርኢ ዘይትገድፍ እየ
4: ብኢደዋኒኑ ኩናት ካ እትፍቅዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘብቱ ዝተሃንፀ
6: ሕማቅ ናይ ሰብኩ ሓሲበ ይፈልጥ ሽግር መከራ በድሕሪ ዝስሕለሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
7: ውሸጣ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

ዶክተራት ብፍላይ ድማ ነርሳት መብዛሕትኡ ግዜ ብብዝሒ ስራሕ ዝተዋጠሩ እዮም። ኣብ ከምዚ ኩነታት እንከለዉ ድማ ብዙሕ ንስርሖም ዝዕንቅፅ ነገራት የጋጥሞም እዩ። ንዝሓመሙ ብቐጻሊ እናተኸታተሉ ብተወሳኺ ከመሓደሩን ብቐጻሊ መደቀስን ሕሙማት ክውድቡን ይውዕሉ። ተመራመርቲ ኣብ ሆስፒታል ዘሎ መዓልታዊ ስራሓት ንምፍታሽ ብቐረባ ተኸታቲሎም እዮም። ቶማስ ሪጎቲ ከም ዝሕብሮ ብዘይካቲ ካልእ መፅናዕቲ ዝወሰድናዮ ኣብዞም ተረኛ ናይ ንኮ ዝበፅሖም ምስተዓዘብና ዝኾነ ስራሕ ሒዞም እንከለዉ ብበፃሕቲ ኮነ ብመሳርሕቶም ዝገጥሞም ምኩልላፍ ካብ 60 ክሳብ 120 ይበፅሕ። ንኣብነት መድሃኒት ንኽዕድሉ እናተዳለዉ እንከለዉ ብዝሒ ምኩልላፍ ምስ ዘጋጥሞም ተመሊስካ ክእረም ዘይክእል ኣዝዩ ዘጣዕስ ሓደገኛ ጌጋ ክፍፅሙ ይኽእሉ እዮም። ንኣብነት ኣብ ሓደ ናይ በርሊን ሆስፒታል ኣብቲ ክፍሊ ህፁፅ ረድኤት ትምህርትን ልምድን ጥራሕ ዘይኮነ ሓያል ናይ ምትዕፅጻፍ ባህሊ እውን ክህልወካ ኣለዎ። ኣብዚ እትሰርሕ ዶክተር ዮሃና ሉድዊንግ ከም እትሕብሮ እቶም ብደገ ዝመፁ ብዛዕባ እዚ ዝኾነ ኣፍልጦ ከም ዘይብሎም እያ ትሕብር። ምሳ ወሲኻ መብዛሕትኡ ግዜ ብከቢድ ዝተሃሰየ ሰብ ምስ መፀና ኣብ መፀበየ ከየፅናሕና ተቐላጢፍና ኢና ናብ መሐከሚ ክፍሊ እነእትዎ። ኣብዚ ናይ ቀዳማይ ረድኤት ክንክን እናተገብረሉ እንከሎ እቶም ነዚ ሰብ ሒዞም ዝመፁ ቤተሰብ ግን ኣብዚ መፀበይ ክፍሊ ኮይኖም ንምንታይ ነዊሕ ግዜ ይፅበዩ ከም ዘለዉ ኣይርድኦም እዩ። እቶም ዶክተራትን ነርሳትን እንታዮም ዝገብሩ ዘለዉ እዮም ዝብሉና? ኣብ ክንዲ ንሰርሕ ኮፍ ኢልና ቡን ወይ ሻሂ ንሰት እዩ ዝመስሎም። ንሕና ግን ብኣንጻሩ ህይወት ሰብ ኢና እነድሕን ዘለና ትብል። ኣብዚ ሆስፒታል ዝጥቀምሉ ኣገባብ ኣሰራርሓ ኣሎ። እዞም ኣብዛ ኮምፒተር ዘለዎ ሕብርታት ነፍሲ ወከፎም ትርጉም ኣለዎም። ቀይሕ እንተኮይኑ እቲ ተሓካማይ ቅልጡፍ ዝኾነ ሕክምናዊ ክንክን ክግበረሉ ኣለዎ። ኣራንሾን እንተኮይኑ ዶክተራት ንኽዕርፉ ናይ 10 ደቂቕ ዕድል ኣለዎም። ሰማያውን ቀጠልያን ድማ ንኣብድሓን ደረጃ ዘለዉ ተሓከምቲ ዝውክላየን። ግን ኣብ ሆስፒታል ኩሉ ልሙፅ ኣይኮነን ዝኸደልካ። ሃንደበት ዘይተፀበኻዮ ነገር ከጋጥም ይኽእል እዩ። ኣብዚ ድማ እዩ ምትዕፅጻፍ ዘድልየካ። ዮሃና ነዚ ክተብርሆን ከላ ወላ እኳ እዛ ኩነታት ናይ ተሓከምቲ እትሕብር ኮምፒተር ኣገዳሲት እንተኾነት ምስ መሳርሕትኻ እናተሓባበርካ ምስራሕ ግን ኣገዳሲ እዩ። ንኣብነት ሓንቲ ን15 ዓመታት ኣብ ክፍሊ ህፁፅ ረድኤት ዝሰርሐት ነርስ ንግዚኡ ንሓደ ተሓካሚ ንኽርእየላ ምስ እትፅውዓኒ ወላ እኳ እቲ ተሓካሚ ኣብ ደሓን ደረጃ ይሃሉ ብወገነይ እውን ኣብታ ናይ 10 ደቂቕ ዕረፍተይ ትኹን ከይደ ምተኸታተልክዎ ነይረ ትብል። ሓደ ካብ ሕግታት ናይዚ ሆስፒታል ሓደ ኣዝዩ ዝተወፅዐ ተሓካሚ ክመፅእ እንከሎ ቅድሚ 10 ደቂቕ እዩ እቲ ሆስፒታል ዝሕበር። ስለዚ ናይዚ ሆስፒታል ሰራሕተኛታት ተቐሪቦም እዮም ፀንሑ። ነቲ ተሓካሚ ምስ ተቐበልዎ ኣብቲ ህይወት ንምድሓን ዝግበር ቅልጡፍ ስጉምቲ ናይ ግዜ ገደብ ኣሎ። ምክንያቱ ኣብ ሓፂር ግዜ ህይወት ከድሕኑ ኣለዎም። ስለዚ ኣብ ከምዚ ዝተፈላለየ ስራሕ ኣብ ሓደ ግዜ ንክሰርሑ ይግደዱ ኣለዉ ማለት እዩ።

ከምዚ ዝኣመሰለ ኩነታት ድማ ኣብ ናይ ቢዝነስ ምሕደራ ብብዝሒ ዝርአ። ኣየልት ኮሙዝ ከም ዝሕብሮ ኣብ ቢዝነስ ዝተፈላለየ ስራሕ ኣብ ሓደ ግዜ ክትውድኦም ስለ ዘለካ ብዙሕ ሃልኪ እዩ ዘስዕብ። እዚ ድማ እቲ ስራሕ ንጹር ዝኾነ ኣቃውማን ዕላማን ንኸይውንን ይድርኽ። ብተወሳኺ ድማ ኣየናዩ ቀዳምነት ክስራዕ ከም ዘለዎ ኣየነፅርን እዩ። ክሳብ ሕጂ ድማ ናይ ዝኹሉ ፍታሕ ኣይተረኽበን ይብል።

0: ብሓፈሻ ኣብ ሓደ ኣዝያኻ ትፈትዎ ስራሕ ኣተኪርካ ክትሰርሕን ከለኻ ናብ ዓወትን ሓጎስን ንክትበፅሕ ኣወንታዊ ፅልዋይ ዘሎ ብኣንጻሩ ብብዙሕ ካልእ ስራሓት እናተኸለፍካ እንዳተረበሽካን እትሰርሖ ስራሕ ግን ብኣንጻር እዩ
1: ማስናም ቱ ፊንድን ቢማንስ በሰማኽንካ
0: ኣብ ሓደ እዋን ብዙሕ ስራሕ ምጅማርን ብቐጻሊ ንቴክኖሎጂካዊ መሳርሒ ቅርብ ምዃንን ንገሊኡ ዕዮታት ከይተወድአን ኮላይኻ ትገድፎ ብከምዚ ድማ ንኩሉ ዘይወዳእክዎ ኢልካ ሕልንኻ ምውቃስ ትጅምር በዚ መሰረት ድማ ኣብ ዘይትወፁ ዓዘቕቲ ናይ ጭንቀት ኢኻ ትሽመም ግን እንታይ እዩ እቲ ቐንዲ መሰረት ናይ ዝፀገም ፕሮፌሰር ዶሚኒክ ቡልየ ብዛዕባ እዞም ሓደሽቲ ቴክኖሎጂ ኣብ ማሕበራዊ ህወትና ዘለዎም ፅልዋ ዘፅንዕ ኮይኑ እዚኦም ኣብ ናይ ወዲ ሰብ ዝምድናን ኣብ ናይ ስራሕ ዓለምን ዘለዎም ፅልዋ ብሰፊሑ ክገልፀልና እዩ ንሱ ከም ዝሕብሮ ብብዝሒ ስራሕ ንክሰርሕ ምስ እንቕረብ መጀመርታ ንኩሉ ከነመሓደሮ ክንክእል ኣለና እዚ ንክንገብር ንኩሉ ዕዮ ብሓንሳብ ክንጅምሮን ብሓንሳብ ከነፃፍፎን ኣለና እዚ ማለት ኣብ ማይክሮ ካልኢት ወይ ኣብ ካብ ካልኢት ዝውሕድ ግዜ ንኩሉ ዕዮ ክትንክፎ ንግደድ ኣለና ማለት እዩ እዚ ምስ ዝኸውን እቲ ሰብ ብምሕር ዕዮን ኣገልግሎትን ናብ ኣካላውን ኣእምራውን ሕማቕ የስዕብ ከም ዘሎ ንፁር እዩ ኣብዚ ሕጂ እዋን ድማ እዚ እናተጋነነ እዩ ዝመፅእ ዘሎ ወዲ ሰብ ንብዙሕ ዕዮ ብሓንሳብ ሰሪሑ ክዛዝሞ ምሕሳብ ዝከኣል ኮይኑ ኣይስማዓነን ገለ ሰባት እውን ነዚ ከም ዓብ መስገደልዮም ዝሓስብዎ ምኽንያቱ ንኩሉ ዕዮ ኣብ ትሕቲ ቅፅፅሮም ኣትዮም ከፀፍዎ ዝኽእሉ እዩ ዝመስሎም እንተኾነ ግን ንኣእምሮኦም እዮም ዘጨንቕዎ ዘለዉ ኣብ ሓደ ነጥቢ ድማ ክወድቁ ኢኻ እትዕዘብ ይብል እዚ ፍራንክ ሪስቸርስ ዝተባሃለ ውልቀ ሰብ ንነዊሕ ግዜ ንኣዝዩ ዝተፈላለየ ብዙሕ እዮታት ኣብ ሓደ እዋን ከፀፍፎም ብምባል ብዙሕ እዩ ዝሃልኽ ነይሩ ኣብዚ ሕጂ እዋን ከምዚ ኢሉ ክቕፅል ከም ዘይክእል ስለ ዝተረድኦ ሓገዝ ንምርካብ እዩ ናብዚ ማእከል ጥዕና መፅኡ ዘሎ እዚ ማእከል ንከምዚኦም ዝኣመሰሉ ኣእምሮኦም ኣጨኒቖም ዝፀንሑ ሰባት ዝፍውስ እዩ ኣብዚ ዝጥቀምሉ ኣፈዋውሳ ካብ ባህላዊ ኣገባብ ናይ ቻይና ዝተወስደ እዩ እዚ ንከይትዝንግዕ ዝሕግዝ ምንቅስቓስ ፀረ ሕንዚ ናይቲ ዝተፈላለዩ ዕዮታት ብሓንሳብ ኣብ ሓደ ግዜ ክትፍፅሞ ምሕሳብ እዩ ይብሉ

0: ፕሮፌሰር ኢኪን ኮክስ ዝበሃለ ነዛ ንዕዘባ ዘለና ኣብ 1938 ብኮሜድያን ሄሪ ካህን ዝተሰርሐት ነቲ ብርቂ ዝኾነ ናይ ኣእምሮ ክእለት እተብርህ ሓፃር ንጥፈት ይዕዘብ ኣሎ። እዚ ኮሜድያን ንናይ ኣእምሮና ክእለት ንምፍታሹ ነዛ ቪድዮ ናብ ህዝቢ ዘቕረባን ንኽንጥቀመላ ዘተባብዐን። ንሱ ከም ዝሕብሮ እስኪ ከምዚ ናተይ ነዞም ፊደላት ካብ ፀጋም ንየማን እሞ ድማ ተገንጢሎም እናፅሓፍኩም ምስኡ ድማ ብዛዕባ ካልእ ሓበሬታ ከተመሓላልፉ ፈትኑ እዩ ዝብል ዘሎ።
1: Ja, in diesem Beispiel kann man sehr schön sehen.
0: Professor Ikin, nazi am stazebe, zkhona seb bizhilim mit bizkaid, et zkhabra iyo kaytarafa kaay qam zkhali zgalet zolo. Bitawsakhi, naywul qayrito dma yibil Ikin, atokirna mis inizeb, izu comedian nkhullom hizwom zolo iyatat ab hada awana ikonan zsarhom zolo. Naabnet ab tzaraba kzarabn kollo zgabrom zolo arefti, net tsihfat yasalet allo. እዚ ግን ናተይ ርኢቶ እዩ ይብል። ዶሚኒክ ቡልየ ከም ዝሕብሮ ድማ ብሓፈሻ ክርአ ንከሎ ካብቶም ዕድመ ዝደፍኡ እቶም መንእሰያት እዮም ንዝተፈላለየ ዕዮ ኣብ ሓደ እዋን ክዓዩ ዝኽእሉ። ግን ወላ እውን ኣብዞም መንእሰያት እዚ ከቢድ እዩ፣ ምክንያቱ ብሓንሳብ ንክህሉ ክትዓይ ኣይትኽእልን ኢኻ። ንገሊኡ ክትፀቕጦ ወይ ኣወንዚፍካዮ ክትፀንሕ ኣለካ። ሽዑ ነቲ ሓደ ምስዛዘምካ ነቲ ካልኣይ ክትተሓሓዞ ትኽእል ኢኻ ይብል። ብብዙሓት ሰባት ከም ዝግለጽ ግን ብሓፈሻ ካብ ደቂ ተባዕትዮ ደቂ ኣንስትየን ንብዙሕ እዮ ኣብ ሓደ እዋን ክዓይ ዝኽእል ዝሓሸ ክእለት ዘለዎን እዩ ዝበሃል። ኣብ ኣሜሪካ፣ ጀርመንን ኔዘርላንድን ዝተኻየደ መፅናዕቲ 80% ካብቶም ኣብዚ ቃለ መሕተት ዝተሳተፉ ደቂ ኣንስትዮ ካብ ደቂ ተባዕትዮ ዝበለፀ ክእለት ከም ዘለዎን እዮም ዝሕብሩ። ስነ ኣእምሮኛ ዶክተር ፓትሪሻ ሃሪሽ ነዚ ስነ ሓሳብ ኣብ ናይ ላቦራቶሪ ፈተነያ ሓቅነቱ ከተረጋግፅ ወሲና ዘላ። ንሳ ከም ትገልፆ መብዛሕትኡ እዋን ደቂ ኣንስትዮን ኣብ ሓደ እዋን ብዙሕ እዮ ክዓያ ዝኽእላ እዩ ዝበሃል። እቲ ምኽንያት ድማ ንሰን ስራሕ ገዛ እናፀፈፋ ገንዘብ ዘእትዋሉ ስራሕ ድማ ማዕረ ማዕዩ ክሰርሓ ስለ ዝኽእላ እዩ ዝበሃል ትብል። ነዚ ሓቅነቱ ንምርግጋፅ ድማ ኢና ሎሚ ንሓንቲ ጓል ኣንስተይትን ንሓደ ወዲ ተባዕታይን ናይ ሓንጎል ዕማም ክንህቦም ኣብ ስክሪን ናይ ኮምፒተር ናይ እንግሊዝ ፊደላት በብሓደ ክመፅኦም። ነዚኦም ኮንሰናንት ተደማፂ ወይ ድማ ቫወል ኣስተድማፂ ኢሎም ክፈልይዎም እዮም። ማዕረ ማዕሪኦም ድማ ቁፅታት ክመፆም እዩ። ነዚኦም ድማ ኣብ ክልተ ብማዕረ ዝምቀልን ዘይምቀልን ብምባል ክፈላለይዎም እዮም። እዞም ፊደላትን ቁፅርታትን ተሓዋዊሶም እዮም ክመፅዎም። ስለዚ ሙሉእ ብምሉእ ኣተኩሮኦም ናብታ ስክሪን ክቓኒ ኣለዎም። ነዚ ንክምልሱ ዝወስድዎ ግዜን ዝፈፀምዎ ጌጋታትን ተራእዩ ድማ እቲ ውሳነ ክወሃቢ ትብል። ንሳ ቀፂላ ኣብዚ ዛዕባ ዝተመርኮሰ ውፅኢት ናይ መርመራና ከም ዘመልክቶ ኣብ ክልቲኡ ፆታ ዝኾነ ፍልሊ ከምዘየለ እዩ። ስለዚ እቲ ደቂ ኣንስትዮን ዝበዝሐ ስራሕ ኣብ ሓደ እዋን ክዓያ ዝኽእላ ዝብል ብሂል ውሩቅ ኮይኑሎ ትብል። ብካልኦት ተመራመርቲ ዝተኻየደ ካልእ ዓይነት መርመራታት እውን ክልቲኦም ፆታ ሓደ ዓይነት ብቕዓት ከም ዘለዎም እዩ። እንተኾነ ግን እቲ ደቂ ኣንስትዮ ደኣ እምበር ደቂ ተባዕትዮስ ኣብ ሓደ እዋን ዝተፈላለየ ዕዮ ክዓዩ ይክእሉን እዮም ዝብል ስነ ሓሳብ ናይ ህዝቢ ክወድቕ ኣይከኣለን። ምናልባት እቲ ዝእመን ስነ ሓሳብ ንሱ ክኸውን ስለ ዝኽእል ይኸውን። እቲ ብዕድመ ዝዓበየ ክፋል ሕብረተሰብ ከ ኣብ ኤውሮጳ ልዕሊ 50 ዝዕድሚኦም ኣብ ናይ ስራሕ ዓለም ብዙሖም እናወሰኺ እዩ ዝመፅእ ዘሎ። ሓደ ርጉፅ ሓቅ ኣሎ፣ ንሱ ድማ እናዓበና ክንከይድ ከለና ናይ ተገንዝቦኣዊ ብቕዓትና እናደኸመ ከም ዝኸይድ እዩ። ዕድመ ዝደፍኡ ሰባት ኣብ ሓደ እዋን ዝተፈላለዩ ዕዮ ብሓንሳብ ከፀፉ ኣይክእሉን እዮም። ስለዚ መንእሰያት ምስ ዕድመ ዝደፍኡ ሰባት ኣብ ናይ ስራሕ ዓለም ክወዳደሩ ይክእሉን እዮም። ግን እዞም ተመራመርቲ ከም ዝገልፅዎ እዞም ዕድመ ዝደፍኡ ሰባት እውን እንትኾነ ብቐፃሊ ትምህርቲ እንተዝውስኹ ምተለወጡ ነይሮም። ካብ 50 ክሳብ 70 ዝዕድሚዮም ሰባት ኣብ መዓልቲ ወላ እውን ንሓንቲ ሰዓት ትኹን ብኣተክሮ እንተ ዝሰርሑ ነይሮም ብዙሕ ምዕባለ መርኣዩ። እንተኾነ ግን መብዛሕትኦም ኣብ ከምዚ ዕድመ ምስ በፅሑ ብቕዓቶም ዘይጥቀምሉ ይበዝሑ ይብሉ። ንገዛእ ነብስና ካብ ጭንቀት ከነገላግላ መታን ንነዊሕ ሰዓታት ክንሰርሕን ንኣእምሮና ዘይተኣደነ ስራሕ ክንደራርቦን የብልናን። ገለ ትካላት ንኣብነት ከም ትካል ኤችፒ ዝኣመሰለ ናይ ኮምፒተር ትካል ነዚ ንምትብባዕ ነቲ ዝመፀካ ኢሜይል ክትምልሰሉ ዘለካ ውሱን ሰዓታት ፈልዩ ይርከብ። ምኽንያቱ ቪድዮታት ጥራሕ ዘይኮነ ኢሜይል እውን ፀቕጢ ክፈጥሩ ስለ ዝኽእሉ። ብዙሓት ዝተኻየዱ መፅናዕትታት ብዛዕባ ሓንጎልና ክሳብ ክንደይ ጭንቀት ክትፃወር ከም ዝኽእል ንነብስናኸ ካብቶም ብብዝሒ ዝመፁ ንሓበሬታታት ብኸመይ ክንከላኸለላ ንኽእልን ምስ ዘለና ቴክኖሎጂካዊ መሳርሒታት ከ ኣብ መዓልታዊ ህይወትና ብኸመይ እናተወሃሃድና ክንጓዓዝ ኣለና ዝመዝንዮም። እንተኾነ ሓደ ንጹር መልሲ ክንረክብ ኣይከኣልናን። ግን ካብዚ ብሓንሳብ ዝስራሕ ስራሕ ፀዓቂ ዘለዎ ዕዮታት ከናግፈና ወይ ከፋኽሰና ዝኽእል ገለ ርእቶታት ክንልግሰልኩም። ንሱ ድማ ወላ ፀዓቂ ዘለዎም ዕዮታት ይፀፍፀፉ።

ና በብሓደ ከነጻፎም ንጻር ኣብ መንጎ ንዕረፍቲ ዝኸውን ግዜ ንፍለእ ምንቅስቓስ ኣካላት ነዘውትር ንዅሉ ዕዮታት ምሳ ጸፈፍና ድማ መዓልትና ብዕረፍቲ ንዛዝ

መደብ ናትራን ኣብ ሶሙን እዙ ከም ብዝሒ ብሄራትና ዝተፈላለዩ ባህላውያን መሳርሒታት ሙዚቃ እዮም ዘለውና። እዞም መሳርሒታት ሙዚቃ ከከም ኣገዳስነቶም ኣብ ዝተፈላለዩ በዓላት ምስ ዘመናዊ ብምውሃድ ንክቕፅሉን ብዘመናውነት ተዓብሊሎም ንኸይተርፉም ክስርሓሎም ፀኒሑን ኣሎን። በገና ውን ሓንቲ ካብ ባህላዊት መሳርሒ ሙዚቃ ሃገርና እያ። ንኡስ መደብና ዓለም ስነት ብምንባር ብዛዕባ በገና ዝተኻየደ መፅናዕቲ ምርኩስ ብምግባር ንዛ መሳርሒ ሙዚቃ ዘላለ መደብያ ናብኹም ከተብሎም።

0: ማሕበር ዑበል ዝፍለጡ ጡርንፋት ተኣለይቲ ስንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ኣብ ትሕቲ ዝብል ኣርእስቲ ሓቢርካ ዝካየድ ንጥፈታትን ኣድማዕነቱን ዝደስስ መደብ ኣብ ንኡስ መደብ ፍኖተ ህይወት ከነቕርበልኩም ኢና።
1: ኣብ ውሽጥና ዝኾነ ይኹን ፀጋባት ኣጓኒፍና ይፈልጥኒ ተጓለ ፈንኦን መዓልታ ወይና ኣኼባ ንገር ኣብ ሓደ ካንሸነት ናይ ንቕመጥ ኩልና ንፃወት ዘለና ተመሲልና እንተያሎ ገለ ንበሃል ኢና።
0: ሚኒስትሪ ቱሪዝም ቀጻሊ ዝተፈላለዩ ውሃብቲ ኣገልግሎት ትካላት ብዘማልኦ ብሉፅነት ናይ ሽልማት መደብ የካይድ እዩ። ኣብ መደብና ዘዋሪት ካሜራ እምበኣር ብሚኒስትሪ ቱሪዝም ብዘለዋ ፅሬትን ፅፈትን ሽልማት ዝተቐበለት ሓላል ሆቴል ኢና ናባኹም ከነብላ።
2: መጀመርያ ህንፃና ብምፅባቅ ካልኣይ ከዓ ኩሉ ቑሑትና ፅቡቅ ብምግባር ሳልሳይ ነቶም ሰራሕተኛታት እዚ ተሓሳስባት ሓላል ክበሃል እንተኮይኑስ ንሓላል ዘንፀባርቕ ኣገልግሎትን ትሕዝቶን ክህልዎ ኣለዎ ዝብል ድኢት እዩ ዘለኒ።
0: ከምኡውን ከምቲ ወትሩ ዝቐርብ ኣዛነዩ ቪድዮታት ምስ ምሩፅ ደርፍታትን ምስ ደራስን ዳይሬክተርን ፊልም ሳውን ዝኾነ መሓመድ ዓብደላ ዝተኻየደ ዕላልን ተዳልዩሎ። ከም ወትሩ መደባትና ኣብ ሰዓትና ክትከታተሉ ንዕድም። መደብ ናትራን ቀዳም 10 ጥቅምቲ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 15 ጥቅምቲ ሰዓት 6 ደርብ ጎደል

0: ቃጽሎ ኣብቶም ኣብ ትሑትኡቶት ዘለዎም ሕብረተሰባት ገኒኑ ዝረአ ቀታሊ ሓደጋ እዩ። እዚ ኣብ መንበሪ ገዛውትን ናይ ስራሕ ቦታታትን ዘጋጥም ሓደጋታት መበገሲ እዩ ብዙሕ እዩ። ቃጽሎ ኤሌክትሪክ፣ ቀመማት፣ ፍሕፍሐ፣ ጸርጊ፣ ውዑይ ነገራትን ካልእን ገለ ካብቶም ጠንቅታት እዮም። ንሎም እምበኣር ሓደጋታት ቃጽሎ ኣብ ሃገርና ኣብ ከመይ ኩነታት ከም ዘሎ ዳሲስና ቀሪብናልኩም ኣለና ሰናይ ምክትታል። መጽናዕትታት ከም ዘረጋግጽዎ 80 ክሳብ 90 ሚታዊት ሓደጋታት ቃጽሎም ኣብ መንበረ ኣባይቲ እዩ ዘጋጥም። ህፃናትን ኣዴታትን ብሰንኪ ምድጃታት ውዑይ ፈሳስን ኣብ ክሽነታት ዘጋጥም ክኸውን እንከሎ፣ ኣብ ደቂ ተባዕትዮ ድማ ዝበዝሕ እዋን ኣብ ናይ ስራሕ ቦታታት ብሰንኪ ቃጽሎ ኤሌክትሪክን ቀመማት ወይ ኬሚካላትን የጋጥሞም። ስለዝኾነ መጀመርያ ንትርጉምን ደረጃታትን ቃጽሎ ካብ ሰሞያ ክንሰምዖ።
1: ቃጽሎ ማለት ሓደ ቆርበትና ሓደ በጊኣዊ ዝመፅእ ሓይሊ ወይ ፎርስ ንብሎ ማለት እዩ። ማለት ሂት ኢና ንብል ማለት እዩ። ሂት ጁል ኢንተርምስ ኦፍ ጅል ወይ ከዓ ንዕቀን ወይ ከዓ ዋዒ ንቆርበትና ክፃወሮ ዘይክእል ነገር ልዕሊኡ ምስ ኮነ ቃጽሎ ከጋጥሞ ንብል ማለት እዩ። ሕጂ እቲ ዋዒ ንቆርበትና ልዕሊ ዓቕሙ ከጋጥሞ ከሎ ኤክስተርናል ፎርስ ማለት እዩ። ደጋዊ ሓይሊ እቲ ኣብ ቆርበትና ዝያዳ ልዕሊኡ ድሕነት እዩ ቃጽሎ ኣጋጥመና ማለት እዩ። ንኣብነት ቃጽሎ ሕጂ በኣና ማለት እዩ ኣብ ሓሙሽተ ዓይነት ጠንቅታት ኣለና ማለት እዩ። ቀዳማይ ኩሉ ግዜ ኣብቲ ኣብ ገዛና ንረኽቦ ነገር ማለት እዩ ማይ ውዒ ሓዊ ንብሎ ማለት እዩ። ወይ እቲ ማይ ውዒ ካ እንታይ ንብል ማለት እዩ ብንኣና ስካልዲ ንብሎ ሓዊ ዝኾነ ይኹን ሩስል ነገር ፈርኔሎ፣ ፔርሙስ፣ መጎጎ ብደገ ክትሓስ ከሎ እውን እዚኢታት ናይ ዋዒ ማለት እዩ። ከም ተርማል ንብሎ ከም ሓዊ ኢና ንጥምዞ ማለት እዩ። ራይ እጂ ንኣብነት ኤሌክትሪካል ካ ኣለና ንበይኒ ከም ሳልሳይ ክፋል ናይ ቃጽሎ ማለት እዩ። ደረጃታት ክጠንቅ ማለት እዩ። ኤሌክትሪካል ኣለና። ኤሌክትሪካል ካ ዝተፈላለዩ ኣብ ገዛ፣ ኣብ ስራሕ፣ ኣብ ዝኾነ ይኹን ነገር ንኣብነት ከ ላቲኒን ከ ምስ ቆም ንእቶ ማለት እዩ። ማለት በርቂ ማለት እዩ። ንኣብነት ሕጂ በርቂ ኣበይ ኣጋጥም ተልካ ንኻ እሱ ኣብ ካልእ ቦታ እዚ ናይ ግራውንዲንግ ዘይብሉ ኤርያ ዝብል ቦታታት እሱ ብምሉእ ማለት እዩ። ወይ ሓደ ጓሳ ኣብ በረኻ ምስ ኮነ ማይ ምዝሃር በርቂ ናይ ከምዚኢታት ሓደጋታት ናትና ቐጻሊ ዝመፁን ኣሶም እዮም ማለት እዩ። ከም ረባዓይ ከዓ ኬሚካል በርን ማለት ኣሲድ ቤዝ ዝኾኑ ቤዝ እውን ብዓቕሚ ይቃፅል ዝ ኮረሲቭ ስለዝኾነ ማለት እዩ። እትናቱ ዲግሪ ስም ዘለ ከም ሓምሻይ ከ ራዲሽን እዩ። ኣብዚ ሃገርና ኮ ብዙሕ ተዘይብልና ራዲሽን ዝብል የብልና፣ ግን ከም ጠንቂ ናይ ሓዊ ተን ሓሙሽተ ጠንቅታት ናይ ሓዊ እዚአን እዩ ማለት እዩ። እ በዚአን ከ ብደረጃታት እዚ ዘኸትሎ ኣብ ቆርበትና ማለት እዩ። ቃጽሎ ኣብ ክንደይ ይኽፈል እንተልና ማለት እዩ ኣብ ሰለስተ ክፈል ንሕና ማለት እዩ። ቀዳማይ ካልኣይ ሳልሳይ ደረጃ ንብል ማለት እዩ። ቀዳማይ ክበሃል ከሎ እቲ ቆርበትና ቂሒ ወይ ከዓ ኢካሜቲክ ፕላስ ወይ ከዓ ሬድነስ ንብሎ ማለት እዩ። እቲ ካልኣይ ደረጃ ከዓ ኤፒደርሚስ ዝብል ፓርት ናይ ኣካላትና ናይ ቆርበት ብኣናቶም ክግለፅ ከሎ ማለት ካብቲ ቀፀላ ናይ ቆርበትና ማለት እዩ ማይ ምዝምዑግ ማለት እዩ። ምስ ዘቕለጥ ቆርበት ከዓ ቂሕ ኢሉ ምስ ዘቕለጥ ከዓ እዚ ካልኣይ ደረጃ ንብሎ ማለት እዩ። እቲ ሳልሳይ ደረጃ ንብሎ እቲ ናይ ካልኣይ ደረጃ ኣብቲ ሳልሳይ ደረጃ ከም ዝኣቶ ኮይኑ ማለት እዩ ተወሳኺካ ዓፅሚ ጅማውቲ ዋላቲ ናይ ማስል ንብሎ ማለት እዩ ስርዓተ ጭዋዳታት ብምሉ ዓፅምን ዳሜጅ ዝኾኑ ማለት እዩ። ክሳብ መቁረፂ ዝበፅሕ ማለት እዩ። ብሰንካሓዊ መቁረፂ ዝበትሑ ኣለዉ ኢዶም ስኡኑ እዛኖም ስኡኑ ኣለዉ ፕላስ ጋሮም ኣብራኾም እውን ክሳብ ኣብቲ ጆይንት ፍላይ እንድሕ ኮይኑ ዳማ ማፃብዕቲ እውን ኣብቲ ጆይንት ኮይኑ ዳሜጅ።
0: ሓደጋ ቃጽሎ ካብቶም ጥንቅታት ሞትን ስንክልናን ደቂ ተባዕትዮ እዩ። እቶም ቀንዲ ጠንቅታትን ዓይነታትን ቃጽሎ ድማ ከምዚ ይመስሉ።
1: ክጠንቂ ቀንዳማይ ጠንቂ ኣብዚ ሃገርና ሓውን ማይ ውዒን ዘብለካ ከለኹ ዝበዝሑ ቆልዑ ናትና ሕሙማት እዮም ኣብዚ ገዛ እዚ ማለት እዩ። ፐርሰንታይል ካብ 9 ክሳብ 92 ፐርሰንት ኸም ኣብዚ ገዛና ናይ ማይ ውዒን ናይ ሓውን እዮም። እሶም ከዓ ቆልዑ እዮም። ትጠንቂ ናይ እዚኦም እንተሒልካኒ ኣብዚ ቀዳማይ ደረጃ ነዚ ክንሰርዕ ከለና ማለት እዩ ማይ ውዒን እቲ ሓውን ክኾን ከሎ ብቀዳማይ ደረጃ ኣብዚ ሃገር ክስራዕ ዝኸኣሉ ምክንያት እንታይ እንዳልካ ኣብ ቆልዑ እዩ። ኣብ ቆልዑ ከዓ ስለምንታይ እንዳልካ እግሪ ተኽሊ ቆልዓ ዋዕ ስለ ዘሎ

0: ምጥንቃቕ ናይ ስድራይ ካብኡ እዩ ኢኻ ትውገዝ ማለት እዩ። ቆልዓ እግሪ ተኸሊ ውዑይ ምዃኑ ባህርዩ ስቃ ኢኻ ትፈልጦ ውላድካ እዩ። እቲ ዝኾነ ነገር ሓዚልካ ዲኻ ማይ ውዒካ ክትሰርሕ ፀብሕካ ክትሰርሕ እዚ ብምሉእ ካብ ግምት ትእትዎ ማለት እስኻ ኢኻ ሕጂ ወይ ዝድቅሱሉ ሰዓት ፈሊጥካ ወይ ገለ ማለት ስናትካ ማናጅመንት ኣብቲ ገዛ ስክትእቱ ኣለካ እብል ማለት እዩ። እዚ ተቐዳማይ ደረጃ ናይ ሓውን ናይ ማይን ይብለካ ዘለኹ ማለት ባህላይ ደረጃ ሕጂ እንዳሰዕረረ ዝመፀና ዘሎ ዝኸፍአ ነገር ናይ ጋዝ ማለት እዩ። ጋዝ እዚ ፕሬር ኩከር ዝበሃል ማለት እዩ። ኣብዚ ሃገርና ኣብዚ ቅርብ ግዜ ኮታ ተኣታተወ፣ ግን እቲ ዘሎ ናይ ጋዝ ኣጠቃቅማና ብጣዕሚ ኣሸጋሪ እዩ። ብፍላይ ኣብ ጋዝ ኣብ ቆልዒ ይኮነን ዝጋጥመና ዘሎ ጋዝ ቆልዓ ከም ለከመካ ዓይነት ኣካይዳ እዩ ዘሎ። ከመይ ተልካን ኣድያ ትውልዕ ጋዝ ቆልዓ ይውልዕኒ ድሓን ንበሎ ስዩ ሕጂ ታደግን ክትውልዕ ከሎ ሽታ ወይ ገለ ዋላ ኣቦ ማለት እዩ ክውልዕ ከሎ ትጋዝ እንድሕ ሽቱ እንድሕ ኣዝሪቆ ሓዲሮ እትጋዝ ስናቱ ስመል ግን ተቐዳዲምካ ክትገብሮ ትኽእል። እታ ጋዝን እታ ጋዝ ዘላታ ገዛ መስኮትን ማዕፆን ክትከፍት ኣለካ ተቐንዲ ማለት እዩ። እዚ ማለት እዩ እታ ፕሬር ኩከር ንብላ ዘለና ከዓ ብጣዕሚ ሽግር ዘጋጥመና ዘሎ ዘይምፍላጥ እንድሕ ዘይትፈልጦ ኮንካ ሓደ ኢኪፕመንት ዘይምጥቃሙ ኣይከውን ኣብ ገዛ ዘይምቕማጥ ምክንያቱ ንዑ ሞኒተሪንግ ዝገብሩ ነገር ኣለዎ መስለኒ ሓደ ጎሚን ኣለዎ ነቲ ፕሬር ኩከር እሳ እንድሕተበቲኻ ኤኒታይም ክትኮስ ምዃናት ኣለማ ድሓር ታይሚንግ ናይታ ፕሬር ኩከር ዋላ ጥዒት ኣላ እታ ትፈልጣ ኣከፋፍታ ዋላታ ድሕሪ ሓሙሽተ ደቂቃ ኣለዎ ናቱ መምርሒታት ኣለዎ ምስ ወረቆት እዩ ዝውሃቡ ክገዝኦ ከሎ ስኮም ዓይነት ኣለዎ። ሕጂ ከመይ ጌርካ ትኸፍታ ከመይ ጌርካ ሳይ ትገብራ ንዓኻ ኣብ ገዛኻ ክትገብራ ዘለካ ነገር እዚኣ ኣገዳሲት ነገር እዚአን በጣም እዚአን ብፍላይ ንሕና ተዋሂድና እቲ ናይ ጋዝ ንብሎ ዘለና ናይ ጋዝ ቦታ ጋዝ ማለት እዩ ንሕና ንጥቀመሉ ኣብ ገገዛና ዘሎ እቲ ቀንዲ ፀገም ናይ ጋዝ ሕጂ መፅእ ዘሎ ኣብ ዕድመ ዓበይቲ ማለት እዩ ናይ ምሽታት ተኽእሎ ይጎድል። እዚ እንድሕ ዘይኮይኑ ወይ ከዓ ናይ ተሃዋኹ ኣነ ገብሬ ባዕለይ ኢልካ ገለ እንትገብሮ ነገር እንተለካ ብጣዕሚ ኣሸጋሪ ነገር ማለት እዩ። እዚ ክንጥንቀቀሉ ኣለና እንድሕ ናይ ሽታ ኣለና ፀገም ወይ ኣጠቃቅማና ናይ ጋዝ ከዓ ዝሕትውል ሞ ነርና ነርና ንጥቀም እንተኮይና ከዓ ኣጠቃቅማ ናይቲ ዘለና ጋዝ መጀመርያ ሞኒተሪንግ ክግበር ኣሎ። ተቓንዲ ግን ኣብ ገዛ እታ ትገብራ ቅድሚ ጋዝ ምውላዕካ ኩሉ ግዜ ብፍላይ ካብ ንግሆ ካብ ምሸት ንንግሆ ዘሎ ግዜ ገዛ ይውላዕኒ እቲ ናይ ሽዑ ዘሪቁ ዝሓድር ባላ ብኣማውንት ብዙሕ እዩ ተቐዳዲምካ ንሓደ ሓሙሽተ ደቂቕ ከፊትካ ሽግዝጋዝካ ብግቡእ ሰንሰርካ ርኢኻ ዋላ ሽታ ክትገለ ጌርካ ክምዕብል ኣለዎ ንብሎ ነገር ሕጂ ኣብዛ ሃገርና እዚ እዛ ሰንሰር ክትስራሕ ትኽእል እያ። ሓደ ከንሰር ናይ ጋዝ ኣሎ ሊኬጅ ይገብር ከሎስ ኣላርሚ ዝገብር ኣሎ እዚ ከም ግቡእ ክምዕብል ኣለዎ ካብቲ ንሕና ምሻሎ ንሰብ ብዘምፅኦ ናይ ዕድመ ፀገም ሽግር ናይ ጋዝ ምሽታ ትኹን ወይ ገለ ንቡር እዩ ምስ ዕድመ ዝመፅእ ነገር ኩሉ ግዜ ንውር እዩ። ሕጂ ነዚ እቲ ኣላርሚን ሲስተም እዩ ክሕግዘካ ዝኽእል ኣላርሚን ሲስተም ተጌርካ እቲ ጋዝ በዓሉ ምድሊክ ምስ ገበረ ኣላርሚን በዓል ኣሰንዘን ዝኾነ ሳውንድ ኣላርሚን ሳውንድ ስለዝኾነ እዚ ኢታት ክትከል ኣለዎ ኢልና ንሓስብ ማለት እዩ።
1: ብሰንኪ ቅመማት ወይ ኬሚካላት ዝብገዝ ሓደጋ ቃፅሎ እውን ካልእ ፍሉይ ተክሮ ዝሓትት ጉዳይ እዩ።
0: ንኣብነት እቲ ኬሚካል ስምኖ ዘለና ብዙሕ እዩ እ ንኣብነት ኬሚካል ናይ ወርቂ መሕፀብ ዝብል ኣሎ እዚ ናይ ሻቅ እንጥቀመሉ ኣሲድስ ኣሎ ማለት እዩ። ኣብ ዝኾነ ትካላት ከዓ ከም መፋሕፍሒ ኢሎም ዝጥቀምሉ ነገራት ኣሎ ብዓብዩ ኸ ሕጂ ንሕና ኣብ ዝኾነ ይኹን ባህላዊ መርዓታት ገለ ክግበር ከሎ እዚ ናይ ምንቃሽ ንብል ፕሮግራም ሰብ እንታይ እዩ ዘቃፅሎ ኣይፈልጥን ቅድሚ ሕጂ በይናት እዩ እቲ ክሳይቲ ኬሚካልስ እውን ኣገዳሲ እዩ። እቲ መነቀሺ ዝበሃል ዘሎ ነገር ነቲ ሰብ ኣለርጂ ክኾን ይኽእል እዩ ካብ ሰብ ናብ ሰብ ብኸም ተቓፂለን ዝመፃና ኣሎ ማለት እዩ። መነቃሺ ኢለን ገብሮ ተቓፂሉ መፅእ ማለት እዩ። እዚ ከም ሓደ ኬዝ ኬሚካል ስንብሎ ማለት እዩ። ረብዓይ ዊች ኢዝ ሞስት ከማን ኢምፖርታንት ዝኾነ ነገር መድሃኒት ኬሚካል እዩ። ኬሚካል ኮምቢኔሽን ገይሩ ናብ ሓደ ሰብ ብመመይ ተዋሂዱ ክምሰርሕ ኢል ክገብሩ ሕጂ የጋጥመና ሕጂ ኣይና እዩ ነቲ መድሃኒት ነቲ ሰብ ኣለርጂ ብግቡእ ከለልሎ ንዝኾነ ይኹን ከም ኣብ ንሙር ግዜ ክሓምም ክእል እዩ ዝኾነ ይኹን ወዲሰብ ኣብ ሓኪም ምስ ቀረባ ኣነ ናይ ከምዚ ለኒ መድኒት ክእዝ ዘሎ ከሎ ኣነ ናይ ከምዚ ኣለርጂ ኢሉ ብግቡእ ክሕበር ከም ዘለዎ ጥራይና እዚኣ ቀንዲ እቲ ህዝቢ ክፈልጦ ዘሎ ነገር ማለት እዩ። ምክንያቱ ከም ናይ

0: እያ ብናይ ድራግ ዝመፅእ ቀፅሎካ ሙሉእ ኣካላት ከይኣርቃፅ ድሓር ስቴፈን ጀንሰን ሲንድሮም ክሳብ ሞት ክበፅሕ ክእል ክሓዊ ተኮይኑ እውን ካብ ሰለስተ ሰሙን ክሳብ ሓደ ኣርባዕተ ሰሙን ናይ ሓደ ወርሒ ዘሎ ጋክ ክሓዊ ኣብ ሆስፒታል ደቂሱ እዩ ዝሓቀ
1: ሓደጋ ቃፅሎ ኣብ ገዛ ወይ ኣብ ቦታ ስራሕ ምስ ዘጋጥም ክንገብሮ ዝግብኣና ሓያሎ ናይ ቀዳማይ ረድኤት ኣገባባት ኣለዎ ሓደ ሰብ ሓደጋ ቃፅሎ ምስ ዘጋጥሞ ኣብ ገዛ ክትገብረሉ ዝግብኣ ካ ቀዳማይ ረድኤት እምበኣር እዛ ቐፂልና ካብ ሰብ ሞያ እንስምዓ ኣገባብ ጥራያ
0: እታ ቀንዲ ክገብራ ዝኽእል ማለት እዩ ነታ ዝነበረና እታ ማይ ዝውሕል ኣብ ገዛ ዘላ ንዓኻ ናይ ሩም ቴምፕሬቸር ማለት እዩ ንብሎ ዘለና ኣብ ገዛ ዘሎ እታ ንሰተያ ማይ ናይ ፍሪጅ ዘይኮነሲ ኣብታ ገዛ ኣብታ ፊስቶካ ዘላ ማይ ኣብ ጨርቂ ኣጠልቂኻ ኣብ ትርእስ ቆስለ ጌርካ ኣብ ሆስፒታል ኣብ ግቡ ግዜ ክትመፅእ እታ ቀንዲ እዚኣ ጥራሕ ክፍለጥ ኣለና ዝሰጥሕ ኢና
1: ይኹን እምበር ኣብ ብዙሕ ኣጋጣሚታት ልምዲ ዝበበገሲኦም ናይ ቀዳማይ ረድኤት ኣገባባት እውን ኣለዎ ይኹን እምበር እዞም ባህላዊ ኣገባባት እዚኣቶም ፈፂሞም ክውገዱ ይግባእ እቲ ምኽንያት ድማ
0: እቲ ምኽንያት ሰብ ዘይፈልጦ ነገር ባህላዊ ነገር ገብር ምኽንያቱ ከዚ ክንጠቕሶ ፅንሐና ማለት እዩ ኣብ ገዛ ዝርከብ ሕጂ ተንቀንዲ ክዛረበና ዝኽእላ ማለት እዩ እንቃዕሖ ኣሎ ብሄው ኣሎ ኮልጌት ኣሎ ካልእ ዝግበር ነገር ብዙሕ ኣሎ እዚ ዲለይ ዝፈጥረልካ ዋላ ዲለይ ናብ ሆስፒታል ክተምፅእ ከለካ ዋላ ከምዛ ጌጋ በቃ ጌገ ሕጂ እቲ ዝብለካ ዘለዎ ነገር ንኣብነት ኣብ ሰዓቱ ንክመፅእ ሓደ ሕሙም ሓጋዚ እዩ እቲ ትራዲሽናል ነገር ክተርፍ ንዓና ሓጋዚ እዩ ምክንያቱ ከም ባህል እንታይ ኣሎ ምስለካ ፀጉሪ ማንቲለ ማዕኮር ህበይ እዚ ቀጢሎም ክሳብ ዘምፅኡ ትሕሙም ኣብ ገዞም እዮም ኮርሶ ምክንያቱ ስብሒ ማዕኮር ህበይ ስለዝኾነ ኣብኡ ጌርካያስ ፅቡቅ እዩ ኢሎም ስለዝኣምኑ ንእዚ ማንቲለ ካበይን ከምፅኦ ካብ በረኻ ከይዶም ከምፅኦ ክንደ መዓስ እንታይ እዩ ዕንቆት ናይ ዘቁስሊ እታብ ገዛካ ዘለካ ግን እታ ንዓኻ ትብለካ ዘለካ እታ ናይ ገርሲ እታ ናይ ማይ ማለት እያ እተን ናይ ፀጉሪ ማንቲለ ማዕኮር ህበይ ቢሒቅ ኮልጌት ሽምቲ ሓመድ ሓኮምሽ ሓዊስካ ቆምቲዒካ ዝግበር ተሓራር ቁስሊ ምልጣፍ እዚኢታት ከም ገለ ንሪኦቶ ርእቶት ኣብ ዝወስፒታልና ቶታል ክተርፍ ኣለዎና
1: ሓደጋታት ቃፅሎ ምስ ግዜን ምዕባልን ክውስኽን ክቕንስን ይኽእል እዩ እሞ ደኣ ኩነታት ሓደጋ ቃፅሎ ኣብ ሃገርና ኸ ቀደምን ሎምን ኣብ ከመይ ደረጃ እዩ ዘሎ
2: ኣብዛ ዓዲ እንታይ መሲልካ ብጣዕሚ ብሕልፊ ኣብዚ ሕጂ ግዜ ካብቲ መጀመርታ በር ንክንጀምር ካልናስ ብዙሕ ኣይነበረን በር ንክገርመካ ቃፅሎ ስኒ ከምዚ ብሃገር ደረጃ እዚ ዘይትፈልጦ ኮይኑ ገለ ንሕና ሕጂ እዚ ምስ ቆመ ግን ከምኡ ድሓን ገለ ዳሓር በቃ ኣብዚ ሕጂ ግዜ ዘሎ ብጣዕሚ እንዳበዝሒ ኣብዚ ሕጂ ዘሎ ወለዶ ብሕልፊ ክብል ንድሕሪ ኮይኑ ኣብዞም ደቅና ደቅና ተገዳስነት ቁሩብ ልውሑት ኮይኑ ስማዓኒ ምክንያቱ በቲ ናይ ቀደም ክሪኦ ከሎ ዝበዝሐ ኣብዚ ሕጂ ግዜ እዩ ዘሎ ቀፅሎ በቃ ወዲ ሰለስተ ወርሒ ነዲዶ ክትብለካ ሓንቲ ደሲ ከቢድ እዩ ወዲ ዓመትን ሽዱሽተ ወርሒን ወዲ ዓመት ገለ መፁና ወዲ ሰለስተ ወርሒ ቆልዓ ወዲ 8 ወርሒ ወዲ 2 ወርሒ ክመፀካስ ናይ ብሓቂ ደደንግፅ ምሻሎ በሰላይ ከዓ ሓውስ እቲ ናይ ብሓቂ ከማ ወላ ኣብዚ ዕውት ስራሕ ይስራሕ እቲ በሰላታት ግን ናይ ጠፍእን እዩ ናይ ሓዊ ነገር ሕጂ ብጣዕሚ እዮም ደደንግፁካ ዘንቆልዑ ሕጂ ኣነ ኣብ ዘሎ ወለዶ ብጣዕሚ ብዝተኻለሲ ቆልዓስ ደድሕሪኡ ከድካ ክትከናኸኖ ሓዊ ንኣብነት ሳምና ሓንቲ ደሲ ሳምና ሰኽቲታ ኣብ ካልእ እቲ ኸይድ ቆልዓ ግን ኣይርድኦን እዩ ኩዕሶ ፅዋት እንታይ ኩዕሶ እንዳተፀዋት እታ ሓዊ እታ ሳምና ኸይ እታ ሳምና ትከዓወ ቃፅል በራድ ኣብ ገለ ትገብረሉ ኣደብ ገለ ወይ ኣላድ የላን ገለ እታ በራድ ዝስሕባ ኣብ ገፁ ርእሱ እንታይ ሞ ትብሉ እያ ብዙሕ ነገር ኢኻ ትርኢ በርንሲ ኣነ ንድዕ ብዙሕ ኢኻ ትርእ ከመይ ገይሩ ነዲዱ ዝትብል ፀብሒ ጥቕኡ ገለ ዝፀንሕ ኣባ ክላዛ ኢዱ ኣብ ውዒ ፀብሒ ይእትዋ ድንሽ ከውፅእ ዓፅሚ ከውፅእ እብሉኻ ውዒ ፀብሒ ርእዮም ኣብኡ ከምዚ እንዳኸዱ ጉንቡሕ ጉንቡሕ እንዳበሉ ኣብኡ ኣልኮ ኢዶ ሕጂ ሓፈሻዊ ኣነ ክብሎ ክሕልፎ ዝደሊ ሲ ውዑይ ነገር ንቆልዓ ክሃስ ዝኽእል ነገር ኣቐዲምካ ምእላይ ኣቐዲምካ ብተኻእለ መጠንሲ ክትጥንቃቐ ይበቃ ቆልዓኻ ሓዊ ክነድድ ቆልዓኻ ማይ ውዒ ኣሎ ጥቁ ሓዊ ሰኽቲተ ኣሎ ክፋርሚ ኣሎ ቡን ቡን ነዲድዎ እንዳሰተይናስ ኣጋጣሚ ቡን ድንሽ እንዳቆለና ሲ ኣጋጣሚ ብጉያ መፅእነስ ከምዚ ኮይኑ ኣጋጣሚ ክኾን ይኽእል እንድዩ ንምሉእ ኣይኮነን መሻ ኣጋጣሚታት ክጓንፈካ ኽእል እዩ

0: ንትጋጠመ ኸእሲ ብተኻእለ መጠን ንሕና ክንሕግዞ ብተኻእለ መጠን ንቆልዓስ ምእላይ ይደልዮ። ቆልዓ ቆልዓ ዓይንኻን ኢትካን ዓይንኻን ሓንቲ ኢትካ ብቲ ሓንቲ ዓይንኻ ብቆልዓ እንዳግበርካ ክትከይድ ትብል በዚ ትሪዮ ነ ብጣዕሚ መሰላታት ናይ ቆልዑ ጨጉሮም ኣብ ርእሶም ኣብ ሓዊ ኣትዮምሲ ወላቲ ጨጉሪኸማ ንቕፃል ዘይበቁል ከምኡ ኢሎም ደንጉፅኻ ብጣዕሚ እዮም ደንጉፅኻ እቶም ቆልዑ ክበኽዮ ከለዉ ድረሲን ክገብራ ከለዉ ስቓዮም ዝሕልፉ ብጣዕሚ ስቓዮም ዝሕልፉ ሕጂ ስለዚ ኩሉና ኣዴታት ተረዲእና ሕዝርኽን ኩሉ ነገር ዘነድድ ንቆልዓ ዝበልክንኦ ሕዝርኽን ከሎ ጌና ክትኣልዮ ይብል ኣነ
1: ኩነታት ሓደጋ ቐፅሎ እምበኣር ብዝያዳ ኣብዚ ሎሚ እዋን እናወስኽን እናበኣስን ይኸይድ ምህላው ካብ ሰብ ሞያ ሰሚዕና ኣሎና ሓደገኛነቱ ዝያዳ ክበርሃልና ድማ ገለ ናይ ቃፅሎ ሓደጋታትን ኣጋጣሚታትን እንታይን ከመይን ከም ዝመስሉ ዳሲስና ኣለና
2: እዚኣ ጓልጓለይ እንድያ ኣብ ሰራ ንጎይታ ክፍለ ኣዲኣ ሄለን ብርሃነ ፍትዊ ኣነ ከዓ ኣባያ እ ምሕረት ተኽለ ይበሃል ሕጂ እዛ ቆልዓ ደኣ ከምዚ ብረኳ ቀዲዶም ብገመድ ብከምኡ ክትገብር እንድያ ሕጂ ብረኳ ከምዚ ናይ ጀሊን ናይ ዘይቲ ቀዲዶም በቲ እዝኑ ገመድ ገይሮም እዛ ቆልዓ እዚኣ ኣብኡ ትስቀል ሓደ ቆልዓ ስሕባ ከምኡ እንዳገብሩ ዝፃወቱ ሕጂ እዛ ሰብ እዚኣ ቅድም ቅድም ክትነድድ ኮላ ኣዲኣ ንዓዲ ቀይሕ ከይዳ ንዘንኮርስ ደምፃ መምህር እያ ኣዲኣ ሕጂ ኣብ ምስቶም ሕማዓ ገዲፋቶም ሕማዓ ዓበይቲ እዮም ሕጂ እዚኣ ትፃወታላ እንዳለ ኣብቲ ጎረቤት ኣብቲ ፎርኔሎ ጌራ ሳሙና ስኽቲታ ሳሙና መስኽተታት ሕጂ ረአኻ እሳቶም ዘንቆልዑ ሳብ ዘለዉ ኢላ ወይ ኣብ ክሽነ ወይ ኣብ ጉልሻ ዳተግበሮ እሳቶም ኣብኡ እንዳተፃወቱ ከምዚ እንዳሉ እሳ ከምዚ ገይሯ ኮፍ ኢላ ኸላ እታ ጓላ እንዳጓሰሰታ ኸላ እታ ጓላ እታ ትጓሰስ ዘላ ነታ ፎርኔሎ ተንኪፋታ እሳ ድማ በዝላ ኣብ ኸላ ድፍእ ዘትዮ ነብዛ ነብሳ ብድሕሪያ ሽዑ ኣዲኣ ክትሓፅብ ኢላ ኣቢላ ዳሕራይ ከይዳ ነገራቶም ቆልዓ ከምዚ ኢላ ነዲድሃኒ ኢላ ዋ ኢልካ ሰንቢዶም መፂኦም ሕጂ ሰብ ድማ ሓደን ሓደን ሳቶም ቅድም ቅድም ዓበይቲ እንድኦም እቲ ናይ ቀደም ናይ ሓበሻ ገለመለ እዮም ድብሉ እምበር በዚ ናይ ሎሚ ዝሓድሽ ወለዶ እዚ ወይ ንሕና ነርና ንኸውን ወይ ኣዲኣ ነራት እትኸውን ሓፋቢልካ ንሕክምና እዩ ድሚሕጂ ውን ኣነ ጓል ሓሙተይ ኣወል ተኻዒዋ ከምዚኣ ገይራ ኣብ ሕቕፎ ኣቦኣ ከሎ ኣዲኣ መርዓገሻ ከምዚኣ ኢላ ኣወል ተኻዓታ ነራ ኣብ ንእስ ዞባ ድዋርዋ ዓዲ ክቡሎ ኢና ሸዓ በጉ ኣቢለ ንሕክምና ወሲድ እያ ቅድሚ ሕጂ ደጋጠመኒ ሕጂ ረእኻ ትሽዑኡ ድማ ንሕና ነርና ንኸውን ወይ ከምዚ ሓሙት ነይርዋ ዶ ድኸውን ወይ ቶም ገዛ ዓበይቲ ኮይኖም እምበር በጉ ኣቢልካ እዚ ኣናድድኣ ነባር ብሉ ሪኢኹም ኢኹም ሕጂ ግን በጉ ኣቢልካ ሕክምና ኣዘም ሓውያ ማሃለወት ሕጂ ናይ ነገር ዓበይቲ ሓደ መፅ ሓደ መፅ ድማ ኸም ወይታት ዓበይቲ ይሂ ቆፅሉሎ ናይ ሓበሻ ግበሩላ ናይ ሓደ ግበሩላ እንዳሉ ከምኡ ገይረና ዳፀኒሐ ዳሕራይ ኣዲ ኣኸማን ዝሒለኒ ገይረና ካብ ዓዲ ቀይሕ ደው ኢሎም ንዕና ከዓ ነገሮምና በዓል ቤተይ ከዓ ኣገልግሎሲ ነይሩ ምፅእተልና እሂ ናይ ሓበሻ ንገለመለን ንሪኢቶ በልናዮ ነባር ዘይብሉ ካብኣ ቆሊብናያ ኣባሓጓኣን ዓባያን ኣነ እየ ምዝ በዓል ቤተይ ኮይና ንሕና ቆሊብና ንሓሊቤት ኣምፅና ሶኒ ሕጂ ብዙ ሓቃተን እየን ተዋይቆናና ልክዕ ንሕና ብከምዚ ብከምዚ ኢና ንሕና ምስ ኣይኮናን ጓልጓልናየ ሕጂ እውን ንሳ ሕጂ ካብ ዓዲ ቀይሕ ቢላ መፅእ ኣላ ልክዕ ናይ ሓበሻ ክገብሩ ላቐኒዮም ኢልና ወይን ናይ ባሓቂ ሕጂ ንሕና እቲ ብዝያዳ ቆልዓ ኣብዚኣ ከሎ እንዳተፃወተ ክሽነ ኣለዋ ኣብ ክሽነ ትሰትቶ ኣብ ጉልሻ ትሰትቶ እቲ ቆልዓ ዝፃወተሉ ኮረዲኹን ጎልጎል ናፃ ክኸውን ኣሎ እዚ ግን ብሸለልትነት ናይ ሎም ከ ይሰምዓን እየን ዋላ ተዛሪብካየን ውን ኣብዚ ስኽትታ በዚ እናበሉ ከለዉ ዋላ እውን ሕጂ ብሸለልትነት እምበር ክሽነ ኣለዋ ኣብ ክሽነ መተወቶ ሕጂ ንሕና ዋላ ስጋዕቲ ኩሪ ምስ መፃና ተዋይቕናየ ሕጂ ድሓንእቱ መዓልቱ እንድዩ ጣዕሞ ደለካ ይተርፍኒ እዩ ኩሉ ናይ ጌይታ እዩ ቋዕዳ ኣቕለለላን ቋዓ ካብ ድኸፋ ኣይኮነ ግን ንሕና ንዓኣ ተዋይቑናያ ስኽሲ ክሽነ ኣለኪ ጉልሻ ኣለኪ እቶን ኣለኪ ኣብ እቶን ስኽቲት ክደይ ትገብሪ ኣብዚ ቆልዑ እንዳተፃወቱ ኣብ ፈርኔሎ ጌርክሲ ቁሩብ ሰክደይ ትገብሪ ኢልና ልክዕ ተዛሪብናያ እምበር እዚኣ ብከምዚኣ ነዲዳ ሕጂ ከዓ ነቲ ከምኡ እዚ ዓይነት ሕጂ እሳ ሕጂ እኮ ዋላ ብነብሳዊ ናብኣ ስለድነለለ ሕጂ ከምኣ ገይራ ይትስኽትትኒ እቶም ካልእ ቆልዑ እውን ኣለ ዋላ ደቃ ውን ፅባሕ ንጎ ክነዲኦም ሕጂ ግን በዚ ትምህርቲ እውን እሳ ይኾና ይብል ኣነ ልበይ ብሓንጎለይሲ ሕጂ ዝቕልዓ እዚኣ ብዚኣ ተረኺባ ናይ ቆልዓ ጎረቤት ሕጂ ከዓ ንከምኣ ከይተረክበኒ ኢላ ሕጂ ኣብ ክሽና እያ ክትገብር ትኸውን ይብል ኣነ በታ ሓሳበይ ሲ እሳ ዳ ክስታይ ኮይናታላ እምበር ድሕር ሕጂ ዶ ከምዚ ገራ ክትሰተት እምበሪ ወላተን ኣዴታት እውን ኣነ በዚ ናይ ሎሚ ድርአን ዘለኹ ጥንቁቃት ኣይኮናን እየ ድብለን ምክንያቱ ሸለልትነት ቆልዓ እንዳተፃወተ ሳምና ከይድፍዎ ኢልካ ወይ ፀብሒ ኣብ ፈርኒየሎ ጌርካ ከይከዓወልካ ኣብ ክሽነ ምእታው የብል በዚ ፀወቱ ኣብ

0: ተቃፂልኪ?
1: ናተዳወትኩ ናተዳወትኩ ንበዓል ንበዓል ሕዋተይ መኪና መኪና
0: ሽዕኸ ደትፈርደልኹም ግን ተጊፍኩሞ
1: ባዕሉ ወዲ ግናገም ዘየለ
0: ምንታይ ከይ ተኩዒኪ
1: በዚ ደይ
0: እንታይ ክበሒ ስክንገርና
1: ማማየየየየለ
2: መሓመድ ስሌማን መሓመድ እዩ ዝበሃል። ዕድሚኡ ከዓኒ ዓመትን ሸሞንተ ወርሕን እዩ። ኣነ ሓቱን እየ
0: ሓይ እዚ ቆልዕ እስኪ ዝፈትዎ ምስሳታት መፃወቲታት እንታይ ኣለዎ ስከ ኣለና ኣብ ገዛ
2: ንሱ ሕጂ ዝፈትወስ ድሙ እዩ ድሙ እዩ ዝፈቱ ደድሕሪኣ እንዳ ጎየሲ እታ ፀብሒስ ኣብቲ ክስታይ ተሰክቲቱ ነይሩ ስገይ ኮይሉ ንዓ ክርክብ እታ ፀብሒ ተደፊኣቱ
0: ሕረሽ ብዛዕባ እታ ፀብሒ ኣዳፋፋ ኣብ ምንታይ እያ ነራ ሰዓት ክንደይ ነይሩ እንታይ ዓይነት ፀብሒ እዩ ነይሩ
2: ሰዓት 8 ገለ እዩ ዝኸውን ኣጋጢሙ እዚ ሰዓት 8 ንግሆ እዩ ሽዑ ምስ ተደፈኦ ኢና መፂና ንሕና እውን ተደፋፋእስ ኣይረአናዮን ምስ ተደፍኦ ገለ ኣውያት ገለ ምስ ገበረስ ሽዑ ኢና ኣርኪብና ኣሎ ሽዑ ሓፍተይ መፂኣስ ማይ ደፊኣት ኣሎፍቲ ርእሱ በቃ ሽዑ ንሕክምና ኢና ወሲድናዮ ጊንዳዕ እሶም ከዓኒ ክሕክሙ ስለ ዘይኽኣሉስ ነብዚ ሰዲዶምና መራኸብ ዓቕሞም ንላዕሊ ስለዝስለዘበሎ
3: ስመይ ስሌማን መሓመድ ማሕሙድ ባህል ካብዞባ ግንዳዕ መፅእ ቆልዓ ዝሙ ዓመትን 8 ወርሒ ግሪ ይኸውን ኣነ እቲ ቆልዓ ከምዚ ይኸውን ከሎ ኣይነበርኮን ግን ኣነ ኣብ ካልእ ቦታ ከይደ ነ ኣነ ባዕለይ ሕክምና ከይደ ነ ኣብ ጠቃ ሕክምና መፅኡ ንሃንደበት ወፅእ ከሎ ካብቲ ሕክምና መፅኡ ረኪበ እዩ ሕጂ ከምዚ ትሪኦ ዘለካ በቃ ኣነ ኣብ ገዛ ከምዝበሉ ኣጋጢሞ ውዑይ ማይ ውዑይ ማይ ናይ ፅብሒ ፅብሒ እዩ
0: ኣብ ከመይ ኩነታት ኣብ ምንታይ ዮ ፀብሒ ኣበይ ፀንሕዎ ዝቆልዓ
3: እንታይ ኣብ ፈርኔሎ ይመስለና ኣብ ፀንሕዎ ኣነ ኣይነበርኮን ግን ሃንደበት ኣርኪብኒ ኣተሕክምና ኣነ እዚ ከምዛ እዚ ዕድሚ እዚ ብፍላይ ትሪኦ ከለካ ካብ ሓዊ ዘይኮነ ካብ ካልእ ከማን ዘቃለል ነገር ካብኡ ክተከታተሎ ትክእል ክካል እዩ ዝግብኦ ግን ንሕና ከምዚታት ኣብዚኣ ደረጃ ንሱ ዘሎ ከምኡ ከምዘይኸውን ከይኸውን ኣነ ማር ኣላቦ
4: ወይንታ ኣቕባ ይበሃል ካብ ዕበል ንጅሁ ሰርሕ መፅ ማለት በዚ ብድሆ ድበሃል እዩ ኣጋጢምን እዚ ልጅ እዛንታ ትበሃል ንጉሆ እዩ ነይሩ ሰዓ 7:30 ታጋዝ ክርቢት ምስ ጎርኳስ ቧዕላ ናበቲ ናይ ፈርኖ ማለት ሽቧዕ መሰረት እግረይን ኢደይን ጥራያር ክብሃለዩ ከላ ምር ሽዑ ከለኹ ተወዲያ
0: ማለት
4: ስለ ነፍስ ገለ ስለ ዝነበረት ሽዑ ናይ ተሃፋው ነበረ እሱ ጥራይ ቧዕሉ ኣብ ከሎ ግቢል ሽዑ ኣፈልጥኒ ነረ ተዓትሮስ ቅርሚ ሕጂ ትነፍስ ያ ነራ ገለ ኢሎም ንምበር ኣነ ፍልጣኒ ነረ ሽዑ ንይ ከዓ ምስ ነፈሰት ማለት እዩ ከይጠወኽዋ ምስ ሓደረስ ኣብ ኮላ ነፊሳ ፀኒሐ ሽዑ ትዝዕጉ ፀንሐ ስጥራ ይበጊር መጀመርታ ኣይሕመንን ነሩ ሽዑ ክመፅእ ከለኹ ግን ንጆ ክመፅእ ከለኹ ግን ልበይ ጠፊኢኒ ማለት
0: ኣብ
4: ከለኹ መፅ ዋል ሓደ ስኢልና መፅና ከለና ኣይገበርና ማይ ገብራሊ ሓሲዮንስ ኣይደለን የልየን ገዲፎ ንእሽዑቱ ማይ
0: ስለምንታይ ኣይደለን ትፈልጥዮ ነገር ግዛ ክፈትነ
4: ማይስ ንሓዊ ሕማቅ

ሰላም ኣብ ኩሉ ኩርናዓት ዓለም ብምዃን ስፖርታዊ ትሕዝቶ ንዝሓቆፈት መደብ ለሰ ስፖርት ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተዓዘብቲ ንሎሚ እውን ከም ወትሩ ንፍትዋት ተኸታትልቲ ይምህሩ ይሕብሩ ከምኡ ውን የዛንዩ ዝበልናዮም ትሕዝቶ ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል።

ኣብ የጋ ኮኒ ካብ ግዜ ንእስነት እያ ትሒዛ እንዳ ወፅያ ሕጂ ሰብ ልክዕ ምሽመይ ተኣሳሰረት ገይሩ እዩ ዝወስተ ካብታ ኣብየል ተበገሰት ገይሩ እዩ ዝወስተ ግን ንሱ ይኮነት ምስ ሓቂ ማለት እዩ እንታይ እዩ ቀደም ኣብቲ ገዛውትና ናብ ከባቢ ሰማእታት ኢና ገዛውትና ውና ንፅዋት ነርና እ ዳርጋ ዝኾነ ዓይነት ዓውዲ ኢና ንጉዕሶ ሰኪዕ ንፃወት ጉዕሶ እግሪ ንፃወት ኣብ ዝኾነ ዝረኸብ ናይ ዓይነት ስፖርት ኢና ንሳተፍ ንፅዋት ነርና ሕጂ ኣብቲ ሽዑ ግዜ ግን ከም ጆሮኒ ተባሂሉ ዝፅወት ነይሩ ፀወታ ናይ ገዛውቲ ብጨርቂ ኩዕሶ ኢና ንፅወት ነርና ሕጂ ኣብ ፅርግያ እዩ ኣብ ፅርግያ እምኒ ተኺልካ ቦርታ ገሪኢኻ ትፀወቶ ኩዕሶ እግሪ ከምዚ ሕጂ ንዘናዓብ ጋጆ ኣሎን ንብለን ዘለና ኩዕሶ ኣይነበራ ናብ ሽዑ ግዜ ጨርቂ ነይሩ እ ኣብ ሽዑ ግዜ እናተፃወትና እዩ ሓደ ወዲ ገዛውትና ንሱ ናይ ካታተል እዩ ከምዚ ናይ ኣፍሪካ ድራታ ሽዑ ግዜ ዓብዩ ካባና ዝዓበየ እ እጂ ምስራኤ ንብቲ ፅርግያ ክፃወት ኩዕሶ ምስራኤ ደጋፊ ናይ ካሜሩን ነይሩ መን እዩ ሽምካ ኢሉ ክፃወት ምስራኤል ኣብየል ምስ በልክዎ ሕጂ ስኻስ ኣብየል ኣይኮንካ ኣብየጋይ ካብ ብሎም ይብለኒ ማለት እዩ ሕጂ ኣነይፉ ኣይተረዳእኒ እንቲ ድበለኒ ማለት ኣብ ናእሽቲ ኢና ንሕና ይንከታተልን ኣብቲ ሽዑ ግዜ ነርና ሕጂ እንታይ ማለት እዩ ምስ በልክዎ ናይ ካሜሮን ተፃወታይ ኣሎ ሓደ ንፉዕ ተፃወታይ ሕጂ ሳኻ እስኒ ንፉዕ ስለ ዝኮንካ ክትክፅሎ ሽምካ ከዓኒ ምስኣት ኣሳሲራ ከይምእንቲ ኣብ የጋይ ካብሎም ገለመን እዩ ነገዛውትና ነይሮም ብኣታ ሽምካኒ ለዲባ ማለት እዩ እ ኣብ ትሽዑ ግዜ ደቂ 42 ዓመት ገለ ገይሩሉ ሕጂ ድኣኒ እጂ እቲ ወዲ ኮምታት ናይ ኩዕሶ እንታይ ዝበሃል ነይርዎ እዩ ዋላ ንሕና እንዳተፃወትና ኮፊ ኢሉ እዩ ዝርየርና ነይሩ ዓብ ከሎ እ ስሚዒት ነይርዎ ናይ ኩዕሶ ዋላ ወዱ ንባዕሉ ሚልዮን ዝበሃል ነይሩ ካብ ሮጀር ሚላ ተበገሰ እዩ ነቲያ ሚልዮን ትብል ሳኳን ወዱ እውን ኣውፅኡ ሎ ሕጂ ብጣዕሚ ካሜሮን ስ ብጣዕሚ ዝፈትዎም ነሩ ደጋፍናቶም እዩ ነይሩ ነብሱም ሓር ሕጂ የለን ብሂወት ሰሎሙን ዋና ዳብራ ቁርስ ቤት እዩ ነዚ ሳጓ ኣውፅኢለይ ማለት እዩ

ብዛዕባ ሳጓ ክንዛረብ ንድሕር ኮይና ሳጓ ኩሉ ግዜ ኣጋጣሚታት እዩ እጂ ከም ኣጋጣሚታት ሳጓ ክወፃእካ ከሎ እቲ ዝወፃእካ ሳጓ ሓደሓደ ግዜ ብትክክል ይሰርሕ እዩ እቲ ሓደሓደ ግዜ ዝወፅእ ሳጓ ከዓ ምስቲ ኣካይዳካ ደ ከይድ ከዓ ብከመይ ወፂዎ እዚ ገለ ዝብል ይስማዕ እዩ ስለዚ ናይ ሳጓ ነገር ብዙሕ ትንታነ ዘለዎ ስለ ዝኾነ ኣነ እዚኣ ፓቸ ትብል ሳጓ ዝወፃትኒ ማለት ንሕና ንኣሽቲና ነርና ምናልባት ካብ 6ዱሽተ ስጋ 7ተ 8 ዓመት ነርና ንኸውን እየ ድብል ክግምቶ ከለኹ ኣብቲ ግዜ እቲ ንሕና ህፃናት ከለና ኣብ ኣስመራ ውዕውዕ ውድድር ናይ በዓል ሓማሴን ኣከሎ ጉዛይ ሰራየ ቴሌ ለጎጭዋ ዝበሃል ኣዝዩ ስጋ ሕጂድ ዝረበሉ ውዕውዕ ውድድር ዝነበረ ፍሉጣት ኣዝዮም ህቡባት ተፃወቲ ዝነበርዎ ውድድር እዩ ነይሩ ስለዚ ኣብቲ ግዜ እቲ ኣነ ኣብ ገዛውትና ማለት ኣብዚ ኣስመራ ቤት መኻ እንዳተፃወትና ከለና ናይ ቆልዑነት እቶም ኣብቲ ግዜ እቲ ኩዕሶ ዝከታተሉ ዝነበሩ ደቂ ገዛውትና ብዛዕባ እቲ ውዕውዕ ውድድር የዕልሉ እሞ ክንፃወት ክርኢና ከለዉ ከዓ ህፃናት ስለ ዝኮና ሽዑቕ እዮም ንዓይ እዚኣ ቆልዓ እዚኣ ስፓቸ ትመስል ኢሎም እቲያ ፓቸ ትብል ሳጓ ካብቲ ናይ ሓማሴን ተፃወታይ ዝነበረ ዓብደራሕማን ዓብደላይ ተደይተጋጌ ሽሙ ንዕኡ ይመስል ኢሎም ምስቲ ንሳቶም ዝፈልጥዎ ኣብ ክልቴና ዘሎ ክስታይ ማለት እዩ ግን ኣነ ህፃን እየ ማዕሪኡ ክኸውን ኣይክእል እ ግን ተምሳል ትትንቢት ኢሎም ፓቸ ምስ በሉኒቶም ደቂ ገዛውትና እቲኣ ፓቸ ትብል ስም በዚኣ ዓብያ ኣነ ከዓኒ ኣብታ ኩዕሶ ከዓኒ ስሚዒ ስለ ዝነበረኒ ከምኡ ኢለ ዕድመይ እንዳዓበየ ደረጃ ትምህርቲ እንዳወሰኽኩ ኣብ ምምሕዳራት ይኹን ኣብ ሳልሳይ ዲቪዥን ካልኣይ ዲቪዥን ቀዳማይ ዲቪዥን እንዳበልኩ እቲኣ ፓቸ

ጀመርታ መምህር ኪሮስ እዩ ባሮኮ ኢሉ ውፅለይ እታ መውፅያ ከዓ ኣብ ኣርባዕተ ኣስመራ ተማሃሪት ከለኹ ከምዚ ኣብ ኩሉ ዓይነት ስፖርት የዳኣቱ ነይረ ኣብ ኩዕሶ ኣቱ ኣብ ቮሊቦል ኣቱ ኣብ ዝላ ኣቱ ኣብ ኩሉ ኣቱ ከምዚ በቃ ኣብ ኩሉ ዓይነት ስፖርት ዳኣቱ ነይረ ሕጂ ኣብኣ ስለ ዝርእየኒ ዝነበረ መልሰ ናብ ቮሊቦል ክመፅእ ምስ ረኣየኒ ሓደ ኢሉ ቆልዑ ንኣሽቱ ከማና ተሰልጥን ኢሉ ይጅምር ንዓይ ከዓ ኣምፂኒ ሕጂ ኩዕሶ ሓፍ ኣቢሉ ከም ወዲ ገይሩ እዩ ዝፅዋዕኒ ወዲ ወዲ ዓይነት ስለ ዝነበርኩ እንካስ ከዚኣ ባርኮ ባርኮ ባርክለይ ባርኮ ዝዓይነቱ ኢሉኒ ባርኮ ባርኮ ኢሉ ክንደሽዕ ደጋጊሞዋ ኣብኣ ኮላ ኩሉ ሰብ ኣብኣ ዝነበራ ኣወዳቶም ኣዋለዶም ነዚኣ ርዮም ባርኮ ባርኮ ኢላ ኣብኣያ ደጊባ ካብ መጀመርታ በቃ እዚ ሓደ ኢለ ቮሊቦል ክጅምር ከለኹ 96 ከባቢ ሸዓያ ባርኮ ኢላ ወፅያ ቁርብተይ ኣብቶም ዓበይቲ ስድራ እዮም ብረክቲ ዝብሉ ንምበር ኣሕዋተይ ከመን ኣጥፍኦም እዮም ታሽመይ ናብ ባርኮ እያ ከይዳ ኩሉ ሰብ ይበቃ ብባርኮ ኣይፍለጥን እዩ ብዳና ኣብ ስራሕ ኣብቲ ስርሐይ ድባሂ ድገሸሉ ብባርኮ እንድአ ንፈልጣኒ ሕጂ ድኾነ ብፓስፖርት ክፅውዑ ከለዉ ብረክቲ ክፍለ ክብሉ ከለዉ ኣይፅዋዓንን እዩ ኣይፈልጣንን እዩ ሽዑ ኣብየት ኢለ ክመፅእ ከለኹ ንዓክድዮም ንሕና ብረክቲ ኒ ክሽምኪ ይብላኒ ፍፁም ብረክቲ ድፈልጣ ሰብ የለን ብባርኮ እየ ድፍለጥ ብወልሓደ ብረክቲ ድፈልጠ ሰብ

can't catch out your crib if you read this, it's too late.

0: ሰላም ከመይ ውዒልኩም ክቡራት ተኸታተልትና። ሃገራዊት ጋንታ ቅድድ ምሽክለታ ኤርትራ ኣብቲ ኣብ ከተማ ሞንትሪያል ካናዳ ዝተኻየደ ዓለማዊ ዋንጫ ቅድድ ምሽክለታ ዓለም ተሳቲፋ ምንባራ ዝዝከር እዩ። ብዛዕባ እዚ ፀወታታት እዚ ሃገራዊት ጋንታና ከመይ ዝኣመሰለ ሱታፌ ነይርዋ፣ ኣብኡ ዝተኻየደ ዝተፈላለዩ ንጥፈታት ከመይ ይመስል፣ ነታ ጋንታ ጠርኒፎም ወይ መሪሖም ዝተጓዓዙ ኣባላት ሃገራዊ ፌደሬሽን ቅድድ ምሽክለታ ከምኡ ድማ ኣሰልጣኒ ኣብ ስቱድዮ ዓዲምናዮም ኣለና። ንኡ ብዝምልከት ዕላል ክህልወና እዩ። ስለዚ ብቐጥታ ናብ መደብና ክንሰግር የመስግነኩም። ኣቶ ተመስገን ፕሬዚደንት ሃገራዊ ፌደሬሽን ቅድድ ምሽክለታ ኤርትራ፣ ሃገራዊት ጋንታ ቅድድ ምሽክለታና ኣብ ዝሓለፈ ወርሒ ኣብ ሞንትሪያል ቅድድም ከም ዘካየደ ዝፍለጥ እዩ። ቅድሚ ናብ ምእታውና ግን ብሓፈሽኡ ኩነታት ቅድድም ምሽክለታ ሃገርና ከመይ ይመስል፣ ዘቤታውን ግዳማውን ከመይ ይመስል ሕፅር ኣቢልካ ክትገልፀለይ።
1: ፅቡቅ ይቕኒለይ። ኩነታት ቅድድም ምሽክለታ ሃገርና ኣብ ውሽጢ ዓዲ ክትሪኦ ከለካ ዳርጋ ካብ መጠን ላዕሊ ብዙሓት ተቀዳደምቲ ዘለዎ እዩ። ዋላ ስታፌ ብዞባታት ክትሪኦ ከለካ እውን ዳርጋ ኣብ ዝለዕለ ደረጃ ካብ ታሕቲ ንላዕሊ ዝዲባ ዞባታት እውን ኣለዋና። ስለዚ ተን ኣብ ታሕቲ ዝነበራ ዞባታት ተወዳደርቲ ኮይነን ዝመፃሉ ግዜ ኢና ዘለና። ኣብ ብዝሒ ኣብ ዓይነት ክትሪኦ ከለካ እውን ተመሳሳሊ ኣብ ፅቡቅ ኩነታት ኣለና። ኣብ ናይ ግዳም ዘለውና እውን እቶም ብፕሮፌሽናል ወይ ሞያውያን ኮይኖም ነቲ ውድድር ኣትዮም ዘለዉ ተቀዳድምትና እውን ውሕዳት ኣይኮኑን። ብመጠን ናይቲ ዘለዎም ደረጃ ዘለዎም ብቕዓት በቲ ዘለዎም ኣብ ብሽክለታ ፍልጠትን ምልከትን ኣብ ደገ ዘለዉ ተቀዳድምትና እውን ቀለልቲ ይኾኑ ብቁፅር ብዙሓት እዮም። ስለዚ እቲ ኩነታት ቅድ ምሽክለታ ሃገርና ኣብ ፅቡቅ ደረጃ ኣለዉ ክብል ክእል ማለት እዩ። ብሕፅር ዝበለ
0: ኣብ ዝተፈላለየ ዓለማዊ ውድድራት ወይ እውን ዙራት ንኤርትራ ወኪላት ዝሳተፍ ጋንታ ኣላ ከም ሃገራዊት ጋንታ ኮይና ትቀውም ማለት እዩ። ስለዚ ብደረጃ ኣፍሪካ ጥራሕ እውን ዘይኮነ ብደረጃ ዓለማዊ መድረኻት ዝተፈላለየ ዓወታት ዘመዝግቡ ተቀዳድምቲ ዝጠርነፈት ሃገራዊት ጋንታ ኢና ንፅበ። ስለዚ ኣብዚ ዓመት እዚ ኣብ ዝተኻየደ ናይ ዩሲኣይ ናይ ፅርግያ ውድድር ከተማ ሞንትሪያል ሃገራዊት ጋንታ ተሳቲፋ ነይራ። ኣብ ስታፌ እዚ ክንከየድ ከለና ንምንታይ ዓይነት ስታፌና ተሳቲፍና? ዓላማና እንታይ ነይሩ? ብኸመይ ኢና ተዳሊና ከይድና?
1: ፅቡቅ። ምናልባት ኣብዚ ናይ ዓለም ናይ ቅድድ ምሽክለታ ውድድር ክትሳተፍ ከለካ ኣብ ዓለም ብዘለካ ደረጃ ኢካ ትሳተፍ። ኩለን ሃገራት ኣብኡ ዝሳተፋ ደረጃን እዩ ዝውስን። ኤርትራ ብቲ ዝነበራት ደረጃ ድማ ኣብ ዝሓለፈ ዓመት መበል 21 ስለ ዝነበረት ብ4 ተቀዳደምቲ ኣብቲ ኤሊት ክትፃወት፣ ኣብቲ ኣንደር 20 ከዓ ብ5፣ ኣብቲ ናይ ደቂ ኣንስትዮ ኢንጂነሪንግ ግን ከ2 ቲሊሚት ኣለዉናቱ ብኦም ዝኸዱ። ምናልባት መርሃዊ ቻምፒዮን ኣፍሪቃ ቢሉ ስለ ዝነበረ መርሃዊ ከም ነፃ ዕድል ተዋሂቦ ኣትዩ። ተን ቀዳሞት ዝበሃላ ኣብ ዓለም ካልኣይ ክሳብ ሻድሻይ ዘለዋ ግን ትብዝሒ ይውስኽ ካብ 10 ከምኡ እንዳበለት ደረጃ ናይቶም ተቀዳደምቲ ናይተን ሃገራት እንተርእዩ ቁፅሪ ናይ ተቀዳደምቲ ይበዝሕ። ስለዚ ሃገራዊት ጋንታ ነዚ ናይ ዓለም ውድድር ኣብቲ ናይ ኤሊት ክትኣቱ ከላ ብ5 ተቀዳደምቲ ተፈቂዱላ ብ5 እናተበጊስና ኣጋጣሚ ኮይኑ እዞም 5 ምስ ተበገስናዮም እቶም 2 ብናይ ቪዛ ምክንያት ቪዛ ክሰልጦም ስለ ዘይከኣለ ብ3 ጥራይና ተሳቲፍና። እዚ ምስቲ ናይ ካናዳ ኩነታት ንዖም ዝምልከት ኸውን ናይ ቪዛ ስለ ዘይሰለጦም ጥራዮም ተሪፎም። ኣብቲ ናይ ኣንደር 20 ተሪእና እውን ብ3 ክንሳተፍ መዲብና። ኣብዚ እውን ያፌት ሙልጌታ ኣብ ዩሲኣይ ነይሩ ዩሲኣይ ክገብሩሉ ይኽኣሉን ንዓዱ ተመሊሱ ምልክያስ ማእኸለ ከዓ ቪዛ ይረኸበን ውድድር ምስ ወዳእና ከዓ እቲ ኤምባሲ ካናዳ ሽዑ ሂቦ። ስለዚ ንምንታይ ኢና ንሳተፍ ንዝብል ሕቶ ንኽልቲኡ ኢና ንኸይድ ንሕና። ቅድም እቲ ዘለና ብቕዓት ተረእዩ ትዕድል ዝዋሃበና ዘሎ ብዓለም ደረጃ ዝኾነ ሃገር መፂኡ 5 ኮእትዮ 4 ኮእትዮ ለ ዘእትዎ ይኮነን። ካልኣይ ምስታፍ ኣብቲ ናይ ዓለም ውድድር እውን ብቐሊል ዝረአ ይኮነን። ዝኾነት ናይ ኣፍሪቃ ክንደየን ዝኣትዋ ኢልና እንተዳ ርእናየን ዋላ ትበዝሐን ልዕለና የለን። ኣብቲ ናይ ዓለም ውድድር ክንዕወት ዲና ንኸይድ ተልና ከዓ ክልቲኡ ዎ ክንዕወት ከዓ ንኸይድ ክንዕወት ንኸይድ። ኣጋጣሚ ግን ዝብሎ ዘለኹ ሕጂ ቅርፂ መሬት ውስን እዩ። እቶም ዘለዉና ተቀዳደምቲ ብዓቐብ ድዮም ክጎዩ ኣብ ቁልቁል ድዮም ናይ ጎላጉል ድዮም ኣብኡ ምምራፅ ኣለዎ። ምናልባት ንሕና ቶም ዘለዉና ዓበይቲ ፕሮፌሽናል ብቕዓት ዘለዎም ተቀዳደምቲ ኢና ንመርፅ። ካብዞም ዝመረፅናዮም ከዓ እቶም 2 ኣገደስቲ ዝበሃሉ ምስቶም 5 ተዝኾኑ ዕድል መሃለወና ይብል ብዝኾነ ግን ተዓወት እንደለየና ንኽንዕወት ከዒና ንኸይድ እቲ ኩሉ መንግስቲ ዝበና ባጀት እውን ንኽንዕወት ንኽሰርሓሉ እዩ እምበር ንምስታፍ ጥራይ እውን ኣይኮነን። ግን ኣብ ውሽጢ እቲ ውድድር ምስኣተኻ ዘጋጥሙ ጋጣሚታት ስለ ዘለዉ ምስ ናይ ቪዛ ፀገም እቶም ተቐዳደምቲ ናብ ሰለስተ ወሪዶም እቶም ሰለስተ ከዓ እቲ ዝረኣናይ ውፅኢት ተመዝጊቡ ስለዚ በዚ ተረኣናየ ዝሓሸ ይመስለኒ።
0: ኣቶ ምስግና ናባሃ ክሰግር ሃገራዊት ጋንታ ኤርትራ ከምዚ ክትቀፀንሐ ቀሊል ስም የብላን። ኣብኡ ክሳተፉ ዝምረፁ ተቀዳድምትና እውን ብደረጃ ዓለም ስም ዘለዎም ብደረጃ ኣፍሪቃ ውን ዝተፈላለዩ ዓወታት ዘመዝግቡ ልሉያት ተቀዳድምቲ እዮም ዘለውና። ዝኾነ ግጥምካ ዝኾነት ጋንታ ከዓ ክትዕወት ኢለያ ትኸይድ። ስለዚ ሃገራዊት ጋንታ ቅድድም ምሽክለታ ኤርትራ ቅድመም ዘለዋት ትገብሮ እንታይ እዩ ዓወት ንክትረክብ?
2: ከምዚ ክትገልፆ ዝፀናሕኻ ሻምፒዮን ዓለም ቀሊል ፀወታ ኣይኮነን። ናይ ዓለም ሙሉእ ዳርጋ ኩሎም ተቐዳድምቲ ንኽሳተፎ ዝሃርፎ ውድድር እዩ። ሕጂ ናብኡ ዝኣት ተቐዳድምቲ ካብ ላዕሊ ስጋብ ታሕቲ ኢልና ክንጠምቶም ንኽእል ኢና። ማለት ልዕሊ 210 ሃገራት ኣባል ዩሲኣይ ዝኾነ ናብዚ ውድድር እዚ ንኽሳተፋ ኢለነን መደብ ዝገብራ ግን ከምዚ ክጥቀስ ፀንሐ ከዓ ደረጃ ካ እዩ ብዙሕ ተቐዳድምቲ ዝውስኖ ኮታ ትረኽቦስ ኩሉ ግዜ ኣብቲ ዓመት ሙሉእ ዘዋህለልካዮ ነጥቢ ክንዲ ነቲ ተሳትፎካ ንኸተዕብየካ እቲ መጀመርያ ትገብሮ ምድላው ማለት እዩ። ሕጂ ሃገራዊ ፌደሬሽን እቲ መጀመርያ ዝገብሮ ምድላው እንታይ እዩ ተዳኢልና ካብ ካላንደር ጀሚርካ ምድላው ናይ ውሽጢ ሃገር ኣለዎ ናይ ኣህጉራዊ ውድድር ኣለዎ ሓደ ካብኡ እዚ ሻምፒዮን ዓለም እዩ። ሕጂ ንሻምፒዮን ዓለም ክትሳተፎ ትኾንካ መጀመርያ ነጥቢ እውን ክተዋህልል ኣለካ። ስለዚ እዚ ነጥቢ ዝዋህለል ኣብ ዝተፈላለዩ ኣህጉራዊ ውድድራት ተሳቲፉ ብሃገራዊት ጋንታ ኣሎ እቶም ናትካ ፕሮፌሽናል ተቀዳድምቲ ዝእክብዎ ነጥብታት እውን ተደሚሩ ነታ ሃገር ዘስርዓ ታርታ ናይ ዩሲኣይ ድሕሪ ብዙሕ ናይ ተሳተፍቲ ኮታ ኣብቲ ናይ ወርል ሻምፒዮን የፍልጠካ ማለት እዩ። ስለዚ ብኡ ምክንያት እቲ ተሳትፎና ብዙሕ ዝበለ እዩ ካብ ሃገራት ኣፍሪቃ እንተዳሪእናዮ ኣብ ድሕሪኡ ከም ካልኣይ ደረጃ ትሪኦ ሽዑ እቲ ምስታፍካ ኣብ ሒዝካ ካብ ሃለካ ብብዝሒ ኣብኡ ክክንደይ ደረጃ ተመዝግብ ወይ ክንደይ ደረጃ ክትወፅእ ዝብል ድሕሪኡ ዘሎ ዝስራዕ መደብ እዩ ማለት እዩ። ኣብዚ ሕጂ ብፍላይ እዚ ሻምፒዮን ዓለም ኣብዚ ዝሓለፈ 6-7 ዓመታት ተራርእናዮ ዳርጋ ፕሮፌሽናልስ እንዳብዛሕና ስለ ዝኽና እቶም ዝበዝሑ ዝሳተፉ ፕሮፌሽናልስ እዮም ዳርጋ ሚኢት ካብ ሚኢት እውን ክንብል ንኽእል ኢና ማለት እዩ። ሓደ ሓደ ግዜ ናይ ውሽጢ ሃገር ዝሳተፉ ኣብ ጂኒየር ኣብ ደቂ ኣንስትዮ ገለ ኣሎ ግን ብሓፍሻ ብፍላይ ኣብቲ ናይ ዓበይትን ተርእናዮ ናይ ትሕቲ 23 ተርእናዮ ዓመት ሙሉእ ኣብ ደገ ዝፃወቱ ተቐዳድምትና ስለ ዘለዉ እቲ ናቶም ብቕዓት እውን ቀሊል ስለ ዘይኮነ ንዓቶም ሒዘ እቲ ሃገራዊት ጋንታ ትወፍር። ስለዚ እቲ ምድላው እቲ ሃገራዊ ፌደሬሽን ዝገብሮ ምድላው ክልተ ዓይነት ምድላው ኣሎ። እቲ ሓደ ሎጂስቲካዊ ምምሕዳራዊ ኩሉ ፋይናንሳዊ ዝበሃል ምድላዋት ኣሎ። እቲ ካልኻት ቴክኒካዊ ምድላዋት እዩ። ሕጂ እቲ ቴክኒካዊ ምድላዋት ዝበሃል ተቐዳድምቲ ዝገብርዎ ምድላው ምስ ስልጣኒ ተመሪሖም ዝገብርዎ ክኸውን እንከሎ እቲ ምምሕዳራዊ ፋይናንሳዊ ሎጂስቲካዊ ኩሉ ዝሳለጥካ እቲ ሃገራዊ ፌደሬሽን ከዓ የካይዶ ማለት እዩ። ስለዚ እዚ ካብ ዝሓለፈ ዓመት ሒዝና እቲ ምድላዋትና ካብ ጥሪ 2026 ጀሚርና እቲ ምድላዋትና እውን ጀሚርና ኢና። ምክንያቱ እቲ ዘለና ኮታ ዘሳትፈና ዳርጋ እንዳተፈልጠ ስለ ዝኸደ እቲ ምድላዋትና እውን ብኡ መንፅር ቀስ ብቀስ እናበለ እቲ ናብቲ ቦታ ከይድካ ንክትወዳድር ኩሉ ዘኽእለካ ትገብር ኢኻ ማለት እዩ። ቀሊል ባጀት እውን ኣይውድእን እዩ። ቀሊል ስራሕ እውን ኣይኮነን፣ ኣዝዩ ዓብ ስራሕ እዩ። ብኡ መንፅር ሕጂ ከምዚ ክጥቀስ ፀንሐ እቲ ብዙሕ ኮታና ቀሊል ኣይነበረን። እቲ ዝከኣለና ከዓ ጌርና ንብል ብወገና ሃገራዊ ፌደሬሽን ስቲ ዝከኣሎ ገይሩ እቲ ባጀቱ ሒሱ ኣብ ሒስዎ እዩ ንተቐዳድምቲ እውን ፀዊዑ ኣብዚ ቅድሚ ሻምፒዮን ኤርትራ ዝነበረ ነቲ ተሳትፎኦምን ድልውነቶምን ከመይ ከም ዘሎ ኣዘራሪቡ ኩሉ እውን ምስኣቶም ተመኻኺሩ ተዘራሪቡ ብዙሕ ነገር ገይሩ ኣብኡ ከለና እውን ትኺልና ይኮናን ተሳቲፍና ምስ ተቐዳድምትና ዝተራኺብና ኢና ማለት እየ። ኣብዚ ንሻምፒዮን ኤርትራ ኢሎም ክመፁ ከለዉ ሻምፒዮን ዓለም ዝፅበዮም ዘሎ ክዳለውሉ ከም ዘለዎም ኣቐዲሞም ሕበር እዮም። ግን መሊሶም ከዓ ኣብዚ ብኣካል ተረኺቡ እውን ሃገራዊ ፌደሬሽን ንረኽቦም እዩ፣ ኮሚሽን እውን ንረኽቦም እዩ። እዚታት እውን ትክግበር ዘለዎ ሓደ ኮንካ ምእንታን ክሰርሕ ኣሎ ማለት እዩ። ብኡ መንፅር እዚ ስራሓት ተኻይዱ ናይ ቪዛ ስራሓት እውን ኩሉ ትዝከኣል ተገይሩ እቶም ክሳተፉ ዝኽእሉ ከዓ ነፍታ ቦታ ውድድር በፂሕና ኢና ማለት እዩ። ከምዚ ክጠቕሶ ፀንሐ ተመስገን ከዓ እቲ ናይ ቪዛ ምድላው እቶም ኣብ ውሽጢ ሃገር ዘለና ናብ ካልእ ሃገር ከይድካ ትገብሮ ናይ ቪዛ ኣፕሊኬሽን ሰንተር ምስላጥ ስለ ዘሎ በዚ ጌርካ ትኸደሎ እቶም ኣብ ኤሮጳ ዘለዉ ካ በብመንገዶም ኣብቲ ከባቢኦም ዘሎ ክገብሩ እቲ ሲኣይ እውን ዕድል ስለ ዝሃበ ውድድሮም እንዳካየዱ እቲ ቪዛኦም ከሳልጡ እውን ስራሕ ስለ ዝቐለለ ስለ ዝነበረ ኮይኑ ብኡ መሰረት ዝሰለጦም ብዙሓት ኣለዉ። እቶም ገለገለ ደይሰለጦም ከዓ እቲ ናይቲ ናይ ካናዳ ኢሚግሬሽን ፀገም እዩ።
0: ንምለሶ ኢና ፀቢቕና ነቲ ናይ ቪዛ ጉዳያቶም ስግና ምናልባት ከምዚ ክትጠቕሶ ዝሰናዕኻ ዓይነት ምድላዋት እንተዳእ ተገይሩ እቲ ውፅኢቱ ከመይ ነበረ? ምልስ ኢልና ንድሕሪት ዓመታት ተዳ ርኢና ኣብ ዝተፈላለዩ መድረኻት ዝዕወቱ ተፃወት ኣለዉ ናይ ከምዚ ክትብሎ ዝፅናዕኻ ውን ስሙያትን ብቑዓትን ፕሮፌሽናል ተቐዳድምትን ኢና ንሳትፍ ዘለና ኣብታ ሃገራዊት ጋንታ። ስለዚ ብደረጃ ዓወት ከመይ ኣለና ሞ ትብል ትብሉ ከም ሃገራዊ ፌደሬሽን ነቲ ዝካየድ ዘሎ ምድላዋት ብምግምጋም ኣብ ዓወት የብፅሓና ኣሎ ዶ ትብሉ?
2: ሕጂ እንታይ እዩ ሻምፒዮን ዓለም ናይ ሓደ መዓልቲ ውድድር እዩ። ናይ ሓደ መዓልቲ ውድድር ከዓ 200 ተቐዳድምቲ ክወዳደሩን ሓደ ሰብ ይዕወተላ ተቐዳማይ ምናልባት ቶም ሰለስተ ከዓ ቀዳማይ ካልኣይ ሳልሳይ ስጋብ 10ራይ እውን ፅቡቅ ሪዛልት ኢልካ ትሕዞ ስጋብ 20 እውን ትሕዞ ትኸውን። ግደፍ ዶ ንሕና ሲ ሃገራዊት ጋንታ ፖርቱጋል ሲ እቶም 213 ምስ ወሰዱ ስጋዕ ሕጂ ደጊሞም ኣይፈልጡን እዮም ዋላ ካልኦት ሃገራት እውን ማለት እየ። ሕጂ እቲ ንክትዕወተሉ ዘሎ ተኽእሎ ኣዝዩ ፀቢብ እዩ። ንውሕ ዝበለ ከምዚ ቱር እንተትኸውን ሕጂ እቲ ሎም መዓልቲ ዘምፀኻዮ ንፅባሕ እናመሓሽካዮ ኣብ ተፃዋርነት ተጥርዮ ዓወት ዝያዳ ዝበለፀ እድል በካ እዩ ክንብል ንክእል። ንሓንቲ ዓመትን ሓንቲ ውድድርን ግን ኣዝዩ ፀቢብ እዩ ንክትዕወት ማለት እዩ። ግን ንክትዕወት ኢልካ ኩሉ ግዜ ትገብሮ ምድላው ግን ቀሊል ኣይከውን። ሕጂ ኣብቲ ደረጃና እንተርኢናዮ ምናልባት እቶም ዘለና ተፃወቲ ፕሮፌሽናል ብናተይ ክሪኦ ከለኹ ማለት እየ ነናቶም ስፔሻላይዜሽን ካ እንዳጥረዩ ከይዶም እዮም። ኣዝና እውን እናተረቃቕና ንኸይድ ኣለና። ሕጂ ናይ ቮላታ እንተኮይኖም ኣብታ ቮላታ ጥራሕ ዘለዎ ዝጥዕሞም ዝያዳ ደረጃ ዘምፁ ኣለዉና። ናይ መንገዲ ኣለዉ፣ ናይ ዓቐብ ኣለዉ፣ እፋልለ ሕጂ ብመንፅር እዚ እንተዳ ርኢናዮ ኣብዚ ዝፀናሕናዮ ውድድር በዓልናትና የለን ኣማኒኤል ነሮም እንተትኾኑ ርግፀኛ ገለ ደረጃስ መምፁ ኢለ ሓስብ።
0: ከናብ ሳምሶን ክንሰግር ኢና ብዛዕባ እዚ። ኣቶ ሳምሶን ኣብዚ ዓመት እዚ ዝተካየደ ሻምፒዮን ቅድድም ሽክለታ ዓለም ብኣካል ኣብ ኔርካ ኢኻ። ስለዚ ሃገራዊት ጋንታ ቅድድም ሽክለታ ኤርትራ ምስ ዘለበረ ዓቕምን ዝነበረ ምድላዋትን ኣባይታ ዝተኸስተ ኩነትን ከመይ ትግምግሙ? እንታይ ዓይነት ምድላዋት ይኹም ከጌርኩም ኣትኹም ናብዚ ውድድር?
3: ሓራይ የቐነለ መጀመርያ ኣብዚ ናይ ሎሚ ዓመት ዝተካየደ ናይ ሞንትሪያል ናይ ዓለም ሻምፒዮን ብዝያዳ ብቶም ዓበይቲ ኢና ንጠቕሶም ተቐዳድምቲ ኩሉ ግዜ ከምዚ ክጥቀስ ፀንሐ ዓመት ሙሉእ ሲ ኣብ ገጋንታታቶም ኮይኖም እዮም ውድድራቶም ዘካይዱ ማለት እዩ። ኣብዚ ዓዲ መፂኦም ዝገብሮም ድላዋታ ምናልባት ኣዝዩ ሓፂር እዩ። ስለዚ ኩላቶም ኣብ ዓለም ሙሉእ ዘለዉ ተቐዳድምቲ ድማ ኣብ ዝተፈላለዩ ጋንታታት ዘለዉ ከምኡ እዮም ማለት እዩ። በቢ ጋንታታቶም ኮይኖም እቲ ነናቶም ክዕወትሉ ዝኽእሉ ቦታ ክድምዕሉ ዝኽእሉ ቦታ ድማ ተዳልዮም ናብዚ ወርል ሻምፒዮን ወይ ዚ ናይ ዓለም ሻምፒዮን ኢልና ንጠቕሶ ናብኡ ይመፁ ማለት እዩ። ስለዚ ኣካል ናይዚ ስለ ዝኾኑ ከዓ ተቐዳድምትና ኣብ ዝተፈላለየ ናይ ዓለም ውድድራት ቀኒሞ ምስ ጋንታታቶም ነዚ ውድድር እዚ እውን ንክሳተፉ በቲ ሒዞሞ ድመፁ ቁመዳ ቁመና ኣብ ዝተፈላለየ ዙራት ኹን ናይ ከተማ ኹን ኢልና ንጠቕሶ ዓበይቲ ውድድራት ክወዳደሩ ብምቕና እዮም ናብዚ ውድድር እዚ ድመፁ ማለት እዮም። ምናልባት ኣብ ውሽጢ ዓዲ መንፂኦም ዝገብርዎ ምድላዋት ዳርጋ የለን ተበና እውን ምግናን ኣይኮነን ዳርጋ ኩላቶም እቶም ፕሮፌሽናል ዓበይቲ ኢልና ንጠቕሶም እውን ከምኡ እዮም ማለት እዩ። ስለዚ በዚ መሰረት እዚ ከምዚ ክጥቀስ ፀንሐቶም ዓበይቲ ተቐዳድምቲ ናይ መርሃዊ ናይ ኣፍሪካ ሻምፒዮን ወሲካ ወይ ዚ ኮንቲኔንታል ተባሂሉ ዝፅዋዕ ሓምሻይ ተወሲኹ ብሓሙሽተ ኢና ኣቲና ማለት እዩ።

0: እዩ። ስለዚ ብዝያዳቲ ክጥቀስ ከም ዝፀንሐ እቶም ሰለስተ ጥራሕ እዮም ነዚ ቪዛ ስለ ዝነበሩ ማእትዮም ኣማንኤልን ናትናኤልን ግን ናብዚ ውድድር እዚ ክርኩብ ይካኣሉን ብሰንኪቲ ናይ ቪዛ ምድንዋይ ማለት እዩ። ስለዚ እቶም ዳኣቶ ተቀደምቲ ምናልባት ኣብ ሄኖክ ሙሉ ብርሃን ብናይ ቦልታ ናይ ስፔኛ ዙር ፀኒሑ እዩ ናብዚ ውድድር ዝመፅ እዩ። ዝያዳ ምድለዋት እውን ነሩ ወይ ለኣ ንክጠቅስ ይኽእል ናይ ሄኖክ ማለት እዩ። መርሃቡ ናብ ተፈላለየ ምስጋንቱ ፀኒሑ ቢንያም እውን ከም ንፈልጦ ማለት እዩ። ዝበዝሐ ብክላሲክ ተባሂሉ ዝፅዋዕ ናይ ከተማ ውድድራት እዩ ክወዳደር ቀኒ ቢንያም። ስለዚ ብሓፈሻ ግን እቲ ፕሮፋይል ተባሂሉ ወይቲ መወዳደሪ ቅርፂ ናይቲ ቦታ ዝግለፅ ግን ንቢንያም ዝኸውን ቦታ ኣይነበረን። ብዝያዳ በዓል ሄኖክ ካብዞም ሰለስተ የጠቅስ ዘለኹ ማለት እዩ። ካብዞም ዳኣቶ ብካልኣይ ደረጃ ድማ ንመርሃዊ እዮም ማለት እዩ። ኣማኒኤልን ናትናኤልን ነሮም ተዝኾኑ ድማ ብዝያዳ ንዓቶም ኣርባሕ ምኾኖ ሞ ከምዚ ክትቀስ ፀናሐ እውን ሳቶም ምናልባት ከምዚ ክትጠቕሶ ፀናሕካ ክንዕወዲና ክንሳተፍ ትብሎ ዝበዝሕ ግዜ ኣዝዩ ከቢድ ወርሉ ቻምፒዮን ኣብ ቶፕ 10 ትፅበይ ኣብ ቶፕ 20 ቶፕ 30 ትፅበይ ኢኻ ማለት እዩ። እዞም ተቃደምቲ እዚኣቶም ምናልባት እንተዝህሉ ነይሮም ዝያዳ ካብቶም ብሉፃት 20-10 ወይ 30 ማእተዉ ነይሮም ማለት እዩ። ብዝኾነ ግን እቶም ዝነበሩ ተቃደምቲ ብዝያዳ ቢንያም ንዕኦም ክሕግዝ ኢሉ ይመፅ እዩ። ኣብቲ ውድር ከም ዝረኣና ድማ ክሳብቲ ዘሎ መርኣይ ብዝያዳ በዓል ሄኖክ በዓል እዚ ኣማኒኤል ናትናኤል እንተዝህሉ ነይሮም ብዝያዳ ተወሳኺ ካልእ ስራሕ እውን መሓገዘ ነይሩ ቢንያም። እቲ ናታቶም ምትራፍ ክልቲኦም መሰራ ገፀ ግን ምናልባት ኣርኤዶ ሓይሽ ቁርብታ ናይ ማልያ ጋንታ ሳብቲ ፀወታ መጀመርያ ሃዲመ ፅቡቅ ፀወታ ርኤዶ እንተኸድኩ ዶ ሓይሽ ዝብል እናተራርኢና ኣብቲ ቅድሚ ፀወታ ምእታውና ማለት እዩ። ስለዚ ከም ካልኣይ እውን መርሃዊ ቅዱስ ከምኡ መዲምና እዩ ማለት እዩ። ከምዚ ዝረአናዮ ድማ ናይ ሄኖግን ናይ ቢንያምን ኣጋጢማ ማለት እዩ። ክሳብቲ 130 ገለ ኪሎ ሜትር ኣቢሎም ክሳብቲ ኣብቲ ዙር ናይ ከተማ ኣብቲ ጅሮ ክሳብ ዳኣት እውን ነታ ግሩፖ ቀሊሶማ እዩ ማለት። ስለዚ ብሓፈሻ ሳቶም ኦልሬዲ ወይ ክውድኡ ምኳኖም ክወርዱ ምኳኖም ርዳእካ ማለት እዩ። መርሃዊ ጥራሕ ምሳ ግሩፖ መፅ ማለት እዩ። ስለዚ ብሓፈሻ ክትሪኦ ከለካ ታጋንታ ምልእቲ ነበረትን ምስ ተፀበናዮ ውፅኢት እውን ከምቲ ንደልዮ ንሕና ውፅኢት ረኪብና ኢልና ኣይንኣመንን። ዝያዳ ስራሕ እውን ብሕጂ ከምዝፅበየና ተኣምን ማለት እዩ። ዋላ ሽሕ ግዜ ፕሮፌሽናል ዝኾኑ ዋላ እቲ ኣብ ተፈላለየ ውድድራት ግን ወርልድ ቻምፒዮን ከዓ ኣዝዩ ከቢድ እዩ። ብዝያዳ ኣብ ጋንታታቶም እዮም ተዳልዮም ክመፁ ዘለዎም ማለት እዩ። ስለዚ እቶም ክልተ ተቃደምቲ ብፍላይ ኣማኒኤልን ናትናኤልን ተዝህልዎ ግን ንዓቶም ምስኦም ዝኸይድ ቅዲ ፃወታ ተፃዊትና ኣትሊስት ከምዚ ዝበልክዎ ንውፅኢትን ንደረጃን ዝኸውን ውድድር ካየድና ነርና ማለት እዩ። ካልእ ኣብቲ ናይ ትሕቲ 23 ብናሆም ኤፍሬም ብሓደ ኢና ተሳቲፍና ናይ ሚልክያስ ማእከልን ናይ ያፌት ምልጌታን እቲ ቪዛ እውን ኣይሰለጦም እናተቱም ማለት ድ ደንጉሞም። ስለዚ እውን ብሓደ ተቃዳዳማ ኢና ኣቲና እሱውን ከም ዝረኣናዮ ተን ኣቕሙ ዘፍቅዶ ውድድራት ጥራሕ ገይሩ ተኣልዩ ማለት እዩ። ስለዚ ኣብዚ ናይ ትሕቲ 23 እውን እቲ ውፅኢት ምናልባት ዋላ ብሓደ ተቃዳማይ ከም ምኳን እቲ ሞራሊቲ ይኹን እቲ መንታሊቲ ቁርብ ይትንክፈካ ኢቲ ስነ ኣእምራዊ ይኹን ዋላ እቲ ኣብ ሞራል። ስለዚ ብሓፈሻ ግን ሓደ ብምዃኑ ዳርጋ እቲ ኣካል እውን ተወዳዳርነት ወይ ውፅኢት ኣምፅናልና ክንዛረባ ይንኽእል ኢና ማለት እዩ። ኣብ ጉዳይ ደቂ ኣንስትዮ ኣብተን ዓበይቲ ድማ ሞናዲዛ እያ ተሳቲፋ ማለት እዩ። ናይ መጀመርያ ተመኩራ እዩ ኣብቶም ዓበይቲ ደቂ ኣንስትዮ። ስለዚ እሳውን ኣብ ጋንታ ኮይና እቲ ምድላዋት ከተካየድ ፀኒሓ ከምቲ ናይ መጀመርያ ተመኩራ ብዳሓን ኢልካ እቲ ተረኸበ ውፅኢት ዓቕሚ ነብሳ ገይራ ክንብል ንኽእል ኢና ማለት እዩ። ብሓፈሻ ግን እቲ ዝተርፍ ብዙሕ ምዃኑ ብሓፈሻ ክንግምግም ንኽእል ኢና ኣብ ኩሉ ማለት እዩ። ምናልባት ንዓወት ወይ ንደረጃ እቲ ዝቐረበ ናህና ኢልና ክንጠቕሶ ንኽእል ብፍላይ ቶም ዓበይቲ ኢልና ንጠቕሶ እቲ ዝያዳ ጎላጉል ዝበዝሖ ውድድር እንተትኸውን ብሓደ ብቢንያም ከም በዓል ናትናኤል ጌርካ ነቲ ውድድር እውን ኣብ ቶፕ 3 ድዩ ወይ ኣብቶም ቀዳሞት ሰለስተ ድዩ ኣብ ቀዳሞት 10 ተኣተወሉ መገዲ ክትስዕር ትኽእል ኢኻ። ስለዚ እቲ ክንዕወተሉ ንኽእል እቲ ዝሓፀረ ኣብ ጎላጉል ይሓይሽ ምስ ዘለውና ተቃደምቲ ትሕሶ ብምርኣይ ማለት እዩ። ኣብ ዓቕበት ዝበዝሖ ግን እቶም ዘለዉ ናቶም ዝርከቦም ኣማኒኤል ናትናኤል ሄኖክ ብራብዓይ ደረጃ እውን መርሃዊ ቅዱስ ኢካ ትብሎም ግን ምስም ናይ ዓቕበት ኣብ ሰዓት ዘለዎ ናይ ዓለምና ርኢናይ ማለና ኣበይ ደረጃ በፂሖም ኣለዉ ምስኦም ብምንፃር ግን ቁሩብ ዝተርፎም ውን ኣሎ ኢልካ ጠቅስ ቕል ኣብቲ ናይ ጎላጉልን ዝሓሸ ውፅኢት ከነምፅእ ንኽእለሉ ባይታ ወይ ውድድር ንተረኽበ ኢለ ኣነ ይኣምን።
1: ፅቡቅ ኣቶ ሳምሶን፣ ምናልባት ዓይነት ፀወታ ኣብ ግምት ብምእታው ምድላዋት ይግበር፣ ኣሰልጣኒ ይመርፅ ወይ ዝምልከቶ ኣካል ይመርፅ። ስለዚ ኣብ ሃገራዊት ጋንታ ኣብ ምምራፅ ንኽተሎ ሜላ እንታይ እዩ? ከመይ ጌርና ኢና ንመርፅ ዘለና? ኣመራርፃ ንኸ ከመይ ኣሎ ትብል ንኣሽቱ ካልኦት ዝስዕብ ወለዶ

0: ብዘሳትፍ መንገዲ ኸ ንከታተሎ ዶ ወይ ንሰርሓሉ ዶ ኣለና። ስለዚ ኣብ ምዕዋቱ ኸ ስታይ ፅልዋት እንተራን ኣለዎ
1: ዋ ሕጂ እቲ ናይ ዓለም ሻምፒዮን ኢልና ክንጠቅስ ዘለና ቀሊል ፀወታ ይኮኑ ኣዝዩ ከቢድ እዩ ኣብ ኩሉ ተን ደረጃታት ማለት እዩ ኣብቶም ናይ መንእሰያት ንበሎ ኣብቶም ንኣሹ ኢልና ክንጠቕሶም ንኽእል ወይ ጂኒዮር ኢሎም ዝጥቀሱ ኣብቶም ትሕቲ 23 ደቂ ኣንስትዮን ደቂ ተባዕትዮን ኣብቶም ዓበይቲ ደቂ ኣንስትዮን ደቂ ተባዕትዮን። ስለዚ ብሓፈሻ እንታይ እዩ ኣብቲ ናይ ውሽጢ ብታሕቲ ኣብ ውሽጢ ሃገር ይስራሓሉ እዩ። ብፍላይ ኣብቶም ዓበይቲ ተቓዳድምቲ ወይ ኤሊት ኢልና ንጠቕሶ ልዕሊ ዞም ኣብ ደገ ዝፃወቱ ዓበይቲ ፕሮፌሽናል ተቓዳድምቲ ልዕሊኦም ካብ ውሽጢ ዓዲ ከተምፅእ ቅሩብ የሸግረካ እዩ ማለት እዩ ዋላ ኣብ ብቕዓት ምክንያቱ ብብዙሕ ተመክሮ ኣብ ውሽጢ ዓዲ ዝገብሩ ካብ ልዕሊ 170 ኪሎ ሜትር ንላዕሊ ይገብሩ እኒኦም እዚ 270 ሞከዓ ምስ ከመይ ዓይነት ተቓዳድምቲ ትገጥም ኣለካ። ስለዚ ዞም ናይ ውሽጢ ዓዲ ነቲ ውድድር ንክውድኦ ወይ ኣብ ውፅኢት ንክመፁ ኢልካ ክትዛረብ የሸግሪ ብዝሓሸ መልክዕ ግን ቶም ኣብ ደገ ደለዉ ተቓዳድምትና ኣብ ዝተፈላለዩ ውድድራት ስለ ዝሳተፉ ንዕኦም ንኽተሳትፍ ጥራሕቲ ምርጫ እምበር ኣብ ውሽጢ ዓዲ ብፍላይ ቶም ዓበይቲ ተቓዳድምቲ ኤሊት ኢና ንጠቕሶም ሓያላት ተቓዳድምቲ ኣዝዮም እንተዝህሉ ምናልባት ኣብዚ ናይ ሎሚ ዓመት ኹን ዋላ ዚ ናይ ዓሚ ዝገበርናዮ ዚ ናይ ዓለም ሻምፒዮን ንቪድያም እውን ከተሳትፎ ኣይትኽእልን። ምክንያቱ እቲ ናቱ መወዳደር ቦታ ንቪድያም ዝኾነ ኣይኮነን ካብ ውሽጢ ዓዲ ሒዝካ ትመፅእ ማለት እዩ። ግን ቶም ዝርከቦም ቶም ዘለዎን ኣሶም ስለ ዝኾኑ ንፈትካ ፀሊእካ ብኦም ትኸይድ ማለት እዩ። እሶም እዮም ቶም ሕጂ ንኣብነት ቢንያም ዋላ ሽሕ ግዜ ኣብ ጎላጎል ዝዓብለሎ ይተዓወት ኣብ ዓቕበት እውን ናብ ውሽጢ ዓዲ ዘለዎ ዶ ኣይ ማሓሽ እንትብል ሞ ግን ልዕሊ ቢንያም ዋላ ዓቐበት ዘለዎን ልዕሊ ቢንያም ዝሕሹ ተቓደምቲ ክትረክብ ስለዘይ ትኽእል ኢኻ ንቢንያም ከይፈተካ ትእትዎ ማለት እዩ። እዚ እውን ነቲ ኩሉ ሰብ ክበርሃሉ ዘለዎ ማለት እዩ። ስለዚ እዚ ኣብቶም ዓበይቲ ኢና ማለት እዩ። ኣብቶም ናይ መንእሰያት በሎ ኣብቶም ናይቶም ወይ ንኣሹ ኢልና ንጠቕሶም ጁኒየር ተባሂሎም ጥቀሱ ግን ዝበዝሕ ግዜ ዳርጋ ኸ ውሽጢ ዓዲ እዮም ዝኸዱ ድሓሸ ውፅኢት ድማ የምፅኦም ኣብ ተፈላለዩ እዋናት ናኦም ኤፍሬም እውን ናይ ትማሊ ኣብነት ኣሎ ናይ ሩዋንዳ ዘምፆ ማለት እዩ። ኣብ ደቂ ኣንስትዮ እውን ተመሳሳሊ ብከምኡ ማለት እዩ። ምናልባት ኣብ ደቂ ኣንስትዮ እቲ ናይ ፕሮፌሽናል ደረጃ ቅሩብ ዶንጊና ኣለና ሓንቲ ሞናሊዛ ጥራያ ከዳ ነ ደላ ማለት እዩ። ብዝያዳ ካልእ ንድሕሪ ወሲኽና ግን ምስን ደቂ ኣንስትዮ ዓበይቲ ተቐዳድምቲ እውን ተወዳደርነት ከርእያ ዝኽእላሉ ኣብነት የለን። ግን ኣዝዩ ናብ ደቂ ኣንስትዮ ዶንጊና ዘለና ኮይኑ እዩ ይረአየኒ ብፍላይ ናብ ፕሮፌሽናል ኣብ ምስጋር። እዚ ድማ ካብ ውሽጢ ሃገርካ ብርትዕኻ ዝያዳ ዝምድናታት ብደገ ፈጢርካ ዕድላት ኣብ ደገ ዝወዳደረሉ ኩነታት ፈጢርካ ብጋንታታት ተጠሚተን ኣብ ፕሮፌሽናል ጋንታ ዝፅዋዕሉ መገዲ እንድሕር ፈጢርካ ዝያዳ ተን ደቂ ኣንስትዮ እውን ከዓብያ ይኽእላ ማለት እዩ። ስለዚ ዝመስል እቲ ናተይ ሓሳባት
0: ሃራይ። እቲ ናይ ቪዛ ፀገም ኣብዚ ዓመት እዚ ዋላ ንኤርትራ ጥራሕ ዝፀልዎ ኣይ እምበር ክስገር ይኽእል ነይሩ ዝብል ምጉት ኣሎ። ኣቐዲምካ ብምድላው ቅድመ ምድላዋትካ ብምፅፋፍ ክመሓየሽ ምኽኣለ ነይሩ ዝብል ርእቶታት ኣሎ። ስለዚ ከም ሃገራዊ ፌደሬሽን እዚ ጉዳይ ቪዛ ብኸመይ ከም ትርእይዎ? ስለምንታይ ይኸም ዘጋጥም?
2: ምናልባት ምጅማር ናይዚ ውድድር ኣብ ወርሒ ሓሙሽተ ኩሉ ሰብ ንቪዛ ክሓትት ከም ዘለዎ ኣብ ኣቡጃ ኣይቨሪኮስ ኣኼባ ተገይሩ ክግበር ኣለዎ ተባሂሉ ኩሉ ክሓትት ትኽእል እዩ ብወግዒካ ክኣኪቡ መግለፂ ተዋሂብዎ ንሕና እውን ኣብ ወርሒ ሽዱሽተ ኣትሒዝና ነቲ ናይ ቪዛ ጉዳይ ኣንቶይ መስግና ተቐሳ ቢልዋ ነይሩ ንኩሎም እዞም ኣብ ደገ ዝፃወቱ ተቐዳድምትና ከመይ ሓይሽ እንታይ ተገበርና ሓይሽ ቪዛ ብኣኹም ወዳእ ኣብ ውሽጢ ሃገር ምምፃ የድልየኩም ብኡዱ ሕሸኩም እንታይ ተማይጡ ኮሚሽን ስፖርት በዕሉ ተማይጡ ንሕና እውን ከም ሃገራዊ ፌደሬሽን ፀዊዕና ንኩሎም ሓቢርና እዮም ቶም ተመረፁ ቶም ዘይተመረፁ ኩሎም ትምድላው እንታይ ክግበር ኣለዎ። ሕጂ እንታይ እዩ እቲ ፀገም ምድንጓይን ምቕልጣፍን ጥራይ ኣይኮነን። ንኣብነት እዞም ንብሎም ዘለና ኣብ ደገ ዘለዉ ተቐዳድምትና ቅድሚ ናብዚ ሃገር ዘለና ቪዛ ምሕታትና ወይ ማዕሬና ሓቲቶም እሞ ከ ኣብ ደገ እናሃለዉ ናይ ኣጋጣሚቲ ናይ ካናዳ ናይ ኢሚግሬሽን ጉዳይ ክኾን ይኽእል ወይ ናቶም ኣተሓሕዛ ክኾን ይኽእል ግን ውድድር ምስ ወዳእና ሂቦሞ ኣብዚ ብልክዕ ክንሓትት ኣለና የስ ክንሓትት ኣለና ክነማሓይሾ ዘለና እውን ኣሎ ንሕና መፅና እዚኦም እዚኦም እዮም ደድልዩና ቪዝኦም እዚኦም ወዲእና ክንብል ንኽእል ኢና። እቲ ፀገም እንታይ ዝኸውን እቶም ተቐዳድምቲ መሪፅካ ከይነገርካዮ እሞ ኣብ ጠልጠል ክትገድፎም ከዓ ኣፀጋሚ እዩ። ኣብ ዝሓለፈ እዋን ናብ ሃገራዊት ጋንታ ትፀንቢርኩም ኣለኹም ከም ሪዘርቫ ትተሓዝኩም ኣለኹም ኢልናዮም ሃንደበት ንገሊኦም ውን ሽዑይ ነገርናዮምን እንታይ ይኸውን እቲ ናይ ቪዛ ኩነታት ነቶም ዝመረፅናዮም ጥራይ ሒዝና ነቶም ዘይመረፅናዮም ሪዘርቫ ተባህሉውን ተሪፎም ሕጂ ኣቐዲምካ ክትጅምሮ ትዝበለፀ እዩ أقدمك سلسلة جمركان قد مزني حج زقات من نحن تاتي تأساسرني تايت زي تأساسرو أمانة إلا أبدأ قد مين أي جميرو مخ أبدأ قد نهلو أبتليان أبتا أنا قانت أزلو وحلفتن قلم كلهم دات حقا قزو بمولو تيني بيزازة اللي حلفاتات ناترخبو سرحلو زخل ملكاس ما أخلهمو ناتنال تسوات إنكمو زي بيزا حتيتم ناتو

0: ክወስ ዘሎ። ስለዚ እቲ ተገዳስነት እቲ ፃዕሪ ናይ ሃገር ወኪሎም ዝሳተፉ ተቀዳድምቲ እቲ ፈደሬሽን ክከታተሎም ባዕሉ ክሕዞም ከሎ እቲ ጉዳይ ዝያዳ ዘድምዕ ኮይኑ ስለ ዝስማዓኒ ኣብዚ ዘለኩም ርእቶ ከመይ እዩ? ጋንታታት ባዕለን ከሳልጣሎምን ሃገራዊ ፌደሬሽን ባዕሉ ከሳልጦም ነቲ ናይ ቪዛ ጉዳይ ይፈላለዩ ኮይኑ እዩ ስለ ዝስማዓና ማለት እዩ። እስከ ምናልባት ነብረክትና
1: እዚ ናይ ቪዛ ጉዳይ ንዓና ዳርጋ ነዊሕ ዓመታት ስለ ዝሰራሕናሉ ነዊሕ ኣቐዲምና ምድላው እውን ንገብረሉ ኢና። ሓደ ካብቲ ቀዳማይ ከነውሑ ሰነደሊ እውን ቪዛ እዩ። ቪዛ ከይሃስካ ወላ ሓንቲ ዝገበርካ እንተገበርካ ወላ ምድላው እንተሃለወካ ኣብታ ምስተፋይ ትበፅሕኒ ኢኻ። ሕጂ ብዳታ ክንዛረብ ፅቡቕ እዩ ማለት ሲ 2021 ድሕዳ ርኢናዮ ሲ ናይ ኮሮና እዋን እናሃለወ ንሕና ናይ ቪዛ ፀገማ ያጋጥምናን ብምሉኦም ተሳቲፎም መዳልያ ውን ሒዝና መፂና ናይ ኮሮና ከ እዩ። ክንደይ ግዜ እዮም ኮሮና ተፈቲኖም እንተዳ ኢልና 16 ግዜ እዩ ቴስት ተገይሮም። ሞት ናይ ቴስት ዝነበረ ፕሪንስፕል ቀሊል ኣይነበረን። ድሕሪኡ 2022 ኣውስትራልያ ነይሩ ናይ ቪዛ ዝበሃል ፀገም ኣይነበረናን። ኩሎም ወሲዶም እሞ ድማ ኣብ ኦፊስና ከማ ንመፅ እዩ። 2023 እንተዳ ወሲድና ኣብ ዓዲ እንግሊዝ ነይሩ ኣብዚ ከዓኒ ብዘይካ ናትናኤል ተሰይሩ እዩ ቢንያም ተሰይሩ እዩ ተሪፉ ዳኣ እምበር ዳርጋ ዝበዝሑ ወሲዶም እዮም ብቪዛ ዝተረፈም እውን የብልናን። ግን ከም ቪዛ ዝተኸልኡ ገይሩ ተጋዊሑ ብቲ ሰዓት እቲ እውን 2024 ኣብ ዙሪክ ነይሩ ወላ ሓደ ብቪዛ ዝተረፈ ሰብ የብልናን። ኩሎም ኣብ ኤሮፓ ፀዋቱ ዙሪክ ካእሱ እዩ ዘርላ እንዲያ ንሕና እውን ኣይሰኣናን። 2025 ኪጋሊ ነይሩ ሩዋንዳ ብቪዛ ዝተረፈ የብልናን። ስለዚ ኣበይ ደሎት ናይ ቪዛ ፀገም? ናይ ቪዛ ፀገም ብዙሕ ኣጋጢሙ ይፈልጥ ንበልኩ ኣነ። ግን ኣብ ገለ እዋን ኣብ ዘጋጥመሉ እዋን ግን ኣዝዩ የጉልሖ እቲ ማስ ሚድያ ብፍላይ እዚ ናይ ሶሻል ሚድያ ዝበሃል ናብኡ ዝያዳ የተኩር እሞ ብከምኡ ግለፅ ማለት እዩ። እቲ ዝግበር ፃዕሪ ቀሊል ኣይኮነን። ኣዝዩ ከማን ዝለዕለ ፃዕሪ ግበር እቲ ዝመፅእ ቅጥዕታት ቀሊል ኣይኮነን። ክንደይ ሃገራት ኣፍሪካ ክተርፋ ንሪአን ኢና። ኣብዚ ናይ ትማል ሞንትሪያል ናይ ግብፂ ተሳተፉን ናይ ግብፂ ኮ ተሪፎም፣ ናይ ሳውት ሱዳን ቫይስ ፕረዚደንት ኮ ተሪፉ፣ ናይ ዋና ፀሓፊት ናይ ኮንፌደሬሽን ኣፍሪካ ሳይክሊንግ ኮ ተሪፋ፣ ናይ ብዙሓት ሃገራት እውን ተሪፎም። ሕጂ እንታይ እዩ ኣብቲ ምምልካት ብሓንሳብ እንተዝኸውን ዝብል ብኸሚና እውን ንኸይድ ነርና። ሎሚ ዓመት ግን ኩላህና ሃገራዊ ፌደሬሽን እውን ኮሚሽን ባህልን ስፖርትን ቶም ተቀዳደምትን ኣብ ዘለውዎ ምስተገብረ ምምክኻር ከመይ ሓየሸ ተባሂሉ ዝተወሰነ ኣብ ጠጥቓና ውድድርና እንዳካየድና ከለና ክንገብሮ ይሓይሽ ተባሂሉ ስለ ዝተወሰነ ዳኣ እምበር ንሕና ክንገብሮ ስለ ዘይደለና እውን ኣይኮነን። ንሕና ኩሉ ግዜ በዕልና ኢና እውን ንገብረሎም። ሓደ ሓደ ግዜ እቲ ልምምዳቶም እንዳገበሩ ውድድራቶም እቲ ናይ ጋንቶም እንዳገበሩ ቪዞኦም ክከታተሉ ከለዉ ሓደ እቲ ናይ ውድድር ጋንታ ዝገብሮ ኣካል ትሬኒንግ እዩ። እቲ ካልኣይ ነቲ ምሕደርኡ ብቀረባ ከዓኒ ፍቲ ጥቃ ቦቶም ኣብ ጣልያን ዘሎ ሲ ኣብኣ ውን መወዳደሪቱ ኣብኣ ገዝኡ ኣብኣ ከዳ ቪዛ ክትኮነሉ ዝቀረበ። ሕጂ ንሕና ንኣብነት ኣብ ግብፂ ወሲድና ናብ ግብፂ እንተምፂናዮ ንልምምድ ጥዕሞዶ ኣብኡ እደኽመካ ከዓ ዋላ ቪዛ ምሳኻ ኮፍ ተበልካ ያስ ደኽመካ ሕጂ መሊስካ ብኣየር ትኬት ክተምፅኦ ክትመልሶ ገለ ነዚ ንምቁጣብ ሓፈሻዊ ኣኼባ ተገይሩ ኣብ ወርሒ ሰነ ብሓንሳብ ኩሎም ዘለውዎ ከመይ ሓይሽ እንተሓዝና እያ ተባሂሉ ብፍቓዶም ባዕሎም ክገብርዎ ብዝተወሰነ መሰረት እዩ። እዚ እውን ስለ ዘይተማእኸለ ኣይኮነን ቪዛ ተኸሊኦም ገሊኦም ኣጋጣሚ ኮይኑ ናይቲ ዘመልከቶ ቪዛ ኣፕሊኬሽን ሰንተር ቦታ እሱ ብዝፈጠሮ ምድንጓ እዩ። ሞናሊዛ ኣብ ስጳኛ ገይራ ረኺባ ኮ ናሆም ኣብ ጀርመን ገይሩ ቀልጢፉ ኮ ረኺቡ ቅድሚ ዝኾነ ሰብ ኣማኒኤል ናትናኤል ሚልኪያስ ኣብ ሓንቲ ቦታ ብሮማ ገይሮም ቅድሜና ዮም ወረ ኣፕላይ ገይሮም ቅድሜና። ግን ኣጋጣሚ ኮይኑ እቲ ምድንጓይ ናይ ኢሚግሬሽን ናቱ ዝፈጠሮ እዩ ንዓቶም ደንጊዎም ማለት እዩ። ስለዚ እዚ ከም ኣጋጣሚ ዘጋጠመ ጌርና ክንወስዶ ንኽእል እምበር ዝኾነ ዝጎደለ ስለ ዘሎ እውን ኣይኮነን ማለት እየ። ወይ ኣብ ምምላእ ኣይኮነን ወይ ኣብ ምኽፋል ኣይኮነን። ኩሉ ቅጥዕ ማሊኦም እዮም ድማ ፈልጥዎ ከ እዮም ምስ ቪዛ ዝነብሩ ሰባት እዮም ባዕለማንኤል ሽሕ ግዜ ቪዛ ክሰርሑ ትኽእሉ ማለት ንጋንቶኦም ክብሉ ማለት እየ። ስለዚ ተንጋንታታቶም ንባዕለን ገሊአን ኣብ ኣሜሪካ ዘለዋ፣ ገሊአን ኣብ ካናዳ ዘለዋ፣ ገሊአን ኣብ ኤሮጳ ዘለዋ ምስ ምዃነን እውን ብብዝሒ ስለ ዝጓዓዙ እቲ ናይ ቪዛ ወይ ድማ ዓመት ከም ኣጋጣሚ ብኣቶም ዘጋጠመት እንተዘይኮይና ካባና ዝጎደለ ዘሎ ኮይኑ ኣይስማዕንን እዩ። ንሕና ምተረፍና እንተንጎድል ነይሩስ ንሕና ብዘለናስ ብቐረባ ንዓናስ ምተረፍና ምሳና ዝተማልእናዮ ዝተረፈ የለን። ንዓቶም ግን እዚ ኣጋጢማቶም ቁርብ ተጉሂካ እያ ነቲ ፅልዋ ካ ጌራትልናያ እቲ ኣቐዲምካ ምብጋስ ኣዲምካ ምግባር ግን ንሕና ካብ ጥሪ ኢና ጀሚርናዮ እንተዳ ኢለካ ካብ ሕጂ ሽዑ ሒዝናስ ንኩሕኩሕ ነርና ኣብቲ

0: እትመፀሉ ሓበሬታ ከዓ ነቲ ዝምልከቶ ዝተሓባበረና ኣካል እዚ ንጀምር እናበልና ሓንቲ መዓልቲ እውን ዕሪፍና ይንፈልጥን ክብል ደሊ።
1: ፅቡቅ። ካልእ ኣብቲ ውድድር ካብ ዘጋጠመ ፀገም ኣጥቂ ናይ ሃገራዊት ጋንታ እዩ። ብመሰረት ንውድድር ዝቐረብናዮ ኣጥቂ ስለዘይ መላእና ብዝብል ሃገራዊት ጋንታ ቅድድም ሽክለታ ኤርትራ ተቐፂዓ ኣብ ናይ ዓበይቲ ማለት እዩ እቶም ተቀዳደምቲ ማለት እዩ። እስካብ ልክዕ እንታይ ጋጢሙ? ማልያ በበይኑ ስለ ዝተኸደኑ ዝብል ኣንቢብና ኣለና መቸም። ስለዚ እቲ ልክዕ ዘጋጠመ ብዝርዝር ከተብርሃለይ።
0: እዛ ዝያዳ እኳ ሳምሶንበታ
1: ናትኩም ትብገስበቲ ቅድመ ምድላዋት ሕጂ እንታይ እዩ ሓንቲ ጋንታ ክትብገስ ከላ ከምቲ ኣቐዲምካ ዝጠቐስካዮ ሎጂስቲካዊ ምድላዋት ሒዛ እያ ትብገስ። ኣብዚ ሃገራዊት ጋንታ ክትነቅል ከላ እኹል ዕጥቂ እኹል ዘድልያ ንዋት ቀሪባ ዶ ኸይዳ እንታይ እዩ ጋጢሙ?
0: ፅቡቅ ሕቶ። ወዚኣ ልዕሊ መጠን ተጋኒና እንድያ ሕጂ ክንምልሶ ከዓ ግቡእ እዩ፣ ግቡእ ሕቶ እዩ። ማልያ ሃገራዊት ጋንታ እውን ልክዕ ከምዚ ኣቐዲምካ ክትጠቕሶ ዝፀናሕካ እቲ ኣገዳስን ዝዓበየ ዕጥቅን እዩ። ማልያ ተዘይብልካስ ከመይ ኢልካ ከም ምፍታ ውድድር ክትኣቱ? ዲቪዛ ከምዘይብልካ እዩ። ስለዚ ማልያ ሃገራዊት ጋንታ እውን ቅድሚ ዓመት ሒዝና ኢና ፃዕሪ ንገብረሉ ነውሕሶ ንፅዕር ማለት እዩ። እዚ ማልያ ከይሓዝና ናብ ውድድር ገፅና እውን ኣይንብገስን ጠቕሊልና። ሕጂ ናይ ማልያ ሓድሽ እውን እዩ ተሰሪሑ፣ ሓድሽ እኹል ምስ ቅያሩ ሒዝና ካብ ኣስመራ ተበጊስና እኹል ከዓ ነይሩና እዩ። እቲ ምክዳን እውን ንኩሎም እውን ተዋሂብዎም ኣለኩም ከም ዘለና እውን ኩሉ ፈልጥ ማለት እዩ። ኩላና ብዘለና ሲ እቲ ዕጥቅና ውሒስና ኢና ኸድና ማለት እዩ። ሓፂርና ማልያ ሲኢና ኢልናዮ ተቀዳዳማይ ብማሊኡ ዝተኸድነ የብልናን ማለት እየ። እቲ ሃገራዊት ጋንታስ ኩሉ ቀሪባ እያ። ሃገራዊ ፌደሬሽን ከዓ ሓደ ካብቲ ቀንዲ ዝቕርቦ ዕጥቂ ሃገራዊት ጋንታ እዩ። ስለዚ ብኣና ወገን ብሃገራዊ ፌደሬሽን ወገን ዘይተቐረበ ዕጥቅስ ኣይነበረን ኢለ ክምልስ ክእል እየ።
1: ሓንቲ ዓባይ ሃገራዊት ጋንታ ተመክሮ ዘለዋ ኣዘራቢ ክኸውን ክኢሉ እዩ። እንተኾነ ግን ንሕና ከም ሃገራዊት ጋንታ እንታይ ገጢምና እንታይና ክንገብር ነርና ንመፃእ ኸ ካብዚ እንታይና ንምሃር ከተብርሃልና?
2: ሕራይ ፅቡቕቲ ሕቶ እያ። እንታይ እዩ እቲ ሃገራዊ ፌደሬሽን ወይ ኮሚሽን እቲ ማልያ ኣስሪሑ እቲ ጉቡእ ማልያ ዋላ እኹል ምስ ቅያሩ ከምዚ ክትቀፀንሐ ተዳልዩ እዩ ማለት እዩ። ኩሉ ግዜ በታ ተዳለውቲ ማልያ ድማ ኣብቲ ኣኼባ ዝገብረሉ ኣነ ቴክኒካዊ ትኸይድ ታ ማልያ ኸ ኣሳ ኢኻ ኮንፈርም ተግብራ ባኢኻ በዛ ማልያ እዚኣስ በዚ ኢድ ወዳደር ኢልካ ኢኻ ኮንፈርም ትገብር ኩሉ ግዜ ኻ ኸም ካብ ዝሓለፈ ዓመታት ኩሉ ግዜ ኣብ ዝኾነ ዝውራት ንጥቀመሉ ማለት እዩ። ሕጂ ብ መሰረት እውን ሞናሊዛ ይኹን ዋላ ናሆም ብኣዮም ገይሮም በታ ማልያ ካልእ ኣብ ናይ ዓበይቲ ምስ በፅሑ ግን እታ ማልያ ተዓዲልዎም እዩ ማለት እታ ድመፀት ሓዳሽ ማለት ተዓዲልዎም እዮም ንክገብርሉ። ኣብታ ውድድር ምስ በፃሕና ግን ምናልባት ኣነ ሓቢሮም ብኣ ክገብሩ ምዃኖም ምናልባት እዚ ማልያ ሲ ፀሊም ስሪ ሓደ ዓይነት ዋላ ተኮይኑ ዋላ ቀይሕ ይኹን ዋላ ገለስ ጥራይታ ናይ ላዕሊ ናይ ሃገራዊት ጋንታ ትወክል እምበር እቲ ላሕልስ መቕፃዕቲ የለን። ስለዚ ሲ ብኡ ክንገብር ኢና ኢሎም እዮም ብናቶም ሓላፍነት እዮም ነቲ ማልያ ክገብርዎ ክኢሎ እምበር ኣነ ብኡ ክገብሮ ሓበሬታ ሂበ ሓላፍነት ተሰኪመ እየ። ምክንያቱ ኩሉ ግዜ ቁፅሪ ዓፂፎም ክገብርዎ ከምዘይብሉ ንድሕር ዓፂፎም ገይሮም ወድዮም ድሕር ድኾነ ነቲ ቁፅሪ ኣዳቂቖም ቆሪፆሞ ተገይሮም ሶም ቆፅዑ ኣሰልጣን ከዓ ግዳይ ናይቲ መፃዕቲ ይድኹም ናይ ማልያውን ከምኡ ልክዕ ማለት እዩ። ንሕርሶም ተቐፂዖም ኣሰልጣን እውን ግዳይ ዝኾኑ ዝሕግዚ ኣፀቢቆ ክፈልጦ እዩ። ምክንያቱ እቲ 2:12:007.39 ከም ኣጠቅስ ዲፈረንት ክሎዝስ ፎር ዲፈረንት ራይደርስ ኦፍ ቲም እያ ትብልታ ሕጊ ንማልያ ይጠቅስ ነቲ ናይ ቁሪ ይጠቅስ ነቲ ወርመርስ ዝበሃልቲ መሞቒ ዝበሃል ዝተፈላለዩ ዓይነት ዕጥቂ ዝገብሩ ኣይጠቅስ ዲፈረንት ክሎዝስ ብሓፈሻ እታ ክሎዝስ እያ ትውክል ማለት እዩ። ናብዚ ናይቲ ማለ ዘጋጠበት መቕፅዕተ ድማ ዲፈረንት ክሎዝ እታ ኣርቲክል ፎር ዲፈረንት ራይደርስ ኦፍ ቲም ትብል እያ ተጠቂሳ። ስፐሲፊክ ነቲ ገይሮሞ ነበሩ ናይ ጋንታ ኢንቨስት ነቲ ናይ ሃገራዊት ጋንታ ስእሊ ዝገበርዎ ኣይኮነን። ሕጂ እንታይ እዩ ኣብ መጀመርያ ዋላ መርሃዊ ቅዱስ እውን መርሃዊ ቅዱስ በታ ናይ ሻምፒዮን ኣፍሪካ እየ ክገብር እታ ፃዕዳ ማልያ እውን ኢለን ነይሩ ኣጠራጢራትና እዚኣስ ወርዲ ሻምፒዮን ስለ ዝኾነ ሳይ ትግበርን ተባሂልና ኣብቲ ህላውነት ንክትወስደሉ ቲ ዝድይቦ ኣብቲ ፖዲየም ኣብታ ስእሊ ተረኣየ ዘላ ማለት እዩ ኣብ ኩሉ ማስ ሜድያ ክድይቦ ከሎ እቲ ዩሲኣይ ማለት እዩ እቲ ቀፃይ ኣካል ነዚ ክሳይ ቀፂዖ ደሎ እዚኣ ክልክልቲ

0: ከተውፅ ኣለካ ብናይ ሃገራዊ ጋን ተማልያ ኢኻ ትገብር ኢልዎ ንሕና እውን ዝኾነ ተማልያ ተማሊእዋ ስለ ዝነበረ ምህራዊ ኣውፅኡ እታ ማልያም ዝገበረ ሕጂ ፐርፌክት ኢልዎ ማለት እዩ ደይቦም ሕጂ ፐርፌክት ክብሎም ከሎዎም ዋላ ተማልያ ውን ዲዛይን ከምዝኮይኑ እዚ ከምዝኮይኑ እዚ ከምዝኮይኑ ኣይበልን ፐርፌክት ደይቡ ኢሉ ኣደይቦም ማለት እዩ ምስ ጀመሩ ሕጂ ኣብቲ ውድድር ቲ መቕፃዕቲ ተቆፅዖም ነሩ በር ኣባላ ሽዑ ንኾነ ሓበሬታ እዚኣ ውን ከምዚኣ ኮይናላ ከምዚኣ ኮይናላ ክብል ነይርዎ ማለት ኢልኣንሓስብ ማለት እዩ ፐርፌክት ኢልና ደይቦም ተሳኢሎም ፕረዘንቴሽን ገይሮም ወሪዶም ኣብ ውድድሮም ኣትዮም ማለት እዩ ሕጂ እንታይ እዩ ኣዝዩ ቁሪ ስለ ዝነበረ ቲ ሽዑ እዋን ቢንያም ናይ ጋንቱኡ ጃኬት ገይሩ ሄኖክ ድማ ናይ ጋንቱኡ ጃኬት እቲ ቨስ ዝብልዎ ገይሩ ማለት እዩ ኣነ እውን ተዛሪቦም እዚኣ እውን ከተቐፅአ ስለ ዝኾነት ኣውፅዋ ኢለዮም ዜርካ ዜርካ ግን ኣብቲ ናይ ማልያ እንታይ ክብል ኣነ መረዳእታ ወይ መብርህ ክህብ ይኽእል ሃገራዊ ፌደሬሽን ኮሚሽን መንግስቲ ዝከኣሉ ባጀትን ዘይተኣደነ ባጀት ኣውፅኡ እዩ ነዚ ናይ ዓለም ሻምፒዮን ዘካይድ ማለት እዩ ሕጂ ቁርብ ኣብዚ ቁርብ ምውሃድ እንታይ ኮይኑ ርዳእነቶም ተቃዳደምቲ እቲ ዝምልከቶ ኣካል ማልያ ናይ ሃገራዊ ጋንታ በዚ ኣስሪሑ ክህቦም ከሎ ጋንታታቶም ከዓ የስርሓሎም እዮም ናቶም ልክዓምታ ናይ ሃገራዊ ጋንታ ግን እንታይ ደልያ ናይ ጋንታኦም ሽማ ኣብኣንእሽ ጥቃዓ ይፅሕፋ ኣብ በዓል ኩሎም ድረኣኒ ኣብ በዓል ቫንደርፑል በዓል ኩላቶም በዓል ቦካቻር ኩሎም ይገብራ እየ ከምማለት ከም ቅቡል እዩ ግን እታ ዲዛይን ወላ ሓንቲ ፍሉይነት ክትልዋ የብላ ሓንቲ ብታ ናይ ሃገር ትቕርባ ማልያ ከም ኣልካ ትኮኑ ኣሎ ኣብዚ ግን ቁርብ ፍልሊ ብምፍጣራ እዚ እውን ኣካል ናይቲ መቕፃዕቲ ክኸውን ይኽእል እዩ ይሓስብ ማለት እዩ ሕጂ ግን ኣነ እንታይ ይብል ብሓፈሻ ማለት እዩ ክሪኦ ከለኹ ሕጂ ትዕጥቅና ሙሉእ እወ ሙሉእ ምስ ቀያሩ ኢና ወሲድና ብሓፈሻ ግን ክንገብሩ ዝግባአና ንብድሕሪ ሕጂ ኢ ሓስቦ ዋላ ከም ግዴታ ክኸውን ዘለዎ ድብል ኩሉ ግዜ እቲ ዊንተር ክሎዝ ወይ ሳመር ክሎዝ ዝበሃል ኣሎ ኣብ ሓጋይ ናብ ቁርን ዝግበር ኣብ ሓጋይ ሲ ኣብቲ ሳመር ክሎዝ ትገብሮ ምናልባት ክሳብ ሬተሬተ ኣዝዩ ረቂቕ ምስ ሃሩር ዝኸይድ ገለገለ ማልያ ተሰርሕ ክልተ ዓይነት ማለት እዩ ንሃሩር ዝኸውን ኣብቲ ናይ ዊንተር ድማ ርጉድ ዝበለ ማልያ ተሰርሕ ንሱ ጥራሕ ደይኮነት ወረመርስ ወይ መሞቕ ንብሎ ናይ እግሪ ናይ ኢድ ኣሎ ናይ ሃገራዊ ጋንታ ግን ክኾን ኣሎ ናይቲ ሃገራዊ ጋንታ ናታ ጃኬት ወይቲ ቨስ ንብሎ ጂሎ ዝገብሮ ድማ ናይ ሃገራዊ ጋንታ ይዳሎ ማለት እዩ ኣብ ቆራር ዓዲ ኣቐዲምካ ቅድሚ ምጋሽካ ኣፅኒዕካ ተዓዲ ትኸዶ ዘለካ እንታይ እዩ ቆራር እተኮይኑ እቲ ናይ ተር ክሎዝ ናይ ክረምቲ ክዳውንቲ ትማላእ እዚ ሕጂ ሙሉእ ዕጥቂ ክቕረብ ግቡእ ዶ ይኮነስ ዳርጋ ከም ግዴታ ትወስደሉ እዋናት እዚ ክፍጠር ክኽእል ኣለዎ ማለት እዩ ኣብቲ ናይ ሃሩር ግን ትረቂቕ ማልያ ሒዝካ ተኸድካ ስካልእ ተደራቢ ስለ ዘየለካ እዚአን ክልተ ንነዊሕ ተሓስበ ሞከ ኣቐዲምካ ክቕረብ ዘሎ ጉዳይ እዩ ካልእ ጋንታታቶም ዋላ ይስራሓሎም ምስ ናይ ሃገራዊ ጋንታ ግን ዲዛይን ክቕየር ይብሉ ንኣብነት ሕጂ ኣብ ተፈላለዩ እዋናት ናይ ሃገራዊ ጋንታስ ታማልያ ሓቂ ዘረባ ተባሃጊት እያ ፅብቕት እያ ኩሉን ሃገራት እውን ዋላ ሃቡና ሃቡና እዮም ዝብሉና ሕጂ ነታ ፅብቕት ንስታይ ኢኻ ሞ ዲዛይን ክተውፅላ ኣብ ተፈላለዩ እዋን ዲዛይን ትቕይር ንንእሸይ ሕብሪ ገለ ኣብ ገለ ትቕይር ክትቃየር ትክኣል እያ ትረአያ ማለት እዩ ሕጂ እዚ ነገራት እዚ ክተርፍ ኣሎ ሓንትን ቋሚትን ዶ ትኸውና የላን እዚኣ እንድሕር ኮይና ፍልጥቲ ትኾነልካ ከምዚ ናይ ኩለን ማለት ናይ በዓል ብራዚል በለን ዋላ በዓል ሞሮኮ ኣልጀርያ ኩላትን ዝገብሮዎ ሓንቲ ንድሕር ኮይና ዋላ እታ ጋንታ ተስርሑን ሓደ ኸውን እሞ ሽዑ ኣብ ከምዚ እዋናት ክኸይድ ከሎ ምስ ናይ ጋንታ ዝገብራሎም እውን ኣይ ለውጢ ኣይገብርን ማለት እዩ
1: እዛ ናይ ዕጥቂ ማልያ ዝቐረበት ስታይ ከም ኣጋጣሚ ዘጋጠመት ኢልና ክንሓስባ እምበር ኣበይ ኢና ክንጋገ ነይሩና ተልናስ ኣብቲ ጀመርቲ ከለና ክኸውን ነይርዎ ጀመርቲ ና ሻምፒዮን ዓለም ተሳተፍቲ ንከወተ ዝኸውን ሰኣን ኣፍልጦኦም ሰኣን ንቕሓቶም ተባሃለ ሕጂ ዳ ኣብቲ ዝበረኸ ንቕሓት እናሃለናስ ከምዚ ክንጋገ ኣይትፅበን ቢንያም ይኹን ሄኖክ ይኹን ኩሎም እዞም ተፃዋቲ ብኣኮይም መዳልያ ምፅኦም ኣብ ቤልጅም 221 በታ ናይ ሃገራዊት ጋንታ ማልያ እዛ ንህቦም ንሕና እንታይ ፍልለ ኣለዎ ዩ ዝውድድር እዚ ሓደ ዓይነት እዩ ኣውስትራልያ ብኣወዲኦም ኩሉ ወረ ዋላ እዚ ናይቲ ማልኪ ጋል ዝነበረ 225 ሕጂ እንታይ እዩ ግን ሓደ ሓደ ግዜ ሕጂ እቲ ጉድለት ንኩሉ ንሓደ ሰብ ኣይነሰኩሞ ንገለ ይነሰኩሞ ኩላህና ክንስከሞ ፅቡቕ ኣነ ማለተይ ሲ ንኩላህና ዓብ ትምህርቲ ኮነና ኢልና ክንወስዶ ኣነ ዝሪኦ ተቀዳደምቲ ኣብቲ ዝበርሕ ክንቕሓት ኣለው ፈልጡ እዮም እቲ ክግበር ዘለዎን ክግበር ዘይብሉን ኣብኡ ዝያዳ መላእቲ ክኾኑ ትፅቢት ትግበረሎም እዩ ኣብ ውድድር ቁሪ ኣሎ ሃርር ኣሎ ገለ ኣሎ የስ ኣለወ ሕጂ እዚ እውን ክንመኻኸር ከለና ከም ዝበልኩካ ወርሒ 6 ድሕር ተራኺብና ኣለና ኩሎም ናይ ወርል ሻምፒዮንስ ቅድማ ዓመት ኢካ ትፈልጦ ትመደብ እንታይ ኣሎ ርእቶ ክንበሃሃል ከለና ኩላሃና እዚአን እዚአን ከዓ የድልያና ክንበሃል እውን ፅቡቅ እኳ እዩ ንሕና ዝዘከርናዮ ነቐርብ ኢና ዘይዘክርናዮ ከመነ ዘክረካ ከዓ እቲ

0: ኩሉ ምሳኻ ዝሳተፍ እዩ ዘዘክረካ ማለት እዩ። ስለዚ ብዚ እውን ዜን ተዝቕረባልና ተባሂሉ ጠለብ ክቐርቡን ፅቡቅ እዩ። ኩሉ ንሕና እውን ክንሓስቦ ዩ ንኽእል ኢና። ተቓዳዳማይ ምሳና ኢ ሓስብ፣ ኣሰልጣነ ምሳና ሓስብ፣ ካልእ ኣካላትና ምሳና ሓስብ፣ ኩልሃና ተማላለኢና ስለ ንሰርሕ ማለት እዩ። ሕጂ ብዚ ክትዕወት ንከለኻ ናተይ ክመፅእ ከሎ ጉድለት ናትካ ጥራሕ ክኸውን የብሉን ማለት ኣብ ኩሉ ኩላህና ኢና ንስከሞ ማለት እየ። ሕጂ ዋላ ብተደቀቕቲ ሓደሓደ ግዜ ሕትብ ኢልካ ምርኣዩ ከዓ ኣገዳሲ እዩ። እታ ውድድር ሲ ታሪካዊ ኢና ንባዕላ ግደፎት ውፅኢት ዋላ ትድምቀትከ ትፅባቐኸ ንባዕሉ። ሕጂ ብዚ እዛ ናይ ሎም ዓመት ከም መምሃሪት ምናልባት ኣጋጢማ ኣላ
1: ፅቡ ምናልባት ኣብዚ ክጥቀስ ዝፀንሐ ሃገራዊት ጋንታ ኣብ ቀፃሊ ተካይዶ ውድድራት ዝርዝር ብዝርዝር ንኩሉ ዓይነታት ክሊማ ዓይነታት ውድድር ብቑዕ ዝኾነ ናውቲ ውድድር ክቕረብ ከም ዘለዎ ተረዳዲእና ተቐሪቡ እውን ምዃኑ ኣረጋጊፅና ኣለና። ተቐዳድምትና እውን ብመሰረት መምርሒ ሃገራዊ ፌደሬሽን ክድድም ብሽክሌታ ኤርትራ ይኹን ወ ናይ ዩሲኣይ ተኸቲሎም ንዕጥቆም ክክደኑን ክፃወትሉም ከም ዘለዎም ኢና ተረዳዲእና። እዚ ዘጋጠመ ናይ ናውቲ ክዳን መወዳደርቲ ማልያ ምዝባል ብርግፅ ኣብ መፃኢ ክእረም ኣለዎ። ተቀዳድምትና ከዓ ሓበን ሃገር እዮም፣ ንሃገርን ህዝብን ኣብ ዝተፈላለየ መድረካት ዝዓወት እዮም። ስለዚ ዝያዳ ዓወቶምን ፃዕሮምን ኣተኪርና ብምርኣይ ነዘን ንኣሽቱ ጉድለታት ከዓ መፃኢ ክእርምዎ ከም ዘለዉ ምክሪ እንዳሃብና እንተኸድና ዝሓሸ ኮይኑ ስምዓና። ኣብ መዛዘሚ ኣቶ ተመስገን ኣብ ሞንትሪያል ኣብ ዝተካየደ ውድድር ነባሪ ኤርትራዊ ነባሪ ከተማ ሞንትሪያልን ከባቢኡን ንሃገራዊት ጋንታ ንምድማቅ ብዙሕ ሰብ ተሳቲፉ ርኢና። ስለዚ ብወገን ደገፍቲ ዝነበረ ሃዋሃው ከመይ ነይሩ ብኡቢልካ ከዓ ክተመሓላልፎ ትኽእል መልእኽቲ?
2: እዚ ደረጃ ንሕና ዝሓዝናዮ ውፅኢት ናይዞም ኣብ ደገ ዘለዉ ተቐዳድምቲ ናይ ብንፁር ክንፈልጦ ከለና ምናልባት እዚ ናይ ማልያ ከቢድ ጉዳይ ኣይኮነን እቲ መቕፃዕትን ምስ ክብደቱ ብከምኡ እዩ ዝረአ። ግን እቲ ውፅኢት ብምሉእ ትነጥቢ ንኤርትራ ብ ቀዳማይ ዝሰርዓ መበል 21 ዝሰርዓ 16 ዝሰርዓ እሶም ዘምፅዎ ነጥቢ እዩ። ኣብቲ ውድድር ተዓዊቶም እሶም ዝኣከቦ ነጥቢ ምዃኑ ኩሉ ሰብ ክፈልጥ ኣለዎ። ነቲ እሶም ዝሰርሖ ስራሕ ኣዕቢና ነቲ ዘጋጥመና ንኣሽቱ ደቀቕቲ ነገራት ከየጋነና እቲ ስራሕ ናይ ብሽክለታ እቲ ዓቕሚ ናይ ሃገርና ናይ ብሽክለታ ናይ ተቐዳድምትና ከመይ ዓቢ ቅድም ክንሓስብ ፅቡቕ መስለኒ። ካልእ ምናልባት ኣብ ኩሉ ዝኸድካዮ ኤርትራዊ እዚ ባህልናት እዩ ኮይኑ ክንብል ንኽእል ኣብ ዝኸድናዮ ሃገር ኤርትራዊ ኣሎ፣ ውድድር ኣሎ፣ ባንዴራ ናይ ኤርትራ ኣሎ ማለት እዩ። እቲ ዝበዝሐ ባንዴራ ሒዙ ዝወፅ ኸ ካብ ሙሉእ ዓለም ኤርትራዊ እዩ። ስለዚ ብተመሳሳሊ ነዞም ኣብ ከተማ ሞንትሪያል ዝነበሩ ኣብ ሃገረ ካናዳ ካብ ቶሮንቶ ዝመፁ ኣብ ኩሉ ተፈላለዩ ኣብቲ ቁሪ ኣብቲ ውድድር ግዜኦም ስርሖም ገዲፎም ምሳና ዝውዕሉ ኣዘ የመስግን። ብኣጠቃላሊ ግን ህዝቢ ኤርትራ ኩሉ ግዜ ዕውት እዩ። ነቲ ዝገበረልና ኣኽብሮትን እንግዱን ደጋጊመ የ ዘመስግን ይቐኒየለ የብሎም ኣብ ዘለኹ ኮይነ።
1: ዝኸበርኩም ተኸታተልትና ሃገራዊት ጋንታ ቅድድም ብሽክለታ ኤርትራ እቲ ኣብ ከተማ ሞንትሪያል ካናዳ ካብ 20 ክሳብ 27 መስከረም ዝተኻየደ ናይ ፅርግያ ናይ ዩሲኣይ ውድድር ዋንጫ ቅድድም ብሽክለታ ዓለም ሃገራዊት ጋንታና ከመይ ተሳቲፋ ንዝደስስ ትሕዝቶ ኢና ክነቕርበልኩም ፀኒሕና። ኣብ መጻኢ ብካልእ ትሕዝቶ ክሳዕ ንረኸብ ንሕጂ ሰላም።

ሰላም ዝኸበርኩም ተኸታተልቲ፣ ንሎሚ ንትንሳኤን ውድቀትን ብርጣናዊ ተቓዳማይ ክሪስ ፍሩም ዝድስስ ትሕዝተዩ ክህልወና ንምክትታልኩም ብኽብሪ ይዕድም። ብርጣናዊ ተቓዳማይ ብሽክለታ ክሪስ ፍሩም ካብ ዕለታት ሓደ መዓልቲ ኣብዛ ነብርና ዘለና ፕላኔት ምድሪ ሓደ ካብ ዝበለፁ ተቓደምቲ ብሽክለታ ዝነበረ እዩ። ድሕሪ 2010 እዚ ኬንያዊ ዘርኢ ሓረግ ዘለዎ ንውድድራት ብሽክለታ ንቱር ዶ ፍራንስ ድማ ብፍሉይ ብሒትዎ ዝነበረ ተቓዳማ እዩ። ኣብ 2013 2015 2016 ከምኡ ድማ 2017 ዕውት ዘሎ ፈረንሳ፣ ኣብ 2011 ከምኡውን 2017 ዕውት ቮልታ እስጳኛ፣ ኣብ 2018 ድማ ኔጅሮ ዲ ኢታልያ ተዓዊትሉ። ክሪስ ፍሩም ዝነበሩ ዓቐብ ናይ ምሕኳር ክእለ ታክቲካዊ ርድኢት፣ ኣብ ናይ ክሮኖሜተር ዝነበሩ ዓብላልነት፣ ኣብ ዓቐበታት ኮነ ኣብ ወሰንቲ መድረኻት ንኽትስዕሮ ኣጸጋሚ ዝነበረ ተቓዳማ እዩ። ይኹን እምበር እዚ ኩሉ ዓወታትን ክብርታትን ናይ ዝተቓዳማይ ኣብ ዝሓለፉ ዓመታት ከም ቁልቁል ይተራእዩ። ብዝያዳ ድማ ኣብ 2021 ናብ እስራኤል ፕሪምየር ቴክ ካብ ዝፅምበር ንድሓር እቲ ኣቐዲሙ ክላዓል ዝግብኦ ሕቶ ግን ክሪስ ፍሩም እንታይ እዩ ኮይኑ? ሓደ እዋን እቲ መግቲ ተሳኢንዎ ዝነበረ ቁመና ብኸመይዩ ሃንደበት ሓንሳብን ንሓዋርን ክስወር ክኢሉ? ኣብ 2010ታት ዝነበረ ዓብላልነት ክሪስ ፍሩም ንውድቀት ክሪስ ፍሩም ዝያዳ ንምግምጋም ማዕርኽ ንደይ ብሉፅ ተቓዳማይ ከም ዝነበረ ንመልከት። 1.85 ሴንቲሜተርን ቁመት ዝውንን ክሪስ ፍሩም ኣብቲ ንቱር ዲ ፍራንስ ዓብዲልሉ ዝነበረ ግዜ ንመዋህድርቱ ብቁመት ይበልፆም ብምንባሩ ኣብ ኣራግፁ ብፍሉይ ቅርፁ ዝልለ ዝነበረ እዩ። ፍሩም ብዝነበሮ ልዑል ዓቐብ ናይ ምሕኳር ምልከትን ንጎቦታት ኣልፕስን ፒረንስን ክትሕሶ ዝዕዘቡ ዝነበሩ ኣፍቀርቲ ቅድም ብሽክለታ ብብቕዓቱ ኣብ ጥርጣረ ዝኣትውሉ ግዜ ውሑድ ኣይነበረን። እቲ ምንታይ ሲ ክሪስ ፍሩም ከም ላንስ ኣርምስትሮንግ የደናግሮም ከሂሉ? ዓብላልነት ክሪስ ፍሩም ኣብ 2013 ፋልማይ ናይ ቱር ዲ ፍራንስ ዓወቱ ድሕሪ ምምዝጋብ እዩ ዝፍልም። ኣብ እዋኑ ቀንዲ መዋዳድርቱ ዝነበሩ ኣልቤርቶ ኮንታዶር ናይ ሮኪንታናን ከምዝሎሚ ዓመት ታደይ ፖጓቻ ንመዋዳድርቱ ከሰቅዮም ዝተዓዘብናዮ ፍሩም እውን ኣብ እዋኑ ኣብ ዓቐበታት ኣብ ናይ ውልቅ ናይ ግዜ ውድድራትን ንቐንዲ መቐናቐምቱ ዝነበሩ ተቐዳደምቲ ከም ሕሱም እዩ ገሪፍዎም።

ኣብ መንጎ 2017 2018 ኣብ ዝነበረ ግዜ ፍሩም ውሕዳት ተቀዳደምቲ ጥራይ ክጎናፀፎ ዝኽእሉ ዓወት ይሰኒዱ። ኣብዞም ክልተ ዓመታት ንሰለስቲኦም ናይ ግራን ቱር ውርድራት ብቐደም ሰዓብ ተዓዊትሎም። ኣብ 2017 ፍሩም ንቮልታ ስፓኛን ቱር ዲ ፍራንስን ደሪቡ ድሕሪ ምዕዋቱ ኣብ ሰዓብ ዓመት ድማ ኣብ ዝተካየደ ጅሮ ዲ ኢታልያ ንዓመታት ተዘኪሩ ዝነብር ቁመናዩ ኣንጸባሪቑ። ኣብ መበል 19 መድረኽ ናይቲ ውርድር ፍሩም ፀወታ ንክዛዘም 80 ኪሎ ሜትር ምስ ተረፎ ኣብ ዓቐብ ኮለ ደለ ፌኒስትር ኣጥቂዑ ብምኻድ ኣብ ቅድሚኡ ንዝነበራ ጉጅለታት ብታቲኑ ንማልያ ሮዛ ክውንን ኣበቂዑ። ኣብዛ መድረኽ ፍሩም ዘርኣየ ቁመና ንዓመታት ተዘኪሩን ተሰኒዱን ዝነብር እዩ። ብዘይካዚ ኣብዚ መድረኽ ዘርኣየ ፀወታ ምስቶም ናይ ኩሉ ግዜ ዝበለፁ ተቃራርንቲ ብሽክለቲ ዓለምና ሰሪዕዎ እዩ። ኣብዚ ዓመተ ስፖርት ንሰለስተ ዓበይቲ ውርድራት ጅሮ ዲ ኢታልያ፣ ቱር ዲ ፍራንስን ሻምፒዮን ዓለምን ዝተዓወተሎም ታደይ ፖጋቻ እውን ነቲ ፍሩም ኣብ ግዜኡ ዘመዝግቦ ዝነበር ዓወታት ኣይበፅሖን። ፖጋቻ ዛጊት ንሰለስትዩ ናይ ግራን ቱር ውርድራት ክዕወተሉ ይከኣለን። ንናይቲ ግዜ ናይ ፍሮም ቁመና ክዳረግዎ ዘይከኣሉ ከም ቪቸንዞ ኒባሊ፣ ፋቢዮ ኣሮን፣ ናይሮ ኩንታናን ንማልያ ሮዛ መሪቆም ጥራዮም ክህብዎ ነይርዎም።

0: እቲ ሓደገኛ መውደቕቲ ክሪስ ፍሮም ምኽንያት ውድቀት ክሪስ ፍሮም ናብ ሓንቲ ኣብ 219 ዘጋጠመት ፍጻመ እዩ ዘተኣሳሰር። እታ ኣሰንባዲት ሓደጋ ክሪስ ፍሮም ኣብ 219 ቅድሚ ናብ ቱር ዲ ፍራንስ ምእታው ኣብ ክራይተሪየም ዶፊነ ኣብ ናይ ውልቅ ናይ ግዜ ውርድር እናዘወረን ከሎ ብልዑል ናሃሪ እናዘወረን ከሎ ምስ መንደቕ ተጋጩ ከም ምርኣይ ናይቲ ሓደጋ ድማ ኣብ ኣካላቱ ዝተፈላለዩ ምንቃዕትታት ኣኸቲሉሉ ናይ ሰለፍ ዓፅሙ ኩርናዒዱ መሰናግልኡ ሮኽመሻ ናይ ሳምቡን ድማ ብምኽንያት ናይቲ ሓደጋ ግዳይ መስበርትን ማዕበስትን ዝኾኑ ኣካላት ክሪስ ፍሩም ዝነበሩ እዮም። እቲ ሓደጋ ክሳብ ንህይወት ፍሮም ኣብ ሓደጋ ዘእተወይ ነይሩ። ፍሮም ካብዚ ዘጋጠሞ ንክሓውት ጥራይ ኣዋርሒ ግዜ ይወሲድሉ። ፍሩም ኣብ 220 ዋላ እኳ ናብ ኩረሻ ብሽክለታ ክምለስ እንተኸኣለ እቲ ዳግማይ ናብ ኩረሻ ብሽክለታ ዝተመልሰ ፍሩም ግን እቲ ቅድሚ ዓመታት ዝነበረ ፍሩም ከይኮነ እዩ ተመሊሱ። እታ ርግምቲ ዕለት ንዓለም ፅቡቅ ካብ ምርኣይ ንፍሩም ድማ ታሪኻትን ክብረ ወሰናትን ክደራርበሉ ዝኽእል ብቕዓቱ ለኪማትሉ ተዓዚራ።
1: The recovery. Froome eventually came back to cycling in 2020. However, something was different. He was a lot slower than he was before the crash, getting dropped by riders he beat with ease the previous year. His results were poor, and he blamed it on his recovery.
0: ፍሩም ናብ ኩረሻ ብሽክለታ ምስ ተመልሰ ኣብ ምድያብ ዓቐብ ኣብ ናይ ክሮኖሜተር ዝነበሮ ብቕዓትን ብእኑቡ እዩ ስኢንዎም። ዋላ እኳ ብጅግንነት ናብ ብሽክለታ እንተተመልሰ ሒዝዎ ዝተመልሰ ብቕዓት ግን ጽላሎት ናይቲ ናይ ቅድም ፍሩም ከማን ዘይበቅዒ ነይሮም። ኣካላውን ኣእምሮኣውን ማሃሰይቲ ዘጋጠመ ፍሩም ንናይ ቀደም ቅመኑ ክመልስ ብዙሕ ጻዕርታት እኳ እንተገበረ ክቆንዖ ግን ኣይከኣለን። ፍሮም ኣብ 221 ተደላይነቱ ኣብ ኢንዮስ ኮንቆልቁል ድሕሪ ምዕዛቡ ካብቲ ኣቐዲማ ብቲም ስካይ ትፍለጥ ዝነበረት ጋንታ ወፂኡ ናብ እስራኤላዊት ጋንታ እስራኤል ፕሪምየር ቴክ ተጸንቢሩ። እቲ ምስጋር ንፍሩም ኮነ ንሓዳስ ጋንቱ ከም ዕንወት እዩ ተገምጊሙ። እስራኤል ፕሪምየር ቴክ ንፍሩም ሓደ ካብ ዝለዓሉ ተኸፈልቲ ተቐዳደምቲ ብሽክለታ ክኸውን እኳ እንተብቃዐቶም ካብ ፍሩም ትረኽቦ ዝነበረት ውፅኢት ግን ነቲ ኣብ ልዕሊ ዝገበረቶ ወፍሪ ዝመልስ ኣይነበረን። ናይ ፍሩም ግዜ ኣብ እስራኤል ፕሪምየር ቴክ ድማ ኣብ ታሪክ ቅድም ብሽክለታ እቲ ዝኸፍአን

ፍሩም ናብ እስራኤል ፕሪምየር ሊግ ድሕሪ ምፅምባሩ ኣብታ ጋንታ ዝረኣዮ ብቕዓትን ሰሓቢ ምሳጥን ክኸውን ኣይከኣለን። ኣብዚ ዓመተ ስፖርት እርትብል ናይ ዩሲኣይ ነጥቢ ክረክብ ኣይከኣለን። እቲ ዝበለፀ ኣብዚ ዓመት ዝሓዞ ደረጃ ድማ ኣብዚ ሩዋንዳ ኣብ ሓደ መድረኽ ዝሓዞ መበል 21 ተርታ እዩ ነይሩ። ሓደ እዋን ናይ ግራንቱር ውድድራት ዓብልልዎ ዝነበረ ክሪስ ፍሩም ንመወዳእታ ግዜ ኣብ 2022 ኣብ ቮልታ ስጳኛ ድሕሪ ምስታፉ ኣብዝሓለፉ 2 ዓመታት ናብቶም ሱምያት ናይ ግራንቱር ውድድራት ክምለስ ኣይከኣለን። ኣብ 2022 ኣብቲ ንመወዳእታ ግዜ ተወዳዲሩሉ ዝነበረ ቮልታ ስጳኛ ኣብ ናይ ግዜ መበል 114 ተርታ ሒዚ ውድድሩ ዛዚሙ። ካብቲ ዝኸፈ ድማ ኣብቲ እዋን ጀነራልነቱ ኣረጋጊፅሉ ዝነበረ ቱር ዲ ፍራንስ ኣብ ናይ ዝዓመተ ውድድር ብጋንቱ እውን ካብ መሰርዓ ወፃኢ ክኸውን ተገይሩ። ግዜን ተጠሊምካ ከቢድ እዩ። ውድቀት ኢንዮስ ግሪናይደርስ። ውድቀት ክሪስ ፍሩም ተማሳሊ ንጸብራቅ ውድቀት ኢንዮስ ግሪናይደርስ እዩ። ሓደ እዋን ኣብ ፕሮፌሽናላት ውድድራት ቅድም ብሽክለታ ዓብላሊት ሓይሊ ዝነበረት ኢንዮስ ኣብዛ ዓመት ክትዝክሮ ዘይትምነዮ ዓመተ ውድድር ኣሕሊፋ። እዛ ንከም ክሪስ ፍሩም፣ ብራድሊ ዊግንሱን፣ ጌራን ቶማስን ዝኣመሰሉ ክሳብ ምዕዋት ቱር ዲ ፍራንስ ዘብቅዐት ጋንታ ኣብዚ ተዛዚሙ ዝርከብ ዓመተ ስፖርት ኣብዝኣተወቶም ኩሎም ውድድራት ጽልዋ ክትፈጥር ኣይከኣለትን። እዛ ጋንታ ብሓድሽ ወለዶ ብከም ታዴ ፖጋቻ፣ ዮናስ ቪንግጋርን ይምራሕኒ ዘሎ ናይዚ ግዜ ውድድራት ክትፃውሮን ክትብድሆን ኣይከኣለትን። እዛ ሓደ እዋን ብመንገዲ ተቀዳደምታ ንቱር ዲ ፍራንስ ንምዕዋት ቀረባ ዝነበረት ጋንታ ኣብዚ እዋን ኣንፈታ ከም ዝጠፍአ መርከብ ዕኒኒ ትብል ኣላ። ታሪኻዊ ውድቀት ኢንዮስን ክሪስ ፍሩምን ተመሳሳሊ እዩ። እንጀራ ምሸት ይሃብካ ዝበሃል ከም ናይ ኢንዮስን ፍሩምን ታሪክ ንኸይደገመካ እዩ። ፍትሕ ክሪስ ፍሩምን ኢንዮስን ድማ ቀንዲ ምክንያት ገዳይ ተኸታታሊ ውድቀቶም ክኸውን ይኽእል እዩ ዝብሉ ግምታት እውን ኣሎም። ውድቀት ክሪስ ፍሩምስ ናይዚ ግዜ ተቀዳደምቲ ብምዝማድ ሸለል ኢልካ ከተሓልፍ ዘይግባእ እዩ። ከም ታዴ ፖጋቻ፣ ዮናስ ቪንግጋርን ዝኣመሰሉ ናይዚ ግዜ ሱምያት ተቀዳደምቲ ውድድራት ጥራይ ኣይኮኑን ዝዕወቱ ዘለዎም። ከምቲ ሓደ እዋን ውድድራት ብሽክለታ ዓብሊልዎ ዝነበረ ተመሳሳሊ ታሪኮም ዝደግሙ ዘለዎም። ኣብዝሓለፉ ዓመታት ዮናስ ቪንግጋርን ታዴ ፖጋቻን ንዓብላልነቶም ኣብ ዙር ፈረንሳ ተዋዲቆም እዮም። ኣብዝሓለፉ ሓሙሽተ ውድድራት ዙር ፈረንሳ ነቲ ሰለስተ ታዴ ፖጋቻ ክዕወተሉ እንከሎም ነቶም ዝተረፉ ክልተ ድማ ዮናስ ቪንግጋር ተዓዊትሎም። እዞም ተቀዳደምቲ ነቲ ሓደ እዋን ክሪስ ፍሩም ንመዋድርቱ በቲኹ ብተረርቲ ስካትኡ ዘሰቀዮም ዝነበረ ቦታ ባዕሎም ሒዞም ኣለዉ። ነጋውስ ዓቐብ ዝብል ክብሪ እውን ድሮ ካብ ዙፋን ፍሩም ተቓልዩ ኣብ ዙፋናት ፑጋቻን ቪንግጋርድን ኣንጠጢሎም።

0: ክሪስ ፍሩም ንመወዳእታ ግዜ ኣብ ቱር ዲ ፍራንስ ናይ መድረኽ ዓወት ካብ ዘመዝግብ 7 ዓመታት መሊእሎም ኣብ 2017 ፍሩም እታ ናይ መወዳእታ ዓመት ክሪስ ፍሩም ኣብ መድረኽ ዙር ፈረንሳ ዓወት ዘመዝገበለ ዓመት እያ። ኣብ መፈለምታ ናይዚ ዓመት ክሪስ ፍሩም ምስ ኢሮስፖርት ኣብ ዝገበሩ ቓለ መሕተት ድማ ቅድሚ ናይ ቅድም ብሽክለታ ሙይኡ ምዝዛሙ ዳግማይ ኣብቲ ሓደ እዋን ዓንዲሩሉ ዝነበረ ቱር ዲ ፍራንስ ናይ መድረኽ ዓወት ኣመዝጊቡ ካብ ኮረሻ ብሽክለታ ክወርድ ከም ዝደሊ ገሊጹ ነይሩ። ፍሩም ኣብዚ ዘለዎ ህሉ ቁመናን ብቕዓትን እዚ ዝብሉ ዓወት ከመዝግብ ዓመታት ርሒቑሎ። እቲ ናይ ግራንቱር ዓወታት ንኸመዝግብ ቀንዲ ምስጢር ዓወቱ ዝነበረ ክእለት ምሕዋር ዓቐብ ኣብዚ ግዜ ብገም ታደይ ፖጋቻ ሬሚኮ ኤቨኖፐልን ዮናስ ቪንጌጋርደን ተመንጢሉሎም።
1: Four times a winner of the Tour de France, winner of the Vuelta. Is he heading here to Giro d'Italia victory? And even on this descent, he's taking just a few seconds.
2: I wouldn't say I was taking risks on the descent, but I pushed on and went as fast as I could.
1: Chris Froome is now the virtual leader of Mario.

0: closer of this Tour d'Italia. What a stage.
1: ክሪስ ፍሩም ዳግማይ ምልሶ ክገብር ይኽእል ዶ ዝብል ሕቶ ቀፂሉ ዝለዓል ሕቶ እዩ። ክሪስ ፍሩም እስራኤል ፕሪምየር ቴክ ዘለዎ ኮንትራት ንኸብቅዕ ሓደ ዓመት ተሪፎ ኣሎ። ፍሩም ድሕሪ እስራኤል ፕሪምየር ቴክ ናብ ካልእ ናይ ወርልድ ቱር ጋንታ ተፀንቢሩ ናይ ምውድዳር ተኽእልኡ ዝተሓተ እዩ። ግዜያዊ ቁመኑ ኣብ ግምት ምእታው ፍሩም ናይ ቅድም ቁመኑ ረኺቡ ናብ ጎደና ዓወት ክምለስ ኢልካ ክትዛረብ ዝከኣል ኣይኮነን። ኣብ 2019 ዘጋጠሙ ሓደጋ መውደቕቲ ዕድሚ እውን 39 በፂሑ ብምህላው ዘመናዊ ፀወታ ቅድም ብሽክለታ ን ኣንጻር ፍሩም ደው ዝበለ እዩ። ሕልሚ ናይ መድረኽ ዓወት ክሪስ ፍሩም ኣብ ቱር ዲ ፍራንስ ብስታሲካ እውን ሓቃዊ መረዳእታን ግዜኡ ሓሊፍ እዩ።
2: Up the last mountain, Alpe d'Huez, he was able to time trial his way for Froome, as it was the first time since his crash he showed some of his talent. It was a small redemption in his road to recovery. Chris competed in the Vuelta a España as well last year, but only managed a 72nd place as the best result.
1: ፍሩም ሕልሙ ክውን ንምግባር ኣብዚ ዓርፍ ቃልሲ ተፀሚሩ ዝርከብ ብተደጋጋሚ ዝዘንበ ወቐሳታትን ድኹም ውፅኢትን ተፃዊሩ ኣቐዲሙ ጥሮታ ንኸይወፅእ ሓንጊድ እዩ። ፍሩም ውፅኢት ዘይተሰነዮ ብቐፃሊ ውርድረት የካይድ ምህላው ድማ ነቲ ስፖርት ዘለዎ ፍቕሪ ዘርኢ ህያው ምስክር እዩ። ፍሩም ገለ ካብቲ ናይ ቅድም ቁመኑ መሊሱ ኣብ ዝቕፅል ዓመተ ስፖርት ዳግማይ ክነግስ ግዜ ዝምልሶ ክኸውን እዩ። እቲ ሓደ ካብ ናይ ኩሉ ግዜ ዝበለፁ ተቐዳደምቲ ብሽክለተ ዓለምና ዝብል ክብሪ ግን ዝምንጥሎ ኣይክህሉን እዩ። ኣቐዲሙ ብዝሰርሖ ተኣምር ክብሩ ዘመናት ተዓቂቦ ንኽኸይድ ውሑስ ገይርዎ እዩ። ምስግጋር ፍሩም ናብ እስራኤል ፕሪምየር ቴክ ሓደ ካብቶም ውፅኢታት ከምፁ ዘይከኣሉ ፍሹላት ፌርማታት እዮም። ከም ናይ ፍሩም ብተመሳሳሊ ምስግጋር ፔተር ሳጋን ካብ ቦራ ሃንስግሮ ናብ ቶታል ኤነርጂ እውን ካብቶም ፍሹላት ዕድግታት ተቃደምቲ ተባሂሎም ዝጥቀስ እዮም። ምክንያቱ ፔተር ሳጋን ቅድሚ ካብ ክሮሽያ ብሽክለታ ምውራዱ ምዛ ፈረንሳዊት ጋንታ ድሕሪ ምፅምባሩ እቲ ዓለም ዝፈልጦ ሳጋን ደጊሙ ከርእዮ ተፀጊም እዩ። ከምኡ እውን ምስግጋር ናይ ሮኪንታና ካብ ሞቪስታር ናብ ኣሬካ ሳምሲክ እታ ጋንታን እቲ ተቃዳ ማይን ተስፋ ንዝገበሩሉ ዓወት ግራንድ ቱር ካብ ቅዖም ዘይከኣለ ፍሹል ፌርማ እዩ። እዞም ኣቐዲምና ዝገለጽናዮም ፍሹላት ፌርማታት ኣብ ብሽክለታ ብክለባት ኮነ ብውልቀ ተቐዳደምቲ ካብ ዝውሰዱ ሓደገኛ ምስግጋራት ብቐረባ ክጥቀሱ ዝኽእሉ ኣብነታት እዮም። ክለባት ኣብ ገለ እዋናት ንሶምያ ተቐዳደምቲ ዓብ ወፍሪ ክገብራ ይረኣየን። ከም ናይ ፍሩም ዝኣመሰሉ ጉዳያት ግን ዕድመ መጉዳእትን ዳይናሚካዊ ለውጥን ኣብ ፔሎቶን ዝስዕቡ ብምዃኖም ድማ ንዋጋ ሓደ ተቐዳዳማይ ዘጉድሉ እዮም። ባርከስ ዝኸበርኩም ተኸታተልቲ ለሰ ስፖርት ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሉና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቀናት።

እዚ ሰላምታና ተቐበሉ ፈነወ ኤርቲቪ ኣብ ምክትል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺደን ንሎም ቀዳም 1 ጥቅምቲ ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪብ ዘለኹ ኣርሴ ማስመሮሜ ንምክታልኩም ብክብሪ እናዓደምኩ ብቐንዳ ርእስተ ዜና ፍልም ኣብ ዞባ ማእከል ከም ዝሰረቱ ምሕብሓብ ናብዮትን ኣእምራኦን ምዕባላኦን ስንኩላን ንምርጋፅ ዓውደ ዘተ ተኻይዱ ኣብ ሓመል ማለዋ ኣብ ድሕነታ ደንዕሸልን ዘተኮረ ዓውደ ዘተ ተኻይዱ ሃኮሰ ጨንፈር ዞባ ሰሜናዊ ቀይሕ ባሕሪ ገስጋስ ትግባረ ውጥን ስራሕ ገምጊሙ ኣሜሪካ ኣብ ልዕሊ ኣህጉራዊ ቤት ፍርዲ ገበነኛታት ሓድሽ እገዳ ወሲና ህዝባዊት ሪፓብሊክ ቻይናን ኤውሮጳዊ ሕብረትን ንግዳዊ ፍልልያቶም ንምፅባብ ናይ ምምኽኻር ዝርርብ ኣካይዶም ኣብ ሪፓብሊክ ደቡብ ኣፍሪቃ ኣንጻር ዘ ሕጋውያን ስደተኛታት ዝተጀመረ ሰልፊ ናብ ናዕቢ ብምምርሑ ከቢድ ንዋታዊ ዕንወት ወሪዱ ዝርዝር ዜና ኣብ ዞባ ማእከል ከም ዝሰረቱ ምሕብሓብ ናብዮት

ንኣእምሮኣውን ምዕባላኣውን ስንኩላን ንምርጋጽ ብጨንፈር ሃገራዊ ማሕበር ኣእምሮኣውን ምዕባላኣውን ስንክልና ዝተወደበ ዓውደ ዘተ ብ9 ጥቅምቲ ኣብ ኣስመራ ተኻይዶም እቲ ወከልቲ ምምሕዳራት ምእዞባ ዝተሳተፍዎ ዓውደ ዘተ ሌላ ምስ ንጥፈታት ማሕበር ተራ ማሕበር ኣብ ምርጋጽ መሰላት ስንኩላን ብድሆታት ስንክልናን መፍትሒታቱ ብመንፅ ፖሊስታትን ስትራተጂን ሃገርና ከምኡ ውን ከም ሰረት ዝገበረ ናብየት ስንኩላን ኣብ ዝብል ኣርእስታት ዘተኮረ ነይሮም ኣብ ደንበር ሃገራዊ ማሕበር ኣእምሮኣውን ምዕባላኣውን ስንክልና ወይዘሮ ይብርሃ ኣለም የዕብዮ ኣብ ዘስማዓቶ ቃል ዕላማታ ዓውደ ዘተ ተራ ኣብ ንእዞባታት ዝነጥፉ መሻርክቲ ኣካላት ብምብራኽ ኩልንትናዊ ምዕባለ ስንኩላን ወገናት ንምውሓስ ከም ዝኾነ ገሊጻ ኣቦ እምበር ጨንፈር ዞባ ማእከል ኣቶ ሄኖ ገብረ እግዚኣብሄር ድማ ንዓይነትን ቁፅርን ምስ ኣእምሮኦም ምዕባላኣውን ስንክልና ዝነብሩ ወገናት ኣብቲ ዞባ ብዝርዝር ድሕር ምቕራብ ኣብ ምብራኽ ግንዛብ ሕብረተሰብ ተራ መሻርክቲ ኣካላት ክዓዝዝ ፀዊዖም ተሳተፍቲ ብወገኖም እቲ ዓውደ ዘተ ኣብ ኣእምራውን ምዕባላኣውን ስንክልናን ስንኩላንን ንዝፀንሖም ኣፍልጦ ዘዕቢ ስለ ዝኾነ ኣገዳሲ ምዃኑ ብምጥቃስ ንቕሓት ምብራኽን ኣመለኻኽታን ምምሕያሽን ቀጻሊ ጎስጓስ ክካየድ ተላብዮም ጨንፈር ሃገራዊ ማሕበር ኣእምራውን ምዕባላኣውን ስንክልና ዞባ ማእከል ኣብዚ እዋን ልዕሊ 2,000 ምዝጉባት ኣባላት ኣለውዎ። ቤት ፅሕፈት ጨንፈር ጥዕና ዞባ ዓንስባ ምስ ናይ ስራሕ መሻርክቱ ብምውሃድ ኣብ ድሕነት ኣደን ዕሸልን ዘተኮረ ዓውደ ዘተ ብ8 ጥቅምቲ ኣብ ሓመል ማሎ ኣካይዶም ኣብቲ ዓውደ ዘተ ነብሰ ፆራት ክሳብ እዋን ሕርሰን 8 ግዜ ጥዕናዊ ክትትል ክገብራን ሕርሲ ኣብ ትካል ጥዕና ከዘውትራን መፃምድቲ ምስ ኣንስቶም ናብ ትካል ጥዕና ክመፁ ክተባብዑ ከምኡ ውን ክታበት መንሽሮ ክሳድ ማህፀንና ኣገዳስነቱን ኣብ ዝብል ዛዕባታት ብሰፊሑ ተዘትዮም ኣብቲ ንእዞባ ንዘለዉ ብድሆታት ብዝምልከት ድማ ክንክን ቅድሚ ሕርሲ ኣብ እዋኑ ዘይምጅማር ተርዮታት ሕርሲ ኣብ ገዛ ምቁራፅ ክታበ ትሑት ተጠቃምነት መፀበይ ነፍሰ ፁራት ከምኡውን ሕፅረት ኣገልግሎት መጓዓዝያቶም ቀንዲ ምዃኖም ተገሊፆም ኣብ ጨንፈር ጥዕና ዞባ ዓንሰባ ሓላፊ ኣሃዱ ጥዕና ስድራ ቤትን ኮምን ኣቶ ተክለ ተስፋ ማርያም ዕላማታ ዓውደ ዘተ ምስ መሻርክቲ ኣካላት ብምትሕባር ዝረኣዩ ፀገማት ንምፍዋስ ምዃኑ ብምጥቃስ ክታበት መንሽሮ ክሳድ ማህፀን ኣብ መፃኢ ሂወት ደቂ ኣንስትዮ ኣገዳሲ ስለዝኾነ ስድራ ቤታት ደቆም ከኽትሙን ተራ መሻርክቲ ብዝሓየለ ክቕፅልን ተላብዮም ኣካየድ ስራሕ ንእዞባ ሓመልማሎ ኣቶ ወልዱ ሳሙኤል ብወገኑ ህላዊ ኣደን ዕሸልን ከየረጋገፅካ ህላዊ ሕብረተሰብ ምርጋፅ ስለዘይከኣል ኣብዚ መዳይ እዚ ብዕቱብ ክስራሕ ኣብ መደበር ጥዕና ሓመልማሎ ዘሎ መፀበይ ነፍሲ ፅራት ድማ ፅገና ክግበረሉ ተላብዮም ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ጨንፈር ዞባ ሰሜን ኣውቅሕ ባሕሪ ገስጋስ ትግባረ መደባ ዝሓለፈ 9 ኣዋርሒ ዝገምገመ ኣኼባ ብ8 ጥቅምቲ ኣባፅዕ ኣካይዶም ሓላፍቲ ጨንፈር ኣቶ ሃብተማርያም ተስፋ ሚካኤል ኣብ ዘቕረቦ ፀብጻብ ኣብ ምውዳብ ሓደስቲ ማሕበራትን ዳግመ ምውዳብ ዝፀንሓ መሰረታውያን ማሕበራትን ዕውት ስራሕ ከም እትኻየደ ኣብ ቦታ ስራሕ ዘጋጥም ግርጭታት ድማ ብልዝብ ይፍታሕ ምህላው ብምሕባር ንትግባረ መደባ ስልጠና መራሕቲ ማሕበር ምሕያል ተራ ደቂ ኣንስትዮ ኣብ ቦታ ስራሕ ከምኡ ውን ምትግባር ንጥፈታት መንእስያ ሰራሕተኛታት ዝሕግዝ መማእዘኒ ሓሳብ ኣቕሪቦም ሓለፍቲ መሰረታውያን ማሕበራት ድማ ፀብጻባት ዘካየድዎ ንጥፈታት ስራሕ ኣቕሪቦም ኣገዳስነት ውዳበን ተራ መራሕቲ ማሕበራትን ኣብ ምህናፅ ኣድማዕ ማሕበር ቀሊል ከም ዘይኮነ ዝሓበረ ሓላፊ ምምሕዳርን ፋይናንስን ማእከላይ ቤት ፅሕፈት ሃኮሰ ኣቶ ተስፋይ ግርማይ ኤርትራዊ ሰራሕተኛ ኣብ መደባት ልምዓትን መኸተን ብምስታፍ ኣፍራይነቱ ንኽዕይን ሓላፍነት ናይ ኩሎም ኣካላት ከም ዝኾነ ኣገንዚቦም ተሳተፍቲ ኣብ መወዳእታ ብማሕበር ዝውደብ ሞያዊ ስልጠናታት ክድፍኣሉ ስሉሳዊ ዝምድና ብምሕያል ኢንዱስትርያዊ ሰላም ንምስፋን ብሰፊሑ ክስርሓሉ ዛጊድ ዘይተወደቡ ሰራሕተኛታት ክውደቡ ምእንቲ ድማ ጎስጓስ ክሕይል ዝብል ርእቶታት ኣቕሪቦም ቤት ፅሕፈት ትምህርቲ ንእዞባ ፎሮ ዓቕሚ መምህራን ክብ ንምባል ብዘካይዶ ዘሎ ፃዕሪ ኣብ ምሕደራ ገንዘብን ንብረትን ዘተኮረ ስልጠና ኣብ ሓውሲ ከተማ ፎሮ ሂቦም እቲ ስልጠና ምሕደራ ገንዘብ ንብረትን ሰነዳትን ምሕደራ ፀጋታት ቤት ትምህርቲ ምድላውን ትግባርን ውጥን ቤት ትምህርቲ ከምኡውን ምሕደራ ፋይናንስን ካልእን ዘጠቃለለ ኮይኑ ንርእሰ መምህራን ኣባላት ምምሕዳርን ፋይናንስን ኣብያተ ትምህርቲ ኣባላት ምሕደራ ኣብያተ ትምህርትን ኮሚቴ ቤት ትምህርትን እዩ ተዋሂቦም ነቲ ስልጠና ዝሃበ መምህር ሱሌማን ማሕሙድ ኩሉ ኣብ ትምህርቲ ዝግበር ወፃኢታት ንመንግስቲ ጥራይ ዝግደፍ ከም ዘይኮነ ብምጥቃስ ውሕሉል ኣጠቃቅማ ገንዘብን ንብረትን ክህሉ ኣዘኻኺሩ ተሳተፍቲ ብግዲኦም ንኣገዳስነትን እዋናውነትን ናይቲ ስልጠና ብምጥቃስ ተመሳሳሊ ስልጠናታት ክድፍኣሉ ፀዊዖም ኣብ ንዞባ ፎሮ ካብ መዋለ ህፃናት ክሳብ ካልኣይ ደረጃ ዝዝርግሓ 97 ኣብያተ ትምህርቲ ኣለዋ ኣብ ሓውሲ ከተማ ሃይኮታ ብ8 ጥቅምቲ ኣብ ትካል ቅድመ ትምህርቲ ዝተኸስተ ባርዕ ሓዊ ንዋታዊ ዕንወት ከም ዘውረደ ወኪል ኤሪና ሓቢሩ እቲ ዛጊድ ጠንቆ ዘይተነፀረ ባርዕ ሓዊ ካብ ሰዓት 5 ድሕሪ ቀትሪ ጀሚሩ ንሓደ ሰዓት ከም ዝቐፀለ ብሰንኩ ድማ 4 ክፍልታት ምስ ሙሉእ ትሕዝትኡ ከም ዝዓነወ ኣዛዚ መደበር ፖሊስ ሃይኮታ ሰርጌን ተበየነ ርእሶም ገሊፆም ነቲ ባርዕ ኣብ ቁፅፅር ንምእታው ኣሃዱ መጥፋእቲ ሓዊ ህዝቢ ኣባላት ፖሊስን ሰራዊትን ንዝገበርዎ ዕዙዝ ኣበርክቶ ብምምጓስ ሕብረተሰብ ንተመሳሳሊ ሓደጋታት ካብ ዘቃልዑ ተርዮታት ክጥንቀቕ ኣተሓሳ
ኣሳሲቦም ኣብ ውሽጢ ዛዓመ ጥራይ ብጠቕላላ ልዕሊ 620 ኣፋ ዝግምት ንዋታዊ

ዕንወት ዘስዓበ ሸውዓተ ሓደጋታት ባርዕሓዊ ከም ዘጋጠመ ጸብጻባት ፖሊስ ሃይኮታ የነጽር። ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና፣ ምክትታልም ክትቅጽሉ ደጊመ ብኽብሪ ኣድም። ኣሜሪካ ኣብ ልዕሊ ኣህጉራዊ ቤት ፍርዲ ገበነኛታት ሓድሽ እገዳ ወሲና። ምምሕዳር ፕረዚደንት ዶናልድ ትራምፕ እቲ ኣህጉራዊ ትካል ኣንጻር ረብሓታት ሃገሩ ይንቀሳቀስ ከም ዘሎ ብምክሳስ እዩ ነዚ ሓድሽ ስጉምቲ ወሲዱ ዘሎ። ኣብ ኣሰራርሓ ናይቲ ትካል ዘለዋ ዕቃበታት ክትገለጽ ዝጸንሐት ኣሜሪካ ኣቐዲማ ኣብ ልዕሊ ሰራሕኛቱ እገዳታት ከም ዘጽቐት ጸብጻባት የረድኦም። እቲ ስጉምቲ ኣብ ኣህጉራዊ ባንክታት ዘሎ ንዋይ ናይቲ ትካል ዘደስክል ምዃኑ ቤት ጽሕፈት ግምጃ ኣሜሪካ ገሊጾም። ኣህጉራዊ ቤት ፍርዲ ገበነኛታት ዕላማ ክኾኑ ኣብ ልዕሊ ዝተመርፁ ዝተወሰኑ መራሕቲ ጥራይ ብምትኳር ክሰርሕ መፅንሑ ዝወቐሳ ብርክት ዝበለ ሃገራት ኣባልነተን ናይ ምስሓብ ስጉምቲ ክወስዳ ጸኒሐን ኣለዋ። ኣብ ሓምለ 2002 ዝተመስረተን ኣሜሪካን ሩስያን ንዝርከበአን ብርክት ዝበለ ሃገራት ዘይጥርንፍን ኣህጉራዊ ቤት ፍርዲ ገበነኛታት ተኣማንነቱ እናጎደለ ይመጽእ ከም ዘሎ እዩ ዝግለጽ። ህዝባዊት ሪፓብሊክ ቻይናን ኤውሮጳዊ ሕብረትን ንግዳዊ ፍልልያቶም ንምፅባብ ዝሕግዝ ተወሳኺ ናይ ምምኻር ዝርርብ ትማሊ 9 ጥቅምቲ ኣካይዶም። እዚ ኣብ ቻይና ዝተኻየደ ዝርርብ ኣብ ምምሕያሽ ንግዳዊ ዝምድና ከምኡ እውን ምቁፅፃር መጠን ቀረፅን ወፍርን ዘተኮረ ምንባሩ ተገሊጹ። ቻይናን ኤውሮጳዊ ሕብረትን ብጉዳይ ቀረፅ ኣብ መንጎኦም ዝተፈጥረ ንግዳዊ ዘይምቅዳዊ ንምህዳእ ተደጋጋሚ ዝርርብ ከካይዱ ምፅንሖም ዝጠቕሱ ፀብጻባት ኣብ መወዳእታ ዝሓለፈ ወርሒ ሰነ እውን ዘትዮም ምንባሮም የረድኡ። ክልቲኦም ወገናት ኣብ 2025 ናይ ልዕሊ 860 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካየዱ ብምሕባር ነቲ ኣሃዝ ኣብዚ ዓመት እዚ ናብ ኣስታት 1 ትሪልዮን ዶላር ከም ንምንባሉ መደብ ከም ዘለዎም ይጠቕሱ። ኤውሮጳ ሕብረት ሓደ ካብ ዝዓበዩ ንግዳዊ መሻርክቲ ቻይና ምዃኑ እዩ ዝሕበር። ኣብ ሪፓብሊክ ደቡብ ኣፍሪካ ኣንጻር ዘይሕጋውያን ስደተኛታት ዝጀመረ ሓድሽ ናይ ተቃውሞ ሰልፊ ናብ ናዕቢ ብምምርሑ ከቢድ ንዋታዊ ዕንወት ወሪዶም። ሰልፈኛታት ኣብቲ ኣብ ከተማታት ጆሃንስበርግ፣ ደርባንን ሶዌቶን ዘካየድዎ ሰልፍን ዝሰዕበ ዕግርግርን ዓሰርተታት መካይንን ኣባይትን ከም እተቃፀለ ማዕከናት ዜና ኣቃሊሐን። ብዘይካዚ ብወፃእተኛታት ኣብ ልዕሊ ዝውነና ሓያሎ ትካላት ስርቅን ዝምታን ከም እተኻይደ እቲ ሓበሬታ ብተወሳኺ ኣረድዮም። እዚ ሓድሽ ናዕቢ ሒደት ሳምንታት ካብቲ ጽላእቲ ወፃእተኛታት ዝመንቀል እዩ። ኣብቲ ሃገር ዝተኻየደ ተመሳሳሊ ክስተት እዩ ዝስዕብ ዘሎም። ብሰንኪቲ ቀዳማይ ናዕቢ ኣሸሓዚ ሕጋውያን ስደተኛታት ጎረባብቲ ሃገራት ነናብ ዓዶም ከም እተመልሱ ኣይርሳዕን። ዘይሕጋውያን ስደተኛታት ኣብ ሃገሮም ጠንቂ ሽቕለት ኣልቦነት ኮይኖም ከም ዘለዉ ዝወቕሱ ደቡብ ኣፍሪቃውያን ኩሎም መንበር ፍቓድ ዘይብሎም ስደተኛታት ክወፂኦም ክፅውዑ ጸኒሖም። ዝበዝሑ ካብቶም ስደተኛታት ዜጋታት ዚምባብወ፣ ሞዛምቢክ፣ ማላውን ናይጀርያን ምዃኖም እዩ ዝግለጽ። ባንግላዴሽ ንሰላማዊ መዓላ ዘገልግል ኑክሌሳዊ ትካል ንምህናፅ ምስ ሩስያ ዝኸተመቶ ስምምዕ ካብ ዝመፅእ ወር ሕዳር ክትግበር ምዃኑ ገሊጻ። ሩስያን ባንግላዴሽን ነዚ ናይ ኣሳት 13 ቢልዮን ዶላር ፕሮጀክት ኣብ ወርሒ መያዝያ ናይዚ ዓመት ከም ዝኸተመኦ ዝፍለጥ ኮይኑ ዛዕበየ ወፃኢታቱ ብመልክዕ ልቓሕ ካብ ሩስያ ከም ዝኽፈል ተገሊጹ። ብዘይካዚ ሩስያ ንዋታውን ቅየሳውን ዝርከቦ ተወሳኺ ሓገዝ ክትገብር ምዃንያ ትሕብር። እዚ ኣብ ባንግላዴሽ ናይ ፈለማ ዝኾነ ኒክሌሳዊ ትካል ምስ ተዛዘመ ኣስታት 12 ሚታዊ ጠለባት ኤሌክትሪሲቲ ዝተሃገር ክሽፍን ትፅቢት ይግበር። እቲ ፕሮጀክት ኣብ ምምዕባል ዝምድና ሩስያን ባንግላዴሽን እውን እወታዊ ተራ ከም ዝህልዎ ይእመት። ኣብ ፓናማ ትማሊ 9 ጥቅምቲ 7.7 ሬክተር ዝተዓቀደ ሓደጋ ምንቅጥቃጥ ምድሪ ከም እተኸስተ ማዕከናት ዜና ኣቃሊሐን። በዚ ኣብ 12.6 ኪሎ ሜትር ዕንቆ ዝተኸስተ ምንቅጥቃጥ ምድሪ ኣብ ሂወት ሰብ ዝወረደ ክሳራ እኳ እንተዘየለ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ዕንወት ከም ዝወረደ ተገሊጹ። ድሕሪ ተቐዳማይ ሓደጋ ዝሰዕበ ልዕሊ 40 ድሕረ ምንቅጥቃጣት ነቲ ክሳራ ክብ ከም ዘበሎን በረራታት ከም እተቋረፀን ተፈሊጡሎ። ክኢላታት ስነ ምድሪ ፓናማ ተወሳኺ ምንቅጥቃጥ ክኽሰት ከም ዝኽእል ብምእማት ነበርቲ ናይቲ ከባቢ ክጥንቀቁ ኣተሓሳሲቦም ኣለው። ፓናማ ብብዝሒ ሓደጋታት ምንቅጥቃጥ ምድሪ ኣብ ዝኽሰተሉ ጂኦግራፊያዊ ክፋል ዓለምና ከም እትርከብ ይሕበር። ኣብ ዝሓለፈ ወርሒ ነሓሰ ኣብ ጎረቤታ ኮሎምቢያ ብዝተኸስተ 7.4 ሬክተር ምንቅጥቃጥ ምድሪ ልዕሊ 320 ሰባት ከም ዝሞቱን ከቢድ ንዋታዊ ዕንወት ከም ዝሰዕበን ዝዝከር እዩ። ሩስያን ኢራንን ኣብ ምጅማር ዝሓለፈ ዓመት ዝኸተመኦ ኣጠቓላሊ ስትራቴጂካዊ ናይ ምትሕግጋዝ ውዕል እወታዊ ውፅኢት ይርከቦ ከም ዘሎ ሓቢረን። መራሕቲ ክልቲአን ሃገራት ብ8 ጥቅምቲ ኣብ ቱርክሚኒስታን ኣብ ዘካየድዎ ዝርርብ ንግዳ

ኣብታዊ ምልውዋጥ ሃገራቶም ኣብ ዝሓለፈ ዓመት ብልዕሊ 20 ሚእታዊት ክብ ከም ዝበለ ገሊፆም። ብዘይካዚ እቲ ንግዳዊ ንጥፈታት ኣብ ዝሓለፈ 8 ኣዋርሒ እወታዊ ገስጋስ ከም ዘርኣየ ኣፍሊጦም። ፕረዚደንት ቭላድሚር ፑቲንን ፕረዚደንት መስዑድ ፐዘሽኪያንን ኣብ ዝርርቦም ኣብ ቁጠባ ጥራይ ዘይኮነ ኣብ ፀጥታን ካልእ መዳያትን ዝተበፅሐ ስምምዓት እውን ከከም ቀዳምነታቱ ይትግበር ከም ዘሎ ኣረድዮም። እዚ ከምዚ ኢሉ እንከሎ ሩስያ ኩናት ኢራን ብሰላም ንምዕራፍ ተረኣ ከም እትፃወት ፕረዚደንት ፑቲን ሓቢሮም። እቲ ኩናት ንዞባ ማእከላይ ምብራቅ ጥራይ ዘይኮነ ብደረጃ ዓለም ከይተረፈ ፀገማት ፈጢሩ ከም ዘሎ ዝጠቐሰ ፕረዚደንት ፑቲን ኣሜሪካን ኢራንን ብዝርርብ ንምዕራፉ ክፅዕራ ኣተሓሳሲቡ። ዛምቢያ ኣብ ጥዕናዊ መዳይ ዝውዕል ፋይናንሳዊ ደገፍ ኣሜሪካ ክትቅበል ከም እተሰማምዐት ገሊጻ። ኣሜሪካ እቲ ደገፍ ምስ ዛምቢያ ኣብ ዕድና ዘተኮረ ስምምዕ ክትገብር ዘመቻችእን ተኣፋፊ ጥዕናዊ ሓበሬታ ንምምጣው ዘኽእልን ምዃኑ ድሕሪ ምግላጻ መንግስቲ ዛምቢያ ክነፅጎ ምፅንሑ ዝዝከር እዮም። ይኹን እምበር ኣሜሪካ ነቲ ቅድመ ኩነት ከም ዝሰረዘቶ ዝሓበረ መንግስቲ ዛምቢያ ነቲ 1.5 ቢልዮን ዶላር ደገፍ ከም ዝቕበሉ ኣፍሊጡሎም። ዛምቢያ ምስቲ ሰብኣዊ ደገፍ ምትሓዝ ዘይብሉ ኣብ ዕድና ዘተኮረ ዝርርብ ምስ ኣሜሪካ ክተካየድ ምዃና ገሊጸላ። ኣቐዲመን ዚምባብወ፣ ኬንያን ጋናን ተኣፋፊ ሃገራዊ ጥዕናዊ ሓበሬታ ንምምጣው ቅድመ ኩነት ንዝነበሮ ሰብኣዊ ሓገዝ ኣሜሪካ ከም ዝነፀግኦ ጸብጻባት የረድኦ። ፈረንሳ ኣብ ዕዳጋታት ኤውሮጳ ተኸሲቱ ዘሎ ሕፅረት ነዳዲ ንምቅላል ካብ እስትራቴጂካዊ መኽዘና 10 ሚልዮን በርሚል ክተውፅእ ምዃና ኣፍሊጣ። እቲ ስጉምቲ ኣካል ናይቲ ሃገራት ኤውሮጳ ክዝርግሖ ወጢነን ዘለዋ ልዕሊ 100 ሚልዮን በርሚል ምዃኑ ፕረዚደንት ኢማኑዌል ማክሮን ገሊፆም። እዚ ንሰለስተ ኣዋርሒ ክቕፅል ምዃኑ ዝግለ ዘሎ መስርሕ ኣብቲ ኣህጉር ተኸሲቱ ንዘሎ ሕፅረት ቀረብን ናህሪ ዋጋን ነዳዲ ብኸፊል ክህድኦ ከም ዝኽእል ግምታት ኣሎ። ፕረዚደንት ኮሚሽን ኤውሮጳ ኡርሳላ ቮንደርሌየን ህፁፅ ቀረብ ፀዓት ምስ ዘይግበር ሃገራት ኤውሮጳ ኣብ ተወሳኺ ቅልውላው ክወድቃ ከም ዝኽእላ ኣብ ዝሓለፈ 4 መዓልታት ምጥንቃቓ ዝዝከር እዩ። ፕረዚደንት ዶናልድ ትራምፕ ድማ እተን ሃገራት ካብ ኩዝ ነዳዲአን ናብ ዕዳጋታት ምስ ዘየውርዳ ሃገሩ ናብ ኤውሮጳ ክትገብሮ ንዝፀንሐት ሰደድ ናፍታ ደው ክምተብሎ ሓቢሩ እዩ። ሃገራት ኤውሮጳ ሕብረት ቅልውላው ዞባ ማእከላይ ምብራቅን ኩናት ዩክሬንን ብዘስዓቦ ሕፅረት ፀዓት ብከቢድ ተፀልየን ከም ዘለዋ ፀብጻባት የረድኡ።

ዜናታት ንምዝዛም ቀንዲ ነጥብታቱ ኣብ ዞባ ማእከል ኮሚሰረቱ ምሕብሓብና ቤቱ ንኣእምሮዊ ምዕባላውን ስንኩላን ንምርጋፅ ዓውደ ዘተ ተኸይዱ ኣብ ሓመልማሎ ኣብ ድሕነታት ደንዕሸልን ዘተኮረ ዓውደ ዘተ ተኸይዱ ሃኮሰ ጨንፈር ዞባ ሰሜናዊ ቀይሕ ባሕሪ ገስጋስ ትግባረ ውጥን ስራሕ ገምጊሞ ኣሜሪካ ኣብ ልዕሊ ኣህጉራዊ ቤት ፍርዲ ገበነኛታት ሓድሽ እገዳ ወሲና ህዝባዊት ሪፓብሊክ ቻይናን ኤውሮጳዊ ሕብረትን ንግዳዊ ፍልልያቶም ንምፅባብ ናይ ምምኽኻር ዝርርብ ኣካይዶም ኣብ ሪፓብሊክ ደቡብ ኣፍሪካ ኣንጻር ዘይሕጋውያን ስደተኛታት ዝጀመረ ሰልፊ ናብ ናዕቢ ብምምርሑ ከቢድ ንዋታዊ ዕንወት ወሪዶ ዝኸበርኩም ተዓዘብትና ንሳዓ ዝተዳለወ ዜናዊ መሰናዶና ኣብ ዝተዛዚምለዎ ንስለምክተልኩም ኣመስግን ብሩህ መዓልቲ

ሃሪምኒ በኺዩ ቀዲምኒ ከሲሱ። ኣብ ዝሓለፈ መዓልታት ሚኒስትሪ ጉዳያት ወፃኢ ኢትዮጵያ ንኤርትራ ብወራር ግዛኣት ኢትዮጵያ ብምኽሳስ እዚ ዘይምኹኒ ወራር ዞባዊ ሰላምን ፀጥታን ኣብ ሓደጋ ከውድቆ ከም ዝኽእል ኣጠንቂቑ። ሃሪምኒ በኺዩ ቀዲምኒ ከሲሱ ዝብል

ኹም ከምዚ ዓይነት ስልበጣ እዩ። እዚ ክስ እዚ መሰረት ከምዘይብሉን እቲ ሓቂ በንጻሩ ምዃኑን ዘነፅር ድሙቕ ሓቅታት ክንጠቅስ፣ ኢትዮጵያ ብልዕሊ ኤርትራ ቁልዕ ወራት ዝኣወጀት ቀዳማይ ሚኒስትራ ብ13 ጥቅምቲ 223 ቅድሚ 3 ዓመታት ንፓርላማ ኣብ ዘስምዖ መደረ እንተተኻኢሉ ብዘተ ኣድላይም ዝኸውን ድማ ብሓይሊ ላኣላዊ መስኮት ባሕሪ ክንውንን ኢና ክብል ዝገለጸሉ ዕለት እዩ። መንግስቲ ኤርትራ ብ16 ጥቅምቲ 223 ኣብ ዘውፅኦ ምርኣያ ነብሰ ግትኣት ዝኾነ ቁጡብን ሓላፍነታውን ጋዜጣዊ መግለፂ ከም ወትሩ ኣብ ከምዚ ዝኣመሰለ መኣድታት ከምዘይዕደም ደጊሙ ብምርግጋፅ ንኩሎም ጉዱሳት ከይትንከዩ ተማሕፂኑ። መራሒ ብልፅግና ነቲ ዘየቋርፅ ናይ ኩናት ዘመትኡ ንሰዓብቱ ኣልሕ ዓይሉ ደገፍ ንክረክብን ኣብ ሓንጎሉ ንዘሰላሰሎ ናይ ምውራር ዓሰብ ኣጀንድኡ ባይታ ንምጥጣሕን እስራኤል ኣብ ሮራታት ጎላን ንዝገበረቶ ወራር ኢትዮጵያ ንኤርትራ ንምውራርን ንዓሰብ ንምሓዝን ከም ሓጋዚ ኣብነት ክኸውን ከም ዝኽእል ገሊጹ። ኪንዮዙ ብምኻድ እውን ኣብ ኣብያተ ግምጃ ካቢነ ፓርላማን ካልኦትን ንናፅነት ኤርትራ ዘረጋግፅ ሕጋዊ መርትዖ ወይ ሰነድ ደልዩ ደላልዩ ከም ዘይረኸበ ብምሕባር ንላኣላውነት ኤርትራ ዝነፅግ ናይ ዳግመ መግዛእቲ ጥምሑ ዘነፅር መደረ ኣስሚዑ። እቲ ቀዳማይ ሚኒስትር ኣብ ዝረኸቦን ባዕሉ ኣብ ዝፈጠሮን ዕድላት ቀንዲ ተልእኾ ሰራዊት ኢትዮጵያ ምርግጋፅን ምውሓስን ሰላም ቀይሕ ባሕሪ ካብ ጫፍ ሶማልያ ክሳብ ወደብ ባፅዕ ማእከል ዝገበረ ምዃኑ ብወቂዕ ኣፍሊጡ እዩ። ካብዚ ብምብጋስ ላዕለዎት ፖለቲካውያንን ወታደራውያን መራሕቲ ብልፅግና ኣብ ዝረኸብዎ ህዝባዊ ኣጋጣሚታት ንዝተፈፀመ ታሪካዊ ጌጋ ክእርሙ ከምኡውን ንወደብ ዓሰብን ደቡባዊ ክፋል ገማግም ቀይሕ ባሕርን ብሓይሊ ወሪሮም ብምሓዝ ነቲ ኣሎና ዝብለዎ ሓይሊ ባሕሪ እስትራቴጂካዊ ዕንቆት ከም ዘውሕሱ ብዓውታ ገሊፆም እዮም። ብ27 መስከረም 226 ቅድሚ ወርሒ ምዃኑ እዩ ምክትል ሓለቓ ጠቕላላ ስታፍ ሰራዊት ኢትዮጵያ ኣብ ትግራይ ተጀሚሩ ዘሎ መጥቃዕቲ ኣብኡ ደው ዝብል ከም ዘይኮነ ኣፍሊጡ። ንሱ ወሲኹ መቐለ መሰጋገሪት እያ፣ እታ ናይ መወዳእታ ማዕርፎና ዓሰብ እያ፣ ቀንዲ ዕላማና ድማ ባንዴራ ናብ ቀይሕ ባሕሪ ምትካል እዩ ክብል ኣነፂሩ። ዕብዳንን ሃነይነይታን ስርዓት ብልፅግና ምስ ቀይሕ ባሕሪ ብመንፅር ኣብ ዝሓለፈ እዋን ዝነበረ ተንኮል ምጥቃዕን ምውራርን ኤርትራ ምርኣዩ እውን ይከኣል እዩ። ነዚ ድጉል ኣጀንዳኡ ኣብቲ እዋንቲ ብወግዒ ደርግሖን የግዳስ ኣብ መፋርቅ 222 ኣብ ጅቡትን ሽሽለስን ኣብ ዝተኻየደ ምስጢራዊ ርክባት ንህዝባዊ ወያነ ሓርነት ትግራይ ኣብቲ ኣብ ልዕሊ ኤርትራ ዝፍፅሞ ወራር ክትሕግዞ ካሓባብላን ክሽሕጣን ፈቲኑ ነይሩ እዩ። ፍለይቲ ልኡኽ ሕብረት ኤውሮጳ እውን ኣብ ወርሒ መስከረም 222 ገለ ዋርሒ ቅድሚ ስምምዕ ፕሪቶርያ ናብ ኢትዮጵያ ድሕሪ ምብፅሓ ኣብ ዘርጋሕቶ ምስጢራዊ ሰነድ ኣብ 218 ኣብ መንጎ ኤርትራን ኢትዮጵያን ዝተገብረ ስምምዕ ሰላም ፍሩስ ምዃኑ ኣውጃ እያ። እዚ ኣብቲ እዋንቲ ኤርትራ ብዛዕባኡ ዝኾነ ኣመት ዘይነበራ ዘንቀደ ውዲቲ ነይሩ። ብጥምር ዝበለ ስርዓት ብልፅግና ነቲ ኣብ ልዕሊ ላኣላውነትን ገዛእታዊ ሓድነትን ካልእ ኣባል ሃገር ሓይሊ ምጥቃም ወይ ምፍርራሕ ዝኽልክል መሰረታዊ መትከላት ኣህጉራዊ ሕግን ቻርተር ሕቡራት ሃገራትን ብምጥሓስ ኣብ ልዕሊ ኤርትራ ዘይምኹን ይወራር ንምፍፃም ንልዕሊ 3 ዓመታት ክሰርሕ ፀኒሕ ኣሎ። እዚ ሕጂ ዘካይዶ ዘሎ ኤርትራ ግዛኣተይ ወሪራ ዝብል ናይ ፀለመ ዘመተ ድማ ካብቲ ሃሪሙ ንበኺው ቀዲምኒ ከሲሱ ዝብል ምስላ ዝፍለ የብሉን።

0: ኢትዮጵያ የጂኦግራፊ
1: ኢትዮጵያ ንዘለዓለም ናይ ጂኦግራፊ ዕፅውቲ ኮይና ክትነብር እያ ኢሉ ዝሓስብ ኢትዮጵያ እውን እንተደኣ ኣሎ ዝሞተ እዩ።
0: እርሱ የሞተ ነው።
2: እንዲህ ዓይነት ኣርሚ ነው ያላት የሚል
1: ኢትዮጵያ ከምዚ ዓይነት ሰራዊት እዩ ዘለዋ ብዝብል ሕራኔ ና ንሰርሕ ዘለና
2: ቁጭት ይዘን ነው እየሰራን ያለ።
0: ውጊያው ከተነሳ
1: ውግእ እንተተጀሚሩ ውፅኢቱ ንፁር እዩ። ድሕሪኡ ዋይ ዋይ ኣይሰርሕን
0: እዩ። ኣሁን ኣለመጀመር ማለት ነው
2: ኤርትራ ላይ ውጊያ መክፈት።

0: ሓያላት ኤርትራ ኣዝዩ ስልጡን ሓያል ምትንካፉ ማለት ነፍሲ ቅትለት ምፍፃም ማለት እዩ።
1: እሱን መንካት ማለት ሱሳይድ ነገ መጥፋት ነው።
2: ግን ኢትዮጵያ ግን በምንም ተኣምር ግን
0: ኢትዮጵያ ብተኣምር ተዓፂያ ክትነብርን እያ። ሕጂ ዘሎ ይኹን ድሕሪ ሕጂ ዝመፅእ መራሒ ኣብ ዝኾነ እዋን ንዝሕቶ ክምልስ ኣለዎ፣
2: መመለስ ኣለበት።
3: የማለቅ ሰው ለአንድ ለእኔ ልጅ ብቻ ሳይሆን
0: ንወደይ ጥራይ ዘይኮንኩ ንኩሎም ኢትዮጵያውያን ደቀናዮ ዝበኪርሎም ዘለኹ ብዘይ ኣገባብ

0: ከፊት ሁሎ
1: ከፈተ
2: መከላከያ ሰራዊታችን እናጠናክራለን።
0: ኃይሊ ምክልኻልና ክነደልድል ልምዓትና ክነቀላጥፍ ኢና። ብሕጊ ይኹን ብሓይሊ ኣፍ ደገ ባሕሪ ክንረክብ ኢና።
2: በቦሌም ሆነ በባሌ
3: እንደምታዩት በአሁኑ ሰዓት ኤርትራ ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የለውም።
0: ከምዚ ትርእይዎ ዘለኹም ኣብዚ ሕጂ እዋን ኤርትራ ኣብ ቅድሚ ሰራዊት ምክልኻል ኢትዮጵያ ደው ክብል ዝኽእል ዓቕሚ የብላን። ሎሚ ቕነየ ብመራሕቲ ወታደራውያን ኣዘዝቲ፣ ኣምባሳደራት፣ ጋዜጠኛታትን ልሂቃን ስርዓት ብልፅግናን ኣብ ኩሉ መራኸቢ ብዙሓኖም ሰማይ ዓሪጉ ዘሎ ቀይሕ ባሕሪ ዝብል ዜና ወራር ምፍርራሕ ምዕልባጥን ፈኸራን ኩናት እንተጀሚሩ ኤርትራ ትበሃል ሃገር ኣይክትህሉን እያ። ጽባሕን ጎህ ዋይዋይ ኣይጠቅምን እዩ። ሓንሳብ ዶብ ተሰጊርና ኣስመራ ንምእታዊ ዝዓግተና የለን። ሰራዊትና ድልው እዩ ዘሎ እናተባህለ ነቲ ዝሓስብዎ ዘለዉ ዘይፍትሓዊ ምስፍሕፋሕን ወራርን መዓልቶ ኣኺሉ ክሳብ ጅምርዎ ዓቕሊ ምግባር ሲኢኖም ወሓጥናኩም ኣጥፋእናኩም ይብሉ ኣለዉ። ስርዓት ብልፅግና ከም ዝቐደሙ ስርዓታት ብማይት ኣሽሓት ሰራዊትን ዘመናዊ ኣፅዋርን ዓጢቑ ዓሰብ ብዓብኡ ድማ ኤርትራ ንምቁፅፀር ተኣንጎት ተሸብሸብ ዝብል ዘሎ ዝዓበደ ስርዓት ሃሊሉ ዝመፀካ ኣድጊ ኣኽቢትካ ፀዓድኖ ወይ እውን መዓልታ ዝኣኸለታን ጭዋ ኣፍንጫ ድሙ ትልሕስ ዝብል ምስላ ኣብዋት ይመልስና። ሰራዊት ኤርትራ ኣዝዩ ስልጡን ሓያ ምትንካፉ ማለት ነፍሲ ቅትለት ምፍፃም ማለት እዩ።
4: እሱን መንካት ማለት ሱሳይድ ነገ መጥፋት ነው።
1: እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል።
5: ከምትፈልጥዎ ቅድሚ 5-6 ዓመት ሓይሊ ባሕሪ መስሪትና ኣብዚ ብርጭቆ ክንሕም ብዝዲና መስሪትናዮ
1: እና ምዚ ውስጥ ንዋይ ንባር ኣቋቁም ነው። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም።
5: ሚሊዮን ሚእታዊት እርግጠኛ እየ ኢትዮጵያ ተዓፅያ ኣይክትነብርን እያ። ዝኾነ ደለየ ኣይደለየ ተዓፅያ ኣይክትነብርን እያ።
4: ኤርትራ መንግስትም ከዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት
5: ሓንሳ ውግእ እንተጀሚሩ መንግስቲ ኤርትራ ዝበሃል ኣይክህሉን እዩ። እዚ ክፍለጥ ኣለዎ። ጂኦግራፍ ክቅየር እዩ። መንግስታት ክቀያይሩ እዮም። ዶባት ሃገራት እውን ክቅየር እዩ። ኣብ መንጎ ኤርትራን ኢትዮጵያን ዘሎ ዶብ ኣይክህሉን እዩ።
4: ዝም ብሎ ዓይነት ኣደለም፣ በቀጠናው ማለት ነው።
1: ውግያው ከተነሳ የተከበረው ምክር ቤት ውግያው ከተነሳ ውጤቱ ግልጽ ነው።
5: ውግእ እንተጀሚሩ ውፅኢቱ ብሩህ እዩ። ድሕሪኡ ዋይ ዋይ ኣይሰርሕን እዩ። እንድሕር ኣቲና ውፅኢቱ ንጹር እዩ። ዘተኣማምን ዓቕሚ ዘለና ዝዓግተና የለን።
1: ከገባን ግን ግልጽ ነው ውጤቱ። ኣስተማማኝ ዓቅም ነው ያለን። ማንም ኣያቆመንም። ይሄ ግልጽ መሆን ኣለበት። ማንም ኣያቆመንም።
4: የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድን ነው ሊመጣ የሚችል? አይኖርም። አዎ አይኖርም።
5: መንግስት ኤርትራ ኣይክህሉን እዩ።
4: ጦርነት አይደለም እንዴ?
5: መንግስት ኤርትራ ኣብዚ ህልወሉ ጊዜ እንታይ ይኽፈጠር? ባዕሉ ክጠፊ እዩ። ውግእ እኮ እዩ። ኩናት ኣብ ትውላዓሉ ጊዜ ግንባርን ደጀንን ዝበሃል ኣይክህሉን እዩ። ኩሎም ግንባር እዮም። እዚ ማለት ኣስመራን ኣብ ከባቢ ባድመ ዘሎ ግንባርን ሓደ እዩ። ባድመ ግንባር ኮይኑ ኣስመራ ደጀን ክኸውን ኣይክእልን እዩ።
4: ባድመ ኣከባቢ ያለው ግንባር ኣስመራ ደጀን ሆኖ ባድመ ግንባር ሊሆን ኣይችልም። ሁለቱም ግንባር ናቸው።
6: ኢትዮጵያ እያለቻለች።
5: ኢትዮጵያ ጉዳይ ባዕለይ ክውስን ህላውነተይ ክረጋግፅ ይሕቶኣ። ቀዳማይ ሚኒስትር ኣብይ ከም ዝበሎ ኢትዮጵያ ብቦሌ ይኹን ብባሌ ብሕጊ ይኹን ብሓይሊ ወናኒት ኣፍ ደገ ባሕሪ ክትከውን እያ ትደሊ። ነዚ ኩሉ ሓደጋ ተሸኪማ ክትቅፅል ስለዘይትኽእል እዩ።
6: ይህንን ሁሉ ኣደጋ ተሸክማ ከዚ በላይ መጓዝ ስለማትችል ነው።
2: መከላከያ ሰራዊታችን እናጠናክራለን።
5: ሓይሊ ምክልኻልና ክነደልድል ኢና። ልምዓትና ክንቀላጥፍ ኢና። ብቦሌ ይኹን ብባሌ ብሕጊ ኾነ ብሓይሊ ኣፍ ደገ ባሕሪ ክንውንን ኢና።
2: ልማታችን እናፋጥናለን። ባህርበር እናገኛለን። በቦሌም ሆነ በባሌ
1: ለዚያ በትዕግስት
5: ብትዕግስቲ ብጥበብ ብምስትውዓል ሞትን ክሳራን ብምጉዳል ብሰላማዊ መንገዲ ንምፍታሕ ክፍተን እዩ። ከምቲ ዝተባህለ ግን ብቦሌ ይኹን ብባሌ ብሕጊ ይኹን ብሓይሊ ዘይተርፍ እዩ።
1: በባሌም ሆነ በቦሌ እንደተባለው ግን ኣይቀርም ማለት እዩ።
0: ኩሎም ይፍክሩ። ዓበይቶም ንኣሽቶም፣ ምሩኻትን ስዑራት ኩናትን ኩናት ዝፈልጡን ዘይፈልጡን

0: ምናልባት ኣፍላጋትን ንፋስን እዛ ኢትዮጵያ ትበሃል ሃገር ነኒ ዝተወልደ ንኽፍክርን ክህድድን ሓይሊ ዝህባእታ ከይህልዎ ዘጠራጥር እዩ። እዚ ብስርዓት ብልፅግና ዝግበር ዘሎ ፈኸራን ጫውጫውታን ድማ ነቶም ቅድሚ ሕጂ ዝፈከሩ ኣቕርንቶም ስሒሎም መሬትና ፃሕተሩ ኤርትራ ዝወረሩ ግንከ ዘይከም ፈኸሮኦም ዝፃሕተሩሉ ኣቕርንቶም ዝተሰብረ ኣብ መሬትን ባሕርን ኤርትራ ህጣሞም ዘጥፉ መራሕትን ሰራዊትን ስርዓታት ኢትዮጵያ ዘዘኻኽር ንድሕሪት ተመሊስካ ታሪኾም ንኽትፍትሽ ዘገድድን እዩ። መምሃሪ እንተኾኖምን ኣደብ እንተገበሩን ሕሉፍ ታሪኾም ኣብ ኤርትራ ከመይ ከም ዝነበረን መፈፀምትኡ ከመይ ከም ዝኾነን ከነዘኻኽሮም።
1: እንዴት እንደምንዋጋ ኤርትራኖች ያቁናል፣ በረንብ ኣርገው ያቁናል።
2: ኤርትራውያን ከመይ ከም ምንዋጋ ይፈልጡና እዮም፣ ጽቡቕ ገይሮም ይፈልጡና እዮም።
0: እዚ ምሩኽ ክሳብ ክንዲዚ ደፊሩ ክፍክር ምጻት ዓለም በፂሕሎ ማለት እዩ። ኤርትራውያን ከመይ ከም ንዋጋ ይፈልጡና እዮም ኢሉ ምሩኽ ባጫ እወ ኣጸቢቖም ይፈልጡኻ።
3: ተጨፈጨፍን
0: ከብሉኻን ከለዉ ይፈልጡኻ፣ ማሪኾም ከላህዩኻ ከለዉ ይፈልጡኻ።

0: ንስኻን መሰልትኻን ነዚ ረሲዕኩምዎ ዘለኹም ሕሉፍ ታሪክኩምን ምዝኽኻር ዝኣክል ግን ፅን ኢልኩም ስምዑ። ወተሃደራዊ ታሪክ ኢትዮጵያ ዝገልፁ መፅሓፍቲ ከም ዝሕብርዎ መሬት ኤርትራ ዝወሓጠቶም እዝታት ግብረ ሃይላት ክፍለ ጦራትን ኢትዮጵያ ቆፂርካ ይውድኡን። ናይ ስርዓት ሃይለ ስላሴ ካልኣይ ክፍለ ጦር ብኤርትራውያን ዝቆመ ብእስራኤላውያን ዝተዓለመ ፍሉይ ናይ ፀረ ደባይ ስልጠና ዝወሰደ ሓይሊ ኮማንድስ፣ ቃኘው ሰራዊት፣ ደርጎኛ ሰራዊት ራዛ ፕሮጀክት፣ ብእስራኤላውያን ዝተዓለመ ፍሉይ ኣሃዱ ነበልባል፣ ክፍለ ጦራት ወደ ዘማች፣ ግብሪ ሃይልታት 501 502 505 ሃንድለን 568 ውቃው እዝ፣ ናዶ እዝ፣ መክት እዝ፣ መንጠር እዝ፣ ተራራ ክፍለ ጦር 17 18 19 21 ክፍለ ጦራት 30ኛ ኣንበሳ 6ኛ ወልወል ዘርኣይ ደረስ መካናይዝ ብሪጌድ ሰንጥቅ መካናይዝ ብሪጌድ ክፍለ ጦራት 10 11 12 14 15 16 23 24 ኣየር ወለድ ክፍለ ጦር 102 ኮራት 603 604 606 ብሰሜን ኮርያውያን ዝተዓለመ ፍሉይ ኣሃዱ ሰናታዊ ስፓርታክያድ ክፍለ ጦር ዘይተኣደኑ ምልሻታት ብሔራዊ ጦር ብ7 ስኳድሮናት ዝቆመ ዓለምለኻዊ ደረጃ ስልጠና ዝወሰደ ሰሜናውን ደቡባውን እዚ ሓይሊ ባሕሪ ብኣዝዮም ክኢላታት ኣብረርቲ ዝቆመ ሓይሊ ኣየርን ካልኦትን
1: ህዝባችንና ወላጆቻችን የማያዳግም ውጤቱን ጥራቶቻችን ውድቀቱን በጉግት የሚጠባበቁት ወሳኝ ትግል ነው።
0: ብወታደራውን ፖለቲካውን ሓላፍነት ንውሕ ዓመታት ኣብ ኤርትራ ዘገልገለ በዓል ስልጣን ደርጊ ነበር ሻለቃ ዳዊት ወለ ገርጊስ ጥልመታም ናይ ደም መሬት ኣብ ዘርእስታ መፅሓፉ ስርዓት ደርግ ሓድነት ኢትዮጵያ ንምዕቃብ ወዶ ዘማችን ምልሻን ካልኦትን ሓዊስካ ክሳብ 1,000,000 ሰራዊት ክዕጥቕ ክኢሉ ምንባሩ ዝበዝሕ ካብዚ ሰራዊት ዝያ መሬት ኤርትራ ከም ዝጠፍአ ኣብ ኤርትራ ዝጠፍአ ወተሃደር ኢትዮጵያ ክትቆፅሮ ዘይከኣል እምብዛ ብዙሕ ምዃኑ ይገልጽ። ኣብ ገጽ 27 መጽሓፉ ድማ ከምዚ ስዕባ ስፊርዎ ኣሎ። ኤርትራ ምስ ኢትዮጵያ ካበቲ ጽምበር ንዳሓር መሬት ኤርትራ ዝወሓጦ ሰራዊት ኢትዮጵያ እልፊ ኣላፍ እዩ። ኣብዚ ቀረባ ታሪክና ጥራይ እኳ ብማይት ኣሽሓት ዝቕፀሩ ኢትዮጵያውያን ኣብ ሰሜን ተሰዊኦም ይብል። ኣብ ገጽ 29 ድማ ኣብ ታሪክና ኣብ ዝተፈላለየ ቦታታት ውግኣት ተኻይዶ እንኳ እንትኾኑ ካብ ኩሎም ውግኣት ዝበዝሐ መስዋእትነት ዝተኸፍለ ኣብ ሰሜን ንስለ ሰሜን ኣብ ኤርትራ እዩ። ኣብ ገጽ 399 የመስዋእትነቱ መጠን ኣብ ዝብል ኣርእስቲ ድማ ካብ ዘመነ ደርግ ክሳብ ወያነ ስልጣን ዝተረከበሉ እዋን ኣብ ግንባር ሰሜን ዝተኸፍለ መስዋእቲ እቲ ሓቀኛ ቁፅሪ ክርከብ ፈጺሙ ዝከኣል ኣይኮነን። ሓፈሻዊ ገምጋም ንምቕራብ ግን ሓደ ሓደ ኣብነታት ክቐርብ ይከኣል እዩ። እዚ ኣብነታት ተጠርኒፉ ነቲ ኣብ ሰሜን ዝፈሰሰ ደመን ዝጠፍአ ህይወትን ቀሊል ከም ዘይነበረ ንምርዳእ ሓጋዝ እዩ። ነቲ ኩነታት ክምዝግብ

ዝነበሮ ቤት ፅሕፈት ምምሕዳር ሚኒስትሪ ምክልኻል እዩ። እንተኾነ ብቕልጣፈን ክብደትን ትውግእን ሓደ ሓደ ምትሕዋስን ኣብ ሓደ እዋን ዝሞቱን ዝቆሰሉን ምምዝጋብ ኣይተኻለን። ወላ እውን ኣብ ሓደ ክፍለ ሰራዊት ክንደይ ዓቕሚ ሰብ ከም ዝነበረ ኣይሽንኳይዶ ሚኒስትሪ ምክልኻል እቶም ኣብቲ ኩናት ዝተዋፈሩ ናይ ቀረባ ኣዘዝቲ እኳ ይፈልጡ ኣይነበሩን ይብል። እዚ ጽሑፍ ሓቀኛ ምስክርነት በዓል ስልጣን ስርዓት ደርግ ኣብ ኤርትራ ነበር ሻለቃ ዳዊት ወልደ ገርግስ እዩ። ሰበ ስልጣን ስርዓት ደርግ ኣብ ነፍሲ ወከፍ ዝተኻየደ ኩናት ከምዚ ሻለቃ ዳዊት ጠቒስዎ ዘሎ ዝወርዶም ናይ ሰበን ኣፅዋርን ክሳራ ሓቀኛ ፀብጻብ ንክፈልጡ ልዕሊ ኣዘዝቲ ሰራዊቶም ንዜናታትን ፀብጻባትን ድምፂ ሓፋሽ ኤርትራዮም ዝውከሱ ዝነበሩ። ኣብቲ እዋን ድምፂ ሓፋሽ ንኩሉ ኩነታት ከየጉደለት ከየወስኸት ብዘይምግናን ብዝርዝር ተቕርቦ ስለ ዝነበረት ከም ሓቀኛ እምንቲ ምንጪ ይጥቀሙላ ነበሩ። ሻለቃ ዳዊት ወልደ ጊዮርጊስ ኣብ ኩናት ኤርትራ ጠፊኡ ዝበሎ ቅፅሪ ወተሃደር ስርዓት ደርግ ኣመልኪቱ ኣብ ገጽ 400 መፅሓፍ ኣስፊርዎ ካብ ዘሎ ኣነ ብደረጃ ፖለቲካዊ ሓላፊ ኣብ ኤርትራ ብዝነበርኩሉ እዋን ካብ ዝነበረኒ ሓበሬታ መርትዖታትን ስልጣንን ዝፈልጦን ዝሰማዕክዎን ኩሉ ካብ 69 ክሳብ 82 ብግእዝ ማለት 76-77 ክሳብ 90 ኣብ ኤርትራ ብዝተኻየደ ውግእ ጥራይ ካብ 180 ክሳብ 200,000 ሰራዊት ከም ዝሞቱ ይግመት ይብል። እዚ ተጠቒሱ ዘሎ ኣሃዝ ነቲ ካብ 1961 ክሳብ 1976 ከምኡውን 1991 ኣብ ምርብራብ ግንባራት ግንዳዕ ደቀ ምሓረን ዛዛሚ ኩናትን ናይ ዝሃለቐ ሰራዊቶም ኣሃዝ ኣየጠቐለለን እዩ። ተስፋየ ገብረኣብ የደራሲዩ ማስታወሻ ኣብ እትብል መጽሓፉ ካብ ሰበ ሥልጣን ሚኒስትሪ ምክልኻል ኢትዮጵያ ካብ ዝረኸቡ ሓበሬታ ኣብ ግጽ 245 ኣብ ዘመን ሃይደ ስላሴን ደርግን ኣብ ኤርትራ ብዝተኻየደ ኩናት ዝጠፍአ ሰራዊት ኢትዮጵያ ካብ 250 ክሳብ 300,000 ከም ዝበጽሕ ኣስፊርዎ ኣሎ። ህልቂት ሰራዊት ኢትዮጵያ ኣብቲ ናይ 30 ዓመታት ኩናት ጥራይ ኣየብቅዕን። ብምስምስ ዶብ ካብ 98 ክሳብ 2000 ዓመተ ምህረት ከም በዓል ጻድቃን ሳሞራ ገብሩ ኣስራት፣ ጆን ማንዲብል፣ ምሩኽ ባጫ ደበሌ፣ ኣባዱላ ገመዳ፣ ብርሃኑ ጁላን ካልኦትን ዝኣመሰሉ ዘይተቐብሩ ሬሳታት ዝመርሕዎ ኩናት ደራሲ ተስፋየ ገብረኣብ ኣብ የደራሲው ማስታወሻ ኣብ ትብል መጽሓፉ ኣብ ገጽ 245 ካብ ምምሕዳር ዓቕሚ ሰብ ሚኒስትሪ ምክልኻል ኢትዮጵያ ዝነበረ ኮሎኔል ቐልድበል ኣማረ ዝረኸቦ ሓበሬታ ክሳብ 98,000 ምዉታት 194,000 ቁሱላት ምንባሮም ይገልጽ። ከምቲ ኣቐዲሙ ኣብዚ ጽሑፍ ዝተገልጸ ቁፅሪ ሰራዊቶም ብግቡእ ስለ ዘይፈልጥዎ እዚ ብሻለቃ ዳዊት ወልደ ጊዮርጊስ ቀሪቡ ዘሎ ኣሃዝ ግምታዊ እዩ። ኣብ ኤርትራ ምስቲ በብ መድረኹ ብፍላይ ድማ ድሕርቲ ኣብ ምብራቕ ዝሰርሕ ብዓወት ኣብ ሰሜን ክድገም እዩ ብዝብል ጭርሖ ብ1978 ክሳብ 8 ግብሪ ሃይላት ሒዙ ብ6 መኣዝናት ብዛላንበሳ፣ ግሩስንራይ፣ ራማ፣ ባድሜ፣ ኦመሓጀርን ባፅዕን ናብ ኤርትራ ዝወሓዘን ድሕሪኡ እውን ኣብ ነፍሲ ወከፍ ወራር ናብ ኤርትራ ዝተጓረተን ብዝሒ ሰራዊት ኢትዮጵያ ብምዝማድ እቲ ዝጠፍአ ዕፅፊ ናይ ዝተጠቐሱ ዘሎ ኣሃዝ ከም ዝኾነ ዘጠራጥር የብሉን። ብድብድቡ ከምቲ ሻለቃ ዳዊት ዝበሎ እልፊ ኣእላፍ ተባሂሉ ምግላጽ ኣኻል እዩ። ሻለቃ ዳዊት ኣስማት ናይቶም በብእዋኑ ኣብ ኤርትራ ዝወረሩ ብዙሕ ኣሃዱታት ሰራዊት ብዝርዝር ኣቕሪብዎ ኣሎ። እንተኾነ ናይቲ ሰራዊት ኣሃዝ ብፍጹም ኣይቐርቦን። ኣብ እዋን ዛዛሚ ኩናት 1991 ቁፅሪ ሰራዊት ኢትዮጵያ 150,000 ከም ዝነበረ ኣብ መጽሓፉ ኣስፊርዎ ኣሎ። እቲ ካብ 62 ካብ ስርዓት ሃይለ ስላሴ ጀሚሩ ንህዝቢ ኤርትራ ከም በርክኽ ዝወሓዘ ኣማኤት ኣሽሓት ዝቁፅሩ ሰራዊት ኢትዮጵያ ኣበይ ኣተወ ዝብል ሕቶ ሻለቃ ዳዊትን እቶም ኣብ ኤርትራ ዝተሳዕሩ ኣዘዝቲ ሰራዊት ብፆቱን ከምቲ ሻለቃ ዳዊት ዝፅብሮ ዘሎ ዘይኮነስ ብግቡእ ክምልስዎ ዘለዎም ሕቶ እዩ። ኣዛዚ እዝናዶ ብሪጋደር ጀነራል ውበቱ ጸጋየ ኩሉ ነገር ናብ ግንባር ሰሜን ኣብ ዝብል መጽሓፉ ኣብ ገጽ 360 ጠቒስዎ ከም ዘሎ እቲ ን30 ዓመታት ኣብ ኤርትራን ኢትዮጵያን ዝተዋግአ ሰራዊት ብዘይካ ኣብ ደቡብ ኣፍሪቃን ግብፅን ኣብ ኣፍሪቃ ተወዳዳሪ ዘይነበሮ ልዕሊ ፍርቂ ሚልዮን ዝበጽሕ ከም ዝነበረ ይጠቅስ። ኣብ እዋን ዛዛሚ ኩናት 1991 150,000

0: በፅሕ ሰራዊት ደርግ ብዘይካቲ ገለ ክፋሉ ንሱዳን ዝሃደመ ዝበዝሕ ካብኡ ምዉትን ምልኹን ኮይኑ ካብዚ ተጠቒሱ ዘሎ ፍርቂ ሚልዮን ሓደ ሕምሲት ኣብ ትግራይ ዝነበረ ኮይኑ እቲ ዝተረፈ 400,000 ዳ ኣበየበለን ዝብል በዓል ሻለቃ ዳዊት ክምልስዎ ዘለዎም ሕቶ እዩ። ሻለቃ ዳዊት ወልደ ጊዮርጊስ ኣብ መጽሓፉ ብዛዕባ ምዉታት ቁስላትን ስንኩላንን ጥራይ ገሊጹ ዘሎ እቶም ኣብ ነፍሲ ወከፍ ኩናት ዝተማረኹሞ በብእዋኑ ብህዝባዊ ግንባር ናጻ ዝተለቁ እዞም ሕጂ ዝፍክሩ ዘለዉ ከም ባጫ ኣባዱላ ገመዳን ዝኣመሰሉ ኣብ እዋን ቃልስን ድሕሪ ናጽነት መላእ ኤርትራን ብህዝብን ህዝባዊ ግንባርን ምሕረት ተገይሩሎም ናብ ሃገሮም ዝተፋነዉ ብዓሰርተታት ኣሽሓት ዝቝጸሩ ምሩኻት ብፍጹም ኣየልዓሉን። እዚ ድማ ሓደ ካብቲ ብዛዕባ ናይ 30 ዓመታት ኩናት ዝፀሓፍዎን ዝፅሕፍዎ ዘለውን ሓቅነት ዝጐደሎ ናብቲ ንሶም ዝደልይዎ ታሪኽ ጥራይ ዝዛዘወ ከም ዝኾነን ልሂቃን ኢትዮጵያ ምስ ሓቀኛ ታሪኽ ከይተዓርቁ ንህዝቦም ብዛዕባ ኤርትራን ህዝባን ዝህብዎ ጉጉይት ረኻ ንሓድሽ ኢትዮጵያዊ ወለዶ ዝነዝሕዎ ዘለዎ መርዚ ዘርኣለም ኣብ ኩናት ንኽነብርን ሰላም ዞባናን ኣፍሪቃን ንኽዝረግ ዝዓለመን ጐስጓስ እዩ። ብሪጋደር ጀነራል ተስፋይ ሃይለማርያም ካብ ላዕለዎት ኣዘዝ ሰራዊት ኢትዮጵያ ኣብ ኤርትራ ዝነበረ ኮይኑ ኣብ ብዙሕ ዓውደ ውግኣ ዝተሳተፈ እዩ። ነቶም ኣብ ኤርትራ ዝነበረ ኩነታት ብዝንቡዕ መንገዲ ዝፅሕፉን ዝዘንትውን ዘለዉ ኢትዮጵያውያን ኣመልኪቱ ዝሃቦ ርእቶ ድማ
1: ስለ ኤርትራ ችግር ኣሎ፣ ያገላለጽ ችግር ኣሎ፣ ያጻጻፍ ችግር ኣሎ።
2: ብዛዕባ ኤርትራ ሽግር ኣሎ፣ ናይ ኣገላልፃን ኣፀሓሕፋን ሽግር ኣሎ፣ ዝውሃቡ ሓበሬታታት እውን ሽግር ኣለዎም። ነፍሲ ወከፍ ሰብ ብዝመሰሎ ንዕኡ ብዝጥዕሞን ብዝምነዮን መንገዲ እዩ ዘቕርቦ። እቲ ሓቂ ግን ካልእ እዩ። ጅግና ንምምሳል ዝግበሩ ኣቀራርባታት ንህዝቢ ኢትዮጵያ ኣብ ጌጋ ዘውድቑ እዮም።
1: ጀግናን በመምሰል የሚደረጉ ኣቀራረቦች የኢትዮጵያን ህዝቢ ስህተት ላይ ይጥላል።
0: ዕላማ መጽሓፍ ሻለቃ ዳዊት ኣብ ገጽ ሓደ ከምዚ ስዕብ ገይሩ ብንጹር ኣስፊርዎ ኣሎ። እዚ መጽሓፍ ብቐንዱ ንሓድነት ኤርትራን ኣፍ ደገ ባሕርና ንምሕላው ዝተኻየደ ቓልስን ዝተኸፍለ መስዋእትን ንምግላጽ ብመደብ ዝተጻሕፈ እዩ ይብል። ካብዚ ኸም ንርድኦ እዚ መጽሓፍ ንዕላምኦም ዘጕልሕ ዝንቡዕ ዝኾነ ኣቀራርባ ኸም ዘለዎ እዩ። እዞም ሕጂ ብስምውናን ባሕርን ወደባትን ንኤርትራ ክወሩ ብፈኸራን ወታደራዊ ምድለዋትን ተኣንጎት ተሸብሸብ ዝብሉ ዘለዉ ጕጅለ ብልጽግና ወላ እኳ ሓቅነት ዝጐደሎ እንተኾነ ገለ ሓቅታት ስለ ዘለዎ ግን ነዚ ብኣሕዋቶም ተጻሒፉ ዘሎ ሕሉፍ ታሪኽ ረጊኦም ክውከሱን ነዚ ዳዊት ወልደ ጊዮርጊስ ኣብ ገጽ 400 ኣስፊርዎ ዘሎ ክርድኡን ይለብዋና። ነፍሲ ወከፍ ስድሪ መሬት ኤርትራ ናይ ሓርበኛታትን ደለይቲ ሓድነት ሓይልን ዓጽምቲ ዝረገፎ ብደሞም ዝጨቀወን ምዃኑ ንርዳእ። ናይ ተገንጸልትን ተጋደልቲ ማለት እዩ ናይ ወፃኢ ወረርትን ክድንበሮ እንከሎ እቲ መሬት ክሳብ ክንደይ ክቡር ዋጋ ከም ዝተኸፍለዎ ንርዳእ ይብል። ሻለቃ ዳዊት ወልደ ጊዮርጊስን ኢትዮጵያውያን መሰልቱን ክርድእዎ ዘይከኣሉ ነዚ ባዕሎም ዝገልጽዎ ዘለዎ ሓቂ እዩ። ሕጂ እውን ስርዓት ብልጽግናን ሰዓብቱን ስድሪ መሬት ባሕርን ሰማያትን ኤርትራ ዋግኡ ማዕረት ሰራዊቱም ዝሃለቐሉ በቲ ሓደ ምእንቲ መሰሉን ክብሪ ሃገሩን ኤርትራዊ ዝኸፈሎ ዋጋን ድማ በቲ ኻልእ ብሻላማላ ዝርአ ከም ዘይኮነ ክፈልጡ ይግባእ። እዞም ናይ ሕጂ ኢትዮጵያውያን ነቲ ቅድሚ ሕጂ ኣብ ሰሜን ማለት ኣብ ኤርትራ ዝኸፈልዎ ከቢድ ዋጋ ሸለል ኢሎም እንተፈቲኖም ከምቲ ቀደም ወለዶም ንሰሜን ዝወፈረ ኣይምለስኒ ብምባል ዝቐጽዎ ዝነበሩ እዞም ሕጂ ብስም ባሕርን ኣፍ ደገ ባሕርን ክወሩ ዝሸባሸቡ ዘለውን ዕጫ ኣብ ሰሜን ማለት ኤርትራ ዝሃለቑ ቀዳሞት ኣሕዋቶም ክበጽሑ ምዃኑ ኪኖ ምሕባር ካልእ ዝበሃል የለን።

0: ኣብ ታሪክ ኣይሽንኳይዶ ከም ኤርትራዊ ኣዝዩ ክቡር ዋጋ ዝኸፈለ ዝኾነ ካልእ እውን ንመሬትን ርስቱን ንወረርቲ ኣሓሊፉ ዝህብ ህዝቢ ክህሉ ኣይኽእልን።
1: ኣኮይ መሬተይ ዋሕስ ክብረተይ እታ መሬተይ ዝብላ ብግደይ ክትዕረላ ዝኸፈ ክትጠረላ ዋላ ኩምተላ ድሉትታ መዓንተይ ኣሲረ ባይታ ዘቤታ ከምፃ ካብ ኣመፅቲ ኸውፃ ዘይናት ዝመረፃ ኣይኽሰን ዝረገፃ ድሉትታ መዓንተይ ኣሲረ
2: ኣኮይ መሬተይ
1: ዋሕስ ክብረተይ
2: ምስኪን ኪና ይብልን መሲለ ኣይሓድርን ኣታየቀባጥርን ሃቡኒ ለይልምንን መሬተይ ናይ ቦታ ተይርስተይ።
0: ህዝቢ ኢትዮጵያ ነዚ ንገልጾ ዘለና ታሪክ ብፍጹም ኣይፈልጦን እዩ። እቶም ንናይ 30 ዓመታት ኩናት ዝመርሑ ጀነራላት ወታሃደራውያን ኣዘዝትን መራሕትን ኢትዮጵያ ኣብ ኤርትራ ዝወረዶም ስዕረትን ህልቂትን ሰራዊቶምን ሓደ ሓደ ሰባት እንተዘይኮይኖም ብፍጹም ከልዕልዎ ኣይደልዩን እዮም። እንተልዒሎሞ እውን ንወንበዴታት ማለት ተጋደልቲ ደምሲስናዮም ሲዕርናዮም ብዝብል ዝተዓብለለ እዩ። ሓቂ ብርእሳ እንተቐበርካያ ብእግራ ትወፅእ ከም ዝበሃል ሓሓሊፎም ኣብ ሰራዊት ኢትዮጵያ ናይ ዝወረደ ስዕረት ሓቂ ዝገልጹ ግን ኣይተሳእኑን። ገለ ካብኣቶም ከብ ኣብነት ንርአ።
3: የብዙዎቻቸው ትልቅ ዕድል
4: እቲ ጽቡቕ ዕድል ብዙሓት ካባኹም ዛዕባ ኣብ ሰሜን ዝሃለቐ ሰብ ኣይትፈልጡን ኢኹም። ሰሜን ማለት ኤርትራ ነፍሲ ወከፍ ስድሪ ነፍሲ ወከፍ ኢንች ብደም ሰብ ዝጨቀወ መሬት ማለት እዩ። ብደም ኢትዮጵያውያን
3: በኢትዮጵያኖች ደም አንድ ጊዜ ከልቀመም ጋር ስንሄድ ናቅፋን ለማየት በአይሮፕላን ሄድን እውነተን ነው ምላ
4: ሓደ ጊዜ ምስ ሊቀመንበር መንግስቱ ሃይለ ማርያም ንናቕፋ ብኤሮፕላን ኬድና። ብሓቂ እየ ዝብለኩም ዘለኹ ኣዝዮም ዓበይቲ ጎቦታት እዮም። ነዚ እንተዘይ ወፃእኩምሞ ንብሎም ነርና። ሽዑ ኣብ መዓልቲ ንትኩሶም ዝነበርና መዳፍዕ ንትኩሶም ዝነበርና ክላሽን ሽዑ ብቝፅሪ እፈልጦ ነይረ። ሕጂ ረሲዐ የ ዳግማይ ክዝከር ኣለዎ።
3: በቃል ያቅ ነበር ምክንያቱም እነዚ ነገሮች ሪፊል ማድረግ ኣለበን።
0: ጀነራል ተስፋዬ ሃይለ ማርያም ይዝበሃል ብዛዕባ ናይ 1976 ከበባ ናቕፋ ብህዝባዊ ሓይልታትን ነቲ ዝተኸበ ሰራዊት ኢትዮጵያ ንብልሓን ብስርዓት ደርግ ዝተወስደ ፃዕርን ኣብ ዝቐረባ እዋን ዝሃቦ ናይ ዓይኒ ምስክርነት
5: የናቅፋ ምንድን የሆነው አንድ የኛ ሰራዊት አንድ ሻለቃ
4: ኣብ ናቕፋ ከባቢ 500 ዓቕሚ ሰብ ዝነበሮ መበል 15 ሻለቃ ዝበሃል ሰራዊትና ብጸላእ ተኸቢቡ ብሻዕብያ። መንግስቲ ነቲ ሰራዊት ከድሕን ፅዒሩ ግን ኣይትኽእለን።
5: ሙከራ ኣደረገ ያንን ጦር ለማላቀቅ ኣልተቸለን። የነበረ ዓላማ ኣማራጭ ኣንድ ብቻ ነበር።
4: ዝነበረትና ምርጫ ሓንቲ እያ፣ ብኣየር ወለድ ብፓራሹት ዘሊልካ ብምውራድ ናብቲ ሰራዊት ምፅምባር። ነቲ ሰራዊት ንምድልዳል ብዙሕ ሽግር ሓሊፉ። መንግስቲ ኣብ ከረን ሰራዊት ኣዳልዩ። ከረን ካብ ናቕፋ 9 ኪሎ ሜትር እዩ። ሓደ ብርጌድ መካናይዝድ ብታንክን መዳፍዕን ብፀረ ነፈርትን ዝተደላደለ ንናቕፋ ምሕላፍ ስኢኑ ተደምሲሱ።
5: 9 ኪሎ ሜትር ርቀት ለን ኣለው። ከዛ ሲመጣ አንድ ብርጌድ ጦር ሜካናይዝድ የሆነ በታንክ በመድፍ በአየር መቃወም የተጠናከረ ጥሶ ማለፍ አቅቶት በጠላት ተደመሰሰ።

0: ተንቀሳቀሰ በራበ ኣተኸለል መግዛቲ ፍፋሓሎ ከምዘይደግም
1: ከምዘይደግም
0: ዓብይ ቃሲ ዘፈስኒ

0: ከዛ በሚቀጥለው ቀን ተሳፍረን በአይሮፕላን እዛ ቦታ ላይ በሁለት ተዋጊ ጄት አይሮፕላኖች ታጅበን
1: ኣብ ካልኣይ መዓልቲ ብክልተ ነፈርቲ ተዓጂብና ኣብ ኣየር ተሰቂልና ክሳብ 2,000 ሜትሮ ትሒትና ዘሊልና 6 ሰባት ኣብ ኣየር እንከለዉ ተሃሪሞም ሞይቶም፣ 3 ዝኾኑ ድማ ቆሲሎም። ዝተረፍና ኣብቲ ቦታ ዓሊምና። ኣብ መወዳእታ ሰራዊት እናተደምሰሰ መጺኡ። ዝነበረና ኣማራጺ ፈንጢስካ ምውፃእ ወይ ኣብኡ ምጥፋእ ጥራይ እዩ። ኣጋጣሚ ኮይኑ ካብ 100 ሰብ 20 ጥራይ ናብ ብፆትና ተጸንቢርና
0: መውጣት እዛ ማለቅ አንድም ሰው እንኳን ወሬ ነጋሪ ናቅፋ ላይ የተሰራው ጀብድ የኢትዮጵያ ሕዝብ እንዲያውቀው ያን ወሬ የሚናገር ሰው አንድ ቢተርፍ ጥሩ ነው። የሞትን ሞትን ቁጭ ብለን አንሞትም እና ከመቶ ሰው 23 ሰው ብቻ በህይወት ከወገን ጦር ጋር ተቀላቅሏል።
2: ኤርትራ ኤርትራ ስጠራት ቤርሙዳ ብዬ ነው ጠራት።
1: ንኤርትራ ቤርሙዳ ኢለ የ ዝፅውዓ ዝኣተወ ኣይወፅእን እዩ። ብፍላይ ኣጋር ሰራዊት ሞት ወይ ከቢድ ማህረምቲ ይዕድሎ። ምናልባት ዕድል ረኺቡ እንተዘይኮይኑ ኣብኡ ተዋሒጡ እዩ ዝተርፍ። ክንደይ ሽሕ ሰራዊት እዩ ኣብኡ ሃሊቑ ዘሎ። ታሪኽ ኤርትራ ኣይውዳእን እዩ። እዚ ናደው ክድምሰስ እንከሎ ክንሃድምን ከለና ኣነ ሕጂ ብሱዳን ገይረ ወፅየ። ክንደይ ሰብ እዩ ኣብኡ ሃሊቑ?
2: ስንቲ ሽ ወታደር ና ያለቀ? የኤርትራ ታሪክ የማያልቅ ነው። ናደኡ ሲደመሰስ ስናይ ስንሸሽ፣ እኔ አሁን በሱዳን በኩል አድርጌ ነው መጣ። ስንሸሽ ስንት ሰው ነው ያለ?
3: በዓል ስልጣን ሰራዊት ደርግ ሻለቃ ማሞ ለማ ንዘስካሕክሕ ስዕረት ሰራዊት ደርግ ኣብ ኤርትራ ኣመልኪቱ ኣብታ የወገን ጦር እትብል መጽሓፉ ኣብ ገጽ 520 ኣስፊርዎ ካብ ዘሎ ብዙሓት ካብቲ ሰራዊት ተስፋ ብምቑራጽ ኣብ ቈጥቋጣት ተተጸጊዖም ብዛዓጠቕዎ ብረት በዕላቶም ነብሶም የጥፉኡ ነይሮም። በረኻ ቋሊጾም ምሕላፍ ካብ ዝፈተኑ ሓደ ርብዒ ኣብቲ በረኻ ተዋሒጦም ክተርፉ ከለዉ፣ ካብቶም ስንነኺሶም ክቕጽሉ ዝፈተኑ ድማ ንሓድሕዶምና ተቐተሉ። ነዛ ናይ መከራን ስቓይን ዓለም ሓንሳብን ሓዋርን ተፋንዮማ። ኣብ ገጽ 521 ድማ ኣዝዩ ብዙሕ ሰብን ንብረትን ተደምሲሱ ረጊፉ እንተኾነ እቲ ዝተረፈ ናይ ወገን ሰራዊት ንሱዳን ኣትዩ። ካብቲ ናብ ሱዳን ዝኣተወ ቁፅሪ 6,000 ጥራዩ ብመንገዲ ቀይሕ መስቀል ንሃገሩ ዝኣተወ፣ ዝተረፈ ቁፅሩ ዘይፍለጥ ሰራዊትን ስድራ ቤቱን ግን ኣብ መሬት ኤርትራ ተበሊዑ ተሪፉ ይብል። እዚ ብላዕለዎት ኣዘዝቲ ሰራዊት ደርግ ኣብ ኤርትራ ነበር ዝግለጽ ዘሎን ካብ ኮነት ሓቂ ትማሊ ኣብ ኩናት ተማሪኾም ህዝባዊ ግንባር ብዝገበረሎም ሰብኣዊ ኣተሓሕዛ ብሰላም ንሃገሮም ዝተፋንዉ ምሩኻት ነበር። ዘስካሕክሕ ሕልቂት ብጾቶም ረሲዖም ሎሚ ምስርዓት ብልጽግና ተሰሊፎም ኣብዚ ዓለም ዳግማይ ተፈጢሮም ብሰላም ንኽነብሩ ንዘፍቀደ ህዝቢ ኤርትራ ከድሚዩ ዝሸባሸቡ ዘለዉ ኩናት ኪኖ ከምቲ ዝቐደመ ሰራዊቶም ኣብ ኤርትራ ተበሊዑ ዝተረፈ ካልእ ቅንጣብ ዘምጽኦ ፋይዳ ከም ዘይብሉ ዘይምርድኦምን ረሳዕትን ምዃኖም ኣዝዩ ዘገርም እዩ። እዞም ሕጂ ዝፍክሩ ዘለዉ ምሩኻት ነበር ኣዘዝቲ ሰራዊት ብልጽግና ህዝባዊ ግንባር ብ1983 ኣብ ትሕቲኡ ካብ ዝነበሩ ምሩኻት ከም በዓል ባጫ ኣባዱላ ገመዳን ካልኦትን ነፃ ኣብ ዝበለሉ እዋን መማርኽቲ በዓል ባጫ ዝነበሩ ካብ ዝሃብዎ ርእቶታት
4: ህዝባዊ ግንባር ሓርነት ኤርትራ በላውላይ በደረሰበት ችግርና በደል
1: ህዝባዊ ግንባር ሓርነት ኤርትራ ኣብ ልዕሊኡ ዝተፈጸመ በደልን ሽግርን ከይጸብጸበ ዋላ እኳ ንሕና ሓውን ጢኢትን ሒዝና እንተመጻና ልዕሊ 3,000 ምሩኻት ብፍትሓዊ መገዲ ናጻ ስለ ዝበለና ብጣዕሚ ተሓጒስና ኣለና። ኣብ ትሕቲ ህዝባዊ ግንባር ዝርከብ ምሩኽ ኩሉ ከምቲ ህዝባዊ ግንባር ደሙ ኣፍሲሱ ዝሓዘና፣ ንሕና እውን ኣብ ጎኑ ኮይንና ደምና ከነፍስስ ኢና
4: እናፈሳለን። ለራሴም ሆነ ለህይወቴ ከፍተኛ የሆነ እንክብካቤ ተሰጥቶኝ
1: ክሳብ ሎሚ ንህይወተይ ልዑል ምክንኻን ተገይሩለይ። ጽቡቕን ሕማቕን ከም ዝፈልጥ ገይሮም ተኸናኺኖም ሒዞም ሓድሽ ህይወት ከም ዝጅምር ገይሮም ኣለዉ።
4: ህይወት መምራት ደረጃ ኣድርሰውኛል።

0: ኣርባዕተ ዋርሕ ድሕሪ መላናፅነት ኤርትራ 1991 እዩ። ወከልቲ መሪሕ ውድብ ህዝቢ ኣምሓራ የኢትዮጵያ ህዝቦች ዲሞክራስያዊ ንቅናቄ ኣብ ኤርትራ ዓውደ ኩናት ኣብ ዝተኻየደሉ ቦታታት ምብፃሕ ፈጺሞም ነይሮም። ዝርዝር ሓበሬታ ኣብ ዝመፅእ መደባትና ክነቕርቦ ኢና። ሎሚ ኣብ ድፍዓት ግንባር ናቕፋብ ዝበፅሕሉ ፈቐዶ ቦታ ዓፅምቲ ሰራዊት ደርግ ተዘርዩ ብዓይኖም ምስ ተዓዘቡን ዝነበሮም ስምዒትን ዝሃብዎ ርእቶን ቁንጭል ኣቢልና ክነቐርብ
1: እንዳየሁት በጦር ሰፈር በምሽግ ያልተሸፈነ የኤርትራ ምድር አላየሁም። በየቦታው የወደቀ ልዩ ልዩ ቁሳቁስ አለ። ልዩ ልዩ የጦር መሳሪያ
0: ከም ዝረአኽዎ ብወታደራዊ ማዓስከራትን ድፍዓትን ዘይተሸፈነ መሬት ኤርትራ የለን። ኣብ ዝኾነ ቦታ ዝተዛሕዝሐ ንብረትን ዝተፈላለየ ዓይነት ብረታትን ኣሎ። ደርግ ብዘውፀፉሉ ዕላማ ካብ ድሌት ህዝቢ ብዝተፈልየ ነፍሲ ወከፍ መሬት ኤርትራ ሰራዊት ኣዋፊሩ ይሕልዎ ከም ዝነበረ ዝሕብር እዩ። እቲ ዕንወት ድማ ማዕረ ማዕሪ እዩ። እቲ ኣብ መላእ ኤርትራ ዝነበረ ሰራዊት ከም ዝረገፈ ኣብዘ ዝነበረ ወዲቑ ከም ዝተረፈ እዩ ዘርኢ።
1: እንተ እንደተበተነ ብያለበት ወድቆ እንደቀረ ነው ምረዳው።

0: ሰኔ 5 ቀን 71 ዓመተ ምህረት በዚህ አካባቢ ሞቶ ከንቱ ውዳሴ የተሞላበት የመርዶ ወረቀት መጣልኝ። ያ የመርዶ ወረቀት ቤት አለ። ስለዚህ ከረገፉት ከነዚህ አጥንቶች ውስጥ የልጄ የትኛው እንደሆነ አላውቅ እንጂ በዚህ አካባቢ ነው የረገፈው። የማለቅሰው ለአንድ ለእኔ ልጅ ብቻ ሳይሆን ለኢትዮጵያ ልጆች በሙሉ ነው።
1: ብሓሙሽተ ሰነ 1971 ብናይ ግዝ አቆጻጽራ እዩ 1978 ማለት እዩ ኣብዚ ኸባቢ ሞይቱ። ከንቱ ውዳሴ ዝመልኣ መርድእ ዝሓዘት ጭራም ወረቐት መጽያትኒ ኣብ ገዛ ኣላ። ካብቶም ኣብዚ ዝረገፉ ናይ ወደይ ኣይናይ ምዃኑ ዳኣየ ዘይፈለጥኩ እምበር ኣብ ውሽጢ እዚ ኣብዚ ዘሎ ኣዕጽምቲ ኣብዚ ኸባቢ ወዲቑ። ንሓደ ወደይ ዘይኮንኩ ንብምሉኦም መንእስያት ኢትዮጵያ ድማ እየ ዝበኪ ዘለኹ።
2: ታሪክ መግዛእቲ ኢትዮጵያ ብኤርትራ ከም ዘብርሆ ኣይሽንኳይዶም መሬታን ህዝባን ምትንካፍ ንመሬታን ባሕራን ንምምናይ ምሕላምን ጥራይ ንባዕሉ ቅድሚ ሕጂ ኾነ ድሕሪ ሕጂ መፈጸምቲኡ ኣይጥዕምን ውፅኢቱ ድማ እዚ ዝሰማዕናዮ እዩ።

መደብ ናትራን ኣብ ሶሙን እዙ ከም ብዝሒ ብሄራትና ዝተፈላለዩ ባህላውያን መሳርሕታት ሙዚቃ እዮም ዘለውና። እዞም መሳርሒታት ሙዚቃ ከከም ኣገዳስነቶም ኣብ ዝተፈላለዩ በዓላት ምስ ዘመናዊ ብምውሃድ ንክቕፅሉን ብዘመናውነት ተዓብሊሎም ንኸይተርፉም ክስርሓሎም ፀኒሑን ኣሎን። በገና እውን ሓንቲ ካብ ባህላዊት መሳርሒ ሙዚቃ ሃገርናያ። ንኡስ መደብና ዓለም ስነ ጥበብ ምንባር ብዛዕባ በገና ዝተኻየደ መፅናዕቲ ምርኩስ ብምግባር ንዛ መሳርሒ ሙዚቃ ዘላለ መደብያ ናብኹም ከተብሎም።

0: ብማሕበር ዑበል ዝፍለጡ ጥኽኑፋት ተኣለይቲ ስንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ኣብ ትሕቲ ዝብል ኣርእስቲ ሓቢርካ ዝካየድ ንጥፈታትን ኣድማዕነቱን ዝደስስ መደብ ኣብ ንኡስ መደብ ፍኖተ ህይወት ከነቕርበልኩም ኢና።
1: ኣብ ውሽጡና ዝኾነ ይኹን ፀጋባት ኣጓኒፍና ይፈልጥኒ ተጓለፈናዋ መዓልታ ወይና ኣኼባ ንገር ኣብ ሓደ ካንሸነስነ ንቕመጥ ኩልና ንፃወት ዘለና ተመሲልና እንታይ ኣሎ ገለ ንበሃል ኢና።
0: ሚኒስትሪ ቱሪዝም ቀጻሊ ዝተፈላለዩ ውሃብቲ ኣገልግሎት ትካላት ብዘማልኦ ብሉፅነት ናይ ሽልማት መደብ የካይድ እዩ። ኣብ መደብና ዘዋሪት ካሜራ እምበኣር ብሚኒስትሪ ቱሪዝም ብዘለዋ ፅሬትን ፅፈትን ሽልማት ዝተቐበለት ሓላል ሆቴል ኢና ናባኹም ከነብላ።
2: መጀመርያ ህንፃና ብምፅባቅ ካልኣይ ከዓ ኩሉ ቑሑትና ፅቡቅ ብምግባር ሳልሳይ ነቶም ሰራሕተኛታት እዚ ተሓሳስባ እዩ ሓላል ክበሃል እንተኮይኑስ ንሓላል ዘንፀባርቕ ኣገልግሎትን ትሕዝቶን ክህልዎ ኣለዎ ዝብል ድኢት እዩ ዘለኒ።
0: ከምኡ ውን ከምቲ ወትሩ ዝቐርብ ኣዛነዩ ቪድዮታት ምስ ምሩፅ ደርፍታትን ምስ ደራስን ዳይሬክተርን ፊልም ሳውን ዝኾነ መሓመድ ዓብደላ ዝተኻየደ ዕላልን ተዳልዩሎ። ከም ወትሩ መደባትና ኣብ ሰዓትና ክትከታተሉ ንዕድም። መደብ ናትራን ቀዳም 10 ጥቅምቲ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 15 ጥቅምቲ ሰዓት 6 ደርብዕ ጎደል

0: ሰላም ከመይ ቀኒኹም ክቡራትን ክቡራንን ተኸታተልቲ መደብና መደብ መልሲ ኣብ መስመር ንጅምር ኣለና። ከምቲ ልሙድ ብቁፅርታት ቴሌፎን 12244 ከምኡውን 12244 ብምድዋል ኣብዚ ንሎሚ ተዳልዩ ዘሎ ሕቶታት ክተሳትፉ ትኽእሉ ኢኹም። ናይ ቴሌፎን ፀውዒት ኣለና። ሃሎ መርሓባ፣ መደብ መልሲ ኣብ መስመር መን ክብል? ሃሎ ሰላም ሰላም
1: ከመይ ውዒልና?
0: ሓንደ ውዒልኪ መን ክብል?
1: ኤልናታ
0: ኤልናታ
1: እዎ።
0: ካበይ?
1: ካብ ብእምኒ ሓይሊ።
0: እምኒ ሓይሊ ሓራይ። ኣብ ቀዳማይ ደረጃ ቀዳመይቲ ደዋሊት ኸ ቁፅሮ እንዲኻ ክትመርፂ?
1: ቁፅሪ ሓሙሽተ
0: እቶ ቁፅሪ ሓሙሽተ ሓራይ ምስላ እንድያ ትምልያኸ ማለት እዩ። ኣለዉ ድዮም ትሓግዙ ኸምሳኺ?
1: ኣለዉ
0: ገዛ ኣለዉ። ፅቡቅ ንኸይድ በል ናፍታሕቶ ምስላ ወይ ብሂል መልእ እንድያ ናፍታሕቶ ንኣቱ ኣለና ኣረ ንኸይድ ናፍታሕቶ ገመል እንታይ ኮንኪ ዓዕ ትብሊ ኣመል እንታይ ኮንኪ እንታይ ከ ተፃዒንኪ መል እያ። ደግመልክ ዶ?
1: ኣረ
0: ገመል እንታይ ኮንኪ ዓዕ ትብሊ ኣመል እንታይ ከ ተፃዒንኪ
1: ሓንቲ ድያ
0: ሓንቲ እያ ሓራይ ተሓቶ ኣብ ስክሪን ክትርኢ እያ ሓራይ ገብሩልከዮም ኣብ ስክሪን ስቱድዮ ኣብ ስክሪን ገብሩለይ ትብላ ኣለና ኤልናታ ሓራይ መፅያ ትክል ኣብ ስክሪን ምስላ ወይ ብሂል መልእ እንድያ ገመል እንታይ ኮንኪ ዓዕ ትብሊ ኣመል እንታይ ከተፃዒንኪ
1: ሽመል
0: እንታይ ልከ
1: ሽመል
0: ኩመል ቁኑዕ መልሲ እንታይ ከተፃዒንኪ ኩመል መሊስኪ ኣለኺ ስድራሓ ጊዜም ኮ ሓቀ ሓራይ 110 ኣለኪ ኣክለኒ ተልክ ታ 110 ክነሰጋግረልኪ ኢና ቅፅል የ ተልክ ድማ ናትክ ውሳነ ኸውን ማለት እዩ ናብ ካልኣይ ደረጃ ትቐፅል እትኾንኪ ንቐፅል ሓራይ ትቐፅል ኢላ ኣላ ኤልናታ ኣብ ካልኣይ ደረጃ ሕቶ ቅፅሪ ክንዲኻ ክትመርፂ

0: ስናሓ ናሓ ሰሓት ኣለና
1: እዋ ሃራይ ኣጋጣሚ ዝሓለፈ እዋን ብብዝሒ ይጥቀስ ነይሩ እዚ ኣብ መደባትና እቲ ናይ 50 ዓመት ምንታይ ግዜ ደኽበኪ እንታይ ልኪ
0: ፈልከት ዓራግ ፋሕ
1: ትከድገምለይ ሓደ ብሓደ ቀሰይ ኢልኪ
0: ፋሕ
1: ፋሕ ኢልኪ
0: ፈልከት
1: ፈልከት
0: ዓራግ ፈልከት ተኸረኺበ የለ
1: ኣይ ረኸብ ኬን ንሓንቲ ጥራይ ኣብ መንጎ ረኺብ ክላ
0: ብእውነት
1: ክሕግዙ ይከኣሉ ስድራ ስኹን ኣይትፈልጥ እያ ንፀኒሕ ክድሓን ግዜ ክበክ ሞ ወይ መልሲ ክነግረኪ ግዜ ብዙሕ ውሲት ክለይ ስለ ዘለኺ
0: ዝተፀበና
1: ክንደይ ክፅበየኩሞ ግዜ ኮ ብዙሕ ድዋሉ ከዓ መስመር ስለ ዘሎ ካኣትሎ ሰብ ኣብ ሓደ ሰብ ብዙሕ ንወስድ ከሎና ቀፃሊ እቲ ድሕሪ ፅበይታ ግዜ ትደፍኣና እያ
0: ሕዚ እታ ዓራግ ጥራሕ ዘለ
1: እዋ ዓራግ ጥራይ እሳ ፅቡቅ ረኪብክ ኣለኸ ላኪን እቲ ካልእ ጠቂስክዮ ዘለኺ በዓል ፈልከት በዓል ፋሕ ገለ ኢልክን ዘለኸ ኣብቲ መልሲ የለን።

ሰላምታ ናይ ብፃሕኩም ኣብ ርሕቕን ቀረባን ኣብ ውሽጢን ወፃኣት ትርከቡ ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም ናትራን ናባኹም ዘበለለዉ ሰዓት ኣኸየሎሞ ክሳብ ንፍፃምና ክዝከያሰሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶታትና ኣብ ንኡስ መደብና ዓለም ስነጥበብ ብዛዕባ መሳርሒ ሙዚቃ በገና ዘላለየ ትሕሶ መደብ ክህልወና እዩ። ኣብ ንኡስ መደብና ፍኖተ ህይወት ኣብ ማዓስከር ደንደን ዝርከቡ ተኣለይቲ ስውላት ብማሕበር ዑበል ዝፍለጡ ማለት እዩ ዘካየድዎ ንጥፈት ብሓባር ክንከታተሎ ኢና። ኣብ ንኡስ መደብና ዘዋሪት ካሜራ ብሚኒስትሪ ቱሪዝም ብፅሬታ ዝተሸለመት ሆቴል ሓላል ንዓ ዘላለየ ትሕሶ መደብ ምስ ትሕዝቶኣ ማለት እዩ ክህልወና እዩ። ብዘይካዚ ኣብ ንኡስ መደብና ዳህሳስና ድማ ብዛዕባ ቡን ሓደ ትሕሶ መደብ ተዳሊሉ ተኸታታይ ድራማ ሳውንድ ራስ ዳይሬክተርን ዝነበረ መሓመድ ምስኡ ዝተካየደ ዕላል ክህልወና እዩ። ብዘይካዚ ፋን ክሊፕ ከምኡውን ድርፍታትን ካብ ትሕሶ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ እንገብሮ ትሕሶ መደብና ብደርፊ ክፍልም እሞ ናብዛ ተቐፅል ደርፊ ከስግረኩም ሰናይ ምስትምቃር

ናዝራኒኹም ኣብ ምክታል ትርከቡ ክብራትን ክቡራን ተኸተልትና፣ ብምቕፃል ንውስ መደብና ፍኖተ ህይወት ተቓሪባኣላ። ሎሚ ፍኖተ ህይወትና ብማሕበር ዕበል ዝፍለጡ ጥርንፋት ተኣለይቲ ስንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋሲ ወፍሪ ብዝብሉ ኣርእስቲ ብሓባር ዝካየድ ንጥፈታትን ኣድማዕነቱን ኣገዳስነቱን ሓደ ንጥፈታት ኣካይዶም ነይሮም። ፍፁም ፍኖማርያም ብኸምስ ኣብ ናሲሱ ኣዳሊሉና ኣሎ ሞ ንከታተሉ

0: ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ውዳቤ ተጠርኒፍካ ዝዕየ ዝተፈላለዩ ንጥፈታት ዝሓቆፈ ሓይሊ እዩ። እዚ ካብ ወለዶ ናብ ወለዶ ዝሰጋገር ዘሎ ኤርትራዊ ክብርታትን መንነቱን እንተኾነ ቅናቱ ውዳቤ እዩ። ሓቢርካ ዝዕየ ዝኾነ ዓይነት ዕዮ ውፅኢቱ ዘተኣማምን ምዃኑ ኣየማትእን እዩ። ምኽንያቱ ብሓደ ኢድካ ምጥቃዕ ድምፂ ስለ ዘይፈጥር ኣብ ዝተፈላለዩ ንጥፈታት ብናይ ሓባር ሓሳባትን ፈጠራን እትቕልሶ ዕዮታት ድማ ፅባሕ ዝህልዎ ኣበርክቶ ሓያልን ኣድማዕን ኮይኑ ዝቕፅል። ንሎም እምበኣር ካብ ውዳበን ናይ ሓባር ስራሕን ከይወፅቕና ንስራሕ ተኣኻኺቦም ገና እውን ዝቕፅሉ ዘለዉ ብማሕበር ዕበል ዝፍለጡ ጥርኑፋት ተኣለይቲ ስንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ኣብ ትሕቲ ዝብል ኣርእስቲ ሓቢርካ ዝካየድ ንጥፈታትን ኣድማዕነቱን ዝድህስስ መደብ ሒዝናልኩም ቀሪብና ኣለና። ብኣበጋግሳ ናይ ትትካል ክንፍልም ምክትታል ንዓኹም
1: ዋ ሕራይ ንዕናሰ ማሕበር ዕበል ኢና ንበሃል ብ11 ስንኩላን በዓለያ ውልቸርና ንኽእል ተኣለይቲ ማዓስከር ደንደን ኢና ሕጂ ክንቆም ከለና ኩሉ ተባጋጊሱ ነይሩ። ብፍላይ ማሕበር ስንኩላን ኣባጋጊሱ ወደቐሽ ነይሮም በዓል መመርም ሕጂ እውን ኣለዉ። ሕጂ ስንኩላን ስነብሶም ክኽእሉ ኣለዎም። ኣብ ክንዲ ኮፍ ኢሎም ዝብል ተፀበይቲ ዝኾኑ ምስቲ መንግስቲ ዝገብረሎም ዓቕሞም ዘፍቅዶ ክሰርሑ ኣለዎም። ስለተባሃለ ጉሩባታት እውን ይቆማ ነይረ። ሕጂ ንሕና ብደልትና ተመራሪፅና በዓልና ክንሰርሕ ኢልና ሕቶ ቅሪብና ኣሎ ማሕበር ስንኩላን ሕቶም ዝቐረብና ኣሎም። መጀመርያ 5 ኢና ነርና ዳሕራይ ግን 10 እኽል ኢሎምና ከምዚ መኣዲ ናይ ዓዲ 10 እኽል ኢሎምና 11 እውን ኮይና ሓደ ብፃይና ንፈትዎ ሰዊዕ ክተርፈና ስለ ዘይደለየ ሕጂ ንሕና እንታይ ሰሪሕና ክንህብቲ ገለ ክንገብር ኢልና ምስቲ ናይ ሜዳ ዝመፃእና ኣሓንጎልና ይነበረን ጥራይ መውዓሊ ኮነና ቅሩማ ተረኸብና ኢና ዋላ 10 ይንኮን ንሕና ሓድነትና ኣቢልና ኢና ንኽእል። ሕጂ ንሕና ምስ ቀረብና ኣሎም ኦኬ ኢሎምና ኦኬ ኢሎምና ተቐቢሎምና 10,000 ቀርብ ኢሎምና 10,000 ሽዑ ካበይ ትምፃእ ሓደ ከም ዝፈተውቲ ከማኹም ሓደ ሃብን ሓደ ሃብን ኢልና ሸርገና ክንብገስ ከለና 110,000 ነረን። ሕጂ ግን ደረጃ ኢና ብዙሕ ንጥፈታት እዩ ነርና። ሕጂ ምስ ዓቕምና እናገደፍና ከይና ማለት እዩ። ሕጂ ንሕና ከማስቆምና 97 ወር 5 ኣብ ማዓስከር ኣልገን ኢና ጀሚርና ክለብ ኣለዉ። ሕጂ ሱፍ ዝተፈላለየ ኩነታት ወፂእና ካብኡ ሓደ ብፃይና ውን ተሰዊ በዓል ከር ዝበሃል ኣብቲ ኣልገን ስለ ዝረኣየና እቲ ስራሕ ድማ ዝኾነ ሰብ ስለ ኣትዎ ስለዝነበረ እንታይ ትገብሩ ዘኹም ኢልና ኣለና። በሉ እዛም እዚኣ መጓዓዝያ ትኾን ኣላ እዛ ዕዳጋ 5 መኒ ኣ ኮንተይ ነርገርኩም ስርሑ ብለና ሕራ ኢልና ኣብዚኣ መፂና ሕጂ ትቋማና ዝብኸም እዩ ክብለካ ከለኹ ማሕበር እንትር ሓሳብ ናይ ማሕበር እዩ ዛሕራይ ሓሳብ ድማ ንሕና እንተ ከምዚ ንገብር ኢልና ከምዚኣ ንገብር ኢልና ተመራሪፅና መፂና ኣቂምናዮ።
0: ኣብ ሓደ ናይ ስራሕ ጉዕዞ ውህደት እቲ ቀዳማይ ረቕሕ እዩ። ውህደት እንተዘይብልካ ተዓሙ ዕማም ይዝሕትል ጥራሕ ዘይኮነ ኣብቲ ዝኣመትካዮ ወቕትን ግዜን ካብ ምዕማም እውን ትበኩር። ኣብዞም ኣባላት ዘሎ ስምረትን ውህደትን ሓያል ወፍሪ ከም ዝወሰደ ግዳ ካብ ገጾም ተንብቦ። ዕድመን ፆታን ከይፈለዩ ብማዕረ ይስሕቁን ይዋዘዩን። ካብ ምሕር ፃዕሮምን ተወፋይነቶምን ኣታዊታቶም ዝበርኽሉ ህሞት ከም ዝፈጠሩ ይሰኣለካ።
2: ሕጂ ኩሉ ግዜ ንሕና እንዳተሓላለና እንዳተዳዳዳእና ኢና ንኸይድ። ኣብ ውሽጥና እስካብ ሕጂ ዝኾነ ፀገም ዝበሃል ነገር የብልና ማለት እዩ። እቲ ኣካይዳና ከዓ ኩሉ በዓልና ኢና እቲ ውሽጣዊ ንጥፈታትና ንሕና ጉልበት ስለ ዘይብልና ኢና ጉልበት ዘይንሕግዝ ንበል ውሽጣዊ ምሕደራ ናይቲ ትካል በዓልና ኢና ነካይዱ። ገሌና ማናጀር ኣለና ናይቲ ትካል ክፍል ሕሳብ ኣለና ፋይናንስ ኣለና ናይ ዕድጊ ኣለና ኩሉ ነገራት ውሽጣዊ ምሕዳርሲ በዓልና ኢና ነካይዱ። ስለዚ ከምዚ እንዳተረዳዳእና እስካብ ሕጂ 29 ዓመት ኢና ጌርና ዘለና ቀሊል ዕድመ ይኮነ ዳርጋ 30 ዓመት ማለት እዩ። ስለዚ ከምዚ እንዳበልና ከዓ ተዋሂድና ፅቡቅ ንጥፈታት ነካይድ ማለት እዩ።
3: እቲ ሓይሊ በቃ ኣብቲ ሕብረት እዩ ኣብቲ ምትሕግጋዝ ምትሕልላይ ናይ ኣባላት ንሱ ዓብዪ ሓገዝ ጠቂምና ፅቡቅ ንክንቅፅል ንድሕር ዳ እንደዘይ ተሰማሚዕካ እንደዘይ ሓቢርካ ዋላ ሓንቲ ክሰራሕ ይትኽእልና ሕጂ እቲ ሕብረት ዋላ እቲ ናይ ምምሕዳር ኣካይዳ ዓብዪ ሓገዝ ብዓብዪ ከዓኒ እቲ ናይ መንግስቲ ኣጆኹም ምባል ከዓ ካብ ምሕዳር ማሕበር ስንኩላናት ሒዝካ ዕዳጋ ሓሙስ መጓዓዝያ እዚኦም ማጎንና ኣጆኹም ስለ ዝብሉና ከዓኒ ዓብዪ ሓገዝ ጠቂምና እዚ ስራሕ ከዓነይ ዝከኣለካ ስጋብ ዘለካ እቲ ሓቦን ኒሕን እዩ ኣብዚ ብፅሕልና
0: እወ። እዞም ትማሊ 4 ማሓውሮም ሒዞም ካናላታት ዝበስዑ ጀጋኑ ሎሚ ኣብ ዝፍረዶሞምን ረሃፆምን ዝኾነ ነፃ መሬት ኩሉ በናጢሶም ሕልፍን ማዕርን ሰቦም ክሰርሑን ከስርሑን ዘይትፅበየ ኣይኮነን። ምኽንያቱ ውፅኢት ስሕለት ገድሊ ህዝቢ ኤርትራ ስለ ዝኾኑ
2: ንኩሉ ግዜ ሰዓት 4 ዘይትስጥ ናይ ንግሆ ዘሎ ካብ ሰዓት ሓደ ይሰርሕ እቲ ሓደ ሽፍቲ ከዓ ሰዓት

0: ሓደ ኣትራስ ካብቲ 18 ናይ ምሸትካ ይፀንሕ ማለት እዩ። ስለዚ ከምዚ እናበልና ነስርሐን ከዓ ብጉቡና ማሓድሮ ነካይደና ኣለና ማለት እዩ።
1: ስርዓት ኩሉ ንሃና ኣትካይዳ ንክንፅውንለካ ፀናሕና ሲላት ኣለና ማዕተም ኣለና ኩሉ ሲ ናይ ብሓቂ ሲ መመረንደም ኢና ኣለና መመረንደም ኣለና ብሕጊ ኢና ንኸይድ ምክንያቱ ሲ ዝኾነ ይኹን ረ ከምቲ ኣጋር ካልኦ ዝገብሩ ትተርፍ ዋላሓን ትብላ እታ ቁሩብታ ናይ ምንቅስቃሲ ኣትፅግበና እምበሪ ካልእ ኩሉ እናመላእና ኢና ንኸይድ ማለት መንግስቲ ዝሓተተና ንኸፍል ግብርና ንኸፍል ኤሌትሪክና ማይና ንኸፍል ገዛ ክራ ሕጂ ንኸፍል ኢና እዚ እጂ ተተኻኢሉ ናብዚ ቁርብ ኣረኣያ ተገብረልና ቁሩ ተጎደሉልና ሓቲ ሓገዝ ትብሎ ዘለካ ሓደ እዚ
2: ኣብ ዓረበያ ኮፍ ኢልካ ምስቲ ዘሎ ኩሉ ዓይነት ሓርጎፅጎፅ ከይተሓለልካ ትካል ከተማ ሓደር ምኽኣል ብማዕዶ ንዝዕዘብ ኣዝዩ ከቢድ ክኸውን ይኽእል እዩ። እዞም ተማሊ ኩሉ ዓይነት ምረትን መሰናኸልን በናጢሶም ምስ ከቢድ ስንክልና ዝነብሩ ዘለዉ ኣርካናት ግዳእ ግዲ ኣይገብሩሉን እዮም።
0: ሕጂ እቲ ጉድሆ ብዙሕ እንዲ ዘጋጥመካ እቲ ሕጂ ካብቲ ዘጋጥመና ጉድሆ ኣብ ዕድጊታት የጋጥመካ ከምቲ ዝተደልዮ ንብረት ኣይርከብን ብኣጋ ካልእ ኣብ ሓደሓደ ቦታታት እውን ናይ ቤት ፅሕፈታት ኣስካላ ኮን ንዑ ሰብ ፀውዕ ደልካ ትራዳዳእ ትኸይድ ካብቲ ጉድሆታት እዩ ሕጂ ብዙሕ ኣለዉ ከምኡታት ዘጋጥመካ እቲ ብልጫ ግ እንታይ እትንሃና ሕጂ እተወዲብና ንሰርሖ ነገር ዓብ ብልጫ ይንዓና ሓደ እቲ ስራሕ ምስ ስንክልናና ዝኸይድ እዩ ኣይክብደና ንዓና ከምዚ ድበልና ዝበል ኳሲ በብታርኣይና ንወፍር መደብ ልክዕ ኣለና መደባት ማለት እዩ መዓልቲ ሰብ ፈልጦ እዩ መዓስ ወፍር ናይ ንጎሉ ናይ ምሸት በታ ሰንጠር ወይ በታ ስከጅል ዘላ ናይታ ስራሕ ባኢና ንኸይድ ኣብቲ ስራሕና ማለት እዩ እቲ ምጥርናፍና ከዓ ሓደ ዓበ ሓይሊ ንዓና ምክንያቱ በብታራ ስለ ንወፍር ነቲ ዝመፅእ ድኻማ ዲ ነቲ ገለ ኣይስልቾናን ወይ ኣይሂከናን ማለት እዩ ስለዚ ከምኡ እንዳገበርና ከዓ ትስራሕና
1: ሓደ መምሳዊ ዕግበት ኣለዎ ሰርሕ ኣለኹ ኢሉ ሓደ ስንኩል ድማ ንኩሉ ግዜ ክሰርሕ ኣለዋ ኣታዊ ብዘየገድስ ሕጂ መውዓል ንሕር ሂብካ ብዛዕባ ካልእ ኣይተሓስብኒ ጥራይ ብዛዕባ ታስራሕካን ታስታይካን ኢካ ዝሰርሕ ሕጂ ከም ዝበለካ ብድሆታት ኣለዎ ብድሆታት መል ይብ ባዕልካ ስለደይ ትገብሮ ካብ ኣታዊኻን ወፃኢኻን ማዕርኸውን ሓንፃ ሓንፃ ኩላ ብሰብ ኢና ነስርሓ ሕጂ ብሰብ ስለ ነስርሓ ኣብኡታት ፀገማት ኣለ ከም ዝበለካ ኣብ ዕድጊ ዝኾነ ነገር ኣይትረክብኒ ከምዝሓፈሻ ኩነታት ዋላ ናይ ዓለም ክትሪኦ ከለካ ኣብ ብልጫታት ተዳ ኮንካ ድማ ናይ ሓቂ ብልጫታት ኣለዎ ኣለና ከቢድ ፀገም ኣለና ግን ስድራና ንኣሊ ነብስና ክኢልና ስድራና ንኣሊ ስድራና ኣሊና ሓዳር ኣለና ዳርጋ ኩልና ሓዳር ኣለና ቆልዑ ውን ኣለውና ሰባ በፂሖም ግብኦም ዝገብሩ ውን ኣለው ናይቶም ካልኦትን ሕጂ እውን ተዳለው ኣለው ይመሃር ኣለው ሕጂ ከምኡታት እዩ ሕጂ እቲ ብልጫታት ናቱ ኣለዎ ብልጫ ብዙሕ ነገር ኣለዎ ሕጂ ንሕና ኣብዚ ክንውዕል ከለና ብዝተፈላለየ ሰባት ትራኸብ ሰባት ትፈራኸብ ሓሳብ ትወሃሃብ ከም ዝበለካ ድማ ንሕና ኩሉ ምሕዳራት ይሕግዘና እዩ ኩሉ ምክንያቱ ሲ ዋላ ታውሽጢ ሃገር ኪድ ኣብ ገለኸ መዘጋጀቤት ኩሉ ዘዝበልናዮ ንገብርና ሕጂ ሓደ ሃይለ ጥራይ ሓደ ምርኩስ ጎር እዩ ዝኽሉ ጠለፍ ዝብለልና ሕጂ ኣብ ባንኪ ምእታው ኣሎ ባንኪ ምእታው ምውፃእ እሱ ሕጂ ዝኸይድ
3: ስንኩል ኮይካ ንክሰርሕ ሞ ከዓ ከምዚ 29 ዓመት ምስቲ ስንክልናካ ዝኸይድ ከምዚ ታደሰ ዝገለፆ ክቢል ስንክልና ሒዝካ ካ ትኸይድ ኣላ እ ለይቲ ትመፅእ ናቱ ፀገማት ኣለዎ ግን እቲ ንስኻ ደሊኻ ዘለካ ዕላማ ንክትበፅሕ በቂ ኩሉ ተፃዊርካ ይ ትኽእል እዚ እቲ ዕላማ እዩ ቅድም ዝስራእ ነቲ ክሰርሓ እየ ንድሕሪልካ እዛ ክትሰርሓ ደሊኻ ዘለካ በቂ ላ ብፍሑክ ፍሑክ መፂኢካ ትሰርሓ እጂ እቲ ሓይሊ ናይ ጉድሆ ምስ ኩሉ ፀገማት ምስ ከምኡ ትኸይድ ኣብቲ ጠቕሙ ግን ትስራሓለኒ ምባል በቂ መድሃኒት ከምዚ ሓደ ሓኪም መድሃኒት ዝህቦ ንክሓዊ ስራሓለኒ ኢልካ እንድሕሪ ትሓስብ ብድሮ ትሓስብ ፅባሕ ትመፅእ ትኮንካ እጂ ሙሉእ ኣእምሮኻ ኣብቲ ስራሕካ ትመፅእ እቲ ዘሎካ ኣንዛ ዘለካ ሽግር ኩሉ ኢኻ ትርስዖ እጂ ትጠቕሙ ካብቲ ገንዘብ ንላዕሊ እቲ ስራሕ ኣለኒ ምባል ብጣዕሚ እዩ ንዓኻ ንዕድሜኻ ነቲ ኩሉ ኣተሓሳስባካ እዩ ዝቕይር እ እቲ ጠቕሚ እቲ መደብ ምግባር ኩሉ ነገር ጥዑይ ኮንካ ክትቀርብ ኢልካ ስለተሓስብካ ጥዑይ ኢካ ኮንካ ትወፍር
2: ኣብ ዝኾነ ስራሕ ምሕደራ ግዜ ሓደ ካብቶም ቀለስቲ ነገራት እዩ እዞም ኣባላት እውን ነዚ ኣብ ግምት ዘእተወ ናይ ስራሕ ምምቕራሕ ብምትእትታዊዮም በብዕብረ ንጥፈታት ዝስርሖም ዘካይዱ ኣብዚ ኣብ ርእስቲ ጽፈት ዘለዎ ስራሕ ምስርሖም ኣብቲ ስራሕ ኢዶም ስለ ዝሕውሱ ንሰራሕተኛታት ዝኸፍልዎ ወፃኢታት የጉድል ኣለዎ ማለት እዩ።
1: ሕጂ ከምዝበለካ መመደብ ስራሕና ኣለና። ኣነ ማናጀር እየ ንኣብነት ሃይለ ዝረዘነ ናይ ሕሳብ ናይ ውሽጣዊ ኣለና ወዳሃፀ ናይ ሰራሕተኛ እዩ ሃይለ ፋይናንስ እዩ ኣብርሃም ናይ ዕድግ ኣለና ሕጂ ስቶር ወይና ኣለና ዓይኖም ዝበሃል ኣይመፀን ሕጂ ናህናቲ ሕጋዊ ካይዳ ዳሕራይ ምስቶም ቀዳሞት ደረጃ ኢና ንሕና ደረጃ ኢና ምስቶም ቀዳሞት ገበርቲ ክፍሊ ኢና ግብሪ ኢና ከፈልቲ ግብሪ ኢና ዓማወል ኢና ውን ሕጂ ምስከምኡ ንሕና ዋላ ሓንቲ ዝፅግመና የብሉን ከም ዝበልና ቅሩብ ፀገማት ኣለዎ ንጎ ክትስ ሓደ ማህረምቲ ዘለዎ ብፍላይ ባራላይ ዘለዎ ዋላ ናይ ፀገማት ይን ኣለና ናይ ስርዓተ ሽንቲ ፀገማት ኣለና ሓቢርካ ውን ዝኸይድ ነገር የለን ሕጂ እንታይ ሓቢርካ ሰሚርካ ዝኾነ ነገር ዘይስገር የለን ሕጂ ቅሩብ ስለ ትረክብ ድማ ንስኻ በቲ ኣታዊታትካ ስለተዓግብ ድማ ሞራል ትገብር ኢኻ ሕጂ ሞራል ስለ ንገብር ኩሎም ኣጅኹም ስለ ዝብሉን ኣውን ሕጂ ዋላ ሓንቲ ንሕና ጥራይ ዕድመ ጥዕና ይሃበና ኩልና ናተሓበርና ከም ዝበለካ ድማ ንሕና ንሰማዕ ኢና ኣብ ውሽጥና ዝኾነ ይኹን ፀገባት ኣጓኒፍና ይፈልጥኒ እዩ ተጓነፈናወን መዓልታ ወይና ኣኼባ ንገብር ኣብ ሓደ ካንሸሎ ስለ ንቕመጥ ኩልና ንፀወት ዘለና ተመሲልና እንታይ ኣሎ ገለ ንበሃል ኢና ሕጂ ኣብ ከምኡ ኣሎ ሕጂ ግን ፀገምና ኣነ ጌደ ክነግረካ ሓደ ዝቦታ ሙቻ ኣይኮነን ትሕቲ ቅርፂ የብሉን ሸቃቃት ዳሓኒ በዓልና ዘበልና እየ ሕጂ ከምኡ ግን ዝኾነ ነገር ኣቲኻ ንስራሕ ኮንትሮል ክትገብሮ ቁርብ ሽግር ናብቲ ክሽነታት ኣቲኻ ኣብቲ ካልእ ግን እቲ ንብረትና መዛግብትና ገለ ኣሎ ካልኣይ ከይንዋፃፅዕ እንድሕር ኮንካ ድማ ናይ ውሽጣዊ ኦዲር ናይ ሕሳብ ከለና ዝብፃየና ረዘነ ካልእ እውን ንኩልና ዘጠቃልል ንኩልና ብላዕሊ ኮይኑ ዘጠቃልለና ንሕሳብ ክኢላ እውን ኣለና ሕጂ ንሕና ብጉቡእ ኢና ንወራረር ማለት እየ
0: እዎ እታ ትካልና ማሕበር ዑበን እንድያ ትበሃል ሕጂ ታብታ መጀመርያ ማናጀር ኣሎ ብታ ርእሲ ማለት እዩ ድሕሪኡ ናይ ሒሳብ ኣሎ ድሕሪኡ ፋይናንስ ኣሎ ማለት እዩ ናይ ዕድግ ኣለና ከምዝበለካ ናይ መክዘን ኣለና ሕጂ እዚአን ሲ ተንጨናፍራብታ ውሽጢ ትካል ዘለዋ ማለት እዩ ናይ ዕድግ ኣሎ ሕጂ እዚአን ነናቱ ስራሕ እዩ ዘሎ ትክፍሊ ሒሳብ ወርሓዊ ኢና ንዓፁ ሕጂ ንሕና እታ ናይ ሒሳብና ሲ ወርሒ እንታይ ኣትዩ እንታይ ወፅኡ ንፈልጦ ኢና ብግቡ ኢና ንፈልጦ ቢራ ክንደይ ተራኪፈን ክንደይ ተሸይጠን ኩሉ ነገር ካብ ደገ ዝዕደግ እቲ ዕድጊ ዓዲጉ ነቲ ናይ ስቶር ኪፐር እዩ ዝቦቲ መክዘን ዘሎ ማለት እዩ እሱ ከዓ ናብተን ዘድልያ ትካላት ናብታ ናይ እንዳሻሂ ድዩ ናብታ ቤት ምግቢ ከዓ እተን ዝመፃ ንብረት ከዓ ብግቡእ የውፀን ማለት እዩ ሕጂ እቲ ሰራርሓና ትካላዊ ሰራርሓ እዩ ዝነበልናካ 29 ዓመት ሲ ብከምኡ ኢና ከይድና ከምኡ ስለ ዝኮንና ኢና ከዓ ፅቡቅ ከይድና ኣብ ውሽጥና ዝኮነ ናይ ምጥፋእ ነገር ናይ ምድንጋር ነገር ዋላ ሓንቲ የብሉ ብግቡእ እዩ ዝኸይድ ማለት እዩ ስለዚ ተን ጨናፍርና ዘን ዝገለፅኩልኮ ኮይና ትካይዳና ከዓ ኣነ ንኣምነት ታደሰ ሕጂ ማናጀርናኸና እዩ ኣነ ናይ ሒሳብ ናቶም እየ ማለት እዩ ወዲ ሃፀይ ናይ ሰራሕተኛታት እዩ ሃይለ ንጉሰ ዝበሃላሎ ውሽጢ ዘሎ ከዓ ፋይናንስ እዩ ማለት እዩ ኣብርሃም ናይ ዕድጊ ዓይኖም ዝበሃላሎ ናይ መኻዚኑ እዞም ሰባት እዚኦም መደብ ስራሖም ፈልጡ እዮም በታ መደቦም ከዓ ልክዕ ኣብታ ነቕርባ ፀብጻብ ከዓ ወርሓዊ ፀብጻብ ከዓ ነቕርብ ማለት እዩ እንታይ ተወዲኡ እንታይ ክዕደግ ኣለዎ እንታይ ዝያዳ ተሪፉ ከይባላሾ ዝረአ ነገር ንብረታት ኣሎ ማለት እዩ ስለዚ ተሰራርሓናስ ብከምዚ ኢና ንኸይድ ማለት እዩ
2: ብተወሳኺ ኩሉ ተፃዊሮም ከም ሓደ ሰብ ብምዃን ብሓድሕዳዊ ሓልዮትን ምክብባርን ስለ ዝንቀሳቐሱ እዉ ስራሕ ከም ዝዓመዮም እዞም ጀጓኑ ዝዛረቡ
1: ሄድ ወይተር ኣላ ናብ ትሕትና ኮይና ከማና ኮይና ትዋሳእ ለቲና ፍሳያ ትበሃል ኩሉ ኮንትሮል ትገብረልና እጂ እሳ ናብ ሓቂ ንፍዕቲ እያ ንጎ ተሲኣ ምሳና ተሲኣ ኩሉ ጀማሚራ ተፅን ሰለስተ እዩ ስራሕ ጅምር ሽ ተብላ ኣላና ኣላሃና ሕጂ ከም ዝብለካ ፀንሐ እንዳተኣካትብሎ እንዳተቀያየርና ንመፅእ ኩሉ ስራሕ ድማ ንሕና ኣረንጅመንት ንገብሮ ዋርድያ እውን ኣለውና ሰራሕተኛ እውን ኣለዋና ዝለኣኹ ወይ ተራት ገለ ሕጂ እቲ ንጥፈታትና ድማ ንኣብነት እዚ ብልያር ዘላ ሕጂ ዝሒሉ እምበር ሕጂ እንዳሻሃሎ ቤት ምግቢ ሎ ተቐንዲታ መካዚኖ ድማ ናይ ንብረት ናይ ገያሾ ዝጥቀምብላ ሳንጣ ወዲ ሳንጣ ዘቐምጥል ኣለዉ ሕጂ ሳቶም ዓናይ ብሓቂ ጠቂምኩምና እዮም ዝብል ንዓና እውን ዝሓሸ ስራሕ እቲ ናይ መኻዚኖ እዩ ንድሕደሊካ ብኣታዊ ደይኮነሲ ቅልል ዝበለ ንክትቋፀሩ ሓደ ሰብ ጌርካ እዚኣ ሃቦ እዚኣ ቅምጣ ንገለ ክትብል ሕጂ ከምታት ስለዝኾነ እቲ ብፍላይ ኣብዚ ጥቀምሉ ድማ እቶም ሰራዊት ዕርፍቲ ምስ መፁ መቐመጢ ሱ ንስመራ ከምዛ ንፈልጣ ከሉና ስታይ ኣለዋ ሕጂ ኣብዚ ኣቐሚጦም ምኸዱ ንግሆ ንብረቶም ወስዱ ጉቡእ ነረክቦም ማለት እዩ ሕጂ ዝበልካ ሄድ ወይተር ኣላሃና ንፍዕቲ እያ ናብ ሓቂ ንፍዕቲ እያ ትምስገን ዝግባእ እያ ንሕና ውን ነብስኻ ባዓልካይ ንኣድ ንምበር ንሕና ውን ንዋሳይ ንዓቕምና ዘፍቅደልና ማለት እየ
0: ብጃካትዊ ዝበልኩ ኣነ ናህና ቦታታት ዘለና መዓልታ ኣብዚኣ ከዓ ከም ተረኛ ኢና ንወፍር ኣብዚኣ ማለት እዩ እቲ ውሽጣዊ ሰራርሓና ኩሉ ከምዝበልካ ናይ ገንዘብ ዝሕዛሎ ናይ ዕድግሎ ናይ ገረ ከሎ ኣብዚ ከዓ በብታራ ሰብ ወፊሩ ከዓ ነዛ ትካል ከዓ ይቋፀራ ማለት እዩ። ዓሚል ከመይ ክስማዕ ከም ዘሎ፣ ከመይ ክግልገል ከም ዘሎ፣ ማይዲ ጎዲሉ እንታይ ጎዲሉ ኩሉ ነቲ ትካል ከዓ በቢ መደብና ብታ መስርዕና ንፈልጦ ኢና መዓልትና። ኣነ ሎሚ ናይ ንጎዴ ናይ ምሸት ፈልጣ እያ መዓልተ እታ መዓልተ መፅ ከዓ ልክዕ በተን ግቡእ ሰዓታተ ከዓ ሰሪሐ ይኸይድ ማለት እዩ። ኩሉ ሰብ ሕጂ እታ መደቡ ይፈልጣ እዩ ማለት እዩ። ስለዚ ኣብዚ መፂና ብጀካቲ ንሰርሖ ውሽጣዊ ሰራርሓ ናይ ትካል ኣብዚ መፂኡ ከዓ ኩሉ ሰብ በብታራ ይወፍር እዩ ማለት እዩ።
2: መክሰብና ዕግበት ዓማዊልና እዩ ዝብል ኣባህላ ምስ ትካላዊ ኣሰራርሓ ዝኸይድ ኣምር እዩ። እዞም ኣባላት እውን ብዝህብዎ ፅፉፍ ኣገልግሎት ካብ ተገልገልቲ ብዝረኽብዎ ርእቶ ዕግበት ከም ዝስምዖም እዮም ዝዛረቡ።
0: ዓማዊልና ዓና ሕጂ ሓቂ ተሓሽ ምስ ትስንክለና ናዋላ ካይዳ ናሪኦም ብጣዕሚ እዮም ደመስግና። ሕጂ ፍላይ ኣብ መኻዚኖ ጥንቁቕ ይትሰራርሓ ናብቲ ናይ ንብረት ናይ ህዝቢ ነቐምጦ ሓደ ሰብ ይመፅእ ሽሙ ሽማኣቦኡ ተፃሒፉ ኣቶ ኣብ ንብረቱ ከዓ ኮድ ናምበር ንህቦ ናሃና ናይ ውሽጥና ኣሎ እሳቲ ፀሓፎ ወረቐት ትኬት ንቦ እሳ መፂ ከዓ እታ ንብረቱ ሒዙ ይኸይድ። ሕጂ ልዕሊ ኩሉ ምፅ ምስ በለ ሓደ ካብ በረኻ ይመፅ እሞ ምሸት ምስኣቶ መቐመጢ ይድስእን ንሕና ግን ኣብዚ ኣኮፍ ኢልና ንፅበዮም መፂኦም ከዓ ኣቐሚጦም ኸዱ እዚኣ ድፈጠርኩምልናስ ኢሉ ኩሉ ሰብ ይዘመስግን ማለት እዩ። ዳርጋ ናይ ዞባ ደቡብ እንዲ ዝበሃል ዝመጓዓዝያ ሕጂ እኳ ናይ ዞባ ደቡብ ንዓን ሰባን ኣሎብዚ ሕጂ ዝኾነ ሰብሲ ብደረጃ ሃገሩ ይፍልጥ ኣታናህና መኸዚኖ ማለት እዩ። ኩሉ ሰብሲ ብጣዕሚ ይደመስግን ዋላ ኣብቲ እንዳሻሃተ ከድካ እውን ንሕና ንቀዋፀርና ነዚ ስምዒ ዝልዕልዮ እዚ ፅርዮ ኢና ንብል። ስለዚ ብዓማዊል እውን ዋላ ኣብቲ እንዳሻሃ እውን ፅቡቕ ምስጋና እዩ ዘለና።
1: ሓደ ዚ ቦታና ናይ ጋያሸይ ሕጂ ምስቲ ማእኸል ከተማ ክትወዳደር ኣይትኽእልኒ ኢኻ ካልኣነት ካልኣይ ስሉጥነት ኣብዚኣ ክትህሉ ኣለዋ ፈዘዝ ፈዘተልካ እቶም ዝተገዲፋትካ ዋላ ትከ ዝቆረፅዎ ገዲፎሞ እዮም ዝኸዱ ሕጂ ንዕባቲ ክልቲ ፍጂ ኩ ሃብዮ ገለማይ ሃብዮ ከመይ ኢካ ትብል ሕጂ ተዋጋታት ማ ናህና ፌር እዩ። ሕጂ ኣብ ምንታይ ሃስያ ግን ኣለና ዕድጊ በዓልና ስለነ ይንገብሮ ኣብ ዕድግታት ንህሰ ከይድካ ንጎ ማርካቶ ብሕሱር ዋጋ ከተምፅእ ዝግባእካ ካብዚ ከባቢካ ትገብር ሕጂ ኣብ ሃስያ ነበር ዋጋ ናብ እንትርት ዓብዪ ናይ ብሓቂ ኩሉ ሰብ የመስግነና እዩ። ከምዝብለካ ናይ ብሓቂ እቲ ህዝቢ ፀሓይ መውት ፅላል ማይ ዶሮና ገለ ረከብ ሕጂ ምስ ኢሎም ማይሃቡና እንኩ ድሓን እቶው እዮም ዝብሉና ማለት እዩ። ሕጂ ናህና ሲ ናብ ሓቂ ፅቡቕ እዩ ተዋጋና ውን ርትዓዊ እዩ። ምክንያቱ ሲ ምስቲ ናይ ማእኸል ከተማ ክትገብሮ ይትኽእልኒ ኢኻ ሓደ እንዳራሕ ነገረካ ሕና እዚ ኩሉ ግብርና ንኸፍል፣ ክራይ ንኸፍል፣ ማይና ኤሌትሪክና ንኸፍል ኩሉ ኢና ነማለ ዝጎድለና ዋላ ሓንቲ የለን ዋላ ሓንቲ ሕና ድማ ሕጋውን ኮይና ክንከይድ ና ንደሊ ዋላ ሓደ ግዜ ጉለተ ገርካ ትቕፃዕ ብቕፅዕ ንሕና ድማ ንቕበሎ ዘይተጠዊና ዋና ክመፀና እዩ። ስለምንታይ ተቐፅዕና ስንኩላን ከለና ሕና እንታይ ዮም ስኢሎም ዝቆፅና ገለ ኣይንብልኒና ሕጊ ሕጊ እዩ። ሕጂ ንሕና ተዓቅብና ዘፍቀደልና ክንገብር ኢና እውን ድማ ንጉለት ድማ ክርከብ ናይ ግድን እዩ። ሕጂ ባዕልካ ደይሰርሖ ድማ ንከም ዝበልኩካ ካብ ኣታዊኢኻ ወፃኢኻ ዝበዝሓሉ ግዜያት ኣሎ ነዚኣ ልዕልላ ዘልኩላ ክንደ ሸቃል ኣለውና ክነግርክ ሕጂ ካብ 15 ኣለውና ብዘይበኣና ሕጂ ነናቶም ኣለዎም ናይ መኻዚን ኣሎ ወይተር ኣላ ማሽን ኣላ ናይ ክሽን ኣላ ነዚ ኣብልያሮ ዝሕሉ ኣሎ ሕጂ ምስ ከምኡ ግን ንሕና ናይ ብሓቂ ጥዕና ሃበና ጥዕና ሃበና ንኩሉ ሰላም ነብር ዘለና ውን ንሕና ፅቡቕ ኢና ዘለና ከማና ውን ነቶም ካልኦት ውፀትና ክፈጥረሎም ኢና ንምነ ማለት እየ ካልኣይ ክትብገስ ኣለካ ከም ዝበልካ ኢድን እግር ሓንጎል ተረኣሊ ዋላ ሓንቲ ይፅግመካኒ ሕጂ እንታይ ንሓደ ስንኩል ዘሎ ፋሲሊቲ መእተዊ መውፅኢ ሽቓቕ ተልያቶ ካብ ንዓይስኻ ፅቡቕቲ መግቢ ተቕርበለ ሽቓቕ ማይ ዘለዋ ኣነ ኣትየ ዝሰርሓላ ኮምፒተር ድያገለ ተምፂኻለይ ከም ስንኩል ውን ዝሰሪሐለን ፍልከታ ይብልኒ እንዳሻያ ከይድ ክሸይኒሉ ይወፅእ ሓንፂ ኸም ሰበልካ ሰዓቱ ስለዝኣክል ኣብ ዝ ሕጂ ድማ ንሕና ከምዝበለካ ከምኡ ኢና ንገብር ሕጂ ኣብቲ መኻዚኖ ንፅሕፍ ካሸር እውን ለይቲ ንጎ መፂና ካሸር ንሕዘለና ካሸር ድንጉምሽ ካሸር ሒዝና ላ ንፀንሕ ሕጂ ከምኡታትና ንገብር።
2: ብተወሳኺ እቲ ካብ ሕብረተሰብ ዝወረስዎ ምትሕግጋዝን ካብ ቃልሲ ሒዘሞ ዝመፁ ብፅያወይ ሓልቱን ጠሚሩ ብምሓዝ ናብዚ በፂሖሞ ዘለዉ ደረጃ ዕብት ክድይቡ ከም ዝኽኣሎም እዮም ወሲኾም ዘረድኡ።
0: ሕጂ ኣነ ናይዚ ሚስጢር እንታይ እዩ ድብሎ ኩላ ናብዚኣ ዘለና ኣጋጣሚ ብቓልሲ ዝመፃና ኢና ተጋደልቲ ኢና ሕጂ ተሓልየት ውን ስካብ ሕጂ እሱ ዘካይደና ደሎ እቲ ናይ ሜዳ ኣካይዳ ዝነበረስ ኣብዚ እውን ሓደ ካባና ሕምም ተይሉ ሕጂ በዓልና ኢና ንወፈሩ ንሽፍነሉ እንታይ ሓሚሙ ዘይወፈረ ገለ ዝበሃል ነገር የብልናን ማለት እዩ። ሕጂ እቲ ምስጢር ዓወትና ሲ እቲ ሓድነትና ካብኒ ዘምፃእናዮ ናይ ገድሊ ባህሪ ሱይደና ዘሎ ኢለ ኣነ ዝኣምን ስካብ ሕጂ
3: ሽግርካ ሓደ ዓይነት እዩ ተመሳሳሊ እዩ እቲ ስንክልናና ካብ ኩሉ ዓይነት ዳርጋ ሓደ ዓይነት እዩ። ሕጂ እቲ ኣራዳዳኣና ኣብ ሓደ ምፅ እቲ ፀገምናስ ተመሳሳሊ ስለ ዝኾነ ናይ ግድን ኢና ክተሓላል እንታይ እዩ ፀገም ኣጋጢሞ ዘሎስ ኣብኡ ክልኹ ኣነ ዝርድኦ ረዘን እንታይ ኣጋጢምን

0: ከሎ ይርድኦ ሕጂ ከምዚ ኮይኑሎ ምስ ተባህለ ንዕኡ ክሽፍነሉ እንታ ዝሸፈነልካ ከዓኒ ንስኻ ክሽፍነሉ እቲ ምንባብ በቃታ ምስጢር ቀንዲ ምትሕልላ ተሓላለኻ ልክዕ ከም ነብስኻ ጌርካ ትሪኦ ንሪኢ ዘለና ንታደሰ እዚ እዚኣታ ዓባይ ዓወት ሳያት ኣብዚ ብፅሓት ና ዘለና
1: መኻይድኻን ኣይሰጉመልካ መባልዕትኻን ኣይኸልሰልካ ከም ዝበሃል ኣብዞም ኣባላት

0: እንተደኣነ ሓይመት ሃናተይ ኣታ ግድግዲ እንዲያ ገለ ዝበሃል የለን ካልኣይ ምውፅፃዕ እውን የብላ ማዕረ ከምስና ድያ እታ ንረኸባ ናይ ማናጀር የብላ ናይ ሕሳብ የብላ ናይ ዓድጊ ብላ ኩልና ማዕረ ኢና ሕጂ ኩሉ ግዜ ማዕረ ኮንካ ንድሕር ወጢጥካ ብሓንሳዕ ናይ ብሓቂ ሞራል ኢኻ ትረክብ ዋላ ስኻ ዝኾነ እንተደኣነ ዝውፅዕ እተኮይነ እቲ ሓደ ዝውፅዕ እንተኮይኑ ከልኣ ትረፈኒ ሕጂ ብዙሓት ነገር ኣለዋ ውን ከማና ዝነበራ ዘይቆፀለኦ ውን ኣለዋ ሕጂ ተካይዳኻ ንድሕር ፀፊፉ ኣላ ሓንቲ ፀገም ይብሉ
1: ብተወሳኺ ነዞም 11 ኣባላት ብማዕረ ዝጠምሮምን ዝዳንዮምን መምርሒ ስራሕ እውን ኣለዎም
0: እንታይ መሲልካ እታ ሓግና ትብል ስንኩላን ጥራይ ትብል ዋላ ማሕበር ስንኩላን ገለ ክንቆም ከለና ስንኩላን ጥራይ ሕጂ ብድሕሪ ንሕና ወሊድና ዕድል ገርና እቶም ካልኦትን ከንሃና ዕድል ይሃቦም ሕጂ እንታይ ገርናዮ እንድሕሪ ሓደ ብፃይና ብመስዋእቲ ተፈልዩ መጀመርያ በዓልቲ ቤትን ደቁን ክቕፅሉ ኣለውኡ ድሕሪኡ ተዘየልዩ ድማ ኣቦኡን ኣዲን እዚ ናብ ሓወይ ናብ ሓፍተይ ገለ ዝበሃል ኣይትፍቀድኒያ ምክንያቱ ከይገፍሓና ብኸመይ ኢና ንኸይኒ ማለት እዩ ሕጂ ስጋብ ዘለዎ ንሕና ንኣልዮ ዋላ ይፈሩ ሕጂ ኣለዋ በዓልና ንኣልየን ኣለና ኣንስቲ ብፀትና ኣለዋ ኣደ ስድራ ናይ ብፀትና ኣለዋ እቲ ብፅሒተን ንህበን ኢና ሕጂ ብኸም ስለ ንኸይድ ዋላ ሓንቲ ስታይ የብሉን ምክንያቱ ኣጋብ ኣለና ሕጊ ኣለና ከማይ ናታ ጉዳይና ሕጂ ኣነ ሓደ ሞ ተ ተፈሊና ደቁ ሰበይቱ ቶም ዝተረፉ ኣልዎም ሓላፍነት ወስዱ ከምዚ ሚኒስትሪ እዮ ሰብኣዊ ድሕነትን ወይ ከምዚ መንግስቲ ሓላፍነት እዳስዋኣት ሒዙ ዝኸይድ ዘሎ ብሃገር ዘጃ ህዝብን ንሕና ንመኸም ኣገርና ነቲ ብፃይና ስጋብ ዘለዉ ካብ ዝረኸብና የረኽቡ ማለት እዩ
1: ንወዲ ሰብ ጠባይ ይዓዱ ከም ዝበሃል እዞም ኣርካናት እውን ሳላ ጠባያምን ሕሉፍ ኣበርክቶኦምን ኣብ ዝኸሓኩሕዎ ኣብያተ ፅሕፈት ዓይንኹም ትደፈን ዝብል የብሎምን
0: ዋላ ኣብ ዝኾነ ቤት ፅሕፈት ከይድና ማለት እየ ኣ ካብዚ ዕዳጋ ሓሙስ ከባቢ ጀሚርካ ንሕና ንባብ ዓቕምና ድማ ዝኾነ ሕግዝ ኢና ብማተርያል ናይ ገለ ውራያት ክመፅእ ከሎ ኣብ ደኣ እንታካትብሎ መዓልትና ፅነት ገለ ንሕግዝ ኢና ንሳቶም ድማ ፍሓም ድዩ ብላምባ ድዩ ገለ ኩሎም ሕግዝና እዮም ካብ እንዳ ንግዲ ጀሚርካ ኩሉ ቤት ፅሕፈታት ናይ ዝመንግስቲ ናይ ባሓቂ ንሕና ነመስግኖም ኢና ተመሻርክትና ዝበሃል ንሕና ዕድል ምፍጣር ጥራይ እቲ ዕድል ምፍጣር ናይ ባሓቂ ስታይ ኣይርከብኒ ካልኣይ ንስኻ ድማ ክትብገስ ኣለካ ከይተበገስካ ኣነ ናብዚኣ ከይድ ኣይክእልኒ ንድሕር ተበጊሰ ክሰሪሐ ዝብል ተ ኮይኑ ሰብ ኣብዝጋ ዓድና ብሓኒ ምፋልማት ምዝ ሕጂ ዘሎ ናይ ዓለማዊ ካይዳ ናይ ዓለማዊ ቅልውላ ከምቲ ናይ ዝሓለፍናዮ ንሕና ጀመርና ክመፅእ ኣይክእልኒ ግን እንተዳ ተበጊስካ ክሰርሕ ትኽእል ኢኻ ማለት ሕጂ ሲ ብምስጢርና ሲ ጥራይ ከምዛ ዝበሉካ ዝኾነ ምስጢር እውን ብኣና ዝመልቕ የለን ካብዞም ዘለና ቅድም ነርና 11 ቶም 7 ኢና ዘለና ሕጂ ኣላታ ሰራሕተኛ ናህና እውን ከመያ ምስጢር ኣብታ ጎልጎል ከምዚኣ ተባሂላ ከመይ ኹም ዝሰርሑ እንታይ ኹም ዝስኹም እዩ ዝብል ሰብ ይጎርሞ እዩ ናይ ብሓቂ ይጎርሞ እዩ ምክንያቱ ሲ ተ ምስጢር ዓቂብካ ትኸይድ ትኾንካ ስራሕካ ኣነ ተደኣ ስኻ ክትጅምር ዘለካ ኮንካ እንታይ ተመክርካ ተይልኒ ክዕልሎ ክእል እዮ ግን እምበር እንዲተይል ውሽጢኣት እየ ኣብትናትና ከምዚ ገር ረዘኒ ከምዚ ገር ታደሰ ኣይንባሃልኒ ኢና ምክንያቱ ተደኣ ልያ ውሽጥና ተራድና ና ንፈትሓ ማለት እዩ
1: ናይ ስራሕ ሸውሃት እዞም ጀጋኑ ገና ምስ ወኒ እዩ ዘሎ ከምቲ ዝኾነ ነጋዳይ ኣብ ስራሕ ዓለም ዕቤት እናርኣየን እናተወዳደረን ክስጉም ዝደሊ እዞም ኣባላት እውን ብምትሕብባር ዝምልከቶም ኣካላት መንግስቲ ንዝለዓለ ወፍሪ ድልዋት ምህላዎም እዮም ዘነፅሩ
2: ወ እቲ ዓቢ ንዲኻ ትደሊ ኩሉ ግዜ ክሰርሕ ከልካ ሕጂ እቲ ግዜ ይሓግዘና ንኩሉና ማለት እዩ እቲ ግዜ ከምዝሪኦ ዘለና ንሕና ክስካብ ሕጂ ኣብዛ ዘለና ናይ ዕዳጋ ሓምስ ቦታ ኢና ነጥፍ ዘለና ኣብኡ ኸይድና ከዓ ብዓቕምና ተተይልና ንኸይዳ ኣለና ዕድል ተተረኺቡ ኣብ ካልእ ቦታ ካብ ዝደሓሸ ቦታ ተረኺቡ ክዓቢ ዘይደሊ ሰብ የለን ንሕና ሕጂ ግ እንታይ ኢና ብዛ ብዚኣ ንረኽባ ኣታዊ ደቅና ነምህር ደቅና ንዕቢ ስድራና ንኣሊ ከምኡ እንዳበልና ኢና ንካየድ ዘለና ዕድል ተረኺቡ ከዓ ካይ ዓቢ ዘይደሊ ሰብ የለን ማለት እዩ
3: ሓገዝ ቁር ብድሌካ ምስቲ ዘሎ ኩነታት ምስቲ ዘለናና ስንክልና ኣፀቢቕካ ክትዓብስ ቁሩብ ቲ ዘሎስ መሰጋገር እዩ ንሕናስ ከመይ ጌርካ ሰርቫይቭ ትገብር እዩ ፀኒሑት ቃልሲ ካብኡ ለውጢ ክትምፅ ትኾንካ ግን ቁሩብ ሓገዝ ናይ ድሓን ዝኾነ ኣካላት ድዩ ዝኾነ ትካል ሓገዝ የድልየና እምበር ዋላ ሓንቲ እቲ ሓሳብ እቲ ናይ ምግባር ዓቕምና ዋላ ሓንቲ ኣቦቱ እሉ
1: ይኹን እምበር ነቲ ሰሊዕሞ ዘለዉ ዋጋታት እቲ ዘሎ ተቀያየረ ዕዳጋ ሃለኽቲ ነገራት ስለ ዝፀልዎ ኣብ ገለ እዋናት ኣታዊኦምን ወፃኢዮምን ስለ ዘይመጣጥን ናይ ዋጋታት መቀያር ክገብሩ ከም ዝግደዱ ድሕሪ ምግላፅ
0: ሕጂ ዕድጊ ናይ ሓቂ ሽ

0: ተኮር ዘሎ ናይ ዕዳጋታት ዝፀልወካ ናይ ብሓቂ ፀልወካ ሕጂ ንሕና እንተተኻኢሉ ዝምልኮቶ ኣካል ኣብነት ዋላ ባደ ሸዓተ ኣሎ ቅድሚ ሕጂ ንወስድ ነርና ኢና ቅድሚ ሕጂ ዘይቲ ሽኮር ማኮረን ይበና ነይሩ ሕጂ ብከምኡ ድማ እቲ ሰራሕካዮ ነቲ መንግስቲ ፈልጦ ኣታ ውሽጢ ሃገር ፈልጦ ኩሉ ከይተዋፃፅዓን ኢኻ ሕጂ ዕድጊ ግን እክብ ኣቢልካ ካብ ጎደና ስለተ ምፅእ ኣውን ኣለካ ካልኣይ ድማ ከምዝበለካ እዚ ዘለናዮ ቦታ ሕጂ ቁሩብ ቶም ሓሸ ተስፋ ኣለና ምስ ግዜ ቁሩብ ትሑት ኢሉ ኮይኑ መጀመርያ ክንጅምር ከለና ባህታሃታ ንወርሒ ክልተ ወርሒ ኢና ተባሂልና ነርና ሕጂ እንተተኻኢሉ እሱ ሓፊሉ ዝሰርሓሉ ምክንያቱ ኩሉካ ዘቢለካ መገዲ ዝፍጠር ፅቡቅ እዩ ማለትና ኢና
1: ሕጂ እንታይ እዩ ንሕና ክንብሎን ዘለ ከምዝድበለካ እቲ ዘለና ትካልና ሕጂ እቲ ክንሰርሖ ከለናስ ባህታሃታ እዩ ተሰሪሑ ግዜያውነት ሕጂ ቁሩብ ምችውነት የብሉን ክትሪኦ ከለካ ስለዚ ዕድል ተተልኣ ተረኪቡ ወይ ከዓ ስሚንቶ ድዩ በኖራ ድዩ ዝኾነ ነገር ባጀት ናይ ህንፃ እንተ ደኣ ፈቲሖምልና ናይ መንግስቲ ከነመሓሸ ኢና ከም መደብና ማለት እዩ ካልኣይ ነገር ከም ዝድበለካ እዘን ናይ መንግስቲ ትካላት እውን ባዶ ትሸዓተ ሕጂ ኣሎ ምሁብ እዮም ሽኮር ህቡ ካልእ ህቡ ንባዕሉ ሕጂ ባነ ካብ ጎደና ኢና ንገዝኦ ተን ዝውሃባነ ባነ 80 ባነ እየን ኣብዚ ዝመፅእ ሰብ ካ ርኢካ ኢኻ ዓለም እዩ ዘሎ ህዝቢ ሕጂ ካብ ደገ እንዳገዛእ ከ ሕጂ ነቲ ዕዳጋ ካብ ደገ ስለተገዝኦ ናይ ግዲ ኢኻ ክትውስኸሉ ማለት እዩ ስለዚ ከምኡታ ትፍታሕ እንተ ደኣ ገይረ ምብለ ኣብቲ ዋጋ እውን ስኻ ለውጢ ክትገብር ትኽእል ኢኻ ስለዚ ንሕና ክንምሕፅኖ ንደልሲ ባነ ክውስኹና ከም ዘለዎም ባዶ ትሸዓተ ተኽኢሎም ሽኮር ተሂቦምና ፅቡቕ ነይሩ ማለት እዩ
2: ግዜ ምስተ ዓዝረ ንድሕሪ ዘይምለስ ኣብ ሕፃ ዝተሰተማዩ ኣብ ሕፃ ዝተሰተማይ ፅሒርካ ዝርከብ ይኹን እምበር ግዜስ ብዝኾነ ተኣምር ዝምለስ ኣይኮነን እዞም ትማሊ መሓውሮም ከፊ ኢሎም ሃገር ዘምፅኡ ጆጋኒ ከዓ ነዚ ብምርዳዮም ካብ ፅባሕ ናፅነት ጀሚሮም ንኾንቲ ዝባኽን ግዜን ጉልበትን የብልናን ብምባል ሕጂ እውን በቲ ተረፍ ዓረር ፀላኢ ዝኾነ ኣካላቶም ን29 ዓመት ብምስራሕ ነብሶም ክኢሎም ኣብ ዕብትን ልምዓትን ሃገር እውን እጃሞም ዘበርክቱ ዘለዉ ስለ ዝኾነ ድማ ነቶም ኣብዚ ንኽበፅሑ ዝተሓባበርዎም ኩሎም ኣካላት ብምምስጋን ከም ወትሩ ኣብ ጎኖም ክኾኑ ብምልበዋወዮም ዘረብኦም ዛዚሞም
0: ንዓና ምስራይ ሕጂ ዝብገሱ ኣይሰኣኑን ሕጂ ንሕና ድማ ከም ዝበለካ ድማ ንኩሉ ከምዚ ክጥቀስ ዝፀንሐ ናይ መንግስቲ ኣላ ንሕግን ስርዓትን እዮም ኣዝኑካ እዮም ኣብዚ መፅኦም ከምዚ ግበሩ ሕጂ ንሕና ሓሳብን ምክርን ጥራይ ኢና ንደላኣ ንብለካ ኣለኹ ሓሳብን ምክርን ተራሂብና ከምዚ ግበሩ እንድሕሪ ሎምና ተወዲዕ ንሕና ሰኣና ፍልጠና ብዙሕ ነገር እዩ ዝጎድለና ማለት እየ ሰኣና ፍልጠና ስለ ዝጎድለና ንሕና ሕጂ ሓበሬታ ኢና ንደሊ ሕጂ ከነደናገርና ንደሊ ትኽልና ከምዛ መገድ ፃፀ ኢና ናብ ሓቂ እንድሕር ምስላ ድማ የማን ፀጋማ ይንብልኒ ኢና ከምቶም ካልኦታይ ንተሓፃፀፍና ብፀልማት
3: ዝበለካ ናይ ማሕበር ስንኩላን በዓብ እዩ ሚኒስትሪ ሕዮ ኣሎ ህዝባዊ መጓዓዝያ ምሕዳር ዕዳግ ሓሙስ ኣለዎ እ ብዙሓት ትካላታት ዝኸድና እዩ ናይ ንግዲ ዝበሎታት ደሰ እዚዚኦም ከም ቀደሙ ኣብ ጎድና ኮይኖም ኣጆኹም ንኸብና ሞ
1: ኩሉ ዋላ ዕዳጋ ሓሙስ ምሕዳር ዕዳጋ ሓሙስ ኣለዉ ካልኦት ናይ መንግስቲ ኣለዉ ናይ ኣታ ውሽጢ ሃገር ኣሎ ማዘጋጃ ቤት ኣሎ ንሕናስ ምስ ብዙሕ ትካላት ኢካ ተተኣሳሰር በቲ ስራሕ ዝመፀ ስለዚ ንኩሎም ዝገብሩና ሓገዝን ብግቡ ፅን ኢሎም ወሪዶም ካብ ላዕሊ ንታሓት ድሰምዑና ነመስግኖም ንደሊ ማለት እዩ
2: እዞም ትማሊ ብዝኸፈለዎ ዋጋ ዓደራዓት ባዕዲ ፀራሪጎም ፅማዕት ህዝቢ ዘረብዩ ኣርካናት ገሊ ሎሚ ኣብዛ ብሓባር ዝሰርሑላ ዘለዉ ትካሎም ብፍላይ ነቲ ካብ ዝተፈላለየ ቦታታት ተጓዒዙ ዝመፅእ ህዝቢ ንብረቱ ተቐቢሎም ሩፍታ ክፈጥርሉ ኣጋጣሚ ዝፈጠሮ ትዕዝብትና እዩ ስለዚስ እዚኦም ዘይተተባብዑ እሞ መን ይተባባዕ እዚኦም ዘይተመስገኑ ኸ መን ይምስገን ስለዚ ኩሉ ዝምልኮቶ ኣካል ኣብ ቀጻሊ ጉዕዞኦም ዕዙዝ ምትሕባር ክገብረሎም ንሕና እውን በዛ ኣጋጣሚ ለብዋና ነመሓላልፍ

ንኡስ መደብና ዳህሳስና ቀፂላ ተቃሪባላ። ሎሚ ንኡስ መደብና ዳህሳስና ብዛዕባ ቡን ገለ ክትብለኩም እያ። ኣብ ሕብረተሰብና መቸም ቡን እንድሕር ተቃሪቡ ብፍላይ ድማ ኣብ ናዕረፍቲ ሰዓትን ኣብ ኣውደ ዓመትን ቡን ምስ ዝቐረብ ስድራ ቤት ተኣኪቡ ዕላል እንዳዕለለ ፅቡቅ ዝኾነ ወግዒ ከዓ ተካይድ ካብ ሃገርና ሓሊፉ ቡን ዳርጋ ኣብ ኩሉ ዓለም እዩ ዝዝውተር። ዘይሰቲ ኣሎ ሰብ ድማ ክንብላ ይንደፍርን። ካብቲ ናይ ሃገርና ወፃኢ እንታይ ዓይነት ወግዒ ይህሉ ይኸውን? ሓፈሻዊ ብዛዕባ ቡን ገለ ክንብለኩም ኢና። ክቡራትን ክቡራን ተኸታተልትና ናብ ንኡስ መደብና ዳህሳስና ከስክራኩም እዩ።

ነፍስ ወከፍ መዓልቲ ፀሓይ ኣብ መላእ ክፍላተ ዓለም ክትጓዓዝን ከላ ደቂ ሰባት ብሓበራዊ ልማድ ይበራበሩ። ዓለማዊ ቁጠባ ከይተንቀሳቐሰን ከሎ ፖለቲካ ናይ ስራሕ ግዜ ገደብን ናይ ዘመናዊ ሂወት ጫውጫውን ንኣእምሮኦና ከይተቆፃፀረን ከሎ ቢልዮናት ኣህዛብ ዓለም ብልክዕ ነቲ ሓንቲ ህድእ ዝበለት ምንቅስቓስ ይገብርዋ። ናብ ሓደ ውዑይ መስተ ዝሓዘ ኣቕሓ ንበፅሕ፣ ኣብ ልዕሊኡ ድማ ንደንን። ዓሚቕ ብምስትንፋስ እቲ ትኪ ናብ ናይ ንግሆ ኣየር ክለዓልን ከሎ ንዕዘቦ።

ንዘይፈልጥ ሰብ ቡን ተራ መስተ ክመስሉ ይኽእል እዩ። ነቶም ኣብ ቤትና ከመይ ዝበለ ወግዐ ቡን እነኸብር ግዳ ዕርድና እዩ። እህን ምህን ስድራ ክድለቅ ከሎ ከካብ ዝወዓልካዮ ምስ ስድራ ክትካፈሎ እትደሊ መሳጢ ዕላላት ኣብ ስድራ ቤት ንዝፍጠር ግርጭታት ካብ ስድራ ቤታዊ መጋባእያ ተኣኪብካ ሽግራትካ ክትፈትሕ ሓደ ካብቶም ርሒብ ባይታ ዝፈጥሩ ኤርትራዊ ኣጋጣሚታት ወግዕን ክብርታትን ስነስርዓትን ቡን እዩ። እስኪ እቲ ጥበብ ንተዓዘቦ። ንሕና ከምቶም ካልኦት ንቡን ኣብ ውሻጠ ብማሽን ኣይንሰርሖን ኢና። መጀመርታ መኣዛ ቆሎ ኢና ነስተማቐር። ሳምቡኡና ነቲ ካብቲ ዝቕሎ ዘሎ እውን ዝወፅእ ጥዑም መኣዛ እዩ መኣዲ ዝዕደም። ኣቕሕዮ ዛጓለይ ቂሕ ዝበለይ ጥዑም ክትበሃል ዝፀንሐት በዓልቲ ቡን እቲ ከሽከሽ ዝብል ዘሰነዮ መቕለዊ ቡን ፀይራ ነቲ መኣዛ ናብ ነፍሲ ወከፍ ኣብቲ መኣዲ ዓሲሉ ዘሎ ኣባል ተቕርቦ ብድዲልካ ክብሪ ሃብ ግዛ ሓፍተይ የቐኒልና ማማይ ጥዑም ጭነዊ እናብልና ነቲ ሽታ ንቋደስ ቀፂሉ እቲ ናይ ኢድ ምውቃጥ ይመፅእ። እቲ ፍረ ብምውቀጢ ክውቀጥን ከሎ ዘውፅኦ ዜማ በዚ መስርሕ እዚ ዝሓለፈ ዝተወቕጠ ቡን ናብታ ኣብ ቦታ ተቐሪባ እትፀንሕ ጀበና ክኣቱ ድልው ይኸውን። ከከም ብዝሒ ኣባል ስድራ ማይ ተዓቂኑላ ቡን ኣትዩ ኣብ ገለ ድማ መማቕርቲ ከም በዓል ጅንጅብል ተሓዊስዎ ኣብታ ከም ንግስቲ ኣብ ልዕሊ ጋሃፅ ዝበለ ፍሓም ሒዙ ዘሎ ፋርኔሎ ዘውዲ እትደፍእ ጀበና ይኣቱ። ኣብ ዝተፈላለየ ከባቢታት ብዝርከብ ሓመድ ዝስራሕ ኢድ ውሕሉላት ሰብ ሞያ ካይላ ዝሓለፈ ጀበና ንወዮ ጥዑም ላዛ ዘለዎ ቡን ጣዕሙ ከየጥፍአት ጥዑም መኣዛ ዘለዎ ጨና እናውፅአት ኣብ ደረጃ

ውራት ትበፅሕ ዝጋቢልካ ንምቕዳሕ ድልው ትትኸውን። ነታ ንእሽቶ ፍንጃል ክትልዕላን ከለኻ ታሪኻ ቦታትካን ኣዴታትካን ተስተፍስ። ነታ ቀዳሜቲ ዙርያ ኣወል ክትዕድልን ከለኻ ብምሉኡ እቲ ክፍሊ ካብቲ ዝፀንሖ ጫውጫውታ ህድእ ይብል። መነቓቕሒ መስተ ከም ዘይኮነ ጥራይ ትርዳእ። እዚ ዘይተፀሕፈ ውዕል ዕርቅን ሰላምን እዩ። ናብ ካልኣይን በረካን ክንበፅሕን ከለና ምስጢራት ይግለጽ። ቂምታ ይቕረ ይበሃል፣ ልቢ ሰብ ድማ ይረዊ።

እዚ ክቡር ባህሊ እዚ ግን ካብ እንነብረሉ ከባብን ሃገርን ወፃኢ ናብ ካልእ ዓለም ክሰግር እንከሎ እንታይ ኮን ኮይኑ ይኸውን? እቲ ዝተረፈ ክፋል ዓለምና ነቲ ናይ ጀበና ሓዊ ክቐድሖ ክፍትን እንከሎ ከመይ ገይሩ ይጥቀመሉ ይኸውን? ኣብነት ኣብ ጥልያን ነቲ ህድኡን ጥዑምን ናይ ድሕሪ ቐትሪ ባህሊ ወግዕቡን ናብ ናይ ህይወት ቅልጣፈ ቀይረሞ ስሙ ድማ ኤስፕረሶ ይብልዎ። ትርጉሙ ከዓ ቅልጡፍ ወይ ብሓያል ፀቕጢ ዝተገብረ ማለት እዩ። ኣብ ሮማ ወይ ሚላን ዝኣመሰላ ከተማታት ኮፍ ምባል የለን። ሰለስተ ዙርያ ናይ ዕላል መኣዲ የለን። ናይ ጥልያን ናይ ቡን ባህሊ ልክዕ ከም ወታደራዊ ስርሒት እዩ። ናብቲ ብሰባት ዝተጨናነቐ ባርታኣቱ ሳንቲምካ ኣብቲ ባንኮ ደርቢኻ ብሓያል ድምፂ ኣካፌ ሓደ ቡን ኢልካ ትእዝዝ። ኣብ ውሽጢ ካልኤታት እታ ማሽን ብሓያል ፀቕጢ ውዑይ ማይ ናብቲ ዝተጣሓነ ቡን ብምድፋእ ናብ ፍንጃልካ ከም በርቂ ተውርዶ፣ ጽዑቕ ጸሊም፣ ኣብ ልዕሊኡ ወርቃዊ ክሬማ ዝለበሰ። ምስ ጎረቤትካ ዓላል የለን፣ ብዘይትፈልጦም ሰባት ተጋፊፍካ ደው ትብል። ነቲ ውዑይ ፈሳሲ ብሓንቲ መዓጎ ናብ ጎረረኻ ጎርዳዕ ዓቢልካ ትሰዶ፣ ብኡ ንብኡ ድማ ወፂኻ ትኸይድ። ኣብ ጥልያን ቡን ማዕቆብ ዘይኮነ ንኮንኮ ንልቢ መላእ ሃገር ዘበራብር ናይ ህይወት ነዳዲ እዩ ክበሃል ይከኣል።

ኣትላንቲክ ውቅያኖስ ሰጊርና ናብ ኣሜሪካ ንኸይድ። ኣብዚ ቡን ናብ ናይ ቢልዮናት ዶላር ናይ ስነ ፍልጠት ምርምር ተቐይሩ እዩ ዘሎ። ኣብ ከም ኒውዮርክ ወይ ሎስ ኣንጀለስ ዝኣመሰላ ከተማታት ነቲ ናይ ጥንቲ ዛንታታት ኣልዮም ብናይ ቁፅሪ ቅማረ ፀኪኦሞ ሳልሳይ ማዕበል ወይ ተርድ ዌቭ ኢሎም ይሰሚዎ። ኣብዚ ቡን ዝስተ ጥራይ ኣይኮነን ይምርመር እዩ። ሓደ መንእሰይ ኣሜሪካዊ በዓል ባር ነቲ ፍረ ቡን ልክዕ ከም ሓደ ሳይንቲስት ንዲኤንኤ ዝምርምር ገይሩ ክጥምቶ ከሎ ትርዮ። ናይቲ ማይ ሙቐት ብደቂቕ ዲጂታል ይሰፍርዎ። ካብ ፍሉይ ነዊሕ ኣፍንጫ ዘለዎ መፍልሒ ማይ እናቐድሑ ኣብ ልዕሊ ወረቐት መፅረይ ብኽቢ ቅርፂ የውርድዎ። እቲ ማይ ነቲ ቡን ኣጻርዩ ክወፅእ ልክዕ 2 ደቂቕን 40 ክልኢትን ክወስድ ከም ዘለዎ ብሰዓት ይከታተልዎ። ነዚ ቡን እዚ ኣብ ዓበይቲ ናይ ወረቐት ኩባያታት ሒዞም ኣብ ጎደናታት እናተጓያዩ ይሰትይዎ፣ ወይ ከዓ ኣብ ቅድሚ ዘንፀባርቕ ናይ ላፕቶፕ ስክሪን ኮፍ ኢሎም ብስቕታ ይውሕጥዎ። ንኣሜሪካ ቡን ናይ ስራሕ ናይ ዓብዪ ሃንቀውታ ነዳዲ እዩ። ብናይ ቁፅሪ ኣሰራርሑ ዝደንቐ እዩ፣ ግን ከዓ ንበይኑ ዝስተ ናይ ብሕትውና መስተ እዩ።

ሕጂ ድማ ፍርቂ ዓለምና ተጓዒዝና ናብ ክፍለ ዓለም ኤስያ ቬትናም ንኸይድ። ኣሜሪካ ናይ ቅልጣፈን ቁፅርን እንተኾይና ቬትናም ግን ናይ ጥዑም ትዕግስቲ ዓብዪ ቤት ትምህርቲ እያ። ኣብዚ ዓበይቲ ማሽናት ወይ ናይ ክሬማ ጀበናታት ኣይጥቀሙን እዮም። ፌን እትበሃል ንእሽቶ ናይ ሓፂን መጻረይት እዮም ዝጥቀሙ። ነቲ ጽዑቕ ጸሊም ቡን ኣብ ውሽጣ የቐምጥዎ። ኣብ ልዕሊ እታ ኩባያ ገይሮም ውዑይ ማይ የፍስስሉ። ካብኡ ቀጺሉ ትጽበእ። እቲ ጸሊም ፈሳሲ ጥብ ጥብ እናበለ ቀስ ኢሉ ኣብ ትሕቲኡ ናብ ዘሎ ክወርድ ከሎ ትዕዘብ። ኣብቲ ዘቃጽር ረስኒ ነዚ ጽዑቕን ከም ቸኮሌት ዝጥዕምን መስተ ምስ በረድ ሓዊሶም ይሰትይዎ። ኣብ ህይወት እቶም ዝበለጹ ነገራት ብሃወኽ ከም ዘይርከቡ ዘምህር ፍሉይ ናይ ትዕግስቲ መኣዲ እዩ።

እምበኣር ካብቲ ብፀቕጢ ዝሰርሕ ናይ ሮማ ኤስፕሬሶ ክሳብ ናይ ኒውዮርክ ስታርባክስ ክሳብቲ ናብ ቪየትናም ነጠብጠብ እናበለ ዝፈስስ መስተ መላእ ዓለም በዛ ንእሽቶይ ፍረ ኣብ ሓደ ይዓስል። ሓደ ሕብረተሰብ ከመይ ገይሩ ከም ዝዓፅዶ፣ ከም ዘዳልዎ፣ ከም ዝቐድሖን ከም ዝሰትዮን ናይ ነፍሱ ቀጥታዊ መስትሕት እዩ። ግዜ ከመይ ከም ዝርእዩ፣ ኣእንጋድነት ከመይ ከም ዘዘውትሩ፣ ከምኡ ውን ኣብዚ ብዝተፈላለየ ምኽንያት ሰብ ዝተነፀለሉ ዓለም ከመይ ገይሮም ሕብረተሰብ ከም ዝሃንፁ ዘርኢ እዩ። ግን እቲ ፍልልና ንተዓዘቦ ዓለም ንቡን ወሲዳ ናብ ንግዲ፣ ናብ ሃዋኽ፣ ናብ ብሕትውናን ስነፍልጠትን ቀይራቶ። ኣቦታትናን ኣዴታትናን ግን ነታ ሓንቲ ፍረ ወሲዶም ናብ ፍቕሪ ቀይሮማ። ንበይኑ ዝስተ ቡን ዋጋ ከም ዘይብሉ ኣቐዲሞም ተረዲኦሞ። ንዑ ቡን ንስተ፣ ንዕልል፣ ንዛተ ክብሉ ሓሊፎም። ክሳብ ሎሚ ድማ ልዳትና ርሑ ወግዒ ቡና እውን ተባሓጊ።

ንኡስ መደብና ዘዋርት ካሜራ ቀፂላ ተቃሪባላ ክቡራትን ክቡራን ተኸታተልትና ኣብ ብዝሓለፈ ሰሙን ከም ዝተኸታተልኩሞ ሚኒስትሪ ቱሪዝም በብዓመቱ ንፅሩያት ዝበሃላ ወይ ድማ ብፅሬትን ዝተደለያ ትኩትካት ውሃብቲ ኣገልግሎት ሽልማት ሂቢ መተባብዒ ሽልማት ማለት እዩ። ሓንቲ ካብን ሆቴል ሓላል እያ። ሎሚ ሆቴል ሓላል እንታይ መስል ተሕዝቶኣ ብሓባር ክንጋዘላ ኢና ናብኣ ከስክረኩም እዮ። ማክዳ ሓጎስያ ብከምዝስዕብ እንዳለታ ዘላ ንካታት ዘላ

ዝኸበርኩም ተኸታተልቲ ኩሉና ከም ንፈልጦ ወሃብቲ ኣገልግሎት ትካላት ኣብ ሃገርና ብዓይነተንን ብዝሓነን ብርክት ዝበላየን ብዝህብኦ ኣገልግሎትን ካልእ ረቑሒታትን ድማ ብተገልጋሊ ናይ ዕግበትን ዘይዕግበትን መግለፂ ዝኾነ ርእቶታት ይወሃበለን እዩ ንሎም እምበኣር ዘዋሪት ካሜራ ኣብ ኣስመራ ከባቢ ኤክስፖ ናብ እትርከብ ሓንቲ ካብ ወሃብቲ ኣገልግሎት ትካላትና በፂሓላ

ኣብ ሓላል ሆቴል ደኣ እንታይ ተረኸበ ዶ ንብል ኣለና ሚኒስትሪ ቱሪዝም ዞባ ማእከል ህዝቢ ፅሩይን ብቑዑን ኣገልግሎት ይረክብ ከም ዘሎ ንምርግጋፅ በቢግዜኡን ከም ኣድላይነቱን ኣብ ዓመት ክሳብ 3ተ ግዜ ኣብቲ ዞባ ናብ ዝርከባ ትካላት ብምኻድ ምክትታል የካይድ እዩ ብፅሬተን ኣብ ላዕሊ ደረጃ ንዝርከባ ትካላት ድማ መተባብዒ ሽልማት ይህብ ሓላል ሆቴል ድማ ንብሉፃት ናይ ህዝቢ ውሃብቲ ኣገልግሎት ዝኾናት ትካላት ዝውሃብ መተባብዒ ሽልማት ዓመት መፀ ብተኸታታሊ ካብ ዝተዋሃባት ትካላት ብምዃን ኢና ንትሕዝቶኣን ፅሬታን ክንዕዘብ ዘዋሪት ካሜራና ሒዝና ናብዛ ሆቴል ዘምራሕና

0: ኣብ ምንባር ህወት ኩሉ ኤርትራዊ ብዘለዎ ዓቕሚ ሃገሩ ከማዕብልን ከጸብቕን ክጽዕር ምርኣይ ኣብ ሃገርና ንቡር ተርእየ እዩ። እቶም ኣብ ስደት ዝነብሩ ዜጋታት እውን ነዚ ካብ ምዕማም ድሕራ ይብሉን። ወናኒ ሓላል ሆቴል ኣቶ ዘርአ ማርያም ብዘለዎም ዓቕሚ ንሃገር ከበርክቱ ኣብ 1994 ነዛ ናይ ሎሚ ሓላል ሆቴል ገዚኦማ። ካብ 2007 ኣትሒዞም ድማ በቢግዜኡ ብዝገበርዎ ናይ ምትዕርራይ መስርሕ ነዚ ሕጂ ሒዛቶ ዘላ መልክዕ ክትሕዝ ኣኽኢሎምዋ። ኣብ 2013 ድማ ወግዓዊ ናይ ምዕርፎ ጋይሽ ስራሓ ጀሚራ።
1: ሓላል ሆቴል መበገሰሉ ከም ኩሉ ትካል ኣነ ኣብ ሃገረሰብ ክሳብ ራብዓይ ክፍሊ ተምሂረ ድሕሪኡ ኣብ ኣስመራ ፊደል ቆፂረ ድሕሪኡ ኣብ ኣስመራን ከረንን ፊደል ቆፂረ ካብኡ ኢትዮጵያ ከይደ ፊደል ቆፂረ መምህር ኮይነ ኩን ኣዲስ ኣበባ ከምባታ ሓድያ ዝበሃል ቦታ ሰሪሐ ካብኡ ኣዲዩ እግሪ ሰሪሐ ተመልሸ ከረን ሰሪሐ ብሰውራ ዘይተፀልዎ ሰብ የለን ከቢድ ናይ ኣልሰር ፀገም ደም ከምልሰኒ ምስ ጀመረ ግን እቲ ውድብ ኣልዒሉ ፖርት ሱዳን ኣብፅሕኒ ካብ ፖርት ሱዳን ስዑድያ ከይደ ፅቡቅ ኣጋጣሚ ኮይኑ ግን እቶም ንዓይ ዝቆፀሮ ንስራሕ ኣዝዮም ብሩኻት ልዙባት ምሁራት ወራዘት እዮም። ስለዚ ምስኦም ነዊሕ ዓመታት ሰሪሐ ንሶም ብዝሃቡኒ ሞራል ንሶም ብዝሃቡኒ ሓገዝ ተተባቢዐ ኣብቲ ገዝኦም እናደቀስኩ ናተይ ስራሕ ኣማዕቢለ ቁርባ ቅራሽ ረኺበ። ስለዚ በዓልቲ ቤተይ ነቲ ኣነ ዘካየደ ዝነበርኩ ቃልሲ ስለ ዝቆፀለቶ ኣብ ማርያም ግንቢ ተኣሲራ ብድምፂ ሓፋሽ ምስ ተቃልሐ ከም ማንም ስውእቲ ገይረ ተቐቢለ ዮ ምሮይ ክትቅበሎ ቀሊል ኣይኮነን እሞ ካብ ስደት ኮንካ ግን ፈቲኻ ፀሪቕካ ክትቅበሎ ዘለካ ጉዳይ እዩ። ካብኡ ናፅነት ምስ ተኣወጀ ደቀይ ከረኒ ምቕማጥና ቀልጢፈ ፖርት ሱዳን ወሪደ ካብ ፖርት ሱዳን ብኣውቶቡስ ከሰላ መፅእ ካብ ከሰላ ንግርማይካ ካብ ግርማይካ ሓዘን ዘለዎ ገዛ ካኣትዮ ኢለ ኣሎ ቤድፎርድ መንኪና ኩሉስ ቤዛ ፅዒነ ከረን መፅእ ኣብ ከረን ምስ መፃኩ ካብታ ጅራፍዮር ናብታ ገዛና ክኸይድ በዓልቲ ቤተ ወፅያ ትፀንሓኒ ካብታ ቤድፎርድ ምስ ወረድኩ ኣውያት ትገብር እንታይ መፅእ ወላ ዘርኢ ማርያም ኢሎም ከባቢ ምስ ተኣከቡ ዘርኢ ማርያም መፅኡ ኢሉ ልቕየር ካብኡ ሓደ ፍርቂ ሰዓት ከይገበርኩ ከዓ ወደይ ተጋዳላይ ምስ ኣድኡ ተሰዊኦም ትብሎ ዝነበርኩ ከዓ ብረዝ ይመፅእ መልሽ ኣድኡ ተእውይ መልሽ ካ ዕልልታ ኸውን ደቀይ ደቂ ደቀይ ቅጫ ባዴላ ፈትሽትና ሓምል ካብ ዓድና ምነምፅእ እንጣጢዕ ካብ ደቂ ተሽም ስገም ካብ ካርነሽም ፈፈትሽትና በሊዕና ንፀግብ እዚ መንረኽቦ ዝግዳሃቦ
0: ሚኒስትሪ ቱሪዝም ከከም ኣላይነቱ ብዘካይዶ ምክትታል ንወሃብቲ ኣገልግሎት ሓጋዝን ኣተባብዓን ከም ምዃኑ መጠን ካብቲ ሚኒስትሪ ብዝረኸብናዮ ሓበሬታ መሰረት ናብ ሓላል ሆቴል ኣብ ዝበፃሕናሉ ብእትህቦ ኣገልግሎትን ፅፈታን ነቲ ዝተዋህበ ኣፍልጦ እትምጥን ኮይና ኢና ረኺብና እያ። እዚ ከዓ መበገስ ኣለዎም።
1: ናይ ኣቦና ፅልዋ እዩ። ኣቦና ኩይኖ ፅቡቕ ይፁ ዝምነዩ ዋላ ጠራዝና ክርእያ ከሎ መዓልታዊ ካብ መስመር ንላዕሊ ወይ ንታሕቲ እንተፅሒፍና ንቕፃዕ ሓድሽ መስመር እንተዘይኣቲና ንቕፃዕ ዋላ ክንፅሂ ዋላ ደቡራ ክንኣሪ ዋላ ማይ ክንከነሰቲ ዋላ ክንኩስኩስ ብፅቡቕ ኣይዓግብን እዩ ኩይነ ፅቡቕ ስለ ዝደሊ። ስለዚ እቲ ፅቡቕ ምድላይ ካብዚ ተበግሹ ዝብል እምነትን ርድኢትን ኣለኒ። ስለዚ ኣብዚ ትካል ክገብር ምስ ጀመርኩ ተቐዳመይቲ ኣብኡ ምረይ ዝመፀት እታ ገዛ ንሳ ደፊአ ከግፍሓ ከንውሓ ይክእልን እየ ንዓ ብንዓ ግን ስለምንታይ ፅፍፍትን ፅቡቕትን ዘይገብራ ኣቦና ኩሉ ግዜ ፅቡቅ ከየለና መይቱ ዋላ ንፅቡቅ ድሓን እናለየ ዝገልፆ። ስለዚ ኩይነ ፅቡቅ ክገብራ ክቃለስ ኣለኒ።

0: ናብቶም ኣጋይሽ ዝግልገልሉ ቦታ ምስ ኣተና እውን ተገልጋሊ ብዝኸፍሎ ሕሳብ ዕጉብ ኮይኑ ክወፅእ ዝብል ኣምር ይፀኒሕና እዚ ትካል 23 መለቀሲ ክፍልታት ቤት ምግብን መናፈሻን ሒዙ ንህዝቢ ኣገልግሎት ይህብ ሓላፊት መኽዘን ኮይና ኣብዚ ሆቴል ስራሕ ዝጀመረት ክሳብ ሕጂ ድማ ን14 ዓመታት ኣካየዲ ስራሕ ኮይና ተገልግል ዘላ ወይዘሮ ብርሃን ኣምሓሪ ብዛዕባ ኣገልግሎት ሓላሉ ሆቴል ከምዚ ትብል
1: ንፅፈት ዝምልከት እንተ ደኣ ኮይኑ እቲ ገዛ መዓልታዊ እዩ ዝፀሪ ይካረ ኣይካረ መዓልታዊ እዩ ዝፀሪ መዓልታዊ እዩ ዝቕየር ተኣንሶላ መዓልታዊ እዩ ዝቕየር ዋላ እውን እታ ናይታ ፍርናሽ ጨርቂ እንተረሲሓ መዓልታዊ እያ ትቕየር ኩሉ እዩ ዝቕየር ኣብቲ ገዛ ዘሎ ከምተን ካልኦት ሆቴላት ከዓኒ ናይ ግዜያዊ ተባሂሉ ኣይካረይን እዩ ዝገዛ ዝያዳ ሕጂ ኣብ ካልእ ሆቴላት ኣሎ ግዜያዊ ዘካርዩ ሆቴላት ኣለዉ ግዜያዊ እተኮይኑ ንክፀፍፍ እውን ሓጋዚ ይኮነን ምክንያቱ ይዕሪ ፀፊፉ ዶ ይፀፍፈን ቸክ ከይገበርካዮ ኣብ ርእሲ ርእሲ ስለ ዝመፁ ካስትመር እታ ገዛስ ሓንቲ ግዜ ያ ንመዓልቲ ተኻርያት ውዕል ኣይትካረይን እያ ሓንሳብ ምስ ተኻርየት ተመዝጊቡ ሓንሳብ ምስ ኣትወሰብ ደጊማ ኣይትካረይን እያ እታ ገዛ ተዓፅያ ትውዕል ንፅባሕቲ ኣትካረ ዋላ እውን እቲ ሰብ እንተወፅ

0: ፈዘይኮይኑ 24 ሰዓት ኣቁት ዋላውን ቀነይቲ እንድሕር ኮይኖም ምሳና ዘለው ናይቶም ቀነይቲን ኮላ እዩ ዝቕየር ናቱ ተኣንሶላሞ ቅየር የብሉን ዝበሃል ነገር የለን ተናፍታ ገዛ ዘለዋ ብምልእን ተቐንጢጠን እየን ዘለያ
1: መኽሰብካ ዕግበት ዓማዊልካ ምዃኑ ኣብዛ ኣምና ወሃብቲ ኣገልግሎት ነቲ ሒዘንኦ ዘለዋ ትካል ብፅሬት ኣቀማምጣ ማለት ውዳበ ትገዛ ዓይነት ሰራሕተኛታትን ካልእን ገለ ካብቶም ዓበይትን ኣገደስትን መትከላት ክኾኑ ይግባእ ነዚ ብምሙርካስ ንዝህንንኦ ህንፃ ብፅቡቅ ክሕዘኦን ተገልጋሊ ጥራይ ዘይኮነ ሓላፊ መንገዲ እውን ኣድኒቕዎ ከም ዝሓልፍን ሕማቕቲ ኮይኑ ድማ ከም ዝነቕፎን ተረዲእን ንዘለውን ትካል በብዓቕምን ምስ ዘማዕርጋ ኣድማዐ ከም ዝኸውን ምርዳእ የድሊ እመ ኩርናዕ ሓላል ሆቴል ድማ ካብዚ ከም ዝብገስ እዮም ኣቶ ዘርኢ ማርያም ዝገልፅ
2: ነፍሰይ ነፍሲ ማተዩ ዋላ ንመክሰብ ንፈር ወይ ነዋፍር ርእሰም ኣለና ትትህቦ ኣገልግሎት ፅፉፍ ኮይኑ ኣብ ክንዲ ሚኢቲ ቅርሺ ተወቱ ፅፉፍ ኣገልግሎት ከይሃብካ ፅፉፍ ኣገልግሎት ሂብካ 76 እንተረኸብካ እዚ ንባዕሉ ካብቲ ገንዘብ ንላዕሊ ዝብል ርድኢት ኣለና ነ ስለዚ መጀመርያ ህንፃና ብምፅባቅ ካልኣይ ከዓ ኩሉ ቑሑትና ፅቡቅ ብምግባር ሳልሳይ ነቶም ሰራሕተኛታት እዚ ተሓሳስባ እዚ ሓላል ክበሃል እንተኮይኑስ ንሓላል ዘንፀባርቕ ኣገልግሎትን ትሕዝቶን ክህልዎ ኣለዎ ዝብል ድኢት እዩ ዘለኒ ስለዚ ደጋጊመ ነዞም ሓገዝተይ እንታይ እየ ዝብሎም እንጀራ ክንረክብ እንተኮይንና ንዓመውልና ብመጀመርያ ብብሩህ ገፅ ክንቅበሎም ኣለና ድሕሪኡ እቲ ኩሉ ንህቦ ኣገልግሎት ከዓ ፅፉፍ ክኸውን ኣለዎ ቅድሚኡ ግን ነብስና ክፀሪ መልሓስና ክለዝብ ገፅና ከዓ ብሩህ ኮይኑ ክንቅበሎም ግዴታና እዩ እዚ እንተደኣ ገይርና ኩላና ድራር ክንካፈል ኢና እታ ደጋጊ መዛሓቶም ሰራሕተኛ ቆፅር ከለኹ በቲ ዝኣምነሉ ሕቶታት ምስ ዓገብኩ ዘህቡን መልሲ ምስ ዓገብኩ መን ዝኸፍለካ ብወዳእታ ደሞ ዝብሎም ፋይናንስ ዝብሉ ገሊኦም ገሊኦም ከዓ ማናጀር ብሉ ገሊኦም ንናቶም ርኢ ተቕርቡ በሉ ፅቡቓት ፋይናንስ ኣይኮነን ዝኸፍለኩም ማናጀር ኣይኮነን ዝኸፍለኩም ንማናጀር ዝኸፍሎ ነቲ ፋይናንስ ዝኸፍሎ ንዋና ዝኸፍሎ ንግብሪ መንግስቲ ዝኸፍል ንኤሌክትሪክ ንማይ ንልቸ ዝኸፍል ዓሚል እዩ ኣነ ሓሪቀ ንዓኻ ካብ ስራሕ ክሰጉካ ክእል እየ ዓሚል እንድሕር ሓሪቁ ግን እንተላይ ንዓይ ካብዚ ገዛ ክሰጉግ ምክንያቱ እንተዘይመፅኡ ንገልግሎት ስለዘይህብ ገዛዓት ይኸይ ስለዚ ንዓሚልና ብክብሪ ክንሕዞ ኣለና ንኩሉ ዝኸፍሎ ንሱ እዩ

0: ኣብ ነፍሲ ወከፍ ዓመት ዝፀረየ ትካል ዝብል ሰርቲፊኬት ካብ ዝወሃባ ሆቴላት ዞባ ማእከል ሓንቲ ዝኾነት ሓላል ሆቴል ህዝቢ ዝደልዮ ኣገልግሎት ንኽረክብ ኪኖ ብሚኒስትሪ ቱሪዝም ዝካየድ ምክትታል ውሽጣዊ ክትትል ንሙድን ቀጻልን ምዃኑ ከምኡውን ዝዓበየ ፃዕሪ ዋና ትካል ኣተሓሳስባ ብምቕያር ከመይ ገይረ ህዝቢ የገልግል ዝብል ምዃኑ እዮም ገሊፆምልና። እዚ ድማ ቅዱስ ውድድር ዝፈጥር እኳ እንተኾነ ኣብ መንጎ ሰራሕተኛታት ውህደትን ምትሕልላይን ምዝህልዊ እቲ ዓወት ድርኽ ዝፈጥር
1: መብዛሕትና ክንመፅእ ከለና ንሓደ ሕድና ተነፋፊቕና ኢና ንመፅእ ናብ ስራሕ ነቲ ስራሕ ዘይኮነስ ከምኡ እንተኮይኑ ከዓ ነቲ ስራሕ ትፈትዎ ኢኻ ከይተረዳእና ከዓ ሰዓታት ናይ ስራሕ ኣኺሉ ንገዛና ንፍደስ ማለት እዩ። ስለዚ መጀመርታ እቲ ትህቦ ኣገልግሎት እቲ ትቕርቦ ኣገልግሎት ጥራይ ዘይኮነ መጀመርታ ፍቕሪ ሰራሕተኛ ክህል ኣለዎ ትገዛ በዚ ኣጋጣሚ ኣብ ካልእ እንዳ ትካላት ናይ ሃይማኖት ክላዓል ከም ዘይብሉ እተን ሰራሕተኛታት ከዓኒ እታ ስራሕ ጥራይ ምፅያተን ብዛዕባ ስራሕ ጥራሕ ክዘራርባ ከም ዘለወን ዝኸፍ ኣብ ካልእ ትካላት ትሪዮ እንተደኣልዩ ከዓኒ ሞባይል ሒዘንሲ እቲ ካስተመር ከይሰማዕካስ 20 ደቂቓ ይገብር ድሓር ታ ኦርደር ናብቲ ክሽነ ምስከደት ትዱንጊ ማለት እዩ እቲ ካስተመር ከዓ ብከምኡ ትኸስሮ ንመብዛሕትኦም ዋላ እንተ ሰራሕተኛታት በዚ ኣጋጣሚ ክሕብር ዝደሊ ከዓኒ ኢመርጀንሲ ክድወለካ ይኽእል እዩ ሞባይልካ ግን ኣብቲ ኣገዳሲ ነገር እተዘይኮይኑ ኣብ ናይ ስራሕ ሰዓታት

0: ተመራፂ ይኸውን ሳይለንት ጌርካ ስታ ተድልየካ ጥራሕ ክተለን ኣብ ገለገለ እንዳትካላት ክኸይድ ከለኹ ኣነ ቴሌፎን ሒዘነት ካስተመር ዘይሰምዓሉ ጋጣሚ ክፍጠር ከሎ ቁሩብ ቅር ኣለካ በዚ ጋጣሚ ዕቱብ ምክታል ክገብሩ ዋላቶም ካልኦት እንዳስራሕ ሎሚ ማስ ሜድያስ ናብ ካልእ እዩ ዝወስደካ ዘሎ ዋላ እውን ሓዳርካ ኣብ ድረሰዓሉ ደረጃ ተበፅሑ ዘለዎሉ ግዜ ዋላ እውን ኣብ ገዛና ንድሕር ሒዝናዮ ከምኡሲ ንዓና እውን ከሸግረና ክእል እዩ ባሃሊት
1: ናይቲ ሆቴል ፅሬት ንምዕዛም ናብ ክሽነ ምስ ኣምራሕና እውን በቲ መሳርሒታት ይኹን ዝዳሎ ምግቢ ከይተደነቕና ይሓለፍናን ውሽጢ ክሽነ ምግቢ ክስራሕ ከሎ ዝወፅእ ትኪ ዝፈጥሮ ጨና ንተገልጋልን ንሰራሕተኛታትን ከየሸግር ተባሂሉ መውፅእ ትኪ ተደኪኑ ይርከብ መብራህቲ ኣብ ዝኸደሉ ብተተካኢ ተጠቂምካ ንደገ ከም ዝወፅእ ይግበር እዚ ተዘይተገይሩ ነተን ሰራሕተኛታት መስተርሆ ክፈጥረለን ኣይክእለን በዚ ድማ ብቑዕን ስሉጥን ኣገልግሎት ክርከብ ኣሸጋሪ ይኸውን
0: ሓቂ ሓሽ ብዘይቃል ዓለም በዚ ጋጣሚ ከመስግነ ንደሊ ብጣዕሚ ፅፉፋት እየን ተን ኣብ ዝገዛ ዘለዋ ሓንሳብ እቲ መስመር ምሰርኣኸየ ካልኣይ ግዜ ሳሳይ ግዜ ዘሸግራኻ ምክንያት የብሉ እታ መስመር ሓንሳብ ምስ ሓዛ ብእየን ዝኸዳ ግን እሱ ጥራይ ኢልካ ስቕ ክትብላይ ትኽእልን ኢኻ ሰለስተ ሪሴፕሽን ኣለውና ብሰዓታት ዝቀያየሩ ኣብ ሰ ሰዓቶም ክመፅ ከለዉ እቶም ሪሴፕሽን ቸጌሮም እዮም ዝረኻኸቡ ኣፍትሩምሲ ኩሉ ነገር ሰት ኮይኑ ከም ዘሎስ ኣቐዲሙ ቅድሚ ቲ ጋሻ ምእታዊ እቶም ሪሴፕሽን እዮም ቸክ ዝገብርዎ መፅያት ኣ ሪሴፕሽን ናፍታ ሩም ኣትያ ብስነ ስርዓት ኩሉ ልቸ ናይ ሸቓቕ እቲ ፑሽ ትገብር ናይቲ ቡምባ እቲ ዓራት ብስነ ስርዓት ተነፂፉ ከም ዘሎ ኮቦርታ ከም ዘይጎደሎ ምክንያቱ መዓልታዊ ምንቅስቃስ እንተደኣልዩ ኮይኑ ናይ ግድን ዝጎደለ ነገር ክፍጠር ፍፁም ሰብ ዝበሃል የለን ክፍጠር ይኽእል እዩ ስለዚ ሰለስተ ሰብ እንድሕር በፂሖሞ ግን ክፍጠር ኣይክእልን እዩ

0: ዝኾነ ሰብ ካብ ገጹ ወፂኡ ብቑዕ ዝኾነ ኣገልግሎት ክረክብ እዩ ዝደሊ። ምክንያቱ እቲ ኣብ ዝኾነ ትካላት እትረኽቦ ኣገልግሎት ኣብ ገዛኻ ብቐረባ ክትረኽቦ ዝከኣል ስለ ዝኾነ። እንተኾነ ካብ ገዛኻ ወፂእካ ክትናፈስን ክትዘናግዕን ኣብ ህይወትካ ኣገዳሲ ብምዃኑ ካብ ኣዋሃብቲ ኣገልግሎት ቀረብ ንምርካብ ንወፅእ። ደስ ዘብል ኣገልግሎትን ፅሬትን ድማ ኩሉ ተገልጋሊ ዝፅበየ እዩ።
1: ኣተሓሕዛ ወሳኒ እዩ። ኩሉ ግዜ ንምንታይ በልኒ እቶም ኣፍቲ ስቶር ዘለው ዕቱባት ክኾኑ ኣለዎም ኩሉ ግዜ። ምክንያቱ ኣቐዲሙ ዝወፀ ዋላ ውን ኣብ ጥራይ ዘይኮነ ዋላ ውን ኣብቲ ኤክስፓየር ዝኸውን ካስተመር ኣብዛ ገዛ እዚኣ መፅስ ፖይዘኒን ኮይነ ክብል የብሉ ብዝተኻለ መጠን ብዝተማሪ ኣብቲ ስቶር ኪፐር ደሎ ሰብ እቲ ዕለታት ድመፆ ደሎ ንዕኡ እቲ ሾፒንግ ገይሩ ዘምፃሉ ሰብ ንክልተ ዓመት ወይ ንሓደ ዓመት ውሕስነት ከም ዘለዎ ርኢ ክቕበሎ ክኽእል ኣለዎ ዋላ ኣገዳሲ እንተኮይኑ። እንተዘይኮይኑ ዓሳ ድዩ ፀባ ድዩ ስጋ ድዩ ገለ ግን ንሕና ምስ ወዳእና ኢና ንእዝስ። ምክንያቱ ኩሉ ግዜ ዳሜጅ እንድሕር ኣለው እዩ ሽግር ዝፍጠር ባክቴርያ ክፍጠር እዮም ዘይተደለየ ነገር ክመፅኡ ኣታሓሕዛ ፍሪጅ ዘይፅፈት ክመፅኡ ሽታ ክመፅኡ ኩሉ ነገር ክመፅኡ እሱ ንከይፍጠር መታን መጀመርታ ሙሉእ መዓንቲ ምስአን ዝውዕል ሰብ ኣሎ ነተን ክሽነ ተደሪቡ መታን ስ ቤዛ ከይወፃኡ ተደሪቡ ስ ቤዛ ክሽነ እንተወፂኡ ብኢደን ክሕዞ ስለ ዝውዕላ ኮንታሚኔሽን ክፍጠር እዩ ከምተ ተፈጢሩ ከዓ ዘየድሊ ርስሓትን ሽታን ካልእን ክፍጠር እዩ ማለት እዩ። ስለዚ ኣፍታ ናይ ንግሆ ዘለዋ ደተን ናይ ንግሆ ዘድልየን እየን ዘውፃ ኣብታ ናይ ንግሆ ሽፍቲ ደላ ጥራይ ክሳብ 3-4 ግዜ ስ ቤዛ ከውፃ ይኽእለ እየን። እቲ ፍርጅሲ ደተንፍስ ዘንቀሳቐሰን ዝኽደን ዝርኦኦ ክኸውን ኣለዎ መቐመጢኡ ሰት ኮይኑ ዓሳ በይኑ ክቕመጥ ኣለዎ ፀባ በይኑ ክቕመጥ ኣለዎ ስጋ በይኑ ክቕመጥ ኣለዎ ክራኸብ የብሉን ዋላ ፍርጅ እውን ብሓደ ይከውንን እዩ በበይኑ እዩ ፍርጅናትና። ስለዚ እስቤዛ እንተደይ ተደራሪቦ ናብ ክሽነ ብቐሊሉ ከፅርዮ ይኽእለን ብቐሊሉ ከዓ ትድመፀን እስቤዛ ከዓ ከለልዮ ይኽእለን። መዓልታዊ ንድሕር ኮይነን እስቤዛ ዘውፃእካ ኣብኡ ንዕአን ዘሸግረን ነገር ክፍጠር ኣይክእልን እዩ። ኣብ ስቶር ከዓ ከምዚ ዝበልኩ ቸክ ተገይሩ ስለ ዝወፅእ ፀገም ዝበሃል የብሉ ኣብ ስቶር ከዓ ክእዝዝ ከለቱ ብስቶር ደሎ ከዓኒ ን3-4 መዓንቲ ዝኾነ ይእዝዝን ንመዓልታዊ ዝኾነ ጥራይ ይእዝዝ ምክንያቱ ግዜ እንተወሲዱ 3-4 መዓንቲ ነታ ፍርጅ እውን ከተፅርያ ይትኽእልኒ ክቲ ንብረት ኣውሎ ካብ ፍርጅ ንደገ ከተውፅዮ ይትኽእልኒ ኸ ምክንያቱ ባክቴርያ ሒዙ እዩ ናብኡ ካኣቱ ነታ ፍርጅ ከተፅርያ ትኾን ግን ብዝተኻለ መጠን እተን ኣብታ ፍርጅ ዘለዋ ከም ተፅርየን እንዳንቀሳቀስ ካብ ቦታ ናብ ቦታ ካብታ ፍርጅ ናብታ ፍርጅ ጥራይ እንዳንቀሳቀስ ክኸውን ኣለዎ። ስለዚ በዝጋጣም መዓልታዊ ናስ ቤዛ ንእዝዝ እቶም ዝሃልክዮም ዝበሃሉ ነገራት መዓልታዊ ኢና ንእዝዝ። እቶም በዓል ኮሚደረ ሽጉርቲ ድንሽ ከዓኒ ኣብ ንፋስ ዝሃርሞም ቦታ እዮም ዝቕመጡ ብቐሊሉ ነቲ ዳሜጅ ዝኾነ ፒክ ክትገብሮ ትኽእል ኢኻ ማለት እዩ።
2: ንጎቦ ምፅ ኢልና ትኽኢልና ኣብ ፅሬት ንኣቱ መጀመርታኣቱ ምስ በልና ነፀራሪ ድሕሪኡ ትእዛዝ እንዳሰራሕና ገሌና ንእዘዝ ገሌና ከዓ ነፀራሪ
0: ከምቲ ቀዲምና ዝገለጽናዮ እዛ ኣብ ከባቢ ኤክስፖ ተደኪና እትርከብ ሓላል ሆቴል ብዘለዋ ፅሬት ብሚኒስትሪ ቱሪዝም ዝረኸበቶ ኣፍልጦ ንሕና እውን ብዓይኒ ካሜራና መስኪርና ኢና። ንእግረ መንገድና ንወናኒ እዛ ሆቴል ኣቶ ዘርኢ ማርያም ንመበቆል ስም እዛ ሆቴል ዝምልከት ምስሓተትናዮ ዝሃበና መልሲ ከይገረመና ኣይተረፈን።
3: 365 መዓልቲ ትበትናስ ለውጢ ኣብ ምግባር ኢና ካብ ምሕካኽን ምልካይን ኣቑሑት ምቕያርን ምፅባቕን ዋላ ሓንቲ ምዕልቲ ኣይነቋርፅን ኢና። ምክንያቱ እሱ ይፍርይዎ ሰልዲ ንዑ እጃሙ ወይ ብፅሒቱ እንተዘሂብካዮ ደረጅኡ ክወርድ እዩ። ስለዚ ተቐዳሚት ንዓይ ዕግበ ትበኒ ፅቡቕ ምርኣይ እዩ። እዛ ገዛ ከምዚ ኮይናስ ዓጊበ ይፍለጠኒና ነ እንታይ ክገብረልና ኣለኒ በዛ ድክምቲ ዓቕመ ኢለ ለይትን መዓልትን እየ ዝሓስብ። ሕጂ ነዚኣ ብምስላ እየ ዝገልፃ ዘር ኢዝ ኖ ሲሊንግ ኣገንስት ኢምፕሩቭመንት ኣንፃር ምምሕያሲ ቦሎፎን ዝበሃል የለን ቅርሺ ከየውፃእ ከውን ከተመሓይስ ትኽእል ኢኻ ማክዳ ነታ ገዛ ኸ በታ ሰብኣይ ሒዝዋ ዝመፅ ጋዜጣ ቀዳዲድክ ቀያይርክ በዓል ቤትክ መፅኡ ስታ ገዛ ዋ ከምዘይ ካልእ ገዛ ኮይና ክትወፅዖ ክትፀንዖ ከም ትኽእል ትገብር ኣቕምለክ ጥራይ እቲ መሰረተዊ ኣብ እምነት እዩ። ቅርሺ ከይውፃእ ከውን ለውጢ ክግበር ከም ዝከኣል ዋላ ዛርማጅዮን ከረዘንሳን ቀያየርካ ነታ ገዛ ግርማ ትቕይረኻ ቅርሺ ወፆንዚ እቶም ሰብ ትካላት ከዓ ግዴታና እዩ እቲ ትካል ዘፍረዮ ገለ ካብቲ ፍረያቱ ናብቲ ትካል ኣምፅኢና መዓልታዊ ወርሓዊ ዓመታዊ ከነመሓይሾ መብራህቲ ምቅያር ኣብ ለውጢ እያ ፍዮሪ ምግባር ኣባዞብካንሸሎ ዋላ መሬት ዝኩስኮሳ እያ ኣለኻ ባዞታት ጌርካ ነታ ገዛስ ትውቅባ ኣብ ስዊዘርላንድስ ፀቢቢቲ ገዛ ውቶ ዋላት መሬቶ ኣፃድፊ ነብሲ ወከፍ ገዛ ኣብታ ቨረድኦምን በረኮኖምን ባዞ ሓፂን ገይሮም ጥልጠል ኣቢሎም ፍዮር ዘይብላ ገዛ ያለ ስለዚ መን ታኒካ ዘይብሉ ዋላ ዝናይ ዘይቲ ዘይብሉ ኣዋ ጌርካ ቆራዕራዕ ጌርካ ውን ንነብሲ ወከፍ ትካል ደጎነ ነብሲ ወከፍ ገዛ ፍዮር ጌርካ ንዓኻ ተዓግብ ቤተሰብካ ዓግብ ሓላፍ መገዲካ ዓግብ እቲ ሓላል ትብል ሽም ከዓ ኣደይ ከም ሰብ ስጋ ትልበስ እምበር መግለፂ ዘይብላ ሰናይን ብርክትን ሓላልን ስለዝኾነት ሰጓ ሓላል ስለዝኾነ ነደይ መዘከርታ ንዓና ከዓ ፆር ሓላል ክትኸውን ፆር እዩ ክትከፍል ኣለካ መስዋእቲ ግዜካ ጉልበትካ ገንዘብካ ነቲ ናታ ሓወልቲ ዝኾነ ቅፅል ስም ንምዝካር ንዓና ከዓ ሓደራ ንምሽካም ተብሂል እዩ ሓላል ተብሂል ዝብል ስም ተወሂብዎ
0: ብዋጋ ፃዕርኻ ዝርከብ ዓወት መግለፂ ኣይርከቦን እዩ ዝሰርሕ ከም ዝዕወት ኣብነት ዝኾኑ ንኣጋጣሚታት ኣብ ከባቢና ንዕዘብ ኢና እዚ ንወሃብቲ ኣገልግሎት ኣብ ክንዲ ብዘግደልዎ መምርሒታት ጥራሕ ምጥማትን መቕፃዕን በቲ መምርሒ ተመርኪሶም ዝኸዱን ዝፅዕሩን ከምኡውን ብቐፃሊ ብዘካየድዎ ምምሕያሽ ናይ ምስጋና ወረቐት ምሃብ ቅዱስ ቅንሕ ድሩ ትካልካ መስሕብ በፃሕቲ ምግባር ከም ዝከኣል ሓደ ካብ ኣገዳስን ኣተባብዓኒ ብዝብል ሓሳብ ዝወሃብ ናይዚ ዓመት እዚ ዝፀረየ ትካል ዝብል ሰርቲፊኬት ምስ ትረክብ ዝስማዓካ ሓጎስከም
1: ክገልፀልኪ ክእልኒ በቃ ብጣዕሚ ካ ትሕጎስ ክሳብ ብሓደ ኮይና 3-4 ግዜ ዝተሰኣልናሉ ኣጋጣሚ ነይሩ ምክንያቱ ዋጋኽን እዩ ኢካ ትብለን ሽዑ ፃዕርኽን እዩ ንስኽን ፍሉይ ሓጎስ ኢካ ብገፀን ተንብብ ምክንያቱ እስኻስ ብቑዕ ኢኻ ብሰንኪካ ዩ ዝገዛ ተፀዊዑ ክትብሎ ከለካ ብጣዕሚ ዓብዓብ ነገር እዩ እሞ ከዓ ሰርቲፊኬት ድኣክል ተዋሂብካ ብሽምካ ተፀዊዓ ዓብ ነገር እዩ ሓጎስካስ ክትቋፃፀሮ ይትኽእልን ኢኻ ሓሓደ ግዜ 2-3 ኸባና ከማ ነቢቕና ብክቱር ሓጎስ ማለት እዩ ከምኡ ክትበሃል ከለካ ብጣዕሚ ደስ ዝብለካ ግን ልዕሊ ዝኾነ ነገር ከመስግነን ይደሊ ፍቕሪ ስለ ዘሎ እዩ በቃ ዋላ እውን ተፀሊኪ ኣብ መንጎ ተኮይኑ ስኒ ደቃይቅ ዘይትወስሉ ግዜ ናብቲ ሓላፊና ዘይንበፅሓሉ ግዜ ናብቲ ዋና ዘይበፅሓሉ ግዜ ኣሎ ባዕልና ንባዕልና ስንሽፍኖት ስራሕ ኖኖ ኪዲ ተፀሊኪ እንዲ ዘሎ እሱ ከዓ ዋጋ ከፊ ኢልና ከም ንሰርሓሉ ስለዝፈልጥ ዝኾነ ተቃውሞ የብሉ ናብኡ ልክዕ ከምቲ ሳኸላ ክፀፎን ክዳልዎን ዝግብኦ ከዓ ነዳልዎ ማለት እዩ ስለዝተሓጒስካ ኢካ ናብቲ ስራሕ ትመፅእ

ናትራሊ ኹም ኣብ ምክታል ትርከቡ ገለ ካብቶም ንዓኹም ንምዝናይ ነዳልዎም ትሕሶ መደብና ፋኒክ ሊብያ ንሎሚ ሄኖክ ዝሃየ ካብትን ካብ ማሕበራዊ ሜድያ ተወኪሱ ከስሕቕዮም ዝኽእሉ ዝበሎም ቀሪቡና ኣሎ ሞ ንከታተሎም

ንኡስ መደብና ዓለም ስነ ጥበብያ ቀፂላ ተቐሪባ ዘላ ኣብ ኩለን ብሄራት ሃገርና ነፍሲ ወከፍን ባህላዊ መሳርሒ ሙዚቃ ኣለውን። እዚ መሳርሒ ሙዚቃ እዚ ድማ ኣብ ዝተፈላለዩ በዓላት ከከም ኣገዳስነቱ ምስ ዘመናዊ ሙዚቃ ተሓወሱ ፅቡቅ ዝኾነ ህርመት ከውፅእ ንሰምዖ ኢና። ብዘመናዊ ተዓቢሉ ንኸይተረፍ ድማ ከምዘለዎ ባህላውነቱ ዓቂቡ መበቀላውነቱ ዓቂቡ ንኸይድ ድማ

ብዙሕ ፃዕርታት ክካየድ ፀኒሑናሎን ብዛዕባ እዚ እምበዓር ብዛዕባ በገና ባህላዊ መሳርሒ ሙዚቃ ብዝተኻየደ መፅናዕቲ መሰረት ምዛና ሰርሒ ሙዚቃ ዘላለ ትሕሶ ምርብ ክህልወና ንከታተላ።

0: ከምቲ ኩሉ ግዜ ዝበሃል መሳርሒታት ሙዚቃ ብብዝሖምን ዓይነቶምን ይፈላለዩ እዮም። ብዓለም ደረጃ ፍሉጣትን ኣብ ኩሉ ኩርናዓት ዓለም ድማ ህዝቢ ዝጥቀመሎም ፍሉጣት መሳርሒታት ሙዚቃ እኳ እንተሃለዉ ካብኦም ወፃኢ እውን ዳርጋ ኣብ ነፍሲ ወከፍ ሕብረተሰብ ዝግልገለሎም ናይ ባዕሉ ባህላዊ መሳርሒታት ሙዚቃ ኣለዉ። እዞም መሳርሒታት ሙዚቃ ኣብ መፃፅኦም ኣሰራርሖም ብሓፈሻ ኣቃወምኦም ንባህልን ሃይማኖታዊ መንነትን ሓደ ሕብረተሰብ ክገልፁ ዝኽእሉ እዮም። ኣብ ሃገርና እውን ምስ ሕብሪ ብሄራትና ዝተፈላለዩ ባህላውያን መሳርሒታት ሙዚቃ ኣለውና። በገና ሓንቲ ካብ ባህላዊ መሳርሒ ሙዚቃ እያ። በገና ዋላ እኳ ኣብ ሃገርና ካብ ግዜ ጥንቲ ምንባራ ዝተገብረ መፅናዕትታት ዝገልጽ ይኹን፣ ተጠቃምነታ ግን ዘይከም ካልኦት ባህላዊ መሳርሒታት ሙዚቃ ኣብ ውሕድ ኣጋጣሚታትን ቦታታትን ተሓፂሩ ንነዊሕ ዓመታት ቀጺሉ እዩ። ኮሚሽን ባህልን ስፖርትን ዞባ ደቡብ ድማ መቐፅልታ ናይቲ ኣብ ባህላዊ ንጥፈታት ዝገብሮ ወፍሪ ነዛ ዘይከም ካልኦት ባህላውያን መሳርሒታት ሙዚቃ ብዙሕ ተፈላጥነት ወይ ድማ ተጠቃምነት ዘይፀንሓ ግን ከዓ ቅድሚ ነዊሕ ዓመታት ኣብ ሃገርና ምንባራ እትግለጽ መሳርሒ ሙዚቃ መፅናዕቲ ክካይደላይ ወሲኑ። ብመንገዲ ስነ ቅርሲ ዝተምሃሩ ኣባላቱ ድማ ነቲ መፅናዕቲ ኣካይድዎ። ክቡራት ተኸታተልትና፣ ንሕና ድማ ካብ መፅናዕቶም ዝረኸብዎ ሓበሬታ ምርኩስ ብምግባር ኢና ምስ በገና ዘላለ መደብ ናባኹም ከነብሎ። በቲ ዝተገብረ መፅናዕቲ በገና እታ ዝጠንተወት መሳርሒት ሙዚቃ ከብላ ዝኽእል ምዃኑ ድማ ይገልፁ።
1: ሕጂ ኣናቶሚካል ኢና ነፅናዕ ወይ ከዓ ተቃወማ ኢና ነፅናዕ ፈቲና። ኣብቲ ናይ ቅድም ዝነበረ ተበገና ወይ ከዓ ተጥንታዊት በገና ትበሃል መዝና ሕጂ ቀዳም ኣይፍልል እንታይ ኣሎ ኣብቲ ናይ ጣዕሚ ድምፂ እቲ ናይ ቅድም ዝነበረታ ጥንታዊት በገና ሓፊስ ድምፂ ካብዚ ንሕና ቤዝ ገለ ንብሎ ሕጂ ጊታር ይገለስ ኣዝዩ ዝሓፍስ ወላ ኣብ ኣካላት ከውን ከምዚ ናይ ህዳት መንፈስ ከብልልካ ዝኽእል ዓይነት ጣዕሚ እዚ ናይ ሕጂ ዘሎ ግን ካብ ቅጥ ንበል እንታይ ተልካ ትፍልሊ ከምዚ ክገልፆ ፅንሓ እቲ ናይ ቅድም ልክዕ ካብቲ ኣሽሙ ይስራሕ ካብ መዓንጣ በጊዕ ይስራሕቲ ኣውታራት ማለት እዩ ወላ ብቕፅሩ ንፈላለዩ ነይሩ ምዝና ሕጂ ከምዚ ሕጂ ክራር ኢቨሉሽን ዳገበረት ካብ ሓሙሽተ ናብ ሸውዓተ ገለ ካብ ዲያቶኒክ ናብ ፔንታ ገለ መለ ትኸይድ ደላ ኣብዚ ናይ በገና ኸ 8-12 በብግዜኡ ትኸይድ ከም ነበረት ተገንዚብና ማለት እዩ።
0: ልክዕ ከምቲ ምዕባለታት ናይ ዝተፈላለዩ መሳርሒታት ሙዚቃ በገና እውን ካብ ግዜ ናብ ግዜ ዝተፈላለዩ ለውጥታትን ምዕባለታትን ዝሓለፈት እያ። በገና ዝበዝሕ ግዜ ኣብ ምእመናን ክርስትና ዝግልገሉላ ናይ ሃይማኖታዊትን ባህላዊትን መሳርሒያ ክትበሃል ትከኣል። በቲ ዝተገብረ መፅናዕቲ ድማ በብመድረኽ ግዜ ዓይነታት በገና ኣብ 3 ተመቃቂለን ንረኽበን።
2: እታ ካብ 13 ፍልይ ዘብላ ኩለን በገናታት ዝበዝሐ ኣውታርናተን ካብ 8-12 ዝሓዘ እዩ ማለት ኣብ ጥንታዊ ዝነበረ እዋናት ማለት እዩ። ሕጂ እዚ ናቱ ዝነበረ እቲ ስታንዳርድ ናይ ጥንታዊ ናይ በገናት እዩ። ሕጂ ኣብ ዝበዝሐ ግዜ ትሩይ ወይ ከዓ ልሙድ ዝኾነት 10 ዝሓዘት በገና እያ ማለት እዩ። እታ 10 ሕጂ እዛ 10 ዝሓዘት በገና ብምንታይ እያ ትስራሕ እንድሕር ኢልና ጥንታዊት ኢልና ንሕና ንፀዋዕናያ ማለት እዩ። ብ13 ማዓናጡ ናይ በጊዕ ትስልክናታ ወይ ከዓ ኣውታራትናታ ኢልና ንፅውዕ ዘለና ብ13 ማዓናጡ ናይ በጊዕ ትስራሕ። ብ13 ማዓናጡ ናይ በጊዕ ተሰሪሓ

ሓንቲ ካብተን ጅማወቲ ክትህረመን ከላ ካብቲ ካልኦት ወይ ከዓ ፍሉይ ዝበለ ወይ ከዓ ሃይ ቫይብሬሽን እቲ ቫይብሬሽናቱስ ድሙቕ ዝኾነ ቫይብሬሽን ዝኸይድ ሞ ንነዊሕካ ክጓዓዝ ዝኽእል ድምፂ ይኸውን ሞ ምስ ካልኦት መሳርሒ ሙዚቃታት ብዙሕ ክትሕወስ ከም ዘይትኽእል እዩ ዝንገር ወይ ከዓ ፅሑፋት ዝገልፁ ማለት እዩ። ሕጂ እዚኣ እታ ጥንታዊት በገና ኢልና ፀዊዕናያ ዘለና ማለት እዩ። እዛ ጥንታዊት በገና ሃይማኖታዊት በገና እውን ክትከውን ትኽእል ዘ ሰም ቲንግ ማለት እዩ። ብሸሞንተ ሃይማኖታዊት በገና ከዓ ብሸሞንተ ብዓሰርተ ብዓሰርተ ክልተ እዚ ግን ኣብ ሃይማኖት እንድሕር መፂና ናቱ ዝኾነ ምሳሌታት ኣለዎ። ስለምንታይ ሸሞንተ ተሰሪሓ፣ ስለምንታይ ዓሰርተ ተሰሪሓ፣ ስለምንታይ ዓሰርተ ክልተ ተሰሪሓ ናቱ ዝኾነ ምሳሌታት ይህብ እዩ ኣብቲ ሃይማኖታዊ። ስለዚ ኢና ከዓ ሃይማኖታዊ በገና ኢልና ሰሚዕናዮ ዘለና ማለት እዩ። ዘመናዊት በገና ግን ካብታ ጥንታዊት በገና ሞዴል ኮይና ዝተሰርሐት ኮይና ክትሰማማዕ ብትኽእል ጥንታውነታ ኣብ ቦቱ ኮይኑ ወይ ከዓ ጥንታውነታ ተራእዩ ማለት እዩ ምስ ካልእ ሙዚቃ መሳርሒ ሙዚቃታትን ክትሳነ ከም ትኽእል ወይ ክትሰማማዕ ከም ትኽእል ጌርካ ዝተሰርሐት ስለዝኾነት ኢና ከዓ ዘመናዊት ሙዚቃ ወይ ከዓ ዘመናዊት በገና ኢልና ሰሚዕናዮ ማለት እዩ። ስለዚ ኣብ ከምዚ ብከምዚ ነገራት ፈላሊና ሰሪሕናዮ ማለት እዩ። ሕጂ ነናተን ጥቕሚ ኣለዎን እዛ ጥንታዊት ንብላ ዘለና በገና ዳርጋ ብዙሕ ተጠቃምነት ናታ ብዙሕ ኣይኮነን ስፔሻሊ ኣብ ካብ ሃይማኖት ወፃኢ ማለት እዩ። ካብ ሃይማኖት ወፃኢ እዛ ጥንታዊት በገና ንብላ ዘለና ተጠቃምነታ ብዙሕ ኣይኮነን። ኣብ ገለ ስቱድዮታት ገለ ተሰምዓ ኢኻ ከም ፓርቲሽን ኮይና ተኣቱ እያ ግን ተጠቃምነታ ብዙሕ ኣይኮነን። ናብ ምንታይ እንዳተማዕበለ እዩ ዝመፅእ እንድሕር ዘሎ እንድሕር ኢልና ናብታ ዘመናዊት መሳርሒት ሙዚቃ ምስተን ካልኦት መሳርሒ ሙዚቃታት እንታይ ክትከውን ኾውነት ማለት እዩ እንዳተሰማምዐትን እንዳተወሃሃደትን ኢቨን ኣብ ገለ ቤተ ክርስትያናት ወላ ኣብ ቤተ ክርስትያናት እታ ጥንታዊት በገና ተገዲፋ እንታይ እዛ ዘመናዊት በገና ዝጥቀሙላ እውን ርኢና ማለት እዩ።

0: በገና ንኽራር ዘመሳስል ቅርጽ እኳ ዘለዋ እንትኾነት ብዕሜት ዓይነት ኣፃዋውታ ኣቃውማ ግን ይፈላለያየን። ኣሰራርሓ በገና ሙሉእ ብምሉእ ባህላዊ ቅዲ ዝዓጠቐ እዩ። ከም ዝተባህለ ብዙሕ መድረኽ ሰጊሩ ኣብ ምስርሓ ዝጥቀምሉ ነገራትን ኣብኡ ዘሎ ኣቃውማን ብዘመናዊ መንገዲ ተሰሪሑ ቀሪቡ ድማ በገና ምስ ካልኦት መሳርሒታት ሙዚቃ ክትሳተፍ ዘኽእላ እዩ።
1: ብዝተፈላለየ ዓይነት ኣካላት ዝቆመት እያ። ከምዚ ናትና ሲስተም ዘሎ ከምኡ ዓይነት ስርዓታት ኣለዋ። እዚ ከዓ እቲ ገመዳት ኣውታር ኢልና ንጥውዖ፣ ኣሰራርሓ ዝምልከት ማለት እዩ። ኣውታር ኢልና ንጥውዖ፣ ንሱ ከዓ ከምቲ ዝበልዎ ብሰለስተ ነገራት እዩ ዝቀውም። ሓደ ብናይ ማዓንጣ በጊዕ እዩ ዝቀውም፣ ካልኣይ ብጅማት ናይ ዓሳ፣ ብጅማት ናይ መጀለብ ዓሳ፣ ሳልሳይ ከዓ ብስልክ ፍሬኖ ሳይክል ክንብል ከለና እታ ጥንታዊት በገና ከም ዝበልኹም ብናይ 13 ማዓንጣ በጊዕ ጌራ እያ ትስራሕ። እተን ሕጂ መፅን ዘለዋ እታ ሕጂ መፅያ ዘላ ዘመናዊት በገና ንብላ ግን በዚ ክልተ ዓይነት ነገራት እያ ትስራሕ። እዚ ከዓ እቲ ዕላማ ምስተን ካልእ ዓይነት መሳርሒ ሙዚቃ ንክጥዕም ተባሂሉ ዝተገብረ ነገር እዩ። ጥራይ እውን ዘይኮነ እቲኣ ኣዝያ ንክሰርሓ ዓብሃልኪ የድልየካ እዩ፣ ግዜ የድልየካ። ከም ዝበልናዮ ማዓንጣ በጊዕ እውን ብቀሊሉ ማዓንጣ በጊዕ ጥራይ ኣይኮነን ዘድሊ ንዕኡ ዘድሊ ፕሮሰስ መስራሕት ብዙሕ እዩ ዘሎ። እቲ ናታ ዝበዝሐ ፓርት ናይ በገናስ ብዕጫው ዝቆመ እዩ። ሓፈሻ ኩሉ ክንሪኦ ከለና እቲ መቃኒ ንብሎ እቲ ዕኑድ ክልተ ዕኑድ ሓቂፍዋ ዘሎ ንዓ እቲ ሓቂፍዋ ዘሎ እቲ ገጽ ማለት እዩ። ኩሎም እዚኦም ብምንታይ ዝቆመ እዮም? ብዕጫው ዝቆመ እዮም። እዚ ዓይነት ዕንጮይቲ ከዓ ኣውሊዕን ፅሕድን እዩ። ዝተመርፀሉ ምክንያት ኣዝዩ ፅኑዕ እዩ፣ ንክሽልሞ ንክትወቅሮ ጠዊኻ እውን ኣይስበረካን። ስለዚ እዚ ተመራፂ ኮይኑ እዚ ስለ ዝኾነ እዩ ንዓ ንበገና ንጥቀመሉ ማለት እዩ። እቲ ናታ ቆርበት ናይ ብዕራይ ጌርካ እዩ ዝስራሕ። እሱ ዝኾነሉ ምክንያት ከዓ ኣዝዩ ረጊድ እዩ። ሕጂ ነቲ ድምፂ ናይ ኣውታራት ምስኣተዎ ናፍቲ ቆፎ ዝህቦ ጣዕሚ ኣለዎ። እሱ ዝተመርፀሉ ቆርበት ናይ ብዕራይ ዝተመርፀሉ ምክንያት ሲ ንሱ እዩ ማለት እዩ። ረጊድ ድምፂ፣ ሓፊስ ድምፂ ንኸውፅእ እዩ ተመሪፁ። ስለዚ በዚ ዝቆመት እያ።

በገና ብምንቅስቓስ ክልተ ኣእዳው እትጽወት ኮይና ምስ ዘመናውያን መሳርሒታት ሙዚቃ ናይ ስልኪ ዓሌት ማለት ስትሪንግ ፋሚሊ ከም በዓል ጊታርን ካልእን ኣብቲ ብስልኪ ብዝግበር ጥበብ

0: መልኦም እትንኻፍ ሙዚቃ ይፍጠር። ኣጻብዕ ጸጋመይቲ ኢድ ኣብ ስልክታት ተቐሚጦም ከከም ኣገዳስነቱ ክንቀሳቐሱ ከለዉ፡ የማነይቲ ኢድ ድማ ነቲ ናይ ግርፊት መስርሕ ተካይድ። ውህደት ናይ ዘነእዳው ድማ ሙዚቃ ይፈጥር። በገና 4 ቅኒታት ዘለዋ መሳርሒ እያ። ኣብ ዝተፈላለዩ ቅዲ ሙዚቃ ንምስስታፋ ድማ ይስርሓላ ኣሎ።
1: በገና ናይ በገና ድምፂ ክስማዕ ምስ ጀመረ ተረአ ማለት እዩ እቲ ናታ መቕረት ኣተን ድዋሓዳ ንብለን ማለት እዩ ዝጣዕሚ ነገር ክመፅእ ምስ ጀመረ እታ ናይ ጭራ ናይ ቆርበት ናይ ታች ፊንገር ክዕለካ ፅናሕኹ ሳኽ ክትመፅእ ጌርና ምክንያቱ ተረኻኻቢ ስለ ዝኾነ ትድምፀን እቲ ሕፍስ ድበለ ኮይኑ እቲ ቅጥን ድበለ ኮይኑ ክልቲኡ እቲ ፀኒሑ እዝንኻ ኣብ ገፊሕ ፀኒሑ ኣብ ፅብብ ድበለ ኣብ ፅብብ ድበለ ፀኒሑ ገፊሕ ድበለ ፊክስድ ኮይኑ ክሰምዖ ትኽእል ነቲ ሙዚቃ ካብኡ ተበጊስና ሕጂ ካብተን ቅሌት ከይወፃና ካብተን ባህላዊ ውርሻ ኣነ ሕጂ ምስ መሳርሕተይ ኮይነ ንበገና ሲ ኣብዚ 4-5 ቅኒት ሲ ክትሳተፍ ከም ዘለዋ ከፀብቐላ ዝኽእል ዝበልናዮ ክሳብቲ ዓቕምና ዝፈቐዶ ክሳብ ሕጂ ኣብቲ ጥበብ ንሰርሐ ኣለና ማለት እዩ እዋ ሕጂ ከም መሳርሒ ሙዚቃ ጥበብ እንዲ ከምቲ ዝበልናዮ መወዳእቲ ተጣይብካሲ ዓሚቕካስ እንታይ ትረክብ እዩ እቲ ተሳትፎ ላሓን ፀገም የብሉን እቲ ሰብ ኖታ ዝተማሃረ ድዩ ብዛዕባ ናብ ኖታ ኣብ ባህልና ግን ኣብ ባህሊ ናብቲ ንሰርሓሉ ዘለና መድረኽ መሰረታዊ ነገር ባህልኻ ክትፈልጥ እዩ ዘለካ
0: በገና ዋላ እኳ ናይ 10 ዓመታት ታሪክ ዘለዋ መሳርሒ ትኹን ከምቲ ዝድለ ግን ኣይተሰርሐላን ዝያዳ ድማ ኣብ ሃይማኖታዊ ንጥፈታት እያ ተደሪታ ፀኒሓ ይኹን እምበር እቲ ዝተገብረ መፅናዕቲ ኣብቲ ሰዓታት ኣብ ዝፈሪ ዝነበረ ሙዚቃዊ ስራሓት ሃገርና ትቀላቐል ምንባራ የነፅር ከም ካልኦት ባህላውያን መሳርሒታት ሙዚቃ ግን ጎሊሓ ክትወፅእ ኣይከኣለትን ኣብዚ ግዜ እዚ ግን ከም ብሓድሽ ወፍሪ ተገይርላ ከምቲ ዝተባህለ ነቲ ጥንታዊ ኣቃውማኣ ምስ ዘመናዊ ብምውሃድ እታ ዘመናዊት በገና እንብላ ዘለና ክትቀውም ክኢላ ኣላ እዛ መሳርሒ ሙዚቃ ዓጢቖም ዝቐርቡ ሙዚቀኛታት ግን ብቁፅሪ ውሕዳት እዮም ፌሩዝ ኣማኑኤል ሓንቲ ካብቶም ነዛ መሳርሒ ሙዚቃ ተምሳጥ ሓዲርዋ እትፃወታ መንእሰያ ንሳ በገና ንክትለምዳ ኣዝዩ ከቢድ ዘይምዃኑ ብምግላፅ ንኸምኣ ነታ መሳርሒ ሙዚቃ ምልከት ንክህልዎም ዝደልዩ ሰባት ብፍላይ ድማ ደቂ ኣንስትዮ ተተባብዕ
2: እዛና ከኣናቱ ክራ ስለ ዝነበረት ይፍትን ነይረ ኣብ ዝኾነ ግዜ ዝረኽብ ኩሉ ገለ ንዓሒዘ ይፍትን ገለ ከምኡውን ከምዚ ንኣሽቱ ምደባት ናይ ቤት ትምህርትታት ገለ ክሳተፍ ጀሚረ ማለት እዩ መጀመርታ ክጅምር ከለዎስ ብክራር እየ ጀሚረ ማለት እዩ ደን እቲ ኮንሰፕት ናተን ዳርጋ ሓደ እዩ ክራርን በገና ሲ ዳርጋ ተመሳሳሊ እዩ ተመሳሳለ ስለ ዝኾነ ሕጂ ኦልሬዲ እቲ ኢድካ ኣብ ክራር ላይ ሚድ ተፀኒሑስ ኣብ በገና ኣይሸግረካን እዩ ብዙሕ ማለት እዩ ደን ሳኻ ኣብኡ ከለዎ ተላሚድያ ማለት እዩ በገና ከም ኣነብ ማለት እዩ ከም ናተይ ርዲት ምስ ክራር ከወዳድራ ከለኹ ክራር ትኸብድ ኮይኑ ስማዓኒ ምክንያቱ እዚ ግርፊት ናይ ኢድካ ክለምድ ኣለዎ ገለ ማለት እዩ ኣብ በገና ግን ኦልሬዲ እቲ ኢደይ ኣብ ክራር ልሚድ ስለ ፅንሐት ፀጋማ ኢደይ ማለት እዩ ከባድካ ኣይኮነትን ብዘይብኡ እውን ኣለዉ ዓበይቲ ኣሕዋተይ በዓል ማሶላ ገለካ ይሕግዙን እኒኦም ማለት እዩ ኣብ ስነ ጥበብ ዝፀቕጣ ደቂ ኣንስትዮ ገለ ማለት እዩ ኣብ ሙዚቃ ድ ወላ ኣብ ቮካል ብድምፂ ድን ገለሲ ኣብ ዝኾነ ነገስ ተስኻይ ቆልትካ ተሰሪሕካሲ እትደልዮ ነገስ ክትረክብ ትኽእል ኢካ እየ ዝሓስብ ሰው ብፍላይ ከዓ ዘና ኣብ በገና ድዩ ኣብ መሳርሒ ሙዚቃ ብሓፈሻ ዝፀቕጣ ደቂ ኣንስትዮ ኸ ከይተሓለልክን ማሰ መሳርሒ ሙዚቃ የዳኸመካ ይሕቃሽ መጀመርታ ተዘይክኢልከስ ማራያኻ ተስፋ ትቆርፅ ገለ ቀልጢፍካ ውሽጢ ክልተሰሙ ገለ ትገድፎ ማለት እዩ ሕጂ ተስፋኸይ ቆረፅካ ናተይልካ ክትሕዞ ክትገለ ኣለካ

0: ሙዚቃ ካብ ዝኾነት በገና ባህላዊት ውርሻ ሃገርና እውን ስለ ዝኾነት ልክዕ ከምዚ ብኮሚሽን ባህልን ስፖርትን ዞባ ደቡብ መፅናዕቲ ተገይርላ ንዳግማይ ምልላይ እዛ መሳርሒ ዝተበገሱ ካልኦት እውን ኣሰሮም ብምኽታል ኣብ ምዕቃብ እዛ መሳርሒ ሙዚቃን ምምዕባላን ክሳተፉ በዚ ኣጋጣሚ እዞም መንእሰያት ይፅውዑ።
1: እዚ እውን ከም ተበግሶ ትራእዩ ልክዕ ከምተን ካልኦት መሳርሒ ሙዚቃ ኢል ወይስ ኣብ ዝኾነ ቦታታት ስልጠና ዝካየድ ልክዕ ነታ ንዓ ዝመለኽ ሰብ ክሳብ ክተን በፂሕ ንዘለ ኣውቶራት ቁፅሪ ብዝመለኽ ሰብ ጌይርካ ናይ ስልጠና ተበግሶታት እንተዝካየድ እውን ዓበ ለውጡ መምፅአ ስለምንታይ ናይ ቅድም ጥንታዊት መሳርሒ ኢና ንብላ ዘለና ተወሳኺ እዛ ሕጂ ምስ ተበገሰት እዛ ናይ መፅናዕቲ ናይ ዳህሳስ ናይ መገና ኢልና ንብላ ዘለና ክፍሊ ባህልን ስፖርትን ዝዋደቡ እውን በዛ ሰዓ እዚኣ ክነመስግን ፅቡቅ ዝኾነ ተበግሶን ድፊኢትሪ ጌርና ነዛ ስራሕ እዚኣ ስራሕ ሕጂ ካልኦት ዝዋታትም ነዚ ስዒበን እዛ በገናስ ሰርቫይቭ ትገብረሉ መድረኽ ክፍጥር ንፅውዕ ማለት እየ።

0: ደራስን ዳይረክተርን ተኸታተልትን ድራማ ሳውን መሓመድ ዓብደላ ንሎሚ ንዕላል ዓዲምና ኣለና። ክቡራትን ክቡራን ተኸታተልትና ተኸታተልቲ ድራማ ሳውን መበገሲ ሓሳባ እንታይ ይመስል ጀሚራ ክሳብ እትዛዘም ዝሓለፈ ፃዕርን መስርሕን ከመይ ነይሩ ካብ ተዓዛቢ ዝረኸቦ ርእቶን ሓሳብን ከ ኣብ ቀፃሊ ብኸመይ ክጥቀመሉ እዩ ዕላምኡ ናይዛ ድራማ ከ እንታይ ይኸውን ነይሩ ብሓባር ንከታተል ናብታ ትሕሱ ምርብ ከስግረኩም ሰናይ ምክትታል
1: ማህደር ሓቂ ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን
2: ናፅነሳዕብን
1: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛትን ብድሆታቱን ገድልን ማሕበራዊ ህወትን ኣብ ካሜራ
3: እዚ ትርኢ ዘይትገድፍ እየ
4: ብኢደዋኒኑ ኩናት ካ እትፍቅድ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
1: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲበት ይፈልጥ ሽግር መከራ በልሕ ዝስዕለሎሲ
1: ኣብ 17 ጥቅምቲ ጀሚራ ኣብ ኤርቲቪ
3: ውሸጣ
1: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል የናስ ተዓገስ ዳይረክተራት ሌተናል ኮሎኔል የናስ ተዓገስን ሳሙኤል ሓድጉር ካብ 17 ጥቅምቲ ጀሚራ ኣብ ኤርቲቪ
7: የመምራፂ ደሞ ብኣጋጣሚ

0: ክቡራት ተዓዘብቲ ከመይ ቀኒኹም? ዝሓለፈ ቀዳም መቸምታ ፊልም ሳውን ኣብ ፍጻሜ ከም ዝበጽሐት ፈሊጥኩም ኣለኹም። ዝሓለፈ ቀዳም ምስ ገለ ተዋሳእቲ ዕላል ጌርና ነርና፣ ሎሚ ከዓ ምስቲ ደራሲኣ ሒዘልኩም ኣለኹ። ስሙ መሓመድ ዓብደላ በሃል፣ ብኣብሾ እዩ ዝፈልጦ። እስኪ በታ ኣብሾ ክንጅምር። እንታይ ያዛ ኣብሾ መሓመድ? መጀመርያ እንቋዕ ኣብ ዝብቃዓካ፣ እንቋዕ ኣብ ፍጻሜ በፅሐት። ምክንያቱ ፊልም ሲ ሰኢልካ ጣዕጣዕቶ ብሎ ኣይኮነን፣ ድኻም ኣለዎ፣ ስራሕ ኣለዎ። ብዙሕ መስራሓት ሓሊፍካ ትኸውን ባዕልኻ ክተብሮ ኢኻ። እታ ኣብሾ ስንታያ? ብኣብሾ እዩ መፀውዒ ዝፈልጠካ ሰብ። ሽምካ መሓመድ፣ ካብ መሓመድ ዝጥዕም እንታይ ኣሎ?
1: እዚ ጠበቐት እያ ካደይቲ ስም ዳርጋ ኮይና ኣላ ሕጂ ረብገለበል እዩ ሸንኻቶ እዚ ኮይና ዓብሊላት እያ ነታ ስመይ ኣብሾ ነዊሕ ገይራ እያ ምሳይ ኣብ 2005 እያ ምሳይ መፅያ ስጋብ ሕጂ ከኣላ ከምኡ ኢላ ትኸይድ በቃ ምስ መፀሲ ኣይፀላእክዋን ኣነኻ ኣብቲ ዝገሾ ነበርኩ እዋናት ብስራሕ ብትምህርቲ ኩላ ምስ ማሕበራ ብሃማት የገለሲ በቃ ብውቢላ ምስ ገደ ከም ካልአይቲ ኮይና
0: ኣብሾ እንታይ እዩ ቀንዲ ትርጉሙ?
1: ኣብሾ ኣነ
0: ብውዑይ ብገለ ኢና ንሕና ንብሎ ናይ ባዕ ቅረባሽ ውዑይ ገለ እዚ እሳት እንዲ ኣብሾ እንዲ ትብል
1: እቲ ዋዕኮ ኣቦትኡ ክህሉ ክእል እዩ ብነፍሰይ ማለት እዩ። ካብ ወፃኢት ግን እዛ ኣብሾ ትብል ሳጓ ሕጂ እየ ትርጉም ሳጓ ይረኺብ እዮ ኣብ መፅሓፍ ብኣፍ ዝብላዕ ቆፅለ መፅሊ እዩ ፍረ ግን ከዓ ሸኸርከር ዘብለካ ሕጂ ናልባት መድሃኒት ድብላዕ ነበረ ሽዑ እዋን ውዑይ ምስ ምንባሩ ካብኡ ተላዕለ ከይትኸውን እንታ ኣብሾ ውዑይ
0: ዝብልካዮም ኣለኻ ማለት እዩ። ሕራይ እዛ ፊልም እዚኣ ሳውን ከም ተኸታታሊት ማለት እዩ ብኹርያ ንዓኻ እምበር ቅድሚ ሕጂ ኣይሰራሕካን ማለት ኣይኮነን። ዕላማኣ እንታይ እዩ? ስለምንታይ ካ ሳውን ደሪስካ?
1: በዚ ኣጋጣሚ ንስነ ጥበባዊ መሓር ዕቁባ ሚካኤል ጠዊል ኣብዝሃለዉ ሃልዩ ከመስጉነ ይደሊ ኣብ 2011 ብመፅናዕታዊ ፅሑፍ ተሰኒዩ ኣብ ፌስቲቫል መንእስያ ሃሳዋ ን2011 ምስ ቀረበት ከም ደርፊ እቲ ናታ ዛንታ ምስ መፀ ንዓይ ደስ ይብልኒ። ሽፍታ እዩ ከቲሩ ዝበልዕ ሽፍታ እዩ ናይ ብሓቂ ኣብ ኣፈ ታሪክ ብተመርኮሰት ዛንታ እያ ነራ እጂ ዋይ ሽፍትነት ካብ ብደርፊ ተደሪፉሉ ስቕ ዝብል ሲ ናብ ፊልም ዘይንቕይሮ ብምባል ሙሉእ ዛንታ ሰሪሕላ
0: እምበር ኣብ ደርፊኻ ሰሚዕካ?
1: ኣብ ደርፊ እየ ሰሚዐ እያ ምስ ፌስቲቫል ክንከይድ ኣነ ኣፍታ ያታዊት ባህሊ ዞባ ደቡብ ነረ እቲ ሽዑ እዋን ከመጠቃዓይ ተሓዊሶ እዮም ነረ ነዛ ናይ ሕጂ ጉጅለ ትንሳየ ዘላ ናይ ዞባ ደቡብ ኣብቲ ሽዑ እዋን እታ ደርፊ ምስ መፀት ምስተን ካልኦት ደርፊ እቲ ሽፍታ እዩ ይስዕስዕ ወኒ ኣለዎ ኣብ ሓደ ቦታ ኮይኑ ገለ ብዙሕ ናቱ ሓሳባት ከዓ ካብ ጠዊል ማሓሪ ጠዊል ሰምዑ ስለ ዝነበርኩ ሒዘዮ ንድሕሪት መፂ ናብዚ ዝቐረበ ዓመታት ሽዑኡ ክሰርሓ መዲበ በቃ እዚኣ ሲ ንምንታይ ካብ ብደርፊ ጥራይ ኮፍ ትብል ሲ

0: እንዳሳዕስዐ ካብ ብዝርፍኡ ካብ ኮናስ ነቲ ሜላሲ ናብ ድራማ ዘይቀይሮ ብምባል መጀመርታ ናብ ናይ መድረኽ ቀይርናያ ዕውቲ ኮይና ብድሕሪኡ ናብ ተኸታታሊ ምስ ቀይርናያ ከዓ ሕጂ ኣብ ዘላቶ ደረጃ በፂሓ እምበር እታ ምንጪ ናይታ ደርፊ ናይ ጠዊልያ መፅናዕታዊ ፅሑፍቲ ድርሰት ብዓብ እዩ ኣብቲ ስራሕ ዘሎ ግን ናትና እዩ ናተ እዩ ማለት
1: እዩ ሳውን እንታይ ኢለን ደርፋ ነይረን ግን
0: ሳውነይ ከመዓልካ ሳውነይ ስደደኒ ንዓደይ ከምሳሓካ ደርሆ ሓሪደ ኣያየ ጓዕታር በዓልወኒ በረኻ መዓልካየ ስሉም ብቐደምካየ እንዳበላ ዝንእዶ እየን ፈቴን ኣይኮናን ዝንእዳተን
1: ከምቲ ኣብታ ፊልም ንሰምዖ ነበርና ኣኽቢበንኦ ዝደርፋ ገለሲ እዩ ማለት
0: ነቲ ሓንቲ ውጥጥ ነቲ ሓንቲ ሕዝ ገለ እዩ ወላ ኣብቲ መቦቆላዊ ኣፈ ታሪክ ዝረኸብንዮ ኣብ ንድረሳ እውን ኣብ እምበዓላ ዝበሃል በረኻ እዩ ኣብ መፃፅ ትይሳ እውን ኣብ ሓንቲ በራኽ ቦታ ኮይኑ ዘዝሓለፉ ዘምት ስለ ዝነበረ ከምቲ ንሕና ዝተጠቀምናሉ ሜላ ከዓኒ በይኑ ጥራይ ሸፊቱ ንሓንቲ ዓዲ ክጥቃዓ ስለ ዘይክእል ሓደ ቆልዓ ምስድሪኡ በኣስ ኣጣል ኣጥፊኢኻ ተባሂሉ ኣብ መጓሰ ይቕጥቀጥ ትናብራ ፅሊእ የብሎ ሞ ካብ ስድሪኡ ፍታሕ ተኾነ ኢሉ ብእዝኑ ስለ ዝሰምዕ ሳውን ኣሎ ተባሂሉ ናብኡ ይኸይድ እቲ ሓደ ገለይ ጓራፈጥ ናብኡ ይኸይድ ብኹም ተኣኻኸብ እዮም ንሱ ከዓ ሙሉእ ናፅነት ይሂቦም ስለ ዝነበረ ሕጂ ንኸይድፈር ሓይሊ ፈጢሩሉ ነቲ ሳውን ዝበሃል ሕጂ ወላ ከይፈ ተዋእን ዘድንቆ ምክንያቱ ስደደኒ ንዓደይ ከምሳሓካ ደርሆ ሓሪደ ገለ ነቲ ሓንቲ ውጥጣ ነቲ ሓንቲ ስሕባ ነቲ ሓንቲ ገለ ገብር ገለ ተኻልእ ተፈጢሩ ዘሎ ግን ፈጠራዊ ዛንታ እዩ እንተሱ ግን ብአን እዩ ሰንከዓ ቶም ዓዲ ክሓልፉ ስንቆም ሒዞም ብሰላም ዕዳግኦም ውዒሎም ንቤቶም ክምለሱ ከምኡ ገይሮም እዮም ዘሳዕስዑ
1: ስለዚ ሰንከይደን ጓይላ ይገብራ እቲኦም ረኦም ሒዞም ይሓልፎ ኣየስተውዕለሎም
0: ኣብኡ እንተኣትዩ ዓይኒ ዓሚቱ ስለ ዝስዕስዕ ወናም ስለ ዝነበረ ወላ ሓንቲ ክሳ ይገብርኒ ይብሎም ኢኸ ወላ ኣብቲ ስራሕ ኣቕሪብናያ ዘለና ንድሕሪ ኣነ ሳዕሲዐሲ በቃ ዝኾነ ነገር ኣይትግበሩ ንዓይ ጥራይ ሓልውን እዩ ዝብል እንታይ ይገብር ሲ ኣይፈልጥኒ ብርቱዕ ዛር ድዩ ዝበሃል ብርቱዕ ወንሲ ነይሩዎ እዩ
1: ጓይላ ተሰሚዑሲ ጥሕል ሓንጎሉ ሳውን መበገሲኡ እንታይ እዩ መሸፈት እዩ ኣለኩም ድዩ ታሪክ ትፈልጥዎ
0: እቲ መፅናዕታዊ ፅሑፍ ንሕና ከም ሽፍታ እንዲፀኒሕና ካብቲ ዓዲ ግን ኣዲኡ ብወሰን ምስ ወለደቶ እቲ ንሕና ድምፃ ናይ ኣዲኡ ብወሰን ምስ ወለደቶ ፀሊኣቶ ኣብ ዘንቢል ደርብያቶ ምስ ከደት ብኡቢሉ እህባይ ዘዕበይኦ ፍጥረት እዩ እቲ መፅናዕታዊ ፅሑፍ ወላሲ ከምኡ እዩ እህባይ ዘዕበዮ ሕጂ ንሕና ግን ንዕኡ ቁርብ መንሽሙ ከይኮነና ንድሕሪ ተመሊስካ ንዕኡ ክስታይ ካብ ምግባር ነቲ ዛንታ
1: ንዊሕ መስርሕ ክሓትት እዩ
0: ኣብ ዕላል ጥራየ እቲና በቃ ናይ ባሃይ በሎሲ ሕነዲ እዩ ናይታ ከየዕብየቶ ወላዲቱ ብሰንኩ ብወሰን ወሊዳ ተባሂሉ ናይቲ መውት ሕነ ክፈዲ ብምባል እዩ
1: ጓልታ ዓድያ ማለት እዩ
0: እወ ጓልታ ዓድያ ይነግሩ እዮም ወላፍቲ ዛንታ ከምኡ
1: ምሽኪና እዩ ሞ ተበዲሉ እዩ ምስተወልደ ክዓቢ ከሎ ስለዚ ናቱ ሒነ እዩ ዝውፅእ ዘሎ ብታዓዲ
0: እሱ ሕነ ኢሉ ዝሓስቦ እቶም ዓዲ ግን ብክፉ ይረኣይዎ ምክንያቱ በዳሊቱ ኣዲኡ እውን ክትከውን ትኽእል እያ ደርብያቶ ምስ ምኻዳ ብወሰን ምስ ምውላዳሲ ክትፍለጥ ስለዘይትደሊ እያ ሕጂ ጭካነ ናይታ ወላዲት ገለገለ ክንሪኦ ሓሲብና ግን እስከ ድሓንሱ ይትረፈና ብዕላል ጥራይ
1: ነዊሕ መስርሒ ኢኸ እሱ ክተብሉ ግን ከምዚ ኢልካ ክተዘንትወሉ ከለካ ገርም ክንደይ ወሲዳ ክንደይ ግዜ ወሲዳ ትልካ ክትደርሳ ነዚኣ ክተዳሉ ተፅንዕ ዝፈልጥዎ ብዙሕ ነገር
0: ዓመት ታቢላ እያ ዳርጋ ወሲዳ ትለይ ኣብቲ ኣተወተ ኣተወተ ኣብ ምዝዛማ ከዓኒ ንክትስራሕ ቀልጢፋ ትምፃና ስለ ዝተባሃለ ሽዑ እዋን ተደራሪበናን ይኾነ የን ክሳብ ንዓ ክፅሕፈላ ድወግሓኒ ለይትስ ነይሩ እዩ ከምኡ ኣጋጢሙኒ ይፈልጥ ኒፍቲ ካልእ ስራሕ ግን ነዚኣ ቀልጢፍካ ምፃልና ይብሉ ስለ ዝነበሩ እንደገና ፕሪንት ክፅሓፍ ኣብ ኮምፒተር ካብ ብኢደይ ገለ በዚ ኣጋጣሚ ኣብ ዘይነበረኒ እዋን ወላ ሓንቲ ክገብረ ኣብ ዘይክእለሉ ግዜ ፌበን ኢሳቅ ትበሃል ፀሓፊት ናይ ባህላዊ ግዳያት ኣላ ሽዑ እዋን በቂ ኣምፀያ ናባይ ባዕለይ ክገብረልካ እየ ምስ በለት ንስ ወላ ነታ ስራሕ ቀልጢፈ

0: ኸሰርሓስ ደፋፊኣትኒ እያ ብዘይ ወላ ሓንቲ ነገር እያ ሰሪሓትለይ በዘጋጣሚ ከዓ ንፍየብን ከመስግና ይደ
1: እወ ድሓንቲ እቶ ክትዋስእዋ ኸ ብዙሕ ዶ መጢጣሕኩም ትኸውን ምኩራት እዮም ቶም ተዋሳእቲ ስለዚ
0: ብስነ ስርዓት ኢና ደሊንዮም ቶም ካስቲ ብስነ ስርዓት ግዜ ከማን ወሲዶም እዮም እዚ ድሕሸኒ እዚ ክብል ሲ ነዊሕ መዓልቲ ወሲደ እያ ብስድራ ቤት ተፈጢረን ዘለዋ ደረጃ እንድሕር ርእናያን እተን ስራሓት ገለ እቶም ተዋሳእት ሓቂ ሓይሽ ማራ ኣመና ንፉዓት እዮም ወላ ፈቲኖም ዘይፈልጡውን ነይሮምና ኣብቲ ስራሕ ከም ተመክሮ ምሳይ ድመፁ ነይሮም ገለ እቲ ዛዕበየ ናይ ድሕረ መጋርጃ ስራሕ እዩ ነይሩ ኣብ ኣካየዲ ስራሕ ኣብ ኣልባሳት ምትሓዝ ገለ በኽሪ ወላ ሓንቲ ፍፁም ኣብ ዝኾነ ስራሕ ዘይነበሩ ሰባት ግን ከዓ ናይ ኣርቲ ዝምባለ ዘሎ ብፍላይ ደቂ ጉጅለይ ኣንበስን ኣንበስ ሚካኤል ኣብርሃም ገብረ ስላሴን ብሓንሳ ምስ መፁ ንስኹም ነዚ ስራሕ ክትሕዝዎ ኢኹም ምስ በልናዮ ኣመና ክብድ ኢሉ ነይሩ መጀመርታ ግን ካብ ፀሓይ ዕራብ ነፀሓይ በርቂ ተመክሮ እንዳወሰድካሎ ስለ ትኸይድ ኣብ ድሓን መንሽሙኣት እዩ ብተሃናንፁ ግን ነዊሕ መዓልቲ ወሲድ ወላ ኣብቲ ሕርያ ናይቶም ተዋሳእቲ ኣነ ረኺቡ እዮም እየ ዝብል ድሳሓተኒ ተዋሳኣይሲ የለን ናይ መወዳእታ ናይ ዜሮ ሰዓት ሓደ ካስቲ ተቐይርኒ ኣጋጣሚ ምስ ምጥዓም ግዜ ከፈላ ዝበሃል ሒዝዎ ዝነበረ ተመስገን መፅያ መወዳእታ ድምፂ ገለ ምስረኣኹ ደስ ኢለኒ እታ ዝነኣሰት ካብቶም ዓዲ
1: ስኻ መንእሰይ ከመይ ዝበለ ዓብዪ ወዲ ገጠር ምስሊ ይቐሪቡ
0: ውባ ትበሃል ጎርዚ ከዓ ነራ ስያ ናይ መወዳእታ በቂ ንዓ ክደሊየ ብዙሕ መዓልቲ የሕሊፈ ነረና ኒኣ ምርጫይ ዝኣተዋ ገለ መወዳእቱ እዚኣ ምስ ረኸብኳ ግን ባ ወዲ እያ
1: መብራህቲ ሰሎሙን መብርየ ከዓ ተዋሳ እዩ ብፍላይ ተሓሰረይ ኣንዲትኩምሞ ኢሉ ትኸፍ ኢሎም ከለዎ ኣባይቶ ተተመላሊሱ ከዛርቦም ናይ ብሓቂ ያ ክብድኻ ትቆስል ዘምህረት ክኣስኻኻ
0: እወ ይኸውና ኣለ ድ እወ
1: ትምውፋር ትፈርሕ ነቲ ዓዲ ግን ተኸዓ ገሊፃ ትካልላ ፅቡቅ ጌራ ኣክስታይ ትገብር መሓመድ ሕራይ ርእቶ ተዓዘብትኸ ከመይ ረኺብካዮ ንስኻ ብወገንካ ከመይ ገምጊምካ
0: ኣይ ጸልኦኒ ስራሕካ እንድሕሪት ተመሊስካ ርኢ ከተብሎ ዘይሰራሕካ ኮይኑ እዩ ንስማዓካ ኩሉ ግዜ እንድሕር ኣብቲ ኣካል ስራሕ ኣለካ ኮንካ እቲ ተዓዘብቲ ዝሃብዎ ካብኡ ንላዕሊ ኣመና ሃናፅ ርእቶታት ኣብ ከምዚ ከምዚ ክኸውን ነይርዎ ካብዚ ንላዕሊ ካልእ ንፅበ ገለ ዝብሉ ነገራት ብዙሕ ይፅበ ነይረ ንብድሕሪ ሕጂ እንታይ ክሰርሕ ትኽእል ነቲ ሕብረተሰብ ኣነ ናይ ሕብረተሰብ እየ ካብቲ ሕብረተሰብ ዝመፀ ባህሊ ኢና ከዓ ናብ ሕብረተሰብ ብጥበብ ንድሕሪት እንደገና መሊስናዮ ኣምፂና ኢና እንኩመ ንብሎም ዘለና ትሒዝካያ ትወርድ ዘለካ ንሶም ዝፈልጥዎ ስራሕ እንድሕር ኮይኑ ሲ ኣብኡ እንታይ ዓይነት ሓይሊ ትገብር እንታይ ክትገብር ኣለካ ንብድሕሪ ሕጂ ንዝኣምን ስለ ዝኾነ ብፍላይ ርእቶ ናይ ህዝቢ ኣብ ከምዚኦም ኣጋጣሚ ንብድሕሪ ሕጂ ዝሰርሖ ስራሕ እሲ ብረቂቕ ጥበባዊ ሓይሊ ንክትከዶ ሲ ዝድርኸኒ ኢና
1: ኣብ ዝኾነ ስራሕ ሰብ ርእቶ ክህበካ ናይ ብሓቂ ሓጋዚ ኮይኑ ኢኻ ትረኽቦ ተዳቕንዕና ኣልዩ እኳ ማለት እዩ እስኻ ኸ ከመይ ገምጊምካ ያ ኣብ ፍፃሜ በፂሓ ፈነወ ምዛዘመት እንዳተዓዘብካ ያ እዚስ ከምዚ ክገብሮ ነይሩኒ ትብሎ ትጣዓሰሉ ኣለካ ዶ ከመይ ገምጊምካ
0: እታ ስራሕ ኣብ ስክሪፕት በይንያ ነራ ኣብ ስእሊ ምስ ወፈርና ከዓ በይንያ ነራ ሕጂ እወ ርድአኒ እዩ እቲ ቐንዲ ፅባቕያ ኣብቲ ብዙሒ ናይ ተዓዲ ክኸውን ይግብኦ ነይሩ ግን እቲ ከድካ ወፊርካ ትረኽቦ ንኣብነት ንሕና ኣብ ክረምቲ ኢና ከይድና ነርና ምስቲ ዘጓጥመና ነበረ ስራሓትን እቲ ኣብ ኣይታ ሒዝንያ ዝኸድናን በበይኒ እዩ ነይሩ ሕጂ ነዚ እንታይ ትጣበበሉ እዩ እቲ ዛዕበየ ሓይሊ ነይሩ ምክንያቱ ኣነ ይፀልኦን እያ ከም ስራሕ ሳውን ኣይፀላእኒ ድፈተኽዋ ስራሕ ነዊሕ እዋን ምሳይ ዝገበረት ስለ ዝነበረት ኣይፀላእኒ ብዝያዳ ትፍርዲ ከዓ ከም ዝበልኩ ኸ ካብ ሕብረተሰብ ዘምፀናዮ ምህርቲ ክሳብ ዝኾነ ሲ ንሕና ሓፊስና ከም ዝገምር ናይ ዓውዲ እንደገና ናብ ህዝቢ ናፍቲ ሕብረተሰብ ስለ ንመልሶ ሲ ከመይ ተቐቢልና ጥራይ ህዝቢ ክገድፎ ዘድልዩ ምስ

0: ብዙሕ ጉድለታቱ ምስ ብዙሕ ፅባቐታቱ ሲ ናብ ምግዳፊ ሓይሽ ተዘይተጋጊ
1: ሳውን ብኣካል ኣይመፀን እቲ ሳውን ሽፍታ ኮይኑ ተዋሰአ እንታይ እዩ እቲ ፀገም ኣብ ኣሃዶኡ ከይዱ ትምህርቲ ይመሃር ድ ዘሎ ይምህር
0: ይምህር እዩ ምስ ስርሒ ሰለስተ ማእከላይ እዚ ማእከል እንድዩ በዚ ኣጋጣሚ ብፍሉይ ኣብታ ስራሕ ከመስግኖ ዝደሊ ኪዳነ መታዕቢቶ እዩ ካብ ቀደም ብሓንሳብ ኢና መፂና እቲ ኣብ መፃፃእናሲ ኣብቲ ናይ ኣርቲ ዓለም ኣብቲ ናይ ስነ ጥበብ ዓለም ሲ ካብታ ንእዞባ እምና ሓይሊ ኢና መፂና ኣነ ንሱን እሱ ከም ተዋሳኣይ ካብታ ቤት ትምህርቱ ኣነ ካብታ ቤት ትምህርተይ ሲ ኣንጭዋን ድሙን ኢና ነርና በዚ ጋጣሚ ልዕሊ ማንም ደስ ዝብለኒ ብሓንሳብ ምስራሕና ቅድሚ ሕጂ ሰሪሕና ነርና ናይ ዓሰርተ ክፋል ጫሌዳ ትብል ስራሕ ተኸታታሊት ግን ልዕሊኡ ብፍላይ ኣብዛናተይ እሞ ኣነ ኣብ ዝወለድክዎ ስራሕ
1: ጉዝፉ
0: ምስራሕ ሲ
1: እሽፍታ እዩ ዝመስ
0: እዚ ኣጋጣሚ ወላቲ ንሱ ዝሰርሖ ስራሓት ብፍላይ ኣብዛናተይ ተናቱ ሲናት ከማይ ኮይኑ ስለ ዝሰርሖ ንሱን ኬበን ተወለን ዝገበሩ ኣስተዋፅኦ ኣብዛ ስራሕ ፈፂመ ዝርስዕ ይኮንኩን
1: ኣነ ስንዑኡ ከዓ ገሌ ለካሲ ቁሩብ ክስታይ ኮይኑሎ ምስ ተራኸብናሃንዕለኪ ኢልካኒ ሕጂስ ዋ ታሴፋይ ካብ ኢዱ ይፈልያ እንዲ ኮይኑ ከይቆርፀና ዲፈር
0: ትምህርቲ ነራቶ ነጊር ክልተ ግዜ ደው ኢለሉ ብኣሃድኡ ተመዲባ ዝተዋሃበቶ ኮርስ ስለ ዝነበረቶ ግን ንዓ ግዲፍካ
1: ድሓን ኣብ ካልእ ኣጋጣሚ ንራኸብ ትኸውን ታርኢቶ ስረኺብካያ ድኾ እንትኸውን ዛንታ ሽፍታ በዚሑ ዝኾነ ደራሲሲ ምስ ሸፋቱ ርክብ ዘለዎ ድርሰት እናምፀአ ካልእ የብልና እንዲና ዝብል ገለገለ ካብ ተዓዘብቲ ኣለዉ ሕጂ መሓመድ መልስኻ እየ ክሰምዖ ዝደሊ
0: ዛሕቶ ትርሪላ እንድያ ኣብዛ ናተይ ተመርኪሰ ክዛርብ ናልባት እቲ ኣብ መፃፃእና ኮይኑ እዩ ድስምዓኒ ንዓይ እቶም ገብሩ እናበሉ ዝልእኹ ነበሩ ምስለኔታት እቶም ደጊያታት ኣብቲ መፅናዕታዊ ፅሑፋትና ዘለዉ ብፍላይ ኣብ ብሄረ ትግርኛ ዘለዉ ሲ ድሕሪት ምልስ ኢሎም ዕጭ ኣይንግብርን ዕጭ ከምዚ ኣይንገብርን ኢሎም ዝወፁ መንእስያት እሶም ሽፍታ ኢሎም የጥምቕዎም ስለ ዝነበሩ ከው ንኽእል እቲ ናትና ዛንታ ትመፃፅኡ ሲ እቲ ሕብረተሰብና ሲ ካብኦም ዝበቐለ እዩ ሓደ ምስሊ እነ ንብዙሕ ከባቢታት ይግብር ክሳብ ዝኾነ ሲ ከምዚ ንገብርን ኢሉ ዝወፅእ ሰብ ክህሉ ይኽእል እዩ ወይ መፁና ነይሮም እዮም ድገዝኡ ባዕዳውያን ወላ እዚ መግዛእቲ ንህዝቢ ኤርትራ ገለ ከም ተወሳኺ ኩሉ ነገር ኣጠቃሊሎ ክሪኦ ከለኹ ግን ብፍላይ ኣብዛናትና እዚ ሳውን ዝበሃል ሽፍታ ይፀኒሕና እንታይ ኢና ምኹን ገብሩ ዓዲ እቲኻ ለዋህ ሰብኣይ ትገብሮን ኢኻ ኣብታ ምድረ ሳውን ትበሃል ኣብ ዓረዛ ኣብ እምበዓላ ኣብታ በራኽ ቦታ ኮይኑ ሓንቲ መንገዶም ንስያ ቀጣን ከም መንገዲ ኣድጊ ብኣይ ሓልፉ
1: ይምለሱምድረሳውን
0: ዝበሃል ቦታ ኣሎ ኣብ ዓረዛ ንእዞብ ዓረዛ እምበዓላ ትበሃል ቦታ ያታናቱ ቦታ እቲ ኣፈታሪክ ሲ እቲ መፅናዕታዊ ፅሑፍ ኣፈታሪክ ሲ ጠዊል ሲ ንዓይ ብኸምኡ የዕሊልኒ ሕጂ ካብኡ ብዝመፀ እዩ እቲ መንሽሙ እቲ ሳውን ዝበሃል ሽፍታ ሕጂ ግድን ሽፍታ እንተፀኒሑ እቲ ናይ ሽፍታ እዩ ክመፅእ ዘሎ ዝቕየር ነገር ሲ የለን ሕጂ ከመይ ሰሪሕናዩ ኢና ዳ ክንሓስብ ዘለና እምበር ስለምንታይ ከምኡ ኮይኑ ንዝብል ስ ንድሕር ከምኡ ፀኒሕካ ከምኡ ኢካ ተምፅእ ኣብ ቀፃሊ ግን ኣብኡ ብዝተፈለየ ጥበብ ሓዊስካ ብካልእ መንገዲ ዝመፀሉ መንገዲ ክንገብር ተስፋ ገብር
1: ሕራይ እንታይ ብድሆታት የጋጥመኩም ነይሩ ኣብ መስርሕ እዛ ፊልም ሲ ንዓኻ ስታይ ብድሆታት ያጋጢሙካ ዝፈልጥ ወይ ፀገማት ንበሎ
0: ሓደ ንድሕሪት ምልስ ኢለ ክዝክሮ 7 ዓመት እያ ክትስራሓ ካብ ትበሃል ኮፍ ኢላ እዛ ስራሕ ኣነ ከምባህገይ ትሕቲ 30 ዓመት ከለኹ ክሰርሓ እዩ መደበይ ነይሩ ከምኡ ደስ ዝብለኒ ነይሩ ወላ ከም መደብ ግን ኣይኮነትን መዓልታ ከይኣኸለት ትወፅእ ነገር ስለዚ የላ ዕድሜ ኣኺሉ ኣብቲ ትሰርሓሉ ዝተባህለት ሰዓት ግን ብዓብዪ ትብድሆ ክረምቲ ምውፋርና ስራሕ ክፅብቐልና ኢልና ሓሲብና ነርና ኣመና ኣዝዩ ኣብዝሓለፈ ክረምቲ ሲ ኣመና ብርቱዕ ክራማት ነይሩ ኣብቲ ገ

0: ኣሎ ዝነበርና ዓዲ እዚ ነረን ከዓ ኣለዋ ሰሙን ምስተን ናይ ጓቕሜን ዝኸዳ በዓላት ኣለዋና 24 ሰዓት ማይ ዝሃርማ ጥሚቕ ክብላሲ ውዒለን ይሓድራ ነረን ትግመ
1: ምሳእስን
0: መንሽሙ ገረናና ነረን ሒዘናና ነረን ጠቕላላ ምውፃእ ምእታው ከሊአናና ክልተ ሲን ሓንቲ ሲን ሃሪምና ስኢልና ንመፀሉ ነይሩ ብዝያዳ ስራሕ ንኽፅቡቕ ከዓ ቦታ ምስ ምቕያርና እዛ ስራሕ ዳርጋ ክልተ ወርሒ ኣብ ከርተት እያ ይሕሊፋትና በዚ ኣጋጣሚ ዓቕሊ ገይሮም እቶም ተዋሳእቲ ካብ ዝዓበዩ ወላት መስርዕ ተዳሪእኽዮ ወለዲ ኣለዉ ኣብቲ ሕብረተሰብ መንእስያት ኣለዉ ኣብቲ ሕብረተሰብ ጎራዝ ኣለዋ መርዕቲ ኣለዋ ቆልዑ ኣለዉ ንባዕሉ ትሽፍታ ኣለዉ ናቱ ዓሳክር መንእስያት ኣለዉ ገለ ከይመስገንኩዎም ክሓልፍ ኣይደልን እየ ሳላተዓቕሎም ኣብ ንፀላ ፀኒሕካ ንፍልፍል ወሪድካ ገረብ ደሊኻ ከምዚ ዓይነት ስራሕ ክሰርሕ ምፍታን እዚ ካብኡ ዝዓቢ ብድሆ የለን ብዝያደ ከዓ ብናይ ስራሕ ሸኑ ክንተርኢ ክዮ ፀሓያላ ካሜራ ምሉእ መዓልቲ ሒዙ ምሳኻ ቅራዕ ኢሉ ክውዕል ከምቲ ትደልዮ መግቢ ብላዕ ምእስት ኣቢልካ ከይድ ትስእን ዘይሒሉ ክመፀካ ውዒ ክመፅእ ገለ ኩሉ ነገር ተፃዊሮም ብምሉኦም ካብ ዛዕበይ ክሳብ ዝነኣሱ እዛ ስራሕ ኣብ ጎነይ ዝኾኑ ተዋሳእቲ ብፍላይ ኣካየድ ተስርሖም በልዮም ኩሎም ብጠቕላላ ከይመስገንኩም ክሓልፍ ኣይደልኒ
1: ትፃረፍ ትቋዮ ነርካ ምስ መብርየ ወላ ምስ ተኸዓ ተኸዓ ኳ ገለ ክድርብየልካ ይረኣና ምስ መብርየ ግን ትዳራበየ ይኹም ሓንሳ ብትሪ ውርውረካ ሓንሳ እምኒ ንስኹም ዝነገረና ግን ሃሪሙካ ነይሩ መስለኒ
0: እወ ባዕልኻ ጉድጓድ ንኩዓት ኣ ዝበሃል እዩ ሓደ መዓልቲ ባዕልኻ ሰሪሕካ ክትህርም ከባድ እያ ኣብ ስእሊ ምስ ወፈርና ኣብ ህድሞ ገዝኡ ከይደዮ ንመብሬ ሕጂ እቲ ናተይ ካስቲ ከምዝ ሓውሲ ስሑው እንድዩ ፀፀር ንቕድም ዝድርብየሉ ፈሪሕ እምኒ ገረስ ከውድቃ የ ነዛ ገዛ እዩ ዝብል ኣብዘ እሱ የለን ኢሉ እዩ ድሓስብ ናይ ንጉያ ሰዓት 10 ንዓኣ ክንስእል ኢልና ምስ ተበገስና ኣጋጣሚ ሕጂ መብሬ ብውሽጢ እዩ ዝፀንሕ ዘምህረት ከይፈለጠሲ እቲ በርሀ ዝበሃል ካስቲ ናይ መብሬት ብውሽጢ እዩ ዝፀንሕ ሕጂ መን ኢኻ ድርቢኻ እዩ ዝብል ተሓቢኡ ምስ ረኣዮ እምኒ ድርብየሉ እዩ ሕጂ ካብኡ ካሃድም ከለኹ ኣብቲ ኳና ፀኒሓ እምኒ ወስ ምስ በለኒ ኣብ ድሕሪት ናይ ሸኾና እግረይ ናይ ከብዲ እግረይ ሙሉእ ሃሪምኒ እምኒ ገይሩ ተቐንዘኾ ክነግረክ ይክእልኒ ፈፈው ኢሉ ወዲቀ ወላ ካሜራ ናባይ ገፀሞ የበልዋን ድሕሪኡ ቃንዛይ ፀረ እንዳ ሓንከስኩ ዝተረፈ ስእልታትና ስኢልና ናይ ምሸት ከዓኒ ሰዓት 3 ስእሊ ነርና እሳኮ ይርሳዕኒ ወላ ኣብ ካሜንሱን ኣፍታ ኣድቨርታይዝ ትመፅያ ንመብሬ ከይረኣኽዎ ብድሕረ ይመፁ እዩ ነቲ ዘምህረት ዝበሃል ካራክተርሲ በረሀ ብድሕሪ ይመፁ እዩ ሕጂ እንተ ከዓ ጠኒስ ክዲኽ ክብላ እዩ ዝኸይድ እታ ጠኒስ ክዲኽ ከየውፅእ ኣብ ቅድሚያ እዛ ከዓ ጉድጉዶ ሒዛ ነይረ ሕጂ እቲ ጉድጉዶ ከተልዕል ብድሕሪት መብሬ መፅንእ ከም ዝነበረ ኣይረአየን ካብኣ ክሃድም ካብኣ ክሃድም እሳ ምስ ረኣየቶ ንዓ ቁርሲ ክገብረልካ ንዓንዲ ቅረብ ትብሎ ዝደለካ ገለኢለ እያ ዝዛረብ ኣብዚ ኮንካ ዶ ንዓ ተዛረብ እያ ትብሎ ሕጂ ነቲ በርሀ ዝበሃል ብድሕሪት ኣይረኣዮ ካሃድም ካሃድም ካሃድም ምስ በለ ዳሓሪ ኣብ ስእሊ ርእየ ኣነ ዝገረመኒ መብሬ ኣብቲ ገዛ ፀኒሕዎ ነይሩ ከምዚ መሕለቢ ናይ ንዕኡ ልዕሊኡ ሒዝዎ ሕጂ ሙሉእ ካሃርመኒ ስሒትዎ ሳኻ ብኡ ወሲላትኒ ክወፅ ከለኹ ግን መብሬታ ዘይትምሕር በትሩ ከዓ እንደገና ኣብታ ንጉሆ ዝሃረመትኒ ከዓ እንደገና ከዓ ረኺብኒ ታፀቐንዛ ክፃወራ ይከኣል ክንሻዕ እታ ስራሕ ብኣ በቃ ግደፍዋ እታ ስእሊ ብዘላታ ትኹን ኢሉ እዮም ክሳብ ከኒና በሊዕ ደቂሰ ዝሓደርኩላ
1: ራሳዕ ሓለዋቱ ዘጥፍእ ኮይኑ ተባሂልካ
0: ማራያ ከባድ ነራ ሳይርሳዕን እዮም ፍሉይ
1: እንታይ መልእኽቲ ኣለዋ ትብል ብሓፈሽ ፊልም ሳውን
0: ዋይ መልእኽቲ ኮ ኩሉ ነገራ መልእኽቲ እያ ሓደ ድብፅብፀካ በይንኻ ኮይንካ ትገብሩ የለን ምስ ሓፋሽ ኢኻ ንቕሓትካ ዝብርኽ ካብ ሓፋሽ ኢኻ ዝኾነ ነገር ተባሂልካ ትወፅእ ምስ ሓፋሽ ኮይንካ በይንኻ በይነይ ምባል ሲ ንበዓል ሹማይ ሲ ኢዱስ ኣኽፊላቶ እያ እቲ በይነይ ክሰሪሐ ምባል ሹማይ በይነይ ክቃለሶ ምባል ሲ ኢዳ ኣኽፊላቶ እያ ብሓባር ምዃን ግን ይህን ምሄን ኢልካ ምስ ዓዲ ተባሂልካ ትገብሮ

ምስቲ ሕብረተሰብ ተባሂልካ ትገብሮ ግን ዋግኡ ከዓ ተኸፊልዎም እዩ ንሳቶም ማለተይ ንሳ እውን ክሳብ ዝቐትልዎ ኮይኑ እዚ ኣብ ሕብረተሰብና ብዙሕ ነገር ንፅበዮን ደይንፅበዮን ነገራት ኣሎ ከም ሰባት ገለገለ ንርስዕ ኢና ንኣብነት ሓንቲ ጓል ኣንስተይቲ በፅሓ ኣዳኣብ ዓቕሚ ህዋን በፂሓ ኣብ እዋን ሕርስን ጥርስን ጥንስን ኣብ ዝበፅሐትሉ ሲ ክትሓርስ ኢላ ኣብ ዝተዳለወትሉ

0: ሃብትብ ዝነበሩ ሰዓት ንሓድሕዶም እቶም ዓዲ ተሓጋጊዞም ናይ ወዲ ዘጎ መርዓ ክሕልፍዎ ምፍታኖም እቲ ንክስቶ የብሉን እዚ ንግበረሉ ሰብ እንዳርኣየልካ ዘይኮነ ትገብረሉ ሲ ፈጣሪ ብዝፈትዎ መንገዲ እዝን እዝን ኢልካ ትገብሮ ነገር ብብዙሕ ደረጃታት
1: ክፉእ ዝገበሩ ከዓ ሳውን ንባዕሉ መብርሂ ንባዕሉ ከዓ ኩሎም ነናይ ኢዶም ረኺቦም
0: ከምዚ ደጊመ ዝብላ ኣላ ጉድጓድ ንኩዓት እያ እተ ከዓ እዚ ኩሉ ዕድሚያ ምሉእ ነቶም ዓዲ ብፅብፅ ኣቢላቶም ኢዶ ዙራ ተሓኒቃ እያ ትመውት ወዲ ዘጎ ዘይናይ ኢዱ ዝፍደ ግን ምስቲ ሕማማት ተደራሪቡ ምስቲ ቁስሊ ገለ ብረኻ ዝረድኦ ሰብ ኣይርክብን ነዊሕ መዓልቲ ገይሩ ዓዲ ምስ ከድወኻ ብኡቢሉ መውት ምስቲ ኩሉ ደረጃታቱ ግን ቲእህን ምህም ምባል ውራያት ኣግፊሕካ ምግባር ኣፅቢብካ ምግባር መርዓታት ናይ ወዲ ዘጎ ኮ ወለዲ ይነበርዎን ብዘይ ወለዲ መርዓ ዝሓልፍ እቶም ዓዲ ብሓንሳብ ኮይኖም ክስዕስዑ ከለዉ ፍቲ ቤት ውሻጣ ሓሊፈን እንታይ ወላድ ለኒ እዩ ዝብል ክሳብ ከምዚ መልእኽቲ ነይሩ ነቲ ሕብረተሰብና ሲ ኣብ ጎንኻ ሲ ሰብ የለይ የብለይን ትብለሉ ጋጣሚ ሲ ኣብ ቀረባኻ ዘሎ ሰብካ ምዃኑ ዘይርእካ ከ ኣይኮነን ፅጉም ዘገላግል ሕብረተሰብ ስለ ዘለና ነዚ ንምባል ኢና
1: ሳሽፍታ ጥራሕ ቆንጭልካ ክትርኢ ይብልካን ማለት እዩ ኣራይ ዓይኖም ስለምንታይ ዘየድሞቕኩምሞ ተናታ ዓወት ምክንያቱ ተመርዓዊ ክትብል ከላ ኣቦዋን ኣዲያና ፀሊሎም ብፍላይ ኣቦዋ ፈሽፈሽ ዝኣቶ መምርዓዊ ኣብያህኒ ተባሂሉ እዩ ኣነ ይምርዖን እየ ሳውን ዓዲ ዝብፅብፅ ሰብ ስኮይ ጠፍአ ኣይምርዖን እየ ኣትብል ሕጂ ኣክንዲ ህዝቢ ሰላም ቅሳነት ነቲ ህዝቢ በጃያ ሓሊፋ መስዋእትያ ክትከፍል ተዳልያ እዚ ኩሉ ሳውን ካልእ ክደፍሮ ዘይከኣለ ብኻራ ሃሪማቶ ኣገናዕ ዝበላ ሰብ ግን ኣይረአኹን ስለምንታይ ዘይደመቐ ትናታ ዓወት ሰይዛ ጓል ንፍዕቲ ገለመለ ዘይበሉ ማዕርክ ደርፋላ መኸኣላ እ እንታይ ኮይና ህስስ ህስስ ኢላ
0: ትገብሮ ፅቡቕ ነገር እንተዘይተጋጌ ወላ ንዓና ከም ባህሊ ዘፅናሓና ዝፀናሓና ኣብቲ ሕብረተሰብ ሲ ገይረ ዝብል ተጋዳላይ ኣይኮነን ነርና ወላ እውን ዘለና ገይረ ዝብል ኣይኮነን ወላ ስለታ ዘለናያ ሃገሲ መስዋእቲ ዝኸፈለ ወላዲ ውሉድ ሓው ጓል ኣቦ ኣደ ኩሉ ብጠቕላላ እዚ ህዝቢ ኤርትራስ ገይረ ዝብሉ ኣይኮነን እትናታ ፅባቐ እዚ ገይራ ዓይኖም ክንብል ከዓ ሰብ ክዛረበላ ኢና ደሊናዮ በ ብዘረባ ይሕለፍ ምክንያቱ ድግስ ምግባር ንዓ ትርጉም የብሉን ብዓብዩትን ዓድና ፅነት ረኺቡ ድግስ ወላ ዘምህረት እውን ከብል እዩ ጨበራይ ምክተይ ፈዘግ ብልዎ ገለ እዩ ዝብሎ ሕረድዎ እዩ ዝብል ግን ነቲ ዓዲ ብሓባር ዝፅዋዓሉ መንገዲ እምበር ዓይኖም ብትፅዋዓሉ መንገዲ ትምቕታሉ ትሜላ ትጥበብ ጥራይ ካብቲ ወለዲ ንዓ ዘመሓድራ ሰብ ነይርዋ እዩ ኣብቲ ስራሕ ምሕፁን ዝበሃል ካራክተር የመሓድራ ነይሩ እዩ እቲ መንተር ዝበሃል ኣላይ ኣገለ እዚ ምስ ገበርክ እዚ እዚ እዩ ዝፈቱ ኣፀፂኻ እሱ ምስቲ ዕድመ ደፋእ ዝበሎ መንገዲ ይፈልጦ ስለ ዝነበረ ናይ ሳውን ባህሪ እሱ እዩ ወላ ንዓይኖም ልክዕነታ ሓልያ ንክትከይድ ዘይደረፍና ላ ምክንያት ሲ ምስ ተምፀኦ ዋጋ ሲ ወላ ሓንቲ ይኮነን ወላ እትገብሮ ነበረት ኣብ ዓራት ሓሚማ ንዓ ተዋህበታ ላም ኮያ ምዕበይቲ ኹኖ እንኩም ሕረድዋ እያ ትብሎም ንዓዲ ብስማ ንዝመፀታ ካብ ካልእ ዓዲዮም ሂቦማ እንኩመ እዚኣስ ሕረድዋ ንዝበለቶም ኣይና ሓርዳን ንዝበልዋ ሲ እቶም ዓዲ እኽሊ ኣብኡ ድፀንሐና መዕበይ ቆልዓ ንወዲ ዘጎ ምስ በሉስ ኣነ ደስ ትብለኒ መዕበይ ቆልዓ ትኩኖ ኢላ ትህብ ሰብ እያ ለጋስ እሞ ከዓ ተባዕ ኣሎ ከዓ ብዙ ሕብረተሰብና ኣዋልድ ወሊድ እንዲዩ ኢሎም ፈራዕ ዝብሉ ሕብረተሰብ ኣለዉ ኣወዳት ዝወለዱ ገለ ንዕኦም ብትምህረሉ መንገዲ እያ ክንድደ ክንድቦ ክንዲወዲ ኮይና እያ ዓይኖም ነቦ ኣኮ ትዘርየሉ ነራ ወላ ንዳይር ሕጂ ክሳብ ከምኡ ተዓጢቓ ትመፅእ ጎርዞ ክሳብ ዝኾነት ቅያ ብተግባር እምበር ሰብ ዕልል ኢሉ ድግስ ክገብረላ ኣነ ተፀብኸን
1: ሕጂ እዛ ፊልም ምስ ተወደአ ተመርዕያ ድሮ ወሊዳ ሓራሳ ኣላ እንቋዕ
0: ማኣብ ናይ ብሓቂ

0: ዝጋጣሙ ከዓ
1: ሓራስ ኣንበሳ ገይራ ተውፅ
0: ናርዶሰይ ከዓ ካብተን ንፍዕቲ ድፈትዋ ተዋሳኢት ዘድንቓ ተዋሳኢት ናይ ዝዓዲያ ኩሎም ንፉዓት እዮም ኣብዚ ዓዲ ዘለዉ ብፍላይ ደቂ ኣንስትዮ ኣምና ምሳይ ተማሃረ ሰብ እያ ዘድንቓ ብልቢ ዘድንቓ ጓል ኣንስተይቲ ተዋሳኢት እያ እንኳዓ ማርያም መሓረታ ከዓ
1: ሓራስ ኣንበሳ ገይራ ከዓ ተውፀ እያ መሓመድ ዳርጋ ዛዚምና ኢና እንታይ ኣሎ ዝተረፈ ትብል መሓመድ ኣቦ ሰለስተ ውሉድ ኢኻ ናይ መወዳእታ ሕቶይ እንታይ ክሓተካ ዝደሊ እቲ ባህሊ እቲ ልምዲ ገለስ ካበያ ጥሪኻዮ ዓበይኻ ዓበይኻ ተዓባብያኻ ኣተዓባብያ ካበዩ ኣይትብሎን እንዲኻ ግን ቁሩብ ድሕረ ባይታ ናትካ ክንፈልጥ
0: ዓዲ ቆራይ ትበሃል ዓዲ ዓብ ኣብ ኣስመራያ እየ ተወሊደ ኣብ ማድሽቶ ምስቲ ዝነበረ ናብራ ኣብ 99 ንዓዲ ምስከድኩ ግን ኣብየ ዓብየ ሕብረተሰብ እቲ ናብራ ገጠር እዩ ዓደይ ፅቡቅ እቲ ኣመና እቱ ገጠር ኣይኮነን ግን ብዓቕሙ ሓሪስካ ርሂፅካ ትበልዓሉ ዓዲ ስለ ዝኾነ ወዲ ሓረስታ እየ ካብ ወዲ ከተማ ድሕሪ ትውልደይ ወዲ ሓረስታ እየ ዓብየ ኮ ይኮነ ከ ኣይተርፍን እዩ እቲ 60 ሚእታዊት ስራሕ ሓረስታ እዩ ዝበሃል ሲ እንዳዕዲዑ ፅቡቅ ገይረስ ይፈልጦ እየ ስለ ዘለኽዎ ክሳብ ዝሕጀ ሰዓት እቲ ካልእ ወላ ነዚ ስነ ጥበብ ከም ተመክሮ 2-3 ዓመት ኣብ ናይ መምህር ኤፍሬም ጓሕሳይ ወዱ ካዳ 3 ዓመት ተማሂረ
1: እሞ የቐኒልና መሓመድ ዓብደላ ኣብሾ ክንብለካ ንበር የቐኒልና ስለቲ ዝሃብካና ዕድል ኣብ ርእሲኡ ከዓ እንቋዕ ሓጎሰካ ሰብሲ ሓርኮትኮት ኢሉ ኣብ ፍፃሜ እንተብፂሑ ከምኡ ኢኻ ክትብሎ ትኽእል
0: ኣነ እውን በዘጋጣሚ ማና ንዓኺ የቐኒየለይ ነዚ ዝሃብ ክንዕደል ንኩሎም እዞም ምሳኺ ዘለዉ ካሜራ ምሳና ከምዚ ኢሎም ሰኣልቲ ምፅንሖም ከዓ
1: የቐኒየለይመስኩም ኣሎ
0: የቐኒየለይ
1: ሕራ የቐኒየልና ክቡራት ተዕዘብቲ ምስ ደራሲ ፊልም ሳውን ኢና ክንዕልል ፀኒሕና ከምዛ ክትሰምዕዋ ፀናሕኩም ኣብዚ ኣጠቃሊልና ኣለና ስለቲ ምሳና ምፅናሕኩም ምክትታልኩም ብጣዕሚ ነመስግን።
2: Oh, boy.

ናትራ ናብ ምክትታል ዝወዓልኩም ክቡራትን ክቡራን ተኸታተልትና ትሕሶና ኣብዚ ከዛዝሜና ተስፋ ይገብር ድማ ክቐርብ ዝወዓለ መደባት ኣዛናይ ከምኡውን መሃሪ ፀኒሑ ክኸውን ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ይኮን ምርኻብና ክሳብ ሽዑ ግን ከም ትፈትሩ ንብሎ ኣብ መደባትና ናትኩም ሓሳባት ርእቶ ነቐፊቶኸምን እንተኾነ ኣገዳሲ እሞ 12647 ናይ ስራሕ ቴሌፎንናዩ ክደውሉልና ክንቀበለኩም ክንእንግደኩም ንልዋት ኣለና ካብ ኣብ ከባቢ ማጭወት እትርከብ ቤት ምግቢ ሪመይ ምስ ሰኣላይ ዳዊት ገብሮ ብምዃን ኢና ንስለቲ ኣቶ ኣክሊሉ ዝገብረልና ንትሕባር ድማ ነመስግኖ ቀፀል ያረኸበና ክሳብ ሽዑ ናይ ዝመፅ ሰሙን ሰባት ይበለና።

0: ገባ ማናይ
1: ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
2: ኣለም ኮማንድስ ሳልሕ
3: ኣስከሳዕብን
1: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብ ቃሚራ
4: እዚ ድርስ ዘይትገድፍ
5: እየ ብኢደዋኒኑ ኩናት ካ እትፍቅድ መስለኪ
6: እቲ ሓሳቦም እኮ ዝፅላ ኣይኮነ
1: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ እምባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀት
7: ሕማ ናይ ሰብኳ ሓሲበት ይፈልጥ ሽግር መከራ በድሕሪ
1: ዝስሕመሎሲ ተኸታታሊት ፊልም ኣብ ኤሪቲቪ ኣብ ቀረባ ጊዜ
4: ውሸታ

አፍራይ ሚኒስትር ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሐድጉር ማህደር ሐቂ አቀራባ ጊዜ አፕ ኤሪ ቲቪ

0: ብሰንኪ ምቆት ኣብቲ ዝነበርናሉ ጋባ ኣብቲ ዝነበርናሉ ፀናናት ካብቲ ላዕሊ ረጋቢት ሰዓት ሓደ ሰዓት ክልተ ክኾኑ ከሎ ከም ስርዓት ጥብ ብብላ ነይረን። ባዮሎጂ ሓንቲ ጓል ኣንስተይቲ ክንደይ ትወልድ ንፈልጦ ኢና። ኣላይት ግን 4000 ሓወሊዳ 4000 ተምሃሮ ኣፍርያ ነፍሶ ከፍ ኣላይት ማለት እዩ። እዞም 4000 5000 ንብሎም ዘለና ደቃ እዮም።
1: ዛይድ እንታይ ትፈቱ ትብለና እሞ ሓቂ፣ እንታይ ትፀልእ ትብለና እሞ ረስሓት ሓሶት ኢልና ክንምልሰላ ከለና እዚ እቲ መሰረት ናይ ሓቅን መሰረት ከዓኒ ናይ ቅንዕና መንገዲ ዝመርሐትና ኮይኑ ይስምዓኒ። ዝያዳ ከም ንተሓላሉ ካብ ሓውኻን ካብ ዘመድካን ካብ መን ቀርበካ ንድሕሪ ኢልካስ እቲ ዝያዳ ዝረኣየናስ ኣብኡ ዝረኸብናዮ ፍቅሪ ስጋብ ሕጂ ይቕፅል ከም ዘሎን ንብሕጂ ከዓ ክቕፅል ከም ምዃኑን ጥራየ ዝፈለጥ እሞ እንቋዕ ናታት ክንፍረ ኮንኩ እንቋዕ ከዓ ናታት ክንፍረ ኮይናስ ኣብዚ በፃሕና እየ ዝብል
2: ፊተራሪ ማለት እንታይ ማለት እዩ? መሪሕ ኢኻ ትበሎ ፊተራይ ዓይነይ ፊተይ ዓይነይ ፊተራሪ ዓይነይ መሪሕኹም ፅባሕ ንጎ ተካእቲኢኹም ኢኻ ትብሎ። ስለዚ ክብሩኻ ኣብዚኣ ኸፍ ብሎ ካብ ርእሶም ተተሰኪምኪ ሕድጉኺ ገለቲ ሒዝኪ እሶም ሓልፍልኪ
3: ወላዲ ስጋዕ ክንደይድለ እዞም ቆልዑ እዚኦም ካብ ውላድ ወላዲኦም ስለዘየለ ንሕና ኸ ከም ወለዶም መተካእታ ኮይናስ ከመይ ጌርና ክንኣልዮም ንኽእል ዝብል ኣተኣላለያ መቸም ኣቲናዮ
4: ውሑድ ዝነበሮ ኣብቲ ባይታቲ ነቲ ዘይነበረ ባዕልኹም መሊእኩም ሙሉእ ከም ዝርኢ ጌርኩም ስለ ዘዕበኹምኒ ንኹላትናው ነቲ ሙሉእ ከም ንርኢ ጌርኩም ስለ ዘዕበኹምና ኣብዘይረአየና ብቀረባ ከዓ ብተስፋ ክንጓዓዝ

0: ህርኩታት ክንከውን ውፍያት ክንከውን ንነብስና ከዓ ጥራይ ደይኮነ ንካልእ ሰብ ክንከውን ስለ ዝገበርኩምና ብልቢ የመስግን። ከምኡ ዝኾኑ ወለዶ ክነፍሪ ከዓ እርግፀኛ የ
1: ሓራይ መጀመርያ እንኳዕ ሓጎሰልና ንኩልሃና ክለኑ ካልእ ምናልባት ኣፍቲ እሞ ካብቶም ኣቦታት ዝበሃሉ ነዊሕ እዋን ዝገበርና ወሲ ኣብ ኢና ነርና ኣነ ተወጊአ መፅናዊ ካብዚ መጀመርያ ካብ ተዓሊም ዝመፃኹ ከመይ ጌርካ ከይትኩስካ ብዝተኣቱ ገለመለ ዝብል ሕማም ኣይነበረኒ። ኣብቲ ቤት ትምህርቲ ምፃእሲ ናይ ስንኩላን ናይ ገለመለ ቅድሜና ስለ ዝፀንሐ ከማናዩ ቦታ ናይና መፂና ኢና ኢልና ሕጂ ብኡ መጀመርያ ንሕና መምሃራን ፀንሐና ኣቦታት ክንከውን ከለና ንሕና ንፈልጥ ቅድሚ መራሕ መስርዕ መራሕ ጋንታ መራሕ ሓይሊ መራሕ በጠሎኒ ገለመለ ዝበሃል እዩ። ንሕና ግን ኣብተን ዝኸድናያን እስኻ ኣቦይኻ እስኽ ደኺ ስለምንታይ ኣብቲ እዋንቲ እቲ ናይ ኩላቶም እቶም ቆልዑ ብሓቂ ዘረባ ክትሰርሕ ምስኣቶም ምስኦም ክትነብር ከዓ ደስ ዝብለካ ኩሉ እቲ ኣብቲ በረኻ ኩላህና ንፈልጦ ኢና ብዚኣ ዘለና በታ በረኻ ድመፃና ኢና ረጉራጉ ሰብ ኣይትፈቱን ኢኻ ናብኡ ክጋደልየ ክሰርሐ ክኸይድ የ ኣይደክምኒ እኽእል እየ ዝብል ጥራይ እንዲኻ ትፈቱ እሶም ከዓ ኩሎም ከም እዮም ንኽእል ኢና ግደፍዎ ንናይ ስራሕ ምራሕሲ ወላ ንክንመውት ኢና እውንስ ክንደይ ዘረባ ተገይሩ እዩ ንሕና ሓንሳ ከምታ ኣንተይ ዝብልዋ ነሩ እዛ ነፀላ ሓጎሰስ እናበልካ ምኻድ ኢና ንገብር ኢሎም ክሳዕ ክንደይ ኣውኸዱ ነይሮም ማለት እዩ። እቲ ዘረባ እዚ ናይ ትምህርቲ ዝበሃል እቶም መምሃራናኡ ዝነበሩ ልክ እቲ ናይ ኣባላት በዕለን ተዛሪበና ኣለዋ እቶም መምሃራናኡ ዝነበሩ እቶም ኣቦታታኡ ዝነበሩ ከዓ ሕጂ መታን ናይ ሓይልታት ስምዒት ከይኣቱ ተባሂሉ እዩ እምበር ኣነሲ ሽዑስ ኣቦይ ኮንኩንሲ ምናልባት እቶም ገሊኦም ስ ምዕባይ ሓወይ ወይ ገሌ ክኸውን ዝኽእል ኣብ ቦታት ኣይበፅሓ ግን ኣነቦ ተባሂለ ናይ ሓንቲ ማሕታ ትበሃል ጋንታ ኣብ ጀልሃንቲ ዝነበረት ናታ ኣቦኣ ነይረ ማለት እዩ ኣነ ኣቦ ኮይነ ዝሰርሕ ማለት እዩ። ስለምንታይ ኣቦ ዝኸውን ዘለኹ መራሕ ጋንታ ተኾንኩስ ሕማም ከይመፅእ ናይ በረኻ ናይ ምኻድ መራሕ መስርዕ ተኾንካስ ከምኡ ከይመፅእ ከምኡ ነይሩ እቲ ዝነበረ ስራሕ ብምሉኡ በዚ ገዲፉ በዚ ብድልየቱ ብተወፋይነት ዝሰርሐ ነበረ። ፍቲ መጀመርያ ኩሉ ሰብ ዝገብሮ እዩ ሓቂ ዘረባ ኣይኮነን መጀመርያ ተዓሊምካ ክትመፅእሲ ወላ ተወጊእካ ከምዝኸለካ ከማ ናነፍታ መስርዒ ክኸይድ እዩ ዝብል ሰብ እዚ ኩሉ ተጋዳላይ ዝገብሮ ነበረ እዩ። ከምኡ ኢለን ዝነበረ ዝተፈላለየ ስምዒት ሓድረንካ ኣፅቡቕ እዩ። እቲ ሰብ ግን እቲ መምህራኡ ዝነበረ ግን ኣብዚ ክዛረቡ ክእሉ ኮኑ በዓል ደስ በለ መሓርሲ ክሳዕ ብሓደ ተምሃራይ ኢካ ትዛር ቤት ትምህርቲ ሙሉእ ፅቡቕ ፅሑፍ የለን ተባሂሎም ክሳብ ኣብ ገዛውቶም ልክዕ ከምታሶም ዝፅሑፍዎ መታን ክፅሑፉ ማዓት ምልምማዳት እዮም ዝገብርሎም ነይሩ። በዚ ከዓ ብድሌት ኢኻ ትሰርሕ እቶም ቆልዑሲ ምስቲ ድሌቶም ምስቲ ተበግሶኦም ምስቲ ተወፋይነቶም ሲ ልክዕ እቲ ዝድለ ፍልጠትን ብቕዓትን ንክሕዙ ተባሂሉ በብዓቕሙ ሰብ ሕልኽልኽ ዝብል ነገር የለን። ከምዚ ብዚ ንሪኦ ዘለና ሎሚ ናይ ምምሃር ምስትምሃር ብዙሕ ነገር ንርኢ ኣብኡ ግን ከምኡ ዝበሃል ኣይነበረን እምበረ እቲ ሰብኡ ምናልባት ከምዚ ዓንቶይ ዝበሃል ነበረ ምናልባት ብፐርሰንት እተዝቕፀሩ ባደ ሓሙሽተ ዋላ ባደ ሸሞንተ ምኾኑ እምበር እቲ ዝበዝሕ ሃይስኩል ወዲአ ሻምናይ በፅሐ ሓምሻይ በፅሐ ብፍላይ ቶም ናይ ቋንቋ ትግሪ ከዓ ራብዓይ ክፍሊ ዝበፅሐ ንካልኣይ ክፍሊ ከምዝምህር እናተግበረ ይስራሕ ነይሩ። ግን ኩሉ ሚእቲ ብሚእቲ ድልት ነይርዎ ክሳብ እዚ ዓንቶይ ተላዒሉ ዝነበረ ናይ ዕለት 21 ዝበሃሉ እቶም ኣቦታት ዝበሃሉ ከዓ ዕለት 21 ኩሉ ሻዕ ለይቲ ሙሉእ ለይቲ ኣኼባ ሓድር ብዛዕባ ሓደ ተምሃራይ ትዛርብ ምናልባት ብቀዳማይ ኣብቲ ናይ ቤት ትምህርቲ ሰውራ ምዝካር ዝነበርኩም ነርኩም ትኾኑ ሓንቲ ሕክያ ዝመፀታዉ ብዛዕባ ሓደ ቆልዓ ኣባዶ 4 ዝነበረ ኣዲኡ ፍርቂ ሰሚስተር ምስ ተገበረ ዕርፍቲ ክኸዱ ንንዳ ህዝቢ ተባሂሎም ብሕክምና ግን ኣቦም ኦሬዲ ተሰዊኡ እዩ ኣብ ሰሜናዊ ምራቅ ሳሓል ኣዲኦም ከዓ ፅባሕ ክትመውት እያ ኢሎም ሕክምና ሰዲዶምሎም እዮም ንቤት ትምህርቲ ሰውራ በዓል ቀላ ባሂለ እዮም ነሮም ሽዑ ምሳና ክሳይ ዝገብሩ ካላስ ኣፍታ ኣኼባት እኣ እዚ ቆልዓ ተላዒሉ ፅባሕ ንግሆ መርመራ ኩሉ ጌርና ወዲእና ኢና ክንሰዶም ኢና ንገዝኦም ግን ነዚ ትኸይድኒ ኢኻ እንተበልናዮ ስለምንታይ ዘይከይድ መሳተዩ እናኸዱ ክብል እዩ እንተሰደድናያ ኸ ኣብኡ ጠፊዑ ፀኒሕዎ ኣዲኡ ኸ ይትፀንሐን እያ እንታይ ንግበር ብዛዕባ ከምዚ መዓት ዕላል ተላዒሉ ናብኡ ወይ መዓት ክትዕ ተላዒሉ ሕጃ ሓንቲ ምሳይ ዝነበረት ሽዑ በለፀት ምሳያ ነራ እዛ ክዝክራ ፀናሓ ክና ቀዲማ ተሰዊያ እታ ነፋሪት ምሳረመታ ብድሕሪኣ ኣብርህት ገብረኣብ ምሳይ ነራ ስቂኢልኩም ናይ ናታ ጥራይ ግበሩ እምበር ሓፍቲ እንዲያ ነዝገለ ኢልዎም ሽዑፍቲ ኣኼባ ከለና ማለት እዩ ለይቲ እንታይ ዳ ዝኽሉና ተዛረብና ስቂኢልካ ተሰ

0: ምዕቁር በዓል ኣለኹ ወይ ገለ ዘይትብል ኢሉ ንቕላብ ዋ በይነይ ገዛ ወይነይ ዓራት ኣለኒ እዚ ንኩልኹም ኣብዚኣ መፅያ ላታ ጉዳይ ንኩላና ከዓ ብሓባር ከመይ ንፍትሓ እያ ንዛርብ ካላስ እምበኣር ገለ ተባሂሉ ንፅባሓይቱ ኣነ ባዳ ሓሙሽተ እየ ነይረ ለይቲ ለይቲ ክንስንክት ሓዲርና በረኻ ኢና ንውፍር ነፈርቲ ከይመፃና ቀትሪ ጎልጎል ስለ ዝኾነ ቦታና ንፅባሓይቶ ሕክምና ተኸድና ንሳ ቲቪ ናይ ዓፅሚ ሒዝዋ ከይፈለጥዎ በዓል ዶክተር ንረኣየ ነዊሕ እዋን ስለ ዝገበሩ እያ ኣብ ስተኪኒ ተቐይራ እምበር ሽዑት የሕማማ ተፈሊጡ መድሃኒት ጀሚሮምላ ልክዕ ከምዛ ጨረምርም ዝብላ ዘለኹ ጨረምርም ትብል ፀኒሓትኒ ብፅሒ ኢለ ክምለስ ዝሓሰብኩ ናይ ምሸት ተመሊስና ንበዓል ቀልኣብ ደቃ ስዶዱላ ሕማም ሞት የብላ ገለ የብላ ጥራይ ከምዚያ ፀኒሓ ኢልና ክሳዕ ከምዚ ኢንሩ ተኣላለያ ክብል ደልየ ድምፆ ዘለኹ ከምዚ ስቕ ኢልካ ናይ ሎሚ ቆልዑ ኣለኹም ሓሊፍኩም ተሪፍኩም ደቅሱ ዓከር ብልዑ ይትብልዑ ኢልካ ጥራይ ይኩን ሓደ ቆልዓ እንድሕር ቁሩብ ገፁ ቀይሩ ሓደ ቆልዓ እንድሕር ቁሩብ ሕብሩ ቀይሩ ብዛዕባኡ ሙሉእ ለይቲ ክትዛረብ ኢኻ ተሓድር ነርካ ማለት ካልእ ምናልባት እዛ ዓንቶ ይእሙና ዘኪራታ ዝነበረት እዚ ኩሉ እንዳሃደምና እዚ ኩሉ እንዳሰንከትና እዚ ኩሉ ኣንደርግራውንድ እንዳሰራሓና ገለመለ ናይ ገድሊ ነገር ሓደ መዓልቲ መፅኡ ከዓ በዓል በለፀ ዝተሰውኣሉ 11 ቆልዑ ሸዓ ኣብኣ ከለዉ ተሃሪሞም ሂወቶም ሓሊፉ ኣብኣ ቀቢርና ዝተረፉ ከዓ በዓል ዓብዲ ዓቢ ክሳዕ ንፖር ሱዳን ሒቆም ተሃሪሞም ከይዶም እሳቶም ካብኡ ምስከዱ ከምኡ ዝጠፍኡ እውን ኣለዉ ካብቶም ፊተውራሪ ዝበሃሉ እቲ ኩርዓት ዝበሃል ግን ከምዚ ኩሉ ሰብ ዝዛረበ ዘሎ እዩ ኣብ ዝኾነ ቦታታ ዝምድና ትበሃል ዓባይ ድስቲ ትበሃል ፅብቕቲ ዘረባላ ረጊፅካ ዝሓልፍ ሰብ ንሕና ደቂ 8 ደቂ 10 ደቂ ገለመለ ከለዉ ዝገደፍናዮም ስለ ዝኾነ ይንፈልጦም ኒና ሕጂ ኣብዛ መገዲ ረኪቦም ከ ግን እዚ እኳ ምሳና ንበረ ኢሎም ኣይከዱን እዮም ሕዚ ኣቢሎም ኣይፈለጥካን ንበር ከምዚ ከምዚ ኢልና ከምዚ ንሕና ንበር ከምዚ ኢልና ኢና ከምዚ ስለዚ እታ ዝምድና ክሳዕ ሕጂ ኣዝያ ተራራላ ኣዝያ ብልስትላ ንሕና ከዓ እዚ ኩሉ መከራታት ወላ ተሓለፈ ገድሊ ከዓ ገደል ምዃኑ ፍሉጥ እዩ ማለት መጀመርያ ዩቲ ዘረባ ክስታይ ንብል እምበሪ ኣብኡ ከዓኒ ኣየ ደሎ ዝብላዕ ኣየ ደሎ ዝስተ የ ደሎ ዝርገፅ ተባሂልና ከዓ ይኮናን ከይና ሓመት ክንሰትን ዲና ኸኢና እቲ መከራ ሕጂ ከምኡ ምሕላፍና ግን እዚኦም ምፍራይና ከዓ መሊስና ክሳድና ንነፍሕ ንብለኩም
1: መጀመርያ ማና ነመስግነኪ መደብ ሳይዳ ብጣዕሚ እየ ዝፈትዋ ስለ ዝፈትዋ ከዓ ኣብ ምሳታፈይ ብጋጣሚ ናይ 50 ዓመት ቤት ምርሰውራ ብዙሕ የመስግን ማለት እዩ ሕጂ ኣብቲ ኩሉ ተዛሪቡ ስለ ዝኾነ ብዛዕባ እቲ ባህልን እየ ክዛረብ ለልየ ባህሊ ቤት ምርሰውራ ኣብ ጀልሃንቲ ኢና ቆይምና ጠርናፊና ከዓ ጣዕመ ዝተሰወአ ነይሩ ማለት እዩ ሕጂ ንስኡ ግጥምን ዜማ ኩሉ ባዕሉ እዩ ዘውፃኣልና ንሕና ጥራሕ በቲ ድምፅና ተጠቒምና ንደርፍ ማለት እዩ ሕጂ ብዚኣ ዘለና ኣነ ንጓል ገባር ንርኢ ኣለኹ ጓል ሓጂ ከ ኣባ ነራ መስለኒ ሻሽ ተኽለ እወ ሻሽ ተኽለ ኣላ ኣሃ ፋጥና ዓረጅ ነራ እወ ሶሪ ንሃፅያ ኣላ መቸስ ብዙሓት ንህሉ ግን ዘይረእኽዎን ፀንሓ ክእለ የን ስለዚ ብከምዚ ተጠርኒፍና ኣብ ግንባራት ከየድና ምስ ቀያሕቲ ዕምባባ ኮይና ብቐዳማይ ከማን ወዲ ሻውል ኣብቲ ናይ ክስታይ ኣኼባ ይዝክሮ ነይሩ ኣብ ግንባራት ከዓ ምስኦም ንኸይድ በቲ ንኣልዮም ማለት እዩ በቲ ከዓ መሊስና እቲ ዲቪዛ ናይ ባህሊ ቀይርና ከዓ ምስኦም ከዓ ምሸት ከዓ ባህሊ ነርኢ ማለት እዩ ስለዚ
2: እንታይ እንታይ ትነጥፋ ነርክንስከ
1: እወ ሕጂ ትነጥፎ ነበርና እወ ከም ኣለይቲ እንዲና ከም ኣለይቶም ኢና ማለት እዩ ኣለይቲ ኢና ብተወሳኺ ሕጂ ከምዚ ዝብለክ ዝፀንሐት ጓል ሻምበል ከማን በቲ ሓደ ኣካዳሚያዊ ትምህርትና ነማዕብል በቲ ሓደ እዚ ናይ ባህሊ ነይሩ ማለት እዩ እዚ ከዓ ተወሳኺ ማለት እዩ ኣብቲ ርእሲ ናይ ኣለይትስ ተወሳኺ ማለት እዩ ኣብ ምእላይ ናይቶም ቆልዑ ኣለና ብተወሳኺ ከዓ ባህሊ ናይ ኣባላት ክቆም ተባሂሉ ቆይምና ከዓ ምስኦም ከዓ ምስ ቀያሕቲ ዕምባባ ማለት እዩ ንግንባራት ከየድና ከዓኒ ንርኢ ነርና ማለት እዩ በዓል ናቕፋ ከይድና በዓል እዚ ባርካታት ከይድና ኣብ ኩሉ ከይድና ከዓ ምስቶም ቀያሕቲ ዕምባባ ከዓ ንዕኦም ናይ ምእላይ ናይ ምስንካት ናይ መግቦም ምግባር ነካይድ ማለት እዩ እንደገና ከዓ ምስኦም ከዓ ዩኒፎርምና ቀይርና ከዓ ምሸት ከዓ ኣብቲ ባህላዊ መደብ ከዓ ንሳተፍ ንደርፍ ማለት እዩ ደርፍታት ጣዕሞ ዘውፅእ ኣለና ሕጂ ኣብ ርእሲኡ ሕጂ ከምዚ ጓሻ ንበል ክትብሎ ዝፀንሐት ኣነ ኣብ ኣላይት ነረ ባህሊ ከዓ ኮይነ ነረ ድሕሪኡ ከዓ ሕክምና ኣጋር ሓኪም ኣወጣሻ ንዓይ ምሕያኽኒ መጀመርያ ኣብ ቤት ምርሰ ውራ ኮይነ ማለት እዩ ድሕሪኡ ደንቲስታ ክምሃር ከዓ ዶክተር ላይነሽ ከዓ ኣብ ዓራርብ ከዓ ተማሂረ

0: ከም ዝበለቶ ከዓ ሕጂ ኣብዚ ምስኣተና ከዓ ደንቲስት ኮይነ ኣብ ዓራርብ ይሰርሕ ኣብ ኦሮታ ይሰርሕ ማለት እዩ። ሕጂ እንታይ ንምባል እየ ቤት ትምህርቲ ሰውራሲ መጀመርያ ከምዚ ዝተባሃለ ኩሉ ኣባል ኣይቅበሎን እዩ፣ ምክንያቱ ክጋደል ይወፅ እዩ። ግን ዳሕራይ ከዓ ምዕባለታት ረኪብና ኣሉ ኢና። ኣነ ንኣብነት ሸብዓይ ክፍል የወፅእ ክወፅእ ከለኩ ካብ ደቂ ምሓረ ሸብዓይ ክፍል ተማሃሪት የወፅእ። ግን ብኡ መጠን ራብዓይ ክፍሊ ተመሊሰ ክሳብ ሻምናይ ክፍሊ ኣብ ናፅነት በፂሐ ማለት እዩ። ካብኡ ከዓ መሊሰ ኣካዳሚያ ይቀፂለ ከዓ ኣተባቢዕና ንምባል ቤት ትምህርቲ ሰውራ ሰረት ኮይኑናስ ኣተባቢዕናስ ኣብ ዝለዓለ ነቲ ደረጃና ክነብፅሖ ከዓ ፅዒርና ማለት እዩ። በዚ ደረጃ እዚ ከዓኒ ሕጂ ኣብ ዴንቲስቲ ኣብ ኦሮታ ይሰርሕ ኣለኹ ማለት እዩ።
1: ኣብ መሰራርታ ናይታ ቤት ትምህርቲ እንደ ካልእ ኮ ኩሉ ተገሊፁ እንድዩ ናይታ ባህሊ ሕጂ ባህሊ ክንምስረት ከለና መዘናግዒ ኢልና ኢና ተኣኻኺብና ማለት እዩ። ብዙሓት ኢና ነርና ዋላ ድራማ ዋላ ከምዚ መስሓቅ ነገር ገለ እንዳገበርና ኢና ኣቲና እያ። ድሕሪኡ ግን ጣዓመ ብብዙሕ ዜማታት የውፅእ ስለ ዝነበረ ንዓና ዜማ ኣውፅኡ ከም ሓንቲ ጉጅለ ከም ንኸውን ገይሩና ኣብ 80 መጀመርያ ገፁ እዩ ጀልሃንቲ ማለት እዩ። ሕጂ ኣነሲ ኣብዚ ደረጃ ንክበፅሕ ከማንሲ መሰረት ናይ ሂወተይሲ እሳ እያ እየ ዝብል ኣነ ሕጂ ብባህሊ ጥራሕ ዘይኮነ ወይ ብደርፊ ጥራሕ ዘይኮነ ከዓ ከምዚ ጓል እምባየ ዝበለቶ ሓሙሻይ ክፍሊ ወፅአ ኣብ ቤት ትምህርቲ ሰውራስ ጋዕ ሸብዓይ ወፅአ ተማሂረ እየ ወፅ ኣነ ሕጂ እቲ መሰረት ሲ ኣትሒዙና እዩ ቤት ትምህርቲ ሰውራ ኣካል ናይ ገድሊ ምዃኑ ከዓኒ ኣብኡ ምስኣተና ኢና ፈሊጥናዮ። መጀመርያ ንሕና ቤት ትምህርቲ ሰውራስ እንታይ እዩ እዚ ክንዕቆብ ዲና መፂና ገለ ኢና ንብል ነርና። ዳሓር ግን ኣካል ናይ ገድሊ እዩ ዝለዓለ ዝኸፍአ ኸማን ምዃኑ ኣብኡ ምስኣተና ኢና ተረዲእና። ሕጂ እቲ ባህላዊ ንጥፈታት ኣነ ብዚ ክጥቀስ ዝደልዮ ጣዕሚ ብዝለዓለ ደረጃ ናይ ቤት ትምህርቲ ሰውራ ባህሊ ብዝለዓለ ደረጃ ፃዕሪ የካይድ ከም ዝነበረ ክሰግሮ ኣይደልን ስዎ ጣዕሚ ገብረ ስላሴ። ሕጂ እዚ ቤት ትምህርቲ ሰውራ እንድሕሪኢልካ ሲ ሃገር ኢኻ ትብል ዘለካ ቤት ትምህርቲ ሰውራ ጥራሕ ኣይኮነትን ሃገር እያ ኩሉ ኣሎ በኣ ኩሉ ዋላ ባህሊ ኣሎ ዋላ ሕክምና ኣሎ ዋላ ኢደ ጥበብ ኣሎ ኩሉ ኣሎ። ሕጂ እዚ ኣቕልል ኣቢልካ ዝረአ ይኮነ ናይ ቤት ትምህርቲ ሰውራ ኣነ ዝሓለፈ ኩሉ እዚ ክትንትኖም ደለኹ ብዙሕ ነገር ኣሎ ዝዝከር ብዙሕ ነገር ኣሎ ዝሓለፍናዮ ኣብ ቤት ትምህርቲ ሰውራ ኣነ ልዕሊ ኩሉ ዝሓስቦ ግን እቲ ብለይቲ ክንስንክት ከለና ጥራሕና ሲ መምሃራን ከይተኣትውዎን ተባሂሎም ኣለይቲ ጥራሕን ስንክታ ስለ ዘለዎ ኣይትእተውዎን ተባሂሉ ጋህ ኢልና እዛ ኩላ ነብስና ጥራሕና እንዳስንከትና እንዳደረፍና ኢና ንሓድር ነርና። ብደርፊ ከዓ ንዘናጋዕ ብምስንካት ንዘናጋዕ ብስሓቅ ንዘናጋዕ ካብኡ ተበጊሶም እዮም ከማ ንክንደርፍ ኣብቲ ባህሊ ኣቲና ንክንደርፍ በዓል ጣዕሚ ዘተባብዑና በዓል ጓል ገባር ኮ ደርፋ እየን ክደርፋ እንደን ዝሓድራ ምሳና ክንዘናጋዕ ንዲና ንሓድር ኢሉ ርእቶ ሂቡ እዩ እቲ ኣባል ኣብኡ እቲና። ሕጂ ኣነ ንቤት ትምህርቲ ሰውራስ ዝለዓለ ተዘክሮን ዝለዓለ ክስታይኒ እዩ ዘለኒ መሰረተ ኢለ እየ ከማ ዝሓስባ ንቤት ትምህርቲ ሰውራ ኣነ
2: ካብ ሽዑ እትዝክርዮ ደርፊ እስካ ሓንቲ ብልጫ ብል ንእሽተይ ንእሽተይ
1: ሕጂ እታ ናይ ማይ ነርቀኒት ዝደርፋ ዝነበርኩ ናይ መጀመርያ ደርፊ እሳ ክዝክራ ህዝባዊ ኩናት ክካየድ ከሎ ማዓንጣ ካሸጥ ቀጠው ኣብሎ ኩኑን ይብሰውራ ምባል ወዝለቕለቕ ሓውኹን እሳት ጉመራ ምችቕ ይግረፍካ ቁሪ ዝባንካ ይዕረቕ ጥሜት ይቕፃዕካ ቆርበትካ ይርቀቕ መርገፂ ኻብርህ ኣብ መሪር ቃልሲ ብደምካ ኮስኩስ ህዝባዊ ፈልሲ
3: ሃራይ ከምዚ ኢልና ተኣኪብና ክንዘራረብ ምብቃዕና ብጣዕሚ የመስግን። ኣብ ጉጅለ ባህሊ ናይ ጣዕመ ገብረ ስላሴ እጅ ንሕና ድሕሪ ኣለይቲ ምዃና ከም ጉጅለ ተጠርኒፍና ንኸይድ ነርና። ጥራሕ ጉጅለ ጥራሕ ዘይኮንኩ ኣነ ሙዚቃ እውን ተማሂረ ምስኡ ዝኸይድ ብድሕሪ እውን
2: እንታይ ሙዚቃስ እንታይ ተማሂርኪ?
3: ሙዚቃ ኦርጋን ስኩሉ ኖታ ዘለዎ

0: ዓለ ዓሲና እውን ምሂሩና ነይሩ። ኣነ እንተዘይተጋጌ ርስታ ልኡላ ፀጋይ ይዝክርካን እንተለ ካ ባዕለን እቲ ግዜ ስለ ዝነውሐ ኣብዚ ክንምሃር ከለና ምሳና እዞም ናይ ስንኩላን ባህሊ እውን ምሳና ተማሂሮም ነይሮም። ብድሕሪ እዩ ከማን ኣብ ካልኣይ ግዜ ወያነ ዝነበሩሉ ወያነ ክምሃሩ መፂኦም ምሳና ዝመሃሩ ነይሮም። ካብቶም ገለ ናይ ወያነ ዝነበሩ ኣባላት ገብረ እግዚኣብሄር፣ ለቲና ወዘተ ዝበሃሉ እፈልጥ። ለቲሽ ማለት እዩ ለታይ ዝበሃላ ነይረን እዚኢታት። እዚ ግን ምናልባት ሓደ ከይተጠቕሰ ዝሓለፈ ኮይኑ ኣብ ሙዚቃ ናይ ቤት ትምሰውራ ሲምፎኒ ኣይተዘከረን። ቀያሕቲ ዕምባባ እውን መሪር ጥራሕ ይትበላ መሪር ጥራሕ ኣይትበላ ጥዑም እውን ነይርዎ ይበላ ዝበላ እቲ የም ሙዚቀኛታት እውን
1: እሱ ፅንሐ ሞ ሰውራ ብሓፈሽኡ እቲ ኩናት እቲ ገለ ከከቢዱ ጥራሕ ኣልዒልካ ዝሕለፍ ኣይኮነን። ምስትምረትሲ መቐረት ነይርዎ እወ ናይ ብሓቂ ምውቁር ነይሩ። ሕጂ ተመሊስካ ክትረኽቦ ዘይትኽእል ኣሎ ብዙሕ ነገራት። ብዙሓት ጋዜጠኛታት ተፈላለየ ኣርእስትዮም ዝሕዞ ኣነ ኳ ኣፅቢበየ ሒዘ ብምሉእ ንጥፈታት ቤት ትምህርቲ ሰውራ ኣብዛ ሰዓት እዚኣ ክንውድኦ ይንኽእል ኢና። ብዛዕባ ቤት ትምህርቲ ሰውራ ብጉጅለ ባህሊ ቀያሕቲ ዕምባባ ገለ መለ ኣይተረስዐን ኣለዉ።
0: ፅቡቅ
1: ዘቕርቦ ዘመትውን ኣሎ ብዓብኡ
0: ነቲ ናይ ሙዚቃ ንምባል እንደ ምፅአ ነይረ። ሕጂ ኣብቲ ጉጅለ ባህሊ ገለ ጠቂሰአናን ኣለዋ ገለ ከዓ ከም በዓል ሻሕሻሕ ኣለም ሻሕሻሕ ነይረያ ወዘተ ንሓን እዚኣተን ነይረ። ኣብቲ መጀመርያ የዓል ዓሲና ብቲ ሙዚቃ ምሂሩና ብዳሕራይ ግን ብተስፋ ምክኤል ኢና ተማሂርና። ኣብዚ ክንምሃር ተማሂርና እቲ ትምህርቲ እኳ ይቀፀለን እቲ ባህሊ ግን ንቕፅሎ ነርና። ኣብቲ ባህሊ ንግንባራት መፂና ኣብ ጀልሃን ብፍላይ እቲ ዝያዳ ውዕውዕ ዝነበረ ንሜዳ መፂና ኣብ በዓል ናቐፋ ኣብቲ ግንባራት ነርኢ ነርና ከም ተወሳኺ ናይ ኣለይቲ ማለት
1: እዩ ዞራ ነርክን ምእላይናውን ይኣልዮ ብድሕሪ ክመን ይኣልየልክን
0: ንሕና ኣለዋ ንዶ ተንተረፍ እቲ ምሳና ዝመፁ እቶም ቀሕቲ ዕምባባ ንሕና ግደ ንወስድ እተን ዝተረፉ ከዓ እተን ዘለዋ ኣብዝተረፋ ከዓ ግደ ንወስዳ ማለት እዩ። እንደገና እውን ሱዳን እውን በፂሕና ነርና ኢና ምስኣቶም ምስ ቀሕቲ ዕምባባ ማለት እዩ። ሕጂ ከምዚ ኢሉ እዩ እቲ ጉዳይ ዝጓዓዝ ነይሩ። ሙዚቃ ሙዚቃ ንዓና ዜማ ዝህብ ንዓና ግጥሚ ዝህብ ጣዕመ ገብረ ስላሴ ጥራሕ ንዓና ይኮነን ጣዕመ ገብረ ስላሴ ብዘይካ ቀያሕቲ ዕምበባ ህማን ጉጅለ ነራቶም ናይ ተምሃሮ ብፍሉይ ከዓ ዘማዕብላ ዝነበረ። ብድሕሪ እዚ ዓራርብ ምስ መፃና ግን ዓራርብ ብዙሓይ ስራሕ ኩን ስነ መምህርና ወሲደ ናብ ድሕሪ መስመር የኸይደ ጋለ ካብታ ደርፈይ ዝነበረት ግን ትረፊ ክትብላኒ ይኽን ኩሉ ብረት ይቕናዕ ትብል ዋይ ዝክራኒ
1: ደርፊ ይኽምበር
0: ብዙሕ
1: ኣስምዐና
0: ብዙሕ እኳ ይዝክራኒ ኩሉ ብረት ይቕናዕ ዓንፃር ቀዳማይ ፀላኢ ክቕም ከዓኑ ብቕልፅም ሓፋሽ ገዛይ ቀሱም ተሰባይ ኣየነቕናዓዮ ሻምብቆ በረትና ጉልበትና ንብረትና ኣንፃር ፀላትና ከነብሎ ንዕጠ ናይ ሓባር ቅልፅምና ታሪክ ንክንሰር ዝፈሰሰ ደምና ወይልኻ ከዳዕ ወይልኻ ከዳዕ ኣብቲ መሪር ቃሲ ታሪክ ንምዝምባዕ ዝፈልካ ዘርባ ኣብቲ እዋን ኣብቲ እዋን እዚ ድሓን ዝኾነት ደርፊ እያ ነራ ውዕውዕት እያ ደርፊ ነራ። ብድሕሪ እዩ ግን ከምዚ ዝበልኮ ኮርስና እጂ ኣለ ብዙሕ ደርፊ ሂቡና
1: እንታብ ኮንክ ዘይቀፀል ክያ ጓሊ እንታይ ክትረኽቢ
0: ተረሲዑ እቲ ግዜ ዮ ነዊሑ ኖ እቲ ግዜ ድሓር ካብቲ ባህሊ ከዓ ተፈልየ ናብ ድሕሪ መስመር ኣብ ምጥፋእ መሃይምነት እየ መጀመርያ ካብቶም መጀመርያ
1: ዘመቲ
0: ኖኖ መጀመርያ ኣርባዓ ሰባት ንፈተና ዲና ንገለ ዝኸድና ኢና ፍሉያ። ሕጂ ብድሕረ ናይ ምጥፋእ መሃይምነት ናይ ምጥፋእ መሃይምነት ዘመተ ዝመፀ

ድሕሪኡ ሓይለይ ኣብ መምህርና እዩ ድሕሪ ናፅነት ከዓ ኣብ 91 ከዓ ሚኒስትሪ ቤት ምሰውራ ገዲፈ ከዓ ኣብ ክፍሊ ኢሚግሬሽንን ዜግነትን ይሰርሕ ይቀኒ።

0: ሽመይ ጠቒሳትኒ ነይራ ኣለም ክፍለ በታ ሳጓይ ስለ ዝፀዋዕትን ግን ኣለም ሻሓሻሕ ይበሃል ማለት እዩ። ኣነ ካብተን መስረቲ ናይ ቤት ብር ሰውራ ኣባላት ባህሊ እየ ነይረ። ልክዕኡ ናይ ትግረን ናይ ሳሆን ደርፊ ተዋሂቡኒ እደርፍ ነይረ።
1: ማይክሮፎን
0: እዚ መጀመርያ ክንጅምር ከለና ግን ኣጀማምራና ኣብ ባዶ ሓደ ኢና ነርና ከም ኣለይቲ ኮይና ተኣኪብና ክንዘናጋዕ ደስ ስለ ዝብለና ዝነበረ ጀሪካናት ሒዝና በዓል ኣቡች ዘለዎ መንቆርቆር ገይራ ማይክሮፎን እንዳበለት ትደርፈልና ነይራ። ንሕና ከዓ ነጣቅዕ፣ ንሕና ከዓ ከበሮ ንሃርም። ስውእቲ ብፀይትና ገባርዮስ ከዓ ከበሮ ክምህረክን እየ ኣወቃቅዓ ኢላ ኣርባዕተ ከበሮ ነይረናና ክላም ተሓሪዳ ሲ በቲ ከበሮ በቲ ቆርበት ገይረን እንታሽም ሰሪዐና ኣለና ከበሮ። ሕጂ ቅድመታ ባህሊ ምቋማ እየ ትዛርብ ዘለኹ። ሕጂ ምሸት ምሸት በቲ ሓዊ እዩ ተኣጊዱ፣ በቲ ቅጫይዲ ስንከት፣ በቲ ፊስቶ ማይ ንላፋይ፣ በቲ ንሻሂ ፊስቶታት ይፈልሕ። በቲ ከዓ ንሕና ኮይና ከዓ ንዝምር፣ ንፃወት፣ ንዘናጋዕ ነርና። ሕጂ ከምቲ ዝበልክዎ ኣቡቺ ብጣዕሚ ኣ ደርፊ ክትፈቱ ማዕት እያ ነራ። ሕጂ ጀሪካን ሒዝና እንዳደረፍና እንዳወቃዕና ከለና ጓል ክብሮም ሃብ ጀሪካን ክወቂዐ ኣነ ክትብላ እምቢ ክትብላ ተሃበታ ስና ተሰይራ ኣጋጣሚ ሸዓ። ሕጂ ማዕረ ክንደይ ፍቕሪ ከም ዝነበረና ኣብቲ ባህሊ ንክጠቅስ ኢለ እየ። ሕጂ ሰኣለይቲ ሲ ጥራይ ኣብ ምእላይ ናይ ቆልዑ ጥራይ ደይተወሰና ኣብ ባህሊ እውን ነጢፍና ኢና። ደይተዘከረት ከዓ ጉጅለ ስፖርት ነይሩ ዓባይ በዓል ጓል ሳህላይ ዘለዎ ሓለፍትና በዓል ለምለም ጓል ስዩም ዓባይ ጉጅለ ናይ ስፖርት ነረና። ብፍላይ ኣብ ጀልሃንቲ ሕሉፍ ሓሊፉና በብጋንታታት ስለዝኮና ታኒካታት ናይ ሳኣብ
1: ጀልሃንቲስ ነቲ ኩሉ ሙቆት ተፃዊነስ
0: ኩዕሶ እግሪ ከዓ ንፃወትኒ ስፖርት ነይራትና። ኣነ ከም ተርሲን ኮይነ ሰርሕ ነረና ሓንሳብ ከዓ ከም ፖርቴሬ ኮይነ ከዓ ሰርሕ እፃወት ነይረ። ኣብ ባህሊ ከዓ ከም ናይ ትግረን ናይ ሳሆን ደራፊት ኮይነ ከዓ ይዋሳእ
1: ነረኣስዕና መሊ
0: ኣይ ሕጃ ይዝክረን እየ ምስ ፋቅናዓረጅ ኮይና ኢና ንደርፈን ነርና ክልተ
1: ንእሽተ ይድሓን
0: ግርትዕ ግትላ ሸዓብ ግራ ለበሰው ታሪኮም ሕማማት ረሲዕዮ ብጣዕሚ ኣብ ካልእ ዳሓር ከም መምህር እንደገና 1980 ከዓ ዓማ ምስተደምሰሱ ከዓ ምጥፋእ ካብ ሃገርና ምስኮነ ከዓ ከም መምህር ናይ ትግረ ተመዲቡ ከዓ ኣብ ማርያ ፀላም ነጥፍ ነይረ። እዚ ምስታ ጉጅለ ባህሊ ናይ ማርያ ፀላም ናይ ቤት ትምህርትና ከዓ ናይ ቦርዲን ከም ሓላፊተ ኮይነ ምስ ሓመስ ስዒድ ከዓ እሰርሕን ነጥፍን እስቲል ክሳብ ሕጂ ከዓ ከም መምህር ኣለኹ። እቲ ቋንቋ ግን ናይ ብሓቂ ደስ ዝብለኒ ቋንቋ ትግረ ብኡኡ ስለ ዝዓበኩ ግዲ ኮይነ ከዓ ኣብ ዝኮነ ንጥፈታት ናይ ትግረ ኣይፍለን እየ ይሰርሕ ኣለኹ ከዓ ክሳብ ሕጂ። እታ ተረስዐት ግን እታ ናይ ስፖርት ናይ ቤት ትምህርቲ ናይ ኣለይቲ ብጣዕሚ ሓያል ጋንታ እያ ነራ። በብጋንታ ኢና ወጭ ክንብል ንውዕል ነርና። ስለዚ ምስቲ ዝነበረ ፀሓይ ምስቲ ዝነበረ ኣብ ሓዊ ውዒልካ ኣብ ሃልሃልታ ውዒልካ እንደገና መሊስካ ናብ ስፖርት ክትኣቱ እንደገና ኣብ ንጥፈታት ናይ ምግብና ውዒልካ ሓዲርካ ምሸት ከዓኒ ኣብ ናይ ባህሊ ከዓኒ ጣዕሚ ፅዋዕና
1: ከዓዘይሰዓር ነገር የለን ማለት እዩ እኳ
0: ናይ ብሓቂ እዚ ኣብ ሕጂ እታ ናይ ስፖርት ስለዝተረስዐ
1: በሊ ቋንቋ ትግሬ ናይ ብሓቂ መሊኸዮ ትብል ኣለኹምሽ ብዛዕባ እዚ ወርቃዊ እዮቤልዩ ቤት ትምህርቲ ሰውራ ብቋንቋ ትግሬ ነቶም ትግሬ ዝመልኩ ወይ ነቶም ቋንቋ ትግሬ ዝዛረቡ ህዝቢ ትግሬ ዮሃና በልዩ መልእኽቲ ክሕልፍ
0: ሰን ሕረ እግል ኩሉ ሸዓብ ኤርትርያ ወግል ኩልና መደረሲን ወመረብያት ናይ ቤት ብሕሮ ሰውራት ኣሰናይ ድኡሉ ሰነት ናይ 50 ሰነት ኣሰናይ ኣብ ፅሒልና ግሪበል ፈተ እግል ኩለን እለን መሳኒ

0: ጀ ምስልየ ላዓለያ ምስልየ እሳት ለቐምደተንማ ኣሰናይ ክንግሪበ ኣለን ፈቴ ወላታ
1: ሽክረን
0: ኩሉ ተገሊፁ እንድዩ
2: ሓፍዳ
0: በሊኩሉ ተገሊፁ እዩ ግን ሓንቲ ነገር ዘይተበለት ዘይተገለፀት ዘላ ኣብዚ ናይ ስነ ጥበብ ንሕና እውን እዚአን ክደርፋ ከለዋ ንሕና ከዓ እንታይ ኢና ምስቲ ሓውን ገለን ብሓንሳብ
1: ማይክሮፎና
0: ትዕድመና ንኣሽቱ ስለ ዝነበርና ብሓንሳብ ቲ ኣካላትና ክሳይ ገይሩ ትመቕሎ ሰለስተ መቕሎ ከምዚ ክትገብር ሕጂ እንታይ ንገብር ነርና ብኢድና ሞዴል ረጂ ፈቲሕና ንረጂ እንዳሰፈና ንረጂ ከምኡታት ንሰፊ ሕጂ ድሕሪ ብዙሕ ግዜ ማለት ኣለዋና ምሳና ከምኡ ዝሰፍያ ኣነ እውን እታ ዘይተጣቐሰት እያ እንዳ ስፌት ኣትየ ማለት እዩ ብሞያ ናይታ በዓል ንግስቲ በዓል ድንቁ ኩለን ክሳይ ዝገብራ ብኢድ ዝሰፍያ በዚኣ መሰረት እዚኣ ከዓ ናተይ ከዓ እንታይ ማዕቢላ ኣብ እንዳ ስፌት ኣትየ እንዳ ስፌት ኣትየ ከዓ በቃ ከምዚ ሽግለታ ዘብል ዝረኣኽዎ ወይ ዝተላማመድኮ የለን ግን በቲ ጥበብ ናይቲ ብኢድካ እቲ ማዕቢሉ ማለት እዩ ሕጂ ከምዚ እናበልኩ ናብቲ እንዳ ስፌት ኣትየ እንዳ ስፌት ክንኣቶ ከለና ግን ቀሊል ኣይኮነን ዝኩሉ ዕርቃናት ናይ ነው ሰከፍ ባዶ ብመሸማዕ እዩ ዝመፀና ንሓድሽ ንክሰፊ ዕድል የብልካ ሓደ ወዲ ስዒድ በርሀ ሓደ ጥራሕ ይፀኒሑኒ ካልኢቱ ማለት እዩ ሕጂ ሓድሽ ክሰፊ ጥዑም እዩ እዚ ግን ናይ ነው ሰከፍ ቆልዓ ናይ ነው ሰከፍ መስርዕ በብመሸማዕ ናይ ባዶ ሓደ ባዶ ክልተ በብመሸምዑ እንድሕር ዝመፀካ ኮይኑ ካልእ ሓድሽ ክሰፊ ኣይትኽእልን ኢኻ እታ ዝጣዓመት ሓዳሽ እያ በዚኣ ግን ናህና ኢላ ሒዝና ናይ ኩሉ ተማሃራይ ከምዚ እንዳገበርና በዚኣ ተቀደደት በቲኣ እንዳረቃዕና በቲኣ እንዳሰፈና ቀፃሊ ሰሙናዊ ዝተሓፀበ ተሓፂቡ ብመሸማዕ ከዓ ሰሙናዊ ከዓ ይመፀና ብመሰረት ናይዚ ትዕድመ ናይቶም ንኣሽቱ ቀንዲ እቶም ዕብይ ዝበለ ከዓ መዓልቲ ፍልይ ኣቢልና ከዓ ንዓኣቶም ብከምዚ ንገብር ኣጋጣሚታት ከዓ ናብቲ ናይ መካይን ፀገም ከጋጥመና ከሎ ከዓ ኣነ ናብቲ እንዳ ስፌት ከይደ ከምኡታት ዓይነት ክሳይገብር ኣብዚሐ ከዓ ክሰፍሰፍየ መፅእ ናህና ሰፍየ መፅእ ከምዚታት እዩ እቲ ኩነታት እምዚኣ ካብዚኣ ንላዓሊ
3: ብመጀመርታ እንቋዕ ገፅ ንገፅ ኣረኣየና መበል 50 ዓመት ምብፃሕና ከዓኒ ክብርን ምስጋናን ይኹና ንልዕሉ እግዚኣብሄር ብሂወት ንክንገም ክንነብር እንተኮይና ክንህሉ ንድሕር ኮይና ብሓይለ እዩ እግዚኣብሄር እዩ ዋላ ገድሊ ንኹን እምበር እግዚኣብሄር ናይ ንርስዕን ኢና እወ እንታይ ክብል ደልየ መስሊኪ ምረት ኩሉ ክግለፅ ፀኒሑ እዩ ንኣሽቱ ኮይና ብመሪር መድረኽ ኢና ሓሊፍና ምረት ቤት ምርሶውራ ተገሊፅካ ኣይውድኣን እንድዩ ግን ምረት ጥራይካ ኣይኮነን ነይሩ ምቁር ከምቲ ጊላ ዝግበርሀ ድበሎ ምቁር እዩ ነይሩ ንእስነት ስለ ዝነበረና ንዝተዋሃበና ሓበሬታ ብሕጉስ ብድልየት ንፍፅሞ ነርና ንፊተውራርና ንንኣሽቱ ደቅና ንኣለይትና ንመማህራና ብፅቡቅ መድረኽ ንሓልፎ ነርና ማለት እዩ እዚ ኮይኑ ከዓኒ ቤት ምርሰውራ ንኣለይቲ ኣብ መሪር ኩነት ወይ ድማ ኣብ መሪር ቃልሲ ጥራይ ኣይኮነን ሓፂሩና ኣብ ኣካዳሚ ኣብ ዝለዓለ ደረጃ ኣብ ፅሕና ጎኒ ጎኒ እቲ መዓልታዊ ስራሕና ኣብ ስፖርት ብዝለዓለ ደረጃ ንነጥፍ ነራ ባህሊ ከምዚ ክገልፆ ፀንሓ እንደገና እውን ሃፀይ ገሊፃታ ከይትርሳእ ፈሪሐ ነረ ሙዚቃ ተማሂርና ኢና ዓሊ ዓሲና ምሂሩና እዩ ግን ግዜ ኮይኑ ኣይመላእና እዩን ምክንያቱ ኩሉ ግዜ ኣብ ሓደ ቦታ ስለ ዘይትቐውም ናብ ሓደ ምኻድ ስለ ዘሎ ፋሕፋሕ ኢልና ኣባላት ስለዚ ቤት ትምህርሰውራ ብምረጥ ጥራይ ዶይኮነ ብፅቡቕ እውን እቲ ሓቂ ዝመልኦ ኣካይዳ እውን ክንገልፆ ኣለና ፊተውራሪ ከዓኒ ኩሉ ግዜ ኣብ ትሕትና ጥራይ ዶይኮኑ ድእለዩ ነይሮም እሶምን ጊድኦም ይገብሩ ነይሮም እዮም መጋቦ ኮይና ምግብና ክንወፅእ እሳቶም ክፍሊ ግርባ ዝበሃል ነይሩማ ይወርዱ ማለት እዩ

ብጀሪካናት ገይሮም መሶላ ገይሮም ነዊሕ በትሪ ማለት እቲ መሶላ እሳቶም ዝወረዱልና ንሕና ንለውስ ንስንክት ገለገለ ንፉዓት ከዓ ነይረን መፅአን ይሕግዛና ነይረን ካብተን ድሓንኩን ዝበላ ደቂ ኣንስትዮ ፊተውራር ማለት እዩ። ስለዚ ተሓጋገዝና ኢና ሓሊፍናዮ።

0: Dame un grr.
1: Un qué?
0: Un grr.
1: Un qué?
0: Dame un tu, ta, ta, tu, ta, tu, tu.
1: Okay.

0: Eu trouxe uma da mensagem.
1: Ha ha ha.

ሰላም ኣብ ርሑቕ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ምዉቕ ሰላምታይ ክቐርበልኩም ይፈቱ ከመይ ቀኒኹም። ሕጂ ከዓ ጥብሲ ዝልዝል ስጋ ሒዘ መፅ ኣለኹ። እዚ ንምስራሕ ድማ እንሆ ኣስቤዛ ተቐሪቡሎ። ዝልዝል ስጋ ሕፅር ኣቢልና ቆሪፅናዮ ኣለና ማለት እዩ። ሕፅር ኣቢልና ዘልዚልናዮ ኣለና። ኣስቤዛ ድማ ምስኡ ዝኣቱ ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ፣ በርሰሜሎ፣ ጉንዲ ሰዴኖ፣ ጉዕ በርበረ፣ ኮሚደረ ተመቲሩ ተቐሪቡሎ። ከምኡ ድማ ሮዝማሪኖ ተቐሪቡሎ። ዘይቲ ድማ ዘይቲ ኦሊቭ ተቐሪቡሎ። ቀመማት ኣብዝሎ። ስለዚ ሕጂ ንኩሉ ቀመማትና ብሓንሳብ ኢና ከነዳውሶ ማለት እዩ። ካብቲ ምቅልላው ጨሪስና እንዲና ወፂና ዘለና። እዚኣ ከዓ ብከምኡ ደይኮነት ብከምዚ ኣሰራርሓ እያ ትስራሕ። ክልተ ማንካ ጣውላ ሽጉርቲ ክጥቀሚ፣ ሽጉርቲ ቀይሕ ብደቂቕ ዝተመትረ

ሓደ ማንካ ጣውላ ሽጉርቲ ፃዕዳ ክጥቀመ፣ ሰለስተ ማንካ ጣውላ በርሰሜሎ ብደቂቕ ዝተመትረ፣

ክልተ ማንካ ጣውላ ከዓ ጉንድስ ሰደኖ ክጥቀመ ኩሉ እዚ ነናቱ ዝኾነ ብጣዕሚ ፅቡቅ ዝኾነ ተሕዝቶ እዩ ዘለዎ። በዓል ፈርሰሜሎ በዓል ጉንድስ ሰደኖ ኣዝና ክንጥቀመሉ ፅቡቅ እዩ። ዋግኡ ኣዝዩ ውሑድ እዩ፣ ተሕዝትኡ ግን ኣዝዩ ኣገዳሲ እዩ። ሮዝማሪኖ ከዓ ከምኡ ኣዝዩ ብሉፅ ዝኾነ ተሕዝቶ እዩ ዘለዎ። ሓደ ማንካ ሻሂ ሮዝማሪኖ ከዓ ጥቀማ ኣለኹ።

ኮረሪማ፣ ፍርቅ ማንካ ሻሂ ኮረሪማ፣ ፍርቅ ማንካ ሻሂ ከዓ በርበረ ጸሊም ካሻ ከዓ ካዕካዕ ነዚ ቀመማት እውን ነናቱ ዝኾነ ተሕዝቶ እዩ ዘለዎ። ቀመምና ተጠቂምና ኩሉ ግዜ ኣብ ክጡም መክደን ዘለዎ ኢና ነቐምጦ። በቂ ኩባያ ከዓ ዘይቲ ይገብር ኣለኹ። ነዚ ኩሉ ብሓንሳ ኢና ነዳውሶ። ሓደ ኩባያ ኮኛክ ይብል እዩ። ኮኛክ ኣይቀረብኩን ብማይ ከዓ ክንገብሮ ንኽእል ኢና። ስለዚ ሓደ ኩባያ ዝኸውን ማይ ተጠቂመ ኣለኹ። ኮኛክ ክንጥቀም ንኽእል፣ ድሩቕ ሜስ ክንጥቀም ንኽእል። ስለዚ ነዚ ስጋና ሕጂ ኣብኡ ከነዳውሶ ኢና። ኣዳዊስናዮ እንተፀናሕና ከማን ብጣዕሚ ፅቡቅ እዩ። ተዳዊሱ ፀኒሑ ድሓር ኣብቲ ዝቕረበሉ ኣፀቢቕና ኣብሲልና ደይኮነ ወይ ኣፀቢቕና ከነብስሎ ኣለና ወይ ከዓ ግንስል ኣቢልና ጥብስ ኣቢልና ከነውርዶ ኣለና። ካብ ክልቲኡ ሓደ ኢና ክንጥቀም ዘለና። እንተ ደኣ ኣይ ምብሳል ኣይ ታዕሽሙ ኮይኑ ስጋ ኩሉ ግዜ ይባላሸ እዩ፣ መሊሱ እዩ ዝዕፀቕ ማለት እዩ። እ ከምዚኣ ጌርና ዳዊስናይ ኣለና ኩላ ነገር ኣትያታያ ዘላ ድሓር ብላዕሊ ኮሚደረን ጉዕን ጥራሕ ከእትው እየ ኣብ ምውራዱ ማለት እዩ። እዚኣ ጌርና ፀቢያና ነዳውሳ ተዳዊሱ ተፀኒሕልና እውን ዝበለፀ እዩ ማለት እዩ። ከምዚ ኢሉ ተፀኒሑ ዋላ ከምዚ ጌርና ፍርጅ ከነእትዎ ንኽእል ኢና ስጋ ስለ ዝኾነ ምእንቲ ከይባላሸወና። ኣዳዊስና እንትኣ ፀኒሕና መሊሱ ፅቡቅ ጌሪ ዩ ድሳማማዕ ማለት እዩ። ሕጂ ግን ግዜና ምእንታን ክንቁጥብ ቀልጢፍና ኢና ክንሰርሖ።

ከም ድላይና ቁርብ መረቕ ክህልዎ እንድሕር ደኣ ደሊና ፈሊሑ ድፀንሐ ማይ እንተደኣ ቲና ኣሉ ዋላ ሓንቲ ፀገም የለን እንተደኣ ከምኣ ድርቕ ድበለት ክኮነልና ደሊና ከዓ ከምኣ ድርቕ ኢላ ክላ ክነውርዳ ንኽእል ኢና ከምዚ ዝደለናዮም ቁሩብ መረቕ ክህልዎ እተደሊና ከዓ ማይ ፍሉሕ ማይ ፍሉሕ ምክንያቱ ቀልጢፍና ነውርዶ ዓይነት ኣሰላለሓ ስለ ዝኾነ እዚ ወይ ኣፀቢካ ከተብስሎ ኣለካ ፅቡቅ ግዜ ወሲዱ ማለት እዩ ወይ ከዓ ግንፅል ኣቢልካ ከምዚኣ ቀልጢፍካ ከተውርዶ ኣለካ ካብ ክልቲኡ ሓደ እዩ እተዘይኮይኑ ይእንዱ እዩ እቲ ስጋ ዓፂቂ ዝኸውን ተበሲሉ ከዓ በቃ ከምቲ ልክዕ ተኣሽሙ ይኸውን ማለት እዩ ስለዚ ብብዝሒ ኣብ ንሰርሓሉ ግዜ ክስታይ ክኸውን ይሓይሽ ክበስል ይሓይሽ ከምዚ ንእሽተይ ኣብ ድኾነሉ ግዜ ግን ዋላ ሓደ ፀገም የብሉ ቅልጥፍ ኢልካ ኣውሪድካ ንመግቢካ ተዳልዎ ከለካ ዝበለፀ እዩ ሓንሳፍ ንእሽተይ ፅንሕ ኢልና

ስጋና በሲላ ትልና ኣላ ሕጂ ከነውርዳ ኢና ተሰማሚዓ ትልና ኣላ ከምቲ ዝበልኮ ማይ ክንገብረሉ እተ ደሊና ማይ ንገብረሉ እንተ ብከምዚ ኣብኡ ከሎ ክቕረበልና ደሊና ከዓ

ሓራይ ከምዚ ኣጌርና ኣብ መቐረቢ ጌርና ተቐረብናዮ ፅቡቅ እዩ። ከምኡ በቃ ለንቀነ ዋላ ከም ልማድ እንተወሰድናዮ ምስ ሰላጣ ጌርካ ምቕራብ ብጣዕሚ ፅቡቅ እዩ። ምክንያቱ ኣብቲ ዓይነት ኣሕምልትን ዓይነት ሰላጣን እቲ ዝሃፍተመ ተሓዝቶ ስለ ዘሎ ኣብዚ እውን ብዙሕ ኣሕምልቲ ናእቲና ከምቲ ዝረኣኹሞ ፐርሰሜሎ ኣሎ፣ ጉንዲ ሰዴን ኣሎ፣ ሽጉርቲ ፃዕዳ ኣሎ፣ ሽጉርቲ ቀይሕ ኣሎ፣ ኮሚደረ ጉዕ በርበረ ኣሎ፣ ተቐምማት እውን ኣሎ ማለት እዩ፣ ኮረሪማ ኣሎ፣ በርበረ ፀሊም ካዕካ ጨው ኣትይዎ ማለት እዩ። እዚ ብሓንሳብ ተዳዊሱ እንተፀንሓልና ከማን ዝበለፀ እዩ። ኣዳዊስናዮ ፀኒሕና ንመሳሕድዩ ንድራር ድዩ ክንቅርብ ከለና ንድራር እኳ እንተዘይመረፅናዮ ፅቡቅ እንዲ ንመሳሕ ክንቅርብ ከለና ኣዳውስ ኣቢልናዮ ፀኒሕና ድሓር ብሰክተት ኣቢልና ኣውርድ ኣቢልና ንምግቢ ከነዳልዎ ከለና ብጣዕሚ ፅቡቅ እዩ። ምስኡ ሰላጣ ጅርጅርን ካውሎን ቀሪበ ኣለኹ። ከዚ ከም ልማድ እንተወሰድናዮ ብጣዕሚ እዩ። ምክንያቱ ዋግኡ ብዙሕ ኣይኮነን፣ ትሕዝትኡ ግን ኣዝዩ ኣገዳስን ጠቃምን ስለዝኮነ ኩሉ ግዜ ምስ ዝኮነ ዓይነት መግብና ከነዘውትሮ ከለና ፅቡቅ እዩ። ካልእ ሰላጣታት እውን ክንጥቀም ንክእል ኢና፣ ብሱል ሰላጣታት ክንጥቀም ንክእል ኢና፣ ዝደለናዮ ሰላጣ ከነዳሉ ንክእል ኢና። ኣነ ከዓ ኣብ ጅርጅርን ካውሎን ኣዝየ ዝፀቅጥ ማለት እዩ። ስለዚ እሱ ቅርብ ኣለኹ። ኣብቲ ዝስጋና ከዓ ብፅቡቅ ተቃሚሙ እዩ ተቀሪቡ ዘሎ። ዘይተኦሊቭ እዩ ኣትይዎ፣ ኣይተቀላለወን። ከምዚ ዝረኣናዮ ብሓንሳብ ኣዳዊስና ኢና ኣባዴላ ልብልብልብልብ ኣቢልና ውፅኢናዮ ዘለና። ስለዚ ናይ ሎሙ መዓልቲ ከዓ እዛ ዓይነት ኣሰራርሓ እቲ ትሕዝትኡ እንተዳርኢና ኣብቲ ስጋ ኩሉ መዓልቲ ከም እንብሎ ንሕማም ክከላኸል ዝኽእል ዝንክሎ ኣብዚኣ ሓንቲ ስብሒ እውን ኣይሕለፍናን። ኩላ ቀያሕ ስጋ እያ፣ ግን ኣብቲ ቀይሕ ስጋ ስጋ ከብቲ እዩ ማለት እዩ። ጎዳኢ ኮለስትሮል ኣለ እዩ። ስለዚ ብዓቐን ኢና ክንጥቀመሉ ዘለና ስጋ ከይተቀላለወ እቲ ኣብኣትዩ ዘሎ ሃፍቲሞ ዘሎ ሓምልቲ እዚ ኩሉ ሓዊስካ ክርአ ከሎ ብምጡን ዓቐን ክንምገቦ ኣዝዩ ፅቡቕን ጠቃምን እዩ። ስለዚ ናይ ሎሙ መዓልቲ ኣሰራርሓ ጥብሲ ዝልዝል ስጋ ኣብዚኣ ወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ። ኣብ ዘለናዮ ሰላም ቅነ

ምስል በርናምጅ ዘረጥቀናቱ ለይኩም መተቅብለትና እዮም ዲብለ በርናምጅ ጋሸይት ግታልግናቱ እለዮም ለህሌት ምስልና ጋሸይት ለተብርሃን ፈቶ ግትግባቱ ሙና ድለት ታበርዱ ህታ ለሓልየቱ ሓልየት ከምስልሁማ ዲብ ብዙሕ ተማሲል ምና ዲቦ ወክድ ሜዳን ብዙሕ ሓልየት ብክለልቀት ትግረ ትግርኛ ለሓለያ ወዲብ ፈን ለሻረከያ ምና ዓበይ ሙናድሊን ፈናኒና ሓቴታ ምስለለእን ወዲየ መቃበለት ግትትሌቱ እንቱማ ስክብደንጎቦ በርናምጅ

ሸዓ ናይ በይነይ ሓፋሽ ድባል ትብል ደሪፈ ፅኑዓ ጨናፍ ድማ ደፍኣት መንኮርኮ ናባሌና ሃርበኛ ውቃልሶም ዝሕብን ህዝባዊ ሰራፍ ናይ መፃእነት ንሃገራዊ ክብሪ ንሰብኣዊ መሰል ዘከብትም ዕትንክፋት ትምዓት ምስጋር ኣብ ቃልሲ ተወሊዶም ኣብሩ ዝዓበዩ ውዲታት ንምሻል ትብል ደሪፉ ማለት እዩ።

ኣነ ግጥምን ዜማን ካብ ኩሎም እየ ዝቕበል ነይረ። ማለት ገጣሚት ኣይነበርኩን ዘያሚት ኣይነበርኩን ኣይደርስን እየ ኣይዘይምን እየ ነይረ። ግን እቲኦም እንዳ ዜማ ዝበሃሉ ኣለዉ እንዳ ሙዚቃ ዝበሃሉ ኣለዉ ዘዳለውልና ኢና ንደርፍ ነርና። ካልእ እዚ ምስ በዓል ሓጀር ደረፍኮ ዋላ ምስ በዓል ምስ ሓጀር ዘይድ ሰለስተ ደርፊ እየ ደሪፈ መጀመርታ። ግን ምርጫ እዩ ድቂ ሓርነት ካልእ ሕጂ ተሓንቲ እዛ ድቂ ሓርነት ትብል ኣነን ሓጀርን ደሪፍናያ እንደገና ሓንቲ ነራ ስውእት ልጋይነሽ ትበሃል ነራ ምስ ካልኣይታ ካልኦት ኩሉ ግዜስ ቀዋሚ ትሕዞን ኢካ ትደርፊ ሓደ ሕዞ ተሓደ ከማኒ ሕዞ ኣብ ክልተ ሰለስተ እንድዩ ዝወድቕ ኣብ መጀመርታ ሰለስተ ትኸውን ካብ ክልተ ትኸውን ተጣባባ ቀሎ ተሓምም ትኽእል ገለ ሕጂ እታ ድቂ ሓርነት ናይ ወዱ በክረ ዜማ እያ ኸማን ኣነን ሓጀርን ንደርፋ ነርና ብድሕሪኡ እንድዕመን ደርፊዋ ከማ ናይ ዝክራን ካልኣይ ምርጫ እዩ ትብል ከዓ ነራ ምርጫዩ ካብተን ዝፈትወን ሓጀር ተዘክረኒ ደርፊ እያ ምርጫዩ ሕጂ ካብ ድፋዕ እያ ወሪዳ መጀመርታ ካብ ድፋዕ ምስ ወረደት ንሕና ከዓ ኣብ ክልቴና ኣነን ሓጀርን ደሪፍናያ ማለት እዩ። ምርጫይ ፍሊት እያ ክገርመኪ ፍሊት እያ ኣነን ምርጫይ ሲ እንድዒ ኣሃዱና ፍሉይ ተመክሮ ዋላ ፊልጶስ እታ ምርጫይ እዩ ዝብለና ነረ ቀደም ኣብርጌና ከለና ማንያቱ ናርዓ ግበ ብርሱ ሞራል ንራዋ ናይ ህዝበይ ንምግዳል ምርጫዩ ምርጫዩ ሂወተይ ንሃገር ንምኽፋል እያ ትብል ኩነታ ፀንኪሮ ኣብ ልዕለይ ሕለክላኻት ይብዛሕ ቀይሕ ደመ ይፍሰስ ከማይወን ይቀዳሕ ዘበርኮቶ ሎሚ ይኹን ፅባ ኣብ መሬት ካሙዳ ክብረት ክብረት ንተንክ ታሪክ ምምዝጋብ ስረት መፃእዩ ትውልድ ትኽብረትና ትመሰልና እያ ትብል ዳሕራይ ኣብ መጨረሻ ከሐድስ ማሕላይ ንቕፃሊ ኣርማያ ንበልብለ ኣብ ተረተር ቀይሕ ባሕሪ ሰሜን ሳሕል ኣብ ማርሳ ያፅሊለ ትብል ላዕሊ ንኸይድ ካኡ ክልቴና ሕጂ ፍልይት እያ ኣነ ንሓጀርሲ እንድ ንሓጀር ኩሉ ግዜ ኣተዘክረኒ እዛ ደርፊ እዚኣ ንንውሕ ዝበለ ስጋብቲ ስዋእ ከዓ ስለዝደረፍና እያ ዋላ ኣብቲ ብርጌድና ከዓ ተቐባልነት ነይርዋ።

Come on!

ኣነ ሳልሕ እብራሂም ስውእ ሳልሕ እብራሂም ብምግብና ገይሩ እንዳደየበሲ እንዳደረፍክዋ ሰሚዕኒ ትሰይ ዋ ኣታ ለቲና ከ ኣፅኒዓታ ሎት እዮም ዝብሉ ሎት ከ ኣፅኒዓታ ገለ መለ ይብሉኒ ካብ ዳሕራይ ስፍትን እተበሉ ምስ ኩላ ወፅ እያ እታ ደርፊስ ወፅ እያ ሕጂ ዳሕራይ ምስ ወፃኸዋ እታ ወሶም እያ ኣነን ስትዕመርን እዛ ሕሪትን ኣበባን ተለማሚደናኣ ነይረን ኣነን ሕሪትን ከማ ንላማመዳ ነርና ኣነን ኣበባን ከዓ ከምዚ ንተሓዋወስ እታ ሶምያ ግን ኣነን ስትዕመርን ኢና መሊእናያ እቲኣ ግን ንወራርሰለን ነርና ከምኡ ከዓተ ናይ ሜዳ ተሓደወሶ ገለ እምበር ኣነ ናይ ትግሪ ክእለት ሲ ኣይነበረኒ ሜዳ ኩሉካ ሓደ እንዲኻ ተሓዋዊስካ ስለተዓቢ ንኣሽሪ ከዓ ስለዝነበርና ንኸምሽዑ ንኩሉ ኢና ንሕዞ ነርና ወሶም ያለዓደቃና ቦና በነተለሸናንድና በርጅለ ባዋላ ምርግዲ ቦና በነተለሸናንድና ከምኡ እንዳለተ ትቕፅ

ሄዳ እኳ ኣይዋሳእን እየ ነረ። ኣብዚ ግን ስሕት ኢለ ገለገለ ሰባት ይብሉካ ሞ ትዋሳእ። ኣነ ኳ ብዙሕ ተዋስኦ ኣይፈቱን እንደ ግን ካብቲ ዝፈትዎ ተዋስኦ ኣነ ድኻ ኮንካ ምውሳእ ፈቱ። እዛ ኣብ ግዳም ምሕዳር ትብል ነገ ስራሕ ኳ ብልብ እየ ዝፈትዋ። ንደቅና ከዓ መምሃሪ ትኾን ኣብ ግዳም ምሕዳር ሲ ኣብዚኣ ጎልጎል ኮይነ የ ዝሰርሓ ናይ ምሸት ኣብ ደገ ምሕዳር ሲ እዚ ፉል እየ ድሽይጥ ፉል ቆልየ ፉል ይሸይጥ። ወደይ ከዓኒ ክንዲ በቲ ዝሸጥክዎ ወይ ክንዲ ዝሕግዘኒ ወይ ኣለይ መለይ ክንዲ ዝብለኒ ዝኽሉ እናገበርኩ ከለኩ ሲ ንሱ ከዓ ሰክር ፍፁም ዘይሕግዘኒ ንሱ እዩ ከዓ ወደይ ካልእ ወዲ ይብለይ እዚኣ ብልብ እየ ዝፈትዋ። ሓንቲ ከዓ ምስ ዕንሹ እዛ ኣፅበት ንዕልተይ ኮይና እንደዕና ንእሽተይስ ብዙሓ ሰሪሐ ኣፅበት ንእሽተይ ኮይና ኣብ ማእረ ከዓ ነራ ሓንቲ ከምዚ ሃገረሰብ ኮይነ ዝሰራሕክዋ ወዲ ቅስሙ ምስ ወዲ ቅስሙ ኮይነ ዝሰራሕክዋ ነራ ምስ ተክሊ ሰሎሙን ኮይነ ዝሰራሕክዋ ነራ ምስ ዕንሹ

ኮይነ ዝሰራሕክዋ ነራ ከምዚ ንእስ ንእስ ዝበለ ዓበይቲ ሰሪሕ ይፈልጥ ኣሚነይ ክገርመኪ ኣሚነይ ሲ ኣነ ወቃዒት ክራር ኣይኮንኩን ክኢላስ ኣይኮንኩን ንክኽእል ዝላማመት ዝነበርኩ እየ ንክኽእል ክራር ሲ ክራርን ጃዝ ምውቃዓን ክስክፈቱ መዓት እየ ነረ ሜዳ ከለኹ ዋላ ከበሮ ገለ ምስ ሓጀር ኢና ንሃር ምስ ሓጀር ናሃር ምስ በዓል ጓንጀን ገለ ከበሮ ምህራውን ገለ ደስ እዩ ዝብለኒ ጃዝን ክራርን ግን ደስ ይብለኒ ክራር ሕጂ ክኢላ ይኮንኩን እምበር ይፍትን ነረ ምክኣልክዎ ነረ ይብል በቲ ድሌተይ ዝነበረ

እዚኣ ኣሚነይ ግን ከብሎም ዘይደሊ ንኣባላትና ባህሊ ጉጅለ ባህሊ መቀይሮ ክፍለ ሰራዊት ሰብዓ ነበር ክትምላ ኣለዋ ግድን ኢሎም መሊእና ያ ሕጂ ዳግማ እዩ። ምክንያቱ ዝኾነ ሰብ እንዲ ዝደርፋ ዝኾነ ሰብ እዩ ዝደርፋ ሕጂ ኣብ ሓደ ግዜ ቃለመጥ ሓቲቶ ምኑ ከማን ድሕሪ ኣሳይ ደረፈትን የላን ኣበይ ከም ዘላ ገለ ኣብ ረድዮ ምስ መፀት ሕጂ ብልቢ ከመስግኖ ዝደሊ ወዲ ብርጅዋን እንዳ ካብ ኣባላት ቴሌፎን ወሲዱን እንዳ ዜና ንዓይ ኣራኺብኒ ዋላ ፍርቺ ህድኣት በዓል ወዲ ከባብ እንዳሃንደሳ ነበሩ ሓደ ከማ እንዳስለይ ኣብ ግንባር ነበረ ኣላብሉ ነይሮ። ሕጂ እዚታት እንዲ ዘለካ ኣይመስሎምን እዩ ብድሕሪ ብጀኩኡ ዝደረፍካ ኣይመስሎን እዩ ትሰብ ግን ንሕና ባህሊ ኢና ነርና። ኣነ ከመስግሮም ዝዘሊ ግን ባህሊ መቀይሮ ክፍለ ሰራዊት ሰብዓ ነበር። ምክንያቱ ዳግማይ ብናቶም ወፃኢታት የመሊኦማ ስራሕ ኣለዋ ኢሎም ሰሪሕናያ እንደጋና ነቶም ሙዚቀኛታት ከማን ኩሎም ቶም ኣብኣት ተሳተፉ ዋላ ስቱድዮ ዋላ ካሜራማን ብኣጋጣሚ ከመስግኖም ይደሊ ዋላ እታ ጓል ንዓይ መሲላ ሰሪሓ ዘላ ዋላ እታ ማማይ ምስኣት ዝሰርሐት እቶም ኣባላት ናብኡ ተዋሲኦም ዘለዉ ብማቴርያል ጥራይ ዘይኮኑስ ዋላ ገለ ነገር ከማን ብኣካል ዝሸፈንዎ ኣለዉ። ብጣዕሚ እዮም ኣባላትና ክመስግኖም ዝደሊ ኣባላት ክፍለ ሰራዊት ሰብዓ ባህሊ መቀይሮ።

0: حوي سوق حوي عب ميسيان يا عبي يقل نيرو بلني يولن مغنيات خلتين انا ببن اشنا وصينا كمزي يقل نيرو تاشم ينفح نيرو حد عب حوي كمان الله شابوك هرم نيرو بلني بجند عقدم امبر ابوي كامبلت هرم نيرو خور هرم نيرو بلو ابوي يبلو امبر بزحسي انت اشم يكون كان حوي جين يقل نيرو امسين معباي ሙዚቃታት ይኽእል ነይሩ ብሎ እምበር ኣነ እኳ ብዙሕ ኣይክእልኒ ነይሩ ኣሚነይ ጥራይ ከዓ ከምዘይደረፍኩ ደርፍታት ብዙሕ ከም ዘለኒ ትግረ ኣለኒ ትግርኛ ኣለኒ ግን እቲ ፀገም እንታይ እዩ ብፍላይ ናሕና ብፅቡቅ ኣይተመልአን ዋላ ክትሰምዖ ከለኽሲ ኣነ ደ ደሪፈዮ ካሊእ ዲ ደሪፎ ስቲ ድምፅና ከማን ክነብሎ ይከኣልና ከነልየልዮ ይከኣልና ብፅቡቅ ኣይተመልአን ብፅቡቅ ዘይምምልኡ ከዓኒ ኣብ ማስ መድያ ዘይመፀልካ ኣይኮውን ፅቡቅ ኣይመፀል ቁሩብ ብፅቡቅ ዝተመልአ ተዓራ ከድና ዝመላኣናዩ እዩ ሓሓደ ደርፊ ዝመላኣናዩ እንተዘይኮይኑ ካልእ ዋላ ሓንቲ ኣነ ከመስግኖ ዝደሊ በቃ ንዓኻትኩም ንዓኻትኩም ብዓብኡ ንዓኻትኩ ፋጢየ ንዓኺ ሓሲብካ ከምዚኣልክ ምፅዋዕኺ ዋላ ዝወድና ዞም ካሜራመን ብምልእኹም እንዳ ዜና ካልኣይ ንብምሉእ ሚኒስትሪ ምክልኻል ኤርትራ ሓይሊ ኣየሩ ሓይሊ ምድሩ ሓይሊ ባሕሩ ንህዝቢ ኤርትራ ኣብ ውሽጢ ኹን ኣብ ወፃኢ ዘሎ ነተን ዓጢቐን ዘዕጥቓ መኪተን ዝምክታ ደቂ ኣንስትዮ ኤርትራ ከዓ ብጣዕሚ ደቂ ኣንስትዮ ኤርትራ ብጣዕሚ ንፉዓት እየን እተን ቅድመና ነበራ ንፉዓት ስለ ዝፀንሓና ነፊዕና ደቂ ኣንስትዮ ኤርትራ ዝፍሉያ እየ ኣነ ብኣይ ጥራይ ዘይኮነሲ ተቐዳመይቲ ሓዊታ ኣብ ጎድጓለ ሴቲ ኣኩናት ውዒልካ ደኺምካ ውዒልካ ተጓል ኣንስተይቲ ኣሓዊት ኣጉ ድማ ብዓብዪ ከዓ ንደቂ ኣንስትዮ ኤርትራ የመስግን
1: ግሩም ፈናኒት ለተብሃም ፎቶ ግላብ ኪኒተ ፍርሰት ብስሜት ኩሎም መተቕብለት ነገር ሓምደክ ፈተ ኣዜማ እንሻላ ብለት ፈናታ ኣሽቃልከ እንሻላ ብጀዲድ የ ግል ንትርእስ ኣይቻ ዓባይታ ሽኩረን ብስሜት ኩሎም መተቕብለትና ሓይሳን ዋሓሰት መተቕብለትና ከም መግለ ታብዑ ለፀናሕኩም ምስል ፈናኒት ሙናድለት ለተብርሃን ፎቶ ላወዲናሁ ህጅግ ዲብለታ ምምህላ ላኪን በርናሚጅ ኣረጥቀነ ግል ተላለየቶ ኣንቱማ ዲብ ኣካናትኩም ደገኩም ኣዜማ ታብዑና ወበርናሚጃትና ዲቦቶ ግል ዓዴኩም መታብዓት ነኪተ ሓይሳን ወሓይሳት መተቕብለትና ከም መግሉ ተባብዖ እግል ዝክረት እንደ እምቤት ክል በርናምጅና ምን ሓልየት ሜዳን ሓቲ ሕላየት ለንቀድም እግል ዮም ድልያ መልልና ሕላየት ፈናኒት ፋጥና ኣሕመድን ሻቅል ኪናላ ትብል ምናዲ ሜዳን ላፈረያ ብዙሕ ከብቲ ሙናድሊን ወብሻዓብ ዓለት እግላት ኣለ ሕላየት ኢለ እግል ለሳምንለ እግላቶ ሓርያም ለለና ከኩልና ብሕበር እንደገብአና ለዘተ ሕላየት ነዳውር

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
1: ኣለም ኮማንድስ ሳልሕ
2: ኣስከ ሳዕብን
0: ማደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብ ጣሚራ
3: እዚ ትርኢ ዘይትገድፍ
4: እየ ብኢደዋኒኑ ኩናት ካ እትፍቅዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲበት ይፈልጥ ሽግር መከራ ገልሕሪ
0: ዝስሕለሎሲ ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸጣ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ ባጋጣሚ

0: ቤት ዝኾነ
1: ይበዓ ዝሞት ንርግስ ከብጃ ሓመም ኮንቲታት ሓማም ጊዘ ኣቆምና ቀበለት ድብሳሉን ኣተክረና ኣቆምና ንሻሂግ ደግለ በረፍ በ
2: ካል መረ ሸቃቅሊ ጊስትምተ ዋሕ ካህረስኮ ዘሸት ወልዓሙድ ናይ ለቤት ዳብጠ ተወጥቀት ምኒ
3: ናያ ዘብጠት
1: ብለብሶ ተወጥቀት
3: ቀደም ላክና ለዋት ደቂ ኣላ
1: ናይ እማታ ሓቆ መፀክ ንወድያ እዮም ክልቲ ደቀበ ድበይል ግባ
3: ድሓንት ነዘፍሕስ ናይ ደም ይከይጂኒ ደግላት

ሰላም ፈነዌ ኤርቲቪ ኣብ ምክትታል ትርከቡ ክብራትን ክቡራን ከመይ ተምስኡ ሎሚ ቀዳም 10 ጥቅምቲ ምሸት ዝተዳለወ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ሎም ተኽለይ ክትከታተሉና ብክብሩ እንዳኣደምኩ ድማ ኣርእስተ ዜና ክቐድም። ኣብ ዞባ ማእከል ከም ዝሰረቱ ምሕብሓብን ናብዮትን ኣእምራኣውን ምዕባልኣውን ስንኩላን ምርግጋፅ ዓውደ ዘተ ተኻይዱ። ኣብ ደቡባዊ ቀይሕ ባሕሪ ኣብ ደህነትን ጥዕናን ስራሕተኛታት ኣብ ቦታ ስራሕ ዘተኮረ ኣስተምህሮ ተወዲቡ። ኣብ ሰንዓፈ ኣብ ስርዓት ሓበሬታን ምሕደራን ኣብ ቤተ ትምህርቲ ዘተኮረ ስልጠና ንመምህራን ተዋሂቡ። ኣሜሪካን ሩስያን ኣብ ዝተፈላለየ ጉዳያት ክተሓጋገዛ ዘኽእል ስምምዕ ገይረን። መንግስቲ ቬንዙዌላ ኣብ ፅላት ፀዓት ዘተኮረ ልዕሊ 100 ውዕላት ከም ዝፈራረም ሓቢሩ። ቺሌ፣ ኣርጀንቲና፣ ቦሊቪያን ፔሩን ኣብ ዕደና ብርቂ ማዕድናት ዘተኮረ ናይ ምትሕብባር ስምምዓት ከቲመን። ናብ ዝርዝራት ክንሰግር፣ ኣብ ዞባ ማእከል ከም ዝሰረቱ ምሕብሓብን ናብዮትን ኣእምራኣውን ምዕባልኣውን ስንኩላን ንምርግጋፅ ብጨንፈር ሃገራዊ ማሕበር ኣእምራኣውን ምዕባልኣውን ስንክልና ዝተወደበ ዓውደ ዘተ ብ9 ጥቅምቲ ኣብ ኣስመራ ተኻይዱ። እቲ ወከልቲ ብምሕደራት ንውዘዋ ዝተሳተፍዎ ዓውደ ዘተ ሌላ ምስ ንጥፈታት ማሕበር ተራ ማሕበር ኣብ ምርግጋፅ መሰላት ስንኩላን ብድሆታት ስንክልናን መፍትሒታቱ ብመንፅር ፖሊሲታትን ስትራቴጂን ሃገርና ከምኡውን ከም ሰረት ዝገበረ ናብዮት ስንኩላን ኣብ ዝብሉ ኣርእስታት ዝተኮረ ነይሩ። ኣዶ ወንበር ሃገራዊ ማሕበር ኣእምሮኣውን ምዕባልኣውን ስንክልና ወይዘሮ ይብራህ ኣለም የዕብዮ ኣብ ዘስማዓቶ ቃል ዕላማቲ ዓውደ ዘተ ተራ ኣብ ንኡ ዘዋታት ዝነጥፉ መሻርክቲ ኣካላት ብምብራኽ ኩለንትናዊ ምዕባለ ስንኩላን ወገናት ንምውሓስ ከም ዝኾነ ገሊጻ። ኣብ ወንበር ጨንፈር ዞባ ማእከል ኣቶ ሄኖክ ገብረ እግዚኣብሄር ድማ ንዓይነትን ቁፅርን ምስ ኣእምሮኣውን ምዕባልኣውን ስንክልና ዝነብሩ ወገናት ኣብቲ ዞባ ብዝርዝር ድሕሪ ምቕራብ ኣብ ምብራኽ ግንዛበ ሕብረተሰብ ተራ መሻርክቲ ኣካላት ክዓዝዝ ፀዊዑ። ተሳተፍቲ ብወገኖም እቲ ዓውደ ዘተ ኣብ ኣእምሮኣውን ምዕባልኣውን ስንክልናን ስንኩላንን ንዝፀንሖም ኣፍልጦ ዘዕቢ ስለ ዝኾነ ኣገዳሲ ምዃኑ ብምጥቃስ ንቕሓት ንምብራኽን ኣመለኻኽታ ንምምሕያሽን ቀጻሊ ጎስጓስ ክካየድ ተላብዮም። ጨንፈር ሃገራዊ ማሕበር ኣእምሮኣውን ምዕባልኣውን ስንክልና ዞባ ማእከል ኣብዚ እዋን ልዕሊ 2,000 ምዝጉባት ኣባላት ኣለውዎ። ጨንፈር ሃኮሲኤ ዞባ ደቡባዊ ቀይሕ ባሕሪ ምስ ጨንፈር ዕዮን ማሕበራዊ ድሕነትን ብምውሃድ ስራሕተኛታት ኩባንያ ፍርያት ባሕሪ ኤርትራ ኣብ ሞያዊ ድሕነትን ጥዕናን ኣብ ቦታ ስራሕ ዘተኮረ ኣስተምህሮ ብ8 ጥቅምቲ ኣብ ዓሰብ ወዲቡ። ነቲ ኣስተምህሮ ዝሃቡ ሞያውያን ኣብ ድሕነትን ጥዕናን ሞያዊ ድሕነትን ኣእምራቱን ከምኡ ውን ዕዮን ምሕደርኡን ሰፊሕ መብርሂ ሂቦም። ሓላፊ ጨንፈር ሃኮሲኤ ኣቶ ሑሴን ካልድ ብወገኑ ግቡኣትን ግዴታታትን ኣስራሕትን ስራሕተኛታትን ኣብ ምርግጋፅ ሞያዊ ድሕነትን ጥዕናን ዝምልከት መግለፂ ድሕሪ ምቕራብ እቲ ዕላማ ኣስራሕቲ ትካላት ናይ ድሕነትን ጥዕናን ፖሊሲ ብምውፃእ ኣብ ምሕደራ ዘለዎን መረዳእታ ብምስፋሕ ንዝለዓለ ዕብየትን ምዕባለን ክሰርሓ ከም ዝኾነ ሓቢሩ። ኣካየዲ ስራሕ ኩባንያ ፍርያት ባሕሪ ኤርትራ ጨንፈር ዓሰብ መንእሰይ ዓሊ ዒሴ ድማ ሃኮሲኤ ምስ መሻርክቲ ብምውሃድ ንዘካየዶ ዘሎ ስራሕ ብምምጓስ ከምዚ ዓይነት ኣስተምህሮታት ንዕብየት ትካል ኣስራሕትን ስራሕተኛታትን ዓብዪ ኣስተዋፅኦ ስለ ዘለዎ ቀጻልነቱ ክወሓስ ተማሕፂኑ። ቤት ፅሕፈት ትምህርቲ ንኡዘባ ሰንዓፈ ሞያዊ ዓቕሚ ኣባላት ብምዕባይ ምሕደራ ቤተ ትምህርቲ ንምውፃፅ ዝሕግዝ ኣብ ስርዓተ ሓበሬታን ብቕዓት ስርዓተ ትምህርትን ዘተኮረ ስልጠና ብ9 ጥቅምቲ ኣብ ከተማ ሰንዓፈ ሂቡ። ኣብቲን ስፖርቫይዘራት ርእሰ መምህራንን መምህራንን ቅድመ ትምህርትን ዝተዋህበ ስልጠና ስርዓተ ሓበሬታ ንምሕደራ ኣብያተ ትምህርቲ ምሕደራ መዛግብቲ ኣብያተ ትምህርቲ ምእካብ ሓበሬታን ምድላይ ኩነታት ኣብያተ ትምህርትን መለክዒታት ብቕዓት ኣገልግሎት ትምህርቲ ከምኡውን ውሽጣዊ ብቕዓት ስርዓተ ትምህርትን

ኣቀራርባ ጸብጻብ ገንዘባዊ ሕሳባትን ኣዝዩ ኣገዳሲ ከም ዝኾነ በሪሁ። ዕላማት ስልጠና ኣብ ቤተ ትምህርቲ ንዘሎ ኣተሓሕዛ ሓበሬታን ምሕደራን ብዘመናዊ ስርዓተ ሓበሬታን ንምትካእ ምዃኑ ኣብቲ ኣጋጣሚ ተገሊጹ። ሓላፊ ቤተ ትምህርቲ ንውዘዋ ሰንዓፈ መምህር ዑመረዲን መሓመድ ብወገኑ ኣብ ቤተ ትምህርቲ ዘሎ ኣተሓሕዛ ንምምዕባል ብሚኒስትሪ ትምህርቲ ይስራሓሉ ከም ዘሎ ብምሕባር እቲ ስልጠና ብቐንዱ ኣብ መንጎ ቤተ ትምህርቲ ንዝፀንሐ ናይ ምሕደራ ፍልልያት ንምፅባብ ስለ ዝኾነ መምህራን ብግብሪ ክሰርሕሉ ተላብዩ። ተሳተፍቲ ብወገኖም እቲ ስልጠና ኣብ ኣተሓሕዛ ስርዓተ ሓበሬታ ከጋጥም ዝፀንሐ ፀገማት ንምፍታሕ ሓጋዚ ኮይኑ ከም ዝረኸብዎ ብምሕባር ብዕቱብ ከም ዝሰርሕሉ ኣረጋጊፆም። ኣብ ንውዘባ ሰንዓፈ ካብ ቅድመ ትምህርቲ ክሳብ ኩልኣይ ደረጃ ዘምህራ ሱሳ ኣብያተ ትምህርቲ ኣለዋ። ቤት ፅሕፈት ትምህርቲ ንኡዘባ ፎሮ ዓቕሚ መምህራን ክብ ንምባል ብዘካይዶ ዘሎ ፃዕሪ ኣብ ምሕደራ ገንዘብን ንብረትን ዘተኮረ ስልጠና ኣብ ሓውሲ ከተማ ፎሮ ሂቡ። እዚ ስልጠና ኣብ ምሕደራ ገንዘብ ንብረትን ሰነዳትን ምሕደራ ፀጋታት ቤት ትምህርቲ ምድላውን ትግባረን ውጥን ቤት ትምህርቲ ከምኡውን ምሕደራ ፋይናንስን ካልእን ዘጠቃለለ ኮይኑ ንርእሰ መምህራን ኣባላት ምሕዳርን ፋይናንስን ኣብ ቤተ ትምህርቲ ኣባላት ምሕደራ ኣብ ቤተ ትምህርትን ኮሚቴ ቤት ትምህርትን ተዋሂቡ። ነቲ ስልጠና ዝሓበ መምህር ሱሌማን ማሕሙድ ኩሉ ኣብ ትምህርቲ ዝግበር ወፃኢታት ንመንግስቲ ጥራይ ዝግደፍ ከም ዘይኮነ ብምጥቃስ ውሕሉል ኣጠቃቀማ ገንዘብን ንብረትን ክህሉ ኣዘኻኺሩ። ተሳተፍቲ ብግድኦም ንኣገዳስነትን እዋናውነትን ናይቲ ስልጠና ብምጥቃስ ተመሳሳሊ ስልጠናታት ክድፍኣሉ ፀዊዖም። ኣብ ንኡዘባ ፎሮ ካብ መዋለ ህፃናት ክሳብ ክልኣይ ደረጃ ዝዝርግሓ 97 ኣብያተ ትምህርቲ ኣለዋ። ክቡራትን ክቡራንን ቀፅሉ ዝቐርብ ዜና ወፃኢ ንምክትታልኩም ደቂመ ብኽብሪ ኣድ ኣብ ዜና ወፃኢ ክንሰግር ኣሜሪካን ሩስያን ኣብ ምዕባል ክልተኣዊ ዝምድና ቅልውላው ዞባ ማእከላዊ ምብራቕን ኩናት ዩክሬን ክተሓጋገዛ ምዃነን ገሊፀን። እዚ ዝተሓበረ ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ትማሊ 9 ጥቅምቲ ኣብ ዘካየድዎ ውፅኢታዊ ምንባሩ ዝተጠቐሰ ናይ ቴሌፎን ዝርርብ እዩ። ክልቲኦም መራሕቲ ኣብቲ ዝርርብ ሩስያ ናብ ዕዳጋታት ዓለምን ኣሜሪካን ቀረብ ነዳዲ ክትገብር ከም እተሰማምዑ ኣፍሊጦም። በዚ መሰረት ሩስያ ኣብዚ ወርሒ እዚ 300,000 ኣብ ዝመፅእ ወርሒ 500,000 ኣብ ወርሒ ተሓሳስ ድማ 1,000,000 ቶን ናፍታ ናብ ዕዳጋታት ዓለም ክተውርድ እያ። ከም ኣካልቲ ስምምዕ ቤት ፅሕፈት ግምጂ ኣሜሪካ ኣብ ልዕሊ ስለጥ ነዳዲ ሩስያ ኣፅዲቕዎ ንዝፀንሐ እገዳ ክሳብ ወርሒ መያዝያ 2027 ብምውንዛፍ ንመስርሕ መሸጥኡ ዝምልከት ግዜያዊ ፍቓድ ክህብ ምዃኑ ተፈሊጡሎ። እቲ ስጉምቲ ኣብ ምርግጋዕ ዕዳጋታት ዓለም ብቐንዱ ድማ ኣብ ምምዕባል ቁጠባ ሩስያ እወታዊ ተራ ከም ዝህልዎ ብኣጉኢ እመት። እዚ ከምዚ ኢሉ እንከሎ ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪ እቲ ስምምዕ ንሩስያ ህያብ ምዃኑ ብምጥቃስ ፕሬዚደንት ትራምፕ ንዝወሰዶ ስጉምቲ ኮኒንዎ። ብካልእ ወገን ፕሬዚደንት ትራምፕን ፕሬዚደንት ፑቲንን ኩሉ መድያዊ ዝምድና ሃገራቶም ንምሕያሽ ስሩዕ ርክባት ከካይዱ ተሰማሚዖም ኣለዉ። መንግስቲ ቬኔዙዌላ ቁጠባ ሃገሩ ንምምዕባል ክሳብ መወዳእታ ናይዚ ዓመት እዚ ኣብ ፅላት ሰዓት ዘተኮረ ልዕሊ 100 ውዕላት ከም ዝገብር ገሊጹ። እቲ ኣሳት ሱሳ ስምምዓት ድሮ ምስ ኣሜሪካ ከም እተኸተመ ዝጠቐሰቲ መንግስቲ ዝተረፈ ልዕሊ 40 ውዕላት ክሳብ ዝመፅእ ወርሒ ተሓሳስ ክትግበር ምዃኑ ኣረድዩ። ልዕሊ 70 ሚታዊት ካብቲ ውዕላት ኣብ ተሓዳሲ ሰዓት ዘተኮረ ምዃኑ ሰብ መዚ ቬኔዙዌላ ሓቢሮም ኣለዉ። እቲ ስምምዓት ምስ ተተግበረ ዕለታዊ 1.2 ሚልዮን በርሚል ንዘሎ ፍርያት ነዳዲ ኣብ 2027 ልዕሊ 1.5 ሚልዮን በርሚል ክበፅሕ ምዃኑ እቶም ሰብ መዚ ብተወሳኺ ኣሚቶም። ቬኔዙዌላ ኣብ ምዕባል ኢንዱስትሪ ፀዓት ዘተኮረ ናይ ኣሳት 100 ቢልዮን ዶላር ስምምዕ ኣብ ዝሓለፈ ወርሒ ነሓሰ ምስ ኣሜሪካ ከም እተፈራረመት ኣይርስዕን። እቲ ብደረጃ ዓለም ብዓይነቱ ዝዓበየ ምዃኑ ዝተገልፀ ውዕላት ኩባንያታት ኣሜሪካ ኣብ 17 ነዳዲ ቦታታት ቬኔዙዌላ ንዘይተወሰነ ግዜ ወፍሪ ከካይዳ ዘኽእል እዩ።
ቬኔዙዌላ ካብቲ ግዙፍ ውዕል 210 ቢልዮን ዶላር ኣታዊ ክትረክብ ከም እትኽእል ኣብ

ምዃኑ ተገሊጹ። እታ ደቡብ ኣሜሪካዊት ሃገር ልዕሊ 300 ቢልዮን በርሜል ዝግመት ዕቑር ጸጋታት ነዳዲ ከም ዘለዋ እዩ ትጥቀስ። ቺሌ፣ ኣርጀንቲና፣ ቦሊቪያን ፔሩን ኣብ ዕደና ብርቂ ማዕድናት ዘተኮረ ናይ ምትሕብባር ስምምዕ ከቲመን። እቲ ኣብ ቺሌ ዝተበፅሐ ስምምዓት 40 ሃገራት ኣብቶም ማዕድናት ሓበራዊ ወፍሪ ክገብራ ከምኡ ውን ክኢላዊ ቴክኒካውን ቴክኖሎጂካውን ምትሕብባርን ክዕብያ ዘኽእል እዩ። ኣብ ቀረባ ግዜ ንትግባረት ስምምዕ እትከታተል ሓበራዊት ኮሚተ ከም ዘቑማ እውን ኣፍሊጠን ኣለዋ። እዚ ከምዚ ኢሉ እንከሎ እቲ ውዕል ኣብ ዕቃበ ነሓስን ሊትዩምን ዝኣመሰሉ ክቡራት ማዕድናትን ተርኡ ቀሊል ከም ዘይከውን ኣሚተን። ጠለባት ናይቶም ኣብ መፍረ ወታደራዊ ቴክኖሎጂካውን ኤሌክትሮኒካውን ኣቑሑ ኣገደስቲ ዝኾኑ ብርቂ ማዕድናት ልዕሊ ዝኾነ እዋን ኣሪጉ ከም ዘሎ ጸብጻባት የረድ። ኣሜሪካ ኣብ ልዕሊ ኣህጉራዊ ቤት ፍርዲ ግብርኛታት ሓድሽ እገዳ ወሲና። ምምሕዳር ፕሬዚደንት ዶናልድ ትራምፕ እቲ ሃገራዊ ትካል ኣንጻር ረብሓታት ሃገሩ ይንቀሳቐስ ከም ዘሎ ብምኽሳስ እዩ ነዚ ሓድሽ ስጉምቲ ወሲዱ ዘሎ። ኣብ ኣሰራርሓ ናይቲ ትካል ዘለዋ ዕቀበታት ክትገልጽ ዝጸንሐት ኣሜሪካ ኣቐዲማ ኣብ ልዕሊ ሰራሕተኛታቱ እግዳታት ከም ዘጽደቐት ጸብጻባት የረድኡ። እቲ ስጉምቲ ኣብ ኣህጉራዊ ባንክታት ዘሎ ንዋይ ናይቲ ትካል ዘደስክል ምዃኑ ቤት ጽሕፈት ግምጃ ኣሜሪካ ገሊጹ። ኣህጉራዊ ቤት ፍርዲ ገበርኛታት ዕላማ ክኾኑ ኣብ ልዕሊ ዝተመርፁ ዝተወሰኑ ምራሕቲ ጥራይ ብምትኳር ክሰርሕ ምፅንሑ ዝወቐሳ ብርክት ዝበላ ሃገራት ኣባልነተን ናይ ምስሓብ ስጉምቲ ክወስዳ ጸኒሐን ኣለዋ። ኣብ ሓምለ 2002 ዝተመስረተን ኣሜሪካን ሩስያን ንዝርከበን ብርክት ዝበላ ሃገራት ዘይጥርንፍን ኣህጉራዊ ቤት ፍርዲ ገበርኛታት ተኣማንነቱ እናጎደለ ይመጽእ ከም ዘለዩ ዝግለጽ። ህዝባዊት ሪፐብሊክ ቻይናን ኤሮጳዊ ሕብረትን ንግዳዊ ፍልልያቶም ንምፅባብ ዝሕግዝ ተወሳኺ ናይ ምክኻር ዝርርብ ትማሊት 7 ጥቅምቲ ኣካይዶም። እዚ ኣብ ቻይና ዝተኻየደ ዝርርብ ኣብ ምሕያሽ ንግዳዊ ዝምድና ከምኡ ውን ምቁፅፃር መጠን ቀረፅን ወፍርን ዘተኮረ ምንባሩ ተገሊጹ። ቻይናን ኤሮጳዊ ሕብረትን ብጉዳይ ቀረፅ ኣብ መንጎኦም ዝተፈጥረ ንግዳዊ ዘይምቅዳው ንምህዳእ ተደጋጋሚ ዝርርብ ከካይዱ ምፅንሖም ዝጠቐሱ ጸብጻባት ኣብ መወዳእታ ዝሓለፈ ወርሒ ሰነ እውን ዘትዮም ምንባሮም የረድኡ። ክልቲኦም ወገናት ኣብ 2025 ንልዕሊ 860 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካይዱ ብምሕባር ነቲ ኣሓዝ ኣብዚ ዓመት እዚ ናብ ኣሳት 1 ትሪልዮን ዶላር ክብ ንምባሉ መደብ ከም ዘለዎም ይጠቕሱ። ኤሮጳዊ ሕብረት ሓደ ካብ ዝዓበዩ ንግዳውያን መሻርክቲ ቻይና ምዃኑ እዩ ዝሕበር። ኣብ ሪፐብሊክ ደቡብ ኣፍሪቃ ኣንጻር እዚ ሕገወጥ ስደተኛታት ዝጀመረ ሓድሽ ናይ ተቃውሞ ሰልፊ ናብ ንዓቢ ብምምርሑ ከቢድ ንዋታዊ ዕንወት ወሪዱ። ሰልፈኛታት ኣብቲ ኣብ ከተማ ጆሃንስበርግ፣ ደርባንን ሶዌቶን ዘካየድዎ ሰልፍን ዝሰዓበ ዕግርግርን ዓሰቶታት መካይንን ኣባይትን ከም እተቓጸለ ማዕከላት ዜና ኣቃሊሐን። ብዘይካዚ ወፀሸናታት ኣብ ልዕሊ ዝውነና ሓያሎ ትካላት ስርቅን ዝምታን ከም እተኻይደ እቲ ሓበሬታ ብተወሳኺ ኣረድዩ። እዚ ሓድሽ ንዓቢ ሒደት ሳምንታት ካብቲ ጽላኣት ወፀኛታት ዝመንቀልዩ ኣብቲ ሃገር ዝተኻየደ ተመሳሳሊ ክስተት እዩ ዝስዕብ ዘሎ። ብሰንኪቲ ቀዳማይ ንዓቢ ኣስሓት ሕጋዊ ስደተኛታት ጎረባብቲ ሃገራት ነናብ ዓዶም ከም እተመልሱ ኣይርስዐን። ዘይሕጋዊ ስደተኛታት ኣብ ሃገሮም ጠንቂ ሽቕለት ኣልቦነት ኮይኖም ከም ዘለዉ ዝጠቐሱ ዝወቕሱ ደቡብ ኣፍሪቃውያን ኩሎም መንበሪ ፍቓድ ዘይብሎም ስደተኛታት ክወፅዮም ዝፅውዑ ጸኒሖም። ዝበዝሑ ካብቶም ስደተኛታት ዜጋታት ዚምባብዌ፣ ሞዛምቢክ፣ ማላዊን ናይጀርያን ምዃኖም ዝግለጽ። ባንግላዴሽ ንሰላማዊ መዓላ ዘገልግል ኒክሌሳዊ ጽዓት ንምህናጽ ምስ ሩስያ ዝኸተመቶ ስምምዕ ካብ ዝመጽእ ወርሒ ሕዳር ክትግበር ምዃኑ ገሊጻ። ሩስያን ባንግላዴሽን ነዚ ናይ ኣሳት 13 ቢልዮን ዶላር ፕሮጀክት ኣብ ወርሒ መያዝያ ናይዚ ዓመት ከም ዝኸተምኦ ዝፍለጥ ኮይኑ ዝዓበየ ወፃኢታቱ ብመልክዕ ልቓሕ ካብ ሩስያ ከም ዝኽፈል ተገሊጹ። ብዘይካዚ ሩስያ ንዋታውን ቅየሳውን ዝርከቦ ተወሳኺ ሓገዝ ክትገብር ምዃንያ እትሕብር። እዚ ኣብ ባንግላዴሽ ናይ ፈለማ ዝኾነ ኒክሌሳዊ ትካል ምስ ተዛዘመ 112 ሚእታዊ ጠለባት ኤርሲሲ እቲ ሃገር ከሸፍን ትፅቤት ይግበር። እቲ ፕሮጀክት ኣብ ምዕባል ዝምድና ሩስያን ባንግላዴሽን እወታዊ ተራ ከም ዝህልዎ ይእመት።

ኣብ ፓናማ ትማሊ 9 ጥቅምቲ 7.7 ሬክተር ዝዓቀነ ሓደጋ ምንቅጥቃጥ ምድሪ ከም እተኸሰ ማዕከናት ዜና ኣቃሊሐን በዚ ኣብ 12.6 ኪሎ ሜትር ዕምቆት ዝተኸሰ ምንቅጥቃጥ ምድሪ ኣብ ህይወት ሰብ ዝወረደ ክሳራ እኳ እንተዘየለ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ዕንወት ከም ዝወረደ ተገሊጹ ድሕሪ እቲ ቀዳማይ ሓደጋ ዘሰዓበ ልዕሊ 40 ድሕረ ምንቅጥቃጣት ነቲ ክሳራ ክብ ከም ዘበሎን በረራታት ከም እተቋረፀን ተፈሊጡሎ ክለታት ስነ ምድሪ ፓናማ ተወሳኺ ምንቅጥቃጥ ክኽሰት ከም ዝኽእል ብምእማት ነበርቲ ናይቲ ከባቢ ክጥንቀቕዋ ተሓሳሲቦም ኣለዉ ፓናማ ብብዝሒ ሓደጋታት ምንቅጥቃጥ ምድሪ ኣብ ዝኽሰተሉ ጂኦግራፊያዊ ክፋል ዓለምና ከም እትርከብ ይሕበር ኣብ ዝሓለፈ ወርሒ ነሓሰ ኣብ ጎረቤታ ኮሎምብያ ብዝተኸሰ 7.4 ሬክተር ምንቅጥቃጥ ምድሪ 320 ሰባት ከም ዝሞቱን ከቢድ ንዋታዊ ዕንወት ከም ዝሰዓበን ዝዝከር እዩ ክቡራትን ክቡራንን ዜና ቅድሚ ምዛምና ኣርእስታቱ ክደግመልኩም ኣብ ዞባ ማእከል ከም ዝሰረቱ ምሕብሓብን ናብዮትን ኣእምሮኣውን ምዕባልኣውን ስንኩላን ንምርግጋፅ ዓውደ ዘተ ተኻይዱ ኣብ ደቡባዊ ቀይሕ ባሕሪ ኣብ ደህነትን ጥዕና ስራሕተኛታት ኣብ ቦታ ስራሕ ዘተኮረ ኣስተምህሮ ተወዲቡ ኣብ ሰንዓፈ ኣብ ስርዓት ሓበሬታን ምሕደራን ኣብ ቤተ ትምህርቲ ዘተኮረ ስልጠና ንመምህራን ተዋሂቡ ኣሜሪካን ሩስያን ኣብ ዝተፈላለየ ጉዳያት ክተሓጋገዛ ዝኽእል ስምምዕ ገይረን መንግስቲ ቬንዙዌላ ኣብ ፅላት ፀዓት ዘተኮረ ልዕሊ 100 ውዕላት ከም ዝፈራረም ሓቢሩ ቺሊ ኣርጀንቲና ቦሊቪያን ፔሩን ኣብ ዕደና ብርቂ ማዕድናት ዘተኮረ ናይ ምትሕብባር ስምምዓት ከቲመ ክቡራትን ክቡራንን ምክታልኩ ይመስግን መሰረት መደባት ኤርቲቪ ክሓርገኩም እየ ብወገነ ግን ፕሮግራም ሸት

መልእኽቲ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ናብ ባይቶ ፀጥታ ሕቡራት ሃገራት 1 ጥቅምቲ 226 ሚኒስትሪ ጉዳያት ወፃኢ ኢትዮጵያ ትማሊ 9 ጥቅምቲ 226 ናብ ባይቶ ፀጥታ ሕቡራት ሃገራት ኣብ ሰደዶ መልእኽቲ ነተን 3 ዓመታት ነጋሪት ዝደሰቐሉ ወራር ኣብ ልዕሊ ኤርትራ ብወግዒ ንምጅማር ስጉምቲ ይወስድ ከም ዘሎ ኣፍሊጡ። ነፍሰ ምክልኻል ብዝብል ምስምስ ኣብ ልዕሊ ሓንቲ ሉኣላዊት ኣባል ውድብ ሕቡራት ሃገራት ከካይደ ወጢኑ ዘሎ ኩናት ትሕዝቶ ኣልቦ መታለሊ ፈተነን ፀርፊ ንኣስተውዕሎ ኣህግራዊ ማሕበረሰብን እዩ። ከምዚ ዝከር ኤርትራ ንልኣላውነታን ግዛኣታዊ ሓድነታን ብምጥሓስ ብሓይሊ ኣፍ ደገ ባሕሪ ንምውናን ዘንቀደ ዘይምኹኑ ኣጀንዳ ኩናት ኢትዮጵያ ንኣህግራዊ ማሕበረሰብ ብተደጋጋሚ ከተፍልጥ ፀኒሓ እያ። እዚ ተሓርክኹም ዝሕመረቱ ንመሰረታዊ መትከላትን ዓንድታትን ቻርተር ሕቡራት ሃገራት ዝጥሕስን ዘይገሃስ ልኣላውነት ኤርትራ ዘናሹን ዝኽሕድን ኣሰልካይን ዘይሕጋውን ተሃዲድ ኢትዮጵያ ናይ ኣደባባይ ምስጢር እዩ። ኢትዮጵያ ከተካይዶ ዝፀንሐት ንዞባዊ ርግኣት ኣብ ሓደጋ ዘውድቕ ተኽታኺ ተግባራት ኩናት ዋና ፀሓፊ ሕቡራት ሃገራትን ሓያሉ ኣባላት ውድብ ሕቡራት ሃገራትን ኣብዝሓለፈ ዓመት ወርሒ ተሓሳስ ብምኽንያት ዝኽሪ መበል 25 ዓመታት ስምምዕ ኣልጀርስ ልኣላውነትን ግዛኣታዊ ሓድነትን ኤርትራ ክኽበር ከም ዘለዎ ዘነፅር ዝተዋሃደ መግለፂ ከውፁ ድሪኽ እዩ። እንተኾነ ኢትዮጵያ ነዚ መጠንቀቕታ እዚ ሕሽሽላቶ ጥራይ ዘይኮነት ከም ኣካል ናይቲ ኣብ ሰሜናዊ ክፋል ግዛኣታት ዝጀመረቶ ሰፊሕ መጥቃዕቲ ነቲ ነዊሕ እዋን ዝወጠነቶን ዝተዳለወትሉን ወራር ኣብ ልዕሊ ኤርትራ ክተተግብር እያ ኣንቂዳ ዘላ። ምክትል ሓለቓ ጠቕላል ስታፍ ኢትዮጵያ ጀነራል ኣበባው ታደሰ ብ27 መስከረም 226 ዝሓለፈ ወርሒ ናይ መወዳእታ ማዕርፎና ዓሰብያ መቐለ መሰጋገሪ ጥራያ ክብል ነቲ ንኤርትራ ናይ ምውራር ውድእ ውጥን ደርጉሕዎ እዩ። ኣብ ከምዚ ዝኣመሰለ ኩነታት ኤርትራ ባይቶ ፀጥታ ሕቡራት

ሃገራት ነቲ ኣብ ኣህዛብ ክልቲኡ ሃገራት ከቢድ ዕንወት ዘስዕብን ንዘባዊ ርግኣት ዝዘርግን ኣዋጅ ኩናት ኢትዮጵያ ኣንጻር ኤርትራ ኣጥቢቑ ብምውጋዝ ብመሰረት ምዕራፍ 7 ቻርተር ሕቡራት ሃገራት ገታይ ስጉምትታት ክወስድ ተሓትት። ዑስማን ሳልሕ ሚኒስተር ጉዳያት ወፃኢ ሃገረ ኤርትራ።

0: ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 22 ክፋል መደብና ዝተፈላለየ ትሕዝቶ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳሊ ዘሎ መደብ ወትሩ ወርሒ መስከረም ነቕርቦ ተምሃሮ ካልኣይ ደረጃን ማእኸላይ ደረጃን ዝተፈላለየ ዕድመን ደረጃ ትምህርትን ዝርከቡ መንእሰያት ኣብ ክራማት ዝሕልፎ ዝተፈላለዩ ንጥፈታት ዝድስስ መደብ ይኽህልወና። ኩላትና ከም ንፈልጦ ዝተፈላለያ ትካላት ዝህብኦ ናይ ሞያዊ ስልጠና ስራሓት ኣለና ወይ ኣስተምህሮታት ኣለና። እዚ ኣብ ክራማት ዝካየድ ሞያዊ ስልጠናታት ድማ ብዝሒ ዘለዎም መንእሰያት ብዝተፈላለዩ ዓይነት ክስልጥኑ ንርኢና። በዚ ድማ እቲ ሒዞሞ ዝምረቑ ስራሓት ካብቲ ኣብ ውሽጦም ዘሎ ሓሳባት ወይ ንውሽጦም ዘሎ ሓሳባት ዘንፀባርቕ ምስ ምዃኑ እሞ እዞም መንእሰያትን ተምሃሮን እዚኦም ድማ ንመጻኢት ኤርትራ ተረከብትን ገለ ምህዞታት ንፅበየሎምን ከም ምዃኑ ዝኾነ ይኹን ምህዞ ከዓ ካብ ሓሳብ ስለ ዝጅምር ሎሚ ነቕርቦ ካብቲ ኣዝዩ ዘደንቕ ዝበሃል እቲ ሒዞሞ መፂኦም ዘለዉ ስራሕ ጥራይ ዘይኮነ እቲ ዘለዎም ኣይድያ ወይ ሓሳባት እዩ። ዝኾነ ይኹን ነገራት ካብ ሓሳባት ይጅምር ምስ ምዃኑ ድማ እዞም ተምሃሮ እዚኦም ዝተፈላለዩ ኮርሳት ወሲዶም ወይ ስልጠናታት ወሲዶም ሒዞሞ ቀሪቦም ዘለዉ ከዓ ኣዝዩ ክድናቕ ዝግብኦ ስራሓት ምስ ምዃኑ ንኹሉ ስራሓቶም ኣብ ክልተ ክፋላት ክነቕርቦ ኢና። ንሎም እምበኣር ቀዳማይ ክፋሉ ተዳሊሎ ናብቲ ሙሉእ መደብ ከብለኩም እየ። ሰናይ ምክትታል።
1: ሽመይ ተስፋለ ዘርሰና ይበሃል። ዝመሃረሉ ቤት ትምህርቲ ከዓ ቤት ትምህርቲ ፍትሒ እዩ። ሕጂ ንሻብዓይ ሰጊረ ከዓ ነዛ ሰርሐያ ዘለኹ ፕሮጀክት ከዓ ብነዳድ ዘይኮነት ብኤሌትሪክ ብባትሪ ከምትኸይድ ንምግባር ተሓሳብ ነዚ ኣቕሪብያ ኣለኹ ማለት እዩ። ሕጂ እዚኣ ከቕርባ ከሎ ኮነ ብኤሌትሪክ ከም ትሰርሕን ክገብራ ኢለ ብሓሳበይ ዝገበርኩ እያ። ሕጂ ኣብዚ ውሽጢ እዚ ባትሪ ኣላ። ባትሪ እዚ ናይ ኤሌትሪክ ኣይኮና ንገብረሉ። እዚ ናይ ሞቶ ናይ ነዳድ ከዳ ናይ ሞቶ ባትሪ ንዑ ኣውፅኤ ኣብዚኣ ኣምሊ ድማ እትይ ኣለኹ። እቲ ዲናሞ ድማ ናይ ዘን ስኩተር መፃወቲ መኪና ኣብዝለኒ ነዚኣ እዚኣ ብሓንቲ እግሪ ማ ትኸይድ ኮይና እዚኣ ኣይትኸይድኒ እዚኣ ትኸይድ ማዕረ ከዓ ይኸዳን ይነህራን። ኣብዚ ሕጂ ናይዚ ናይ ምኸድ ኣብዚ ክስተይ ኣለኒ ኣብዚ ተረጊፀ ትኸይድ ማለት እዩ። ኣብዚ ከዓ ቱቦ ስለ ዝኾነት ነዚኣ ኣንኪለ ብታሕቲ ኣብዚኣ ነዚኣ ሓፂን ኣታ ትቦአት እያ። ነዚኣ ከዓ ምሳ ከም ትዘውር ገይረ ክትሕዘለይ መታን ክትፈላለየለይ ኣብዚኣት እያ። መብራህቲ ከዓ ኣብ ግዜ ምሸት ከብርሃለይ መታን ኣብዚ መብራህቲ ገይረ ኣለኹ። ናይ ፋን ባትሪ ተጠቒመ ከዓ ኣብዚ መብራህቲ ሰርሐላ ኣለኹ ማለት እዩ። ኣብዚ ሕጂ ትቐኒ ነገር ናይ ነዳድ ደይኮነት ብኤሌትሪክ ስለዝኾነ እንድዩ ኣብዚ ባትሪ ከፊተ ምስቲ ውዳእን ናይ ምጓዓዝ ኪሎ ሜትር ርሕቐት ናይ ምጓዓዛ ሕጂ ኣብቲ ባትሪ ድምርከስ እቲ ባትሪ ዝሑል ተኮይኑ ሕጂ ዝብዝደሎ ባትሪ እዚ ኣብዚ ዘሎ ባትሪ ሲ ዝሑል ተኮይኑ ሓፂር ተኸይደካ ብርቱዕ ተኮይኑ ድማ ናይ 12 ክስተይ ስለ ዝኾነ ነዊሕ ክተኸይደካ ትኽእል ዝሑል ተኮይኑ ከዓ ሓፂር ተኸይደካ። ሕጂ እዚኣ እዚ ብቻርጅ ደይገበርናዮ ልጅ ትኸደካ እዚ ፓሎ ወድቀካ መምደድ ዝስነሉ እዚ ሕጂ ግዜ ወስድ እዩ መሊ እዩ ምሰምዳእኸዮ ግዜ ኣለዎ። ካብ ብቻርጅ ከዓ ነዚኣ መሪፅና ማለት እዩ። እዚኣ በዚኣ ናይ 12 ቪ ምስ ገበርና ኣላ ኣብዚ መንቀርቀር ገይረት ሒዚ ኣለኹ። ኣብዚ ዓፂ ግን ነዊሕ ክጓዓዝ ኽእል ሕጂ ክጓዓዝ ተደልዩ ኣነ መምፅን መኸድን ገብረላ ኣለኒ። እዚኣ ትዝሕል እንተኮይና ካልአይቲ ከንዚኣ ባትሪ ክገብር ኣለኒ። እቲ ሓንቲ ቀስካ ይብል መታን ሓንቲ ትኺለ ክኸደለ መሊሱ ሽዑ ክምለስ ከልኹ ከዓ ካብ ቀስ ኢለ ድምለስ ካልአይቲ ከምዚኣ ኣብዚኣ ፅንሐ በታ ካልአይቲ ብብርቱዕ ሓይሊ ይምለስ ማለት እዩ። ቴነ እዚኣ ናይ ኒዶ ኣብዚ ጣውላ ስለ ዝኾነ ብወረቐት ሸፊነ ከዓ ኣብዚኣ ተረጊፅያ ትኽእል ተዘይረግፅያት ኣብዚኣ ደይበ ክረግፃ ኽእል። እዛ ሴድያ ካብዚ ቆሪፀ ድማ ብስልኪ ትሒዚ ኣለኹ። ነዚኣ ማዕፆ ብጣውላ ኣለጊበ ስልኪ ገይረ ኣብዚኣ ሰርሐላ ኣለኹ ማለት እዩ። ኣነለ
2: መጀመርታ ሽመይ ክርስቲና ዳንኤል ይበሃል። እዚአን ድማ ደቂ ጉጅለየን ተምሃሪት ደንበሰንበሌ ዓስራይ ክፍሊ ድማ ራሕሲ ዳንኤል ተማሃሪ ደንበ ሰንበር ታሻዒ ክፍሊ ህያብ ኤልስያስ ተማሃሪት ደንበ ሰንበር 11 ክፍሊ ማለት እዩ። ዝመሃረሉ ትምህርቲ ድማ ፕሮግራሚንግ እዩ። ሕጂ ኣቕሪብናዮ ዘለና ስራሕ ድማ ኣብ ሓደ ሬስቶራንት ምስኣተና እቲ መስርሕ ናይ ምእዛዝ ዘሎ ንጥፈታት ንዕኡ ተቃልልያ ማለት እዩ። ሕጂ ኣብዚኣ ዌልካም ቱ ጎልድ ሬስቶራንት ብለና ኣላ ናበና ንኣቱ ናብታ ሜንሊስ ኣብዚ ሜንሊስ እታ ኢና ክንረክብ እቲ ሬስቶራንት ዘቕርቡ ዓይነት ምግብታትን መስተን ማለት እዩ። ንኣብነት ሕጂ እዛ ድሪንክስ ትብል ዘላ ንእቶ ዝኾነ ዓይነት መስተ ክንመርፅ ንኽእል ኢና። ኣብያ ምስ መረፅና ሽዑ እታ ኮፍ ኢልና ላ ዘለና ጣውላ ቁፅርናታ ንዛረብ ንፅሕፍ ማለት እዩ። ኣብያ ንኣብነት ሕጂ ቁፅሪ 4 ንጠወ ምስ ጠወና ኣብያ እታ ኳልፊ ቶታል ምስ በልና እያ ናይ ቁፅሪ 4 ጣውላ እታ ቶታል ሕሳብ ትሰናቀፍያ ትብለና ኣላ ማለት እዩ። ኣብያ ሕሳብና ፈሊጥና ኣለና። ኣብዛ ቴብልስ ትብል ዘለና ምስኣተና ድማ ናይታ ቁፅሪ 4 ጣውላ ናታ እቲ ኦርደርስ ወይ ከዓ እቲ ትእዛዝ እንታይ እንታይ ናሎ ክንርኢ እንተደሊና ኣብዚያ ንርኢ ማለት እዩ። ሕጂ ከባቢ 9 ትእዛዛት ተኣዚዙ ኣሎ እዛ ጣውላ። ሕጂ እዛ ሰሪሕና ዘለና ነቲ ዓሚል ኣብ ደሴንታይን ድማ ነቲ ሬስቶራንት ትጠቅም እያ ማለት እዩ። ሕጂ ኣብዛኣ እንታይ ንርኢ ኣለና ጠቕላላ ኣብታ ጣውላስ ክንደይ ትእዛዛት ተኣዚዙ ሎስ ተቕርብ ተምፃና ኣላ ማለት እዩ። ካብታ ጣውላ ከዓ ክንደይ ሕሳብ ረኪብና ኣለና። ስለዚ ነቲ ሬስቶራንት ነቲ ናቱ ሕሳብ ክገብር ትሕግዘላ፣ ነቲ ካስተመር ድማ ነታ ወይተ ብዘይምፅባይ ኣብዚኣ ኣብ ነሱ ጣውላ ኮፍ ስለትብል ንዓ ኣዝዩዙ ክረክብ ይኽእል ማለት ትደልዩ ዓይነት ክረክብ ይኽእል። እዚኣ ሕጂ ካብ ምንታይ ተበጊስና ኢና ሰሪሕና እያ። ንኣብነት ኣብ ሓደ ሬስቶራንት ሰብ ክበዝሕ ይኽእል፣ እቲ ወይተሮን ክዱንጌካ ትኽእል። ሕጂ ግዜ ንምቁጣብ እዚኣታ ዝደልዩ ዓይነት ምግቢ ቀልጢፍካ ኣዚዝካ እደልዩ ዓይነት ምግቢ ብቁጡብ ትመፃልካ እሞ ወርሓ ግዜካ ትቆጥብ ማለት እዩ።
3: ኣይ ስመይ ንህምያ ዳንኤል ተማሃራይ ኮሌጅ ማይነፊ። ሕጂ ከዓ ንኣስታት 3 ወርሒ ናይ ኤኣይ ስልጠና ወሲደ ዝገበርክዎ ቪድዮ ስራሓት እዩ ኢና ክነምፅእ መጀመርያ መበገስ ናይ ዚ ሓሳብ ኣብ ዝህሉ ኩነታት ናይ ሃገርና ዘሎ ፖለቲካ ተመርኪስና ኢና ጌርና እያ መዚ ኣብ ጉረባብትና ዋንነት ናይ ባሕሪ ዝሓትዎ ናይ ዓሰብ ዝተፈላለዩ ነገራት ተመርኪስና ኢና ነዚኣ ቪድዮ ጀንቢርና እያ። ነዚ ክንሰርሕ ከዓ ኣዝዩ ሓያል መስመር ኢንተርነት ስለ ዘድሊ ብግዜ ለይቲ ካብ ዕረፍቲ ሰዓታትካ ወፊኻ ዝስራሕ ስራሕ ስለ ዝኾነ ግን እቲ ዘሐጉሰካ ነገር ኣዝዩ ፅቡቅ ስራሕ ስለተሰርሐ ደዚ ዓይነት ስራሕ ስለ ዝበቕዕና ፃዕርናስ ኮንቱ ኣይተረፈን። ሕጂ እዛ ስራሕ ከዓ ብዛዕባ 4 ይዕሩኽ ሓደራ ናይ ኣቦታቶምን ናይ ስዋኣትን ተሰኪሞም ብዛዕባ መፃኢታዊ ኤርትራ ኩሉ ክትኮኖ ዘለዋን ሓሳብ እያ ተበጊሳ ዘላ ኣብ 2036 ማለት እዩ። እዚ ከዓ ወደብ ዓሰብ ኣዝያ እስትራቴጂካዊት ቦታ ብምዃና ካብ ኩለን ኣብ ዝጎረባብትና ዘሎ ወደባት እቲ ኣገዳሲት ብጆ ፖለቲካዊ ረብሓ ክጥምት ዝሃገር ስለ ዝኾነ ብዛዕባ ኣቕሪብና ኣለና። እውን ካብ ጎረባብትና ንረኽቦ ረብሓን ስጋኣትን ብዛዕባኡ ትገልፅ እያ። ምክንያቱ እቲ ቀንዲ ሓሲብና ዘለና ሓሳብ ናይ እዚኣስ ኣብ ወደብ ዓሰብ ዝተመርኮሰ እዩ ቀንዲ እቲ ቪዥን ናይዞም 4 ሰባት።
4: ቴክኖሎጂ ንፀገማት ክፈትሖ ይኽእል እዩ፣ ግን እንታይ ዓይነት ሕብረተሰብ ክህልወና ከም ዝኽእል ክወስን ኣይክእልን እዩ።
5: ስለዚ ድማ መሪሕነት ህዝባዊ ግንባር ኣገዳሲ ክኸውን ዝኽኣለ
6: ከመይ ዝበለ መራሒ ግን ክኹን ማለት ይሽ ሓደራ ናይ ኣቦታተይ ብጣዕሚ ከቢድ።
7: ኣብ ቅድሚ ምብፃሕካ ግን ኣብዚ እዋን እንታይ ትምሃር ኣብ ዝብል እዩ ዝምርኮስ።
6: ፕሬዚደንት ምዃን እቲ ዝዓበየ ዓወት ናይ ህወተይ ክኸውን እዩ ኢለ እየ ዝሓስብ ነይረ።
4: ከመይ ማለትካ እዩ?
6: ምናልባት ኣቕሊለ ይሓስቦ ነይረ ክኸውን ይኽእል እዩ፣ ግን መሪሕነት ህዝባዊ ግንባር ፕሬዚደንት ምዃን ስልጣን

0: ዮሃንስ ናይ ህዝቢ ተኣማንነት ረኺብካ ምምራሕ ከም ዝኾነ ክክረርዲ ሓንቲ መዓልቲ ፕሬዚደንት ምስ ኮንኩ ነቲ ንነዊሕ ዓመታት ክፅንትልና ዝሓስቡ ንመሪሕነት ሻዕብያ ካብ ቃልሲ ክሳብ ዝሕጂ እዋን ዘሳልዮም ዘሎ ርእሶ ምርኮሳ ኣብ ቀርኒ ኣፍሪቃ ንእሽተይ ሲንጋፖር ክንምስረት ኢና
1: እምበር ካብ ሎም ጀሚርካ ዝተዳሎ
2: ብዙሕ ትምህርቲ ካብ ኣያታትናን ኣቦታትናን የድልየካ ኣሎ
0: ኣብ 236 ኤርትራ እንታይ ከም ትመስል ኣይፈልጡን ነይሩ ኣየናይ ሕልሚ ክሳብ ክንደይ ይፍፅም ኣይፈልጡን ነይሩ መን ክኸውን ምዃኑ ኣይፈልጡን ነይሩ ግና ኸ ብሓደ ነገር ርግፀኛታት ነይሩ
3: ንሃገር ምምራሕ ከቢድ ሓላፍነት ዘሰክም ናይ ስውኣትን ናይታ ትምራሕ ሃገርን ኤርትራ ማዕቢላን በልፂጋን ማዕረ ምዕቡላት ሃገራት ክትስራእ ከይተሓለልካ ብተወፋይነት ከምቶም ቀዳሞት ኣቦታት ኮንካ ምስራሕ እዩ እቲ ናይ ምዕባለ መጻኢ እውን ኣዝዩ ርሑቕ ኣይክኸውን እዩ እቲ መጻኢ በቲ ኣብዚ ግዜ እዚ ዝገብሮ ውሳነታት እዩ ዝህነፅ እቲ መጻኢ በዚ ኣብዚ ሕጂ እዋን ዝወሰኑ ውሳነ እዩ ዝጅምር
4: ብመጀመርታ ሽመይ ሲማማኒኤል ዝበሃል እዞም ምሳይ ዘለዉካ ደቂ ጉጅለ ኮይኖም እዚ ንኤስሮም ዝበሃል ዝኾነኹም ተምሃሮ ለበልቱ መምህር ሂወት ኢና እዚ ሒዝና መፅያ ዘለናኻ ሓንቲ መርከብ ኮይና ንብዙሕ ዓይነት ትጥቕመና ኮይና ሓደ ካብኡ ድማ ፅሬት እዩ ፅሬት ባሕርና እቲ ንፈልጦ ናይ ኤርትራ ባሕርና ከመይ ገይሩ ብፅሬት ከምዝኸይድ ነውሕሶ ከምዘለና እዩ ዘረጋግፀና ካልኣይ ከዓ ንሓለዋ እዩ ሓለዋ ከዓ ነቲ ኩሉ ኣብ እንታይ ዝበሃል ኣብ ባሕሪ ዝካየድ ፈተነታት ናይ ቅትለት ወይ ገለ ሓለዋ ኣብ ዝኾነ ናይ ግፈት ዓሳ ዘይሕጋዊ መርከብ ክትሓልፍ ወይ ግፈት ዓሳ ብዘይፍቓድ ከምዘይመፅእ ከምኡ ኢና ንከላኸለልና ካልኣይ ሳልሳይ ድማ ኣብ እንታይ ዝበሃል ኣብ መጓዓዝያ ዝኾነ መጓዓዝያ ንብረት ትባፃፅሓልና ንኸይድ እያ ኮንተይነራት ገለ ክፅዒና ትባፃፅሕ ትኽእል እያ ናይ እንታይ ዓይነት ንብረት ከም ትጠቀምና ኮምፖነንት ከም ትጠቀምና ኣብዚኣ ነዚኣ ምስራሕ ኤስሮም ገልፀልና እዩ
5: ብመጀመርታ ሽመይ ኤስሮም ኣብ ተማሃረ ምበሃል ተማሃራይ ፊንላንድ ሚሽን ሕጂ ናብ ሻባይ ሰጊረ ነዛ መርከብ ንክንሰርሕ ዝተጠቀምናሉ ንብረት ድማ ሓደ ኣብዚ ሶላር ኣለና እዚአን ዕንጨይትን ኣብዚእዚ ጎማ ከዓ ከም ቤትሮ ዓይነት መሳሊ ዝጠቅም ዋየራት ኣለና ኣብዚ ሰለስተ ስዊች ኣለዋ ኤልኢዲ ናይ 2.5 ቮልት ማለት እዩ እዚአን ኣብዚ ዘለዋ እዚአን ከዓ ናይ 3.5 ቮልት ስዊች ማለት እዩ እዚኣ ከዓ ደሴም ከማኣ ማለት እዩ እዚ በስታዕቲ ዘሎ እዚ ከምዚ ዓጨጭ ዓይነት እዩ ንኸይትጥሕል ወይ ንኸይትሰቱ ክትሕግዛ ፀንበለል ክትብላ ትሰማይ ማለት እዩ ካልኣይ በዚ በስታሕቲ ናይዚ ከዓ ናይ 3 ቮልት ሰለስተ ባትሪ ማለት እዩ 9 ቮልት ባትሪ ኣለና ካልኣይ ኣብዚ ኣብ ዝተጠቀምናለን ክልተ ዲናሞ ኣለዋ በዚ ከዓ ከምኡ ክልተ ዲናሞ ኣለዋ ኣብዚ ዘለዋ ሓንቲ ፋን ናይ ፋንቲ ዝመዘወሪአን ማለት እዩ በዚ ከዓ ከምኡ ማለት እዩ ኣብዚላ ጀልባ ንሬድኤት ትጠቅም ማለት እዩ እዚኣ ከዓ ብሓንቲ ስዊች ሓንቲ ላ ብዚ ኣብዚ ከዓ ባትርን ዲናሞን ኣለዋ እዚኣ ናይ ፋን ማለት እዩ እዚ ከዓ ንኸይትጥሕል ንኽሕግዛ ኢና ዝገበርናዩ እዚኣ ሽዑ ኣብዚኣ ከምዝስተይ ንቐምጣ ብዚ ኣብዚኣ ቦታ ሽዑ ዝኾነ ንሬድኤት ክትኸውን ከላ ግን ትወፅእ ካልኣይ እዚአን ከዓ ንፅሬት ከምዝተይ ንዝበሎ ኣብ ባሕርና ፅሩይን ፅፉፉን ንክኾነልና እዚአን መፃሪ ኢለን ዝተሰርሐ የን እዚኣ ንክትኸይድ ከላ በዚ ምስ ተወልዐት ማለት እዩ ክትኸይድ ከላ ኣብዚ ድግፈፍ እቲ ዝኾነ ርስሓት ኣብ ላዕሊ ፀንብለል ድብል ከም በዓል ወረቐት ገለመለ ጎማታት ወይ ከዓ ዝሞተ ዓሳታት ኣብዚኣ ተኣትዮም በዚ ከዓ ገመድ ኣለዋ ገመድ ኣላ ኣዚ ኣብዚ ተትሕዘ ሳት በዚ ኮይንካ ትስሕባ ማለት እዩ ከምዚ ኢላ ትዕፁ እዚ ዕንጨይቲ ሒዝዋ ደሎ ኣብዚ ከዓ ከም ናይ ማዕፀ መሳሊ ናይ ማዕፀው ኣለና በዚ ድሕሪት ከዓ ከምኡ ዓይነት ኮይኑ ሓንቲ ዲናሞ ፋን ኣለና ክልተ ዲናሞ ኮይኖን ፋን ሓንቲ ብታሕቲ ሽዑ ዋየራት ሓሊፉ ኣብዚ ይእከብ ማለት እዩ ኣብዚ ቅድሚት ኣብዚ ዘሎ ኣብዚኣ ናይ ባትሪ ምዝን ባትሪ ኮኔክት ኮይነን ኣለዋ እዚኣ ናይ ድሕሪ ስዊቻ እዚኣ ከዓ ከማ ናይዘን ክልተ ጎኒ መጣወዩ ስዊች ማለት እዩ ኣብዚ ዘሎ እዚ ሶላር እዚ ዲስ ቮልቴጅ ይተቕበል ዲስ ቮልቴጅ ምስ ተቐበለ ቀጥታ ትኽሉ ናብዛ ባትሪ ነዚ ባትሪ ይመልኦ ማለት እዩ ብኸመይ ከም ትሰርሕ ብኸመይ ከም ትኸይድ ማለት እዩ ዝተሰረፈ ከዓ ንሓውና ገልፀና እዩ።
1: ብመጀመርታ ሽመናም ግርማ ይበሃል። ተማሃራይ ታሽዓይ ክፍሊ ተማሃራይ ሓላይ እዚያ ሰሪሕና ኣለና። እዚን መርከብ ዓባይ ንዳ እዚያ እዘን ሰለስተ ስዊች እዚያ ስዊች እዚኣ ምስ ወላዕና ኣብ ባሕሪ እዛ ስዊች እዚኣ መጓዓዝያ ሰብፅዒና ብካልእ ሃገር ክትመፅእ ከላ እዛ ስዊች እዚኣ ተወሊዓ ካብ መጀመርታ ስለትመፅእ እዚኣ መንቀሳቀሲ እዚአን ክልተ በዚያ ዘለዋ ፋን መንቀሳቀሲ ናተን መይን ክስታይ ስለዝኾነ እዚኣ ትደፍእ። እዚአን ምስ በገሰታ እዚኣ ናብ ደደለየቶ ፖዚሽን በዚአን ገርና በዚአን ክልተ ፋን ኣብዚኣ ኣብዚያ በዚኣ ከ ክልተ ፋን ኣለዋ ናብዚ ድሕረ እዚኣ ድሕሪ ወሊዕናያ እዚአን ናብዚ ናባይ ገፀ ንጠውያ እዚኣ ከ ናብዚ ገፃ ተወሊዕናያ እዚአን ናብቲ ገፅ ንጠውያ። እዘን ኤልኢዲ ኣብ ናይ ድሕሪት ፋን ኣብዚ ናይ ድሕሪት ሞተረ ምስ ዝውላዕ እየን ዝውላዕ እዚአን ኣብዚ ደይ ዝኾነ ዓይነት ፖዚሽን ከይንጋገ ከዓ በዚኣ መደይቢት ኣላ በዚኣ ደይቡ ኣብዚ ላዕሊ ብኣርባዕትኡ ወገናት ካታተለልና ኣብዚ ኣርባዕተ ኤልኢዲ ኣለዋ ዶ ንዝኾነ ነገር ክውልዕ እንተደልዩ ኣብዚ ኣባትርላ ክውልዕ ንኽእል እዩ። ኣብዚ ሕጂ እዚአን ገሊፅዎን ድ ግን ተን ፀንበለል ዝብላ እንዳኣከባ እንዳኸዳ ምስ ወዳ እዚአን ፀንበለለን ምስ ወዳ ከምዚኣ ኢለን ክዕፀዋየን እዚአን ምስ መላእ ርሳሓት ማለት እዩ። ሽዑ እዚኣ እናተመልሰ እናመፀት ከላ እዚኣ ኣብ ድኾነ ሓደጋ ውን ንኸይት ድሕር ተባላሽዋ ውን ጥሒላ እዚኣ ብፍጥነት ከይዳ ናብ ገምገም ባሕር ናብቲ ረድኤት ንረኽበሉ ቦታ ትሕብረልና። ካብ ኩሉ በዚኣ ሰሊና እዚኣ ንከባቢ ስለ ትሕልወላ በዚኣ ብኣርባዕትኡ ወገን ንርዩ ድኾነ ዓይነት ፀላእ ድሕር ኣሎ በዚኣ ገይሩ ክካታተሎ ኽእል።
6: ሰላም ከመይ ቤትና? ኣነ ያድኤ ሰለሞን ይበሃል። ቤት ትምህርተይ ቤት ትምህርቲ ድያ እዩ። ሒዝና መፅና ዘለና ድማ እዚአን ከዓ ክልተ ኣፍ ክሊን ሒዝና መፅና ኣለና። በዚአን ክንጅምር እዛ ናብዚ ዘለዋ እዚኣ ድሮን ኮይና ኣብዚ ንሪኦ ዘለና ድሮን ኮይና እዚኣ እንታይ ከምንታይ ጠቕሚ ትልና እትናታ ጠቕሚ ማለት እዩ ኣብ ምስ ሕርሻ ሰኣሰር ጌርና ዕዳድንያ የለና እትናታ ጠቕሚ ማለት እዩ ሒዝና ኣብ ወይ ሓሰም ዝተሰት ማለት እዩ ንሕርሻ ከም ማይ ምንፃግ ክኾን ይኽእል ከም ፀረ ባልዕ ክኾን ይኽእል ከምዝኣመሰለ ነገር ክትገብርና ትኽእል ማለት እዩ። እቲ ሓሰብታት ዝበሻ የዕቢኻ ክንገብራ ንኽእል ማለት እዩ። ንከምሳትና ጠሙ ምድሮን እውን ብዙሕ ስለዝኾነ ከምዚ ጌርና ሒዝና መፅና ና ማለት እዚኣ ከምዝትመስል እታ ቀፂና ሒዝና መፅና ዘለና ማለት እዚኣ ከዓ እዚኣ ከ እንታይ ትገብር ተልና እዚ ኣብ ሳይክላ ትግጠም እዚ ኣብቲ ጎማ ይለግብ ሞ ምስ ተገጠመ በዚ እታ ጎማ ምስ ዘረት ነዚኣ ተዘራሞ እዚኣ ምስ ዘረት ካሽዑኡ በዚ ኤሲ 220 ቮልት ክተውፀና ትኽእል ማለት እዩ። ዝፅዕነት ናይ ገዛ ከዓ ምስከም ኽእል ማለት እዩ። ዘለና ክንገብ ንኽእል እታ ቀንዲ ነዚኣ ዝተዓለመት ኢና ዝሰራሕናያ ድማ እታ ኣብዚኣ ዘላ ማለት እዩ። በዚ ንሕዳ ተዚርና በዚ 220 ቮልት ይበና ማለት እዩ። ንሕዳ በዚ 220 ተሂብናያ ከዓ እዚኣ ትዘረና ሞ ልክዓ ሞተር ሳይክል ኮይና ከዓ ተገልገለና ማለት እታ ሳይክል እዚኣ ኢንዘሴም ታይም ካልእ ከዓ እንታይ ክትገብር ትኽእል ትና ከዓ ሞተር ሳይክል ከመይ ትክልና ሞተር ሳይክል ሓንሳብ ቻርጅ ምስ ወድአት ካብ 8 ዓትወ ዘለን ቻርጅ ንክገብራ ማለት እዩ። እዚኣ ግን ሓንሳብ ኦም ዝተገጠመት እዚ ካብቲ ጎማ ስለ ዝዘውር ካብቲ ጎማ ስለ ሓይል ትወስ እዚኣ ዜራ ካብዚ ፓወር ትረክብ ሞ እሳ ከዓ እታ ሞተር ሳይክል በዚ ቻርጅ ጌርካ ቻርጅ እናገበርካ ትኸይል ማለት እዩ። ጃስ ስኻ ቻርጅ ጌርካ ምኻድ ጥራይ ትኾን በቃ ስኻስ ምኻድ ጥራይ ትኾን ከምዚ ቻርጅ ራይት ውድእካ ና ቻርጅ ምግባራ የለካን እዩ ምዝርግሕ ኣዳፕተር ወይ ዝኾነ ምሳሽ ሓሲ ኣየለካን እዩ ማለት እዩ። እዚ ሓሰብ ምስ ገበርካስ ወዲ ካልካስኻ ከም ምኸድ ጥራይ በቃ ምጓዓዝ ጥራይ ኮንካ ኣለካ ማለት እዩ። ክንከምዚ ጌርና ከዓ እዚኣ ንሪኦ ዘለና ኣዳኒና ኣለና ማለት እዩ።
7: ሽመይ ሳሎሪ ይበሃል ካብ ቤት ምርቲ ጃለ መፅ
8: ስመይ ሚልክያስ ምሕረት ኣበሃል ካብ ቤት ትምህርቲ መረሮ መፅ
7: እዚኣ ተደዋ ዘለኹም መርከብ ኮይና በዚ ፀሓይ ውፃዕት በስ ተቐቢላት ናብ ባትር መርአና ማለት እዩ ዝደለ ባትሪ ሽዑ ካብዚ ባትሪ ከዓ ናብዚ ዲናሞ ሞተር ማለት እዩ በዝላትና ዘገና ንክዳ ማለት እዩ። በዚ ከዓ ብዜ ምሸትካ ኣዘክልታ
9: እዚኣ ከም ምግብ ዘገለ ትኽእል ኣብ ግዜ ምሸትካ ብመብላሕቲ ክትቀበላ ትኽእል ኢና ነዚ ዘድለየና ንብረት ከዓ ዲናሞ ነዚ መዝወሊኣ ፓነል ባትሊ ስዊች እዚኻ ኣምፑል ማለት እዩ።
8: ናይ እዚኣ ጥቕሚ ክንሰር ሓዘ ዝገበርናዮ ከዓ ካብ ብነዳዲ ጌርካ ትሰርሕ ሲ ብፀዓታ ሲ ብፀሓያዊ ፀዓት ከም ዝኸውን ትገብር ማለት እዩ።
10: መጀመርታ ስመይ ኣብርሃም ብክባት መፃክሉ ቤት ትምህርቲ ቀያ ባሕሪ ሰከንዳሪ ስኩል ዝማሃረሉ ግሬድ 10 ክፍሊ ንሕጂ ከ ኣቅሪብያ ዘለኹ ኤሌክትሪክ ኮንቲኒቲ ትዕቅን መሳርሒት እያ ሲስተም ኣሰራርሓ ዝሰራሕና

0: ኣብዘን ናይ 9 ቮልት ባትሪ ባዘር 3 ረጅስተር ሓንቲ ስዊች ጌር ንሰርሕኒና እዚ ኸ ኮፐር ስልኪ ንዋይር ይሰርሕን የለን ከይበት ክካይ ቆርዝካ ክትቀመለ ማለት እዩ ምስተፈፈቶ እዚ ኮፐር ምስቲ ናይቲ ውሽጢ ስልኪ ስሕበት ማግኔቲክ ፊልድ ምስ ፈጠረ እቲ ፓወር ይሓልፋሎን የለን ትገልፀና ስለዝኾነ ኮንቲኒቲ ካል ኤሌትሪካል ማሽን ሲስተም
1: መጀመርታ ስመይ እሰይ ተስፋለ ትበሃል ሒዝያ መፅኦ ዘሎ ኮላይ ስፒከር ስፒከር ኮይና ሕጂ ቻርጂ ናይ ፍላሽ ናይ ሜሞሪ ኦን ኦፍ ሕጂ ኣብ ግዜ ፍላሽ ንጥቀመሉ ክንልውጥ ከለና በዚኣ ናይ ታሕቲ ዘላታ እንዳለወጥና ንኸይድ ኣብ ግዜ ሜሞሪ ንጥቀመሉ ከለና ኮላይ በዚ ናይ ታሕቲ እንዳለወጥና ንኸይድ ክንውላዕ ተደሊና ኮላይ ስዊች ኦን ኦፍ ኣለና ኣዚ እዚ ባተሪ ናይ 3 ቮልት እዩ ቻርጅ መስአተንያ ናብ ባተሪ ኸይድ ባተሪ ሽዑ ቻርጅ ኣብዘ ንእትወሉ ግዜ ይጠቕመና ካብ ባተሪ ሽዑ ናብዛ ቦርድ ኸይዱ ናብዚኣ ስፒከር ኸይድ ሕጂ ክንገብር ከለና ሽዑ ከም ጌራ
2: መጀመርታ ሜሜል ኣብሮባል ይበሃል ዝቐርበልኩም ዘለኹም ቤት ትምህርቲ ድማ ቀይሕ ባሕሪ ዝቐርበልኩም ዘለኹም ድማ ማልቲሜተር ዓይነት ኮይና እዚ ስታይ ክትገብር ትኽእለ ዝኾነ ዓይነት ኣምፑል ወይ መብራህት እንተሎ ከተተስስ ትኽእለ ኣብ ውሽጣ ዝተጠቕሙ ኩላ ነገር ድማ ናይ 9 ቮልት ባትሪን ካልእ ከዓ ሬጅስተርን ከምኡውን ገመድ ክልተ ስዊች ካ ነዚአ ክትስአ ዝኽእል ካልእ ከዓ ባትሪ ናይ ሞባይል ከምተስእ ሓይል ኣለዎ ባትሪ ናይ ሞባይል ካልእ ከዓ ዝኾነ ዓይነት መብራህት ዝተባላሸወካ ነገር ወይ ከዓ እዚ ኮንቲኒቲ ገለ ክትዕቅ እንተደሊካ ሓንሰብካ ከም ሾርት ትኾነካ
3: መጀመርያ ሽመይ ንሆም ቅኤለ በሃል ዝምስሊ ዘሎ ከዓ ሚልኪያስ ሙሴ በሃል ኣነ ተማሃራይ 10ይ ክፍሊ ተማሃራይ ቀባሪ እዚ ጠቃይዶ ሎ ከዓ ተማሃራይ 6ሻ ክፍሊ ሓደነት እዩ እዚኣ ሰሪሕናያ ዘለና ፕሮጀክት እዚኣ ኢንኩቤተር ትበሃል መንጫጭሕ ትንካሖ ኣብዚ ውሽጢ ባትሪ ኣሎ 6 ቮልት 4.5 ከዓ ኣምፔር ኣሎ በዚ ባትሪ በዚ ገይራ ነዚ ብዙ ደሎ ኣምፑል ምሳቦቶ ቮልቴጅ ነዚ ብዙ ደሎ ንካሖ ሞ እዚኣ ከዓ ተወሊዓ ነዚ ብዙ ደሎ ንካሖ ንቆትህቦ ማለት እዩ በቲ መስርሒቲ ከዓ ትንካሖ ይጫጭሕ ማለት እዩ እንካቑሑ ብሙቐት ኢዱ ይጫጭሕ እዚኣ ሰሪሕናዮ ዘለና ምክንያት ከዓ መብዛሕትኡ ግዜ ኢንኩቤተር ብክሳይ ንሰርሓ ብልቺ ሕጂ ልቺ ተኮይኑ ከዓ 24 ሰዓት ክትህሉ ኣለዋ ሕጂ እታ ቀዳማይ ነገር ብምንታይ ባትሪ ሰሪሕና ቀዳማይ ገንዘብ ንምቁጣብ ካልኣይ ነገር ከዓ እዚ ኢንኩቤተር ተላትካ ኣብ ገዛኻስ 24 ሰዓት ብደይ ምቁራፅሲ ልቺ ክትህሉ ኣለዋ ሕጂ ልቺ ኣብ ደይብሉ ከ እንታይ ክትጥቀም ትኽእል እንታይ እቲ ካብ መንጎ ተኸይዳ ስታ ክትገብሮ ትኽእል ነዚ መስርሕ እዚና ክስተይ ጌርና ነዚኣ ፕሮጀክት ኣዳልና ዘለና ማለት እዩ በዛ ስዊች እዚኣ ጌርካ ከዓ ትውላዓ ተጥፋ ማለት እዩ በዚኣ ናይ ቻርጀር ኣላታ ማለት እዩ
4: ስመይ ኣራሜና ስበሃል ኣብ ቤት ትምህርቲ ደመሰንበድ ምሃር እዚኣ ንሪኣ ዘለና ፕሮጀክት ብሶላር ትሰርሕ ቻርጀር እያ ኣብ ገዛና ሶላር ወይ ኤሌክትሪክ ንሪኣ ዘየብና በዚ ገርና ሞባይልና ንመልአ እዚኣ ትራንዚስተር ወይ ቮልቴጅ ሬግሌተር ትበሃል ካብ ሶላር 8 ቮልት ቀቢላ ናብ 5 ቮልት ቀራ ንሞባይል ትሰዶ እዚኣ ፕሮጀክት ኣብ ገዛና ክንሰርሓ እዚኣ ቀላል ፕሮጀክት እያ
5: ስመይ ሜሮን ኣብርሃለ ካብ ቤት ትምህርቲ ደንበሰንበል ግሬቴን እዚ ብጎነ እዩ ዘሎ ከዓ ራያን ኢልያስ ካብ ቤት ትምህርቲ ደንደን ግሬቴን እዚ ከዓ ሚካኤለ ተወልደ ብርሃን ካብ ቤት ትምህርቲ ሰማታት እዚኣ ናይ ሎም ማዓንቲ ሒዝናያ መፂና ዘለና ስፒከር እያ በቲ ኣብ ኤርፎን ተእትዎ ነበርካ ኣብ ሞባይልካ ብኡ ምስእትኸያ ዳይሬክት ብኣይሲ ሬጉሌተር ብካፓሲተር ረዚስተር ባትሪ ገይራ ናብ ስፒከር ተስማዓካ ድምፂ ገይራ ብናይ ፋን ባትሪ ክልተ ጌርና 3.7 ባትሪ ቻርጅ ክትገብራ ከለካ በዚ ትገብራ ኬብል ጌርካ በዚ ክትመልኣ ትኽእል ኢኻ ኣብ ስፒከር ካ ተስማዓካ ድምፂ ቻርጅ ከዓ ትፀኒሓ
6: ሽመይ ሚክሰን ሚካኤል ይበሃል ቤት ትምህርቲ ዞባ ማእከል ይበሃል ክፍሊ ድመሃረሉ ከዓ 7ይ እዚኣ ስፒከር እያ እዛ ስፒከር ዝሰራሕክዋ ከዓ ንሰብሲ ኣብ መዓልቲ ሓጎሱ ምሕጎስ ካልኣይ ከዓ ኣብ ኤርትራ ስፒከር ኣይስራሕ ኣነ ከዓ ስፒከር ስለምህዝ ዝደሊሲ ስፒከር ኣብ ኤርትራ ከምዝስራሕ ክብል ይደሊ እዚኣ ስፒከር 3 ስፒከር ኣለዋ በዚ ከኣላ ታሳሰይቲ እዚኣ 8 ዛቦርዲ 8 ኤሌትሪክ እያ ትቅበል 8 ኤሌትሪክ ጥቕላላ ስለ ድበዝሓ እዚኣ ከዓ ከም መዝሓሊ ትጠቕመና ማለት እዩ

0: ሓፂሩ እዛ ስፒከር እዛ ቦርዲ ኣብዚኣ ኣብ መበሊት ኣብዚኣ መትሓታላታ ቻርጅ መምሊት ካዓ በዝላታ ኣብ ውሽጣ ከዓ ባትሪ 6 ባትሪ ኣሎ ኣብ ውሽጣ ነዚ ቦርዲ ነዚ ፋን ነተን ስፒከር ደተስእ ማለት እዩ። ከምዚ ጌርና ከዓ በዛ ትብለና ለና ከዓ ተሲእና ኮነክቲ ተደሊና ከዓ ሚሞሪ ንኣቱ ማለት እዩ። ከምዚ ጌርና ኮነክቲ ንኣቱ ወይ ከዓ ሚሞሪ ተልና ሚሞሪ ኮነክቲ ተሃሊና ከዓ ኮነክቲ ንገብር ማለት እዩ። ከምዚ ጌርና ከዓ ኣብ መዓልቲ ሓጎስና እዚ ከዓ ፋን ከምዚ ጌርና ከዓ ንደ ከምዚ ጌርና ከዓ ነጥፋ ማለት እዩ። ናብዚኣ ከዓ ንስገር እዚኣ ከዓ ከምኡ ኮይና 4 ስፒከር ኣለዋ። እዚኣ ከዓ ውሑት ትብል ኤሌትሪካ ትቅበል እዚ 4 ኤሌትሪካ ንከምኡ ፋን ደይገበርኩላ እዚ መስተንፈስ ትሪኢ ኣለካ ናይ ንፋስ ምእተው እዩ። እዚኣ ነዚኣ ክሰርሕ ድሓገዘኒ ከዓ እዚ ኣብ ዓድና ንእሽተይ ብሉቱዝ ገለ ይስራሕኒ ካብ ካልእ ዓድታት ኢና ንማፅእ ኣነ ከዓ ነዚና ኣሽቱ ስፒከር ብሉቱዛት ዓበይቲ ኩና ኣሽቱ ክምስለ ደልስ ነዚአን ስፒከር ሰርሕያ ማለት እዩ። ባትሪ እንተልካ ከዓ ባትሪ ኣብዚ ድቕመጥ ኣብዚኣ ኤዳልጊብያ ደለኩታ ባትሪ ዘለትካ 4 ኤሌትሪካ ትቕበል ማለት እዩ። ንከምየ መዝሓል ገርኩላ እዚኣ ግና 8 ስለ ትቕበል መዝሓል ትገርላ በዛ ኣብ ማእኸል ደላ ጌርና ከዓ ክንውላዕ ንክእል ናይ ድምፂ ናይ መታሕቲ ከዓ ኣለዋ ቻርጅ ከዓ በታቱ ማለት እዩ። ድምፂ ከዓ ከምድላይ ናና
1: ሰላም ሽመይ ብሩክ ሃይለ ይበሃል። ኣነ ኣብ ቤት ትምህርቲ ደንበሰንበር ምሃር ሕጂ እዚኣ ድገልፀልኩም ከዓ ናይ ንፋስ ፋንን መብራቲ ብስዊች ሰርሕ ኣምፑልና ሕጂ በዛ ፋን ክጅምረልኩም እየ። እዛ ፋን ብታይፕ ሲ ዓይነት ቻርጀር እትሰርሕ ካብዚ ሶኬት ነዚኣ 6 ቮልት ባተሪ ቻርጅ ገብር ኣለኹ 4.5 ኣምፔር እያ ከዓ ክትውላዓ ተደለካ ሓጂ ኣብዚኣ ጥዎ ኣባትን ኣለዎ ኣብ ማእኸል እዚኣ ቀዳሜይቲ ደረጃ እያ ክትውስኸላ ተደለካ ካልአይቲ ግዜ ትደግማ ካልአይቲ ደረጃ እዚኣ ሽዑ ሳሰይቲ ደረጃ ከዓ ዝበርትዐት ራብዐይቲ ግዜ ከዓ ሽዑ ተጥፍአ። እዚ ጥቕማ ሕጂ ኣብ ወይ ቡን ከተፍልሕ ተደለካ ወይ ከዓ ፀቕጢ ወይ ረስኒ እንተሃልዩ ትጥዋ ንፋስ ትገብረልካ ማለት እዩ። ሕጂ እሱ ጥራይ ኣይኮነን በዚ ከዓ ኣለሃና ኣምፑል ግንቲ መብራህቲ ተስኢንካ ኸብ እዚኣ ብጥወቓ ኣብዚኣ ምስ ጠወቕካያ እዚኣ 2.5 ቮልት ትሰርሕ ኣምፑል እያ ካብዚ 3 ቮልት ባተሪ ስሒባ ትሰርሕ ኣላ። እዚ ሪቻርጃብል ኣይኮነን ዝኾነ ቦርድ ወይ ቻርጀር የብሉን ብከምኡ ብፕላስተር ወይ ብችረቶ ጠምጢሚዮ ዘለኹ ምክንያቱ እዚኣ ትውዳአ ኣብኡ ከሎ ሪቻርጅ ኣይትኾውና። እዚ 6 ቮልት ባተሪ እዩ ካብዚ ሶኬት ቻርጅ ገብረ ኣለኹ ብከምኡ ብሶልደር ገይረ ኣልሕምእዮ ብከም ምውፃእ እሲ ኣይድልዮን እዩ ቻርጅ ገብሮ ኣለኹ ኦረዲ። እዚኣ ግን 3 ቮልትሲ ሪቻርጃብል ወላ ሓንቲ ምስ ወላ ሓንቲ ነገር ኮነክት ኣይገበርኳን ወይ ምስ ታይፕ ሲዩ ወይ ምስ ገለ ወላ ሓንቲ ኣያላገብኳን ብከም ምክንያት ብችረቶ ገይረ ንክቕይራ ኣውፅአ ብቐሊሉ ንክቕይራ ብችረቶ ገይረ ጠምጢመ። እዚኣ ምስ ኣድሃቢትን ጠቃሚትን ከምትኾን ተስፋ ገብር ይቐኒለይ።
2: ስመይ በረኸት ተስፋ ይበሃል። ቤት ትምህርቲ ሰማታት ገሊ ለበንዜ ሎማ ዓንቲ ድማ ነዛ ፕሮጀክት እዚኣ ብሓንሳ ብጉጅለ ኮይና ዝሰራሕናዮ ሽሙ ዮስያስ ይበሃል። ኣብዚ ጆን ኢሳ ከዓ ኣብ ዘለና ማለት እዩ ሃራይ ሎማ ዓንቲ ኣዳልናዮ ዘለና ስራሕ ብዛዕባ ኣቴንዳንስ ሬጅስትሬሽን ቴብል ትብል ማለት እዩ። እዚኣ በዚ ናይ ስልጠና ናይ ፓይተን ዝወሰናዮ ትምህርቲ ዘዳልናዮ ፕሮጀክት እያ። ስለዚ ነዚኣ ክንሰርሕ ዝደረኸና ነገር እንታይ እንድሕርትና መጀመርታ ኣብ መብዛሕትኡ ቤት ትምህርቲ ንሪኦ ነገር እንታይ ተሎ መምሃራን መዓልቲ ክመፁ ከለዉ ዝኾነ መምህር ክድንጊ ይኽእል ዝኾነ መምህር ከዓ ዝኾነ ክላስ ድሌይ ክገብር ይኽእል ማለት እዩ። በዚኣ ግን ኣብ ክንዲ ማኒዋል እንዳፈረሙ ዝኣቱን ዝወፁን እንታይ ገብሮ ኣይዲ ካርድ ኣላቶም እታ ኣይዲ ካርድ እቲኣ ስካን ምስ ገበርዋ ሰዓት ክንደይ ኣትያ መዓስ ኣትዩ ብምሉእ እዚኣ በዚ ትራክ ትገብሮም ማለት እዩ። ካብኡ ቀፂሉ ድማ እታ ኣይዲ ድማ ንመምሃራን ጥራሕ ዘይኮነስ ንተምሃር እውን ትጠቅም እያ። እቲ ተምሃራይ ድማ ምስ ኣተወ ምስ መሓዛይ ክኸውን ኢሉ ክላስ ክቐፅዕ ይኽእል ወይ ዝኾነ ነገር ኢንኣፕሮፕሬት ዝኾነ ብሄቨር ክገብር ይኽእል ማለት እዩ። ነዚ ነገር እዚ ከዓ ትራክ ክትገብርና ምታን እታ ኣይዲ ካርድ ያ ስካን ምስ ገበርናዮ ኣበይ ክላሱ ዕድሚኡ ብምሉእ እቲ ናብ ፐርሶናል ኢንፎርሜሽን ተርእና ስራሕ ሎማዓንቲ ፕሮጀክት ኣዳልኒ ኣለና ማለት እዩ።
3: ሽመይ ጆን ስምኦን ይበሃል። ነዚ ድማ ነዛ ስራሕ እድሚኣ ድማ ከመይ ጌራ ክንትሰርሕ ከርእኩም እዩ። መጀመርታ ነቲ ሰብ ኣይዲ ካርድ ዝኾነ ንእቱ ማለት እዩ

0: ብምቕፃል ነቲ ሽምነይቲ ሰብ ነቲ ተምሃራይ ዕድመ ድማ ን ክፍሊ ነቲ ተምሃራይ ክላስ ድማ ነቲ ሴክሽን ወይ ክላስ ኢና ቁፅር ቴሌፎን ድማ ሰብ ንእትዎ ዘለና ተምሃራይ ወይ መምህር ምዃኑ ከዓ ብዚ ንገልፆ ተምሃራይ ኢልና ንእትዎ ኣድፐርሰን ንብላ ጆን ሳይሞን ሃዝቢን ኣድድ ሰክሰስፉል ትብለና ማለት እዩ። ሕጂ ጆን ሳይሞን ትላላ ሕጂ ስቱደንት ዝኣተዎ ማለት እዩ ቁፅሪ ናቱ ኣቴና ስንገብር ምስ ዘለና እዚኣ ቁፅሪ ናቱ ንእቱ ስካን ቼክኢን ምስ በለ ጆን ሳይሞን ፕረዘንት ኢላ ትነግረና ኣብዚኣ ኤክስፖርት ምስ በለና ዝኾነ ሴቭ ንብላ ማለት እዩ ኣቴናንስ ቸክሊስት ኤክስፖርት ሰክሰስፉል ትብለና ናብዚ ፋይል ኤክስፖርት ምስኣተና እታ ሌተስ ተላ ምስኣተናያ ኤክሰል ምስኣተና ድማ እቲ ኩሉ ተርእና ማለት እዩ ኩሉ ኣብዚ ዘሎ ሕጂ እቲ ሕጂ ዘእተናዮ ተምሃራይ ጆን ዝበሃል ቁፅሪ ክንደዚ ስቱደንት ኢላ ንሕጂ ሰዓት ናይ 11 ፈርዓን ኢላ ፕረዘንት ኢላ ተርእና ማለት እዩ።
1: ሰላም ሽመይ ሆሴና ስበሃል ዝመሃረሉ ቤት ትምህርቲ ባርካ ታሽዓይ ክፍሊ ኢካ ድመሃር እዚ ድማ ሚልኪያስ ፊልሞን ይበሃል ዝመሃረሉ ቤት ትምህርቲ ድማ ባሕቲ መስከረም ሻርሻይ ክፍሊ እዩ ድመሃር እዛ ሒዝና መፂና ዘለና ድማ ዋተር ሌቨል ሰንሰር ትበሃል ማለት እዩ። ሕጂ እዛ ስርሕናያ ዘለና ኣብ ፃዕዳ ታንከራት ማለት እዩ ኣብ ውሽጠን ማይ ክንደይ በፂሑሎ ገለ ክንፈልጦይ ክእል ኢና እዛ ስርሕና ዘለና ድማ ካብ ላዕሊ ንሪኦ ወይ ከዓ ጉልበትና ግዜና ትቕጥበልና መሳርሒት ኢና ሰሪሕና ዘለና ማለት እዩ በዘና ኣብዚአ ንሪአን ዘለና 25 50 75 ዝብላ ዘለዋ መብራህቲ ብአና ንልኩዓወቲ ማይ ማለት እዩ ሕጂ ማይ እንዳገብር ክለን ክኸይድ ከለኩ ዳዶም ኣዘን መብራህቲ ከደአን ማለት ሕጂ እንታይ ትብለንላ ማለት እዩ 25% መሊኣላ 50% መሊኣላ 75 ጥቓያ ሓሳስ ያለላ እዛ ሚትስ ኣይበፅሓት እንደላ ማለት እዩ እዚ 75 እዚኣ ባዕ ክትውልድሕ ኮይና ክትመልእ ኣለዋ 75% ክትበፅሕ ኣለዋ ማለት እዩ ኣብ ጥቃ ሚት ኣደላ ኢላ ስትሕብረንላ እዛ ሚት ፐርሰንት ኣብ ጥቃ ኣደላ ትብለንላ ማለት እዩ እዛ ብሉስ ትዕጊራ ይተወላዕትን ማለት እዩ እዚኣ ድማ ኣብዘን ፃዕዳ ታንከር ብፍላይ ኣብዘን ኣብ ውሽጠን ክንደይ ማይ ኣለዎ ገለ ክንፈልጠለን ደ ንክእል ማለት እዩ ካብ ተስኢና ብላዕሊ ምርኣይ ገለ ወይ ኳሕኳሓ ቢልና ካብ ምስማዕ ገለ እዚኣ በዘን መብራህታት በዘን ሰዕባ መብራህትታት ጌርና ብቐሊሉ ክንፈልጦ ንክእል ማለት እዩ።
2: መጀመርታ ሽመይናዎን በሃል ንኤፍኤን ሄርሞን ንሕና ኣብ ጋሽ ባርካ ካብ ተሰነይ መፂና ሎማዓን ሰሪሕንያ ዘለና ከዓኒ ኢሪስኬት ዲክቴት ገብረልና መሳርሒት ኢና ሒዝና መፂና ዘለና እዚኣ መሳርሒት እዚኣ ብሰለስተ ነገራት ብኣርባዕተ ነገራት ዝቆመት እያ ዲናሞ ባዘር ስዊች ኣብዝኻ ባትሪ ኣሎ ማለት እዩ እዚኣ መሳርሒት እዚኣ ከምቲ ነገር ከዓ እዚኣ ኢሪስኬት ዲክቴት ገብረና እያ እዚኣ ስዊች ኦን ምስ ገበርና እያ እዚኣ ዲናሞ እዚኣ ኣብዘን ክልተ ዜን ኣብዚ ክልተ ዚ ሓፂን መሳርመት ምስ ዝተራጊቡ ስለ ዘሎ እዚኣ ጴጥ ትብላላ ማለት እዩ እዚ ክንቀሳቀስ ከሎ እዚ ከም መሬት ጌርና ሓሲብን ኣዚ ክንቀሳቀስ ከሎ እዚ ምስ መሬት ተላጊቡ ስለ ዘሎ እዚኣ ክንቀሳቀስ እንዳ ሽዑ እዚኣ ኣብዚ ምስ ተላገበት እዚኣ ጴጥ ትብለና እዚኣ ሰሪሕና ዘለና ምክንያት ድማ ሓደ እዚ ኢሪስኬት መፅኡ ዳ ይመፀን ነግረና ካልኣይ ድማ እቲ ኢሪስኬት ምስ መፀ ንሕና ካብቲ ገዛ ቅልጡፍ ውሳነ ክንውስንን ንፋስ ከምዚ ካምሲን ንፋስ ብርቱዕ ንፋስ ክመፅእ ከሎ ከዓኒ ትሕብረና መሳርሒት ኢኻ ማለት እዩ።
3: ሽመይ ተመዝገነ ይበሃል ሓፈሻዊ ትምህርተይ ታሻይ ክፍሊ እዚ ከዓ ኣብ መድኒ ይበሃል ካብ ባርካ ዝመፀ ታሻይ ክፍሊ እዚ ከዓ ኤቨን ይበሃል ሻባይ ክፍሊ ሕጂ እዛ ሒዝንያ ዘለና ዓይኒ ስውራ ንጠቅም እያ እዚኣ ንዓይኒ ስውራ ንጠቅም በዚያ ይመሉ በዚያ ይኸብልዑ ቀደም ግን ብብሉቱስ ኣብ ሞባይል ኮኔክት ትኸውን ኣለዋ ሕጂ ንዓይኒ ስውራ ሞባይል ኣይጠቅምኒ ዝብል ኣተሓሳስብ ኣሎ እዛ ኣተሓሳስባ ክንቀየር ከዓ እዚኣ ምሂዝና ኣለና በዚኣ ኣብ ቅድሚ ዘሎ ኣፕሊኬሽን ወይ መደወሊ ክትወቐልካ ትኽእል ኣብ ሰለስተ ክሊክ ንሓደ ሰብ ኣብቲ ቅድሚ ዘሎ ተመዝጊቡ ዘሎ ክትራኽበካ ትኽእል በዚ ከዓ ድምፂ በዚ ከዓ ተጉድል በዚ ድምፂ እት በዚ ተጉድል ከምኡ ውን ኣብቲ ናይ ቪድዮታት ኣብ ቅድሚ ትገለ ጌራ ክትውላዓልካ ትኽእል እያ ብቻርጅ ከዓ ክትመልእ ትኽእል እያ ዜና ድግነት
1: መጀመርታ ሽመይ ኣፌት ታደሰ ይበሃል። ኣብ ቤት ትምህርቲ ባርካ መሃር ታሻይ ክፍሊ ማለት እዩ። ለበለይ ድማ ነበልዋን። እዚ ኣቕሪብያ ዘለኹ ስራ ድማ ግራስ ካተር ትበሃል ማለት እዩ። ኣብ ገጠራት ኣብ ወይን ኣብ ዝኾነ ዓድታት ምስ ንኸይት ኣዴታትና ኣቦታትና ከም ንሪኦም ብኢደም ይኩ ዓፅዱ ዝዓፅዱ ንሪኦም ማለት እዩ። ንጥዕኖምን ንግዜኦም እዚ ድማ ሃሳይ ኢልና ብምሕሰብ ነዚያ ስራሕ ኣቕሪብናዮ ማለት እዩ። እዚኣ ስራሕ ዝተጠቀምናለን ንብረት ድማ ባትሪ ስዊች ካብ ባትሪ ናብ ዲናሞ ዝወስድ ዋየር ሬጅስተር ተጠቂምና ማለት እዩ። እዚ ባትሪ ዲስ ቮልቴጅ እዛ ዲናሞ ዲስም ኤሲም ቮልቴጅ ትወስድ ትኽእል እያ። ግና ንሕና ድማ ዲስ ቮልቴጅ እናተጠቂምና ዘለና ማለት እዩ። እዚ ካብዚ እዛ ስዊች ድማ ከም መቆፃፀሪት ታሽሙ ጌርና ያለና ማለት እዩ። ኣብዚ ውሽጢ ድማ ሬጅስተር ጌርና ኣለና። ሬጅስተር ድማ ከዓ ከም ተቃወሙ ኮይኑ ዝኾነ ቮልቴጅ ልዕሊ ዓቐን ተመፂዎ የብሉለና ማለት እዩ። እዚኣ ትመስል እታ ስራሕ ምስ ወላዕናያ ድማ እዚኣ ትመስል።
0: ኣረ ሽመይ ናይ ሚካኤል ፀጋ ይበሃል። ዝመፃኸሉ ቤት ትምህርቲ ካብ ቀይሕ ሓደ ሰከንዳር ስኩል ግሬደይ ከዓ 10ይ ክፍሊ እዛ ሒዛ መፅእ ዘለኹ ቫኪም ክሊነር ትበሃል መሳርሒት እያ። እዚኣ ቫኪም ክሊነር ትበሃል መሳርሒት እያ ተጠቂመላ ዘለኹ ንብረት እዚኣ ፋን ኣላ ኣብዚ በዚ ክልተ ትቦ ኣብዚ ውሽጢ ድማ ጎማ ኣለዋ ኣብዚ እዚ እዚኣ ኤሌክትሪክ ምስ ተወላዐት በዚ ትርስሓ ትስሕቦ ሞ ኣብዚ ውሽጢ ዘላ ጎማ ድማ በዚ ክስተይ ጌራ ትእክቦ ማለት እዩ። ሽዑ እንድሕር ክነዕንዑ ክንኣለት ድና ነዛ ዘላ ውሽጢ ዘላ ጎማ ኣውፂና ንጥቀመላ ማለት እዩ። ሕጂ እዚኣ ምናልባት ናይ ረስኒ ወይ ናይ ገለ ስክፍታ ንድሕር ኣለካ እዚኣ ምስ ተወላዐት እዚ ንድሕር ረሲኑ ባዕላ ንነፍሲ ባዕላ ተዝሕሉ ክንጥቀመላ ኣለና ሕጂ
4: ማርከስ ዝኸበርኩም ተኸተልቲ መደባት ቴክኢንሳይት ኤርትራ ቀዳማይ ክፋል ናይቲ ብተምሃሮ ክረምታዊ ሞያዊ ስልጠናታት ብዝወሰዱ ተምሃሮ ዝቐረበ ፕሮጀክታት ወይ ስራሓት እዚ ክትከታተልዎ ዝፀናሐኩም ነይሩ። ከምዚ ክትርእይዎ ዝፀናሕኩም መንስያትናን ተምሃሮናን ክሳብ ክንደይ ዕምቆት ዘለዎ ሓሳብ ሒዞም ከም ዘለውን ንዝመፅእ ዘሎ ናይ ዘመነ ቴክኖሎጂን ምዕባልን ከዓ ዝኣክል ፍልጠትን ብቕዓትን ዓጢቖም ከም ዘለው ዘርኢ እዩ ነይሩ። ካልኣይ ክፋሉ ዝመፅእ ዘሎ ሰሙን ከነቕርቦ ኢና። ንሎሚ ተዳልዩ ዝነበረ መደብ እዚ ክትከታተልዎ ዝፀናሕኩም ነይሩ። ሰናይ ቅነ

0: ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅ
1: ኣለም ኮማንድስ ሳልሕ
2: ኣስከሳዕብን

0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣጣሚራ
1: እዚ ትርኢ ዘይትገድፍ እየ
2: ብኢደዋኒኑ ኩናት ካ እትፍቅድ ዶ መስለኪ
3: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀት
4: ሕማ ናይ ሰብኩ ሓሲበት ይፈልጥ ሽግር መከራ ብድሕሪ
0: ዝስሕለሎሲ ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
1: ውሸጣ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ
5: ወዲ ሰብ ካብ ካልእ ፍጡራት ዝፈለዮ ናይ ኣተሓሳስባ ዝተዓደለዎ ፀጋ እዩ እዚ ድማ ንፅቡቕን ሕማቕን ክውስን ነገራትን ኩነታትን ከመዛዝንን ዝሕግዞ ብልሒ እዩ ሓሳባት ውፅኢት ዝተሓላለኸ መስርሕ ናይ ሓንጎልና ኮይኖም ኣብ ኣእምሮ ምስሊ ብምፍጣር ድሌታትን ስምዒታትናን ርድኢታትናን ዝፀልዩ እዮም ሓሳባት ብባህርያዊ መስርሕ ወይ እውን ከም ግብረ መልሲ ናይ ዘጋጥሙ ውሽጣውን ግደማውን ለውጥታት ክብገሱ ዝኽእል እዮም ኣብ ህይወት ብተደጋጋሚ እንገብሮ ነገር ናብ ልምዲ ማዕቢሉ ኣካል ባህርያትና እዩ ዝኸውን ሓሳባት እውን ብተመሳሳሊ ንኣእምሮና ቀጻሊ ብሕማቕን ፅቡቕን ርድኢታት ብዝመገብናዮ መጠን ውፅኢት ንእወታውን ኣሉታውን ኣተሓሳስባ ይህብ ትርጉም እወታዊ ኣተሓሳስባ ብሰብ ሞያ ክግለፅ ንከሎ
6: እወታዊ ኣተሓሳስባ ማለት ኣብ ሂወትና እወታዊ ርድኢት ክህልወና ከሎ ማለት እንዲ ወይ ከዓ ተስፋ ኣተሓሳስባ ኣብ ሂወትና ክህልወና ከሎ እዩ እዚ ድማ ንሕና ኣብ ሂወትና ነቶም ዘለውና ብልጫታት ነቶም ዘለውና ፀጋታት ዝያዳቶም ጉድለታትና ዝያዳቶም ድኻማትናን ውድቀታትናን ኣብ ሊፅና ክንሪኦምን ብኦም ከነመስግን ከምኡውን ብኣቶም ዕጉባት ክንከውን ከለና እዩ ስለዚ ከምዚ ዓይነት ትስፉ ስነ ልቦና ወይ ከዓ ከምዚ ዓይነት ትስፉ ስነ ኣተሓሳስባ ኣወታዊ ኣተሓሳስባ ተባሂሉ ይፅዋዕ ኣንጻር ናይ እዚ ድማ ኣሎታዊ ኣተሓሳስባ ማለት እዩ ስለዚ ኣወታዊ ኣተሓሳስባ ክበሃል ከሎ ነቶም ኣብ ሂወትና ዘለውና ብልጫታት ፀጋታት ብዙሕ ዓይነት ወይ ከዓ ዕድላት እውን ክኾኑ ይኽእሉ ነዚኣቶም ምምስጋን ወይ ከዓ በዚኣቶም ዕጉባት ምዃን ማዕሪኡ ከዓ ነቶም ዝተርፉና ኣብ ሂወትና ነቶም ዘይበፃሕናዮም ዘይተዓወትናሎም ዋላ እውን ዝወደቕናሎም ዝፈሸልናዮምን ክፋላት ናይ ሂወትና ከዓ ደጊምና ብምፍታን ደጊምና ብምፅዓር ክንዕወተሎም ከም ንኽእል ደጊምና ክንቅይሮም ከም ንኽእል ምእማንን ኣብኣቶም ከዓ ተስፋ ምህላውን እዩ ተፃዋርነት ከዓ ኣሎ ምስ እወታዊ ተሓሳስባ ተፃዋርነት እንታይ ማለት እዩ ኣብ ሂወት ኩሉ ግዜ ብድሆ ዘይብሉ ሂወት የለን ስለዚ ነዞም ቦታታት እዚኣቶም ከመይ ኢና ንሰግሮም ምፅማምና ከመይ ይኸውን ዘለዎ ስለዚ ተፀመምቲ እንድሕሪ ኮይና እወታዊ ተሓሳስባ ኣለና ማለት እዩ ስለዚ ብምፅማም ከዓ ዘይሽግር የለን ስለዚ ብከምዚ ከዓ ከም መርኣያ እወታዊ ተሓሳስባ እዩ ተፀማምነት ወይ ከዓ ተፃዋርነት ምህላውና
5: ኣብ ህይወትና ዘጋጥሙና ጉዳያት ከም ዕንቅፋት ክንቅበሎምን ዘይክንቅበሎምን ኣብ ኣረኣያና እዩ ዝምርኮስ ምውናን እወታዊ ኣተሓሳስባ ኣብ ጉዕዞ ህይወትና ሽግራት ኣብ ምፍታሕ ዘጋጥሙ ግርጭታት ኣብ ምህዳእ ኣብ ዕጃም ይፃወት ኣፍራይነትን ተበላሓትነትን ከነዕቢ ድማ ይሕግዝ ርእሰ ተኣማንነትና ነብሰ ክብርናን ኣዛይዱ ነዚ ነገር ብቑዔ ወይ ብቕዕትየ ንክንብል የኽእለና
6: ጥዕና ሎሚ ብዙሕ ትርጉም ይደልዎ ሓሙሽተ ዓይነት ትርጉማት እውን ክንህቦ ንኽእል ኣካላዊ ጥዕና ኣእምራዊ ጥዕና እንዳበልና ስለዚ ኩሉ ሜዳዊ ጥዕና ኣብ ሂወትና ክንረክብ እውን ሓጋዚ እወታዊ ተሓሳስባ እዚ ማለት በቲ ኣእምራዊ ጥዕና እንተ ደኣ ጀሚርና ሓደ እወታዊ ተሓሳስባ ዘለዎ ሰብ ተስፋ ተሓሳስባ ዘለዎ ሰብ ተስፋ ዘለዎ ሰብ ፅቡቕ ዝኾነ ኣእምራዊ ጥዕና እዩ ዘለዎ ካብ ጭንቀት ካብ ቅዛነት ካብ ተስፋ ምቑራፅ ካብዚኣቶም ነፃ እንተ ደኣ ኮይኑ ሓደ ሰብ ጥዑይ ዝኾነ ኣእምሮ ክህልዎ ይኽእል እዩ ማለት እዩ ስለዚ እዚ እቲ ሓደ ጥቕሚ ናይ እወታዊ ተሓሳስባ እዩ እቲ ካልኣይ ኣካላዊ ጥዕና እውን ኣለና ኣካላዊ ጥዕና ከዓ ልክዕ ማዕረ ማዕሪ እዩ ሎሚ ዝተፈላለዩ ዘይተመሓላለፍቲ ሕማማት ከም መበገሲ እዩ እንኳ ተደይበልና ንዓቶም ኣብ ምግዳድ እቲ ኣሉታዊ ተሓሳስባ ተራ ኣለዎ

ታሓሳስባ ማለት ኳ ተስፋ ምቁራፅ ራእዩ ዘይምህላዋዊ ሂወትካ ብዝኾነን ዘይኮነን ነገራት ምጭናቅ እዚኦም እዩ እቶም ኣለታዊ ፀዓት ወይ ኣለታዊ ኤነርጂ ንብሎም። ስለዚ ከምዚኦም ድሕር ኣሎ ከዓ ኣብቲ ኣካላዊ ጥዕናና ፅልዋ ስለ ዘለዎም ሽግር እዩ። ስለዚ እወታዊ ተሓሳስባ ምህላው ኣካላዊ ጥዕና ከም ዝህልወና እውን ይገብር እዩ። ካብቲ ክሓዊአ ኢሉ ዝሓስብ ንኣብነት ኣብ ግዜ ሕማም እተ ኮይኑ እቲ እወታዊ ተሓሳስባ ዘለዎ ሰብ ዝያዳ እቲ እወታዊ ተሓሳስባ ዘይብሉ ሰብ ናይ ምሕዋይ ተኽእሎ ኣለዎ እዮም ዝብሉ ስጥራይ ደኮነ ካብ ሕማማት ቀልጢፍና ክንገላገል ነቲ ዘለና ሕማማት እውን ቀልጢፍና ንክንፍውስ ይሕግዘና እዩ። ንኣብነት ፎርጊቭነስ ቴራፒ ወይ ከዓ ናይ ሕድገት ፍወሳ ዝበሃል ኣሎ። እዚ እንታይ ኣብ ሂወትና ሕድገታት ብምግባር ነቶም ዝተፈላለዩ ዓይነት ሕማማት ከም ምንጭ ፍወሳ እውን ይጠቅም እዩ። ስለዚ ከም ኣካል ፍወሳ እውን ኮይኑ ኣሎ ማለት እዩ።

0: ካልእ እቲ ስምዒታዊ ጥዕናና እውን ሕልው ይኸውን ኣብ ሂወትና ተስፋዋት ንኸውን ሕጉሳት ንኸውን ፅቡቅ ኩነት ኣእምሮ ህልወና እዚኣቶም ኩላቶም እንታይ እዮም ከም ኣካል ስምዒታዊ ጥዕና እዩ ማሕበራዊ ጥዕናና ከ ብዓብ እዩ ማሕበራዊ ጥዕና ክንብር ከለና ንፈጥሮም ማሕበራዊ ዝምድናታት እዞም ማሕበራዊ ዝምድናታት እዚኣቶም በተሓሳስባና ይፅለው እዮም ሓደ ሰብ ትስፍዋት ተሓሳስባ እወታዊ ተሓሳስባ እወታዊ ፃዕ ዘለዎ ንድሕር ኮይኑ ማሕበራዊ ዝምድናታት ክምስርት ውን ኣይሽገርኒ ማለት እዩ ማሕበራዊ ዝምድናታት ዓርከ ማሓዛብ መሓዝ ድዩ ወይ ከዓ ኣብ ኣንጻር ፆታ ዝምስረት ዝምድናታት ኣብዚኣቶም ኩሉ ግዜ ዕውታት ኢና ንኸውን ምክንያቱ ትስፍዋት ራእይ ዘለና ሰባት ንድሕር ኮይና ሰባት እውን ኣብ ዙርያና ክህልውስ ኣይፀልኦን እዮም ካልእ መንፈሳዊ ጥዕና ውን ንረክብ ኢና መንፈሳዊ ጥዕና ዝበሃል እንታይ እዩ ኣብ መንፈሳውነትና ንልዕል ኢና ኩሎም ዓይነት ሃይማኖታት ኩሉ ግዜ ኣብ ሂወትና ተስፋ ክንገብር እዮም ዝምህሩና እወታዊ ተሓሳስባ ክህልው ዝምህሩና ስለዚ እወታዊ ተሓሳስባ ዘለዎ ሰብ ዕውት ዝኾነ መንፈሳዊ ጥዕና እውን ኣለዎ ማለት እዩ ብዓብዪ ከዓ እቲ ትርጉም ሂወት ክንርዳእ ይሕግዘና እዩ ሂወትና ከመይ ኢና ንርዳእ ትርጉም ምንባርና ሓደ ሓደ ግዜ ኣሎ ንምንታይ ኢኻ ትነብር ዘለካ ይጠፍአካ ሽግራት ገጥሙካ ከለዉ ተስፋ ናይ ምቁራፅ ዋላ ንምንታይ ትነብር ኣለካ እውን ይተሓዋወሰካ ብሓፂርቶም ስምዒታት ናይ ተስፋ ምቁራፅ ንብሎም ይመፁና እዮም ሓደ ብተስፋ ዝጓዓዝ ሰብ ሓደ እወታዊ ተሓሳስባ ዘለዎ ሰብ ግን እንታይ እዩ ትርጉም ሂወት እውን ብግቢኡ ዝርድኦ ትርጉም ምንባር ይርድኦ ስለዚ ኣብ ሂወትና ብዕላማ ምንባር ንጅምር ማለት እዩ ብዕላማ ምንባር ከዓ እንታይ እዩ ነቶም ኣብ ሂወትና ዓላማ ጌርናዮም ዘለና ክንጭብጦም ይኽእለና ኣብ መወዳእታ ኸዓ ሓደ ትርጉም ዘለዎ ናብራ ንነብር ማለት እዩ
1: ንኣተሓሳስባና ብእወታዊ መገዲ ምስ ንቓንዮ እዚ ክንጠቕሶ ዝፀናሕና ጥቕምታት ካብ ሃለዎ ኣብ ሂወትና ብኸመይ ክነማዕብሎን ክንለማመዶን ንኽእል ንነዊሕ እዋን ኣሚንና ዝተጓዓዝናሉ ልምዲ ብሓደ ለይቲ እንቕይሮ ነገር ኣይኮነን ኣመስጋኒ ባህሪ ብምምዕባል ቀስ ብቐስ ርድኢትና እናበርኽና ኣካላውን ኣእምሮኣውን ጥዕናና ብምሕላው ነብሰ ርድኢትና ክንመም ንኽእል
0: ሓደ ሓደ ግዜ ውድቀታትና ፍሽለታትና ከመይ ኢና ንርድኦም ኣብ ፍሽለታትና ናብ ውድቀታትና ዘለና ኣረዳዳ ብጣዕሚ ይወሳኒ ወይከዓ ኣብ ልዕሊ እዮም ዘለና ተሓሳስባ ውድቀታትና ንሕና ከም ምንጪ ሓዘና ወይ ከዓ ኣብኣቶም እንዳቆዘምና ብኣቶም እንዳማረርና ንሕና ከም ናይ ግዳይነት ስምዒት እንዳሰማዕና ድና ንነብር ዘለና ወይስ ነቶም ውድቀታትና ከም መምሃሪ ወሲድና ዝያዳ ክንዕወት ከም ንኽእል ዝያዳ ካብኦም ተበጊስና ናብቲ ዝበለፀ ደረጃ ክንበፅሕ ከም ንኽእል ምእማን እዩ ስለዚ ኣብቶም ውድቀታትና ዘለና ኣረዳዳ ኸ ኣዝዩ ወሳኒ ሓደ ሓደ ግዜ ውድቀታትና ምንጭ ዓወታትና ክኾኑ ይኽእሉ እዮም ሓንቲ ደስ ዝብለኒ ናይ ቶማስ ኤድሰን ባህል ኣላ ቶማስ ኤድሰን እንታይ እዩ ድብል ድሕሪ ሓደ ሽሕፈትነታት ኣምፑል ምሂዙ እዩ ዝበሃል ስለዚ ሰባት እንታይ እዮም ኢሎሞ ኤድሰን ንስኻ ሲ ልዕሊ ሓደ ሽሕ ግዜ ፈሺልካ ኣምፑላ ብምምሃዙ ኢሎሞ እስ ግ እንታይ ኢልዎም እታናብቲ መልሲ ያ ደስ ዝብለካ ወይከዓ ነዚ እወታዊ ተሓሳስባ ክህልውና ትምህረና ማለት እዩ እሱ እንታይ እዩ ዝብለዎም ኖኖ ኣነሲ ኣምፑል ኣብ ምስራሕ ልዕሊ ሓደ ሽሕ ግዜ ኣይኮንኩም ፈሽል እንታይ ደኣ ኣምፑል ክስራሓሎም ዘይክእል ሓደ ሽሕ መገድታት ኣረጋጊፀ እዩ ዝብሎም ስለዚ እንታይ ማለት እዩ ዋላ ነቶም ውድቀታትና ሲ ከም መምሃራና ጌርና ክንወስዶም ንኽእል ኢና ቀዲሞም ዝመፁ ውድቀታት ኣለዎ ወይከዓ ኤርሊ ፌይለር እዚኣቶም ጥቕሚ ኣለዎም ከማን ምክንያቱ ብዝያዳ በቲ ቅኑዕ መገዲ ንክንጓዓዝ ይሕግዙና እዮም ቲቕኑዕ መገዲ እንታይ እዩ ገና ጅምር ከነብል ከለና ውድቀታት እንድሕር ገጢሞምና ጅምር ከነብል ከለና ፍሽለታት እንድሕር ገጢሞምና ኣብ ጌጋ መንገዲ ከም ዘለና ተረዲእና በቲ ዝበለፀ ወይከዓ በቲ ቕኑዕ መገዲ ንክንጓዓዝ እውን ይሕግዙና እዮም ስለዚ እቲ ውድቀታትና እውን ኣይንፅላ እዮም

0: ካልእ ከ እቲ ነብሰ ክብሪን ርእሰ ተኣማንነትን ምምዕባል እዚ እንታይ እዩ ነብሰ ክብሪ ነብስና ክብሪ ምሃብ ብቕዓት ከም ዘለና ፀዓት ከም ዘለና ፀጋ ከም ዘለና ግዜ ከም ዘለና እዚኣቶም እወታዊ ተሓሳስባታት ክህልዎና ኣለዎም እዚ ከ መርኣያ ርእሰ ተኣማንነትና እዩ ርእሰ ተኣማንነትና ክነማዕብል ክንክእል ኣለና ርእሰ ተኣማንነት ዘለዎ ሰብ ኩሉ ግዜ እወታዊ ተሓሳስባ ክህልዎ ክእል እዩ ኣብ ነብሲ ተኣማሚኑ ወይ ከዓ ኣብ ነብስና ተኣማሚና ክንበፅሖም ከም ንኽእል ዕላማታትና ክንጭብጥ ከም ንኽእል ስለንኣምን እወታዊ ተሓሳስባ ኣብ ምህላው ሓጋዝ እዩ ርእሰ ተኣማንነት ነብሰ ክብርን ንነብስና ክብሪ ምሃብ ኖ ኣነ ይክእሎኒ እየ እዚ ብኣይ ክስራሕ ኣይክእልኒ እዚ ብኣይ ክብፅሕ ኣይክእልኒ ኣነ ዕድለኛ ኣይኮንኩን ኣነ ከምዚ ኮንኩን እዚኦም ከነወግዶም ክንግልል ኣለና ስለዚ እወታዊ ተሓሳስባ ንኸነማዕብል ርእሰ ተኣማንነትና እውን ከነበረ ክንክእል ኣለና ነብሰ ክብርና እውን ከነማዕብል ክንክእል ኣለና ማለት እዩ ካልእ ነዚ ሓጋዝ ድኾነ ወይከዓ እወታዊ ተሓሳስባ ንክህልወና ሓጋዝ ድኾነ ከዓ ኣከባቢ ክንፈጥር ኣለና ወይከዓ እቲ ማሕበራዊ ኣከባቢናትና ኣብ ዙርያና ዘለዉ ሰባት ዓርከ መሓዛናትና ከመይ ዓይነት ሰባት እዮም ከምዚ ዓይነት ትስፉ ሂወት ንክህልወና ድዮም ዝሕግዙና ወይስ ናብቲ ኣሉታ ዝመርሑ እዮም ተስፋ ዘቕርፁ ሰባት ድዮም ብልምዲ ጭንቂ ዕላሎም ኢልና ንዛረብ ኢና እንታይ ማለት እዩ ኣብቲ ሓፃር እዋን ምሳኻ ኮፍ ዝበሉ ወይ ከዓ ደው ዝበልካያ ሚእታ ዓይነት ኣሉታዊ ነገራት ይነግሩና ተስፋ ዘቕርፁ ኣብ ሂወትና በቃ ብዙሕ ሕማቕ ነገራት ማለት እዩ ስለዚ ከምዚ ዓይነት ሰባት ድዮም ኣብ ዙርያና ደሎ ወይስ በንጻሩ ተስፋ ዝህቡ ሞራል ዝህቡ ንሕና ከም ንኽእል ዝነግሩ ነገራት ክቕየሩ ከም ዝኽእል ዝነግሩ ክሓልፍ ከም ዝኽእል እቲ ዘሎ ኣሉታዊ ኩነታት ወይ ከዓ እቲ ዘሎ ኣሉታዊ መድረኽ ክቕየር ከም ዝኾለ ተስፋ ዝህቡ ሰባት ድዮም ኣብ ዙርያና ዘሎ እዚኣቶም ከዓ ወሰንቲ እዮም ስለዚ እቲ መን ምዃንካ ክነገረካ ምስ መን ከም ትኸይድ ንገረኒ ዝበሃል እሱ እዩ ማለት ስለዚ ኣብ ከባቢና ዘሎ ሰባት ከዓ ወሳኒ እዩ እወታዊ ተሓሳስባ ኣብ ምምዕባል
1: ተስፋን ሓጎስን ዝመልኦ ዕውት ዝኾነ ነገራት ጥራይ ኣብ ሂወት ከጋጥሞ ዘይደሊ ሰብ የለን እንተኾነ ኣብ መስርሕ ሂወት ብክልተ ኣንጻራዊ ገጻት ዝኽየድ ጉዕዞ እዩ ዘሎ ጽቡቕን ሕማቕን ሓጎስን ሓዘንን ዓወትን ውድቀትን እናተተኻኸአ ይሓልፍ ብፍላይ ድማ ኣብ ግዜ ውድቀትና ዘጋጥሙ ስምዒታት ሕሉፍ ኣሉታዊ ተመክሮን ንኣሉታዊ ኣተሓሳስቦና ካብ ዝፀልዉ ረቑሒታት እዩ
0: ኣብ ሂወትና ስምባደ ዝፈጥሩ ከም ጥልመት ሓደጋ ዋላ ዓመፅ እዚኣቶም ኩላቶም ኣሉታዊ ተሓሳስባ ክህልወና ዝገብሩ እዮም ንኣብነት ኣብ ማሕበራዊ ዝምናታት መብዛሕትኡ ግዜ ኣብ ገለ ሰባት እንታይ ንርኢና ኣነ ሰብ ኣይኣምን የብለካ ሓደ ሰብ ስለምንታይ መበገስ ክህልዎ ክእል እዩ ዕሙቕ ኢልና እንተ ክንፍትሾ ክኢልና መበገስ ክህልዎ ክእል ስለምንታይ ኣብ ልዕሊ ሰባት ኣሉታዊ ተሓሳስባ ስለምንታይ ኣብ ልዕሊ ሰባት ኩሉ ግዜ ጥርጣረን ካልእ ነገራትን ይረኣየና ስለዚኦም መበገስ ክህልዎ ክእል እዩ ምናልባት ኣብ ሂወቶም ዝገጠሞም ኣሉታዊ ተመክሮ ክህልዎም ይክእል እዩ ስለዚ ከምዚ ዓይነት ኣሉታዊ ተመክሮታት ኣብ ሂወትና እንተ ኣጋጢምና ፈለጥ ኮይኑካ ናብቲ መበገሲ ናይ ኣሉታዊ ተሓሳስባ ክኾን ይክእል ዘይተበፃሕቲ ሸቶታት ሓደሓደ ግዜ ነምፅ ኢና ከምዚ ሕልማዊ ዝመስል ማለት እዩ እዚኣቶም ክንጭብጦም ኣብ ዘይከኣልናሉ ሰዓት ናብ ተስፋ ምቁራፅ ክመርሑና ይኽእል እዮም ስለዚ ኩሉ ግዜ መደባት ክንሕንፅፅ ከለና ሸቶታት ክንሕንፅፅ ከለና ከዓ እንታይ እዮም ክኾኑ ዘለዎም ተበፃሕቲ ክኾኑ ኣለዎም ተጨበጥቲ ክኾኑ ኣለዎም ከምዚ ሰማይ ደረተ ኢልና ዘይብፅሑ ሕልምታት ኣብ ሂወትና ክህልወና ይብሉን ከምዚ ዓይነት ኣተሓሳስባ ሒትና ንምገስ እሞ ዘይብፅሑ ምዃኖም ስርኣየና ናብ ተስፋ ምቁራፅ ክመርሓና ስለዝኽእል ናብ ኣሉታዊ ተሓሳስባታት ክመርሓና ስለዝኽእል ማለት እዩ ስለዚ እዚኣቶም ከም ሓደ ዘይኮነነታዊ ትፅቢት ከም ሓደ ምንጪ ወይ ከዓ መክ መበገሲ ናይ ኣሉታዊ ተሓሳስባ ክኾኑ ይኽእል ምክንያቱ ዘይኮነነታዊ ተፀቢና እቲ ኸውን ነገር ምስ ገጠመና ናብ ተስፋ ምቁራፅ ክመርሓና ስለዝኽእል ማለት እዩ ካልእ እቲ ማሕበራዊ ኣከባብናትና ብጣዕሚ እዩ ተርአ ዘለዎ ኣሉታዊ ኣወንታዊ ኣተሓሳስባ ክህልወና ኣብነት ኩነታት ኣተዓባብያና ኩነታት ስድራ ቤትና ኩነታት ዓርከ መሓዛና እዚኣቶም ኣዝዮም ወሰንቲ እዮም ህፃናት ከመይ ጌርና ኢና ንዕብዮም ደቅና ካብ መጀመርታ ትስፉዋት ራእዩ ዘለዎም ሓይሊ ዘለዎም ፀዓት ዘለዎም ብቕዓት ዘለዎም ምዃኖም እና ነገርና ድና ንዕብዮም ዘለና ብኣንጻሩ ከይተረዳእና ነውፅኦም ሕማቕ ትቃላት ኣለዉ ኣብ መዓልታዊ ሂወትና ንደቅና ዓቕሚ ከምዘይብሎም እዚ ኮ ተስፋ ብሉን እዚኣ ኳ ብላሽያ እዚኣ ኳ ከምዚ ዝበሃል ኣሉታውያን ቃላት ንጥቀም ኢና ከምዚ ዓይነት ቃላት እናደጋገምና ራእይ ከምዘይብሎም ዕላማ ከምዘይብሎም ብቕዓት ከምዘይብሎም እና ነገርና እንተ ንዕብዮም ኣለና ኮይና ደቅና ከዓ ምስ ዓበዩ ጎደሎ ክፈጥረሎም ይኽእል እዩ

0: ካ ከምዚ ዓይነት ኣሉታዊ ተሓሳስባ ክፈጥርሎ ምክእል እዩ። እቲ ፅልዋ ናይ ሚድያ ሎሚ መን ምኳንካ ክነገረካ ስምሳን ከም ትኸይድ ንገረኒ ዝበሃል ምስሊ ኣሎ። ሎሚ እዛ ምስላ ሰፊሓ እያ። መን ምኳንካ ክነገረካ እንታይ ከም ትንብብ ንገረኒ፣ ወይ እንታይ ዓይነት ፊልምታት ከም ትርኢ ንገረኒ፣ እንታይ ዓይነት ሙዚቃ ከም ትሰምዕ ንገረኒ። እዚኣቶም እውን ተራ ኣለዎም ማለት እዩ። እንታይ ክብል ደልየ ህወታዊ ተሓሳስባ ወይ ካብ ሂወትና ነብሲ ዕብየት ድቡና ተስፋ ዝቡና ሞራል ዝቡና ነገር ኣድዮምና ክንርኢ ክነንብብ ክንፅሕፍ ንውዕል ለና ወይስ ብኣንጻሩ ተስፋ ዝቕርፁ? ስለዚ ኣቶም ከዓ ተራ ኣለዎም።
1: ሰብ ሞያ ከም ዝገልጽዎ ንሕና ውፅኢት ናይ ኣተሓሳስባና ኢና። እንሰላስሎ ሓሳባት ኣሉታዊ ተስፋ ዘቕርፅ ምጥርጣር ዝመልኦ ምስ ዝኸውን ከም ግብረ መልሲ ኣሉታዊ ነገራት ከጋጥሙና ዘሎ ተኽእሎ ይዛይድ። ብኣንጻሩ ተስፋ ዝመልኦ ናይ ምዕዋት መንፈስ ዘለዎ ኣወንታዊ ኣረኣያ ምስ ዝህልወና ድማ ኣብ ዙርያና ዕድላት ይዓጉ።

0: ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅ
1: ኣለም ኮማንድስ ሳልሕ
2: ኣስከ ሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብ ኣሚራ
3: እዚ ትርኢ ዘይትገድፍ
4: እየ ብኢደዋኒኑ ኩናት ከዓ እትፍቅድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀት
6: ሕማ ናይ ሰብኩ ሓሲበት ይፈልጥ ሽግር መከራ በድሕሪ ዝስሕመሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸጣ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ ባጋጠ

0: ሰላም ሰላም ሰላም ሰላም ኩልኹም ኣብ ውሽጥን ወፃእን ዘለኹም መን ደቅና መን ኩላህና ስድራ ቤታት ከመይዞም ደቀ ስድራኹም ትምእዘዝ ዘለኹም ትምህርቲ ጀማሚርኩምዎ እንዲኹም ከመይ ተሰማቑርዎ ኣለኹም እዞም ደቀይ ብጣዕሚ ንፉዓት ኩሉ ግዜ ምእዙዛትኩም እዞም ደቀይ ኩሉ ግዜ ምእዙዛት እንተኾንኩም መምሃራንኩም ፈትኹም ስድራ ቤትኩም ፈትኹም መቕርብኩም ጎረባብትኹም ኩሎም እዮም ዘድንቕኹም እስኹም ከዓ ሕጉሳት ኮንኩም ትነብሩ እዞም ደቀይ ሕራይ እምበኣር ሕጂ ኣብታ ምጭውቲ መደብና ኣብ ልክዕ ሰዓትና ቀዳም ሰዓት ሸዓተን ፈረቓ እንደበኪልና መፂናኩም ኣለና ሰሉስ ከዓ ኩሉ ግዜ ምሸት ሰዓ ሸውዓተ ከም ትድገም ትፈልጥዋ ኢኹም ዝኾነ እንድሕር ኣለኩም ዝሕተት ከዓ እዞም ደቀይ ኣብ ታሕቲ ሎ ቴሌፎናት ናበለ ድኸይድ ኣብምባ ምባ ብልኩም ሃለው ትብሉና ትዕልሉና እዞም ደቀይ ብዙሓት ከዓ ትዕልሉና ኢኹም ብፍላይ ኣሎ ሓደ መምህር ኣብ ኣሎቡ ካብ ኣሎቡ ኩሉ ግዜ መንሽ ይመስለኩም ዓወት ይድበሃል ንዓኻትኩም ነዞም ደቅና ኩልኹም ካብቶም ንኣሽቲ መውኣለ ህፃናት ጀሚርካ እቶም ድጀመርኩምን ዓሚ ዝነበርኩምን ሕጂ ሓደሽቲ ዘለኹምን ከምኡውን ኣብ ኩሉ ኮሎጃት ዘለኹም ኣብ ኩሉ ቤት ትምህርትታት ዘለኹም ተምሃሮ ፀቡቕ ምጅማር ግበረልኩም በለለይ ስለዝበለኒ ንዓወት ብሓባር ነጣቕዓሉ ንሕና ከዓ ንዓወት ቀንዲ ተኸታተልናን ኣራሚናን ኣድናቒናን ስለዝኾነ ከዓ ብሽም ሃለው ቆልዑ የቐኒ የልና እንዳበልና መደብና መደብ ሃለው ቆልዑ ንጅምራ መኽፈቲት ሸውሃት ሳላጣ ጅርጅር ክበኩም እየ ሕጂ
1: ቆልዑ ግዜኦም ብግቡእ ክጥቀምሉ ንሓግዞም ብኩሉ

0: ግርም ጅርጅር ከመይ ነራ ፅቡቅ ደ ነራ ገርም ሕጂ ሸውሃት ተኸፊታ ሸውሃትካ ተኸፈተት ብምልእቲ እታ መደብና ውሕጥ ከተብልዋይኹም ሕጂ እምበኣር ሕጂ ከዓ ኦ ገመል ረባዕ ናብ ገመል ረባዕ እንታይ ኮንቱ ሽዳ ሽዳ ሽዳ ታራራራራራ
1: ሽዳ ሽዳ ሽዳ
0: ናብ ንኡስ መደብ ሽዳ

0: ፍራው ዘጓለ ከመይ ኣለኸ?
1: ፅቡቅ።
0: ከመይ ትኾነ?
1: ፅቡቅ ኣሎ።
0: ከመይ መፅኸ?
1: ፅቡቅ።
0: ባባ መን ሽሙ?
1: ተስፉ ንጉሰ። ተስፉ ንጉሰ።
0: ማማ ኸ?
1: ፍሮይን በየነ።
0: ዓው በለ ማማ መን ሽማ?
1: ፍሮይን በየነ።
0: ብራቦ ዘጓል ሕጂ ተበራቢርክ። መጀመርታ ሙሉእ ስም ክንገርና ሕጂ ክለ
1: ስሜ ኤፍራታ ተስፉ፣ መምህር ኤፍራታ ተስፉ። ኣመሓዳሪት ናይ ቃሮራ
0: መምህር ኢኸ? ኣመሓዳሪት ናይ ቃሮራ ኸ ኢኸ? ብራቦ እዛ ጓል ትፈትዮ ብልዐ ኸ? ምግቢ ምግቢ
1: ምግቢ ሽሮ ሽሮ
0: ሽሮ ቁጥሪ ሓደ ትፈትዮ እየ። ሽሮ ኣብ ከክንደይ መዓልቲ ትበልዕ ሽሮ?
1: ሓደ ግዜ ስሕስሕት ኢልካ
0: ሕጂ። ኤርትራስ እንታይ ክትከውን ትደልየ?
1: ካብ ናይ ኣፍሪቃ ስኒ ተዝለዓለ
0: ዝለዓለ ብምንታይ?
1: ብዝኾነ ስራሕ ብዝኾነ ስራሕ
0: ብዝኾነ ስራሕ። ብትምህርቲ ኸ ስኸ እንታይ ክትኮን ትደል?
1: ትምህርቲ ፅቡቅ ነጥብ ረኺበ መምህር ኮይነ
0: ኣምሓዳሪ ትኾን ሸ ብርኦ ዘጓለ ሕጂ ሸሞንተ ስእሊ ብዝኸርየት ሕራይ ራይ ራእይ በልብሲ ተዓዘብ ሸክ እብራሂም ሱልጣን ኣብ ቁፅሪ ሓደ ኣቦና ሸክ እብራሂም ሱልጣን ኣብ ቁፅሪ ክልተ ሪፈረንደም ድሕሪ ናፅነት ምርጫ ተገበረ ሪፈረንደም። ኣብ ቁፅሪ ሰለስተ መቃብር ሓርበኛታት መቃብር ሓርበኛታት። ኣብ ቁፅሪ ኣርባዕተ ተጋደልቲ ኣርባዕተ። ኣብ ቁፅሪ ሓሙሽተ ፋብሪካ ባናቶ ራይ ፋብሪካ ተልክ ፈሊጥክ ኣለኸ። ኣብ ቁፅሪ ሽዱሽተ ራይ ዲጋጋሕቴላይ ኣጆኸ ዲጋጋሕቴላይ። ኣብ ቁፅሪ ሸውዓተ ሕክምና ኣብ ሜዳ ተጋደልቲ ማለት እዩ ሕክምና ተጋደልቲ እዙ። ኣብ ቁፅሪ ሸውዓተ ልክዕ ኸማኺ ቤት ትምህርቲ ሰውራ ተምሃሮ እዮም ቤት ትምህርቲ ሰውራ እዮም እዚኦም ተምሃሮ ሒዝክደለኸይ

0: ቁፅሪ ንቕድሚት ተስ በለኪ ቁፅሪ ክልተ ጀሚር ክለኺ ሕራይ ኣብ ቁፅሪ ክልተ እንታይ ነይሩ
1: ሪፈረንደም
0: ድሕርና ፅነት ነይሩ ባዕልኹም መልሱ ምስኣኹንኩም ኣመሓዳሪት ናይ ቤኺ ቃሮራ ቃሮራ ዶብ ሱዳን እዩ ዓረብ ከማን ፅቡቅ ትኽእል እየ ክፍሉጥ እዩ ከሎመልዓረብ እየ ፅቡቅ

0: ቁጥሪ ሓደ ኢልክ ለኸ ካብ ክልተ ናብ ሓደ መን ነበረ?
1: ሸክ ኢብራሂም ሱልጣን።
0: ሸክ እብራሂም ሱልጣን ሓርበኛ ኣቦና ሸክ እብራሂም ሱልጣን ምስ ኣቦይ ወልዲ ኣብ ኮይኖም ምስ ክልተ ሓርበኛታት ይቃለሱ ነይሮም። እሶም እንተኮይኖም ኣብዚኣ ክረኣዮም ሕጂ እንተኮይኖም ከጣቅዓልክየ ሽዑ 20 ነጥብ ለኪ ኣብ ክልተ ጁባኽ ናይ ቅድሚት ማለት እዩ እስከ ሸክ እብራሂም ስልጣን ሕራይ ቀፅሊ ኣርባዕተ ተነበሩ
1: ኣርባዕተ ተጋደልቲ
0: ተጋደልቲ ተጋደልቲ እንተኮይኖም ክልተ ሽኮሪናታት ተሓደ ብሬን ፒኬ ዝሓዘ ተሓደ ከዓ ይርኢ ነይሩ ክሪኣ ኢና ብሬን ዳሓዘ ዝተኮይኑ ክሪኣ ኢና ኮፍሉ ተጋዳላይ ነዋልካ ነዋልካ ነዋልካ እብሎ ነይሩ ማለት እዩ ክሪኦም ኣናርያ ትኩሰለ ተጋዳላይ ርኢኸ ነዋልካ ነዋልካ ነዋልካ ነዋልካ ካብሎ ነይሩ እዚ እጂ ቀፅሊ ሸሞንተ ሸሞንተ ሸሞንተ እንታይ ነበረ?
1: ቤት ትምህርቲ ሰውራ
0: ቤት ትምህርቲ ሰውሮ ዜሮ ኣብዝሕል ትርከብ ዋይ ምህሮም ማንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንን ኮይና ንፉዓት እዮም። ዳሕራይ ፓይሎታት ትኾኑ፣ ዳሕራይ መርከበኛታት ትኾኑ፣ ኩሉ ፅፍሕታት ዘለዉ ቤት ትምህርቲ ሰውራ መበል 50 ዓመት ከዓ ክበዓል እዩ። ሕራ ይቀፅል ዎ ሸውዓተ ሕራይ እንታይ ነበረ?
1: ሕክምና ኣብ ሜዳ
0: ሕክምና ኣብ ሜዳ እቶም ቤት ትምህርቲ ሰውራ ዝነበሩ ተጋደልቲ ኮይኖም ኣብ ተፈላለየ ወራራት 8 ወራራት ተኸየደ ተሳቲፎም እዮም። ብዙሓት ኣብ ሻትሻይ ወራር ከማን ብዙሓት ዋጋ ከፍ ኢሎም ተሰዊኦም እዮም ቤት ትምህርቲ ሰውራ። እስከ ሕክምና ኣብ ሜዳ ፍራዋ እዛ ጓለ ናይ መወዳእታ ሓሲብኪ 3-6-5 ኣለዋ ኸ ቁፅሪ ሓሲብኪ ቃዕ ኣበለየን እ 6 ኢልክለኺ ሕራይ እንታይ ነበረ?
1: ሊጋጋሕተለይ
0: ንበይነኺ እስኺ ንበይነኺ መበል ክንደይ ወፂእ ክትምህርቲ? ቀዳመይቲ ካብ ክንደይ ክፍሊ?
1: ካብ ራብዒ ሰስተ
0: ዕልል ኢልክሉ ዶ ነዚ ቀዳማይ ክፍሊ ዕልል ክሉ? ንሕና ግን ስለ ደይሰማዕናዮ እስክክንሪኣ መቐፂ ምድያ ዲጋ ጋሕቴላይ ንሕና ግን ትዕልልታ ስለ ደይሰማዕናዮ በጃኽ ዕልል በልልና ዕልልልልልልል ክጅምረልካ ኣነ ዕልልልል ፈትን እያ በለ ክስታይ ድሓ ኣሰየ ሰና እስከሊ
1: ኣሰየ ሰና
0: ተዓዊትና ትምህርትና ኣሰየ ኣሰና ቀዳማይ ወፂእና እስከሊ ዳማይ ወፂእና ደርብ ዳማይ ወፂእና ቀዳማይ ደርብ ከምዚያ ክልተ ግዜ ቀዳማይ ወፂእና ቀዳማይ ወፂእና ብራቦ እዛ ጓል ኣንበሳ። ግርም ውድድር ከመይ ነይሩ? ተወዳዲርኩም ዶ? እዛ ውድድር እዚኣ ብዙሕ ሰብ እዩ ድፈትዋ። ብዙሓት ቆልዑት ኢኹም ትድውሉልና፣ ብጣዕሚ ኢኹም ትሕገሱ። ምክንያቱ መበራበሪት ኣእሙሮ እያ። ነፍስካ ትፍትሾ፣ ሓንጎልካ ትፍትሾ፣ መንፋዓትካ ትፍትሾ። ስለዚ ኩሉ ግዜ ክትወዳደሩ ኣለኩም። ተወዳዳራይ እንድሕር ኮንካ ከዓ ዕውት ትኸውን። ፅባሕ ንግሆ እቲ ድበለፀ ኣእምሮ ሒዝካ ትዓቢ ማለት እዩ። ምእዙዝ ከዓ ትኸውን። ምእዙዛት ኒኹም ዞም ደቀይ ሕራይ እምበኣር ሕጂ ናብ ዓፍየት ተራራራ ዓፍየት ፓፓፓፓም እግል ንኡሽ ዋዕቢ ትፈትዎ ማዓት ኢኹም እዛ መእተዊት ናብ ንኡስ መደብ ዓፍየት መምህር ብጫ እዩ ክመፀና። እንታይ ኮን ክብለና እዩ? ብሓባር ንርአዮ እስከ።
2: ጓለይን ወደይን መኽበርቲ ስድራ ቤቶም መኽበርቲ ጎረቤቶም ክፃወቱ ከይዶም ክላዓኹ ከይዶም ልክዕ ኣብ ሰዓቶም ዝምለሱ ንቤቶም ንዕሩኽቶም መቕርቦም ክላሶም ዝኾኑ ኣብነት ሓቂ መቐነቶም ዘይፈትዎ ሓሶት ወዘቕለቕ ዘይብሎም መሬት ትተዓኮት እንትርፎ ኣብ ሓቂ ንሓንቲ ስድሪ እኳ ዘይብሉ ሸተተት

0: ጽኑዓት ኣብ መትከል ቤቶም እያ መሰረት ኩሉ ካብ መጥበሲኡ ቤትካ እያ ሕመረት ብቤትካ ትፈሽል ብቤትካ ትዕወት ኣብ ቤቱ ዘይተነጥቀ ኣብ ቤቱ ዘይተሃንፀ የብሉን መሰረት ብቐሊሉ ፈርስ ከም ኣብ ሑፃ ተደኮነት ሽዑ ይኸውን መፃወቲ ጓና ካብ ርሑቕ ዝመፀ እንከሎ ዝሞተ ከምዛ ዘይነበረ ብፍላይ መሃይምቶ ኮይኑ ፊደል ዘይቆፀረ ዘሞትዎ ይመስሎም ምሁራት ወረርቲ ዝብሉ ንሕና ኢና ሰብ ስረ ፀላእቱ ይጉስጉሱ ፀጋታቱ ክዘምቱ ናይ ዘይተመሃረ ስለዚ ንበለፀላ ንማሙቕ ገዛና ጥን ኢልና ንስማዓዮም ምኽሪ ስድራ ቤትና ንመሃር ንፅዓር ኣብ ንኡስ ዕድሜና ንበገስ ንላዓል ማህደርና መፅሓፍና ጥራ ዝናሒዝና ካብ ማዕዶ ከነለሊ ፈተውትና ፀላእትና ከነማሓድሮ ሃብትና ፀጋታት ሃገርና ጓኖት ከየሽካዕልሉሉ ንሕና ብጠጠውና ንመሃር ንመሃር ነብረሃያ ሽግና ንመርሽ ንጓዓዝ ብሓባር ሰጢምና እንሆ ጎደና ሓርነት ህያብ ጀጋኑና ከምታ ዘረከቡና ንረክብ መፃኢ ወለዶና ኣብ ታሪክ ከይንሕተት ከይንሕተት ሓደራ ኩላህና እንተተቆርሚማ እንተተሸርሚማ ተዘኻኽረና እያ ምስላ ቦታትና ዘይተማህረ ኣየድሕን ዘይተወቕረ ኣየጥሕን እዮም ኢሎም ምዒዶም ምሂሮምና ሃየን መሃር ኩላህና ቆልዑ ዓበይትና ንኣሽቱና ብሰላም ክንነብር ከነኹርዓ ሃገርና ዘይተማህረ ይመሃር ዝተማህረ ይምሃር ይኹን ጭርሖና ዓወት ንሓፋሽ ዓውቴ እግር ርሒብ ገቢል ሸዓብ ኤረትርያ ኣነስር ለጀማሂር ቪክቶሪቱ ደማስስ
1: ግህረም ከመይ ነራ መምህር ብጫ እንታይ በለ ብዛዕባ ትምህርቲ ብዛዕባ ሓፈሻዊ ኩሉትን ክፍክፋዕ ብልዎ ሓቀይ ኩሉ ግዜ ግን ምፉዓት ተምሃሮ ስለ ዝኾንኩም ዋላ ሓደ ኮ ይሕማቅ ተምሃራይ ደይብልኩም ዞም ደቀይ ኩሉ ግዜ ግን ካብ ዘለካዮ ንላዕሊ ዓመት ንዓመት እንዳነፋዕካ ከይድካ ገዛኻ ብብልጫታት ምልእ ተብሎ ልዕሊ ዝኾነ ግን ብልጫ ምሽካም ጥራይ ደይኮነስ ኣእምሮካ ዝበለፀ ሊክ ኮንካ ፅባሕ ንግሆ ናይ ግብሪ ሰራሕተኛ ምስ ኮንካ ልክዕ ነዛ ባቡር ባዕልኩም ቅጥቀጥ ኣብልኩም ስርሕ ነዚ ገዛውቲ ስርሕ ነዚ ፅርግያ ስርሕ ነዛ ነፋሪት ስርሕ ነዛ ማኪና ስርሕ ነዚ ክዳውንትና ስፊፊፊፊ ነዚ ጫማና ስፊፊፊፊ ሽ እንታይ ዋላ ሓንቲ ፀገም የብልናን ማለት እዩ ዞም ደቀይ ከምኡ ከምትኸውኑ ከዓ ስለ ዝኣምን ብጣዕሚ ብጣዕሚ እየ ዝሕጓስ በኣኹም ሕጂ እታ ተዋሂባትና ድነበረት ግዜ ከዓኒ ኣብሲኣው ተወዲኣ ስለ ዘላ ብሓንቲ ንእሽተይ ነገር ኣይነግረኩምን ብኣኣ ክንውድእ ኢና እዚኣ ንዓኸቡ

0: ናብዚ ዓመት ሙሉእ ክካየድ ብፀንሐ ንጥፈታት ባህሊ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከል ኣመልኪቱ ሓፂር ፀብጻብ ዝህበና ሓላፊ ጨንፈር ባህሊ መምህር ሰሎሙን በርሀ ናብ መድረኽ ንዕድም።
1: ዝኸበርኩም ዕዱማት ኣጋይሽ ሓለፍቲ ሚኒስትራትን ምሕደራትን ወለድ ተምሃሮን መምህራንን እንቋዕ ብድሓን መፃኹ። ካብዚ ብምቕፃል ሓፂር ፀብጻብ ባህሊ የቐርብ። ፈለማ ናይዚ ዓመት ዚ 2526 መዛዘሚ ባህላዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል እንቋዕ ብድሓን መፃኹ። እዚ ሎሚ ሎማዓንቲ ባህሊ ሃናፂ ክብርታትን መንነትን ኣብ ትሕቲ ዝብል ቴማ መሪሕ ቃል ኣብ ንካይዶ ዘለና መዛዘሚ ባህላዊ ንጥፈታት ኣብ ኩለን መባእታ ማእከላይ ካልኣይ ደረጃን ኣብያተ ትምህርቲ ንዓመታት መመላእታ ዝተካየደ ባህላዊ ንጥፈታት እዩ። እዚ ንጥፈታት ንመልክዕ ውድድር ዝተካየደ ብርክት ዝበሉ ዕዉታት ተምሃሮ ተሸሊሞም እዮም። ሎሚ ድማ ዕዉታት ኣብያተ ትምህርቲ ናይ ሙዚቃን ድራማን ክንሽልም ኢና። ዕላማ ባህላዊ ንጥፈታት ተምሃሮ ኣብዚ መፃኢ ወለዶ ፍቕሪ ሃገር ምኩስኳስ፣ ጥዕያትን ኣፍሬትን ዜጋ ምፍጣር፣ ባህሎምን ታሪኮምን ተገንዚቦም ወረስትን ኣውረስትን ምግባሮም

ወግዕን ምልላይ ብምቕዓቶምን ሞያኦምን ዝተኣማመኑ ደረስቲ፣ ሰኣልቲ፣ ተኻታዕቲ፣ ዘተይቲ፣ መደርቲ ብትምህርቶም ድማ ብሉፃት ተምሃሮ ምፍራይ እዩ። ብሓፈሻ ብኣተሓሳስቦኦም ስምዒቶምን መንፈሶምን ስለ ምግባሮምን ብክብርታት ሃገሮም ዝኸብሩ ሙሉኣት ዝማዕበሉን ዝሓየልን ወለዶ ምፍራይ እዩ። ነዚ ዝተዘዘረ ዕላማታት ንምውቃዕ ድማ ኣብዚ ዓመተ ትምህርቲ እዚ ካብ መባእታ ክሳብ ካልኣይ ደረጃ እዚ ዝስዕብ ንጥፈታት ተኻይዱ። ውድድር ንባብ ፅባቐ ፅሕፈት ብ4 ቋንቋታት ማለት ትግርኛ፣ ዓረብ፣ እንግሊዝኛ፣ ትግረን፣ ውድድራት ሓፈሻዊ ፍልጠትን ትምህርታዊ ፍልጠትን፣ ውድድር ስእሊ ቅብኣ፣ ስእሊ ኣብ መድረኽ፣ ውድድራት ምህዞን ሰንዓን፣ ውድድራት መደረ ብዓረብ፣ ትግርኛ፣ እንግሊዝ፣ ውድድር ክትዕ ብእንግሊዝኛ፣ ውድድራት ግጥምን ሓፂር ዛንታን፣ ውድድራት ሙዚቃ፣ ትልሂት፣ ድራማን ብደረጃ ቤት ትምህርቲ ንኡስ ዞባ ድማ ተፃርዮም ተኻይዶም። ካብዚ ቅድሚ ትምህርቲ ክሳብ ካልኣይ ደረጃ ዘሎ ተወከልቲ ባህሊ ሙዚቃ፣ ድራማን ትልሂት ድማ ንሞያኦም ዝሕግዝ ስልጠና ተዋሂቡ። ኣብዚ ዝተገልፀ ውድድራት ብቤት ትምህርቲ ተወዳዲሮም ብንኡስ ዞባ ተፃርዮም ንዞባ ዝቐረቡ ብሓፈሻ

0: ባህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
1: ኣለም ኮማንድስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ናብ ካሜራ
3: እዚ ትርኢ ዘይትገድፍ
4: ብኢደዋኒኑ ኩናት ካ እትፍቅድ ዶመስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘንቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲበት ይፈልጥ ሽግር መከራ በልሕረ ዝስሕበሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
7: ውሸታ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ ባጋጣሚ

ዶክተራት ብፍላይ ድማ ነርሳት መብዛሕትኡ ግዜ ብብዝሒ ስራሕ ዝተዋጠሩ እዮም። ኣብ ከምዚ ኩነታት እንከለዉ ድማ ብዙሕ ንስርሖም ዝዕንቅፅ ነገራት የጋጥሞም እዩ። ንዝሓመሙ ብቐጻሊ እናተኸታተሉ ብተወሳኺ ከመሓደሩን ብቐጻሊ መደቀስን ሕሙማት ክውድቡን ይውዕሉ። ተመራመርቲ ኣብ ሆስፒታል ዘሎ መዓልታዊ ስራሓት ንምፍታሽ ብቐረባ ተኸታቲሎም እዮም። ቶማስ ሪጎቲ ከም ዝሕብሮ ብዘይካቲ ካልእ መፅናዕቲ ዝወሰድናዮ ኣብዞም ተረኛ ናይ ንኮ ዝበፅሖም ምስተዓዘብና ዝኾነ ስራሕ ሒዞም እንከለዉ ብበፃሕቲ ኾነ ብመሳርሕቶም ዝገጥሞም ምኩልላፍ ካብ 60 ክሳብ 120 ይበፅሕ። ንኣብነት መድሃኒት ንኽዕድሉ እናተዳለዉ እንከለዉ ብዝሒ ምኩልላፍ ምስ ዘጋጥሞም ተመሊስካ ክእረም ዘይክእል ኣዝዩ ዘጣዕስ ሓደገኛ ጌጋ ክፍፅሙ ይኽእሉ እዮም። ንኣብነት ኣብ ሓደ ናይ በርሊን ሆስፒታል ኣብቲ ክፍሊ ህፁፅ ረድኤት ትምህርትን ልምድን ጥራሕ ዘይኮነ ሓያል ናይ ምትዕፅጻፍ ባህሊ እውን ክህልወካለዎ። ኣብዚ እትሰርሕ ዶክተር ዮሃና ሉድዊንግ ከም እትሕብሮ እቶም ብደገ ዝመፁ ብዛዕባ እዚ ዝኾነ ኣፍልጦ ከም ዘይብሎም እያ ትሕብር። ንሳ ወሲኻ መብዛሕትኡ ግዜ ብከቢድ ዝተሃሰየ ሰብ ምስ መፀና ኣብ መፀበየ ከየፅናሕና ተቐላጢፍና ኢና ናብ መሐከም ክፍሊ እነእትዎ። ኣብዚ ናይ ቀዳማይ ረድኤት ክንክን እናተገብረሉ እንከሎ እቶም ነዚ ሰብ ሒዞም ዝመፁ ቤተሰብ ግን ኣብዚ መፀበይ ክፍሊ ኮይኖም ንምንታይ ንዊሕ ግዜ ይፅበዩ ከም ዘለዉ ኣይርድኦም እዩ። እቶም ዶክተራትን ነርሳትን እንታዮም ዝገብሩ ዘለዉ እዮም ዝብሉና? ኣብ ክንዲ ንሰርሕ ኮፍ ኢልና ቡን ወይ ሻሂ ንሰቲ እዩ ዝመስሎም። ንሕና ግን ብኣንጻሩ ህይወት ሰብ ኢና እነድሕን ዘለና ትብል። ኣብዚ ሆስፒታል ዝጥቀምሉ ኣገባብ ኣሰራርሓ ኣሎ። እዞም ኣብዛ ኮምፒተር ዘለዎ ሕብርታት ነፍሲ ወከፎም ትርጉም ኣለዎም። ቀይሕ እንተኮይኑ እቲ ተሓካማይ ቅልጡፍ ዝኾነ ሕክምናዊ ክንክን ክግበረሉ ኣሎ። ኣራንሾን እንተኮይኑ ዶክተራት ንኽዕርፉ ናይ 10 ደቂቕ ዕድል ኣለዎም። ሰማያውን ቀጠልያን ድማ ንኣብ ድሓን ደረጃ ዘለዉ ተሓከምቲ ዝውክላየን። ግን ኣብ ሆስፒታል ኩሉ ልሙፅ ኣይኮነን ዝኸደልካ። ሃንደበት ዘይተፀበኻዮ ነገር ከጋጥም ይኽእል እዩ። ኣብዚ ድማ እዩ ምትዕፅጻፍ ዘድልየካ። ዮሃና ነዚ ክተብሮን ከላ ወላ እኳ እዛ ኩነታት ናይ ተሓከምቲ እትሕብር ኮምፒተር ኣገዳሲት እንተኾነት ምስ መሳርሕትኻ እናተሓባበርካ ምስራሕ ግን ኣገዳሲ እዩ። ንኣብነት ሓንቲ ን15 ዓመታት ኣብ ክፍሊ ህፁፅ ረድኤት ዝሰርሐት ነርስ ንግዜኡ ንሓደ ተሓካሚ ንኽርእየላ ምስ እትፅውዓኒ ወላ እኳ እቲ ተሓካሚ ኣብ ድሓን ደረጃ ይሃሉ ብወገነይ እውን ኣብታ ናይ 10 ደቂቕ ዕረፍተይ ትኹን ከይደ ምተኸታተልክዎ ነይረ ትብል። ሓደ ካብ ሕግታት ናይዚ ሆስፒታል ሓደ ኣዝዩ ዝተወፅዐ ተሓካሚ ክመፅእ እንከሎ ቅድሚ 10 ደቂቕ እዩ እቲ ሆስፒታል ዝሕበር። ስለዚ ናይዚ ሆስፒታል ሰራሕተኛታት ተቐሪቦም እዮም ፀንሑ። ነቲ ተሓካሚ ምስ ተቐበልዎ ኣብቲ ህይወት ንምድሓን ዝግበር ቅልጡፍ ስጉምቲ ናይ ግዜ ገደብ ኣሎ። ምክንያቱ ኣብ ሓፂር ግዜ ህይወት ከድሕኑ ኣለዎም። ስለዚ ኣብ ከምዚ ዝተፈላለየ ስራሕ ኣብ ሓደ ግዜ ንክሰርሑ ይግደዱ ኣለዉ ማለት እዩ።

ከምዚ ዝኣመሰለ ኩነታት ድማ ኣብ ናይ ቢዝነስ ምሕደራ ብብዝሒ እዩ ዝርአ። ኣየልት ኮሙዝ ከም ዝሕብሮ ኣብ ቢዝነስ ዝተፈላለየ ስራሕ ኣብ ሓደ ግዜ ክትውድኦም ስለ ዘለካ ብዙሕ ሃልኪ እዩ ዘስዕብ። እዚ ድማ እቲ ስራሕ ንጹር ዝኾነ ኣቃውማን ዕላማን ንኸይውንን ይድርኽ። ብተወሳኺ ድማ ኣየናዩ ቀዳምነት ክስራዕ ከም ዘለዎ ኣየነፅርን እዩ። ክሳብ ሕጂ ድማ ናይዚ ኩሉ ፍታሕ ኣይተረኽበን ይብል። ብሓፈሻ ኣብ ሓደ ኣዝኻ ትፈትዎ ስራሕ ኣተኪርካ ክትሰርሕን ከለኻ ናብ ዓወትን ሓጎስን ንክትበፅሕ ኣወንታዊ ፅልዋይ ዘሎ

0: በአንጻሩ ብብዙሕ ካልእ ስራሓት እናተኾለፍካ እንዳተረበሽካን እትሰርሖ ስራሕ ግን ብኣንጻር እዩ
1: ማስናም ቱ ፊንድን ቢማንስ በሳ ማክንካ
0: ኣብ ሓደ እዋን ብዙሕ ስራሕ ምጅማርን ብቐጻሊ ንቴክኖሎጂካዊ ስመሳርሒ ቅሩብ ምዃንን ንገሊዑ ዕዮታት ከይተወድእን ኮላኻ ትገድፎ ብከምዚ ድማ ንኩሉ ዘይወዳእክዎ ኢልካ ሕልናኻ ምውቃስ ትጅምር በዚ መሰረት ድማ ኣብ ዘይትወፁ ዓዘቕቲ ናይ ጭንቀት ኢኻ ትሽመም ግን እንታይ እዩ እቲ ቐንዲ መሰረት ናይ ዝፀገም ፕሮፌሰር ዶሚኒክ ቡልየ ብዛዕባ እዞም ሓደሽቲ ቴክኖሎጂ ኣብ ማሕበራዊ ህይወትና ዘለዎም ፅልዋ ዘፅንዕ ኮይኑ እዚኦም ኣብ ናይ ወዲ ሰብ ዝምድናን ኣብ ናይ ስራሕ ዓለምን ዘለዎም ፅልዋ ብሰፊሑ ክገልፀልና እዩ ንሱ ከም ዝሕብሮ ብብዝሒ ስራሕ ንኽሰርሕ ምስ እንቕረብ መጀመርታ ንኹሉ ኸነመሓደሮ ክንክእል ኣለና እዚ ንክንገብር ንኹሉ ዕዮ ብሓንሳብ ክንጅምሮን ብሓንሳብ ከነጻፍፎን ኣለና እዚ ማለት ኣብ ማይክሮ ካልኢት ወይ ኣብ ካብ ካልኢት ዝውሕድ ግዜ ንኹሉ ዕዮ ክትንክፎ ንግደድ ኣለና ማለት እዩ እዚ ምስ ዝኸውን እቲ ሰብ ብምሕር ዕዮን ኣገልግሎትን ናብ ኣካላውን ኣእምራውን ሕማቕ የስዕብ ከም ዘሎ ንጹር እዩ ኣብዚ ሕጂ እዋን ድማ እዚ እናተጋነነ እዩ ዝመፅእ ዘሎ ወዲ ሰብ ንብዙሕ ዕዮ ብሓንሳብ ሰሪሑ ክዛዝሞ ምሕሳብ ዝከኣል ኮይኑ ኣይስማዓነን ገለ ሰባት እውን ነዚ ከም ዓብ መስገደልዮም ዝሓስብዎ ምኽንያቱ ንኹሉ ዕዮ ኣብ ትሕቲ ቕፅፅሮም ኣትዮም ከጻፍዎ ዝኽእሉ እዩ ዝመስሎም እንተኾነ ግን ንኣእምሮኦም እዮም ዘጨንቕዎ ዘለዉ ኣብ ሓደ ነጥቢ ድማ ክወድቁ ኢኻ እትዕዘብ ይብል እዚ ፍራንክ ሪስቸርድ ዝተባሃለ ውልቀ ሰብ ንነዊሕ ግዜ ንኣዝዩ ዝተፈላለየ ብዙሕ እዮታት ኣብ ሓደ እዋን ከጻፍፎም ብምባል ብዙሕ እዩ ዝሃልኽ ነይሩ ኣብዚ ሕጂ እዋን ከምዚ ኢሉ ክቕፅል ከም ዘይክእል ስለ ዝተረድኦ ሓገዝ ንምርካብ እዩ ናብዚ ማእከል ጥዕና መጺኡ ዘሎ እዚ ማእከል ንከምዚኦም ዝኣመሰሉ ኣእምሮኦም ኣጨኒቖም ዝፀንሑ ሰባት ዝፍውስ እዩ ኣብዚ ዝጥቀምሉ ኣፈዋውሳ ካብ ባህላዊ ኣገባብ ናይ ቻይና ዝተወስደ እዩ እዚ ንኸይትዝንግዕ ዝሕግዝ ምንቅስቓስ ፀርሕንዚ ናይቲ ዝተፈላለዩ ዕዮታት ብሓንሳብ ኣብ ሓደ ግዜ ክትፍጽሞ ምሕሳብ እዩ ይብሉ

0: ፕሮፌሰር ኢኪን ኮክስ ዝበሃለ ነዛ ንዕዘባ ዘለና ኣብ 1938 ብኮሜድያን ሄሪ ካህን ዝተሰርሐት ነቲ ብርቂ ዝኾነ ናይ ኣእምሮኡ ክእለት እተብርህ ሓፃር ንጥፈት ይዕዘብ ኣሎ። እዚ ኮሜድያን ንናይ ኣእምሮና ክእለት ንምፍታሹ ነዛ ቪድዮ ናብ ህዝቢ ዘቕረባን ንኽንጥቀመላ ዘተባብዐን። ንሱ ከም ዝሕብሮ እስኪ ከምዚ ናተይ ነዞም ፊደላት ካብ ፀጋም ንየማን እሞ ድማ ተገንጢሎም እናፀሓፍኩም ምስኡ ድማ ብዛዕባ ካልእ ሓበሬታ ከተመሓላልፉ ፈትኑ እዩ ዝብል ዘሎ።
1: Ja, in diesem Beispiel kann man sehr schön sehen.
0: Professor Ikin nazi am sta'azabe zkhona sab bizhil mimmed misakaid etzikhabra iyo kaytarafa ka'ayi qamzi khali yuzgalit zolo. Bitawsakhi nay wulqayrito dma yibil Ikin atokirnams inizab izu comedian nkhullom hizwom zolo iyatat ab hada uwana ikonan zsarhom zolo. Na'abnet ab tzaraba kzarabin kollo zgobrom zolo arafti net tsihfat yasalitalo. እዚ ግን ናተይ ርኢቶ እዩ ይብል። ዶሚኒክ ቡልየ ከም ዝሕብሮ ድማ ብሓፈሻ ክርአ እንከሎ ካብቶም ዕድመ ዝደፍኡ እቶም መንእሰያት እዮም ንዝተፈላለዩ ዕዮ ኣብ ሓደ እዋን ክዓዩ ዝኽእሉ። ግን ወላ እውን ኣብዞም መንእሰያት እዚ ከቢድ እዩ ምክንያቱ

እሱ ብሓንሳብ ንክህሉ ክትዓይ ኣይትኽእልን ኢኻ። ንገሊኡ ክትፀቕጦ ወይ ኣወንዚፍካዮ ክትፀንሕ ኣለካ። ሽዑ ነቲ ሓደ ምስዛዘምካ ነቲ ኻልኣይ ክትተሓሓዞ ትኽእል ኢኻ ይብል። ብብዙሓት ሰባት ከም ዝግለጽ ግን ብሓፈሻ ካብ ደቂ ተባዕትዮ ደቂ ኣንስትየን ንብዙሕ እዮ ኣብ ሓደ እዋን ክዓይ ዝኽእል ዝሓሸ ክእለት ዘለዎን እዩ ዝበሃል። ኣብ ኣሜሪካ ጀርመንን

ሓሲና ዘላ። ንሳ ከም ትገልጾ መብዛሕቲኡ እዋን ደቂ ኣንስትዮን ኣብ ሓደ እዋን ብዙሕ እዮ ክዓያ ዝኽእላ እዩ ዝበሃል። እቲ ምኽንያት ድማ ንሰን ስራሕ ገዛ እናፀፈፋ ገንዘብ ዘእትዋሉ ስራሕ ድማ ማዕረ ማዕርኡ ክሰርሓ ስለ ዝኽእላ እዩ ዝበሃል ትብል። ነዚ ሓቅነቱ ንምርግጋፅ ድማ ኢና ሎሚ ንሓንቲ ጓል ኣንስተይትን ንሓደ ወዲ ተባዕታይን ናይ ሓንጎል ዕማም ክንህቦም። ኣብ ስክሪን ናይ ኮምፒተር ናይ እንግሊዝ ፊደላት በብሓደ ክመፅኦም። ነዚኦም ኮንሰናንት ተደማፂ ወይ ድማ ቫወል ኣስተድማፂ ኢሎም ክፈልይዎም እዮም። ማዕረ ማዕርኦም ድማ ቁፅርታት ክመፆም እዩ። ነዚኦም ድማ ኣብ ክልተ ብማዕረ ዝምቀልን ዘይምቀልን ብምባል ክፈላለይዎም እዮም። እዞም ፊደላትን ቁፅርታትን ተሓዋዊሶም እዮም ክመፅዎም። ስለዚ ሙሉእ ብምሉእ ኣተኩርኦም ናብታ ስክሪን ክቓኒ ኣለዎም። ነዚ ንክምልሱ ዝወስድዎ ግዜን ዝፈፀምዎ ጌጋታትን ተራእዩ ድማ እቲ ውሳነ ክወሃቢ ትብል። ንሳ ቐፂላ ኣብዚ ዛዕባ ዝተመርኮሰ ውፅኢት ናይ መርመራና ከም ዘመልክቶ ኣብ ክልቲኡ ፆታ ዝኾነ ፍልሊ ከምዘየለ እዩ። ስለዚ እቲ ደቂ ኣንስትዮን ዝበዝሐ ስራሕ ኣብ ሓደ እዋን ክዓያ ዝኽእላ ዝብል ብሂል ውሩቅ ኮይኑሎ ትብል። ብካልኦት ተመራመርቲ ዝተኻየደ ካልእ ዓይነት መርመራታት እውን ክልቲኦም ፆታ ሓደ ዓይነት ብቕዓት ከም ዘለዎም እዩ። እንተኾነ ግን እቲ ደቂ ኣንስትዮ ደኣ እምበር ደቂ ተባዕትዮስ ኣብ ሓደ እዋን ዝተፈላለየ ዕዮ ክዓዩ ይክእሉን እዮም ዝብል ስነ ሓሳብ ናይ ህዝቢ ክወድቕ ኣይከኣለን። ምናልባት እቲ ዝእመን ስነ ሓሳብ ንሱ ክኸውን ስለ ዝኽእል ይኸውን። እቲ ብዕድመ ዝዓበየ ክፋል ሕብረተሰብ ከ ኣብ ኤውሮጳ ልዕሊ 50 ዝዕድሚኦም ኣብ ናይ ስራሕ ዓለም ብዙሖም እናወሰኺ እዩ ዝመፅእ ዘሎ። ሓደ ርጉፅ ሓቅ ኣሎ። ንሱ ድማ እናዓበና ክንከይድ ከለና ናይ ተገንዝቦኣዊ ብቕዓትና እናደኸመ ከም ዝኸይድ እዩ። ዕድመ ዝደፍኡ ሰባት ኣብ ሓደ እዋን ዝተፈላለዩ ዕዮ ብሓንሳብ ከፀፉ ኣይክእሉን እዮም። ስለዚ መንእሰያት ምስ ዕድመ ዝደፍኡ ሰባት ኣብ ናይ ስራሕ ዓለም ክወዳደሩ ይክእሉን እዮም። ግን እዞም ተመራመርቲ ከም ዝገልፅዎ እዞም ዕድመ ዝደፍኡ ሰባት እውን እንትኾነ ብቐፃሊ ትምህርቲ እንተዝውስኹ ምተለወጡ ነይሮም። ካብ 50 ክሳብ 70 ዝዕድሚዮም ሰባት ኣብ መዓልቲ ወላ እውን ንሓንቲ ሰዓት ትኹን ብኣተኩሮ እንተዝሰርሑ ነይሮም ብዙሕ ምዕባለ መርኣዩ። እንተኾነ ግን መብዛሕትኦም ኣብ ከምዚ ዕድመ ምስ በፅሑ ብቕዓቶም ዘይጥቀምሉ ይበዝሑ ይብሉ። ንገዛእ ነፍስና ካብ ጭንቀት ከነገላግል ዓመታን ንነዊሕ ሰዓታት ክንሰርሕን ንኣእምሮና ዘይተኣደነ ስራሕ ክንደራርቦን የብልናን። ገለ ትካላት ንኣብነት ከም ትካል ኤችፒ ዝኣመሰለ ናይ ኮምፒተር ትካል ነዚ ንምትብባዕ ነቲ ዝመፀካ ኢሜይል ክትምልሰሉ ዘለካ ውሱን ሰዓታት ፍልይ ይርከብ። ምኽንያቱ ቪድዮታት ጥራሕ ዘይኮነ ኢሜይል እውን ፀቕጢ ክፈጥሩ ስለ ዝኽእሉ። ብዙሓት ዝተኻየዱ መፅናዕትታት ብዛዕባ ሓንጎልና ክሳብ ክንደይ ጭንቀት ክትፃወር ከም ዝኽእል ንነብስና ኸ ካብቶም ብብዝሒ ዝመፁ ሓበሬታታት ብኸመይ ክንከላኸለላ ንኽእልን ምስ ዘለና ቴክኖሎጂካዊ መሳርሒታት ከ ኣብ መዓልታዊ ህይወትና ብኸመይ እናተወሃሃድና ክንጓዓዝ ኣለና ዝመዝኑ እዮም። እንተኾነ ሓደ ንጹር መልሲ ክንረክብ ኣይከኣልናን። ግን ካብዚ ብሓንሳብ ዝስራሕ ስራሕ ፀዓቂ ዘለዎ ዕዮታት ከናግፈና ወይ ከፋኽሰና ዝኽእል ገለ ርእቶታት ክንልግሰልኩም። ንሱ ድማ ወላ ፀዓቂ ዘለዎም ዕዮታት ይፀፍፀፉና በብሓደ ከነፃፍፎም ንፅዓር። ኣብ መንጎ ንዕረፍቲ ዝኸውን ግዜ ንፍለ። ምንቅስቓስ ኣካላት ነዘውትር። ንኹሉ ዕዮታት ምስ ኣፀፈፍና ድማ መዓልትና ብዕረፍቲ ንዛዝ።

መደብ ናትራን ኣብ ሰሙን እዙ ከም ብዝሒ ብሄራትና ዝተፈላለዩ ባህላውያን መሳርሒታት ሙዚቃ እዮም ዘለውና። እዞም መሳርሒታት ሙዚቃ ከከም ኣገዳስነቶም ኣብ ዝተፈላለዩ በዓላት ምስ ዘመናዊ ብምውሃድ ንክቕፅሉን ብዘመናውነት ተዓብሊሎም ንኸይተርፉም ክስርሓሎም ፀኒሑን ኣሎን። በገና ውን ሓንቲ ካብ ባህላዊት መሳርሒ ሙዚቃ ሃገርና እያ። ንኡስ መደብና ዓለም ስነት ብምንባር ብዛዕባ በገና ዝተኻየደ መፅናዕቲ ምርኩስ ብምግባር ንዛ መሳርሒ ሙዚቃ ዘላለ መደብያ ናባኹም ከተብሎም።

0: ብማሕበር ዑበል ዝፍለጡ ጥኽኑፋት ተኣለይቲ ሽንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ኣብ ትሕቲ ዝብል ኣርእስቲ ሓቢርካ ዝካየድ ንጥፈታትን ኣድማዕነቱን ዝደስስ መደብ ኣብ ንኡስ መደብ ፍኖተ ህይወት ከነቕርበልኩም ኢና።
1: ኣብ ውሽጡና ዝኾነ ይኹን ፀጋባት ኣጓኒፍና ይፈልጥኒ ተጓለፈናዋ መዓልታ ወይና ኣኼባ ንገር ኣብ ሓደ ካሸነሱ ናይ ንቕመጥ ኩልና ንፃወት ዘለና ተመሲልና እንተያሎ ገለ ንበሃል ኢና።
0: ሚኒስትሪ ቱሪዝም ቀጻሊ ዝተፈላለዩ ውሃብቲ ኣገልግሎት ትካላት ብዘማልኦ ብሉፅነት ናይ ሽልማት መደብ የካይድ እዩ። ኣብ መደብና ዘዋሪት ካሜራ እምበኣር ብሚኒስትሪ ቱሪዝም ብዘለዋ ፅሬትን ፅፈትን ሽልማት ዝተቐበለት ሓላል ሆቴል ኢና ናባኹም ከነብላ።
2: መጀመርያ ህንፃና ብምፅባቅ ካልኣይ ከዓ ኩሉ ቑሑትና ፅቡቅ ብምግባር ሳልሳይ ነቶም ሰራሕተኛታት እዚ ተሓሳስባት ሓላል ክበሃል እንተኮይኑስ ንሓላል ዘንፀባርቕ ኣገልግሎትን ትሕዝቶን ክህልዎ ኣለዎ ዝብል ድኢት እዩ ዘለኒ።
0: ከምኡውን ከምቲ ወትሩ ዝቐርብ ኣዛነዩ ቪድዮታት ምስ ምሩፅ ደርፍታትን ምስ ደራስን ዳይሬክተርን ፊልም ሳውን ዝኾነ መሓመድ ዓብደላ ዝተኻየደ ዕላልን ተዳልዩሎ። ከም ወትሩ መደባትና ኣብ ሰዓትና ክትከታተሉ ንዕድም። መደብ ናትራን ቀዳም 10 ጥቅምቲ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 15 ጥቅምቲ ሰዓት 6 ደርብ ጎደል።

0: ቃጽሎ ኣብቶም ኣብ ትሑትእቶት ዘለዎም ሕብረተሰባት ገኒኑ ዝረአ ቀታሊ ሓደጋ እዩ። እዚ ኣብ መንበሪ ገዛውትን ናይ ስራሕ ቦታታትን ዘጋጥም ሓደጋታት መበገሲ እዩ ብዙሕ እዩ። ቃጽሎ ኤሌክትሪክ፣ ቀመማት፣ ፍሕፍሐ፣ ጸርጊ፣ ውዑይ ነገራትን ካልእን ገለ ካብቶም ጠንቅታት እዮም። ንሎም እምበኣር ሓደጋታት ቃጽሎ ኣብ ሃገርና ኣብ ከመይ ኩነታት ከም ዘሎ ዳሲስና ቀሪብናልኩም ኣለና ሰናይ ምክትታል። መጽናዕትታት ከም ዘረጋግጽዎ 80 ክሳብ 90 ሚታዊት ሓደጋታት ቃጽሎም ኣብ መንበረ ኣባይቲ እዩ ዘጋጥም። ህፃናትን ኣዴታትን ብሰንኪ ምድጃታት ውዑይ ፈሳስን ኣብ ክሽነታት ዘጋጥም ክኸውን እንከሎ፣ ኣብ ደቂ ተባዕትዮ ድማ ዝበዝሕ እዋን ኣብ ናይ ስራሕ ቦታታት ብሰንኪ ቃጽሎ ኤሌክትሪክን ቀመማት ወይ ኬሚካላትን የጋጥሞም። ስለዝኾነ መጀመርያ ንትርጉምን ደረጃታትን ቃጽሎ ካብ ሰሞያ ክንሰምዖ።
1: ቃጽሎ ማለት ሓደ ቆርበትና ሓደ ብደጋኡ ዝመፅእ ሓይሊ ወይ ፎርስ ንብሎ ማለት እዩ። ማለት

0: ሂት ኢና ንብል ማለት እዩ። ሂት ጁል ኢንተርምስ ኦፍ ጁል ወይ ከዓ ንዕቀን ወይ ከዓ ዋዒ ንቆርበትና ክፀወሮ ዘይክእል ነገር ልዕሊዩ ምስ ኮነ ቃፅሎ ከጋጥሞ ንብል ማለት እዩ። ሕጂ እቲ ዋዒ ንቆርበትና ልዕሊ ዓቕሞ ከጋጥሞ ከሎ ኤክስተርናል ፎርስ ማለት እዩ፣ ደጋዊ ሓይሊ እቲ ኣብ ቆርበትና ዝያዳ ልዕሊ እዩ ድሕነት እዩ ቃፅሎ ከጋጥመና ማለት እዩ። ንኣብነት ቃፅሎ ሕጂ በኣና ማለት እዩ ኣብ ሓሙሽተ ዓይነት ጠንቅታት ኣለና ማለት እዩ። ቀዳማይ ኩሉ ግዜ ኣብቲ ኣብ ገዛና ንረኽቦ ነገር ማለት እዩ ማይ ውዒ ሓዊ ንብሎ ማለት እዩ። ወይ እቲ ማይ ውዒካ እንታይ ንብዘ ማለት እዩ ብንኣና ስካልዲ ንብሎ ሓዊ ዝኾነ ይኹን ሩስል ነገር ፈርኔሎ፣ ፔርሙስ፣ መጎጎ ብደገ ክትሓዝ ከሎ እውን እዚኢታት ናይ ዋዒ ማለት እዩ። ከም ተርማል ንብሎ ከም ሓዊ ኢና ንጥምዞ ማለት እዩ። ራይ እጂ ንኣብነት ኤሌክትሪካል ከ ኣለና ንበይኑ ከም ሳልሳይ ክፋል ናይ ቃፅሎ ማለት እዩ። ደረጃታት ክጠንቅ ማለት እዩ። ኤሌክትሪካል ኣለና። ኤሌክትሪካል ከ ዝተፈላለዩ ኣብ ገዛ፣ ኣብ ስራሕ፣ ኣብ ዝኾነ ይኹን ነገር ንኣብነት ከ ላይቲኒን ከ ምስ ከምኡ ንእቶ ማለት እዩ። ማለት በርቂ በርቂ ማለት እዩ። ንኣብነት ሕጂ በርቂ ኣበይ ኣጋጥም ተልካ ንኻ እሱ ኣብ ካልእ ቦታ እዚ ናይ ግራውንዲንግ ዘይብሉ ኤርያ ዝብል ቦታታት እሱ ብምሉእ ማለት እዩ። ወይ ሓደ ጓሳ ኣብ በረኻ ምስ ኮነ ማይ ምዝነሃር በርቂ ናይ ከምዚኢታት ሓደጋታት ናትና ቐፃሊ ዝመፁና ዝሰም እዮም ማለት እዩ። ከም ረባዓይ ከ ኬሚካል በርን ማለት ኣሲድ ቤዝ ዝኾኑ ቤዝ እውን ብዓቕሚ ይቃፅል ኮረሲቭ ስለ ዝኾነ ማለት እዩ። እቲ ናቱ ዲግሪ ስምዘለ ከም ሓምሻይ ከ ራድሽን ኣብ ዚ ሃገርና ኮ ብዙሕ ተዘይብልና ራድሽን ዝብል የብልና፣ ግን ከም ጠንቂ ናይ ሓዊ ተን ሓሙሽተ ጠንቅታት ናይ ሓዊ እዚአን እዩ ማለት እዩ። ሕጂ በዚአን ከ ብደረጃታት እዚ ዘኸትሎ ኣብ ቆርበትና ማለት እዩ ቃፅሎ ኣብ ክንደይ ይኽፈል ተልና ማለት እዩ ኣብ ሰለስተ ክፈል ንሕና ማለት እዩ። ቀዳማይ ካልኣይ ሳልሳይ ደረጃ ንብል ማለት እዩ። ቀዳማይ ክበሃል ከሎ እቲ ቆርበትና ቂሒ ወይ ከዓ ኢካሜቲክ ፕላ ወይ ከዓ ሬድነስ ንብሎ ማለት እዩ። እቲ ካልኣይ ደረጃ ከዓ ኤፒደርሚስ ዝብል ፓርት ናይ ኣካላትና ናይ ቆርበት ብኣናቶም ግለፅ ከሎ ማለት ካብቲ ቀፀላ ናይ ቆርበትና ማለት እዩ ማይ ምዝምዑግ ማለት እዩ ምስ ዘቕለጥ ቆርበት ከዓ ቂሕ ኢሉ ምስ ዘቕለጥ ከዓ እዚ ካልኣይ ደረጃ ንብሎ ማለት እዩ። እቲ ሳልሳይ ደረጃ ንብሎ እቲ ናይ ካልኣይ ደረጃ ኣብ ሳልሳይ ደረጃ ከምዝኣቶ ኮይኑ ማለት እዩ ተወሳኺካ ዓፅሚ ጅማውቲ ዋላቲ ናይ ማስል ንብሎ ማለት ስርዓተ ጭዋዳታት ብምሉ ዓፅምን ዳሜጅ ዝኾኑ ማለት እዩ። ክሳብ መቁረፂ ዝበፅሕ ማለት እዩ። ብሰንካሕ እውን መቁረፂ ዝበፅሑ ኣለዉ። ኢዶም ስእኑ፣ እዛኖም ስእኑ ኣለዉ። ፕላስ ኣጋሮም ኣብራኾም እውን ክሳብ ኣብቲ ጆይንት ፍላይ እንድሕ ኮይኑ ኣእዳማ ማፃብዕቲ እውን ኣብቲ ጆይንት ኮይኑ ዳሜጅ።
1: ሓደጋ ቃፅሎ ካብቶም ጥንቅታት ሞትን ስንክልናን ደቂ ተባዕትዮ እዩ። እቶም ቀንዲ ጠንቅታትን ዓይነታትን ቃፅሎ ድማ ከምዚ ይመስሉ።
0: እቲ ጠንቂ ቀንዳማይ ጠንቂ ኣብዚ ሃገርና ሓውን ማይ ውዒን ዘብለካ ከለኹ ዝበዝሑ ቆልዑ ናትና ሕሙማት እዮም ኣብዚ ገዛ እዚ ማለት እዩ። ፐርሰንታይል ካብ 9 ክሳብ 92 ፐርሰንት ኸም ኣብዚ ገዛና ናይ ማይ ውዒን ናይ ሓውን እዮም። እሶም ከዓ ቆልዑ እዮም። ተጠንቂ ናይ እዚኦም እንታይ ሒልካኒ ኣብዚ ቀዳማይ ደረጃ ነዚ ክንሰርዕ ከለና ማለት እዩ ማይ ውዒን እቲ ሓውን ክኾን ከሎ ብቀዳማይ ደረጃ ኣብዚ ሃገር ክስራዕ ዝኸኣሎ ምክንያት እንታይ እንታይ ሒልካኒ ኣብ ቆልዑ እዩ። ኣብ ቆልዑ ከዓ ስለምንታይ እንታይ ሒልካኒ እግሪ ተኽሊ ቆልዓ ዋዕ ስለ ዘሎ ዘይምጥንቃቅ ናይ ስድራይ ካብኡ ኢኻ ትብገስ ማለት እዩ። ቆልዓ እግሪ ተኽሊ ውዒን ምኳኑ ባህርኡ ስኻኢካ ትፈልጦ ውላድካ እዩ። እቲ ዝኾነ ነገር ሓዚልካ ዲኻ ማይ ውዒካ ክትሰርሕ ፀብሕካ ክትሰርሕ እዚ ብምሉ ካብ ግምት እትዎ ማለት እስኻ ይኻ ሕጂ ወይ ዝድቅሱሉ ሰዓት ፈሊጥካ ወይ ገለ ማለት ስናትካ ማናጅመንት ኣብቲ ገዛ ስክትእቱ ኣለካ እብል ማለት እዩ። እዚ ተቐዳማይ ደረጃ ናይ ሓውን ናይ ማይን ይብለካ ዘለኹ ማለት ብካልኣይ ደረጃ ሕጂ እንዳሰዕረረ ዝመፀና ዘሎ ዝኸፍአ ነገር ናይ ጋዝ ማለት እዩ። ጋዝ እዚ ፕሬየር ኩከር ዝበሃል ማለት እዩ። ኣብዚ ሃገርና ኣብ ዝቕርብ ግዜ ኮተ ተኣታተወ፣ ግን እቲ ዘሎ ናይ ጋዝ ኣጠቃቅማና ብጣዕሚ ኣሸጋሪ እዩ። ብፍላይ ኣብ ጋዝ ኣብ ቆልዒ ይኮነን ዝጋጥመና ዘሎ ጋዝ ቆልዓ ከም ለከመካ ዓይነት ኣካይዳ እዩ ዘሎ። ከመይ ተልካን ኣድያ ትውልዕ ጋዝ ቆልዓ ይብልዕኒ ድሓን ንበሎ ማለት እዩ። ሕጂ ታደገን ክትውልዕ ከሎ ሽታ ወይ ገለ ዋላ ኣቦ ማለት እዩ ክውልዕ ከሎ እቲ ጋዝ እንድሒ ሽቱኡ እንድሒ ኣዝሪቑ ሓዲሩ

0: ጋዝ ሱናቱ ስመል ተቀዳዲምካ ክትገብሮ ትኽእል። እታ ጋዝን እታ ጋዝ ዘላታ ገዛ መስኮትን ማዕፆን ክትከፍት ኣለካ ተቐንዲ ማለት እዩ። እዚ ማለት እዩ እታ ፕሬር ኩከር ንብላ ዘለና ከዓ ብጣዕሚ ሽግር ዘጋጥመና ዘሎ ዘይምፍላጥ እንድሕ ዘይትፈልጦ ኮንካ ሓደ ኢኪፕመንት ዘይምጥቃሙ ኣይከውን ኣብ ገዛ ዘይምቕማጥ ነካ። ምክንያቱ ንዑ ሞኒተሪንግ ዝገብሩ ነገር ኣሎ መስለኒ ሓደ ጎሚን ኣሎ ነቲ ፕሬር ኩከር እሳ እንድሕ ተበቲኻ ኤኒታይም ክትኮስ ምዃናት ኣ ድሓር ታይሚንግ ናይታ ፕሬር ኩከር ዋላ ጥዒት ኣላ እታ ትፈልጣ ኣከፋፍታ ዋላታ ድሕሪ ሓሙሽተ ደቂቲ ገለ ኣለዎ ናቱ መምርሒታት ኣለዎ ምስ ወረቆት እዩ ዝውሃቡ ክገዝኦ ከሎ ስኮም ዓይነት ኣሎ ሕጂ ከመይ ጌርካ ትኸፍታ ከመይ ጌርካ ኣሳይ ትገብራት ንዓኻ ኣብ ገዛኻ ክትገብራ ዘለካ ነገር እዚኣ ኣገዳሲ ነገር እዚአን በ እዚአን ብፍላይ ንሕና ተዋሂድና እቲ ናይ ጋዝ ንብሎ ዘለና ናይ ጋዝ ቦታ ጋዝ ማለት እዩ ንሕና ንጥቀመሉ ኣብ ገገዛና ዘሎ እቲ ቀንዲ ፀገም ናይ ጋዝ ሕጂ መፅ ዘሎ ኣብ ዕድመ ዓበይቲ ማለት እዩ ናይ ምሽታት ተኽእሎ ይጎድል እዚ እንድሕ ዘይኮይኑ ወይ ከዓ ናይ ተሃዋኸ ኣነ ክገብረ ባዕለ ኢልካ ገለ እንትገብሮ ነገር እንተለካ ብጣዕሚ ኣሸጋሪ ነገር ማለት እዩ እዚ ክንጥንቀቀሉ ኣለና ናይ እንድሕ ናይ ሽታ ኣለና ፀገም ወይ ኣጠቃቅማና ናይ ጋዝ ከዓ ዝሕትል እዩ ሞ ነርና ነርና ንጥቀም እንተኮይና ከዓ ኣጠቃቅማ ናይቲ ዘለና ጋዝ መጀመርያ ሞኒተሪንግ ክግበር ኣሎ ተቓንዲ ግን ኣብ ገዛ እታ ትገብራ ቅድሚ ጋዝ መውላዕካ ኩሉ ግዜ ብፍላይ ካብ ንግሆ ካብ ምሸት ንንግሆ ዘሎ ግዜ ገዛ ይውላዕኒ እቲ ናይ ሽዑ ዘሪቑ ዝሓድር ባላ ብኣማውንት ብዙሕ እዩ ተቀዳዲምካ ንሓደ ሓሙሽተ ደቂቃ ከልፊትካ ሽገዝጋዝካ ብግቡእ ሰንሰርካ ርኢኻ ዋላ ሽታ ክትገለ ጌርካ ክምዕብል ኣለዎ ንብሎ ነገር ሕጂ ኣብዚ ሃገርና እዚ እዛ ሰንሰር ክትስራሕ ትኽእል እያ ሓደ ከንሰር ናይ ጋስ ኣሎ ሊኬጅ ይገብር ከሎስ ኣላርሚን ዝገብር ኣሎ እዚ ከም ግቡእ ክምዕብል ኣለዎ ካብቲ ንሕና ምሻሎ ንሰብ ብዘምፅ ናይ ዕድመ ፀገም ሽግር ናይ ጋዝ ምሽታ ትኹን ወይ ገለ ንቡር እዩ ምስ ዕድመ ዝመፅእ ነገር ኩሉ ግዜ ንቡር እዩ ሕጂ ነዚ እቲ ኣላርሚን ሲስተም እዩ ክሕግዘካ ዝኽእል ኣላርሚን ሲስተም ተጌርካ እቲ ጋዝ በዓሉ ምሊክ ምስ ገበረ ኣላርሚን በዓል ሰንዘ ዝኾነ ሳውንድ ኣላርሚን ሳውንድ ስለዝኾነ እዚ ኢታት ክትከል ኣለዎ ኢልና ንሓስብ
1: ብሰንኪ ቀመማት ወይ ኬሚካላት ዝብገዝ ሓደጋ ቃፅሎ እውን ካልእ ፍሉይ ኣተኩሮ ዝሓትት ጉዳይ እዩ
0: ንኣብነት እቲ ኬሚካል ስምኖ ዘለና ብዙሕ እዩ ንኣብነት ኬሚካል ናይ ወርቂ መሕፀብ ዝብል ኣሎ እዚ ናይ ሻቅ ንጥቀመሉ ኣሲድስ ኣሎ ማለት እዩ ኣብ ዝኾነ ትካላት ከዓ ከም መፋሕፍሒ ኢሎም ዝጥቀመሉ ነገራት ኣሎ ብዓብዩ ኸ ሕጂ ንሕና ኣብ ዝኾነ ይኹም ባህላዊ መርዓታት ገለ ክግበር ከሎ እዚ ናይ ምንቃሽ ፕሮግራም ሰብ እንታይ እዩ ዘቃፅሎ ኣይፈልጥን ቅድሚ ሕጂ በየናት እዩ እቲ ክሳይቲ ኬሚካልስ እውን ኣገዳሲ እዩ እቲ መነቀሺ ዝበሃል ዘሎ ነገር ነቲ ሰብ ኣለርጂ ክኾን ይኽእል ካብ ሰብ ናብ ሰብ ብኸም ተቓፂለን ዝመፃና ኣሎ ማለት እዩ መነቃሽ ኢለን ገብሮ ተቓፂሉ መፅ ማለት እዩ እዚ ከም ሓደ ኬስ ኬሚካልስ ንብሎ ማለት እዩ ረብዓይ ውጪ ሞስ ከማ ኢምፖርታንት ዝኾነ ነገር መድሃኒት ኬሚካል ኬሚካል ኮምቢኔሽን ገይሩ ናብ ሓደ ሰብ ብመመይ ተዋሂዱ ክምሰራሕ ኢልያ ክገብሩ ሕጂ ኣጋጥመና ሕጂ ዓይና እዩ ነቲ መድሃኒት ነቲ ሰብ ኣለርጂ ብግቡእ ከለልሎ ንዝኾነ ይኹን ከም ኣብ ንቡር ግዜ ክሓምም ክእል እዩ ዝኾነ ይኹን ወዲሰብ ኣብ ሓኪም ምስ ቀረበ ኣነ ናይ ከምዚ ለኒ መድሃኒት ክእዝ ዘሎ ከሎ ኣነ ናይ ከምዚ ኣለርጂ ኢሉ ብግቡእ ክሕብር ከም ዘለዎ ጥራይና እዚኣ ቀንዲ እቲ ህዝቢ ክፈልጦ ዘሎ ነገር ማለት ምክንያቱ ከም ብናይ ድራግ ዝመፅእ ቀፅሎ ከዓ ሙሉእ ኣካላት ከያ ትቃፅል ድሓር ስቴፈን ጆንሰን ሲንድሮም ክሳብ ሞት ካ ክብፅሕ ክእል ክሓዊ ተኮይኑ እውን ካብ ሓደ ሰለስተ ሰሙን ክሳብ ሓደ ኣርባዕተ ሰሙን ናይ ሓደ ወርሒ ዘሎ ጋክ ክሓዊ ኣብ ሆስፒታል ደቂሱ እዩ ዝሓቀም
1: ሓደጋ ቃፅሎ ኣብ ገዛ ወይ ኣብ ቦታ ስራሕ ምስ ዘጋጥም ክንገብሮ ዝግብኣና ሓያሎ ናይ ቀዳማይ ረድኤት ኣገባባት ኣለዎ ሓደ ሰብ ሓደጋ ቃፅሎም ዘጋጥሞ ኣብ ገዛ ክትገብረሉ ዝግባእ ካቀዳማይ ረድኤት እምበኣር እዛ ቀፂልና ካብ ሰብ ሞያ እንሰምዓ ኣገባብ ጥራይ እያ
0: እታ ቀንዲ ክገብራ ዝኽእል ማለት እዩ ነታ ዝበለና እታ ማይ ዝውሕል ኣብ ገዛ ዘላ ንዓኻ ናይ ሩም ቴምፕሬቸር ማለት እዩ ንብሎ ዘለና ኣብ ገዛ ዘሎ እታ ንሰተያ ማይ ናይ ፍሪጅ ዘይኮነ ሲ ኣብታ ገዛ ኣብታ ፊስቶካ ዘላ ማይ ኣብ ጨርቂ ጠልቂኻ ኣብ ትርእስ ቁስለ ጌርካ ኣብ ሆስፒታል ኣብ ግቡ ግዜ ክትመፅእ ታቐንዲ እዚኣ ጥራሕ ፍለጠ ለና ዝሰጥ
1: ይኹን እምበር ኣብ ብዙሕ ኣጋጣሚታት ልምዲ ዝበበገሲኦም ናይ ቀዳማይ ረድኤት ኣገባባት እውን ኣለዎ ይኹን እምበር እዞም ባህላዊ

0: ገባባት እዚኣቶም ፈጺሞም ክውገዱ ይግባእ። እቲ ምኽንያት ድማ
1: እቲ ምኽንያት ሰብ ዘይፈልጦ ነገር ባህላዊ ነገር ክብሪ ምክንያቱ ከዚ ክንጠቕሶ ፅንሐና ማለት እዩ ኣብ ገዛ ዝርከብ ሕጂ ተንቀንዲ ክዛረበና ዝኽእላ ማለት እዩ እንቃዕሖ ኣሎ ብሄው ኣሎ ኮልጌት ኣሎ ካልእ ዝግበር ነገር ብዙሕ ኣሎ እዚ ዲለይ ዝፈጥረልካ ዋላ ዲለይ ናብ ሆስፒታል ከተምፅእ ከለኻ ዋላ ከምዛጌጋ በቃ ጌጋ ሕጂ እቲ ዝብለካ ዘለዎ ነገር ንኣብነት ኣብ ሰዓቱ ንክመፅእ ሓደ ሕሙም ሓጋዚ እዩ እቲ ትራዲሽናል ነገር ክተርፍ ንዓና ሓጋዚ እዩ ምክንያቱ ከም ባህል እዩ እንታይ ኣሎ ምስለካ ፀጉሪ ማንቲለ ማዕኮር ህበይ እዚ ቀጢሎም ክሳብ ዘምፅኡ እቲ ሕሙም ኣብ ገዞም እዮም ኮፍ ዘብሎ ምክንያቱ ስብሒ ማዕኮር ህበይ ስለዝኮነ ኣብኡ የርከያስ ፅቡቅ እዩ ኢሎም ስለዝኣምኑ ነዚ ማንቲለ ካበይን ከምፅ ካብ በረኻ ከይዶም ከምፅ እዮም ክንደይ መዓስ እዩ እንታይ እዩ ዕንቆት ናይ ዘቁስል ኢና እታብ ገዛካ ገዘላ ግን ተንዓኻ ትብለካ ዘላ እታ ነገር ሲ እታ ናይ ማይ ማለት እያ እተን ናይ ፀጉሪ ማንቲለ ማዕኮር ህበይ ቢሒቅ ኮልጌት ሽንቲ ሓመድ ሓኮምሽ ሓዊስካ ቆምቲዒካ ዝግበር ተሓራ ቁስሊ ምልጣፍ እዚኢታት ከም ገለ ንሪኦቶ ርእቶት ኣብ ዝወስፒታልና ቶታል ክተርፍ ኣለዎ
0: ሓደጋታት ቃፅሎ ምስ ግዜን ምዕባልን ክውስኽን ክቕንስን ይኽእል እዩ እሞ ደኣ ኩነታት ሓደጋ ቃፅሎ ኣብ ሃገርና ኸ ቀደምን ሎምን ኣብ ከመይ ደረጃ እዩ ዘሎ
2: ኣብዛ ዓዲ እንታይ መሲልካ ብጣዕሚ ብሕልፊ ኣብዚ ሕጂ ግዜ ካብቲ መጀመርታ በርኒ ክንጀምር ካልናስ ብዙሕ ኣይነበረን በርኒ ክገርመካ ቃፅሎ ስኒ ከምዚ ብሃገር ደረጃ እዚ ዘይትፈልጦ ኮይኑ ገለ ንሕና ሕጂ እዚ ምስ ቆመ ግን ከምኡ ድሓን ገለ ዳሓር በቃ ኣብዚ ሕጂ ግዜ ዘሎ ብጣዕሚ እንዳበዝሒ ኣብዚ ሕጂ ዘሎ ወለዶ ብሕልፊ ክብል ንድሕሪ ኮይነ ኣብዞም ደቅና ደቅና ተገዳስነት ቁሩብ ብውሑድ ኮይኑ ስምዓኒ ምክንያቱ በቲ ናይ ቀደም ክሪኦ ከሎ ዝበዝሐ ኣብዚ ሕጂ ግዜ እዩ ዘሎ ቀፅሎ በቃ ወዲ ሰለስተ ወርሒ ነዲዶ ክትብለካ ሓንቲ ደሲ ከቢድ እዩ ወዲ ዓመትን ሽዱሽተ ወርሒን ወዲ ዓመት ገለ መፁና ወዲ ሰለስተ ወርሒ ቆልዓ ወዲ 8 ወርሒ ወዲ 2 ወርሒ ክመፀካስ ናይ ብሓቂ ደደንገፅ ምሻ ኣሎ በሰላይ ከዓ ሓውስ እቲ ናይ ብሓቂ ከማ ወላ ኣብዚ ዕውት ስራሕ ይስራሕ እቲ በሰላታት ግን ኣይጠፍእኒ ናይ ሓዊ ነገር ሕጂ ብጣዕሚ እዮም ደደንጉፅካ ዘንቆልዑ ሕጂ ኣነ ኣብ ዘሎ ወለዶ ብጣዕሚ ብዝተካለሲ ቆልዓስ ደድሕሪኡ ከትካ ክትከናኸኖ ሓዊ ንኣብነት ሳምና ሓንቲ ደሲ ሳምና ሰኽቲታ ኣብ ካልእ ትኸይ ትቆልዓ ግን ኣይርድኦኒ ኩዕሶ ፅዋት እንታይ ኩዕሶ እንዳተፀዋት እታ ሓዊ እታ ሳምና ኸይ እታ ሳምና ትከዓወ ቃፅል በራድ ኣብ ገለ ትገብረሉ ኣደብ ገለ ወይ ኣላ ያላን ገለ እታ በራድ ዝስሕባ ኣብ ገፁ ርእሱ እንታይ ሞት ትብሉ እያ ብዙሕ ነገር ኢኻ ትርኢ በርኒሲ ኣነ ንድዕ ብዙሕ ኢኻ ትርኢ ከመይ ገይሩ ነዲዱ ዝትብል ፀብሒ ጥቕኡ ገለ ዝፀንሕ ኣባ ክላ ዛኢዱ ኣብ ውዒ ፀብሒ ይእትዋ ድንሽ ከውፅእ ዓፅሚ ከውፅእ እብሉኻ ውዒ ፀብሒ ርእዮም ኣብኡ ከምዚ እንዳኸዱ ጉንቡሕ ጉንቡሕ እንዳበሉ ኣብኡ ኣልፎ ኢዶ ሕጂ ሓፈሻዊ ኣነ ክብሎ ክሕልፎ ዝደለዩሲ ውዑይ ነገር ንቆልዓ ክሃስ ዝኽእል ነገር ኣቐዲምካ ምእላይ ኣቐዲምካ ብተኻእለ መጠንሲ ክጥንቃቐ ይበቃ ቆልዓ ሓዊ ክነድድ ቆልዓ ማይ ውዒ ኣሎ ጥኡ ሓዊ ሰኽቲተ ኣሎ ክፋርኒ ኣሎ ቡን ነዲድዎ እንዳሰተይናስ ኣጋጣሚ ቡን ድንሽ እንዳቆለናሲ ኣጋጣሚ ብጉያ መፂእነስ ከምዚ ኮይኑ ኣጋጣሚ ክኾን ይኽእል እንድዩ ንምሉእ ኣይኮነን መሻ ኣጋጣሚታት ከጓንፈካ ክእል እዩ ግን ነቲ ኣጋጣሚ ከዓሲ ብተኻእለ መጠን ንሕና ክንሕግዞ ብተኻእለ መጠን ንቆልዓስ ምእላይ ይደልዮ ቆልዓ ቆልዓ ዓይንኻን ኢትካን ዓይንኻን ሓንቲ ኢትካ ብቲ ሓንቲ ዓይንኻ ኣብ ቆልዓ እንዳግበርካ ክትከይድ ትብል በዚ ትሪዮ ኣነ ብጣዕሚ በሰላታት ናይ ቆልዑ ጨጉሮም ኣብ ርእሶም ኣብ ሓዊ ኣትዮም ሲ ወላቲ ጨጉሪ ከማ ንቕፃል ዘይበቁል ከምኡ ኢሎም ደንጉፅኻ ብጣዕሚ እዮም ደንጉፅኻ ቶም ቆልዑ ክበኽዮ ከለዉ ድረሲን ክገብራ ከለዋ ስቓዮም ዝሕልፉ ብጣዕሚ ስቓዮም ዝሕልፉ ሕጂ ስለዚ ኩሉና ኣዴታት ተረዲእና ሕዝርኽን ኩሉ ነገር ዘነድድ ንቆልዓ ድበልክንኦ ሕዝርኽን ከሎ ጌና ክትኣልዮ ይብል ኣነ
0: ኩነታት ሓደጋ ቀፅሎ እምበኣር ብዝያዳ ኣብዚ ሎሚ እዋን እናወስኽን እናበኣስን ይኸይድ ምህላው ካብ ሰብ ሞያ ሰሚዕናዮ ኣለና ሓደገኛነቱ ዝያዳ ክበርሃልና ድማ ገለ ናይ ቃጹሎ ሓደጋታትን ኣጋጣሚታትን እንታይን ከመይን ከም ዝመስሉ

0: ዳሲስና ኣለና
1: እዚኣ ጓልጓለይ እንድያ ብስራ ኣብ ሰራ ንጎይታ ክፍለ ኣዲኣ ሄለን ብርሃነ ፍትዊ ኣነ ከዓ ኣባያ ምሕረት ተኽለ ይበሃል ሕጂ እዛ ቆልዓ ደኣ ከምዚ ብረኳ ቀዲዶም ብገመድ ብከምኡ ክትገብር እንድያ ሕጂ ብብረኳ ከምዚ ናይ ጀሊን ናይ ዘይቲ ቀዲዶም በቲ እዝኑ ገመድ ገይሮም እዛ ቆልዓ እዚኣ ኣውት ስቀል ሓደ ቆልዓ ስሕባ ከምኡ እንዳገብሩ ዝፃወቱ ሕጂ እዛ ሰብ እዚኣ ቅድም ቅድም ክትነድድ ኮላ ኣዲኣ ንዓዲ ቀይሕ ከይዳ ንዘንኮርስ ደምፃ መምህር እያ ኣዲኣ ሕጂ ኣብ ምስቶም ሕማኣ ገዲፋቶም ሕማኣ ዓበይቲ እዮም ሕጂ እዚኣ ትፃወታላ እንዳለው ኣብቲ ጎረቤት ኣብቲ ፎርኔሎ ጌራ ሳሙና ሰኽቲታ ሳሙና ምስ ሰኽተታት ሕጂ ረአኻ እሳቶም እዞም ቆልዑ ሳብ ዘለው ኢላ ወይ ኣብ ክሽነ ወይ ኣብ ጉልሻ ዶ ተግበሮ እሳቶም ኣብኡ እንዳተፃወትኩም ዝናሉ እሳ ከምዚ ገይሯ ኮፍ ኢላ ኸላ እታ ጓላ እንዳጓሰሰታ ኸላ እታ ጓላ እታ ትጓሰስ ዘላ ነታ ፈርኔሎ ተንኪፋታ እሳ ድማ በዝላ ኣብኣ ኸላ ድፍእ ዛትዮ ነብዛ ነብሳ ብድሕሪያ ብድሕሪያ ሽዑ ኣዲኣ ክትሓፅብ ኢላ ኣቢላ ዳሕራይ ከይዳ ነገራቶም ቆልዓ ከምዚ ኢላ ነዲድሃኒ ኢላ ዋ ኢልካ ሰንቢዶም መፂኦም ሕጂ ሰብ ድማ ሓደን ሓደን ንሳቶም ቅድም ቅድም ዓበይቲ እንድዮም እቲ ናይ ቀደም ናይ ሓበሻ ገለመለ እዮም ድብሉ እምበር በዚ ናይ ሎሚ ዝሓድሽ ወለዶ እዚ ወይ ንሕና ነርና ንኸውን ወይ ኣዲኣ ነራ ተትኸውን ሓፍ ኣቢልካ ንሕክምናዩ ድሚ ሕጂ እውን ኣነ ጓል ሓሙተይ ኣወል ተኻዒዋ ከምዚኣ ገይራ ኣብ ሕቕፎ ኣቦኣ ከሎ ኣዲኣ መርዓገሻ ከምዚኣ ኢላ ኣወል ተኻዓታ ነራ ኣብ ንእስ ዞባ ድዋርዋ ዓዲ ክቡሎ ኢና ሸዓ ቦጓ ኣቢለ ንሕክምና ወሲድ እያ ቅድሚ ሕጂ ደጋጠመኒ ሕጂ ረእኻ ትሽዑኡ ድማ ንሕና ነርና ነንኸውን ወይ ከምዚ ሓሙት ነይርዋ ዶኸውን ወይ ቶም ገዛ ዓበይቲ ኮይኖም እምበር ቦጓ ኣቢልካ እዚ ኣናድድኣ ነባር ብሉ ሪኢኹም ኢኹም ሕጂ ግን ቦጓ ኣቢልካ ሕክምና ኣዞም ሓውያም ሃለወት ሕጂ ናይ ነገር ዓበይቲ ሓደ መፅ ሓደ መፅ ድማ ኸም ወይታት ዓበይቲ እሂ ቆፅልሎ ናይ ሓበሻ ግበሩላ ናይ ሓደ ግበሩላ እንዳሉ ከም ገይረና ላፀኒሐ ዳሕራያ ደ ኣህማን ዝሒለኒ ገይረንኣ ካብ ዓዲ ቀይሕ ደው ኢሎም ንዕናኸ ነገሮምና በዓል ቤተይ ከዓ ኣገልግሎሲ ነይሩ ምፅእተልና እሂ ናይ ሓበሻ ንገለመለን ንሪኢቶ በልናዮ ነባር ደይብሉ ካብኣ ቆሊብናያ ኣባሓጓኣን ዓባያን ኣነ ምስ በዓል ቤተይ ኮይና ንሕና ቆሊብና ንሓሊ ቤት ኣምፅና ሶኒ ሕጂ ብዙ ሓቃተን እየን ተቀይቆናና ልክዕ ንሕና ብከምዚ ብከምዚ ኢና ንሕና ምስ ኣይኮናን ወልጓልናየ ሕጂ እውን ንሳ ሕጂ ካብ ዓዲ ቀይሕ ተቢላ መፅእ ኣላ ልክዕ ናይ ሓበሻ ክገብሩ ላቀኒዮም ኢልና ወይን ናይ ብሓቂ ሕጂ ንሕና እቲ ብዝያዳ ቆልዓ ኣብዚኣ ከሎ እንዳተፃወተ ክሽነ ኣለዋ ኣብ ክሽነ ተሰትቶ ኣብ ጉልሻ ተሰትቶ እቲ ቆልዓ ዝፃወተሉ ኮረዲኹም ጎልጎል ናፃ ክኸውን ኣሎ እዚ ግን ብሸለልትነት ናይ ሎም ከዓ ይሰምዓን እየን ዋላ ተዛሪብካየን ወይን ኣብዚ ስኽትታ በዚ እናበሉ ከለዉ ዋላ እውን ሕጂ ብሸለልትነት እዩ እምበር ክሽነ ኣለዋ ኣብ ክሽነ መተወቶ ሕጂ ንሕና ዋላ ስጋዕ ትኩሪ ምስ መፃና ተቀይቁናየ ሕጂ ድሓን እቱ መዓልቲ እንድዩ ጣዕሞ ደለካ ይተርፍኒ እዩ ኩሉ ናይ ጌይታ እዩ ቋዕዳ ኣቕለለላ ንቋዓ ካብ ድኸፋ ኣይኮነ ግን ንሕና ንዓኣ ተዋይቑናያ ስኽሲ ክሽነ ኣለኪ ጉልሻ ኣለኪ እቶን ኣለኪ ኣብ እቶን ሰኽቲት ክደይ ትገብሪ ኣብዚ ቆልዑ እንዳተፃወቱ ኣፈርኒለ ጌርክሲ ቁሩብ ሰብ ክደይ ትገብሪ ኢልና ልክዕ ተዛሪብና እምበር እዚኣ ብከምዚኣ ነዲዳ ሕጂ ከዓ ነቲ ከምኡ እዚ ዓይነት ሕጂ እሳ ሕጂ እኮ ዋላ ብነብሳዊ ናብኣ ስለድነለለ ሕጂ ከምኣ ገይራ ትሰኽትትኒ እቶም ካልእ ቆልዑ እውን ኣለው ዋላ ደቃ ውን ፅባሕ ንጎ ክነዲኦም ሕጂ ግን በዚ ትምህርቲ እውን ንሳ ይኾና ይብል ኣነ ልበይ ብሓንጎለይሲ ሕጂ እዛ ቆልዓ እዚኣ ኣብዚኣ ተራኺባ ናይ ቆልዓ ጎረቤት ሕጂ ከዓ ንከምኣ ከይተረክበኒ ኢላ ኮ ሕጂ ኣብ ክሽነ እያ ክትገብር ትኸውን ይብል ኣነ በቲ ሓሳበይሲ እሳ ዳ ክስታይ ኮይናታላ እምበር ድሕር ሕጂ ዶ ከምዚ ገራ ከይትሰኽትት እምበሪ ዋላ ተናዴታት እውን ኣነ በዚ ናይ ሎሚ ድርአን ዘለኹ ጥንቁቃት ኣይኮናን እየ ድብለን ምክንያቱ ሸለልትነት ቆልዓ እንዳተፃወተ ሳምና ከይድፍኦ ኢልካ ወይ ፀብሒ ኣብ ፈርኔሎ ጌርካ ከይከዓወልካ ኣብ ክሽነ ምእታው የብል በዚ ፀወቱ ኣብ ፀብሒ ውሰኽቲተን እንታይ ሽሙ ሳምና ውሰኽቲተን እዚ ንዳሕረዋይ ወለዶ ወይ ንልክዕ ሓቁኹም ኢኹም ከምዚ ጌርካ ትምህርቲ ነቲ ዝርድኦን ዝስቆሮን ጌርካ ከተረድእ ናይ ብሓቂ ሓቅኻኩም ኢኹም ሕጂ ከዓ ይቀኒየልና
2: ናብርሃነ
3: እንታይ እዳገበርኩም ከለኹ ምስ መንዳሃፃወትካ ተቃፂልኪ ናተዛወትኩ
2: ንበዓልቲ ሕዋተይ መኪና መኪና ሽዑ ክደትፈር

0: በዓሉ ወዲ ግና ከምዘ የለ
1: ኣብ ምንታይ ከይተኩዒቲ
0: በዚ ታይ
1: እንታይ ክበሃለስክን ገርና
0: ማማየየየለ
2: መሓመድ ስሌማን መሓመድ እዩ ዝበሃል። ዕድሜኡ ከዓኒ ዓመትን ሸሞንተ ወርሕን እዩ። ኣነ ሓትኑ እየ
1: ሃባይ እዚ ቆልዕ እስኪ ዝፈትዎ ምስሳታት መፃወቲታት እንታይ ኣለዎ ስከ ኣለና ኣብ ገዛ
2: ንሱ ሕጂ ዝፈትወስ ድሙ እዩ ድሙ እዩ ዝፈቱ ደድሕሪኣ እንዳ ጎየሲ እታ ፀብሒስ ኣብቲ ክስታይ ተሰክቲቱ ነይሩ ስገይ ኮይሉና ዓኣ ክርክብ እታ ፀብሒ ተደፊኣቶ
1: ሕረስኪ ብዛዕባ እታ ፀብሒ ኣዳፋፋ ኣብ ምንታይ እያ ነራ ሰዓት ክንደይ ነይሩ እንታይ ዓይነት ፀብሒ እዩ ነይሩ
2: ሰዓት 8 ገለ እዩ ዝኸውን ኣጋጢሙ እዚ ሰዓት 8 ንግሆ እዩ ሽዑ ምስ ተደፈኦ ኢና መፂና ንሕና እውን ተደፋፋእስ ኣይረአናዮን ምስ ተደፍኦ ገለ ኣውያት ገለ ምስ ገበረስ ሽዑ ኢና ርኪብና ኣሎ ሽዑ ሓፍተይ መፂኣስ ማይ ደፊኣት ኣሎፍቲ ርእሱ በቃ ሽዑ ንሕክምና ኢና ወሲድናዮ ጊንዳዕ እሶም ከኣኒ ክሕክሙ ስለ ዘይኽኣሉስ ነብሲ ሰዲዶምና መራኸብ ዓቕሞም ንላዕሊ ስለዝኾነ ስለዘብሎ
3: ስመይ ስሌማን መሓመድ ማሕሙድ ባህል ካብ ዞባ ግንዳዕ መፅእ ቆልዓ ዝምኑ ዓመትን 8 ወርሒ ገለ ይኸውን ኣነ እቲ ቆልዓ ከምዚ ይኸውን ከሎ ኣይነበርኮን ግን ኣነ ኣብ ካልእ ቦታ ከይደ ነረ ኣነ ባዕለይ ሕክምና ከይደ ነረ ኣብ ጠቃ ሕክምና መፅእና ሃንደበት ወፅእ ከሎ ካብቲ ሕክምና መፅእን ረኪበ እዮ ሕጂ በቃ ከምዚ ትሪኦ ዘለካ በቃ ኣነ ኣብ ገዛ በቃ ከምቲ ዝበልካ ኣጋጢሞ ውዑይ ማይ ውዑይ ማይ ናይ ፅብሒ ፅብሒ እዩ
1: ኣብ ከመይ ኩነታት ኣብ ምንታይ ዩ ፀብሒ ኣበይ ፀንሕዎ ዝቆልዓ
3: እንታይ ኣብ ፈርኔሎ ይመስለና ኣብ ፀንሕዎ ኣነ ኣይነበርኮን ግን ሃንደበት ኣርኪብኒ ኣብቲ ሕክምና ኣነ እዚ ከምዛ እዚ ዕድሚ እዚ ብፍላይ ትሪኦ ከለካ ካብ ሓዊ ዘይኮነ ካብ ካልእ ከማን ዘቃለል ነገር ካብኡ ክተከታተሉ ትክእል ክካል እዩ ዝግብኦ ግን ንሕና ከምዚታት ኣብዚኣ ዘረጃ ንሱ ዘሎ ከምኡ ከምዘይኸውን ኣነ ማር ኣለዎ
4: ወይንታ ኣቕባ ይበሃል ካብ ዕበል ንጆ ሰርሕ መፅእ ማለት በዚ ብድሆ ድበሃል እዩ ኣጋጢምን እዚ ልጅ እዛ እንታይ ትበሃል ንጉሆ እዩ ነይሩ ሰዓት 7:30 ታጋዝ ክርቢት ምስ ጎርኳስ ባዕላ ናበቲ ናይ ፈርኖ ማለት ሽባዕ መሰረት እግረይን ኢደይን ጥራይ ኣርኪብሃለዩ ከላ ምር ሽዑቡ ከለኹ ተወዲያ
1: ማለት
4: ስለ ነፍስ ገለ ስለ ዝነበረት ሽዑ ናይቲ ሃፋው ነበረ እሱ ጥራይ ባዕሉ ኣብ ከሎ ግቢል ሽ ኣፈልጥኒ ነረ ተዓትሮስ ቅርሚ ሕጂ ትነፍስ እያ ነራ ገለ ኢሎም ንምበር ኣነ ፍልጣን እዩ ነረ ሽዑን ኣይከዓ ምስ ነፈሰት ማለት እዩ ከይጠወኽዋ ምስ ሓደረስ ኣብ ኸላ ነፊሳ ፀኒሐ ሽዑት ዝዕጉ ፀንሐ ስጥራ ይበጊር መጀመርታ ኣይሕመንን ነሩ ሽዑ ክመፅ ከለኹ ግን ንጆ ክመፅ ከለኹ ግን ልበይ ጠፊኢኒ ማለት
1: ኣብኡ
4: ከለኹ መፅ ዋል ሓደ ስኢልና መፂና ኣለና ኣይገበርናሉን ማይ ክገብራሉ ሓሲዮንስ ኣይደለን የለየን ገዲፎ ንእሽዑቲ ማይ
1: ስለምንታይ ኣይደለን ትፈልጥዮ ነገር ነርክን ሕግዛ ክፈትነ
4: ማይስ ንሓዊ ሕማቂ ገለ ክብሉ ሰሚዑ ነር ሽ ኣይገበርኩሎን ከዝሕለ ከይገለ ኣለና ንሞ ኣይገበርኩሎን ኣበየን ማለት
5: ተክለ ሚካኤል ክፍለ ይበሃል

0: ገዛውተይ ካብ ድዋሩ ኣይመፅ እጂ ደስቲም ክገብር ኢልኣት እየ እቲ ስቲማስ እዚ ብሃፋ ነብስኻ ምሕፃብ ምሻሎ እ ብሃፋ ነብሲ ክሕፀብ ኢልኣት እየ ሕጂ ብዝኣተ ኩሉ እዋን እቲ ሃፋ ደመሓልፍቲ ቦ እግረይትን ክፈኒ ነዲሐ ይገድፎ ትቦ መልኡ እቲ ማይ ውዕሽዑ ናበይ መፀ ናብ ነብሰ ይመፀ ማለት እዩ ከምዚ ኣጋጠመኒ ድሕሪ ዚ መስ ኣጋጠመኒ ምቕእታ ንሆስፒታል ድዋሩ ኣይኸይደ ኣብ ሆስፒታል ድዋሩ ገለ ሳልስተ ተሓኪመ ድሕሪ ሳልስተ ግን ኩሉ ሰብሎ ግን ይሕልፉን ዝኣደይቡኒ ተባሂሉ ነጆ መፂና ኣብዚኣ ድሕሪ መምፃና ረቡዕ ነይሩ እታ ናይ ቀዳማይ ረድኤት ኣብቲ ኣገሮምልና በል ዓርቢ ስለ ዝኾነ ንዓርት መፂሎም ናብ ዓርቢ መፀ መቕታ ብዛ ደለኹ ዋእተ ወርሕን ሰለስተ ሰሙን ከዓ ገይረ ኣለኹ ዝቦታ ማለት እዩ
1: ኣራ መጀመርያ እንታይ ጌርካ ክትውሶ ፈቲንካ መንከ ሓግዝካ
0: ዋላ ሓንቲ ክገብሮ ዝኣይካ ትኺለ ንሕክምና ይ ኸይደ ኣብዚኣ ግን ምስ ስድራይ ስለ ዝነበርኩ ስድራይ ሒዞምኒ ናብ ሕክምና ከይዶ ከምታ ዘልኩ ካብቲ ሕክምና ድዋራ ሳልስቲ ገይረ ድሕሪ ሳልስቲ ከዓ ናብዚኣ መፅ ማለት እዩ

ሰላም ኣብ ኩሉ ኩርናዓት ዓለም ብምዃን ስፖርታዊ ትሕዝቶ ንዝሓቆፈት መደብ ለስተ ስፖርት ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተዓዘብቲ ንሎሚ እውን ከም ወትሩ ንፍትዋት ተኸታተልቲ ይምህሩ ይሕብሩ ከምኡውን የዛንዩ ዝበልናዮም ትሕዝቶ ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል።

ልክዕ ምሽመይ ተኣሳሰረት ገይሩ እዩ ዝወስዳ ካብታ ኣብየል ተበገሰት ገይሩ እዩ ዝወስዳ ግን ንሱ ይኮነት ምስ ሓቂ ማለት እዩ እንታይ እዩ ቀደም ኣብቲ ገዛውትና ኣብ ከባቢ ሰማእታት ኢና ገዛውትና ውና ንፅዋት ነርና እ ዳርጋ ዝኾነ ዓይነት ዓውዲ ኢና ንኩዕሶ ሰኪዕ ንፃወት ኩዕሶ እግሪ ንፃወት ኣብ ዝኾነ ዝረኸብ ናይ ዓይነት ስፖርት ኢና ንሳተፍ ንፅዋት ነርና ሕጂ ኣብቲ ሽዑ ግዜ ግን ከም ጅሮኒ ተባሂሉ ዝፅወት ነይሩ ፀወታ ናይ ገዛውቲ ብጨርቂ ኩዕሶ ኢና ንፅወት ነርና ሕጂ ኣብ ፅርግያ እዩ ኣብ ፅርግያ እምኒ ተኺልካ ቦርታ ገሌኻ ትፀወቶ ኩዕሶ እግሪ ከምዚ ሕጂ ንዘናዓብ ጋጆ ባሎን ንብለን ዘለና ኩዕሶ ኣይነበራ ናብ ሽዑ ግዜ ጨርቂ ነይሩ እ ኣብ ሽዑ ግዜ እናተፃወትና እዩ ሓደ ወዲ ገዛውትና ንሱ ናይ ካታተል እዩ ከምዚ ናይ ኣፍሪካ ውድድራትካ ብሽዑ ግዜ ዓብዪ እዩ ካባና ዝዓበየ እዩ ሩ እጂ ምስራይ ንብቲ ፅርግያ ክፃወት ኩዕሶ ምስራይ እዩ ደጋፊ ናይ ካሜሩን ነይሩ መን እዩ ሽምካ ይብል ሕ ክፃወት ምስራይ እዩ ኣብየል ምስ በልክዎ ሕጂ ስኻስ ኣብየል ኣይኮንካ ኣብየጋይካ ካብ ብሎም ይብለኒ ማለት እዩ ሕጂ ኣነይፉ ኣይተረዳእን እንቲ ዝበለኒ ማለት ኣብ ናእሽቲ ኢና ንሕና ይንከታተልን ኣብቲ ሽዑ ግዜ ነርና ሕጂ እንታይ ማለት እዩ ምስ በልክዎ ናይ ካሜሮን ተፃወታይ ኣሎ ሓደ ንፉዕ ተፃወታይ ሕጂ ሳኻ እስኒ ንፉዕ ስለ ዝኮንካ ክትክፅሎ ሽምካ ከዓኒ ምስኣት ኣሳሲራ ከይምእንቲ ኣብየጋይ ካ ገዛውትና ነይሮም ብኣታ ሽምካኒ ለዲባ ማለት እዩ እ ኣብ ትሽዑ ግዜ ደቂ 42 ዓመት ገለ ገይሩሉ ሕጅናኒ እ እቲ ወዲ ኮምታት ናይ ኩዕሶ እንታይ ዝበሃል ነይርዎ እዩ ዋላ ንሕና እንዳተፃወትና ኮፊ ኢሉ ዝርየርና ነይሩ ዓብ ከሎ እ ስሚዒት ነይርዎ ናይ ኩዕሶ ዋላ ወዱ ንባዕሉ ሚልዮን ዝበሃል ነይሩ ካብ ሮጀር ሚላ ተበገሰ እዩ ነቲ ሚልዮን ትብል ሳኳን ወዱ እውን ኣውፅኡ ኣሎ ሕጂ ብጣዕሚ ካሜሮን ብጣዕሚ ዝፈትዎም ነሩ ደጋፍናቶም እዩ ነይሩ ነብሱም ሓር ሕጂ የለን ብሂወት ሰሎሙን ዋና ዳብራ ቁርስ ቤት እዩ ነዚ ኣሳጓ ኣውፅኢለይ ማለት እዩ

ብዛዕባ ሳጓ ክንዛረብ ንድሕር ኮይና ሳጓ ኩሉ ግዜ ኣጋጣሚታት እዩ እጂ ከም ኣጋጣሚታት ሳጓ ክወፃእካ ከሎ እቲ ዝወፃእካ ሳጓ ሓደሓደ ግዜ ብትክክል ይሰርሕ እዩ እቲ ሓደሓደ ግዜ ዝወፅእ ሳጓ ከዓ ምስቲ ኣካይዳካ ደ ይከይድ ከዓ ብከመይ ወፂዎ እዚ ገለ ዝብል ይስማዕ እዩ ስለዚ ናይ ሳጓ ነገር ብዙሕ ትንታነ ደለዎ ስለ ዝኾነ ኣነ እዚኣ ፓቸ ትብል ሳጓ ዝወፃትኒ ማለት ንሕና ንኣሽቲና ነርና ምናልባት ካብ 6ዱሽተ ስዓ 7ተ 8ተ ዓመት ነርና ንኸውን እየ ድብል ክግምቶ ከለኹ ኣብቲ ግዜ እቲ ንሕና ህፃናት ከለና ኣብ ኣስመራ ውዕውዕ ውድድር ናይ በዓል ሓማሴን ኣከሎ ጉዛይ ሰራየ ቴሌ ለጎጭዋ ዝበሃል ኣዝዩ ስጋዕ ሕጂድ ዝረበሉ ውዕውዕ ውድድር ዝነበረ ፍሉጣት ኣዝዮም ህቡባት ተፃወቲ ዝነበርዎ ውድድር እዩ ነይሩ ስለዚ ኣብቲ ግዜ እቲ ኣነ ኣብ ገዛውትና ማለት ኣብዚ ኣስመራ ቤት መኻ እንዳተፃወትና ከለና ናይ ቆልዑነት እቶም ኣብቲ ግዜ እቲ ኩዕሶ ዝከታተሉ ዝነበሩ ደቂ ገዛውትና ብዛዕባ እቲ ውዕውዕ ውድድር የዕልሉ እሞ ክንፃወት ክርኢና ከለዉ ከዓ ህፃናት ስለ ዝኮንና ሽዑቡ እዮም ንዓይ ዋ እዚኣ ቆልዓ እዚኣ ስፓቸ ትመስል ኢሎም እቲያ ፓቸ ትብል ሳጓ ካብቲ ናይ ሓማሴን ተፃወታ እዩ ዝነበረ

عبدالرحمن عبدالله تري تقاقي شمو نوعو يمثل لهم مستي ساتهم زفلطو اب كلتين ازلو ستاي مالتي جن انا هصاني معاري اخونا كلني جن تمثال تتنبيت يلوم باتشه مسولني توم بقي غزاوتنا تي اباتشه تبلسم بزي ابيا انا غاني اتاخو اسو غاني سمي اسلاز نبرني كوميلا ادمين دعبه درجات مرت انداوسوكو ኣብ ምምሕዳራ ትኹን ኣብ ሳልሳይ ዲቪዥን ካልኣይ ዲቪዥን ቀዳማይ ዲቪዥን እንዳበልኩ ኣፓቸ ትብል ሽም ሒዘያ ዓብየ ማለት እዩ። ስለዚ ስጋ ሕጂ እውን እቲ ኣፓቸ ትብል ሽም ነታ ከምዚ ኣቐዲምካ ዝበልካዮ ነታ ሚካኤል ሃብተ ትብል ሽመይ ሲ ኣትፊኣታ እያ ሚካኤል ምዃነይ ዝፈልጥ ሹም ሲ ውሑድ እዩ እቲ ሰብ ዝፅዋዓኒ ሞ የለን ዋላ ኣደይ ወላዲተይ ከይተረፈት ከማን ፓቸ ትብለኒ ዋላ በዓልቲ ሓዳረይ ፓቸ ደቀይ እውን ፓቸ ጋ ሕጂ ኣነ ባባይ ተባሃልኩን ኣለኹ ፓቸ ዝበሃል ኣለኹ ማለት እዩ። ስለዚ እቲ ኣብ ፓቸ ትብል ሕጂ እቲ ካብ ተፃወታይ ኩዕሶ ናይ ሓማስን ዝወረስኩዋያ ኣታ ተፃወታይ ኩዕሶ እግሪ ከዓ ሒዘየ ዓብየ። ስለዚ እታ ሳጓ ናይ ፓቸ ዓብደራሕማን ዓብደራ ኣይዕበርክዋን ስጋፍ ሕጂ ከይዳ ኣለኹ ካፍጂ ከዓኒ ዋላ ዓብየ ከለኹ ፓቸ ተባሂለ ከይዳ ኣለኹ። ስለዚ እቲ ኣፓቸ ትብልሲ እታ ትኽክል መረዳእታ እዚ ከዓ ደቂ ገዛውተይ እቲ ዓብተይ ዝምስክርዎ ሓቀኛ ካይዳ ስለ ዝኾነ ስለዚ እቲ ኣፓቸ እዚኣ ትመስል

ጀመርታ መምህር ኪሮስ እዩ ባሮኮ ኢሉ ውፅለይ እታ መውፅያ ከዓ ኣብ ኣርባዕተ ስመራ ተማሃሪት ከለኹ ከምዚ ኣብ ኩሉ ዓይነት ስፖርት የዳኣቱ ነይረ ኣብ ኩዕሶ ኣቱ ኣብ ቮሊቦል ኣቱ ኣብ ዝላኣቱ ኣብ ኩሉ ኣቱ ከምዚ በቃ ኣብ ኩሉ ዓይነት ስፖርት ዳኣቱ ነይረ ሕጂ ኣብኣ ስለ ዝርእየኒ ዝነበረ መልሰ ናብ ቮሊቦል ክመፅእ ምስ ረኣየኒ ሓደ ኢሉ ቆልዑ ንኣሽቱ ከማና ተሰልጥን ኢሉ ይጅምር ንዓይ ከዓ ኣምፂኒ ሕጂ ኩዕሶ ሓፍ ኣቢሉ ከም ወዲ ገይሩ እዩ ዝፅዋዕኒ ወዲ ወዲ ዓይነት ስለ ዝነበርኩ እንካስ ከዚኣ ባርኮ ባርክለይ ባርኮ እዚ ዓይነቱ ኢሉኒ ባርኮ ኢሉ ክንደሽ ዕደጋጊምዋ ኣብኣ ኮላ ኩሉ ሰብ ኣብኣ ዝነበራ ኣወዳቶም ኣዋልዶም ነዚኣ ርዮም ባርኮ ኢላ ኣብኣ ያ ደጊባ ካብ መጀመርታ በቃ እዚ ሓደ ኢለ ቮሊቦል ክጅምር ከለኩ 96 ከባቢ ሸዓያ ባርኮ ኢላ ወፅያ ቁሩብተይ ኣብቶም ዓበይቲ ስድራ እዮም ብረክቲ ዝብሉ ንምበር ኣሕዋተይ ከመን ኣጥፍዮም እዮም ታሽመይ ናብ ባርኮ እያ ከይዳ ኩሉ ሰብ ይበቃ ብባርኮ ኣይፍለጥን እዩ ብዳና ኣብ ስራሕ ኣብቲ ስራሐይ ድባይ ድገሸሉ ብባርኮ እንዴ ንፈልጣኒ ሕጂ ድኾነ ብፓስፖርት ክፅውዑ ከለዉ ብረክቲ ክፍለ ክብሉ ከለዉ ኣይፅዋዓንን እዩ ኣይፈልጣንን እዩ ሽዑ ኣብየት ኢለ ክመፅእ ከለኹ ንዓክድዮም ንሕ ብረክቲ ንክሽምኪ ይብላኒ ፍፁም ብረክቲ ድፈልጣ ሰብ የለን ብባርኮ እየ ድፍለጥ ብወልሓደ ብርክቲ ድፈልጠ ሰብ

0: ነገር እዩ። ብዛዕባ እዚ ፀወታታት እዚ ሃገራዊት ጋንታና ከመይ ዝኣመሰለ ሱታፌ ነይርዋ፣ ኣብኡ ዝተካየደ ዝተፈላለዩ ንጥፈታት ከመይ ይመስል፣ ነታ ጋንታ ጠርኒፎም ወይ መሪሖም ዝተጓዓዙ ኣባላት ሃገራዊ ፌደሬሽን ቅድድም ብሽክሌታ ከምኡ ድማ ኣሰልጣኒ ኣብ ስቱድዮ ዓዲምናዮም ኣለና። ንኣብ ብዝምልከት ዕላል ክለወና እዩ። ስለዚ ብቐታ ናብ መደብና ክንሰግር የመስግነኩም። ኣቶ ተመስገን ፕሬዚደንት ሃገራዊ ፌደሬሽን ቅድድም ብሽክሌታ ኤርትራ፣ ሃገራዊት ጋንታ ቅድድም ብሽክሌታና ኣብ ዝሓለፈ ወርሒ ኣብ ሞንትሪያል ቅድድም ከም ዘካየደ ዝፍለጥ እዩ። ቅድሚ ናብ ምእታውና ግን ብሓፈሽኡ ኩነታት ቅድድም ብሽክሌታ ሃገርና ከመይ ይመስል፣ ዘቤታውን ግዳማውን ከመይ ይመስል ሕፅር ኣቢልካ ክትገልፀለይ?
1: ፅቡቅ ይቕኒለይ። ኩነታት ቅድድም ብሽክሌታ ሃገርና ኣብ ውሽጢ ዓዲ ክትሪኦ ከለካ ዳርጋ ካብ መጠን ላዕሊ ብዙሓት ተቀዳደምቲ ዘለዎ እዩ። ዋላ ዝተፋፈየ ዞባታት ክትሪኦ ከለካ እውን ዳርጋ ኣብ ዝለዕለ ደረጃ ካብ ታሕቲ ንላዕሊ ዝዲባ ዞባታት እውን ኣለዋና። ስለዚ ተን ኣብ ታሕቲ ዝነበራ ዞባታት ተወዳደርቲ ኮይነን ዝመፃሉ ግዜ ኢና ዘለና። ኣብ ብዝሒ ኣብ ዓይነት ክትሪኦ ከለካ እውን ተመሳሳሊ ኣብ ፅቡቅ ኩነታት ኣለና። ኣብ ናይ ግዳም ዘለውና እውን እቶም ብፕሮፌሽናል ወይ ሞያውያን ኮይኖም ነቲ ውድድር ኣትዮም ዘለዉ ተቀዳድምትና እውን ውሕዳት ኣይኮኑን። ብመጠን ናይቲ ዘለዎም ደረጃ ዘለዎም ብቕዓት በቲ ዘለዎም ኣብ ብሽክሌታ ፍልጠትን ምልከትን ኣብ ደገ ዘለዉ ተቀዳድምትና ውን ቀለልቲ ይኾኑን ብቁፅር ብዙሓት እዮም። ስለዚ እቲ ኩነታት ቅድ ብሽክሌታ ሃገርና ኣብ ፅቡቅ ደረጃ ኣለዉ ክብል ክእል ማለት ብሕፅር ዝበለ።
0: ኣብ ዝተፈላለየ ዓለማዊ ውድድራት ወይ እውን ዙራት ንኤርትራ ወኪላት ዝሳተፍ ጋንታ ኣላ። ከም ሃገራዊት ጋንታ ኮይና ትቀውም ማለት እዩ። ስለዚ ብደረጃ ኣፍሪቃ ጥራሕ እውን ዘይኮነ ብደረጃ ዓለማዊ መድረኻት ዝተፈላለየ ዓወታት ዘመዝግቡ ተቀዳደምቲ ዝጠርነፈት ሃገራዊት ጋንታ ኢና ንፅበ። ስለዚ ኣብዚ ዓመት እዚ ኣብ ዝተካየደ ናይ ዩሲኣይ ናይ ፅርግያ ውድድር ከተማ ሞንትሪያል ሃገራዊት ጋንታ ተሳቲፋ ነይራ። ኣብ ስታፌ እዚ ክንከየድ ከለና ንምንታይ ዓይነት ስታፌና ተሳቲፍና? ዓላማና እንታይ እዩ ነይሩ? ብከመይ ኢና ተዳሊና ከይድና?
1: ፅቡቅ። ምናልባት ኣብዚ ናይ ዓለም ናይ ቅድድም ብሽክሌታ ውድድር ክትሳተፍ ከለካ ኣብ ዓለም ብዘለካ ደረጃ ኢካ ትሳተፍ። ኩለን ሃገራት ኣብ ዝሳተፋ ደረጃን እዩ ዝውስን። ኤርትራ ብቲ ዝነበራት ደረጃ ድማ ኣብ ዝሓለፈ ዓመት መበል 21 ስለ ዝነበረት ብ4 ተቀዳደምቲ ኣብቲ ኤሊት ክትፃወት፣ ኣብቲ ኣንደር 20 ከዓ ብ5፣ ኣብቲ ናይ ደቂ ኣንስትዮ ኢንጂነሪንግ ግን ከክልተ ቲሊሚት ኣለዉናቱ ብኦም ዝኸዱ። ምናልባት መርሃዊ ቻምፒዮን ኣፍሪቃ ቢሉ ስለ ዝነበረ መርሃዊ ከም ነፃ ዕድል ተዋሂቦ ኣትዩ። ተን ቀዳሞት ዝበሃላ ኣብ ዓለም ካልኣይ ክሳብ ሻድሻይ ዘለዋ ግን ትብዝሒ ይውስኽ ካብ 10 ከምኡ እንዳበለት ደረጃ ናይቶም ተቀዳደምቲ ናይተን ሃገራት እንተርእዩ ቁፅሪ ናይ ተቀዳደምቲ ይበዝሕ። ስለዚ ሃገራዊት ጋንታ ነዚ ናይ ዓለም ውድድር ኣብቲ ናይ ኤሊት ክትኣቱ ከላ ብ5 ተቀዳደምቲ ተፈቂዱላ ብ5 እናተበጊስና ኣጋጣሚ ኮይኑ እዞም 5 ምስ ተበገስናዮም እቶም 2 ብናይ ቪዛ ምክንያት ቪዛ ክሰልጦም ስለ ዘይከኣለ ብ3 ጥራይና ተሳቲፍና። እዚ ምስቲ ናይ ካናዳ ኩነታት ንዖም ዝምልከት ኸውን ናይ ቪዛ ስለ ዘይሰለጦም ጥራዮም ተሪፎም። ኣብቲ ናይ ኣንደር 20 ተሪእና እውን ብ3 ክንሳተፍ መዲብና። ኣብዚ እውን ያፌት ሙልጌታ ኣብ ዩሲኣይ ነይሩ ዩሲኣይ ክገብሩሉ ይኽኣሉን ንዓዱ ተመሊሱ ምልክያስ ማእኸለ ከዓ ቪዛ ይረኸበን ውድድር ምስ ወዳእና ከዓ እቲ ኤምባሲ ካናዳ ሽዑ ሂቦ። ስለዚ ንምንታይ ኢና ንሳተፍ ንዝብል ሕቶ ንክልቲኡ ኢና ንኸይድ ንሕና። ቅድም እቲ ዘለና ብቕዓት ተረእዩ ትዕድል ዝዋሃበና ዘሎ ብዓለም ደረጃ ዝኾነ ሃገር መፂኡ 5 ኮእቲ 4 ኮእቲ የለ ዘእትዎ ይኮነን። ካልኣይ ምስታፍ ኣብቲ ናይ ዓለም ውድድር እውን ብቐሊል ዝረአ ይኮነን። ዝኾነት ናይ ኣፍሪቃ ክንደየን ዘእትዋ ኢልና እንተዳ ርእናየን ዋላ ትበዝሐን ልዕለና የለን። ኣብቲ ናይ ዓለም ውድድር ክንዕወት ዲና ንኸይድ ተልና ከዓ ክልቲኡ ዎ ክንዕወት ከዓ ንኸይድ ክንዕወት ንኸይድ። ኣጋጣሚ ግን ዝብሎ ዘለኹ ሕጂ ቅርፂ መሬት ውስን እዩ። እቶም ዘለዉና ተቀዳደምቲ ብዓቐብ ድዮም ክጎዩ ኣብ ቁልቁል ድዮም ናይ ጎላጉል ድዮም ኣብኡ ምምራፅ ኣለዎ። ምናልባት ንሕና ቶም ዘለዉና ዓበይቲ ፕሮፌሽናል ብቕዓት ዘለዎም ተቀዳደምቲ ኢና ንመርፅ። ካብዞም ዝመረፅናዮም ከዓ እቶም 2 ኣገደስቲ ዝበሃሉ ምስቶም 5 ተዝኾኑ ዕድል መሃለወና ይብል። ብዝኾነ ግን ተዓወት ንደልየና ንክንዕወት ከዓ ኢና ንኸይድ። እቲ ኩሉ መንግስቲ ዝበና ባጀት እውን ንክንዕወት ንክሰርሓሉ እዩ እምበር ንምስታፍ ጥራይ እውን ኣይኮነን። ግን ኣብ ውሽጢ እቲ ውድድር ምስኣተኻ ዘጋጥሙ ጋጣሚታት ስለ ዘለዉ ምስ ናይ ቪዛ

ሰላም ከመይ ውዒልኩም ክቡራት ተኸታተልትና። ሃገራዊት ጋንታ ቅድድም ብሽክለታ ኤርትራ ኣብቲ ኣብ ከተማ ሞንትሪያል ካናዳ ዝተኻየደ ዓለማዊ ዋንጫ ቅድድም ብሽክለታ ዓለም ተሳቲፋ ምንባራ ዝ

0: እዛ ፀገም እቶም ተቀዳደምቲ ናብ ሰለስተ ወሪዶም እቶም ሰለስተ ከዓ እቲ ዝረኣናይ ውፅኢት ተመዝጊቡ ስለዚ በዚ ተረኣናየ ዝሓሸ ይመስለኒ።
1: ኣቶ ምስግና ናባሃ ክሰግር ሃገራዊት ጋንታ ኤርትራ ከምዚ ክጥቀስ ዝፀንሐ ቀሊል ስም የብላን። ኣብኡ ክሳተፉ ዝምረፁ ተቀዳድምትና እውን ብደረጃ ዓለም ስም ዘለዎም ብደረጃ ኣፍሪቃ ውን ዝተፈላለዩ ዓወታት ዘመዝግቡ ሉሉያት ተቀዳድምቲ እዮም ዘለውና። ዝኾነ ግጥምካ ዝኾነት ጋንታ ከዓ ክትዕወት ኢና ትኸይድ። ስለዚ ሃገራዊት ጋንታ ቅድዲ ምሽክለታ ኤርትራ ቅድመም ዘለዋት ትገብሮ እንታይ እዩ ዓወት ንክትረክብ?
2: ከምዚ ክትገልፆ ዝፀናሕኻ ሻምፒዮን ዓለም ቀሊል ፀወት ኣይኮነን። ናይ ዓለም ሙሉእ ዳርጋ ኩሎም ተቀዳድምቲ ንክሳተፎ ዝሃርፎ ውድድር እዩ። ሕጂ ናብኡ ዝኣት ተቀዳድምቲ ካብ ላዕሊ ስጋብ ታሕቲ ኢልና ክንጥምቶም ንኽእል ኢና። ማለት ልዕሊ 210 ሃገራት ኣባል ዩሲኣይ ዝኾነ ናብዚ ውድድር እዚ ንክሳተፋ ኢለንን መደብ ዝገብራ ግን ከምዚ ክጥቀስ ፀንሐ ከዓ ደረጃካ እዩ ብዙሕ ተቀዳድምቲ ዝውስኖ ኮታ ትረክቦስ ኩሉ ግዜ ኣብቲ ዓመት ሙሉእ ዘውሃለልካዮ ነጥቢ ክንዲ ነቲ ተሳትፎካ ንኸተዕብየካ እቲ መጀመርያ ትገብሮ ምድላው ማለት እዩ። ሕጂ ሃገራዊ ፌደሬሽን እቲ መጀመርያ ዝገብሮ ምድላው እንታይ እዩ ተዳኢልና ካብ ካላንደር ጀሚርካ ምድላው ናይ ውሽጢ ሃገር ኣለዎ ናይ ኣህጉራዊ ውድድር ኣለዎ። ሓደ ካብኡ እዚ ሻምፒዮን ዓለም እዩ። ሕጂ ንሻምፒዮን ዓለም ክትሳተፎ ትኾንካ መጀመርያ ጥቡን ክተዋህልል ኣለካ። ስለዚ እዚ ነጥቢ ዝዋህለል ኣብ ዝተፈላለዩ ኣህጉራዊ ውድድራት ተሳቲፉ ብሃገራዊት ጋንታ ኣሎ እቶም ናትካ ፕሮፌሽናል ተቀዳድምቲ ዝእክብዎ ነጥብታት እውን ተደሚሩ ነታ ሃገር ዘስርዓ ታርታ ናይ ዩሲኣይ ድሕሪ ብዙሕ ናይ ተሳተፍቲ ኮታ ኣብቲ ናይ ወርል ሻምፒዮን የፍልጠካ ማለት እዩ። ስለዚ ብኡ ምክንያት እቲ ተሳትፎና ብዙሕ ዝበለ እዩ ካብ ሃገራት ኣፍሪቃ እንተዳሪእናዮ። ኣብ ድሕሪኡ ከም ካልኣይ ደረጃ ትሪኦ ሽዑኡ እቲ ስታፍካ ኣብ ሒዝካ ካብ ሃለካ ብብዝሒ ኣብኡ ክክንደይ ደረጃ ተመዝግብ ወይ ክንደይ ደረጃ ክትወፅእ ዝብል ድሕሪኡ ዘሎ ዝስራዕ መደብ እዩ ማለት እዩ። ኣብዚ ሕጂ ብፍላይ እዚ ሻምፒዮን ዓለም ኣብዚ ዝሓለፈ 6-7 ዓመታት ተራርእናዮ ዳርጋ ፕሮፌሽናልስ እንዳብዛሕና ስለ ዝኽእልና እቶም ዝበዝሑ ዝሳተፉ ፕሮፌሽናልስ እዮም። ዳርጋ 100 ካብ 100 እውን ክንብል ንኽእል ኢና ማለት እዩ። ሓደ ግዜ ናይ ውሽጢ ሃገር ዝሳተፉ ኣብ ጂኒየር ኣብ ደቂ ኣንስትዮ ገለ ኣሎ ግን ብሓፍሻ ብፍላይ ኣብቲ ናይ ዓበይትን ተርእናዮ ናይ ትሕቲ 23 ተርእናዮ ዓመት ሙሉእ ኣብ ደገ ዝፃወቱ ተቀዳድምትና ስለ ዘለዉ እቲ ናቶም ብቕዓትን ቀሊል ስለ ዘይኮነ ንዓቶም ሒዘያት ሃገራዊት ጋንታ ትወፍር። ስለዚ እቲ ምድላው እቲ ሃገራዊ ፌደሬሽን ዝገብሮ ምድላው ክልተ ዓይነት ምድላው ኣሎ። እቲ ሓደ ሎጂስቲካዊ ምምሕዳራዊ ኩሉ ፋይናንሳዊ ዝበሃል ምድላዋት ኣሎ። እቲ ካልኻት ቴክኒካዊ ምድላዋት እዩ። ሕጂ እቲ ቴክኒካዊ ምድላዋት ዝበሃል ተቀዳድምቲ ዝገብርዎ ምድላው ምስ ስልጣኒ ተመሪሖም ዝገብርዎ ክኸውን እንከሎ እቲ ምምሕዳራዊ ፋይናንሳዊ ሎጂስቲካዊ ኩሉ ዝሳለጥካ እቲ ሃገራዊ ፌደሬሽን ከዓ የካይዶ ማለት እዩ። ስለዚ እዚ ካብ ዝሓለፈ ዓመት ሒዝና እቲ ምድላዋትና ካብ ጥሪ 2026 ጀሚርና እቲ ምድላዋትና እውን ጀሚርና ኢና። ምክንያቱ እቲ ዘለና ኮታ ዘሳትፈና ዳርጋ እንዳተፈልጠ ስለ ዝኸደ እቲ ምድላዋትና እውን ብኡ መንፅር ቀስ ብቀስ እናበለ እቲ ናብቲ ቦታ ከይድካ ንክትወዳደር ኩሉ ዘኽእለካ ትገብር ኢኻ ማለት እዩ። ቀሊል ባጀት እውን ኣይውድእን እዩ። ቀሊል ስራሕ እውን ኣይኮነን። ኣዝዩ ዓብ ስራሕ እዩ። ብኡ መንፅር ሕጂ ከምዚ ክጥቀስ ዝፀንሐ እቲ ብዙሕ ኮታና ቀሊል ኣይነበረን። እቲ ዝከኣለና ከዓ ጌርና ንብል ብወገና ሃገራዊ ፌደሬሽን ስቲ ዝከኣሎ ገይሩ እቲ ባጀቱ ሒሱ ኣብ ሒስዎ እዩ። ንተቀዳድምቲ እውን ፀዊዑ ኣብዚ ቅድሚ ሻምፒዮን ኤርትራ ዝነበረ ነቲ ተሳትፎኦምን ድልውነቶምን ከመይ ከም ዘሎ ኣዘራሪቡ ኩሉ እውን ምስኣቶም ተመኻኺሩ ተዘራሪቡ ብዙሕ ነገር ገይሩ ኣብኡ ከለና እውን ትኽኢልና ይኮናን ተሳቲፍና ምስ ተቀዳድምትና ዝተራኺብና ኢና ማለት እየ። ኣብዚ ንሻምፒዮን ኤርትራ ኢሎም ክመፁ ከለዉ ሻምፒዮን ዓለም ዝፅበዮም ዘሎ ክዳለውሉ ከም ዘለዎም ኣቐዲሞም ሕበር እዮም። ግን መሊሶም ከዓ ኣብዚ ብኣካል ተረኺቡ እውን ሃገራዊ ፌደሬሽን ንረኽቦም እዩ፣ ኮሚሽን እውን ንረኽቦም እዩ። እዚታት እውን ክግበር ዘለዎ ሓደ ኮንካ ምእንታን ክሰርሕ ኣሎ ማለት እዩ። ብኡ መንፅር እዚ ስራሓት ተኻይዱ ናይ ቪዛ ስራሓት እውን ኩሉ ተዝከኣል ተገይሩ እቶም ክሳተፉ ዝኽእሉ ከዓ ነፍታ ቦታ ውድድር በፂሕና ኢና ማለት እዩ። ከምዚ ክጠቕሶ ዝፀንሐ ተመስገን ከዓ እቲ ናይ ቪዛ ምድላው እቶም ኣብ ውሽጢ ሃገር ዘለና ናብ ካልእ ሃገር ከይትካ ትገብሮ ናይ ቪዛ ኣፕሊኬሽን ሰንተር ምስላጥ ስለ ዘሎ በዚ ጌርካ ትኸደሎ እቶም ኣብ ኤሮጳ ዘለዉ ካ በብመንገዶም ኣብቲ ከባቢኦም ዘሎ ክገብሩ እቲ ዩሲኣይ እውን ዕድል ስለ ዝሃበ ውድድሮም እንዳካየዱ እቲ ቪዝኦም ከሳልጡ እውን ስራሕ ስለ

0: ዝቀለለ ስለ ዝነበረስ ኮይኑ ብኡ መሰረት ዝሰለጦም ብዙሓት ኣለዉ። እቶም ገለገለ ዘይሰለጦም ከዓ እቲ ናይቲ ናይ ካናዳ ኢሚግሬሽን ፀገም እዩ።
1: ክንምለሶ ኢና ፀቢቕና ነቲ ናይ ቪዛ ጉዳይ ኣቶም ስግና፣ ምናልባት ከምዚ ክትጠቕሶ ዝሰራሕካ ዓይነት ምድላዋት እንተ ዳእ ተገይሩ እቲ ውፅኢቱ ከመይ ነበረ? ምልስ ኢልና ንድሕሪት ዓመታት ተዳርኢና ኣብ ዝተፈላለዩ መድረኻት ዝዕወቱ ተፃወት ኣለዉ ናይ ከምዚ ክትብሎ ዝፅንሕካ እውን ስሙያትን ብቑዓትን ፕሮፌሽናል ተቐዳድምትን ኢና ንሳትፍ ዘለና ኣብ ሃገራዊት ጋንታ። ስለዚ ብደረጃ ዓወት ከመይ ኣለና ሞ ትብል ትብሉ ከም ሃገራዊ ፌደሬሽን ነቲ ዝካየድ ዘሎ ምድላዋት ብምግምጋም ኣብ ብዓወት የብፅሓና ኣሎ ዶ ትብሉ?
0: ሕጂ እንታይ እዩ ሻምፒዮን ዓለም ናይ ሓደ መዓልቲ ውድድር እዩ። ናይ ሓደ መዓልቲ ውድድር ከዓ 200 ተቐዳድምቲ ይክወዳደሩን ሓደ ሰብ ይዕወተላ ተቐዳማይ፣ ምናልባት ቶም ሰለስተ ከዓ ቀዳማይ ካልኣይ ሳልሳይ ስጋብ 10 እውን ፅቡቅ ሪዛልት ኢልካ ትሕዞ ስጋብ 20 እውን ትሕዞ ትኸውን። ግደፍ ዶ ንሕና ሲ ሃገራዊት ጋንታ ፖርቱጋል ሲ እቶም 2013 ምስ ወሰዱ ስጋዕ ሕጂ ደጊሞም ኣይፈልጡን እዮም ዋላ ካልኦት ሃገራት እውን ማለት እየ። ሕጂ እቲ ንክትዕወተሉ ዘሎ ተኽእሎ ኣዝዩ ፀቢብ እዩ። ንውሕ ዝበለ ከምዚ ቱር እንተትኸውን ሕጂ እቲ ሎም መዓልቲ ዝምፀኻዮ ንፅባሕ እናማሓሽካዮ ኣብ ተፃዋርነት ተጥርዮ ዓወት ዝያዳ ዝበለፀ ዕድል በካ እዩ ክንብል ንክእል። ንሓንቲ ዓመትን ሓንቲ ውድድርን ግን ኣዝዩ ፀቢብ እዩ ንክትዕወት ማለት እዩ። ግን ንክትዕወት ኢልካ ኩሉ ግዜ እትገብሮ ምድላው ግን ቀሊል ኣይከውን። ሕጂ ኣብቲ ደረጃና እንተርኢናዮ ምናልባት እቶም ዘለና ተፃወቲ ፕሮፌሽናል ብናተይ ክሪኦ ከለኹ ማለት እየ ንናቶም ስፔሻላይዜሽን ከዓ እንዳጥረዩ ከይዶም እዮም። ኣዝና እውን እናተረቓቕና ንኸይድ ኣለና። ሕጂ ናይ ቮላታ እንተኮይኖም ኣብታ ቮላታ ጥራሕ ዘለዎ ዝጥዕሞም ዝያዳ ደረጃ ዘምፁ ኣለዉና። ናይ መንገዲ ኣለዉ፣ ናይ ዓቐብ ኣለዉ፣ እፋልለ ሕጂ ብመንፅር እዚ እንተ ዳ ርኢናዮ ኣብዚ ዝፀናሕናዮ ውድድር በዓልናትና የለን ኣማኒኤልን ነይሮም እንተትኾኑ ርግፀኛ ገለ ደረጃስ መምፁ ኢለ ሓስብ።
1: ከናብ ሳምሶን ክንሰግር ኢና ብዛዕባ እዚ። ኣቶ ሳምሶን፣ ኣብዚ ዓመት እዚ ዝተኻየደ ሻምፒዮን ቅድድም ሽክለተ ዓለም ብኣካል ኣብ ኔርካ ኢኻ። ስለዚ ሃገራዊት ጋንታ ቅድድም ሽክለተ ኤርትራ ምስ ዘለበራ ዓቕምን ዝነበረ ምድላዋትን ኣባይታ ዝተኸስተ ኩነትን ከመይ ትግምግሙ? እንታይ ዓይነት ምድላዋት ይኹም ከ ጌርኩም ኣትኹም ናብዚ ውድድር?
2: ሓራይ የቐነለ መጀመርያ ኣብዚ ናይ ሎሚ ዓመት ዝተኻየደ ናይ ሞንትሪያል ናይ ዓለም ሻምፒዮን ብዝያዳ ኣብቶም ዓበይቲ ኢና ንጠቕሶም ተቐዳድምቲ ኩሉ ግዜ ከምዚ ክጥቀስ ፀንሐ ዓመት ሙሉእሲ ኣብ ገጋንታታቶም ኮይኖም እዮም ውድድራቶም ዘካይዱ ማለት እዩ። ኣብዚ ዓዲ መፂኦም ዝገብሮም ድላዋታ ምናልባት ኣዝዩ ሓፂር እዩ። ስለዚ ኩላቶም ኣብ ዓለም ሙሉእ ዘለዎ ተቐዳድምቲ ድማ ኣብ ዝተፈላለዩ ጋንታታት ዘሎም ከምኡ እዮም ማለት እዩ። በብጋንታታቶም ኮይኖም እቲ ነናቶም ክዕወትሉ ዝኽእሉ ቦታ ክድምዐሉ ዝኽእሉ ቦታ ድማ ተዳልዮም ናብ ዝወርድ ሻምፒዮን ወይ ናይ ዓለም ሻምፒዮን ኢልና ንጠቕሶ ናብኡ ይመፁ ማለት እዩ። ስለዚ ኣካል ናይዚ ስለ ዝኾኑ ከዓ ተቐዳድምትና ኣብ ዝተፈላለየ ናይ ዓለም ውድድራት ቀኒሞም ምስ ጋንታታቶም ነዚ ውድድር እዚ እውን ንክሳተፉ በቲ ሒዞሞ ድመፁ ቁመና ኣብ ዝተፈላለየ ዙራት ኹን ናይ ከተማ ኹን ኢልና ንጠቕሶ ዓበይቲ ውድድራት ክወዳደሩ ብምቕና እዮም ናብዚ ውድድር እዚ ድመፁ ማለት እዮም። ምናልባት ኣብ ውሽጢ ዓዲ መንፂኦም ዝገብርዎ ምድላዋት ዳርጋ የለን እንተበልና እውን ምግና ናይኮነን ዳርጋ ኩላቶም እቶም ፕሮፌሽናል ዓበይቲ ኢልና ንጠቕሶም እውን ከምኡ እዮም ማለት እዩ። ስለዚ በዚ መሰረት እዚ ከምዚ ክጥቀስ ፀንሐቶም ዓበይቲ ተቐዳድምቲ ናይ መርሃዊ ናይ ኣፍሪካ ሻምፒዮን ወሲካ ወይ ዚ ኮንቲነንታል ተባሂሉ ዝፅዋዕ ሓምሻይ ተወሲኹ ብሓሙሽተ ኢና ኣቲና ማለት እዩ። ስለዚ ብዝያዳ እቲ ክጥቀስ ከም ፀንሐ እቶም ሰለስተ ጥራሕ እዮም ነዚ ቪዛ ስለ ዝነበሮም ኣትዮም ኣማኒኤልን ናትናኤልን ግን ናብዚ ውድድር እዚ ክርክቡ ይካኣሉን ብሰንኪቲ ናይ ቪዛ ምድንዋይ ማለት እዩ። ስለዚ እቶም ዳኣተዎ ተቐደምቲ ምናልባት ኣብ ሄኖክ ሙሉ ብርሃን ብናይ ቦልታ ናይ ስፔኛ ዙር ፀኒሑ እዩ ናብዚ ውድድር ዝመፅ እዩ። ዝያዳ ምድለዋት እውን ነይሩ ወይ ለኣ ንክጠቅስ ይኽእል ናይ ሄኖክ ማለት እዩ። መርሃ እውን ኣብ ተፈላለየ ምስጋንቱ ፀኒሑ ቢንያ እውን ከም ንፈልጦ ማለት እዩ። ዝበዝሐ ብክላሲክ ተባሂሉ ዝፅውዕ ናይ ከተማ ውድድራት እዩ ክወዳደር ቀኒ ቢንያ። ስለዚ ብሓፈሻ ግን እቲ ፕሮፋይል ተባሂሉ ወይቲ መወዳደሪ ቅርፂ ናይቲ ቦታ ዝግለፅ ግን ንቢንያም ዝኸውን ቦታ ኣይነበረን። ብዝያዳ በዓል ሄኖክ ካብዞም ሰለስተ የጠቅስ ዘለኹ ማለት እዩ። ካብዞም ዳኣተዉ ብካልኣይ ደረጃ ድማ ንመርሃዊ ጠየም ማለት እዩ። ኣማኒኤልን ናትናኤልን ነይሮም እንተዝኾኑ ድማ ብዝያዳ ንዓኣቶም ኣርባሕ ምኾኖ ሞ ከምዚ ክትቀስ ፀናሕ እውን ሳቶም ምናልባት ከምዚ ክትጠቕሶ ፀናሕካ ክንዕወዲና

0: ኣብ ንሳተፍ ትብሎ ድበዝሕ ግዜ ኣዝዩ ከቢድ ወርልድ ቻምፒዮን ኣብ ቶፕ 10 ትፅበይ ኣብ ቶፕ 20 ቶፕ 30 ትፅበይ ኢኻ ማለት እዩ። እዞም ተቃደምቲ እዚኣቶም ምናልባት እንተዝህሉ ነይሮም ዝያዳ ካብቶም ብሉፃት 21 ወይ 30 ማእተዉ ነይሮም ማለት እዩ። ብዝኾነ ግን እቶም ዝነበሩ ተቃደምቲ ብዝያዳ ቢንያም ንዕኦም ክሕግዝ ኢሉ ይመፅ እዩ። ኣብቲ ውድር ከም ዝረኣናይ ድማ ክሳብቲ ዘሎ መርኣይ ብዝያዳ በዓል ሄኖክ በዓል እዚ ኣማኒኤል ናትና ኤል እንተዝህሉ ነይሮም ብዝያዳ ተወሳኺ ካልእ ስራሕ እውን ማሓገዘ ነይሩ ቢንያም። እቲ ናታቶም ምትራፍ ክልቲኦም መሰራ ገፀ ግን ምናልባት ኣርኤዶ ሓይሽ ቁርብታ ናይ ማልያ ጋንታ ሳብቲ ፀወታ መጀመርያ ሃዲመ ፅቡቅ ፀወታ ርኤዶ እንተኸድኩ ዶ ሓይሽ ዝብል ናተራርኢና ኣብቲ ቅድሚ ፀወታ ምእታውና ማለት እዩ። ስለዚ ከም ካልኣይ እውን መርሃዊ ቅዱስ ከምኡ መዲምናዮ ማለት እዩ። ከምዚ ዝረአናይ ድማ ናይ ሄኖግን ናይ ቢንያምን ኣጋጢማ ማለት እዩ። ክሳብቲ 130 ገለ ኪሎ ሜትር ኣቢሎም ክሳብቲ ኣብቲ ዙር ናይ ከተማ ኣብቲ ጅሮ ክሳብ ዳኣትው ነታ ግሩፖ ቀሊሶማ እዩ ማለት። ስለዚ ብሓፈሻ ሳቶም ኦረዲ ወይ ክውድኡ ምኳኖም ክወርዱ ምኳኖም ርዳእካ ማለት እዩ። መርሃዊ ጥራሕ ምሳ ግሩፖ መፅኡ ማለት እዩ። ስለዚ ብሓፈሻ ክትሪኦ ከለካ ታጋንታ ምልእቲ ነበረትን ምስ ተፀበናዮ ውፅኢት እውን ከምቲ ንደልዮ ንሕና ውፅኢት ረኪብና ኢልና ኣይነኣምንን። ዝያዳ ስራሕ እውን ብሕጂ ከምዝፅበየና ተኣምን ማለት እዩ። ዋላ ሽሕ ግዜ ፕሮፌሽናል ይኹኑ ዋላቲ ኣብ ዝተፈላለየ ውድድራት ግን ወርልድ ቻምፒዮን ከዓ ኣዝዩ ከቢድ እዩ። ብዝያዳ ኣብ ጋንታታቶም እዮም ተዳልዮም ክመፁ ዘለዎም ማለት እዩ። ስለዚ እቶም ክልተ ተቃደምቲ ብፍላይ ኣማኒኤልን ናትናኤል እንተዝህልዎ ግን ንዓኣቶም ምስኦም ዝኸይድ ቅዲ ፃወታ ተፃዊትና ኣትሊስ ከም ዝድወልክዎ ንውፅኢትን ንደረጃን ዝኸውን ውድድር ካየድና ነርና ማለት እዩ። ካልእ ኣብቲ ናይ ትሕቲ 23 ብናሆም ኤፍሬም ብሓደ ኢና ተሳቲፍና ናይ ሚልክያስ ማእከልን ናይ ያፌት ሙልጌታን እቲ ቪዛ እውን ናይ ሰለጦም እናተቶም ማለት ድዶንግሞም። ስለዚ እውን ብሓደ ተቃዳዳማ ኢና ኣቲና እሱ እውን ከም ዝረኣናዮ ተን ኣቕሙ ዘፍቅዶ ውድድራት ጥራሕ ገይሩ ተኣሊ ማለት እዩ። ስለዚ ኣብዚ ናይ ትሕቲ 23 እውን እቲ ውፅኢት ምናልባት ዋላ ብሓደ ተቃዳዳማይ ከም ምኳን እቲ ሞራሊቲ ይኹን ቲ መንታሊቲ ቁርብ ይትንክፈካ ይቲ ስነ ኣእምራዊ ይኹን ዋላ ኣብ ሞራል። ስለዚ ብሓፈሻ ግን ሓደ ብምኳኑ ዳርጋ ተኣካል እውን ተወዳዳርነት ወይ ውፅኢት ኣምፅነልና ክንዛረባይ ንኽእል ኢና ማለት እዩ። ኣብ ጉዳይ ደቂ ኣንስትዮ ኣብተን ዓበይቲ ድማ ሞናዲዛ እያ ተሳቲፋ ማለት እዩ። ናይ መጀመርያ ተመኩራ እዩ ካብቶም ዓበይቲ ደቂ ኣንስትዮ። ስለዚ እሳውን ኣብ ጋንታ ኮይና እቲ ምድላዋት ከተካየድ ፀኒሓ ከምቲ ናይ መጀመርያ ተመኩራ ደሓን ኢልካ እቲ ተረኸበ ውፅኢት ዓቕሚ ነብሳ ገይራ ክንብል ንኽእል ኢና ማለት እዩ። ብሓፈሻ ግን እቲ ዝተርፍ ብዙሕ ምዃኑ ብሓፈሻ ክንግምግም ንኽእል ኢና ኣብ ኩሉ ማለት እዩ። ምናልባት ንዓወት ወይ ንደረጃ እቲ ዝቐረበ ናና ኢልና ክንተቕሶ ንኽእል ብፍላይ ቶም ዓበይቲ ኢልና ንተቕሶ እቲ ዝያዳ ጎላጉል ዝበዝሖ ውድድር እንተትኸውን ብሓደ ብቢንያም ከም በዓል ናትናኤል ጌርካ ነቲ ውድድር እውን ኣብ ቶፕ ስሪ ድዩ ወይ ኣብቶም ቀዳሞት ሰለስተ ድዩ ኣብ ቀዳሞት 10 ተኣተወሉ መገዲ ክትፅዕር ትኽእል ኢኻ። ስለዚ እቲ ክንዕወተሉ ንኽእል እቲ ዝሓፀረ ኣብ ጎላጉል ይሓይሽ ምስ ዘለዉና ተቃደምቲ ትሕሶ ብምርኣይ ማለት እዩ። ኣብ ዓቕበት ዝበዝሖ ግን እቶም ዘለዉ ናቶም ዝርከቦም ኣማኒኤል ናትናኤል ሄኖክ ብራብኣይ ደረጃ እውን መርሃዊ ቅዱስ ኢካ ትብሎም ግን ምስም ናይ ዓቕበት ኣብ ሰዓት ዘለዉ ናይ ዓለምና ርኢናይ ማለና ኣበይ ደረጃ በፂሖም ኣለዎ ምስኦም ብምንፃር ግን ቁሩብ ዝተርፎም ውን ኣሎ ኢልካ ጠቅስ ቕል ኣብቲ ናይ ጎላጉልን ዝሓሸ ውፅኢት ከነምፅእ ንኽእለሉ ባይታ ወይ ውድድር ንተረክበ ኢለ ኣነ ይኣምን።
1: ፅቡቅ ኣቶ ሳምሶን፣ ምናልባት ዓይነት ፀወታ ብግምት ብምእታው ምድላዋት ይግበር ኣሰልጣኒ ይመርፅ ወይ ዝምልከቶ ኣካል ይመርፅ። ስለዚ ኣብ ሃገራዊት ጋንታ ኣብ ምምራፅ ንክተሎ ሜላ እንታይ እዩ? ከመይ ጌርና ኢና ንመርፅ ዘለና? ኣመራርፃ ንኸ ከመይ ኣሎ ትብል ንኣሽቱ ካልኦት ዝስዕቡ ወለዶ ብዘሳትፍ መንገዲ ኸ ንከታተሎ ዶ ወይ ንሰርሓሉ ዶ ኣለና? ስለዚ ኣብ ምዕዋቱ ከስብታይ ፅልዋ እንተራና ኣለዎ
0: ዋ ሕጂ እቲ ናይ ዓለም ሻምፒዮን ኢልና ክንጠቅስ ዎለና ቀሊል ፀወታ ይኮኑ ኣዝዩ ከቢድ እዩ ኣብ ኩሉ ተን ደረጃታት ማለት እዩ። ኣብቶም ናይ መንእሰያት ንበሎ ኣብቶም ንኣሹ ኢልና ክንጠቕሶም ንኽእል ወይ ጂኒዮር ኢሎም ዝጥቀሱ ኣብቶም ትሕቲ 23 ደቂ ኣንስትዮን ደቂ ተባዕትዮን ኣብቶም ዓበይቲ ደቂ ኣንስትዮን ደቂ ተባዕትዮን። ስለዚ ብሓፈሻ እንታይ እዩ ኣብቲ ናይ ውሽ ብታሕቲ ኣብ ውሽጢ ሃገር ይስራሓሉ እዩ። ብፍላይ ኣብቶም ዓበይቲ ተቃዳድምቲ ወይ ኤሊት ኢልና ንጠቕሶ ልዕሊ ዞም ኣብ ደገ ዝፃወቱ ዓበይቲ ፕሮፌሽናል ተቃዳድምቲ ልዕሊኦም ካብ ውሽጢ ዓዲ ክተምፅእ ቁሩብ የሸግረካ እዩ ማለት እዩ። ዋላ ኣብ ብቕዓት ምክንያቱ ብብዙሕ ተመክሮ ኣብ ውሽጢ ዓዲ ዝገብሩ ካብ ልዕሊ 170 ኪሎ ሜትር ንላዕሊ ይገብሩ እኒኦም። እዚ ግን 270 ሞኸዓ ምስ ከመይ ዓይነት ተቃዳድምቲ ትገጥም ኣለካ። ስለዚ ዞም ናይ ውሽጢ ዓዲ ነቲ ውድድር ንክውድኦ ወይ

0: ኣብ ውፅኢት ንክመፁ ኢልካ ክትዛረብ የሸግሪ ብዝሓሸ መልክዕ ግን ቶም ኣብ ደገ ደሎ ተቃደምትና ኣብ ዝተፈላለዩ ውድድራት ስለ ዝሳተፉ ንዕኦም ንኽተሳትፍ ጥራሕ ምርጫ እምበር ኣብ ውሽጢ ዓዲ ብፍላይ ቶም ዓበይቲ ተቃዳደምቲ ኤሊት ኢልና ንጠቕሶም ሓያላት ተቃዳደምቲ ኣዝዮም ኣዝዮም እንተዝህሉ ምናልባት ኣብዚ ናይ ሎም ዓመት ኹን ዋላ ዚ ናይ ዓሚ ዝገበርናዮ ዚ ናይ ዓለም ሻምፒዮን ኒቪድያም እውን ከተሳትፎ ኣይትኽእልን። ምክንያቱ እቲ ናቱ መዋዳደር ቦታ ኒቪድያም ዝኾነ ኣይኮነን ካብ ውሽጢ ዓዲ ሒዝካ ትመፅእ ማለት እዩ። ግን ቶም ዝርከቦም ቶም ዘለዎን ኣሶም ስለ ዝኾኑ ንፈቲኻ ፀሊእካ ብኦም ትኸይድ ማለት እዩ። እሶም እዮም ቶም ሕጂ ንኣብነት ቢንያም ዋላ ሽሕ ግዜ ኣብ ጎላጎል ዝዓብለሎ ይተዓወት ኣብ ዓቐበት እውን ናብ ውሽጢ ዓዲ ዘለዎ ዶ ኣይማሓሽ እንትብል ሞ ግን ልዕሊ ቢንያም ዋላ ዓቐበት ዘለዎን ልዕሊ ቢንያም ዝሕሹ ተቃደምቲ ክትረክብ ስለለይ ትኽእል ኢኻ ኒቢንያም ከይፈተኻ ትእትዎ ማለት እዩ። እዚ እውን እቲ ነቲ ኩሉ ሰብ ክበርሃሉ ዘለዎ ማለት እዩ። ስለዚ እዚ ኣብቶም ዓበይቲ ኢና ማለት እዩ። ኣብቶም ናይ መንእሰያት በሎ ኣብቶም ናይቶም ወይ ንኣሹ ኢልና ንጠቕሶም ጁኒር ተባሂሎም ጥቀሱ ግን ዝበዝሕ ግዜ ዳርጋ ኸ ውሽጢ ዓዲ እዮም ዝኸዱ ድሓሸ ውፅኢት ድማ የምፅኦም ኣብ ዝተፈላለዩ እዋናት ናኦም ኤፍሬም እውን ናይ ትማሊ ኣብነት ኣሎ ናይ ሩዋንዳ ዘምፆ ማለት እዩ። ኣብ ደቂ ኣንስትዮ እውን ተመሳሳሊ ብከምኡ ማለት እዩ። ምናልባት ኣብ ደቂ ኣንስትዮ እቲ ናይ ፕሮፌሽናል ደረጃ ቁሩብ ዶንጊና ኣለና ሓንቲ ሞናሊዛ ጥራያ ከዳ ነ ደላ ማለት እዩ። ብዝያዳ ካልእ ንድሕሪ ወሲኽና ግን ምስን ደቂ ኣንስትዮ ዓበይቲ ተቀዳድምቲ እውን ተወዳደርነት ከርእያ ዝኽእላሉ ኣብነት የለን። ግን ኣዝዩ ናብ ደቂ ኣንስትዮ ዶንጊና ዘለና ኮይኑ እዩ ይረአየኒ ብፍላይ ናብ ፕሮፌሽናል ኣብ ምስጋር። እዚ ድማ ካብ ውሽጢ ሃገርካ ብርትዕኻ ዝያዳ ዝምድናታት ብደገ ፈጢርካ ዕድላት ኣብ ደገ ዝወዳደረሉ ኩነታት ፈጢርካ ብጋንታታት ተጠሚተን ኣብ ፕሮፌሽናል ጋንታ ዝፅዋዕሉ መገዲ እንድሕር ፈጢርካ ዝያዳ ተን ደቂ ኣንስትዮ እውን ከዓብያ ይኽእላ ማለት እዩ። ስለዚ ዝመስል እቲ ናተይ ሓሳባት
1: ሃራይ። እቲ ናይ ቪዛ ፀገም ኣብዚ ዓመት እዚ ዋላ ንኤርትራ ጥራሕ ዝፀለዎ ኣይ እምበር ክስገር ይኽእል ነይሩ ዝብል ምጉት ኣሎ። ኣቐዲምካ ብምድላው ቅድመ ምድላዋትካ ብምፅፋፍ ክመሓየሽ ምኽኣለ ነይሩ ዝብል ርእቶታት ኣሎ። ስለዚ ከም ሃገራዊ ፌደሬሽን እዚ ጉዳይ ቪዛ ብኸመይ ከም ትርእይዎ? ስለምንታይ ይኸም ዘጋጥም?
2: ምናልባት ምጅማር ናይዚ ውድድር ኣብ ወርሒ ሓሙሽተ ኩሉ ሰብ ንቪዛ ክሓትት ከም ዘለዎ ኣብ ኣቡጃ ኣይቨሪኮስ ኣኼባ ተገይሩ ክግበር ኣለዎ ተባሂሉ ኩሉ ክሓትት ይኽእል እዩ ብወግዒካ ክኣኪቡ መግለፂ ተዋሂብዎ ንሕና ውን ኣብ ወርሒ ሽዱሽተ ኣትሒዝና ነቲ ናይ ቪዛ ጉዳይ ኣንቶይ መስግና ጥቕሳ ቢልዋ ነይሩ ንኩሎም እዞም ኣብ ደገ ዝፃወቱ ተቀዳድምትና ከመይ ሓይሽ እንታይ ተገበርና ሓይሽ ቪዛ ብኣኹም ወዳእ ኣብ ውሽጢ ሃገር ምምፃ የድልየኩም ብኡዶ ሕሸኩም እንታይ ተማይጡ ኮሚሽን ስፖርት በዕሉ ተማይጡ ንሕና እውን ከም ሃገራዊ ፌደሬሽን ፀዊዕና ንኩሎም ሓቢርና እዮም። እቶም ተመረፁ እቶም ዘይተመረፁ ኩሎም ትምድላው እንታይ ክግበር ኣለዎ? ሕጂ እንታይ እዩ እቲ ፀገም? ምድንጓይን ምቕልጣፍን ጥራይ ኣይኮነን። ንኣብነት እዞም ንብሎም ዘለና ኣብ ደገ ዘለዉ ተቀዳድምትና ቅድሚ ናብዚ ሃገር ዘለና ቪዛ ምሕታትና ወይ ማዕሬና ሓቲቶም እሞ ከ ኣብ ደገ እናሃለዉ ናይ ኣጋጣሚ እቲ ናይ ካናዳ ናይ ኢሚግሬሽን ጉዳይ ክኸውን ይኽእል ወይ ናቶም ኣተሓሕዛ ክኸውን ይኽእል፣ ግን ውድድር ምስ ወዳእና ሂቦሞ ኣብዚ ብልክዕ ክንሓትት ኣለና የስ ክንሓትት ኣለና ክነማሓይሾ ዘለና እውን ኣሎ። ንሕና መፅና እዚኦም እዚኦም እዮም ደድልዩና ብዚኦም እዚኦም ወዲእና ክንብል ንኽእል ኢና። እቲ ፀገም እንታይ ዝኸውን? እቶም ተቀዳደምቲ መሪፅካ ከይነገርካዮ እሞ ኣብ ጠልጠል ክትገድፎም ከዓ ኣፀጋሚ እዩ። ኣብ ዝሓለፈ እዋን ናብ ሃገራዊት ጋንታ ትፀንቢርኩም ኣለኹም ከም ሪዘርቫ ተታሒዝኩም ኣለኹም ኢልናዮም ሃንደበት ንገሊኦም ውን ሽዑይ ነገርናዮም። እንታይ ይኸውን እቲ ናይ ቪዛ ኩነታት ነቶም ዝመረፅናዮም ጥራይ ሒዝና ነቶም ዘይመረፅናዮም ሪዘርቫ ተባህሉን ተሪፎም ሕጂ ኣቐዲምካ ክትጅምሮ ትዝበለፀ እዩ። ኣቐዲምካ ስለዘይ ጀመርካዮን ኣቐዲምካ ስለ ዝጀመርካዮን ግን ምስ ናይ ሕጂ ዘጋጥመና ኩነታት ኣይተኣሳሰርን እዩ። እንታይ እቲ ዘይተኣሳስሮ? ኣማኒኤል ኣብ ደገ ቅድሜና እዩ ጀሚርዎ እሞከ ኣብ ደገ እናሃለወ ኣብ ጢልያን ኣብታ ናይ ጋንቲኡ ዘለዉ ሓለፍትን ገሎም ኩሎም እንዳተሓጋገዝዎ ብምሉእ እቲ ንቪዛ ዘድሊ ሓለፋታት እናተረኽቦ ክሰርሓሉ ዝኽእል ሚልክያስ ማእኸል ከምኡ ናትናኤል ተስፋፅኦን ከምኡ እዚ ቪዛ ሓቲቶም ናቶም ዘይምስላጥ እቲ ኣጋጣሚታት ገርና ተወሰድና ዝበለፀ ይመስለኒ። ኣቐዲምካ ምሕታት ግን ግቡእ ክነማሓይሾ ዘለና ሓደ ነጥባቃ እዩ ዝኸ
1: ተመሳሳሊ ትሕቶ ኮይና ምናልባት ነፅር ከብላ ሃገራዊት ጋንታ ክንብል ከለና ናይ ሃገረ ጋንታ እያ። ኣብታ ጋንታ እቲኣ ዝሳተፉ ከዓ ሃገራዊ ፌደሬሽን ክልዲ ምሽክለቲ ሓላፍነት ወስ ዘሎ። ስለዚ እቲ ተገዳስነት እቲ ፃዕሪ ናይ ሃገር ወኪሎም ዝሳተፉ ተቀዳድምቲ እቲ ፌደሬሽን ክከታተሎም ባዕሉ ክሕዞም ከሎ

0: ዳይ ዝያዳ ዘድምዕ ኮይኑ ስለ ዝስምዓኒ ኣብዚ ዘለኩም ርእቶ ከመይ እዩ? ጋንታታት ባዕለን ከሳልጣሎምን ሃገራዊ ፌደሬሽን ባዕሉ ከሳልጦም ነቲ ናይ ቪዛ ጉዳይ ይፈላለዩ ኮይኑ እዩ ስለ ዝስምዓና ማለት እዩ። ምናልባት ነብረክትና
1: እዚ ናይ ቪዛ ጉዳይ ንኣና ዳርጋ ነዊሕ ዓመታት ስለ ዝሰራሕናሉ ነዊሕ ኣቐዲምና ምድላው እውን ንገብረሉ ኢና። ሓደ ካብቲ ቀዳማይ ከነውሕሶ ንደሊ እውን ቪዛ እዩ። ቪዛ ከይሓስካ ወላ ሓንቲ ዝገበርካ እንተገበርካ ወላ ምድላው እንተሃለወካ ኣብታ ምስተፋይ ትበፅሕኒ ኢኻ። ሕጂ ብዳታ ክንዛረብ ፅቡቕ እዩ ማለት ሲ 2021 ንድሕዳ ርኢናዮ ሲ ናይ ኮሮና እዋን እናሃለወ ንሕና ናይ ቪዛ ፀገማ ኣጋጥምናን ብምሉኦም ተሳቲፎም መዳልያ እውን ሒዝና መፂና ናይ ኮሮና ከዓ እዩ ክንደይ ግዜ እዮም ኮሮና ተፈቲኖም እንተዳ ኢልና 16 ግዜ እዩ ቴስት ተገይሮም። ሞት ናይ ቴስት ዝነበረ ፕሪንስፕል ቀሊል ኣይነበረን። ድሕሪኡ 2022 ኣውስትራልያ ነይሩ ናይ ቪዛ ዝበሃል ፀገም ኣይነበረናን ኩሎም ወሲዶም። እሞ ድማ ኣብ ኦፊስና ከማ ንመፅ እዩ 2023 እንተዳ ወሲድና ኣብ ዓዲ እንግሊዝ ነይሩ። ኣብዚ ከዓኒ ብዘይካ ናትናኤል ተሰይሪ እዩ ቢንያም ተሰይሪ እዩ ተሪፉ ዳኣ እምበር ዳርጋ ዝበዝሑ ወሲዶም እዮም ብቪዛ ዝተረፈ እውን የብልናን። ግን ከም ቪዛ ዝተኸልኡ ገይሩ ተጋዊሑ እዩ ብተሰዓትት እውን 2024 ኣብ ዙሪክ ነይሩ ወላ ሓደ ብቪዛ ዝተረፈ ሰብ የብልናን። ኩሎም ኣብ ኤሮፓ ፀዋቱ ዙሪክ ካእሱ እዩ ዘርላ እንዲያ ንሕና እውን ኣይሰኣናን። 2025 ኪጋሊ ነይሩ ሩዋንዳ ብቪዛ ዝተረፈ የብልናን። ስለዚ ኣበይ ደሎት ናይ ቪዛ ፀገም? ናይ ቪዛ ፀገም ብዙሕ ኣጋጢሙ ይፈልጥኒ ምበልኩ ኣነ። ግን ኣብ ገለ እዋን ኣብ ዘጋጥመሉ እዋን ግን ኣዝዩ የጉልሖ እቲ ማስ ሜድያ ብፍላይ እዚ ናይ ሶሻል ሚድያ ዝበሃል ናብኡ ዝያዳ የተኩር እሞ ብከምኡ ግለፅ ማለት እዩ። እቲ ዝግበር ፃዕሪ ቀሊል ኣይኮነን ኣዝዩ ከማን ዝለዕለ ፃዕሪ ግበር። እቲ ዝመፅእ ቅጥዕታት ቀሊል ኣይኮነን። ክንደይ ሃገራት ኣፍሪካ ክተርፋ ንሪአን ኢና። ኣብዚ ናይ ትማል ሞንትሪያል ናይ ግብፂ ተሳተፉን ናይ ግብፂ ኮ ተሪፎም፣ ናይ ሳውት ሱዳን ቫይስ ፕረዚደንት ኮ ተሪፉ፣ ናይ ዋና ፀሓፊት ናይ ኮንፌደሬሽን ኣፍሪካ ሳይክሊን ኮ ተሪፋ፣ ናይ ብዙሓት ሃገራት እውን ተሪፎም። ሕጂ እንታይ እዩ ኣብቲ ምምልካት ብሓንሳብ እንተዝኸውን ዝብል ብኸሚና እውን ንኸይድ ነርና። ሎሚ ዓመት ግን ኩላህና ሃገራዊ ፌደሬሽን እውን ኮሚሽን ባህልን ስፖርትን ቶም ተቀዳደምትን ኣብ ዘለውዎ ምስተገብረ ምምኽኻር ከመይ ሓየሸ ተባሂሉ ዝተወሰነ ኣብ ጠጥቃና ውድድርና እንዳካየድና ከለና ክንገብሮ ይሓይሽ ተባሂሉ ስለ ዝተወሰነ ዳኣ እምበር ንሕና ክንገብሮ ስለ ዘይደለና እውን ኣይኮነን። ንሕና ኩሉ ግዜ በዕልና ኢና እውን ንገብረሎም። ሓደ ሓደ ግዜ እቲ ልምምዳቶም እንዳገበሩ ውድድራቶም እቲ ናይ ጋንቶም እንዳገበሩ ቪዞኦም ክከታተሉ ከለዉ ሓደ እቲ ናይ ውድድር ጋንታ ዝገብርዎ ኣካል ትሬኒንግ እዩ። እቲ ካልኣይ ነቲ ምሕደርኡ ብቀረባ ከዓኒ ፍቲ ጥቃ ቦቶም ኣብ ጣልያን ዘሎ ሲ ኣብኣ መወዳደሪቱ ኣብኣ ገዝኡ ኣብኣ ከዳ ቪዛ ክትኮነሉ ዝቀረበ። ሕጂ ንሕና ንኣብነት ኣብ ግብፂ ወሲድና ናብ ግብፂ እንተምፂናዮ ንልምምድ ጥዕሞዶ ኣብኡ እደኽመካ ከዓ ዋላ ቪዛ ምሳኻ ኮፍ ተበልካ ያስ ደኽመካ ሕጂ መሊስካ ብኣየር ትኬት ክተምፆ ክትመልሶ ገለ ነዚ ንምቁጣብ ሓፈሻዊ ኣኼባ ተገይሩ ኣብ ወርሒ ሰነ ብሓንሳብ ኩሎም ዘለውዎ ከመይ ሓይሽ እንተሓዝና እያ ተባሂሉ ብፍቓዶም ባዕሎም ክገብርዎ ብዝተወሰነ መሰረት እዩ። እዚ እውን ስለ ዘይተማእኸለ ኣይኮነን ቪዛ ተኸሊኦም ገሊኦም ኣጋጣሚ ኮይኑ ናይቲ ዘመልከቶ ቪዛ ኣፕሊኬሽን ሰንተር ቦታ እሱ ብዝፈጠሮ ምድንጓ እዩ። ሞናሊዛ ኣብ እስጳኛ ገይራ ረኺባ ኮ ናሆም ኣብ ጀርመን ገይሩ ቀልጢፉ ኮ ረኺቡ እድሚ ዝኾነ ሰብ ኣማኒኤል ናትናኤል ሚልኪያስ ኣብ ሓንቲ ቦታ ኣብ ሮማ ገይሮም ቅድሜና ዮም ወረ ኣፕላይ ገይሮም ቅድሜና። ግን ኣጋጣሚ ኮይኑ እቲ ምድንጓይ ናይ ኢሚግሬሽን ናቱ ዝፈጠሮ ዩንዓቶም ደንጉይዎም ማለት እዩ። ስለዚ እዚ ከመጋጣሚ ዘጋጠመ ጌርና ክንወስዶ ንኽእል እምበር ዝኾነ ዝጎደለ ስለ ዘሎ እውን ኣይኮነን ማለት እየ። ወይ ኣብ ምምላእ ኣይኮነን ወይ ኣብ ምኽፋል ኣይኮነን ኩሉ ቅጥዕ ማሊኦም እዮም። ድማ ፈልጥዎ ከዓ ምስ ቪዛ ዝነብሩ ሰባት እዮም በዕል ኣማኒኤል ሽሕ ግዜ እዮም ቪዛ ክሰርሑ ትኽእሉ ማለት ንጋንቶኦም ክብሉ ማለት እየ። ስለዚ ተንጋንታታቶም ንባዕለን ገሊአን ኣብ ኣሜሪካ ዘለዋ፣ ገሊአን ኣብ ካናዳ ዘለዋ፣ ገሊአን ኣብ ኤሮጳ ዘለዋ ምስ ምዃነን እውን ብብዝሒ ስለ ዝጓዓዙ እቲ ናይ ቪዛ ወይ ድማ ዓመት ከመጋጣሚ ብኣቶም ዘጋጠመት እንተዘይኮይና ካባና ዝጎደለ ዘሎ ኮይኑ ኣይስማዕንን እዩ። ንሕና ምተረፍና እንተንጎድል ነይሩስ ንሕና ብዘለናስ ብቐረባ ንዓናስ ምተረፍና ምሳና ዝተማልኣናዮ ዝተረፈ የለን። ንኣቶም ግን እዚ ኣጋጢማቶም ቁርብ ተጉሂካ እያ ነቲ ፅልዋ ካ ጌራትልናያ እቲ ኣቐዲምካ ምብጋስ ኣዲምካ ምግባር ግን ንሕና ካብ ጥሪና ጀሚርናዮ እንተዳ ኢለካ ካብ ሕጂ ሽዑ ሒዝናስ ንኮኩሕ ነርና። ኣብቲ ደድ መፀሉ ሓበሬታ ከዓ ነቲ ዝምልከቶ ዝተሓባበረና ኣካል እዚ ንጀምር እንዳበልና ሓንቲ መዓልቲ እውን ዕሪፍና ይንፈልጥን ክብል ደሊዩ።

0: ካልእ ኣብቲ ውድድር ካብ ዘጋጠመ ፀገም ኣጥቂ ናይ ሃገራዊት ጋንታ እዩ። ብመሰረት ንውድድር ዝቐረብናዮ ኣጥቂ ስለዘይመላእና ብዝብል ሃገራዊት ጋንታ ቅድድም ሽለታ ኤርትራ ተቐፂዓ ኣብ ናይ ዓበይቲ ማለት እዩ፣ እቶም ተቀዳደምቲ ማለት እዩ። እስከብ ልክዕ እንታይ ጋጢሙ ማልያ በበይኑ ስለ ዝተኸደኑ ዝብል ኣንቢብና ኣለና መቸን። ስለዚ እቲ ልክዕ ዘጋጠመ ብዝርዝር ከተብርሃለይ።
1: ኣብዛ ዝያዳ እኳ
0: ሳምሶንበታ ናትኩም ትብገት በቲ ቅድመ ምድላዋት ሕጂ እንታይ እዩ ሓንቲ ጋንታ ክትብገስ ከላ ከምቲ ኣቐዲምካ ዝጠቐስካዮ ሎጂስቲካዊ ምድላዋት ሒዛ እያ ትብገስ። ኣብዚ ሃገራዊት ጋንታ ክትነቅል ከላ እኹል ዕጥቂ እኹል ዘድልያ ንዋት ቀሪባ ዶ ኸይዳ እንታይ እዩ ጋጢሙ?
1: ፅቡቅ ሕቶ ወዚኣ ልዕሊ መጠን ተጋኒና እንድያ ሕጂ ክንምልሶ ከዓ ግቡእ እዩ፣ ግቡእ ሕቶ እዩ። ማልያ ሃገራዊት ጋንታ እውን ልክዕ ከምዚ ኣቐዲምካ ክትጠቕሶ ዝፀናሕካ እቲ ኣገዳስን ዝዓበየ ዕጥቅን እዩ። ማልያ ተዘይብልካስ ከመይ ኢልካ ከም ምፍታ ውድድር ክትኣቱ? ዲቪዛ ከምዘይብልካ እዩ። ስለዚ ማልያ ሃገራዊት ጋንታ እውን ቅድሚ ዓመት ሒዝና ኢና ፃዕሪ ንገብረሉ ነውሕሶ ንፅዕር ማለት እዩ። እዚ ማልያ ከይሓዝና ናብ ውድድር ገፅና እውን ኣይንብገስን ጠቕሊልና። ሕጂ ናይ ማልያ ሓድሽ እውን እዩ ተሰሪሑ፣ ሓድሽ እኹል ምስ ቅያሩ ሒዝና ካብ ኣስመራ ተበጊስና እኹል ከዓ ነይሩና እዩ። እቲ ምክዳን እውን ንኩሎም እውን ተዋሂብዎም ኣለኩም ከም ዘለና እውን ኩሉ ፈልጥ ማለት እዩ። ኩላና ብዘለና እቲ ዕጥቅና ውሒስና ኢና ኸድና ማለት እዩ። ሓፂርና ማልያ ሲኢና ኢልናዮ ተቀዳዳማይ ብማሊኡ ዝተኸድነ የብልናን ማለት እየ። እቲ ሃገራዊት ጋንታስ ኩሉ ቀሪባ እያ። ሃገራዊ ፌደሬሽን ከዓ ሓደ ካብቲ ቀንዲ ዝቕርቦ ዕጥቂ ሃገራዊት ጋንታ እዩ። ስለዚ ብኣና ወገን ብሃገራዊ ፌደሬሽን ወገን ዘይተቐረበ ዕጥቅስ ኣይነበረን ኢለ ክምልስ ክእል እየ።
0: ሓንቲ ዓባይ ሃገራዊት ጋንታ ተመክሮ ዘለዋ ኣዘራቢ ክኸውን ክኢሉ እዩ። እንተኾነ ግን ንሕና ከም ሃገራዊት ጋንታ እንታይ ገጢምና እንታይ ና ክንገብር ነርና ንመፃእ ኸ ካብዚ እንታይ ኢና ንምሃር ከተብርሃልና?
2: ሓራይ ፅቡቕቲ ሕቶ እያ። እንታይዩ እቲ ሃገራዊ ፌደሬሽን ወይ ኮሚሽን እቲ ማልያ ኣስሪሑ እቲ ጉቡእ ማልያ ዋላ እኹል ምስ ቅያሩ ከምዚ ክትቀፀንሐ ተዳልዩ ማለት እዩ። ኩሉ ግዜ በታ ተዳለውቲ ማልያ ድማ ኣብቲ ኣኼባ ዝገብረሉ ኣነ ቴክኒካዊ ትኸይድ እታ ማልያ ከ ኣሳ ኢኻ ኮንፈርም ተግብራ ባኢኻ በዛ ማልያ እዚኣስ በዚ ኢድዋዳድር ኢልካ ኢኻ ኮንፈርም ትገብር ኩሉ ግዜ ካ ከምኡ ካ ብዝሓለፈ ዓመታት ኩሉ ግዜ ኣብ ዝኾነ ዙራት ንጥቀመሉ ማለት እዩ። ሕጂ ብኡ መሰረት እውን ሞናሊዛ ይኹን ዋላ ናሆም ባኤም ገይሮም በታ ማልያ ካልእ ኣብ ናይ ዓበይቲ ምስ በፅሑ ግን እታ ማልያ ተዓዲልዎም እዩ ማለት እታ ድመፀት ሓዳሽ ማለት ዓዲልዎም እዮም ንክገብርሉ። ኣብታ ውድድር ምስ በፃሕና ግን ምናልባት ኣነ ሓቢሮም ባኣ ክገብሩ ምዃኖም ምናልባት እዚ ማልያ ሲ ፀሊም ስሪ ሓደ ዓይነት ዋላ ተኮይኑ ዋላ ቀይሕ ይኹን ዋላ ገለስ ጥራይታ ናይ ላዕሊ ናይ ሃገራዊት ጋንታ ትወክል እምበር እትላሕልስ መቕፃዕቲ የለን። ስለዚ ሲ ብኡ ክንገብር ኢና ኢሎም እዮም ብናቶም ሓላፍነት እዮም ነቲ ማልያ ክገብርዎ ክኢሎም በር ኣነ ብኡ ክገብሮ ሓበሬታ ሂበ ሓላፍነት ተሰኪመ። ምክንያቱ ኩሉ ግዜ ቁፅሪ ዓፂፎም ክገብርዎ ከምዘይብሉ ንድሕር ዓፂፎም ገይሮሞ ድዮም ድሕር ድኾነ ነቲ ቁፅሪ ኣዳቂቆም ቆሪፆሞ ተገይሮም ሰም ቆፅዑ ኣሰልጣን ከዓ ግዳይ ናይቲ መፃዕቲ ይድኹን ናይ ማልያ እውን ከምኡ ልክዕ ማለት እዩ። ንሕርሶም ተቐፂዖም ኣሰልጣን እውን ግዳይ ዝኾን ዝሕግዚ ኣፀቢቆ ክፈልጦ እዩ። ምክንያቱ እቲ 2:10:007:39 ከማይ ኣጠቅስ ዲፈረንት ክሎዝስ ፎር ዲፈረንት ራይደርስ ኦፍ ቲም እያ ትብልታ ሕጊ ንማልያ ይጠቅስ ነቲ ናይ ቁሪ ይጠቅስ ነቲ ወርመርስ ዝበሃል እቲ መሞቒ ዝበሃል ዝተፈላለዩ ዓይነት ዕጥቂ ዝገብሩ ኣይጠቅስ ዲፈረንት ክሎዝስ ብሓፈሻ እታ ክሎዝስ እያ ትውክል ማለት እዩ። ኣብዚ ናይ ትማል ዘጋጠበት መቕፃዕተ ድማ ዲፈረንት ክሎዝስ ፎር እታ ኣርቲክል ፎር ዲፈረንት ራይደርስ ኦፍ ቲም ትብል እያ ተጠቂሳ ስፐሲፊክ ነቲ ገይሮሞ ነበሩ ናይ ጋንታም ቨስት ነቲ ናይ ሃገራዊት ጋንታ ስእሊ ዝገብሩ ኣይኮነን። ሕጂ እንታይ እዩ ኣብ መጀመርያ ዋላ መርሃዊ ቅዱስ እውን መርሃዊ ቅዱስ በታ ናይ ሻምፒዮን ኣፍሪካ እየ ክገብር እታ ፃዕዳ ማልያ እውን ኢለን ነይሩ ኣጠራጢራትና እዚኣስ ወርዲ ሻምፒዮን ስለዝኾነ ሳይትግበርን ተባሂልና ኣብቲ ህላውነት ንክትወስደሉ ፍቲ ዝድይቦ ኣብቲ ፖዲየም ኣብታ ስእሊ ተረኣየ ዘላ ማለት ኣብ ኩሉ ማስ ሜድያ ክዲቦ ከሎ እቲ ዩሲኣይ ማለት እዩ እቲ ቀፃዓይ ኣካል ነዚ ክሳይ ቀፂዑ ዘሎ እዚኣ ክልክልቲ እያ ክተውፅእ ኣለካ ብናይ ሃገራዊ ጋንታ ማልያ ከ ኢኻ ትገብር ኢልዎ ንሕና እውን ዝኾነ ታ ማልያ ተማሪዋ ስለዘነበረ መራዊ ኣውፅኡ እታ ማዳም ዝገበረ ሕጂ ፐርፌክት ኢልዎ ማለት እዩ።

0: ደይቦም ሕጂ ፐርፌክት ክብሎም ከሎ ዋላ ተማ ውን ዲዛይን ከምዚ ኮይኑ እዚ ከምዚ ኮይኑ እዚ ከምዚ ኮይኑ ኣይብልን ፐርፌክት ደይቡ ኢሉ ኣደይቦም ማለት እዩ። ምስ ጀመሩ ሕጂ ኣብቲ ውድድር እቲ መቕፃዕቲ ዝቆፅዖም ነሩ በር ኣላ ሽዑ ዝኮነ ሓበሬታ እዚኣ ውን ከምዚኣ ኮይናላ ከምዚኣ ኮይናላ ክብል ነይርዎ ማለት ኢለ ኣነ ሓስብ ማለት እዩ። ፐርፌክት ኢልና ደይቦም ተሳኢሎም ፕረዘንቴሽን ገይሮም ወሪዶም ኣብ ውድድሮም ኣትዮም ማለት እዩ። ሕጂ እንታይ እዩ ኣዝዩ ቁሪ ስለ ዝነበረ ኣብቲ ሽዑ እዋን ቢንያም ናይ ጋንቱኡ ጃኬት ገይሩ ሄኖክ ድማ ናይ ጋንቱኡ ጃኬት እቲ ቨስ ዝብልዎ ገይሩ ማለት እዩ። ኣነ እውን ተዛሪቦም እዚኣ እውን ከተቐፅእ ስለ ዝኾነት ኣውፅዋ ኢለዮም። ዜርካ ዜርካ ግን ኣብቲ ናይ ማልያ እንታይ ክብል ኣነ መረዳእታ ወይ መብርህ ክህብ ይኽእል ሃገራዊ ፌደሬሽን ኮሚሽን መንግስቲ ዝከኣሉ ባጀትን ዘይተኣደነ ባጀት ኣውፅኡ እዩ ነዚ ናይ ዓለም ሻምፒዮን ዘካይድ ማለት እዩ። ሕጂ ቁርብ ኣብዚ ቁርብ ምውሃድ እንታይ ኮይኑ ይርዳእ ነቶም ተቃዳደምቲ እቲ ዝምልከቶ ኣካል ማልያ ናይ ሃገራዊ ጋንታ በዚ ኣስሪሑ ክህቦም ከሎ ጋንታታቶም ከዓ የስርሓሎም እዮም ናቶም ልክ ምታ ናይ ሃገራዊ ጋንታ ግን እንታይ ደልያ ናይ ጋንታኦም ሽም ኣብ ኣንእሽ ይጥቃዓ ይፅሕፋ ኣብ በዓል ኩሎም ድረአ በዓል ቫንደርፑል በዓል ኩላቶም በዓል ቦካቻር ኩሎም ይገብራ እዮምማለት ከም ቅቡል እዩ። ግን እታ ዲዛይን ዋላ ሓንቲ ፍሉይነት ክትልዋ የብላ ሓንቲ ብታ ናይ ሃገር ተቕርባ ማልያ ከም ኣልካ ትኮኑ ኣሎ። ኣብዚ ግን ቁርብ ፍልሊ ብምፍጣራ እዚ እውን ኣካል ናይቲ መቕፃዕቲ ክኸውን ይኽእል እዩ ይሓስብ ማለት እዩ። ሕጂ ግን ኣነ እንታይ ይብል ብሓፈሻ ማለት እዩ ክሪኦ ከለኹ ሕጂ ትዕጥቅና ሙሉእ እወ ሙሉእ ምስ ቀያሩ ኢና ወሲድና ብሓፈሻ ግን ክንገብሩ ዝግባአና ንብድሕሪ ሕጂ ኢ ሓስቦ ዋላ ከም ግዴታ ክኸውን ዘለዎ ድብል ኩሉ ግዜ እቲ ዊንተር ክሎዝ ወይ ሳመር ክሎዝ ዝበሃል ኣሎ ኣብ ሓጋይ ናብ ቁርን ዝግበር ኣብ ሓጋይ ሲ ኣብቲ ሳመር ክሎዝ ትገብሮ ምናልባት ክሳብ ሬተሬት ኣዝዩ ረቂቕ ምሳሃሩ ዝኸይድ ገለገለ ማልያ ተሰርሕ ክልተ ዓይነት ማለት እዩ ናሃሩ ዝኸውን ኣብቲ ናይ ዊንተር ድማ ርጉድ ዝበለ ማልያ ተሰርሕ እሱ ጥራሕ ደይኮነቲ ወርመርስ ወይ መሞቕን ብሎ ናይ እግሪ ናይ ኢድ ኣሎ ናይ ሃገራዊ ጋንታ ግን ክኾን ኣሎ ናይቲ ሃገራዊ ጋንታ ናታ ጃኬት ወይቲ ቨስ ንብሎ ጂሎ ዝገብሮ ድማ ናይ ሃገራዊ ጋንታ ይዳሎ ማለት እዩ። ኣብ ቆራር ዓዲ ኣቐዲምካ ቅድሚ ምጋሽካ ኣፅኒዕካ ታ ዓዲ ትኸዶ ዘለካ እንታይ እዩ ቆራር እተኮይኑ እቲ ናይ ተር ክሎዝ ወ ናይ ክረምቲ ክዳውንቲ ትማላእ እዚ ሕጂ ሙሉእ ዕጥቂ ክቕረብ ግቡእ ዶ ይኮነስ ዳርጋ ከም ግዴታ ተወስደሉ እዋናት እዚ ክፍጠር ክኽእል ኣለዎ ማለት እዩ። ኣብቲ ናይ ሃሩር ግን ተረቂቕ ማልያ ሒዝካ ተኸድካ ስካል ተደራቢ ስለ ዘየለካ እዚአን ክልተ ንነዊሕ ተሓስበ ሞከዓ ኣቐዲምካ ክቕርብ ዘሎ ጉዳይ እዩ። ካልእ ጋንታታቶም ዋላ ይስራሕ ኣሎም ምስ ናይ ሃገራዊ ጋንታ ግን ዲዛይን ክቕየር ይብሉ ንኣብነት ሕጂ ኣብ ተፈላለዩ እዋናት ናይ ሃገራዊ ጋንታስ እታ ማልያ ሓቂ ዘረባ ተባሃጊት እያ ፅቡቕት እያ ኩሉን ሃገራት እውን ዋላ ሃቡና ሃቡና እዮም ዝብሉና ሕጂ ነታ ፅቡቕት ንስታይ ኢኻ ሞ ዲዛይን ክተውፅኣላ ኣብ ተፈላለዩ እዋን ሲ ዲዛይን ትቕይር ንንእሸይ ሕብሪ ገለ ኣብ ገለ ትቕይር ክትቀያየር ትክእል እያ ትረአያ ማለት እዩ። ሕጂ እዚ ነገራት እዚ ክተርፍ ኣሎ ሓንትን ቋሚትን ዶ ትኸውና የላን እዚኣ እንድሕር ኮይና ፍልጥቲ ትኾነልካ ከምዚ ናይ ኩለን ማለት ናይ በዓል ብራዚል በለን ዋላ በዓል ሞሮኮ ኣልጀርያ ኩላትን ዝገብሮዎ ሓንቲ እንድሕር ኮይና ዋላ እታ ጋንታ ተስርሑን ሓደ ኸውን ሞ ሽዑ ኣብ ከምዚ እዋናት ክኸይድ ከሎ ምስ ናይ ጋንታ ዝገብራሎም እውን ኣይ ለውጢ ኣይገብርን ማለት እዩ።
1: እዛ ናይ ዕጥቂ ማልያ ዝቐረበት ስታይ ከም ኣጋጣሚ ዘጋጠመት ኢልና ክንሓስባ እምበር ኣበይ ኢና ክንጋገ ነይሩና ተልናስ ኣብቲ ጀመርቲ ከለና ክኸውን ነይርዎ ጀመርቲ ናይ ሻምፒዮን ዓለም ተሳተፍቲ ተዝኸውን ሰኣን ኣፍልጦኦም ሰኣን ንቕሓቶም ተባሃለ ሕጂ ድ ኣብቲ ዝበረኸ ንቕሓት እናሃለናስ ከምዚ ክንጋገ ኣይትፅበን። ቢንያም ይኹን ሄኖክ ይኹን ኩሎም እዞም ተፃዋቲ ብኣኮይም መዳልያ ምፅኦም ኣብ ቤልጅም 221 በታ ናይ ሃገራዊት ጋንታ ማልያ እዛ ንህቦም ንሕና እንታይ ፍልለይ ኣለዎ ድዩ ዝውድድር እዚ ሓደ ዓይነት እዩ። ኣውስትራልያ ብኣወዲኦም ኩሉ ወረ ዋላ እዚ ናይቲ ማልኪ ጋል ዝነበረ 225 ሕጂ እንታይ እዩ ግን ሓደ ሓደ ግዜ ሕጂ እቲ ጉድለት ንኩሉ ንሓደ ሰብ ኣይነሰኩሞ ንገለ ይነሰኩሞ ኩላህና ክንስከሞ ፅቡቕ ኣነ ማለተይ ሲ ንኩላህና ዓብ ትምህርቲ ኮነና ኢልና ክንወስዶ ኣነ ዝሪኦ ተቀዳደምቲ ኣብቲ ዝበርሕ ክንቕሓት ኣለው ፈልጡ እዮም እቲ ክግበር ዘለዎን ክግበር ዘይብሉን ኣብኡ ዝያዳ መላእቲ ክኾኑ ትፅቢት ትግበረሎም እዩ። ኣብ ውድድር ቁር ኣሎ ሃራ ኣሎ ገለ ኣሎ የስ ኣለወ ሕጂ እዚ እውን ክንመኻኸር ከለና ከም ዝበልኩካ ወርሒ 6 ድሕር ተራኺብና ኣለና ኩሎም ናይ ወርልድ ሻምፒዮንስ ቅድሚ ዓመት ኢካ ትፈልጦ ትመደብ እንታይ ኣሎ ርእቶ ክንበሃሃል ከለና ኩላሃና እዚአን እዚአን ከዓ የድልያና ክንበሃል እውን ፅቡቅ እኳ እዩ። ንሕና ዝዘከርናዮ ነቐርብ ኢና ዘይዘከርናዮ ከመነ ዘከረካ ከዓ እቲ ኩሉ ምሳኻ ዝሳተፍ እዩ ዘዘከረካ ማለት እዩ። ስለዚ ብዚ እውን ዜን ዜን ዜን ተዝቕረባልና ተባሂሉ ጠለብ ክቐርብ እውን ፅቡቅ እዩ ኩሉ ንሕና እውን ክንሓስቦ ይንኽእል ኢና ተቐዳለማይ ምሳና

0: ሓስብ ኣሰልጣነ ምሳና ሓስብ ካልእ ኣካላትና ምሳና ሓስብ ኩልሃና ተማላለኢና ስለ ንሰርሕ ማለት እዩ። ሕጂ ብዙ ክትዕወት ንከለኻ ናተይ ክመፅእ ከሎ ጉድለት ናትካ ጥራሕ ክኸውን የብሉን ማለት ኣብ ኩሉ ኩላህና ኢና ንስከሞ ማለት እየ። ሕጂ ዋላ ብትደቀቕቲ ሓደሓደ ግዜ ሕትብ ኢልካ ምርኣዩ ከዓ ኣገዳሲ እዩ። እታ ውድድር ሲ ታሪካዊ ኢና ንባዕላ ግደፎት ውፅኢት ዋላ እቲ ድምቀትከ ትፅባቐኸ ንባዕሉ ሕጂ ብዙ እዛ ናይ ሎም ዓመት ከም መምሃሪት ምናልባት ኣጋጢማ ኣላ
1: ቦ ምናልባት ኣብዚ ክጥቀስ ዝፀንሐ ሃገራዊት ጋንታ ኣብ ቀፃሊ ተካይዶ ውድድራት ዝርዝር ብዝርዝር ንኩሉ ዓይነታት ክሊማ ዓይነታት ውድድር ብቑዕ ዝኾነ ናውቲ ውድድር ክቕረብ ከም ዘለዎ ተረዳዲእና ተቐሪቡ እውን ምዃኑ ኣረጋጊፅና ኣለና። ተቀዳደምትና እውን ብመሰረት መምርሒ ሃገራዊ ፌደሬሽን ክድድም ሽክለታ ኤርትራ ይኹን ናይ ዩሲኣይ ተኸቲሎም ዕጥቆም ክክደኑን ክፃወትሉም ከም ዘለዎም ኢና ተረዳዲእና። እዚ ዘጋጠመ ናይ ናውቲ ክዳን መወዳደርቲ ማልያ ምዝባል ብርግፅ ኣብ መፃኢ ክእረም ኣለዎም። ተቀዳደምትና ከዓ ሓበን ሃገር እዮም፣ ንሃገርን ህዝብን ኣብ ዝተፈላለየ መድረካት ዝዓወት እዮም። ስለዚ ዝያዳ ዓወቶምን ፃዕሮምን ኣተኪርና ብምርኣይ ነዘን ንኣሽቱ ጉድለታት ከዓ መፃኢ ክእርምዎ ከም ዘለዉ ምክሪ እንዳሃብና እንተኸድና ዝሓሸ ኮይኑ ስምዓና። ኣብ መዛዘሚ ኣቶ ተመስገን ኣብ ሞንትሪያል ኣብ ዝተካየደ ውድድር ነባሪ ኤርትራዊ ነባሪ ከተማ ሞንትሪያልን ከባቢኡን ንሃገራዊት ጋንታ ንምድማቕ ብዙሕ ሰብ ተሳቲፉ ርኢና። ስለዚ ብወገን ደገፍቲ ዝነበረ ሃዋሃው ከመይ ነይሩ ብኡ ቢልካ ከዓ ክተመሓላልፎ ትኽእል መልእኽቲ?
2: እዚ ደረጃ ንሕና ዝሓዝናዮ ውፅኢት ናይዞም ኣብ ደገ ዘለዉ ተቀዳድምትና ብንፁር ክንፈልጦ ከለና ምናልባት እዚ ናይ ማልያ ከቢድ ጉዳይ ኣይኮነን እቲ መቕፃዕትን ምስ ክብደቱ ብከምኡ ዝርአ። ግን እቲ ውፅኢት ብምሉእ እቲ ነጥቢ ንኤርትራ ብ ቀዳማይ ዝሰርዓ መበል 21 ዝሰርዓ 16 ዝሰርዓ እሶም ዘምፅዎ ነጥቢ እዩ። ኣብቲ ውድድር ተዓዊቶም እሶም ዘኣከቦ ነጥቢ ምዃኑ ኩሉ ሰብ ክፈልጥ ኣለዎ። ነቲ ሶም ዝሰርሖ ስራሕ ኣዕቢና ነቲ ዘጋጥመና ንኣሽቱ ደቀቕቲ ነገራት ከየጋነና እቲ ስራሕ ናይ ብሽክለታ እቲ ዓቕሚ ናይ ሃገርና ናይ ብሽክለታ ናይ ተቀዳድምትና ከመይ ዓቢ ቅድም ክንሓስብ ፅቡቕ መስለኒ። ካልእ ምናልባት ኣብ ኩሉ ዝኸድካዮ ኤርትራዊ እዚ ባህልናትዩ ኮይኑ ክንብል ንኽእል ኣብ ዝኸድናዮ ሃገር ኤርትራዊ ኣሎ፣ ውድድር ኣሎ፣ ባንዴራ ናይ ኤርትራ ኣሎ ማለት እዩ። እቲ ዝበዝሐ ባንዴራ ሒዙ ዝወፅ ከዓ ካብ ሙሉእ ዓለም ኤርትራዊ እዩ። ስለዚ ብተመሳሳሊ ነዞም ኣብ ከተማ ሞንትሪያል ዝነበሩ ኣብ ሃገረ ካናዳ ካብ ቶሮንቶ ዝመፁ ካብ ኩሉ ዝተፈላለዩ ኣብቲ ቁሪ ኣብቲ ውድድር ግዜኦም ስርሖም ገዲፎም ምሳና ዝውዕሉ ኣዘ የመስግን። ብኣጠቃላሊ ግን ህዝቢ ኤርትራ ኩሉ ግዜ ዕውት እዩ። ነቲ ዝገበረልና ኣኽብሮትን እንግዱን ደጋጊመ የ ዘመስግን ይቐኒየለ የብሎም ኣብ ዘለኹ ኮይነ።
1: ዝኸበርኩም ተኸታተልትና ሃገራዊት ጋንታ ቅድድም ብሽክለታ ኤርትራ እቲ ኣብ ከተማ ሞንትሪያል ካናዳ ካብ 20 ክሳብ 27 መስከረም ዝተኻየደ ናይ ፅርግያ ናይ ዩሲኣይ ውድድር ዋንጫ ቅድድም ሽክለታ ዓለም ሃገራዊት ጋንታና ከመይ ተሳቲፋ ንዝደስስ ትሕዝቶ ኢና ክነቕርበልኩም ፀኒሕና። ኣብ መፃኢ ብካልእ ትሕዝቶ ክሳዕ ንረኸብ ንሕጂ ሰላም።

ሰላም ዝኸበርኩም ተኸታተልቲ፣ ንሎሚ ንትንሳኤን ውድቀትን ብርጣናዊ ተቐዳማይ ክሪስ ፍሩም ዝድስስ ትሕዝተዩ ክህልወና ንምክትታልኩም ብኽብሪ ይዕድም። ብርጣናዊ ተቐዳማይ ብሽክለታ ክሪስ ፍሩም ካብ ዕለታት ሓደ መዓልቲ ኣብዛ ነብርና ዘለና ፕላኔት ምድሪ ሓደ ካብ ዝበለፁ ተቐዳደምቲ ብሽክለታ ዝነበረ እዩ። ድሕሪ 2010 እዚ ኬንያዊ ዘርኢ ሓረግ ዘለዎ ንውድድራት ብሽክለታ ንቱር ዲ ፍራንስ ድማ ብፍሉይ ብሒትዎ ዝነበረ ተቐዳማይ እዩ። ኣብ 2013-2015-2016 ከምኡ ድማ 2017 ዕውት ዙር ፈረንሳ፣ ኣብ 2011 ከምኡውን 2017 ዕውት ቮልታ እስጳኛ፣ ኣብ 2018 ድማ ኔጅሮ ዲ ኢታልያ ተዓዊትሉ። ክሪስ ፍሩም ዝነበሩ ዓቐብ ናይ ምሕኳር ክእለት ታክቲካዊ ርድኢት፣ ኣብ ናይ ክሮኖሜተር ዝነበሩ ዓብላልነት፣ ኣብ ዓቐበታት ኮነ ኣብ ወሰንቲ መድረኻት ንኽትስዕሮ ኣጸጋሚ ዝነበረ ተቓዳማይ እዩ። ይኹን እምበር እዚ ኩሉ ዓወታትን ክብርታትን ናይ ዚ ተቓዳማይ ኣብ ዝሓለፉ ዓመታት ከም ቁልቁል ይተራእዩ። ብዝያዳ ድማ ኣብ 2021 ናብ እስራኤል ፕሪምየር ቴክ ካብ ጽምበር ንድሓር። እቲ ኣቐዲሙ ክልዓል ዝግብኦ ሕቶ ግን ክሪስ ፍሩም እንታይ እዩ ኮይኑ? ሓደ እዋን እቲ መግቲ ተሳኢንዎ ዝነበረ ቁመና ብኸመይ እዩ ሃንደበት ሓንሳብን ንሓዋርን ክስወር ክኢሉ? ኣብ 2010ታት ዝነበረ ዓብላልነት ክሪስ ፍሩም፣ ንውድቀት ክሪስ ፍሩም ዝያዳ ንምግምጋም ማዕርክ ንደይ ብሉፅ ተቐዳዳማይ ከም ዝነበረ ንመልከት።

ሓደ ሜትሮን 85 ሰንቲሜትርን ቁመት ዝውንን ክሪስ ፍሮም ኣብቲ ንቱር ዲ ፍራንስ ዓብዲልሉ ዝነበረ ግዜ ንመዋህት ርቱ ብቁመት ይበልፆም ብምንባሩ ኣብ ኣራግፁ ብፍሉይ ቅርፁ ዝልለ ዝነበረ እዩ። ፍሩም ብዝነበሮ ልዑል ዓቐት ናይ ምሕኳር ምልከትን ንጎቦታት ኣልፕስን ፒረንስን ክትሕሶ ዝዕዘቡ ዝነበሩ ኣፍቀር ትቐድም ብሽክለታ ብብቕዓቱ ኣብ ጥርጣረ ዝኣተኽሉ ግዜ ውሑድ ኣይነበረን። እቲ ምንታይ ሲ ክሪስ ፍሮም ከም ላንስ ኣርምስትሮንግ የደናግሮም ከሂሉ ዓብላልነት ክሪስ ፍሮም ኣብ 2013 ፋልማይ ናይ ቱር ዲ ፍራንስ ዓወቱ ድሕሪ ምምዝጋብ እዩ ዝፍልም። ኣብ እዋኑ ቀንዲ መዋዱርቱ ዝነበሩ ኣልቤርቶ ኮንታዶር ናይሮብ ኪንታናን ከምዝሎሚ ዓመት ታደይ ፖጓቻ ንመዋዱርቱ ከሳቀዮም ዝተዓዘብናዮ ፍሮም እውን ኣብ እዋኑ ኣብ ዓቐበታት ኣብ ናይ ውልቅ ናይ ግዜ ውርድራትን ንቐንዲ ምቐናቐምቱ ዝነበሩ ተቀዳደምቲ ከም ሕሱም እዩ ገሪፍዎም።

ኣብ መንጎ 2017 2018 ኣብ ዝነበረ ግዜ ፍሩም ውሕዳት ተቃዳድምቲ ጥራይ ክጎናፀፍዎ ዝኽእሉ ዓወት ይሰኒዱ። ኣብዞም ክልተ ዓመታት ንሰለስትኦም ናይ ግራንቱር ውርድራት ብቐደም ሰዓብ ተዓዊትሎም። ኣብ 2017 ፍሩም ንቮልታ ስፓኛን ቱር ዲ ፍራንስን ደሪቡ ድሕሪ ምዕዋቱ ኣብ ሰዕበ ዓመት ድማ ኣብ ዝተኻየደ ጅሮ ዲ ኢታልያን ዓመታት ተዘኪሩ ዝነብር ቁመናዩ ኣንጸባሪቑ። ኣብ መበል 19 መድረኽ ናይቲ ውርድር ፍሩም ፀወታ ንኽዛዘም 80 ኪሎ ሜትር ምስ ተረፎ ኣብ ዓቐብ ኮለ ደለ ፌኒስትር ኣጥቂዑ ብምኻድ ኣብ ቅድሚኡ ንዝነበራ ጉጅለታት በታቲኑ ንማልያ ሮዛ ክውንን ኣበቂዑ። ኣብዛ መድረኽ ፍሩም ዘርኣየ ቁመና ንዓመታት ተዘኪሩን ተሰኒዱን ዝነብር እዩ። ብዘይካዚ ኣብዚ መድረኽ ዘርኣየ ፀወታ ምስቶም ናይ ኩሉ ግዜ ዝበለፁ ተቃራርንቲ ብሽክለታ ዓለምና ሰሪዕዎ እዩ። ኣብዚ ዓመተ ስፖርን ሰለስተ ዓበይቲ ውርድራት ጅሮ ዲ ኢታልያ ቱር ዲ ፍራንስን ሻምፒዮን ዓለምን ዝተዓወተሎም ታደይ ፖጋቻ እውን ነቲ ፍሩም ኣብ ግዜኡ ዘመዝግቦ ዝነበር ዓወታት ኣይበፅሖን። ፖጋቻ ዛጊት ንሰለስትዩ ናይ ግራንድ ቱር ውርድራት ክዕወተሉ ይከኣለን። ንናይቲ ግዜ ናይ ፍሩም ቁመና ክዳረግዎ ዘይከኣሉ ከም ቪቸንዞ ኒባሊ፣ ፋቢዮ አሮን፣ ናይሮ ኩንታናን ንማልያ ሮዛ መሪቆም ጥራዮም ክህብዎ ነይርዎም።

0: እቲ ሓደገኛ መውደቕቲ ክሪስ ፍሩም። ምኽንያት ውድቀት ክሪስ ፍሩም ናብ ሓንቲ ኣብ 2019 ዘጋጠመት ፍጻመ እዩ ዘተኣሳሰር። እታ ኣሰንባዲት ሓደጋ ክሪስ ፍሩም ኣብ 2019 ቅድሚ ናብ ቱርዲ ፍራንስ ምእታዉ ኣብ ክራይተሪም ዶፊነ ኣብ ናይ ውልቅናይ ግዜ ውርድር እናዘወረ ንከሎ ብልዑል ናሃሪ እናዘወረ ንከሎ ምስ መንደቕ ተጋጩ ከምርኣይ ናይቲ ሓደጋ ድማ ኣብ ኣካላቱ ዝተፈላለዩ ምንቃዕትታት ኣኸቲሉሉ ናይ ሰለፍ ዓፅሙ ኩርናዕ ሒዱ መሰናግልኡ ሮኽመሻ ናይ ሳምቡን ድማ ብምኽንያት ናይቲ ሓደጋ ግዳይ መስበርትን ማዕበስትን ዝኾኑ ኣካላት ክሪስ ፍሩም ዝነበሩ እዮም። እቲ ሓደጋ ክሳብ ንህይወት ፍሩም ኣብ ሓደጋ ዘእተወይ ነይሩ። ፍሩም ካብ ዝዘጋጠሞ ንክሓው ጥራይ ኣዋርሕ ግዜ ይወሲድሉ። ፍሩም ኣብ 2020 ዋላ እኳ ናብ ኮረሻ ብሽክለታ ክምለስ እንተኸኣለ እቲ ዳግማይ ናብ ኮረሻ ብሽክለታ ዝተመልሰ ፍሩም ግን እቲ ቅድሚ ዓመታት ዝነበረ ፍሩም ከይኮነ እዩ ተመሊሱ። እታ ርግምቲ ዕለት ንዓለም ፅቡቅ ካብ ምርኣይ ንፍሩም ድማ ታሪኻትን ክብረ ወሰናትን ክደራርበሉ ዝኽእል ብቕዓቱ ለኪማትሉ ተዓዚራ።
1: The recovery. Froome eventually came back to cycling in 2020. However, something was different. He was a lot slower than he was before the crash, getting dropped by riders he beat with ease the previous year. His results were poor, and he blamed it on his recovery.
0: ፍሩም ናብ ኮረሻ ብሽክለታ ምስ ተመልሰ ኣብ ምድያብ ዓቐብ ኣብ ናይ ክሮኖሜተር ዝነበሮ ብቕዓትን ብእኑቡ እዩ ስኢንዎም። ዋላ እኳ ብጅግንነት ናብ ብሽክለታ እንተተመልሰ ሒዝዎ ዝተመልሰ ብቕዓት ግን ጽላሎት ናይቲ ናይ ቅድም ፍሩም ከማን ዘይበቅዒ ነይሮም። ኣካላውን ኣእምሮኣውን ማሃሰይቲ ዘጋጠሞ ፍሩም ንናይ ቀደም ቁመኑ ክመልስ ብዙሕ ጻዕርታት እኳ እንተገበረ ክቖንዖ ግን ኣይከኣለን። ፍሩም ኣብ 2021 ተደላይነቱ ኣብ ኢንዮስ ኮንቆልቁል ድሕሪ ምዕዛቡ ካብቲ ኣቐዲማ ብቲም ስካይ ትፍለጥ ዝነበረት ጋንታ ወፂኡ ናብ እስራኤላዊት ጋንታ እስራኤል ፕሪምየር ቴክ ተጸንቢሩ። እቲ ምስጋር ንፍሩም ኮነ ንሓዳስ ጋንቱ ከም ዕንወት እዩ ተገምጊሙ። እስራኤል ፕሪምየር ቴክ ንፍሩም ሓደ ካብ ዝለዓሉ ተኸፈልቲ ተቐዳደምቲ ብሽክለታ ክኸውን እኳ እንተብቃዕቶም ካብ ፍሩም ትረኽቦ ዝነበረት ውፅኢት ግን ነቲ ኣብ ልዕሊ ዝገበረቶ ወፍሪ ዝመልስ ኣይነበረን። ናይ ፍሩም ግዜ ኣብ እስራኤል ፕሪምየር ቴክ ድማ ኣብ ታሪክ ቅድም ብሽክለታ እቲ ዝኸፍአን ዝሓመቐን ፌርማ ክሳብ ምባል በጺሕ እዩ።

ሰዓታት ናብቶም ስሙያት ናይ ግራን ቱር ውድድራት ክምለስ ኣይከኣለን። ኣብ 2022 ኣብቲ ንመወዳእታ ግዜ ተወሃዲሩሉ ዝነበረ ቮልታ ስጳኛ ኣብ ናይ ግዜ መበል 114 ተርታ ሒዙ ውድድሩ ዛዚሙ። ካብቲ ዝኸፈ ድማ ኣብቲ እዋን ጀነራልነቱ ኣረጋጊፅሉ ዝነበረ ቱር ዲ ፍራንስ ኣብ ናይ ዝዓመተ ውድድር ብጋንቱ እውን ካብ መሰርዓ ወፃኢ ክኸውን ተገይሩ። ግዜን ተጠሊምካ ከቢድ እዩ። ውድቀት ኢንዮስ ግሪናይደርስ። ውድቀት ክሪስ ፍሩም ተማሳሊ ንጸብራቅ ውድቀት ኢንዮስ ግሪናይደርስ እዩ። ሓደ እዋን ኣብ ፕሮፌሽናላት ውድድራት ቅድም ብሽክለታ ዓብላሊት ሓይሊ ዝነበረት ኢንዮስ ኣብዚ ዓመት ክትዝክሮ ዘይትምነዮ ዓመተ ውድድር ኣሕሊፋ። እዛ ንከም ክሪስ ፍሩም፣ ብራድሊ ዊግኑስን ጌራን ቶማስን ዝኣመሰሉ ክሳብ ምዕዋት ቱር ዲ ፍራንስ ዘብቅዐት ጋንታ ኣብዚ ተዛዚሙ ዝርከብ ዓመተ ስፖርት ኣብ ዝኣተወቶም ኩሎም ውድድራት ጽልዋ ክትፈጥር ኣይከኣለትን። እዛ ጋንታ ብሓድሽ ወለዶ ብከም ታደይ ፖጋቻ ዮናስ ቪንግጋርን ይምራሕ ንዘሎ ናይዚ ግዜ ውድድራት ክትፃውሮን ክትብድኾን ኣይከኣለትን። እዛ ሓደ እዋን ብመንገዲ ተቐዳደምታ ንቱር ዲ ፍራንስ ንምዕዋት ቀረባ ዝነበረት ጋንታ ኣብዚ እዋን ኣንፈታ ከም ዝጠፍአ መርከብ ዕኒኒ ትብል ኣላ። ታሪኻዊ ውድቀት ኢንዮስን ክሪስ ፍሩምን ተመሳሳሊ እዩ። እንጀራ ምሸት ይሃብካ ዝበሃል ከም ናይ ኢንዮስን ፍሩምን ታሪክ ንኸይደገመካ እዩ። ፍትሕ ክሪስ ፍሩምን ኢንዮስን ድማ ቀንዲ ምክንያት ገዳይ ተኸታታሊ ውድቀቶም ክኸውን ይኽእል እዩ ዝብሉ ግምታት እውን ኣሎም። ውድቀት ክሪስ ፍሩምስ ናይዚ ግዜ ተቐዳደምቲ ብምዝማድ ሸለል ኢልካ ከተሓልፍ ዘይግባእ እዩ። ከም ታደይ ፖጋቻ፣ ዮናስ ቪንግጋርድን ዝኣመሰሉ ናይዚ ግዜ ስሙያት ተቐዳደምቲ ውድድራት ጥራይ ኣይኮኑን ዝዕወቱ ዘለዎም። ከምቲ ሓደ እዋን ውድድራት ብሽክለታ ዓብሊልዎ ዝነበረ ተመሳሳሊ ታሪኮም ዝደግሙ ዘለዎም። ኣብ ዝሓለፉ ዓመታት ዮናስ ቪንግጋርድን ታደይ ፖጋቻን ንዓብላልነቶም ኣብ ዙር ፈረንሳ ተዋዲቖም እዮም። ኣብ ዝሓለፉ ሓሙሽተ ውድድራት ዙር ፈረንሳ ነቲ ሰለስተ ታደይ ፖጋቻ ክዕወተሉ እንከሎም ነቶም ዝተረፉ ክልተ ድማ ዮናስ ቪንግጋርድ ተዓዊትሎም። እዞም ተቀዳደምቲ ነቲ ሓደ እዋን ክሪስ ፍሩም ንመዋድርቱ በቲኹ ብተረርቲ ስካትኡ ዘሰቀዮም ዝነበረ ቦታ ባዕሎም ሒዞም ኣለዉ። ነጋውስ ዓቐብ ዝብል ክብሪ እውን ድሮ ካብ ዙፋን ፍሩም ተቓልዩ ኣብ ዙፋናት ፖጋቻን ቪንግጋርድን ኣንጠጢሎም።

0: ክሪስ ፍሩም ንመወዳእታ ግዜ ኣብ ቱር ዲ ፍራንስ ናይ መድረኽ ዓወት ካብ ዘመዝግብ 7 ዓመታት መሊእ ኣሎም። ኣብ 2017 ፍሩም እታ ናይ መወዳእታ ዓመት ክሪስ ፍሩም ኣብ መድረኽ ዙር ፈረንሳ ዓወት ዘመዝገበለ ዓመት እያ። ኣብ መፈለምታ ናይዚ ዓመት ክሪስ ፍሩም ምስ ኢሮስፖርት ኣብ ዝገበሩ ቓለ መሕተት ድማ ቅድሚ ናይ ቅድም ብሽክለታ ሙይኡ ምዝዛሙ ዳግማይ ኣብቲ ሓደ እዋን ዓንዲሩሉ ዝነበረ ቱር ዲ ፍራንስ ናይ መድረኽ ዓወት ኣመዝጊቡ ካብ ኮረሻ ብሽክለታ ክወርድ ከም ዝደሊ ገሊጹ ነይሩ። ፍሩም ኣብዚ ዘለዎ ኩሉ ቁመናን ብቕዓትን እዚ ዝብሎ ዓወት ከመዝግብ ዓመታት ርሒቑሎ። እቲ ናይ ግራንቱር ዓወታት ንኸመዝግብ ቀንዲ ምስጢር ዓወት ቱ ዝነበረ ክእለት ምሕዋር ዓቐብ ኣብዚ ግዜ ብገም ታደይ ፖጋቻ ሬሚኮ ኤቨኖፐልን ዮናስ ቪንጌጋርደን ተመንጢሉሎም።
1: Four times a winner of the Tour de France, winner of the Vuelta. Is he heading here to Giro d'Italia victory? And even on this descent, he's taking just a few seconds.
2: I wouldn't say I was taking risks on the descent, but I pushed on and went as fast as I could.
1: Chris Froome is now the virtual leader, the Mario Rosa of this Giro d'Italia. What a stage!
0: ክሪስ ፍሩም ዳግማይ ምልሶት ክገብር ይኽእል ዶ ዝብል ሕቶ ቀጺሉ ዝለዓል ሕቶ እዩ። ክሪስ ፍሩም ምስ እስራኤል ፕሪምየር ቴክ ዘለዎ ኮንትራት ንኸብቅዕ ሓደ ዓመት ተሪፎ ኣሎ። ፍሩም ድሕሪ እስራኤል ፕሪምየር ቴክ ናብ ካልእ ናይ ወርልድ ቱር ጋንታ ተጸንቢሩ ናይ ምውድዳር ተኽእልኡ ዝተሓተ እዩ። ግዜያዊ ቁመኑ ኣብ ግምት ምእታው ፍሩም ናይ ቅድም ቁመኑ ረኺቡ ናብ ጎደና ዓወት ክምለስ ኢልካ ክትዛረብ ዝከኣል ኣይኮነን። ኣብ 2019 ዘጋጠሙ ሓደጋ መውደቕቲ ዕድሚኡ እውን 39 በፂሑ ብምህላው ዘመናዊ ፀወታ ቅድም ብሽክለታ ውን ኣንጻር ፍሩም ደው ዝበለዩ ሕልሚ ናይ መድረኽ ዓወት ክሪስ ፍሩም ኣብ ቱር ዲ ፍራንስ ብስታሲካ እውን ሓቃዊ መረዳእታን ግዚኡ ሓሊፍ እዩ።
3: Up the last mountain, Alpe d'Huez, he was able to time-trial his way for Froome, as it was the first time since his crash he showed some of his talent. It was a small redemption in his road to recovery. Chris competed in the Vuelta a España as well last year, but only managed a 72nd place as the best result.
0: ፍሩም ሕልሙ ኩን ንምግባር ኣብ

ዘይዓርፍ ቃልሲ ተጸሚሩ ዝርከብ ብተደጋጋሚ ዝዞን በወቀሳታትን ድኹም ውፅኢትን ተፃዊሩ ኣቐዲሙ ጥሮታ ንኸይወፅእ ሓንጊድዩ ፍሩም ውፅኢት ዘይተሰነዮ ብቐጻሊ ውርድራት የካይድ ምህላው ድማ ነቲ ስፖርት ዘለዎ ፍቕሪ ዘርኢ ህያው ምስክር እዩ። ፍሩም ገለ ካብቲ ናይ ቅድም ቁመኑ መሊሱ ኣብ ዝቕፅል ዓመተ ስፖርት ዳግማይ ክነግስ ግዜ ዝምልሶ ክኸውን እዩ። እቲ ሓደ ካብ ናይ ኩሉ ግዜ ዝበለፁ ተቐዳደምቲ ብሽክለቲ ዓለምና ዝብል ክብሪ ግን ዝምንጥሎ ኣይክህሉን እዩ። ኣቐዲሙ ብዝሰርሖ ተኣምር ክብሩ ንዘመናት ተዓቂቡ ንክኸይድ ውሑስ ገይርዎ እዩ። ምስግጋር ፍሮም ናብ እስራኤል ፕሪምየር ቴክ ሓደ ካብቶም ውፅኢታት ከምፁ ዘይከኣሉ ፍሹላት ፌርማታት እዩ። ከም ናይ ፍሮም ተመሳሳሊ ምስግጋር ፔተር ሳጋን ካብ ቦራሃንስ ግሮ ናብ ቶታል ኤነርጂ እውን ካብቶም ፍሹላት ዕድግታት ተቃደምቲ ተባሂሎም ዝጥቀስ እዮም። ምክንያቱ ፔተር ሳጋን ቅድሚ ካብ ክሮኤሽያ ብሽክለታ ምውራዱ ምዛ ፈረንሳዊት ጋንታ ድሕሪ ምፅምባሩ እቲ ዓለም ዝፈልጦ ሳጋን ደጊሙ ከርእዮ ተፀጊም እዩ። ከምኡ ውን ምስግጋር ናይ ሮኪንታና ካብ ሞቪስታር ናብ ኣሬካ ሳምሲክ እታ ጋንታን እቲ ተቃዳ ማይን ተስፋ ንዝገበሩሉ ዓወት ግራንድ ቱር ካብ ቆዖም ዘይከኣለ ፍሹል ፌርማ እዩ። እዞም ኣቐዲምና ዝገለጽናዮም ፍሹላት ፌርማታት ኣብ ብሽክለታ ብክለባት ኮነ ብውልቀ ተቐዳደምቲ ካብ ዝውሰዱ ሓደገኛ ምስግጋራት ብቐረባ ክጥቀሱ ዝኽእሉ ኣብነታት እዮም። ክለባት ኣብ ገለ እዋናት ንሱምያት ተቐዳደምቲ ዓብ ወፍሪ ክገብራ ይረኣየን። ከም ናይ ፍሮም ዝኣመሰሉ ጉዳያት ግን ዕድመ መጉዳእትን ዳይናሚካዊ ለውጥን ኣብ ፔሎቶን ዝስዕቡ ብምዃኖም ድማ ንዋጋ ሓደ ተቐዳዳማይ ዘጉድሉ እዮም።

ብኣርከስ ዝኸበርኩም ተኸታተልቲ ለሰ ስፖርት ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሉና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቀነ።

እዚ ሰላምታና ተቐበሉ ፈነወ ኤርቲቪ ኣብ ምክትል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺደን ሎሚ ቀዳም 10 ጥቅምቲ ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣርሴማ ኣስመሮሜ ንምክትልኩም ብክብሪ እናዓደምኩ ብቐንዳ ርእስተ ዜና ፍልም ኣብ ዞባ ማእከል ከም ዝሰረቱ ምሕብሓብን ናብዮትን ኣእምራኦም ምዕባላኦም ስንኩላን ንምርጋፅ ዓውደ ዘተ ተኻይዱ ኣብ ሓመል ማለዋ ኣብ ድሕነታ ደንዕሸልን ዘተኮረ ዓውደ ዘተ ተኻይዱ ሃኮሰ ጨንፈር ዞባ ሰሜናዊ ቀይሕ ባሕሪ ገስጋስ ትግባረ ውጥን ስራሕ ገምጊሞ ኣሜሪካ ኣብ ልዕሊ ኣህጉራዊ ቤት ፍርዲ ገበነኛታት ሓድሽ እገዳ ወሲና ህዝባዊት ሪፓብሊክ ቻይናን ኤውሮጳዊ ሕብረትን ንግዳዊ ፍልልያቶም ንምፅባብ ናይ ምምኽኻር ዝርርብ ኣካይዶም ኣብ ሪፓብሊክ ደቡብ ኣፍሪቃ ኣንጻር ዘ ሕጋውያን ስደተኛታት ዝተጀመረ ሰልፊ ናብ ናዕቢ ብምምርሑ ከቢድ ንዋታዊ ዕንወት ወሪዱ

ዝርዝር ዜና ኣብ ዞባ ማእከል ከም ዝሰረቱ ምሕብሓብ እናብዮትን ኣእምሮኣውን ምዕባላኣውን ስንኩላን ንምርጋፅ ብጨንፈር ሃገራዊ ማሕበር ኣእምሮኣውን ምዕባላኣውን ስንክልና ዝተወደበ ዓውደ ዘተ ብ9 ጥቅምቲ ኣብ ኣስመራ ተኻይዶም እቲ ወከልቲ ምምሕዳራት ንዞባ ዝተሳተፍዎ ዓውደ ዘተ ሌላ ምስ ንጥፈታት ማሕበር ተራ ማሕበር ኣብ ምርጋፅ መሰላት ስንኩላን ብድሆታት ስንክልናን መፍትሒታቱ ብመንፅር ፖሊስታትን ስትራተጂን ሃገርና ከምኡ እውን ከም ሰረት ዝገበረ ናብዮት ስንኩላን ኣብ ዝብል ኣርእስታት ዘተኮረ ነይሮም ኣብ ደንበር ሃገራዊ ማሕበር ኣእምሮኣውን ምዕባላኣውን ስንክልና ወይዘሮ ይብርሃ ኣለም ይዕብዮ ኣብ ዘስማዓቶ ቃል ዕላማት ዓውደ ዘተ ተራ ኣብ ንኡዞባታት ዝነጥፉ መሻርክቲ ኣካላት ብምብራኽ ኩልንትናዊ ምዕባለ ስንኩላን ወገናት ንምውሓስ ከም ዝኾነ ገሊፃ ኣቦ እምበር ጨንፈር ዞባ ማእከል ኣቶ ሄኖ ገብረ እግዚኣብሄር ድማ ንዓይነትን ቁፅርን ምስ ኣእምሮኦም ምዕባላኣውን ስንክልና ዝነብሩ ወገናት ኣብቲ ዞባ ብዝርዝር ድሕር ምቕራብ ኣብ ምብራኽ ግንዛብ ሕብረተሰብ ተራ መሻርክቲ ኣካላት ክዓዝዝ ፀዊዖም ተሳተፍቲ ብወገኖም እቲ ዓውደ ዘተ ኣብ ኣእምራውን ምዕባላኣውን ስንክልናን ስንኩላንን ንዝፀንሖም ኣፍልጦ ዘዕቢ ስለ ዝኾነ ኣገዳሲ ምዃኑ ብምጥቃስ ንቕሓት ንምብራኽን ኣብ መለኻኸታ ንምምሕያሽን ቀጻሊ ጎስጓስ ክካየድ ተላብዮም ጨንፈር ሃገራዊ ማሕበር ኣእምራውን ምዕባላኣውን ስንክልና ዞባ ማእከል ኣብዚ እዋን ልዕሊ 2,000 ምዝጉባት ኣባላት ኣለውዎ። ቤት ፅሕፈት ጨንፈር ጥዕና ዞባ ዓንሰባ ምስ ናይ ስራሕ መሻርክቱ ብምውሃድ ኣብ ድሕነት ኣደን ዕሸልን ዘተኮረ ዓውደ ዘተ ብ8 ጥቅምቲ ኣብ ሓመል ማሎ ኣካይዶም ኣብቲ ዓውደ ዘተ ነብሰ ፆራት ክሳብ እዋን ሕርሰን 8 ግዜ ጥዕናዊ ክትትል ክገብራን ሕርሲ ኣብ ትካል ጥዕና ከዘውትራን መፃምቲ ምስ ኣንስቶም ናብ ትካል ጥዕና ክመፁ ክተባብዑ ከምኡ ውን ክታበት መንሽሮ ክሳድ ማህፀንና ኣገዳስነቱን ኣብ ዝብል ዛዕባታት ብሰፊሑ ተዘትዮም ኣብቲ ንዞባ ንዘለዉ ብድሆታት ብዝምልከት ድማ ክንክን ቅድሚ ሕርሲ ኣብ እዋኑ ዘይምጅማር ተርዮታት ሕርሲ ኣብ ገዛ ምቁራፅ ክታ ት ትሑት ተጠቃምነት መፀበይ ነፍሶ ፆራት ከምኡውን ሕፅረት ኣገልግሎት መጓዓዝያቶም ቀንዲ ምዃኖም ተገሊፆም ኣብ ጨንፈር ጥዕና ዞባዓን ሰባ ሓላፊ ኣሃዱ ጥዕና ስድራ ቤትን ኮምን ኣቶ ተክለ ተስፋ ማርያም ዕላማት ዓውደ ዘተ ምስ መሻርክቲ ኣካላት ብምትሕባር ዝረኣዩ ፀገማት ንምፍዋስ ምዃኑ ብምጥቃስ ክታበት መንሽሮ ክሳድ ማህፀን ኣብ መፃኢ ሂወት ደቂ ኣንስትዮ ኣገዳሲ ስለ ዝኾነ ስድራ ቤታት ደቆም ከኽትሙን ተራ መሻርክቲ ብዝሓየለ ክቕፅልን ተላብዮም ኣካየድ ስራሕ ንኡዞባ ሓመልማሎ ኣቶ ወልዱ ሳሙኤል ብወገኑ ህላዊ ኣደን ዕሸልን ከየረጋገፅካ ህላዊ ሕብረተሰብ ምርጋፅ ስለዘይከኣል ኣብዚ መዳይ እዚ ብዕቱብ ክስራሕ ኣብ መደበር ጥዕና ሓመልማሎ ዘሎ መፀበይ ነፍሲ ፅራት ድማ ፅገና ክግበረሉ ተላብዮም ሃገራዊ ኮንፈደሬሽን ስራሕተኛታት ኤርትራ ጨንፈር ዞባ ሰሜናዊ ቀሕ ባሕሪ ገስጋስ ትግባር መደባ ዝሓለፈ 9 ኣዋርሒ ዝገምገመ ኣኼባ ብ8 ጥቅምቲ ኣባፅዕ ኣካይዶም ሓላፍቲ ጨንፈር ኣቶ ሃብተማርያም ተስፋ ሚካኤል ኣብ ዘቕረቦ ፀብጻብ ኣብ ምውዳብ ሓደስቲ ማሕበራትን ዳግመ ምውዳብ ዝፀንሓ መሰረታውያን ማሕበራትን ዕውት ስራሕ ከም እትኻየደ ኣብ ቦታ ስራሕ ዘጋጥም ግርጭታት ድማ ብልዝብ ይፍታሕ ምህላው ብምሕባር ንትግባር መደባ ስልጠና መራሕቲ ማሕበር ምሕያል ተራ ደቂ ኣንስትዮ ኣብ ቦታ ስራሕ ከምኡ እውን ምትግባር ንጥፈታት መንእስያ ስራሕኛታት ዝሕግዝ መማእዘኒ ሓሳባት ኣቕሪቦም ሓለፍቲ መሰረታውያን ማሕበራት ድማ ፀብጻባት ዘካየድዎ ንጥፈታት ስራሕ ኣቕሪቦም ኣገዳስነት ውዳበን ተራ መራሕቲ ማሕበራትን ኣብ ምህናፅ ኣድማዕ ማሕበር ቀሊል ከም ዘይኮነ ዝሓበረ ሓላፊ ምምሕዳርን ፋይናንስን ማእከላይ ቤት ፅሕፈት ሃኮሰ ኣቶ ተስፋይ ግርማይ ኤርትራዊ ሰራሕተኛ ኣብ መደባት ልምዓትን መኸተን ብምስታፍ ኣፍራይነቱ ንኽዕይል ሓላፍነት ናይ ኩሎም ኣካላት ከም ዝኾነ ኣገንዚቦም ተሳተፍቲ ኣብ መወዳእታ ብማሕበር ዝውደብ ሞያዊ ስልጠናታት ክድፍኣሉ ስሉሳዊ ዝምድና ብምሕያል ኢንዱስትርያዊ ሰላም ንምስፋን ብሰፊሑ ክስራሓሉ ዛጊድ ዘይተወደቡ ሰራሕተኛታት ክውደቡ ምእንቲ ድማ ጎስጓስ ክሕይል ዝብል ርእቶታት ኣቕሪቦም ቤት ፅሕፈት ትምህርቲ ንዞባ ፎሮ ዓቕሚ መምህራን ክብ ንምባል ብዘካይዶ ዘሎ ፃዕሪ ኣብ ምሕደራ ገንዘብን ንብረትን ዘተኮረ ስልጠና ኣብ ሓውሲ ከተማ ፎሮ ሂቦም እቲ ስልጠና ምሕደራ ገንዘብ ንብረትን ሰነዳትን ምሕደራ ፀጋታት ቤት ትምህርቲ ምድላውን ትግባርን ውጥን ቤት ትምህርቲ ከምኡውን ምሕደራ ፋይናንስን ካልእን ዘጠቃለለ ኮይኑ ንርእሰ መምህራን ኣባላት ምምሕዳርን ፋይናንስን ኣብያተ ትምህርቲ ኣባላት ምሕደራ ኣብያተ ትምህርትን ኮሚተ ቤት ትምህርትን እዩ ተዋሂቦም ነቲ ስልጠና ዝሃበ መምህር ሱሌማን ማሕሙድ ኩሉ ኣብ ትምህርቲ ዝግበር ወፃኢታት ንመንግስቲ ጥራይ ዝግደፍ ከም ዘይኮነ ብምጥቃስ ውሕሉል ኣጠቃቅማ ገንዘብን ንብረትን ክህሉ ኣዘኻኺሩ ተሳተፍቲ ብግድኦም ንኣገዳስነትን እዋናውነትን ናይቲ ስልጠና ብምጥቃስ ተመሳሳሊ ስልጠናታት ክድፍኣሉ ፀዊዖም ኣብ ንዞባ ፎሮ ካብ መዋለ ህፃናት ክሳብ ካልኣይ ደረጃ ዝዝርግሓ 97 ኣብያተ ትምህርቲ ኣለዋ ኣብ ሓውሲ ከተማ ሃይኮታ ብ8 ጥቅምቲ ኣብ ትካል ቅድመ ትምህርቲ ዝተኸስተ ባርዕ ሓዊ ንዋታዊ ዕንወት ከም ዘውረደ ወኪል ኤሪና ሓቢሩ እቲ ዛጊድ ጠንቁ ዘይተነፀረ ባርዕ ሓዊ ካብ ሰዓት 5 ድሕሪ ቀትሪ ጀሚሩ ንሓደ ሰዓት ከም ዝቐፀለ ብሰንኩ ድማ 4 ክፍልታት ምስ ሙሉእ ትሕዝትኡ ከም ዝዓነወ ኣዛዚ መደበር ፖሊስ ሃይኮታ ሰርጌን ተበየነ ርእሶም ገሊፆም ነቲ ባርዕ ኣብ ቁፅፅር ንምእታው ኣሃዱ መጥፋእቲ ሓዊ ህዝቢ ኣባላት ፖሊስን ሰራዊትን ንዝገበርዎ ዕዙ ዝኣበርክቶ ብምምጓስ ሕብረተሰብ ንተመሳሳሊ ሓደጋታት ካብ ዘቃልዑ ተርዮታት ክጥንቀቕ ኣተሓሳሲቦም

تزعم الطراي بتغلال لعل شو دشميت عسران شحنا أفاز قمت نواتاوي عنو تزس عبا شو عدت حادقة تتبار أحاوي كم زقات أما تسب تسابات بوليس هايكوتا ينتصر زي سعب هقراو زينا تاتي زخبركم تعزبتنا مكتالم كتك تصلو داقيمة بخبر أدم ኣሜሪካ ኣብ ልዕሊ ኣህጉራዊ ቤት ፍርዲ ገበነኛታት ሓድሽ እገዳ ወሲና ምምሕዳር ፕረዚደንት ዶናልድ ትራምፕ እቲ ኣህጉራዊ ትካል ኣንጻር ረብሓታት ሃገሩ ይንቀሳቀስ ከም ዘሎ ብምክሳስ እዩ ነዚ ሓድሽ ስጉምቲ ወሲዱ ዘሎ ኣብ ኣሰራርሓ ናይቲ ትካል ዘለዋ ዕቃበታት ክትገለጽ ዝጸንሐት ኣሜሪካ ኣቐዲማ ኣብ ልዕሊ ሰራሕኛታቱ እገዳታት ከም ዘጽቐት ጸብጻባት የረድኦም እቲ ስጉምቲ ኣብ ኣህጉራዊ ባንክታት ዘሎ ንዋይ ናይቲ ትካል ዘደስክል ምዃኑ ቤት ጽሕፈት ግምጃ ኣሜሪካ ገሊጾም ኣህጉራዊ ቤት ፍርዲ ገበነኛታት ዕላማ ክኾኑ ኣብ ልዕሊ ዝተመርፁ ዝተወሰኑ መራሕቲ ጥራይ ብምትኳር ክሰርሕ መፅንሑ ዝወቐሳ ብርክት ዝበለ ሃገራት ኣባልነተን ናይ ምስሓብ ስጉምቲ ክወስዳ ጸኒሐን ኣለዋ ኣብ ሓምለ 2002 ዝተመስረተን ኣሜሪካን ሩስያን ንዝርከበአን ብርክት ዝበለ ሃገራት ዘይጥርንፍን ኣህጉራዊ ቤት ፍርዲ ገበነኛታት ተኣማንነቱ እናጎደለ ይመጽእ ከም ዘሎ እዩ ዝግለጽ ህዝባዊት ሪፓብሊክ ቻይናን ኤውሮጳዊ ሕብረትን ንግዳዊ ፍልልያቶም ንምፅባብ ዝሕግዝ ተወሳኺ ናይ ምምኻር ዝርርብ ትማል 9 ጥቅምቲ ኣካይዶም እዚ ኣብ ቻይና ዝተኻየደ ዝርርብ ኣብ ምምሕያሽ ንግዳዊ ዝምድና ከምኡ ውን ምቁፅፃር መጠን ቀረፅን ወፍርን ዘተኮረ ምንባሩ ተገሊጹ ቻይናን ኤውሮጳዊ ሕብረትን ብጉዳይ ቀረፅ ኣብ መንጎኦም ዝተፈጥረ ንግዳዊ ዘይምቅዳዊ ንምህዳእ ተደጋጋሚ ዝርርብ ከካይዱ ምፅንሖም ዝጠቕሱ ፀብጻባት ኣብ መወዳእታ ዝሓለፈ ውርሒ ሰነ እውን ዘትዮም ምንባሮም የረድኡ ክልቲኦም ወገናት ኣብ 2025 ናይ ልዕሊ 860 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካየዱ ብምሕባር ነቲ ኣሃዝ ኣብዚ ዓመት እዚ ናብ ኣስታት 1 ትሪልዮን ዶላር ከም ንምንባሉ መደብ ከም ዘለዎም ይጠቕሱ ኤውሮጳ ሕብረት ሓደ ካብ ዝዓበዩ ንግዳዊ መሻርክቲ ቻይና ምዃኑ እዩ ዝሕበር ኣብ ሪፓብሊክ ደቡብ ኣፍሪካ ኣንጻር ዘይሕጋውያን ስደተኛታት ዝጀመረ ሓድሽ ናይ ተቃውሞ ሰልፊ ናብ ናዕቢ ብምምርሑ ከቢድ ንዋታዊ ዕንወት ወሪዶም ሰልፈኛታት ኣብቲ ኣብ ከተማታት ጆሃንስበርግ ደርባንን ሶዌቶን ዘካየድዎ ሰልፍን ዝሰዕበ ዕግርግርን ዓሰርተታት መካይንን ኣባይትን ከም እተቓጸለ ማዕከናት ዜና ኣቃሊሐን ብዘይካዚ ብወፃእተኛታት ኣብ ልዕሊ ዝውነና ሓያሎ ትካላት ስርቅን ዝምታን ከም እተኻይደ እቲ ሓበሬታ ብተወሳኺ ኣረድዮም እዚ ሓድሽ ናዕቢ ሒደት ሳምንታት ካብቲ ጽላኣት ወፃእተኛታት ዝመንቀል እዩ ኣብቲ ሃገር ዝተኻየደ ተመሳሳሊ ክስተት እዩ ዝስዕብ ዘሎ ብሰንኪቲ ቀዳማይ ናዕቢ ኣሸሓዚ ሕጋውያን ስደተኛታት ጎረባብቲ ሃገራት ነናብ ዓዶም ከም እተመልሱ ኣይርስዕን እዚ ሕጋውያን ስደተኛታት ኣብ ሃገሮም ጠንቂ ሽቕለት ኣልቦነት ኮይኖም ከም ዘለዉ ዝወቐሱ ደቡብ ኣፍሪቃውያን ኩሎም መንበር ፍቓድ ዘይብሎም ስደተኛታት ክወፅኦም ክፅውዑ ጸኒሖም ዝበዝሑ ካብቶም ስደተኛታት ዜጋታት ዚምባብወ ሞዛምቢክ ማላውን ናይጀርያን ምዃኖም እዩ ዝግለጽ ባንግላዴሽ ንሰላማዊ መዓላ ዘገልግል ኑክሌሳዊ ትካል ንምህናፅ ምስ ሩስያ ዝኸተመቶ ስምምዕ ካብ ዝመፅእ ወርሒ ሕዳር ክትግበር ምዃኑ ገሊጻ ሩስያን ባንግላዴሽን ነዚ ናይ ኣሳት 13 ቢልዮን ዶላር ፕሮጀክት ኣብ ወርሒ መያዝያ ናይዚ ዓመት ከም ዝኸተመኦ ዝፍለጥ ኮይኑ ዛዕበየ ወፃኢታቱ ብመልክዕ ልቓሕ ካብ ሩስያ ከም ዝኽፈል ተገሊጹ ብዘይካዚ ሩስያ ንዋታውን ቅየሳውን ዝርከቦ ተወሳኺ ሓገዝ ክትገብር ምዃንያ ትሕብር እዚ ኣብ ባንግላዴሽ ናይ ፈለማ ዝኾነ ኒክሌሳዊ ትካል ምስ ተዛዘመ ኣስታት 12 ሚታዊ ጠለባት ኤሌክትሪሲቲ ዝተሃገር ክሽፍን ትፅቢት ይግበር እቲ ፕሮጀክት ኣብ ምምዕባል ዝምድና ሩስያን ባንግላዴሽን እውን እወታዊ ተራ ከም ዝህልዎ ይመት ኣብ ፓናማ ትማሊ 9 ጥቅምቲ 7.7 ሬክተር ዝተዓቀደ ሓደጋ ምንቅጥቃጥ ምድሪ ከም እተኸስተ ማዕከና ዜና ኣቃሊሐን በዚ ኣብ 12.6 ኪሎ ሜትር ዕንቆ ዝተኸስተ ምንቅጥቃጥ ምድሪ ኣብ ሂወት ሰብ ዝወረደ ክሳራ እኳ እንተዘየለ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ዕንወት ከም ዝወረደ ተገሊጹ ድሕሪ ተቐዳማይ ሓደጋ ዝሰዕበ ልዕሊ 40 ድሕረ ምንቅጥቃጣት ነቲ ክሳራ ክብ ከም ዘበሎን በረራታት ከም እተቋረፀን ተፈሊጡሎ ክኢላታት ስነ ምድሪ ፓናማ ተወሳኺ ምንቅጥቃጥ ክኽሰት ከም ዝኽእል ብምእማት ነበርቲ ናይቲ ከባቢ ክጥንቀቑ ኣተሓሳሲቦም ኣለው ፓናማ ብብዝሒ ሓደጋታት ምንቅጥቃጥ ምድሪ ኣብ ዝኽሰተሉ ጂኦግራፊያዊ ክፋል ዓለምና ከም እትርከብ ይሕበር ኣብ ዝሓለፈ ወርሒ ናሓሰ ኣብ ጎረቤታ ኮሎምቢያ ብዝተኸስተ 7.4 ሬክተር ምንቅጥቃጥ ምድሪ ልዕሊ 320 ሰባት ከም ዝሞቱን ከቢድ ንዋታዊ ዕንወት ከም ዝሰዕበን ዝዝከር እዩ
ሩስያን ኢራን እና ምጅማር ዝሓለፈ ዓመት ዝኸተምኦ ኣጠቓላሊ እስትራቴጂካዊ ናይ ምትሕግጋዝ ውዕል እወታዊ ውፅኢት ይርከቦ ከም ዘሎ ሓቢረን መራሕቲ ክልቲአን

ሃገራት ብ8 ጥቅምቲ ኣብ ቱርክሚኒስታን ኣብ ዘካይድዎ ዝርርብ ንግዳዊ ምልውዋጥ ሃገራቶም ኣብ ዝሓለፈ ዓመት ብልዕሊ 20 ሚእታዊት ክብ ከም ዝበለ ገሊፆም። ብዘይካዚ እቲ ንግዳዊ ንጥፈታት ኣብ ዝሓለፈ 8 ኣዋርሕ እወታዊ ገስጋስ ከም ዘርኣየ ኣፍሊጦም። ፕረዚደንት ቭላድሚር ፑቲንን ፕረዚደንት መስዑድ ፐዘሽኪያንን ኣብ ዝርርቦም ኣብ ቁጠባ ጥራይ ዘይኮነ ኣብ ፀጥታን ካልእ መዳያትን ዝተበፅሐ ስምምዓት እውን ከከም ቀዳምነታቱ ይትግበር ከም ዘሎ ኣረድዮም። እዚ ከምዚ ኢሉ እንከሎ ሩስያ ኩናት ኢራን ብሰላም ንምዕራፍ ተረኣ ከም እትፃወት ፕረዚደንት ፑቲን ሓቢሮም። እቲ ኩናት ንዞባ ማእከላይ ምብራቅ ጥራይ ዘይኮነ ብደረጃ ዓለም ከይተረፈ ፀገማት ፈጢሩ ከም ዘሎ ዝጠቐሰ ፕረዚደንት ፑቲን ኣሜሪካን ኢራንን ብዝርርብ ንምዕራፉ ክፅዕራ ኣተሓሳሲቡ። ዛምቢያ ኣብ ጥዕናዊ መዳይ ዝውዕል ፋይናንሳዊ ደገፍ ኣሜሪካ ክትቅበል ከም እተሰማምዐት ገሊጻ። ኣሜሪካ እቲ ደገፍ ምስ ዛምቢያ ኣብ ዕድና ዘተኮረ ስምምዕ ክትገብር ዘመቻችእን ተኣፋፊ ጥዕናዊ ሓበሬታ ንምምጣው ዘኽእልን ምዃኑ ድሕሪ ምግላጻ መንግስቲ ዛምቢያ ክነፅጎ ምፅንሑ ዝዝከር እዮም። ይኹን እምበር ኣሜሪካ ነቲ ቅድሚ ኩነት ከም ዝሰረዘቶ ዝሓበረ መንግስቲ ዛምቢያ ነቲ 1.5 ቢልዮን ዶላር ደገፍ ከም ዝቕበሎ ኣፍሊጡሎም። ዛምቢያ ምስቲ ሰብኣዊ ደገፍ ምትሓዝ ዘይብሉ ኣብ ዕድና ዘተኮረ ዝርርብ ምስ ኣሜሪካ ክተካይድ ምዃና ገሊጻላ። ኣቐዲመን ዚምባብወ፣ ኬንያን ጋናን ተኣፋፊ ሃገራዊ ጥዕናዊ ሓበሬታ ንምምጣው ቅድመ ኩነት ንዝነበሮ ሰብኣዊ ሓገዝ ኣሜሪካ ከም ዝነፀግኦ ፀብጻባት የረድኦ። ፈረንሳ ኣብ ዕዳጋታት ኤውሮጳ ተኸሲቱ ዘሎ ሕፅረት ነዳዲ ንምቅላል ካብ እስትራቴጂካዊ መኽዘና 10 ሚልዮን በርሚል ክተውፅእ ምዃና ኣፍሊጣ። እቲ ስጉምቲ ኣካል ናይቲ ሃገራት ኤውሮጳ ክዝርግሖ ወጢነን ዘለዋ ልዕሊ 100 ሚልዮን በርሚል ምዃኑ ፕረዚደንት ኢማኑዌል ማክሮን ገሊፆም። እዚ ንሰለስተ ኣዋርሒ ክቕፅል ምዃኑ ዝግለ ዘሎ መስርሕ ኣብቲ ኣህጉር ተኸሲቱ ንዘሎ ሕፅረት ቀረብን ናህሪ ዋጋን ነዳዲ ብኸፊል ክህድኦ ከም ዝኽእል ግምታት ኣሎ። ፕረዚደንት ኮሚሽን ኤውሮጳ ኡርሳላ ቮንደር ላየን ህፁፅ ቀረብ ፀዓት ምስ ዘይግበር ሃገራት ኤውሮጳ ኣብ ተወሳኺ ቅልውላው ክወድቃ ከም ዝኽእላ ኣብ ዝሓለፈ ቀረባ መዓልታት ምጥንቀቓ ዝዝከር እዩ። ፕረዚደንት ዶናልድ ትራምፕ ድማ እተን ሃገራት ካብ ክዝን ነዳዲአን ናብ ዕዳጋታት ምስ ዘየውርዳ ሃገሩ ናብ ኤውሮጳ ክትገብሮ ንዝፀንሐት ሰደድ ናፍታ ደው ክምተብሎ ሓቢሩ እዩ። ሃገራት ኤውሮጳ ሕብረት ቅልውላው ዞባ ማእከላይ ምብራቅን ኩናት ዩክሬንን ብዘስዓበ ሕፅረት ፀዓት ብከቢድ ተፀልየን ከም ዘለዋ ፀብጻባት የረድኡ።

ዜናታት ንምዝዛም ቀንዲ ነጥብታት እዮም። ኣብ ዞባ ማእከል ኮሚሰረቱ ምሕብሓብና ቤቱን ኣእምሮኦ ምዕባላውን ስንኩላ ንምርጋፅ ዓውደ ዘተ ተኻይዱ። ኣብ ሓመልማሎ ኣብ ድሕነታት ደንዕሸልን ዘተኮረ ዓውደ ዘተ ተኻይዱ። ሃኮሰ ጨንፈር ዞባ ሰሜን ኣውቂሕ ባሕሪ ገስጋስ ትግባረ ውጥን ስራሕ ገምጊሞ። ኣሜሪካ ኣብ ልዕሊ ኣህጉራዊ ቤት ፍርዲ ገበነኛታት ሓድሽ እገዳ ወሲና። ህዝባዊት ሪፓብሊክ ቻይናን ኤውሮጳዊ ሕብረትን ንግዳዊ ፍልልያቶም ንምፅባብ ናይ ምምኽኻር ዝርርብ ኣካይዶም። ኣብ ሪፓብሊክ ደቡብ ኣፍሪካ ኣንጻር ዘይሕጋውያን ስደተኛታት ዝጀመረ ሰልፊ ናብ ናዕቢ ብምምርሑ ከቢድ ንዋታዊ ዕንወት ወሪዶ። ዝኸበርኩም ተዓዘብትና ንሳዓት ዝተዳለወ ዜናዊ መሰናዶና ኣብ ዝተዛዚምሎ ስለምክተልኩም ኣመስግን ብሩህ መዓልቲ።

0: ኢትዮጵያ የጂኦግራፊ
1: ኢትዮጵያ ንዘለዓለምና ጂኦግራፊ ዕፅውቲ ኮይና ክትነብር እያ ኢሉ ዝሓስብ ኢትዮጵያ እውን እንተደኣ ኣሎ ዝሞተ እዩ።
0: እርሱ የሞተ ነው።
2: እንዲህ ዓይነት ኣርሚ ነው ያላት የሚል
1: ኢትዮጵያ ከምዚ ዓይነት ሰራዊት እዩ ዘለዋ ብዝብል ሕራኔና ንሰርሕ ዘለና
2: ቁጭት ይዘን ነው እየሰራን ያለ።
0: ውጊያው ከተነሳ
1: ውግእ እንተተጀሚሩ ውፅኢቱ ንፁር እዩ። ድሕሪኡ ዋይዋይ ኣይሰርሕን እዩ።
0: ኣይሰራ ኣሁን ኣለመጀመር ማለት እዩ።
2: ኤርትራ ለይ ውግያ መክፈት
1: ሰራዊት ኤርትራ ኣዝዩ ስልጡን ሓያል ምትንካፉ ማለት ነፍሲ ቅትለት ምፍፃም ማለት እዩ።
2: እሱ ንመንካት ማለት ሱሳይድ ነገ መጥፋት ነው።
0: ግን ኢትዮጵያ ግን በምንም ተኣምር ግን
1: ኢትዮጵያ ብተኣምር ተዓፂያ ክትነብርን እያ። ሕጂ ዘሎ ይኹን ድሕሪ ሕጂ ዝመፅ መራሒ ኣብ ዝኾነ እዋን ነዝሕቶ ክምልስ ኣለዎ።
0: መመለስ ኣለበት።
3: የማለቅ ሰው ለአንድ ለእኔ ልጅ ብቻ ሳይሆን
1: ንወደይ ጥራይ ዘይኮንኩ ንኩሎም ኢትዮጵያውያን ደቀናየ ዝበኺርሎም ዘለኹ ብዘይ ኣገባብ ብሓይሊ ካብ ዕዳጋ ትምህርቲ ካብ ዝተፈላለየ ቦታታት እናተወስዱ ኣብዚ ዝሃልቑ መንእስያት ይሕዝኑኒ
3: ያሳዝኑኛ።
4: ሻዕብያነኝ ባዩ ቡድን
1: ሻዕብያ የ ዝብል ጉጅለ ዘለዎን ዘይብሉን ሓይሉ ኣኻኺቡ ናይ ሰሜናዊ ክፋል ሃገርና ጎረሮ ኣብ ዝኾነ ብወገን ምፅዋዕ ካልእ ኩናት ከፊቱሎ
4: ከፈተ።
2: መከላከያ ሰራዊታችን እናጠናክራለን።
1: ሓይሊ ምክልኻልና ክነደልድል ልምዓትና ክነቀላጥፍ ኢና። ብሕጊ ይኹን ብሓይሊ ኣፍ ደገ ባሕሪ ክንረክብ ኢና።
2: በቦሌም ሆነ በባሌ
0: እንደምታዩት በአሁኑ ሰዓት ኤርትራ ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የለውም።
1: ከምዚ ትርእይዎ ዘለኹም ኣብዚ ሕጂ እዋን ኤርትራ ኣብ ቅድሚ ሰራዊት ምክልኻል ኢትዮጵያ ደው ክብል ዝኽእል ዓቕሚ የብላን። ሎሚ ቕነየ ብመራሕቲ ወታደራውያን ኣዘዝቲ ኣምባሳደራት ጋዜጠኛታትን ልሂቃን ስርዓት ብልፅግናን ኣብ ኩሉ መራኸቢ ብዙሓኖም ሰማይ ዓሪጉ ዘሎ ቀይሕ ባሕሪ ዝብል ዜና ወራር ምፍርራሕ ምዕልባጥን ፍኸራን ኩናት እንተጀሚሩ ኤርትራ ትበሃል ሃገር ኣይክትህሉን እያ። ጽባሕ ንጎሆ ዋይዋይ ኣይጠቅምን እዩ። ሓንሳብ ዶብ ተሰጊርና ኣስመራ ንምእታዊ ዝዓግትና የለን። ሰራዊትና ድልው ዘሎ እናተባህለ ነቲ ዝሓስብዎ ዘለዉ ዘይፍትሓዊ ምስፍሕፋሕን ወራርን መዓልቶ ኣኺሉ ክሳብ ጅምርዎ ዓቕሊ ምግባር ሲኢኖም ወሓጥናኩም ኣጥፋእናኩም ይብሉ ኣለዉ። ስርዓት ብልፅግና ከም ዝቐደሙ ስርዓታት ብማይት ኣሽሓት ሰራዊትን ዘመናዊ ኣፅዋርን ዓጢቑ ዓሰብ ብዓብኡ ድማ ኤርትራ ንምቁፅፃር ተኣንጎት ተሸብሸብ ዝብል ዘሎ ዝዓበደ ስርዓት ሃሊሉ ዝመፀካ ኣድጊ ኣኽቢትካ ፀዓድኖ ወይ እውን መዓልታ ዝኣኸለታን ጭዋ ኣፍንጫ ድሙ ትልሕስ ዝብል ምስላ ኣብዋት ይመልስና።
2: ኤርትራ ውግያ መክፈት
1: ሰራዊት ኤርትራ ኣዝዩ ስልጡን ሓያል ምትንካፉ ማለት ነፍሲ ቅትለት ምፍፃም ማለት እዩ።
2: እሱን መንካት ማለት ሱሳይድ ነገ መጥፋት ነው።
0: እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል።
5: ከም ትፈልጥዎ ቅድሚ 5 6 ዓመት ሓይሊ ባሕሪ መስሪትና ኣብዚ ብርጭቆ ክንሕም ብዝዲና መስሪትና እዮ
0: እና መዚ ውስጥ ንዋይ ንባር ኣቋቁምና ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ ኣትኖርም ማንም ፈለገም ኣልፈለገም።
5: ሚሊዮን ሚእታዊት እርግፀኛ እየ ኢትዮጵያ ተዓፅያ ኣይክትነብርን እያ። ዝኾነ ደለየ ኣይደለየ ተዓፅያ ኣይክትነብርን እያ።
2: ኤርትራ መንግስትም ከዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት
5: ሓንሳ ውግእ እንተጀሚሩ መንግስቲ ኤርትራ ዝበሃል ኣይክህሉን እዩ። እዚ ክፍለጥ ኣለዎ። ጂኦግራፍ ክቅየር እዩ። መንግስታት ክቀያየሩ እዮም። ዶባት ሃገራት እውን ክቅየር እዩ። ኣብ መንጎ ኤርትራን ኢትዮጵያን ዘሎ ዶብ ኣይክህሉን እዩ።
2: ዝም ብሎ ዓይነት ኣይደለም፣ በቀጠናው ማለት ነው።
0: ውግያው ከተነሳ የተከበረው ምክር ቤት ውግያው ከተነሳ ውጤቱ ግልጽ ነው።
5: ውግእ እንተጀሚሩ ውፅኢቱ ብሩህ እዩ። ድሕሪኡ ዋይ ዋይ ኣይሰርሕን እዩ። እንድሕር ኣቲና ውፅኢቱ ንጹር እዩ። ዘተኣማምን ዓቕሚ እዩ ዘለና፣ ዝዓግተና የለን።
0: ከገባን ግን ግልጽ ነው ውጤቱ። ኣስተማማኝ ኣቅምና ያለን ማንም ኣያቆመን።

0: አያቆምም። ይሄ ግልጽ መሆን አለበት። ማንም አያቆምም።
1: የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድን ነው ሊመጣ የሚችል? አይኖርም። አዎ አይኖርም።
2: መንግስት ኤርትራ አይክህሉን እዩ
1: ጦርነት አይደለም እንዴ?
2: መንግስት ኤርትራ ኣብዘይ ህልወሉ ግዜ እንታይ ይኽፍጠር? ባዕሉ ክጠፊ እዩ፣ ውግእ እኮ እዩ። ኩናት ኣብ ትውላዓሉ ግዜ ግንባርን ደጀንን ዝበሃል ኣይክህሉን እዩ። ኩሎም ግንባር እዮም። እዚ ማለት ኣስመራን ኣብ ከባቢ ባድመ ዘሎ ግንባርን ሓደ እዩ። ባድመ ግንባር ኮይኑ ኣስመራ ደጀን ክኸውን ኣይክእልን እዩ።
1: ባድመ ኣከባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ሁለቱም ግንባር ናቸው።
3: ኢትዮጵያ እያለች
2: ኢትዮጵያ ጉዳይ ባዕለይ ክውስን ህላውነተይ ክረጋግፅ ይሕቶኣ። ቀዳማይ ሚኒስትር ኣብይ ከም ዝበሎ ኢትዮጵያ ብቦሌ ይኹን ብባሌ፣ ብሕጊ ይኹን ብሓይሊ ወናኒት ኣፍ ደገ ባሕሪ ክትከውን እያ ትደሊ። ነዚ ኩሉ ሓደጋ ተሸኪማ ክትቅፅል ስለ ዘይትኽእል እዩ።
3: ይህንን ሁሉ አደጋ ተሸክማ ከዚህ በላይ መጓዝ ስለማትችል ነው።
4: መከላከያ ሰራዊታችን እናጠናክራለን።
2: ሓይሊ ምክልኻልና ክነደልድል ኢና፣ ልምዓትና ክንቀላጥፍ ኢና። ብቦሌ ይኹን ብባሌ፣ ብሕጊ ኾነ ብሓይሊ ኣፍ ደገ ባሕሪ ክንውንን ኢና።
4: ልማታችን እናፋጥናለን፣ ባህር በር እናገኛለን፣ በቦሌም ሆነ በባሌ።
0: ለዚያ በትዕግስት
2: ብትዕግስቲ ብጥበብ ብምስትውዓል ሞትን ክሳራን ብምጉዳል ብሰላማዊ መንገዲ ንምፍታሕ ክፍተን እዩ። ከምቲ ዝተባህለ ግን ብቦሌ ይኹን ብባሌ፣ ብሕጊ ይኹን ብሓይሊ ዘይተርፍ እዩ።
0: በባሌም ሆነ በቦሌ እንደተባለው ግን ኣይቀርም ማለት እዩ።
5: ኩሎም ይፍክሩ፣ ዓበይቶም ንኣሽቶም፣ ምሩኻትን ስዑራት ኩናትን፣ ኩናት ዝፈልጡን ዘይፈልጡን። ምናልባት ኣፍላጋትን ንፋስን እዛ ኢትዮጵያ ትበሃል ሃገር ነን ዝተወልደ ንኽፍክርን ክህድድን ሓይሊ ዝህባእታ ከይህልዎ ዘጠራጥር እዩ። እዚ ብስርዓት ብልፅግና ዝግበር ዘሎ ፈኽራን ጫውጫውታን ድማ ነቶም ቅድሚ ሕጂ ዝፈከሩ ኣቕርንቶም ስሒሎም መሬትና ፃሕተሩ ኤርትራ ዝወረሩ ግንከ ዘይከም ፈኸሮኦም ዝፃሕተሩሉ ኣቕርንቶም ዝተሰብረ ኣብ መሬትን ባሕርን ኤርትራ ህጣሞም ዘጥፉ መራሕትን ሰራዊትን ስርዓታት ኢትዮጵያ ዘዘኻኽር ንድሕሪት ተመሊስካ ታሪኾም ንኽትፍትሽ ዘገድድን እዩ። መምሃሪ እንተኾኖምን ኣደብ እንተገበሩን ሕሉፍ ታሪኾም ኣብ ኤርትራ ከመይ ከም ዝነበረን መፈጽምትኡ ከመይ ከም ዝኾነን ከነዘኻኽሮም።
6: እንዴት እንደምንዋጋ ኤርትራኖች ያቁናል፣ በረምባርጎ ያቁናል።
2: ኤርትራውያን ከመይ ከም ንዋጋ ይፈልጡና እዮም፣ ጽቡቕ ገይሮም ይፈልጡና እዮም።
5: እዚ ምሩኽ ክሳብ ክንዲዚ ደፊሩ ክፍክር ምጻት ዓለም በጺሕሎ ማለት እዩ። ኤርትራውያን ከመይ ከም ንዋጋ ይፈልጡና እዮም ኢሉ ምሩኽ ባጫ እወ ኣጸቢቖም ይፈልጡኻ።
7: ተጨፈጨፍን
5: ከብሉኻን ከለዉ ይፈልጡኻ፣ ማሪኾም ከላህዩኻ ከለዉ ይፈልጡኻ።

0: ንስኻን መሰልትኻን ነዚ ረሲዕኩምዎ ዘለኹም ሕሉፍ ታሪክኩን ምዝኽኻር ዝኣክል ግን ፅን ኢልኩም ስምዑ። ወተሃደራዊ ታሪክ ኢትዮጵያ ዝገልፁ መፅሓፍቲ ከም ዝሕብርዎ መሬት ኤርትራ ዝወሓጠቶም እዝታት ግብረ ሃይላት ክፍለ ጦራትን ኢትዮጵያ ቆፂርካ ይውድኡን። ናይ ስርዓት ሃይለ ስላሴ ካልኣይ ክፍለ ጦር ብኤርትራውያን ዝቆመ ብእስራኤላውያን ዝተዓለመ ፍሉይ ናይ ፀረ ደባይ ስልጠና ዝወሰደ ሓይሊ ኮማንድስ፣ ቃኘው ሰራዊት፣ ደርጎኛ ሰራዊት ራዛ ፕሮጀክት፣ ብእስራኤላውያን ዝተዓለመ ፍሉይ ኣሃዱ ነበልባል፣ ክፍለ ጦራት ወደ ዘማች ግብሪ ሃይልታት 501 502 503 505 ሃንድለን 56 508 ውቃው እዝ፣ ናዶ እዝ፣ መክት እዝ፣ መንጥር እዝ፣ ተራራ ክፍለ ጦር 17 18 19 21 ክፍለ ጦራት 30ኛ ኣንበሳ 6ኛ ወልወል ዘርኣይ ደረስ መካናይዝ ብሪጌድ ሰንጥቅ መካናይዝ ብሪጌድ ክፍለ ጦራት 10 11 12 14 15 16 23 24 ኣየር ወለድ ክፍለ ጦር 102 ኮራት 603 604 606 ብሰሜን ኮርያውያን ዝተዓለመ ፍሉይ ኣሃዱ ሰናታዊ ስፓርታክያድ ክፍለ ጦር ዘይተኣደኑ ምልሻታት ብሔራዊ ጦር ብ7 ስኳድሮናት ዝቆመ ዓለምለኻዊ ደረጃ ስልጠና ዝወሰደ ሰሜናውን ደቡባውን እዚ ሓይሊ ባሕሪ ብኣዝዮም ክኢላታት ኣብረርቲ ዝቆመ ሓይሊ ኣየርን ካልኦትን
1: ህዝባችንና ወዳጆቻችን የማያዳግም ውጤቱን ጥራቶቻችን ውድቀቱን በጉግት የሚጠባበቁት ወሳኝ ትግል ነው።
0: ብወታደራውን ፖለቲካውን ሓላፍነት ንውሕ ዓመታት ኣብ ኤርትራ ዘገልገለ በዓል ስልጣን ደርጊ ነበር ሻለቃ ዳዊት ወለ ገርጊስ ጥልመት ኣምላይ ደም መሬት ኣብ ዘርእስታ መጽሓፉ ስርዓት ደርግ ሓድነት ኢትዮጵያ ንምዕቃብ ወዶ ዘማችን ሚሊሽያን ካልኦትን ሓዊስካ ክሳብ 1,000,000 ሰራዊት ክዕጥቕ ክኢሉ ምንባሩ ዝበዝሕ ካብዚ ሰራዊት ዝያ መሬት ኤርትራ ከም ዝጠፍአ ኣብ ኤርትራ ዝጠፍአ ወተሃደር ኢትዮጵያ ክትቆፅሮ ዘይከኣል እምብዛ ብዙሕ ምዃኑ ይገልጽ። ኣብ ገጽ 27 መጽሓፉ ድማ ከምዚ ስዕባ ስፊርዎ ኣሎ። ኤርትራ ምስ ኢትዮጵያ ካብቲ ጽምበር ንዳሓር መሬት ኤርትራ ዝወሓጦ ሰራዊት ኢትዮጵያ እልፊ ኣላፍ እዩ። ኣብ ዝቐረባ ታሪክና ጥራይ እኳ ብማይት ኣሽሓት ዝቕፀሩ ኢትዮጵያውያን ኣብ ሰሜን ተሰዊኦም ይብል። ኣብ ገጽ 29 ድማ ኣብ ታሪክና ኣብ ዝተፈላለየ ቦታታት ውግኣት ተኻይዶ እንኳ እንትኾኑ ካብ ኩሎም ውግኣት ዝበዝሕ መስዋዕትነት ዝተኸፍለ ኣብ ሰሜን ንስለ ሰሜን ኣብ ኤርትራ እዩ። ኣብ ገጽ 399 የመስዋዕትነቱ መጠን ኣብ ዝብል ኣርእስቲ ድማ ካብ ዘመነ ደርግ ክሳብ ወያነ ስልጣን ዝተረከበሉ እዋን ኣብ ግንባር ሰሜን ዝተኸፍለ መስዋዕቲ ተሓቀኛ ቁፅሪ ክርከብ ፈጺሙ ዝከኣል ኣይኮነን። ሓፈሻዊ ገምጋም ንምቕራብ ግን ሓደ ሓደ ኣብነታት ክቐርብ ይከኣል እዩ። እዚ ኣብነታት ተጠርኒፉ ነቲ ኣብ ሰሜን ዝፈሰሰ ደመን ዝጠፍአ ህይወትን ቀሊል ከም ዘይነበረ ንምርዳእ ሓጋዝ እዩ። ነቲ ኩነታት ክምዝግብ ዝነበሮ ቤት ጽሕፈት ምምሕዳር ሚኒስትሪ ምክልኻል እዩ። እንተኾነ ብቕልጣፍን ክብደትን እትውግእን ሓደ ሓደ ምትሕዋስን ኣብ ሓደ እዋን ንዝሞቱን ዝቆሰሉን ምምዝጋብ ኣይተኻለን። ወላ እውን ኣብ ሓደ ክፍለ ሰራዊት ክንደይ ዓቕሚ ሰብ ከም ዝነበረ ኣይሽንኳይዶ ሚኒስትሪ ምክልኻል እቶም ኣብቲ ኩናት ዝተዋፈሩ ናይ ቀረባ ኣዘዝቲ እኳ ይፈልጡ ኣይነበሩን ይብል። እዚ ጽሑፍ ሓቀኛ ምስክርነት በዓል ስልጣን ስርዓት ደርግ ኣብ ኤርትራ ነበር ሻለቃ ዳዊት ወልደ ገርግስ እዩ። ሰበ ስልጣን ስርዓት ደርግ ኣብ ነፍሲ ወከፍ ዝተኻየደ ኩናት ከምዚ ሻለቃ ዳዊት ጠቒስዎ ዘሎ ዝወርዶም ናይ ሰብን ኣፅዋርን ክሳራ ሓቀኛ ጸብጻብ ንኽፈልጡ ልዕሊ ኣዘዝቲ ሰራዊቶም ንዜናታትን ጸብጻባትን ድምፂ ሓፋሽ ኤርትራያም ዝውከሱ ዝነበሩ። ኣብቲ እዋን ድምፂ ሓፋሽ ንኹሉ ኩነታት ከየጉደለት ከየወስኸት ብዘይምግናን ብዝርዝር ተቕርቦ ስለ ዝነበረት ከም ሓቀኛ እምንቲ ምንጪ ይጥቀሙላ ነበሩ። ሻለቃ ዳዊት ወልደ ጊዮርጊስ ኣብ ኩናት ኤርትራ ጠፊኡ ዝበሎ ቁፅሪ ወተሃደር ስርዓት ደርግ ኣመልኪቱ ኣብ ገጽ 400 መጽሓፍ ኣስፊርዎ ካብ ዘሎ ኣነ ብደረጃ ፖለቲካዊ ሓላፊ ኣብ ኤርትራ ዝነበርክሉ እዋን ካብ ዝነበረኒ ሓበሬታ መርትዖታትን ስልጣንን ዝፈልጦን ዝሰማዕክዎን ኩሉ ካብ 69 ክሳብ 82 ብግእዝ ማለት 76 77 ክሳብ 90 ኣብ ኤርትራ ብዝተኻየደ ውግኣ ጥራይ ካብ 180 ክሳብ 200,000 ሰራዊት ከም ዝሞቱ ይግመት ይብል። እዚ ተጠቂሱ ዘሎ ኣሃዝ ነቲ ካብ 1961 ክሳብ 1976 ከምኡውን 1991 ኣብ ምርብራብ ግንባራት ግንዳዕ ደቂ ኣምሓረን ዛዛሚ ኩናትን ናይ ዝሃለቐ ሰራዊቶም ኣሃዝ ኣየጠቐለለ እዩ። ተስፋየ ገብረኣብ የደራሲዩ ማስታወሻ ኣብ እትብል መፅሓፉ ካብ ሰበ ስልጣን ሚኒስትሪ ምክልኻል ኢትዮጵያ ካብ ዝረኸቡ ሓበሬታ ኣብ ግፅ 245 ኣብ ዘመን ሃይደ ስላሴን ደርግን ኣብ ኤርትራ ብዝተኻየደ ኩናት ዝጠፍአ ሰራዊት ኢትዮጵያ ካብ 250 ክሳብ 300,000 ከም ዝበፅሕ ኣስፊርዎ ኣሎ። ህልቂት ሰራዊት ኢትዮጵያ ኣብቲ ናይ 30 ዓመታት ኩናት ጥራይ ኣየብቅዕን። ብምስምስ ዶብ ካብ 98 ክሳብ 200 ዓመተ ምህረት ከም በዓል ጻድቃን ሳሞራ ገብሩ ኣስራት፣ ጆን ማንዲብል፣ ምሩኽ ባጫ ደበሌ፣ ኣባዱላ ገመዳ፣ ብርሃኑ ጁላን ካልኦትን ዝኣመሰሉ ዘይተቐብሩ ሬሳታት ዝመርሕዎ ኩናት ደራሲ ተስፋየ ገብረኣብ ኣብ የደራሲው ማስታወሻ ኣብ ትብል መጽሓፉ ኣብ ገጽ 245 ካብ ምምሕዳር ዓቕሚ ሰብ ሚኒስትሪ ምክልኻል ኢትዮጵያ ዝነበረ ኮሎኔል ቐልበል ኣማረ ዝረኸቦ ሓበሬታ ክሳብ 98,000 ምዉታት 194,000 ቁሱላት ምንባሮም ይገልጽ። ከምቲ ኣቐዲሙ ኣብዚ ጽሑፍ ዝተገልጸ ቁፅሪ ሰራዊቶም ብግቡእ ስለ ዘይፈልጥዎ እዚ ብሻለቃ ዳዊት ወለ ጊዮርጊስ ቀሪቡ ዘሎ ኣሃዝ ግምታዊ እዩ። ኣብ ኤርትራ ምስቲ በብ መድረኹ ብፍላይ ድማ ድሕርቲ ኣብ ምብራቕ ዝሰረኽበ ዓወት ኣብ ሰሜን ክድገም እዩ ብዝብል ጭርሖ ብ1978 ክሳብ 8 ግብሪ ሃይላት ሒዙ ብ6 መኣዝናት ብዛላንበሳ፣ ግሩስናይ፣ ራማ፣ ባድመ፣ ኦመሓጀርን ባፅዕን ናብ ኤርትራ ዝወሓዘን ድሕሪኡ እውን ኣብ ነፍሲ ወከፍ ወራር ናብ ኤርትራ ዝተጓረተን ብዝሒ ሰራዊት ኢትዮጵያ ብምዝማድ እቲ ዝጠፍአ ዕፅፊ ናይ ዝተጠቀሱ ዘሎ ኣሃዝ ከም ዝኾነ ዘጠራጥረ የብሉን። ብድብድቡ ከምቲ ሻለቃ ዳዊት ዝበሎ እልፊ ኣእላፍ ተባሂሉ ምግላጽ ኣኻል እዩ። ሻለቃ ዳዊት ኣስማት ናይቶም በብእዋኑ ኣብ ኤርትራ ዝወረሩ ብዙሕ ኣሃዱታት ሰራዊት ብዝርዝር ኣቕሪብዎ ኣሎ። እንተኾነ ናይቲ ሰራዊት ኣሃዝ ብፍጹም ኣይቐርቦን። ኣብ እዋን ዛዛሚ ኩናት 1991 ቁፅሪ ሰራዊት ኢትዮጵያ 150,000 ከም ዝነበረ ኣብ መፅሓፉ ኣስፊርዎ ኣሎ። እቲ ካብ 62 ካብ ስርዓት ሃይለ ስላሴ ጀሚሩ ንህዝቢ ኤርትራ ከም በርክኽ ዝወሓዘ ኣማኢት ኣሽሓት ዝቁፅሩ ሰራዊት ኢትዮጵያ ኣበይ ኣተወ ዝብል ሕቶ ሻለቃ ዳዊትን እቶም ኣብ ኤርትራ ዝተሳዕሩ ኣዘዝቲ ሰራዊት ብፆቱን ከምቲ ሻለቃ ዳዊት ዝፅብሮ ዘሎ ዘይኮነስ ብግቡእ ክምልስዎ ዘለዎም ሕቶ እዩ። ኣዛዚ እዝናዶ ብሪጋደር ጀነራል ውበቱ ጸጋየ ኩሉ ነገር ናብ ግንባር ሰሜን ኣብ ዝብል መጽሓፉ ኣብ ገጽ 360 ጠቒስዎ ከም ዘሎ እቲ ን30 ዓመታት ኣብ ኤርትራን ኢትዮጵያን ዝተዋግአ ሰራዊት ብዘይካ ኣብ ደቡብ ኣፍሪቃን ግብፅን ኣብ ኣፍሪቃ ተወዳዳሪ ዘይነበሮ ልዕሊ ፍርቂ ሚልዮን ዝበጽሕ ከም ዝነበረ ይጠቅስ። ኣብ እዋን ዛዛሚ ኩናት 1991 150,000 ዝበፅሕ ሰራዊት ደርግ ብዘይካቲ ገለ ክፋሉ ንሱዳን ዝሃደመ ዝበዝሕ ካብኡ ምዉትን ምርኹን ይኮይኑ ካብዚ ተጠቂሱ ዘሎ ፍርቂ ሚልዮን ሓደ ሕምሲት ኣብ ትግራይ ዝነበረ ኮይኑ እቲ ዝተረፈ 400,000 ድኣ ኣበይ የበለን ዝብል በዓል ሻለቃ ዳዊት ክምልስዎ ዘለዎም ሕቶ እዩ። ሻለቃ ዳዊት ወልደ ጊዮርጊስ ኣብ መጽሓፉ ብዛዕባ ምዉታት ቁስላትን ስንኩላንን ጥራይ ገሊጹ ዘሎ እቶም ኣብ ነፍሲ ወከፍ ኩናት ዝተማረኹሞ በብእዋኑ ብህዝባዊ ግንባር ናጻ ዝተለቁ እዞም ሕጂ ዝፍክሩ ዘለዉ ከም ባጫ፣ ኣባዱላ ገመዳን ዝኣመሰሉ ኣብ እዋን ቃልስን ድሕሪ ናጽነት መላእ ኤርትራን ብህዝብን ህዝባዊ ግንባርን ምሕረት ተገይሩሎም ናብ ሃገሮም ዝተፋነዉ ብዓሰርተታት ኣሽሓት ዝቝጸሩ ምሩኻት ብፍጹም ኣየልዓሉን። እዚ ድማ ሓደ ካብቲ ብዛዕባ ናይ 30 ዓመታት ኩናት ዝፀሓፍዎን ዝፅሕፍዎ ዘለውን ሓቅነት ዝጐደሎ ናብቲ ንሶም ዝደልይዎ ታሪኽ ጥራይ ዝዛዘወ ከም ዝኾነን ልሂቃን ኢትዮጵያ ምስ ሓቀኛ ታሪኽ ከይተዓርቁ ንህዝቦም ብዛዕባ ኤርትራን ህዝባን ዝህብዎ ጉጉይት ረኻ ንሓድሽ ኢትዮጵያዊ ወለዶ ዝነዝሕዎ ዘለዎ መርዚ ዘለኣለም ኣብ ኩናት ንኽነብርን ሰላም ዞባናን ቀርኒ ኣፍሪቃን ንኽዝረግ ዝዓለመን ጐስጓስ እዩ። ብሪጋደር ጀነራል ተስፋይ ሃይለማርያም ካብ ላዕለዎት ኣዘዝቲ ሰራዊት ኢትዮጵያ ኣብ ኤርትራ ዝነበረ ኮይኑ ኣብ ብዙሕ ዓውደ ውግኣ ዝተሳተፈ እዩ። ነቶም ኣብ ኤርትራ ዝነበረ ኩነታት ብዝንቡዕ መንገዲ ዝፅሑፉን ዝዘንትውን ዘለዉ ኢትዮጵያውያን ኣመልኪቱ ዝሃቦ ርእቶ ድማ
2: ስለ ኤርትራ ችግር ኣሎ ችግር ኣሎ ያገላለፅ ችግር ኣሎ ያፃፃፍ ችግር ኣሎ
3: ብዛዕባ ኤርትራ ሽግር ኣሎ ናይ ኣገላልፃን ኣፀሓሕፋን ሽግር ኣሎ ዝውሃቡ ሓበሬታታት እውን ሽግር ኣለዎም። ነፍሲ ወከፍ ሰብ ብዝመሰሎ ንዕኡ ብዝጥዕሞን ብዝምነዮን መንገዲ እዩ ዘቕርቦ። እቲ ሓቂ ግን ካልእ እዩ። ጅግና ንምምሳል ዝግበሩ ኣቀራርባታት ንህዝቢ ኢትዮጵያ ኣብ ጌጋ ዘውድቑ እዮም።
2: ጀግናን በመምሳል የሚደረጉ ኣቀራረቦች የኢትዮጵያን ህዝቢ ስህተት ላይ ይጥላል።
0: ዕላማ መፅሓፍ ሻለቃ ዳዊት ኣብ ገጽ ሓደ ከምዚ ስዕብ ገይሩ ብንጹር ኣስፊርዎ ኣሎ። እዚ መፅሓፍ ብቐንዱ ንሓድነት ኤርትራን ኣፍ ደገ ባሕርና ንምሕላው ዝተኻየደ ቓልስን ዝተኸፍለ መስዋእትን ንምግላጽ ብመደብ ዝተጻሕፈ እዩ ይብል። ካብዚ ከም ንርድኦ እዚ መፅሓፍ ንዕላምኦም ዘጉልሕ ዝንቡዕ ዝኾነ ኣቀራርባ ከም ዘለዎ እዩ። እዞም ሕጂ ብስምውናን ባሕርን ወደባትን ንኤርትራ ክወሩ ብፈኸራን ወታደራዊ ምድለዋትን ተኣንጎት ተሸብሸብ ዝብሉ ዘለዉ ጉጅለ ብልጽግና ወላ እኳ ሓቅነት ዝጐደሎ እንተኾነ ገለ ሓቅታት ስለ ዘለዎ ግን ነዚ ብኣሕዋቶም ተጻሒፉ ዘሎ ሕሉፍ ታሪኽ ረጊኦም ክውከሱን ነዚ ዳዊት ወልደ ጊዮርጊስ ኣብ ገጽ 400 ኣስፊርዎ ዘሎ ክርድኡን ኢለ ብዋና

ነፍሲ ወከፍ ስድሪ መሬት ኤርትራ ናይ ሓርበኛታትን ደለይቲ ሓድነት ሓይልን ዓፅምቲ ዝረገፎ ብደሞም ዝጨቀወን ምዃኑ ንርዳእ። ናይ ተገንፀልትን ተጋደልቲ ማለት እዩ ናይ ወፃኢ ወረርትን ክድንበሮ እንከሎ እቲ መሬት ክሳብ ክንደይ ክቡር ዋጋ ከም ዝተኸፍለዎ ንርዳእ ይብል። ሻለቃ ዳዊት ወልደ ጊዮርጊስን ኢትዮጵያውያን መሰልቱን ክርድእዎ ዘይከኣሉ ነዚ በዕሎም ዝገልጽዎ ዘለዎ ሓቂ እዩ። ሕጂ እውን ስርዓት ብልፅግናን ሰዓብቱን ስድሪ መሬት ባሕርን ሰማያትን ኤርትራ ዋግኡ ማዕረት ሰራዊቱም ዝሃለቐሉ በቲ ሓደ ምእንቲ መሰሉን ክብሪ ሃገሩን ኤርትራዊ ዝኸፈሎ ዋጋን ድማ በቲ ካልእ ብሻላማላ ዝርአ ከም ዘይኮነ ክፈልጡ ይግባእ። እዞም ናይ ሕጂ ኢትዮጵያውያን ነቲ ቅድሚ ሕጂ ኣብ ሰሜን ማለት ኣብ ኤርትራ ዝኸፈልዎ ከቢድ ዋጋ ሸለል ኢሎም እንተፈቲኖም ከምቲ ቀደም ወለዶም ንሰሜን ዝወፈረ ኣይምለስኒ ብምባል ዝቐፅዎ ዝነበሩ እዞም ሕጂ ብስም ባሕርን ኣፍ ደገ ባሕርን ክወሩ ዝሸባሸቡ ዘለውን ዕጫ ኣብ ሰሜን ማለት ኤርትራ ዝሃለቑ ቀዳሞት ኣሕዋቶም ክበፅሑ ምዃኑ ኪኖ ምሕባር ካልእ ዝበሃል የለን።

0: ኣብ ታሪክ ኣይሽምካይዶ ከም ኤርትራዊ ኣዝዩ ክቡር ዋጋ ዝኸፈለ ዝኾነ ካልእ እውን ንመሬትን ርስቱን ንወረርቲ ኣሕሊፉ ዝህብ ህዝቢ ክህሉ ኣይኽእልን።
1: ኣፈይ መሬተይ ወሕስ ክብረተይ እታ መሬተይ ዝብላ ብግደይ ክፅዕረላ ዝኸፈ ክፀረላ ዋላ ንኩምተላ ድሉትታ መዓንተይ ኣሲረ ባይታ ዘቤታ ከምፃ ካቢድ ኣመፅ ኸውፃ ዘይናት ዝህመረፃ ኣይኽ ሰንዝረገፃ ድሉትታ መዓንተይ ኣሲረ
2: ኣፈይ መሬተይ
1: ወሕስ ክብረተይ
2: ምስኪን ኪና ይብልን መሲለ ኣይሓድርን ኣታየቀባጥርን ሃቡኒ ለይልምንን መሬተይ ናይ ቦታ ተይርስተይ።
0: ህዝቢ ኢትዮጵያ ነዚ ንገልጾ ዘለና ታሪክ ብፍጹም ኣይፈልጦን እዩ። እቶም ንናይ 30 ዓመታት ኩናት ዝመርሑ ጀነራላት ወተሃደራውያን ኣዘዝትን መራሕትን ኢትዮጵያ ኣብ ኤርትራ ዝወረዶም ስዕረትን ህልቂትን ሰራዊቶምን ሓደሓደ ሰባት እንተዘይኮይኖም ብፍጹም ከልዕልዎ ኣይደልዩን እዮም። እንተልዒሎሞ እውን ንወንበዴታት ማለት ተጋደልቲ ደምሲስናዮም ሲዕርናዮም ብዝብል ዝተዓብለለ እዩ። ሓቂ ብርእሳን ተቐበርካያ ብእግራት ወፅእ ከም ዝበሃል ሓሓሊፎም ኣብ ሰራዊት ኢትዮጵያ ናይ ዝወረደ ስዕረት ሓቂ ዝገልጹ ግን ኣይተሰኣኑን። ገሌ ካብኣቶም ከብ ኣብነት ንርአ።
3: የብዙዎቻችሁ ትልቅ ዕድል
4: እቲ ጽቡቕ ዕድል ብዙሓት ካባኹም ብዛዕባ ኣብ ሰሜን ዝሃለቐ ሰብ ኣይትፈልጡን ኢኹም። ሰሜን ማለት ኤርትራ ነፍሲ ወከፍ ስድሪ ነፍሲ ወከፍ ኢንች ብደም ሰብ ዝጨቀወ መሬት ማለት እዩ። ብደም ኢትዮጵያውያን
3: በኢትዮጵያኖች ደም አንድ ጊዜ ከሊቀመም ጋር ስንሄድ ናቅፋን ለማየት ባይሮፕላን ሄድን እውነተን ነው ምላ
4: ሓደ ጊዜ ምስ ሊቀመንበር መንግስቱ ሃይለማርያም ንናቕፋ ብኤሮፕላን ኬድና። ብሓቂ እየ ዝብለኩም ዘለኹ ኣዝዮም ዓበይቲ ጎቦታት እዮም። ነዚ እንተዘይወፃእኩምሞ ንብሎም ነርና። ሽዑ ኣብ መዓልቲ ንትኩሶም ዝነበርና መዳፍዕ ንትኩሶም ዝነበርና ክላሽን ሽዑ ብቕፅሪ እፈልጦ ነይረ። ሕጂ ረሲዐ የ ዳግማይ ክዝከር ኣለዎ።
3: በቃል ያቅ ነበር ምክንያቱም እነዚህ ነገሮች ሪፊል ማድረጋ ኣለበን።
0: ጀነራል ተስፋይ ሃይለ ማርያም ይዝበሃል ብዛዕባ ናይ 1976 ከበባ ናቕፋ ብህዝባዊ ሓይልታትን ነቲ ዝተኸበ ሰራዊት ኢትዮጵያ ንብልሓን ብስርዓት ደርግ ዝተወስደ ፃዕርን ኣብ ዝቐረባ እዋን ዝሃበዎን ዓይኒ ምስክርነት
5: የናቅፋ ምንድነ ይኮነው አንድ የኛ ሰራዊት አንድ ሻለቃ
4: ኣብ ናቕፋ ከባቢ 500 ዓቕሚ ሰብ ዝነበሮ መበል 15 ሻለቃ ዝበሃል ሰራዊትና ብጸላእ ተኸቢቡ ብሻዕብያ። መንግስቲ ነቲ ሰራዊት ከድሕን ፅዒሩ ግን ኣይትኸኣለን።
5: ሙከራ ኣደረገ ያንን ጦር ለማላቀቅ ኣልተቸለን። የነበረ ዓላማ ኣማራጭ አንድ ብቻ ነበር።
4: ዝነበረትና ምርጫ ሓንቲ እያ፣ ብኣየር ወለድ ብፓራሹት ዘሊልካ ብምውራድ ናብቲ ሰራዊት ምፅምባር። ነቲ ሰራዊት ንምድልዳል ብዙሕ ሽግር ሓሊፉ። መንግስቲ ኣብ ከረን ሰራዊት ኣዳልዩ። ከረን ካብ ናቕፋ 90 ኪሎ ሜትር እዩ። ሓደ ብርጌድ መካናይዝድ ብታንክን መዳፍዕን ብፀረ ነፈርትን ዝተደላደለ ንናቕፋ ምሕላፍ ስኢኑ ተደምሲሱ።
5: 90 ኪሎ ሜትር ርቀት በይኑ ኣለው። ከዛ ሲመጣ አንድ ብርጌድ ጦር ሜካናይዝድ የሆነ በታንክ በመድፍ በአየር መቃወም የተጠናከረ ጥሶ ማለፍ አቅቶት በጠላት ተደመሰሰ።

0: ሰዓት በረበ ኣደኸለኒ መግዛቲ ፍፋሓሎ ከምዘይደግ
1: ከምዘይደግ
0: ዓብይ ቃሲ ዘፈስኒ

0: ከዛ በሚቀጥለው ቀን ተሳፍረን በአይሮፕላን እዛ ቦታ ላይ በሁለት ተዋጊ ጄት አይሮፕላኖች ታጅበን
1: ኣብ ካልኣይ መዓልቲ ብክልተ ነፈርቲ ተዓጂብና ኣብ ኣየር ተሰቂልና ክሳብ 2,000 ሜትሮ ትሒትና ዘሊልና 6 ሰባት ኣብ ኣየር ንከለዉ ተሃሪሞም ሞይቶም፣ 3 ዝኾኑ ድማ ቆሲሎም። ዝተረፍና ኣብቲ ቦታ ዓሊምና። ኣብ መወዳእታ ሰራዊት እናተደምሰሰ መጺኡ። ዝነበረና ኣማራጺ ፈንጢስካ ምውፃእ ወይ ኣብኡ ምጥፋእ ጥራይ እዩ። ኣጋጣሚ ኮይኑ ካብ 100 ሰብ 20 ጥራይ ናብ ብፆትና ተጸንቢርና
0: መውጣት እዛ ማለቅ አንድም ሰው እንኳን ወሬ ነጋሪ ናቅፋ ላይ የተሰራው ጀብድ የኢትዮጵያ ሕዝብ እንዲያውቀው ያን ወሬ የሚናገር ሰው አንድ ቢተርፍ ጥሩ ነው። የሞትን ሞትን ቁጭ ብለን አንሞትም እና ከመቶ ሰው 23 ሰው ብቻ በህይወት ከወገን ጦር ጋር ተቀላቅሏል።
2: ኤርትራ ኤርትራ ስጠራት ቤርሙዳ ብዬ ነው የምጠራት።
1: ንኤርትራ ቤርሙዳ ኢለ የ ዝፅውዓ ዝኣተወ ኣይወፅን እዩ። ብፍላይ ኣጋር ሰራዊት ሞት ወይ ከቢድ ማህረምቲ ይዕድሎ። ምናልባት ዕድል ረኺቡ እንተዘይኮይኑ ኣብኡ ተዋሒጡ እዩ ዝተርፍ። ክንደይ ሽሕ ሰራዊት እዩ ኣብኡ ሃሊቑ ዘሎ። ታሪኽ ኤርትራ ኣይውዳእን እዩ። እዚ ናደው ክድምሰስ እንከሎ ክንሃድምን ከለና ኣነ ሕጂ ብሱዳን ገይረ ወፅየ። ክንደይ ሰብ እዩ ኣብኡ ሃሊቑ?
2: ስንቲ ሽ ወታደር ነው ያለቀው? የኤርትራ ታሪክ የማያልቅ ነው። ናደኡ ሲደመሰስ ስናይ ስንሸሽ፣ እኔ አሁን በሱዳን በኩል አድርገ ነው ነበር። ስንሸሽ ስንት ሰው ነው ያለ?
3: በዓል ስልጣን ሰራዊት ደርግ ሻለቃ ማሞ ለማ ንዘስካሕክሕ ስዕረት ሰራዊት ደርግ ኣብ ኤርትራ ኣመልኪቱ ኣብታ የወገን ጦር እትብል መጽሓፉ ኣብ ገጽ 520 ኣስፊርዎ ካብ ዘሎ ብዙሓት ካብቲ ሰራዊት ተስፋ ብምቑራጽ ኣብ ቈጥቋጣት ተተጸጊዖም ብዛዓጠቕዎ ብረት በዕላቶም ነብሶም የጥፉኡ ነይሮም። በረኻ ቋሊጾም ምሕላፍ ካብ ዝፈተኑ ሓደ ርብዒ ኣብቲ በረኻ ተዋሒጦም ክተርፉ ከለዉ፣ ካብቶም ስንነኺሶም ክቕጽሉ ዝፈተኑ ድማ ንሓድሕዶምና ተቐተሉ። ነዛ ናይ መከራን ስቓይን ዓለም ሓንሳብን ሓዋርን ተፋንዮማ። ኣብ ገጽ 521 ድማ ኣዝዩ ብዙሕ ሰብን ንብረትን ተደምሲሱ ረጊፉ እንተኾነ እቲ ዝተረፈ ናይ ወገን ሰራዊት ንሱዳን ኣትዩ። ካብቲ ናብ ሱዳን ዝኣተወ ቁፅሪ 6,000 ጥራዩ ብመንገዲ ቀይሕ መስቀል ንሃገሩ ዝኣተወ። ዝተረፈ ቁፅሩ ዘይፍለጥ ሰራዊትን ስድራ ቤቶን ግን ኣብ መሬት ኤርትራ ተበሊዑ ተሪፉ ይብል። እዚ ብላዕለዎት ኣዘዝቲ ሰራዊት ደርግ ኣብ ኤርትራ ነበር ዝግለጽ ዘሎን ካብ ኮነት ሓቂ ትማሊ ኣብ ኩናት ተማሪኾም ህዝባዊ ግንባር ብዝገበረሎም ሰብኣዊ ኣተሓሕዛ ብሰላም ንሃገሮም ዝተፋንዉ ምሩኻት ነበር። ዘስካሕክሕ ሕልቂት ብጾቶም ረሲዖም ሎሚ ምስርዓት ብልጽግና ተሰሊፎም ኣብዛ ዓለም ዳግማይ ተፈጢሮም ብሰላም ንኽነብሩ ንዘፍቀደ ህዝቢ ኤርትራ ከድሚዩ ዝሸባሸቡ ዘለዉ ኩናት ኪኖ ከምቲ ዝቐደመ ሰራዊቶም ኣብ ኤርትራ ተበሊዑ ዝተረፈ ካልእ ቅንጣብ ዘምጽኦ ፋይዳ ከም ዘይብሉ